0: van tijden geworden zijn.
1: Hij zei door keer hard.
0: Nee, nee, nee, nee, nee, nee, nee, nee.
2: ዘሸግረክ ዘንማዓር ልብጥ ተብለ እንደ የለኻ ቅምር መድሃኒት እኮ ይሒዘ በፂ ሰብ ገዛ ኣለው እንዲ ዋና ስኽ ተድምዒ ትመስለኒ ክፀዋዕ ለ ይበልስ እወይ ከይሓልፋኹ ተዓወቱ ኢልኩም ይምበር ኣንቲ ሳንዱ ሕብተይ ንይ ንይ ንይ ንይ ወጮ ንይ ሃብ እንዳ ሃብ ንተኸበርታ ወጮ ንይ ኣብፅኦ ተኸበርታ ወጮ ንይ
3: ኣይትሰኒ
2: ሰንዳ ሃብተይ ብህየት ኣለኺ ወይ ወይ

ክብራት ተኸታተልቲ መደባት ሞዛይክ ትስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትኸውን። ዝተፈላለዩ ኣብ ሶሙን እዚ ዝተካየዱ ኣገረምቲ ፍፃመታት ናይ ዓለም ከምኡውን ገለ ካብ ሓደስቲ ረክበታትን ኣብ መዝገብ ክብረወሰን ዝሰፈሩ ትሕዝቶታት ሒዝሃልና ኣሪባላ። ሙሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

ኣብ ቻይና ንጋድም ዝተሃነፀ ህንፃ መስሕብ በፃሕቲ ኮይኑ ክሪስታል ዝተሰመየተ ህንፃ ኣብ ልዕሊ 4 ሰማይ ጠቀስ ህንፃታት ተነፂፉ ዝርከብ 300 ሜትሮ ንውሓት ዘለዎ ኣደናቒ ህንፃ እዩ። ብካፒታላንድ ዝተባህለ ሓደ ካብቶም ዝዓበዩ ኩባንያታት ህንፃ ዝተሰርሐቲ ህንፃ 1.1 ቢልዮን ዶላር ዝግመት ወፃኢታት ከም ዝተገበረሉ ይግለጽ።

እዚ ህንፃ ምህንድስና ኣበይ ናይ ደረጃ በፂሑ ከም ዘሎ ኣጉሊሑ ዘርኢ ስራሕ ክብሉ እዮም ብዙሓት ንብልሓት ናይቶም መሃንድሳትን ርቀት ቴክኖሎጂን ክንእዱ ተሰሚዖም።

ኣብ ህንዲ ኣብ ሺቫ ዝበሃል ኣምላኽ ዝኣምኑ መነኮሳት ኣካላቶም ካብቲ ካልእ ሰብ ፍልይ ዝበለ ቅርፂ ዘለዎ ብምዃኑ ናይ ኣየናይ ሃይማኖት ምእመናን ምዃኖም ከተለልዮም ዘፀግም ኣይኮነን።

መነኮሳት ኮይኑ ዝሓበጠ ኣእጋሩ ነቲ ዝኣተዎ ቃል ከም ዘጽንዖ ብግብሪ ይምስክረሉ። ዳውላት ጊሪ ን12 ዓመታት ኮፍ ከይብል ወይ ከይድቅስ ድሕር ምምሓሉ እዩ ነቲ ጉዕዞ ን5 ዓመታት ሕጂ ፈሊምዎ ዝርከብ። ን5 ዓመታት ደው ዝበለ ዳውላት ጊሪ ከምኡ ዝኣመሰሉ ካልኦት መነኮሳት እውን ንኣምላኹም ሺቫ ዘለዎም ፍቕሪ ንምግላጽን ናብኡ ንምቕራብ ድማ ንስሓ ንምውሳድ ደው ኢሎም ንብዙሕ ዓመታት ክጸንሑ ቃል ይኣትዉ። ዳውላት ጊሪ ን5 ዓመታት ብዘይምንቅስቓሱ ኣብ ስርዓት ዑደት ደምን ሓፈሻዊ ጥዕንኡን ኣሉታዊ ጽልዋ ኣሕዲሩሉሎ። በዚ ድማ ብዙሓት ነቲ ናይ 12 ዓመት ሸቱ ቅድሚ ምብፅሑ ኣእጋሩ መሽምሹ ኸይቆረጥ ዝብል ስግኣት ኣለዎም። መብዛሕትኡ ድሌታት ዳውላት ኣብቲ ኸባቢ ቤት መቕደስ ብዝርከቡ ወለንተኛታት እዩ ዝማላእ። ንሳቶም ነቲ ዝመሽመሸ ኣእጋሩ ብስሩዕ ቅብኣት ይለኽይዎዮም ኮይኑ ግን ነቲ ስርዓተ ዙረት ደም ዝሕግዝ ኣይኮነን።

ሮቦት ካብቲ ዝህብዎ ጥቕምታት ሓሊፎም ንሰባት ሽኸም ብምዃን ኣብ ጎደናታት ወፂኦም ክልሙን እዮም ኢሉ ዝሓስብ ክንደየናይ ከይህሉ። እዚ ንብዙሓት ኣገሪሙ ዘሎ ቪድዮ እምበኣር ካብ ጎደናታት ቻይና ዝተረኸበ እዩ። ብርክት ዝበሉ ሮቦት ኣብ ጎደናታት ሓያሉ ከተማታት ቻይና ብምውፃእ በጀኹም ናይ ኤሌክትሪክ ሕሳብ ክንከፍል ሓግዙና ዝብል ጽሑፋት ሒዞም እዮም ክልምኑ ተራእዮም። ኣብ ሆንግ ኮንግ ዝመደበሩ መርበብ ሓበሬታ ኣብ ዝቐረባ መዓልትታት ጎደናታት ቤጂንግ፣ ቸንግዱን፣ ፋዝሆን ዝኣመሰላ ዓበይቲ ከተማታት ቻይና ብዙሓት ለመንቲ ሮቦት ወሪሮምን ይረኣዩ ምህላዎም ሓቢሩ።

ዝበለጸ ጥብሲ ደርሆ ዝቕርብ እቲ ቤት መግቢ ምስጢር ዓወቱ ንነዊሕ ዓመታት ዓቂቦ ድሕሪ ምጽናሕ ሕጂ ግን ኣቃሊዕዎ ይርከብ። እቲ ምስጢር ድማ ንብዙሓት ኣሰንቢዱ ከም ዘሎ እዩ ዝጥቀስ።

እቲ መልሲ ካብ ግምት ኩሉ ሰብ ወፃኢ ከም ዝኾነ ኣየጠራጥርን። ወናኒ ወካቶሪ ዮሺሂሮ ትሱችያ ኣብ ዝገበሮ ቃለ ምሕትት እቲ ቤት ምግቢ ካብ ዝኽፈታት ሒዙ ማለት ቅድሚ 66 ዓመታት ነቲ ብጥቕሚ ዝውዕለ ዘይቲ ቀይርዎ ከም ዘይፈልጥ እዩ ተዛሪቡ።

ኣብ 1960 ካብ ዝኽፈት ኣትሒዙ ዘይትብላዕሊ ይውስኾ ደኣ እምበር ጠቕላላ ተቐይሩ ኣይፈልጥን እዩ ዝብል እዩ ናይታ ቤት ምግቢ ምስጢር። በዚ ምኽንያት ድማ ኣብ ማሕበራዊ መራኸቢታት ንዮ ሽሂሮ ብዙሕ ተግሳጽ ዝቐርበሉ ዘሎ

0: ብዙሓት ሰባት ቤት መግቢ ዋካቶሪ ን66 ዓመታት ዘይቲ ዝተጠብሰ ደርሆ ብዘይምቕያሩ ንህይወት ሰባት ኣብ ሓደጋ ከውድቖ ከም ዝጸንሐ እዮም ብትሪ ዝዛረቡ። ይኹን እምበር እቲ ሽልማት ዝረኸበ ጃፓናዊ ቤት መግቢ ጽሬት ናይቲ ዘይቲ መዓልታዊ ዝተሓለወ ከም ዝኾነን ሓድሽ ዘይቲ ኣብ ልዕሊኡ ብምውሳኽ እውን ጽሬቱ ዝተዓቀበ ምዃኑ ከረድእ ይፍትን።
1: This Japanese restaurant has been using the same cooking oil for 66 years. Wakatori restaurant in Japan never throws away its fried chicken oil. They filter it daily and it up with fresh oil.

ሰላምታና ተቐበሉ ፈንዌሪ ቲቪያ ብምክትታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ ንሎሚ ዓርቢ 3 ሓምለ ሰዓት 5 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ዝብሉና ማክላ ሓጓስ ምስ ኣራቢት ቋንቋ ምልክት ሰናይት በረኻት ብምዃን ኢና ንምክትታልኩም ብክብረ ንዓድምና ብቐንዲ ኣርስተ ዜና ንፍልም ቤት ትምህርቲ ስነ ኪነት ሓላይ ንክልተ ዓመት ብሞያ ዘሰልጠነቶም ተምሃሮ ኣመሪዖም ኣብ ዓሰብ ንዋነንትን ሰራሕተኛታትን ወሃብቲ ኣገልግሎት ትካላት ኣስተምህሮ ተዋሂቡ ኣብ ከተማ ከረን መደብ ትምህርቲ ንዓበይቲ ክከታተላ ዝፀንሓ ኣዴታትን ብሞያ ዝሰልጠኑ መንእስያትን ተመሪዖም ህዝባዊት ሪፐብሊክ ቻይና ምስ ደንማርክ ዘለዋ ኩሉ ሜድያዊ ዝምድና ንምስፋሕ ከም እትሰርሕ ኣፍሊጦም ኣብ ኤሮጳ ተኸሲቱ ዘሎ ልዑል መጠን ዋዒ ሓደጋታት ባርዕ መሮር ከስዕብ ከም ጀመረ ተገሊጹ ካናዳን ፊሊፒንስን ኣብ መዳያት ምክልኻል ዞባዊ ፀጥታ ንግድን ክተሓጋገዛ ዘኽእለን ስምምዕ ተፈራሪመን ዝርዝር ዜና ኣብ ከተማ ኣስመራ እትርከብ ቤት ትምህርቲ ስነ ኪነት ሓላይ ንክልተ ዓመት ብሞያ ዘሰልጠነቶም ተምሃሮ ትማልያ መሪቓ ነቲ ስነ ስርዓት ዝተኸታተለት ወኪል ኤሪና ቤትኤል ሰሎሙን ፀብፀብ ኣለዋ ቤት ትምህርቲ ስነ

0: ነቲ ሓላይ ብዓውድታት ፅገና ኮምፒተር ምዝርጋሕ ምርብባትን ፅርበት ሓፂንን ንክልተ ዓመት ዘሰልጠነቶም 18 ደቂ ተባዕትዮ ዝርከቦም 44 ተምሃሮ ብሰርቲፊኬት ኣመሪቓ ትማሌ 2 ሓምለ ኣብ ዝተካየደ ናይ መምረቕታት ስነስርዓት ርእሰ መምህርታ ቤት ትምህርቲ መምህር ራጉኤል ተክለ ኣብ ዘስምዖ ቃል መንግስቲ ኣብ ሞያውን ቴክኒካውን ትምህርቲ ብዝገብሮ ዘሎ ገዚፍ ወፍሪ ብቑዕ ፍልጠትን ክእለትን ጥበብን ዝዓጠቑ መንእስያት ይፈርዩ ከም ዘለዉ ገሊጹ ተሳትፎ ደቂ ኣንስትዮ ንዓበይ መፅእ ምህላው ብምጥቃስ ነዛ ቤት ትምህርትን ምስፋሕ ተበጋጊሱ ዘሎ መደባት ተዛዚሙ ጠለባትን ድሌታትን ሞያውን ቴክኒካውን ትምህርቲ ንምምላእ ብትግሃት ክስራሕ ምዃኑ ኣረጋጊጹ ኣብ ሚኒስትር ትምህርቲ ዋና ዳይረክተር ክፍሊ ቴክኒካውን ሞያውን ትምህርትን ስልጠናን ኣቶ ተስፋይ ስዩም ብግድኡ ናይ ሞያ ኣብያተ ትምህርቲ ዘመናዊ ናውቲ ምህሮ ንክዓጥቃ ክስራሕ ምፅንሑ ብምግላፅ ድሮ ቤት ትምህርቲ ስነኪነት ሓላይ ተቋዳሲት ናይ ዝዕድላት ኮይና ከም ዘለና ኣብርህዩ ወኪል ተመረቕቲ ኣብ ዘስምዐቶ ቃል ንውፉይ ፃዕሪ መምሃራን ኣለይትን ድሕሪ ምምስካን ብዝተምሃርዎ ሞያ ብትግሃት ንህዝቦምን ሃገሮምን ከገልግሉ ምዃኖም ቃል ኣትያ ቤት ትምህርቲ ስነኪነት ሓላይ ካብቲ ምስረት ልዕሊ 500 ተምሃሮ ከም ዘመረቐት ሰነዳታ የንፅር
1: ክፍሊ ቱሪዝም ዞባ ደቡባዊ ቀይሕ ባሕሪ ምስ ጨንፈር ሚኒስትር ጥዕናን ምምሕዳር ከተማ ዓሰብን ብምውህሃድ ንወነንትን ሰራሕተኛታትን ወሃብቲ ኣገልግሎት ትካላት ኣብ ትግባር ኣዋጅ ቱሪዝም ኣገዳስነት ፅፁይ ሓበሬታ ከምኡውን ውሕስነት መግቢ ዘተኮረ ኣስተምህሮ ብሓደ ሓምለ ወዲቦም ሓላፊ ጨንፈር ጥዕና ዶክተር ዓሊ ሓልዋ ብዝሃቦ መብርሂ ጥዕና ልዕሊ ኩሉ ስለ ዝኾነ ወሃብቲ ኣገልግሎት ኣብ ኩነታት ዘቕርብዎ መግብን ፅሬት ትካልን ናውትን ጥንቁቓት ክኾኑ ከምኡውን ሰራሕተኛታት ወረቐት ምስክር ጥዕና ክህልዎም ኣተሓሳሲቦም ሓላፊ ኣሃዱ ከበብያዊ ጥዕና መንእሰይ ዳንኤል ገብሪ ሂወት ብወገኑ ውሕስነት መግቢ ንምርግጋፅ ትካላት ወሃብቲ ኣገልግሎት ውሕስን ፅፉፍን ቀረብ ክገብሩ ተላብዮም ዋና ዳይረክተር ክፍሊ ቱሪዝም ኣቶ ዒሳ ኣሕመድን ወኪል ኣመሓዳሪ ንዞባ ዓሰብ ኣቶ ብርሃነ ኪዳንን ብወገኖም ወሃብቲ ኣገልግሎት ንዕግበት ዓማዊል ኣብ ዘካየድዎ ንጥፈታት ምስ ሞያውያን ጥዕና ጥቡቕ ርክብ ክህልዎምን ንዝወሃቦም መምርሒታት ብግቡእ ከተግብሩን ተላብዮም ተሳተፍቲ ብወገኖም ተመሳሳሊ ኣስተምሮታትን ጎስጓሳትን ብቐፃሊ ክውደድ ኣዘኻኺሮም ኣብ መወዳእታ ፅፉፍ ኣገልግሎት ንዘማልአ ኣብነታውያን ትካላት ናይ ምስጋና ወረቐት ተዓዲሉ ኣብ ከተማ ከረን መደብ ትምህርቲ ንዓበይቲ ክከታተላ ዝፀንሓ ልዕሊ 100 ኣዴታት ትምህርተን ክዛዝማ ከለዋ ብዝተፈላለየ ሞያታት ክስልጥኑ ዝፀንሑ ልዕሊ 500 መንእስያት ድማ ተመሪቖም ወከልቲ ኢሪና ኣልማዝ ወልደ ገብርኤልን ዳዊት ሃይለን ዘዳለውዎ ዜናዊ ፀብጻብ ኣብ ሓደ ተወሃሂድሎ ኣልማዝ ወልደ ገብርኤል ከተቕርቦ እያ
2: ኣብ ከተማ ከረን ብመደብ ትምህርቲ ንዓበይቲ ካብ ቀዳማይ ክሳብ ሳልሳይ ክፍሊ ኣካደምያዊ ትምህርቲ ክከታተላ ዝፀንሓ ልዕሊ 100 ኣዴታት ብክልተ ሓምለ ትምህርተን ዛዚመን ኣመሓዳሪት ምምሕዳር ከባቢ 6 ወይዘሮ ፀሃይነሽ ተክለ መደብ ትምህርቲ ንዓበይቲ ኣብቲ ምምሕዳር ከባቢ ንመበል 9ይ ዓመቱ ይካየድ ከም ዘሎ ብምሕባር ውፅኢቱ ዝምስገን ከም ዝኾነ ገሊፃ ኣብ ቤት ፅሕፈት ትምህርቲ ናይቲ ንኡስ ዞባ ኣዋሃዲ መደብ ትምህርቲ ንዓበይቲ መምር ኤፍሬም ነፀርኣ ብወገኑ እቲ መደብ ንምዕዋት ምምሕዳር ከባቢ ዝገብሮ ዘሎ ዝተዋፅኦ መጊሱ ሓላፊ ምምሕዳር ከባቢ ንኡስ ዞባ ከረን ኣቶ በኺት ጉቡጣን ነቲ ብምምሕዳር ከባቢ 6 ዝተወስደ ተበግሶ እተን ካልኦት ምምሕዳራት ከባቢ ክስዕቦ ተላብዩ ኣብ መወዳእታ ልዑል ነጥቢ ንዘመዝገበ ኣዴታት መተባብዒ ሽልማት ተዓዲሉ ብካልእ ወገን ኣብ ንኡስ ዞባ ከረን 300 ደቂ ኣንስትዮ ዝርከቦም ብሞያ ዝሰልጠኑ 511 መንእስያት ብክልተ ሓምለ 226 ተመሪቖም እቲ ካብ 3 ክሳብ 6 ኣዋርሒ ዝወሰደ ሞያዊ ስልጠናታት ቀዳማይ ረድኤት ትልሂት ስእሊ ፅባቐ ፀጉሪ ምምልኻዕ ቋንቋ ምልክት ካራትን ሕምረትን ዘጠቃላለዩ ነይሩ ሓላፊ ውዳቤታት ሃማማት ኣብቲ ንኡስ ዞባ መንእሰይ በሽር መሓመድ ኣብ ዘስምዖ ቓል ንቕሓትን ዓቕምታትን መንእሰያት ምብራኽ ኣካል ዓበይቲ መደባት ማሕበር ከም ዝኾነ ሓቢሩ ሓላፊት ክፍሊ ፕሮጀክትታት ሃማማት ዞባ ኣንስባ ወይዘሮ ሻምላ ገብረኪደን ብግዲኣ መንእሰያት ብርጥዓዊ ክፍሊ ዝተፈላለየ ዓውድታት ሞያ ክቐስሙ ይግበር ከም ዘሎ ብምሕባር ሰልጠንቲ ንዝቐሰምዎ ትምህርቲ ኣብ ባይታ ክሰርሕሉ ተማሕፂና
1: ኣብ ንኡስ ዞባ ፎርቶሳዋ ጎዳእቲ ልምድታት ንምግታእ ዝሕግዝ ኣስተምህሮ ካብ 3 ክሳብ 25 ሰነ ኣብ 13 መምሕዳራት ከባቢ ተዋሂቦም ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ እድሪስ መሓመድ ኣብ ዝሃቦ ሓበሬታ ክሳብ 2030 ካብ ክሽቦ ደቂ ኣንስትዮን መርዓ ትሕቲ ዕድመን ናፃኑ ምዃን ይስራሕ ከም ዘሎ ብምጥቃስ ዕላማት በብእዋኑ ዝውደብ ኣስተምህሮታትን ጎስጓሳትን ነዚ ንምስማር ከም ዝኾነ ገሊፆም ግዜያዊ ኣመሓዳሪ ንኡስ ዞባ ፎርቶሳዋ ኣቶ ኣረጋይ መብራህቱ ብግድኡ ክሽቦ መርዓ ትሕቲ ዕድመን ካልኦት ጎዳእቲ ልምድታትን ኣብ ጥዕና ደቂ ኣንስትዮን ንዘውርዶ ሳዕቤናት ብምግንዛብ ንምቁፅፃሮም ኣብ ዝካየድ ፃዕሪ ምምሕዳር ንኡስ ዞባ ምስ መሻርክቲ ኣካላት ብውህደት ከም ዝሰርሕ ኣረጋጊፆም ዝስዕብ ዜና ሃገራት ወፃኢ እዩ ንምክተልኩም ደጊ መዓድም ኣብ ዜናታት ወፃኢ ህዝባዊት ሪፐብሊክ ቻይና ምስ ደኒማርክ ዘለዋ ኩሉ ሜድያ

ስላዕለወት ሰመዝ እቲ ሃገር ኣብ ከተማ ኮብሃንግስ ኣብ ዘካየዶ ዝርብ እዩ ቻይናን ዴንማርክን ኣብ ምምዕባል ንግዲ ተሓዳሲ ፀዓት ወፍሪ ትምህርቲ ጥዕናን ቱሪዝምን ብሓባር ከም ዝሰርሓ ኣብ ትርክብ ገሊፀን ክልቲአን ሃገራት ኣብ 2025 ልዕሊ 18 ቢልዮን ዶላር ንዝነበረ ንግዳዊ ምልእዋት ኣብ 2026 ክብ ከም ዘበሉ ኣፍሊጠን እዚ ከምዚ ኢሉ እንከሎ ክልቲአን ሃገራት ኣብ ዞባውን ዓለማውን ጉዳያት ዘለዎን ምትሕጋዝ ከም ዘዕብዮ ሓቢረን ሚኒስተር ጉዳያት ወፃኢ ቻይና ዋንግ ዩ ዑደቱ ናብ ሽወደን ፊንላንድን ኖርዌይን ክቕፅል ምዃኑ ተገሊጹሎም ኣብ ኤውሮጳ ተኸሲቱ ዘሎ ልዑል መጠን ዋዒ ሓደጋታት ባርዕ መሮር ከስዕብ ከም ጀመረ ተገሊጹ በዚ መሰረት ኣብ ፈረንሳን ስጳኛን ተኸሲቱ ዘሎ ሓደጋ ባርዕ ኣከባቢያዊ ክሳራታት የውርድ ከም ዘሎ ተፈሊጡ በቲ ሓደጋ ኣብ ፈረንሳ ኣስታት 900 ሄክታር ኣብ ስጳኛ ድማ ልዕሊ 1500 ሄክታር ጫካ ከም እተሃሙኸ ፀብጻባት ሓቢሮም ኣብተን ሃገራት ተኸሲቱ ዘሎ ዋዒ ነቲ ባርዕ ንምግታእ ዝካየድ ዘሎ ስርሒት የዓናቕፎ ከም ዘሎ ተፈሊጡሎም እዚ ከምዚ ኢሉ እንከሎ ኢጣልያ ግሪክን ፖርቱጋል ን ሳዕቤናት ሓደጋ ባርዕ መሮር ንምቅላል ናይ መጠንቀቕታ ኣዋጅ ኣመሓላሊፈን ኣለዋ ኣብ ሃገር ኤሮጳ ተኸሲቱ ዘሎ ልዑል መጠን ዋዒ ብዝተሓሓዝ ሕማማት ካብ በዝሓልፎ ወርሒ ጉንበትን ንድሓር ጥራይ ልዕሊ 1300 ሰባት ሞይቶም ክኾኑ ከም ዝኽእል እዩ ዝእመሰሎም ካናዳን ፊሊፒንስን ኣብ መዳያት ምክልኻል ዞባዊ ፀጥታን ንግድን ክተሓጋገዛ ዘኽእለን ስምምዕ ተፈራሪመን እቲ ስምምዕ ፕረዚደንት ፊሊፒንስ ፈርዲናንድ ማርኮስ ማሊ 2 ሓምለ ምስ ቅድመ ሚኒስተር ካናዳ ማርክ ካርኒ ኣብ ከተማ ቫንኩቨር ኣብ ዘካየዶ ዝርቢ ተበፂሑ ከም ኣካል ናይቲ ስምምዕ ክልቲአን ሃገራት ምልውዋጥ ወታደራዊ ሓበሬታ ከምኡውን ሓበራዊ ወታደራዊ ልምምድ ከካይዳ ምዃነን ተፈሊጡሎ እዚ ከምዚ ኢሉ እንከሎ እቲ ስምምዕ ካናዳ ኣብ ዞባ ደቡባዊ ምብራቅ ኤስያ ንዝህልዋ ንግዳዊ ምንቅስቃሳት ስፍሕ ምዃኑ ተገሊጹ ካናዳን ፊሊፒንስን ናፃ ንግዳዊ ስምምዕ ንምፍራም ዝርብ ጀሚረን ከም ዘለዋን ክሳብ መወዳእታ ናይዚ ዓመት ክኽተም ትፅቢት ከም ዝግበርን ይሕበር ኣብ ሊባኖስ ንዝግበር ግዳማዊ ምትእታው ብትሪ ከም እትቃወሞ ሶርያ ነፂራ እዚ ዝተገልፀ ሚኒስተር ጉዳያት ወፃኢ ሶርያ ኣስዓድ ኣሽባኒ ትማሊ 2 ሓምለ ምስ ላዕለወት ሰመዝ ሊባኖስ ኣብ ከተማ ቤይሩት ኣብ ዘካየዶ ዘርብ እዩ ሃገሩ ኣብ ሊባኖስ ተፈጢሩ ዘሎ ቅልውላው ብሰላማዊ መንገዲ ክዓርፍ ከም እትደሊ ዝገለፀ ሚኒስተር ኣሽባኒ ኣድላይ ምስ ዝኸውን ኣብቲ ናይ ሰላም ተበግሶ ክተሓባበር ቅርብቲ ምዃኑ ኣረድዩ ኣብ ሊባኖስ ተኸሲቱ ዘሎ ፀጥታዊ ፀገማት ነቲ ዞባ ከይተረፈ በኣሉታ ከም ፀልዎ ብምጥቃስ ከዓ ዞባውን ሃገራት ንምዕራፍ ብሓባር ክሰርሓ ፀዊዖም እዚ ከምዚ ኢሉ እንከሎ ሶርያን ሊባኖስን ኣብ ዝተፈላለየ ፅላታት ክተሓጋገዛ ዘኽእለን ስምምዓት ከም እተፈራረማ ሓቢረን ትግባር እቲ ስምምዓት እትከታተል ሕብራዊት ኮሚተ ብምኦም ድማ ስሩዕ ርክባት ከም ዘካይዳ ኣፍሊጠን ኣለዋ ሩስያ ትማሊ 2 ሓምለ ኣብ ዝተፈላለየ ዕላማታት ዩክሬን ከቢድ ሰብኣውን ንዋታውን ክሳራታት ከም ዘውረደ ዝተገልፀ ፀብጻባት ኣካይዳ በቲ ኣብ ርእሰ ከተማ ኬቭን ከባቢያን ዝተካየደ ናይ ሚሳይላትን ድሮናትን ደብዳብ ኣብ ልዕሊ ወታደራዊ ትሕቲ ቅርፂ ከምኡውን ንምክልኻል ኣብ ልዕሊ ዘገልግላት ትካላት ከቢድ ዕንወት ከም ዝወረደ ዝገለፀ ሚኒስትሪ ምክልኻል ሩስያ ልዕሊ 150 ዝተፈላለየ ዕላማታት ከም ዝደብደበ ሓቢሩ ብዘይካዚ በቲ መጥቃዕትታት ብውሕዱ 30 ሰባት ከም እተቐትሉ ዝሕብሩ ፀብጻባት ሁስያት ዝርከብዎም ልዕሊ 90 ቆሲሎም ብምህላዎም ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም እቲ ስጉምቲ መልሰ ግብሪ ናይቲ ዩክሬን ኣብ ሃገሩ ተካይዶ ዘላ ተደጋጋሚ ደብዳብ ምዃኑ ዝገለፀ እቲ ሚኒስትሪ ክሰፍሕ ምዃኑ ኣረድዩ እቲ መጥቃዕቲ ሩስያ ኣብ 2026 ኣብ ልዕሊ ዩክሬን ካብ ዘካየደቶ ተመሳሳሊ ወታደራዊ ስጉምቲ እቲ ዝዓበየ ሰብኣዊ ክሳራ ዘውረደ ምዃኑ እዮም ፀብጻባት ዝጠቕሱ ኣብ ሰሜናዊ ሸነኽ ናይጀርያ ተኸሲቱ ብዘሎ ፀጥታዊ ቅልውላው ልዕሊ 17 ሚልዮን ሰባት ንሓደጋ ጥሜት ከም እተቃልዑ ውድብ ሕቡራት ሃገራት ገሊፁ በቲ ተፈጢሩ ዘሎ ፀጥታዊ ፀገማት ቁጠባዊ ንጥፈታት ከካይድ ከም ዘይከኣለ ዝሓበረት ውድብ ሰላማዊ ፍታሕ መዘይረክብ እቲ ሓደጋ ክኸርር ከም ዝኽእል ኣጠንቂኦም ዞባ ቦርኖን ከባቢኡን በቲ ቅልውላዊ ሕልፊ ካልእ ከባቢታት ናይጀርያ ተጠቂዑ ከም ዘሎ እዮም ፀብፀባት ዘረዱ ዝሰፍሐ ክፋል ሰሜናዊ ናይጀርያ ኣብ ትሕቲ ዕጡቃት ወገናት ወዲቁ ከም ዘሎ ዝተቀሰቶም ፀብፀባት ብዝካየድ ዘሎ ተደጋጋሚ ሽብራዊ መጥቃዕትታት ሂወት ብዙሓት ሰባት ከም ዝጠፍእ የረዱ በዚ ዘይርጉእ ኩነታት ካብ 2009 ንድሕር ጥራይ ልዕሊ 40,000 ሰባት ከም እተቐትሉ ይጥቀስ ናይ መወዳእታ ዜና ኤውሮጳ ሕብረት ንኣሜሪካዊ መርበብ ሓበሬታ ጎግል ብምጉዳል እምነትን ምጥሓስ ሕጋጋት ንግድን ኣብ ዝሓለፈ 10 ዓመታት ብጠቕላላ ልዕሊ 11 ቢልዮን ዶላር ከም ዝቐፅዖ ፀብጻባት ሓቢሮም
እቲ ግዙፍ ኩባንያ ኣታዊታቱ ንምኽዕባት

ጥራይ ክንቀሳቀስ ከም ዝፀንሐ እዩ ኤሮጳ ሕብረት ዝኸስስ። እቲ መርበብ ኣብ 224 ኣስታት 350 ቢልዮን ዶላር ኣብ 225 ድማ ልዕሊ 400 ቢልዮን ዶላር ኣታዊ ከም ዝረኸበ ፀብፃባት ይጠቕሱ። ኤሮጳ ሕብረት ንጥፈታት ጎግል ብዕቱብ ይከታተሎ ከም ዘሎ ብምጥቃስ ዕዳጋታት ንምብሓት ሕጋጋት ዕዳጋ ከይጥሕስ ኣጠንቂቕሎ። ዜና ንምዝዛም ኣርእስቲ ዜና ክንደቅም። ቤት ትምህርቲ ስነ ኪነት ሓላይ ናይ 2 ዓመት ብሞያ ዘሰልጠነቶም ተምሃሮ ኣመሪቖም። ኣብ ዓሰብ ብወነንትን ሰራሕተኛታትን ወሃብቲ ኣገልግሎት ትካላት ኣስተምህሮ ተዋሂቦም። ኣብ ከተማ ከረን መደብ ትምህርቲ ንዓበይቲ ክከታተላ ዝፀንሓ ኣዴታትን ብሞያ ዝሰልጠኑ መንእስያትን ተመሪቖም። ህዝባዊት ሪፐብሊክ ቻይና ምስ ደንማርክ ዘለዋ ኩሉ ሜድያዊ ዝምድና ንምስፋሕ ከም እትሰርሕ ኣፍሊጣ። ኣብ ኤሮጳ ተኸሲቱ ዘሎ ልዑል መጠን ዋዒ ሓደጋታት ባርዕ መሮር ከስዕብ ከም ጀመረ ተገሊጹ። ካናዳን ፊሊፒንስን ኣብ መዳያት ምክልኻል ዘባዊ ፀጥታን ንግድን ክተሓጋገዛ ዘኽእለን ስምምዕ ተፈራሪመን። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍጸም።

0: ኣእምሮ ህፃን ከምቲ ዝዘራእካዮ ዝሕፈስ ስቡሕ መሬት ክምሰል ይከኣል እዩ። ህፃን ዕድሚኡ ንትምህርቲ ኣኺሉ ንመጀመርታ ግዜ ካብ ስድሩኡ ሓሊፉ ብቐረባን ዝበዝሕ ግዜን ዝሕልፍ ምስ መምህር እዩ። ኣእምሮ ህፃን ዝሃብካዮ ቀለም ዝቕበል ፃዕዳ ወረቐት ስለ ዝበሃል ድማ ዝሃብካዮ ዝቕበል ብምዃኑ ክግበረሉ ዝግብኦ ጥንቃቐታት ኣዝዩ ልዑል እዩ። ኣብዚ ድማ ካብ ስድራ ቤት ወፃኢ እቲ ዝዓበየ ሓላፍነት ዝስከም መምህር እዩ። መምህር ኣብ ሞይኡ ኩሉን ልዕሊ ኩሉን እዩ። መምህር መሃንደስ ደቂ ሰባት እውን እዩ። ምክንያቱ ኣእምሮ ደቂ ሰብ ስለ ዝሃንፅ ኩሎም ኣብ ዝተፈላለየ ፅፍሕታት ተዋፊሮም ዝሰርሑ ዘለዉ ሰባት ፍርያት መምህር እዮም። ኣብ ዝኾነ ሞያ ወይ ዓውዲ መምህር ኣሎ። መምህር መራሕን ኣማእዛንን እውን ክበሃል ይከኣል። ስለዚ መምህር ኣካዳምያዊ ትምህርቲ ዘስንቕ ጥራይ ዘይኮነስ ስነ ምግባርን ሞራልን ሓደ ሰብ እውን ኣብ ምህናፅ ዓብ ቦታ ዘለዎ እዩ። ክቡራት ተኸታተልትና፣ ንሎም እምበኣር ንነዊሕ ዓመታት ኣብ ሞያ መምህርና ዝሰርሑ ብወለንቶኦም ድማ ዝተፈላለዩ ንጥፈታት ዘካይዱ ኣቦ ኢና ከነላለየኩም። መምህር ሃብተ ሚካኤል ገብረ ስላሴ እዮም ዝበሃሉ። እዞም ኣቦ ኣብ ዝተፈላለየ ቦታታት ን44 ዓመታት ከም መምህርን መባእታን ማእከላይ ደረጃን ኮይኖም ዓዮም እዮም። ኣብዚ ግዜ እዚ ድማ ኣብ መንደፈራ እትርከብ ናይ መባእታ ቤት ትምህርቲ ከም ተቆፃፀሪ መምሃራንን ተምሃሮም ብምዃን ነቲ ልዕሊ ፍርቂ ዕድሚኦም ዝዓየዩሉ ዘፍቅርዎ ሞያ መምህርና ይቕፅልዎ ኣለው።
1: ብድሌትን ብማሕላን ዝወዳእኽዎ ትምህርቲ እዩ። ብኡ መሰረት ድማ መምህር ዝበሃል መራሒ እዩ፣ ምህር እዩ፣ ህርኩት እዩ፣ ርህርህ እዩ፣ ትውግህ እዩ። ንኩሉ ነዚ ንምብዳህ ኣብ ዝኸድኩዎ ኣብያተ ትምህርቲ ኣስተዋፅኦ እንዳገበርክዎ ስጋብ ሕጂ ኣብዚ በፂሐ ኣለኹ።
0: መምህር ሃብተ ሚካኤል ብዘለዎም ናይ 44 ዓመት ውህሉል ተመክሮ መምህር በቲ ዝኽእሎ ንተምሃሮ ቤት ትምህርትን ዘድሊ ነገራት ምቕራብን ሓላፍነት ኣለዎ ባህል እዮም። ስለዝኾነ ድማ ኪኖ ኣካዳምያዊ ሓላፍነቶም ንሶም ከተግብሮ ዝኽእሉ ንጥፈታት ንኽገብሩ ቁሩብ ዝኾኑ መምህር ሃብተ ሚካኤል ኣብዛ ሕጂ ዝሰርሑላ ዘለዉ ናይ መባእታ ቤት ትምህርቲ ፍረቓልሲ ካብ ዝመፁ ን4 ዓመታት ኣቕፂሮም ኣለዉ። ኣብዛ ቤት ትምህርቲ ዝፀንሖም ሕፅረታት ብዓቕሞም ክቕይሩ ብምሕላን ድማ ነታ ቤት ትምህርቲ ብጉልበቶም ቀፅሪ ክሰርሑላን ከምኡውን ኣግራብ ክተኽሉላን እዮም ተበጊሶም።
1: ኣነ ሻሙናይ ክብለዳ ኣብዚኣ ተፈቲነላ እምበር ኣይተማሃርኩላን በዚ መሰረት እዚ ብዕና ፀኒሓትኒ ከመይ ኢላ ምፀኒሐት ኣነ እውን ነዛ ቤት ትምህርቲ እዚኣ ብዝተፈላለየ መዳያት ሓደ ብምቅራብ ካልኣይ ድማ ኣብዚ ቀፅርታት ብምስራሕ ካልእ እውን ኣሎ ኣስተዋፅኦታት ምስቶም ዘለዉ ንመምሃራን እናተሓባበርኩ ሰርሕ

0: ኣቲ ኣብዚ ዓመት እዚ ጀመርክዎ ምግራብ እዩ ፍርቂ ሜትሮን ታሕቲ ፍርቂ ሜትሮን ጎኒ ወዳጉዲ ናይ ሰብዓ ኩዒተይ ኣዳለየ እቶም ኮሚቴን ቤት ትምህርትን ዘምፃእትለዩ ተኽሊ ሕጂ እውን ኣብዚ ተኺለ ማይ እዳምፃኹ ተምሃሮ እዳተሓጓዙ እዳይኣልዩ ኣለኹ ኣብዚ ስራሕ ዘከናውኖ ዘለና ብተምሃሮ ሓገዝ ማይ ንገብረሉ ዘለና ማይ ስለ ተወዳሕና ባስካ ዳ እምበር ፀገም ናይ እዳተፃገመ ኩሉ ኢና ተምሃሮ ሕጂ ንመርኣያ ኢልና ኣምፂና እምበር ካብ ባስካ ኢና ማይ ንስቲ ማስካ ኣለና ማስካ ንመልእ ስለስጋም ንጭንዋዓ ግን ስለዚ ደንጎና ተኽሊ ከይሓረና ነዚ መንገዲ ዝያካየድ እዩ
1: መባእታ ቤት ትምህርቲ ፍረቓልሲ ኣብ ከተማ መንደፈራ ተዶኪና እትርከብ ቤት ትምህርትያ እዛ ቤት ትምህርቲ ዓመታዊ ቅድመ ትምህርቲ ንዝወድኡ ተምሃሮ ብምቕባል ክሳብ 50 ክፍሊ ተምህር ኣብዚ ግዜ እዚ ድማ 963 ተምሃሮ ዘለውዋ ኣብ ንጡፍ ስራሕ እትርከብ ቤት ትምህርትያ
2: ብነዊሕ እዋን ብልዕሊ 87 ዓመት ኣምሂሩ ዘሎ ቤት ትምህርቲ ምዃኑ ህንፃታት እውን ኣዝዩ ኣሰካፊ ኮይኑ ነይሩ ኣብ 225 ኣብ ወርሒ ሰነ ምስ ህዝቢ ተረዳድና ከዓ ሙሉእ ብሙሉእ ፅገና ከም ዝግበረሉ ተገይሩ እዚ ንሪኦ ዘለና ከዓ መርኣያ ናይቲ ኣበርክቶ ናይቲ ሕብረተሰብ እዩ ማለት እዩ ስለዚ እቲ ሕብረተሰብ ኣዚ ቤት ትምህርቲ ዝገብሩ ኣበርክቶ ብዘይቀላዓለም ኣዝዩ ዝናኣድዩ
1: መምህር ሃብተ ሚካኤል ኣብዛ ቤት ትምህርቲ ምስ ዘለዎም ስራሕ ማለት ተምሃሮን መምሃራንን ናይ ምቁፅፃር ሓላፍነቶም እዮም ነዚ ናይ ምግራብ ቀፅሪ ናይ ምስራሕን ንጥፈታቶም ዘካይዱ ንሶም ብተምሃሮን መምሃራንን ኣተባባዕ ደገፍ ከም ዝረኽቡ ይገልፁ እዚ ድማ ነታ ቤት ትምህርቲ ጥራይ ዘይኮነ ንዕኦም እውን ኣካላውን ኣእምራውን ዕግበት ከም ዘለዎም ይዛረቡ
0: ኣብዚ መደብ ናይ ቀፅሪ ግን ንርኣይ ኣይፈቲን እዮ እቲ ዝፈተንክዎ ድማ ብዙሕ ሞራል ካብ ከባብን ካብ መምሃራንን ስለ ዝረኸብ ኩሉ ቀፂል እዮ ሕጂ 150 ሜትሮ ኳን ኣለኹ በዚ መሰረት እዚ እዚ ኳን እዮ ዘለኹ ህዝቢ ብሕጎስ ብዙሕ ሞራል ድማ ሂብኒ ብኡ መሰረት ድማ ክቐፅልኩም ሰኹም ቀዳማይ ፌዝ ወዲእ ኣለኹ ካልኣይ ሳልሳይ ፌዝ እንዳልኩ ነዛ ቤት ትምህርቲ ክሕውያ ኣብነታዊ መምህር ክኸውን እውን ግደ ስለ ዘለኒ በዚ መሰረት እዚ ፃዕላይ ይቕፅል ኣለኹ ተደንጎኹ ድማ ሰዓ 7 ኣብዚ ኣለኹ ኣብዚ ናይ ስራሕ ግን ሰዓት 5 ኣለኹ እዚ ሰዓት 5 ኣብዚ ኣለኹ ሰዓት 5 ጀሚር ብሕልፊ እዚ ናይ መካባ ክን ከሎ ደሮና ከይኮነ ከሎ ንፋስ ከይኮነ ከሎ ኣብዚ ግዜ ዝሓሊ ከምዘ ይሰርሕ እዚ ድማ ንዓይ እንታይ ይብኒ ሓደ ንብሰ ይፎኩስ ክልተ እቲ ክትሰርሕ ከለካ ባህታ ኣለዎ ኩሉ ግዜ ኣብ ገዛ ዝስራሕ ክዎ ዋላ ኣብ ካልእ ዝስራሕ ክዎ ንዓይ ባህታ ስለ ዝበኒ ነብሰ ይፎኩስ እዩ
1: መምህር ሃብተ ሚካኤል ብመምሃራን ፅቡቅ ተቐባልነት ዘለዎም መምህር እዮም ንሶም ኣብ ሂወቶም ማለት ነቶም ብዕድመ ካብኦም ዝንእሱ መምሃራን ኣርኣያን ኣብነትን ክኾኑ ከም ዝፅዕሩ እዮም ይዕሊሎምና መምህር ሃብተ ሚካኤል ብልሳን መምሃራን ከመይ ይግለፁ
3: መምህር ሃብተ ሚካኤል ዝበሃል መምህር ብዕድመ እኳ ካብ ኩሉ ሰብ ዝዓበዩ እዮም ኣብ ቤት ትምህርቲ ብናቶም ድሌት ኣነቕማን ከምዚ ኣይመሰለኒን ብጣዕሚ እዚ ቤት ትምህርትና ካንሸሎ የብሉ እናበልና ንሓምየ ነርና ግን ሰኣን ሰብ እዩ ካንሸሎ ዘይብሉ ኮይኑ ተሪፉ ስለዚ ብናቶም ቮሎንተሪ ብናቶም ድሌት ብዘይገለ ሓገዝ ካብ መምሃራን ይኹኑ ካብ ኮሚቴ ይኹኑ ካብ ወለዲ ይኹኑ ብዝኾነ ናቶም ተበግሶ ንዝኽሉ ንድቀሞ ናይ ብሓቂ ዝምስገኑ ሰብ እዮም ድ ዝገብረሎም ትካል ተደኣልዩ ክሕግዞም ዝኽእል ፍሉይ ሓገዝ ዝገብረሎም ኣነ ምስም እዞም ሰብኣይ እዚኦም ምስትዕድሚኦም ደረጃ ብጣዕሚ ፍሉይ ድ ንሕጂ ርኦ ይፈልጥን እየ ግን ኣብ ከተማ ዝቕመጥካ ከምዚ ክሰርሐ ኢለ ትፅቢት ኣይነበረኒ ዝሰሪሐሞ ዘለዉ ግን እዚ ቤት ትምህርትና ካንሸሎ ኣለዎ ኢልና ሕጂ ግን እንታይ ደሊ ዓቕሚ ሰብ ይደሊ ሰብ ተደሃል ከዓኒ ክንደቂዩ ካንሸሎ ክኸውን እዩ ማለት እዩ
2: እቲ ናይ ስራሕ እውን ዘለዎ ዘይቀላለም ሕጂ ስለ ትርኦ ዝረአኹም እምበር ዘይረ ብዙሕ ነገር ዝገብር ሰብ እዩ እቲ መምህር ዝተፈላለዩ ነገራት ጎደሎታት ናይዚ ቤት ትምህርቲ ብፍላይ ናይ ጉልበት ዝሓትት ስራሕት ብምሉ ስባዕሉ ይሰርሑ ብፍላይ እዛ ሕጂ ተበጊስዋ ዘሎ ከባቢ ናይ 100 ገለን ሜትሮ ብወለንቱ ቤት ትምህርቲ ወላሓንቲ ዝገብረሉ ነገር የለን እቲ ናቱ እንታይ ሓንቲ ፅበት ኒሒዙ ኣብዚ ቤት ትምህርቲ ገለ ታሪክ ገዲፈስ ክኸይድ እየ ዝብል ሓደ ፅቡቅ ኒሕ ሒዙ ንሕና ብወገና ገለ ነገር ክንገብር እዮ ሂብና ኣሎ በቲ ንሱ ዝተበገሶም ሓፈሻዊ ግን እቲ ንባዕሉ ሓደ ታሪክ ገዲፈ ክኸይድ እዮም ምባሉ እዋ እዚ ነቶም ንኣሽ ሓደ ዓብዪ እዩ ይበና ኣሎ ማለት እዩ።
4: እቶም ካልኦት መምሃራን ዘለና ከምኣቶም ክንከውን ንዕኦም ርኢና እውን ውፍያትን ፃዕራማትን ክንከውን ይምነ ማለት እዩ። ምክንያቱ ንሪኦም ኣለና ንሕና መምሄርና ንከይድ ክንብል ከለና ሙሉ መዓልቲ ብዚኣ እዮም ዝውዕሉ ኣብዚ ኣውዒሎም ከዓ ንሪኦም ይነድቁ የስትዩ። ስለዚ ነዞም መምህር እዚኦም ኣጆኹም ክንብሎም ከነተባብዖም ጎኖም ሒዝናውን ከምኦም ክንከውን እየ ዝደላኒ ሙሉ መዓልቲ ነዚ እምኒ ነዚ ክንሸሎ ንሪእዎ ቀይሮሞ እስኪ ብጉልበት ናይ ካልእ ሰብ ንክትሪኦ ነዚ እስክንደይ ጉልበት መወሰደልና ሶም ግን ንሪኦ በብመዓልቲ ካብታ ትጅመር ስጋብ ሕጂ ዋላ ንክንሪኣታ ቤት ትምህርትናስ ኣዝያ ውቅብትን ደስ ትብልን ኮይነ
1: ኣብ መወዳእታ መምህር ሃብቴ ሚካኤል መምህር ድሕሪ ወላዲ ዘይኮነስ ማዕረ ወላዲ ኣብ ሂወት ሰባት ዘይነዓቕፅልዋ ዘለዎ መፃን ረአን ናይ ተማሃራይ ንክሰርሕን ከተባብዕን ዝኽእል ንሱ ብዘፍርዮም ወለዶ ድማ ኣብ ህንፀት ሃገርን ሕብረተሰብን ዓብ ኣስተዋፅኦ ዘለዎ ምዃኑ እዮም ዝዛረቡ። መምህር ማለት ድማ ዓብዪ ሓላፍነት ምስካብ ምዃኑ ይነግሩ።
0: መምህር ክበሃል ከሎ ዋላ ከባቢ ኢሉ መምህር ይበዕሉ ክሊማ እውን መምህር እዩ። መምህር ግን ትርጉም ናይታ መምህር ትውደላስ ከም ሓደ ኣብ ክፍሊ ኣትዩ ተማሃሮ ዘነቃሕ ጥራይ ዘይኮነ መምህር ትርጉም ኣለዎ። ትርጉም ናይ ሓደ መምህር መራሒ፣ ምሁር፣ ህርኩት፣ ርሩህ ስለ ዝኾነ ኣብቲ ቤት ትምህርቲ እቲ መምህር እንታይ እዩ? ሓኪም እዩ። እቲ መምህር ኣብቲ ቤት ትምህርቲ እንታይ እዩ? ፖሊስ እዩ። እቲ መምህር ኣብ ቤት ትምህርቲ እንታይ እዩ? መምህር እዩ። እወ ጸላም ደምሲሱ ብርሃን ዘምፅእ ስለ ዝኾነ ንሕና ንተምሃሮና ብፍቕሪ ብኩሉ እንትንኡ ተምሃራይ ክምዕብለሉ ዝኽእለሉ መንገዲ በቲ ዓይነት ትምህርቲ ተታሒዙ ዘሎ ነፍሲ ወከፍ ናይ ንምዕባል ተምሃራይ ስለ ዝኾነ ተምሃራይ ማዕቢሉ ንመጻኢ ዕድሉን ዕድል ሃገሩን ክማዕብል ዝኽእል ብርሃን ጸላም ደምሲሱ ብርሃን ከንግስ ዝኽእል መምህር ተምሃራይ ተቕባልነት ክህብ ኣሎ። ወላዲ ድማ ዓብዪ መምህር ስለ ዝኾነ ሓጋዝ ክኸውን ኣሎ። በዚ መሰረት እዚ ተምሃራይ ናይ መን እዩ? ናይ ኩሉ እዩ። ናይ ወላዲ እዩ፣ ናይ መምህር እዩ፣ ናይ ሶሳይቲ፣ ናይ ሕብረተሰብ እዩ። ስለዚ ተምሃራይ ንዑ ክሰማዕ ኣለዎ። ነቲ ናይ ሕብረተሰብ ባህልታት ድማ ተኸቲሉ ነቲ ዝውሃቦ ዘሎ ናይ ብርሃን ጮራ ሎሚ ዕምባባ እዩ፣ ፅባሕ ፍረ ክኸውን መታን ብዕቱብ እንዳተኸታተልካ ወ መምህር ብትርጉም ናይ ትሒዝዎ ዘሎ ስም ኣብነታዊ ኮይኑ ለውጢ ዘምፅእ ክኸውንን ተምሃራይ ድማ ብለውጡ ደመዙ ንስ እዩ። ለውጢ ናይ ተምሃራይ ደመዝ ናይ መምህር፣ ምክንያቱ እቲ ወለዶቲ ድማ ቀዳሕን ወራስን ክኸውን ኣለዎ።

መደምና ትራን ኣብ ሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ መስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣትኩሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዚ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣለና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዘቦ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብ ናትራን እሰሙን እዚኦም ሞ ንኽትከታተሉ

ሉብ ክብሩ ንዕድም መደምና ትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፍርቓን ድሕር ቀትሪ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን

ኣብ ሕብረተሰብና ደቂ ተባዕትዮ ክሽነ ኣትዮም ምግቢ ከዳልዉ ብዙሕ ልሙድ ኣይኮነን። ምክንያቱ ከም ናይ ደቂ ኣንስትዮ ስለ ዝሕሰብ ሞያ ምድላው ምግቢ ግን ንኩሉ ብማዕረ ዝካትት ብምዃኑ ደቂ ተባዕትዮ እውን ኣብ ምድላው ምግቢ ኣብዚ እዋን እዚ ዳርጋ እናሰሶን እዮም ዝመፁ ዘለዉ። ንሎሚ ድማ ኣብ ክኢላታት ናይ ምግቢ ማለት እዩ ኣመመረቕቶም ዝረኺብና ዘዛረብናዮም ኣብ ትሕዝቶ መደብና ከነቕርበልኩም ኢና። ትከታተሉ ብኣኽብሮት ነድመኩም።

0: ኣብቲ ጥዑም ጨና መግቢ እናዝተማቐርካ ምስ ፍሉይ ምርኢት ሓጎስ እናተዘናግዕካ ዝሓልፍ ዝነብረ ግዜ እቲ ኸስቦ ነገር ፍቕሪ እዮም። መምህርን ተምሃሮን ነቲ ኩሉ ሰብ መዓልታዊ ዝወስዶ መግቢ ንኸዳልዋ ተማሂረን ይመረቐ ብምንባርን ኣብቲ ኣዳራሽ ፍሉይ ጽባቐ ኣብ ገጽ ይንበብ። ጽባቐ ናይዛ መዓልቲ ሓያሎ ደቂ ተባዕትዮ ተሳቲፎም ምንባር እዩ። ብዙሓት ኣወዳት ክሽነ ዝእትዎ ኣይመስሎምን። ይኹን እምበር ክሽነ ብዙሕ ጣዕሚ ትረኽበሉ። ኪንዮ ከብዲ ምምላእ ጥዑም ጨና ምስ ረኸብካ መንፈስካ ዝዓግበሉ ቤት ምዃኑ ኩሉ ሰብ ዝፈልጦ ሓቂ እዩ። ነዚ ስለ ዝተረድኡ ድማዮም እዞም ኣወዳት ንምድላው መግቢ ተዓጢቖምሉ ዘለዉ
1: ኣሎ። ካብ መብዛሕትኡ ሰብ ትሪኢኻ ኮኮ ዝመሃር ወይ ክሽነ ኣሰራርሓ መግቢ ዝመሃር ኣብ ደቂ ኣንስትዮ ዘሎ ወይ ገለ መለገለ ዝብሎ ከብዛሕት ኣሎ ሰው ክትሪዮ ትደሊኻ ክትፈለጥ እውን ሞያ ይፅላኒ ኣሎ ተበግሰሎ እስከ ክትሰርሕ ክፍትን ትብልኻ ከም ወዲ መጠን ፍሉይ ነገር ክትገብርካ ብዙሕ ትምነ ኢኻ። ስለዚ ካብዚ ለ ተበጊሰ ኣይሕፈረትና መምህር ዝጋሃር ኢኻ ሓቂ ዘርባ ልዕሊ ደን ልዕሊ መምህር ኮይናኻ ሓጊዛትና ኣምላኽ መስግን ካብ ዝበፅሕናና
0: ልዕሊ 50 ዙርያታት ኣመሪቕካ ካልእ መመረቕታ ምስራዕ ዝፈጥሮ ስምዒት ቀሊል ኣይኮነን። ኣብቲ ብዘይብኡ ዘይኮነልና ትምህርቲ መግቢ ንስድራ ቤተን ዝኾና ንመኣዛታት መግቢ ዝኽሽና ሸውሃትካ ከቢተን ጥዕናኻ ዝሕልው ኣዴታት ምፍራይ ቀሊል በረኸት ኣይኮነን። መምህር ዝጋርያ እውን እዝያ ገይራ ከም ኣደን መምህርን ሓል ዓመታት ሰሪሓ ጥራይ ዘይኮነ ንክንደይ ነዝሞያ ክምህራ እናደለያ ብሰርሒ ጥረት ገንዘብ ዘይተምሃራ እውን ባዕላ ምሂራተን ኣገናዕ ክትበሃል ዝግባእ ኣደያ። ስለ ዝኾነ ኢና ኣብቲ ታሪካዊ መመረቕታ ተምሃሮኣ ተረኺብና ነቲ ስነ ስርዓት ናባኹም ነብሎ ዘለና ተኸታተሉና።
2: ፅቡቅ ነይሩ እዚ ናይ ሓደ ዓመት ትምህርቲ ዝተምሃርናዮ ብጣዕሚ ፅቡቅ ኢና ዛዝብና እዮ። ክትምሃር ተደሊኻ ከዓ ዝፅግመካ ነገር የለን። ኩሉ መደብ ተትሕዞ ንሕና ከም ሰብ ሓዳር መጠን ደቅና ናይ ንኮ ኩላ ግዜ እዛ ትምህርቲ ትካየድ ካብ ሰዓት 3 ክሳብ ሰዓት 6 ስለዝኾነት እቲ ናይ ንኮ ኩሉ ነገር ወዳዲ ኢና። ብትምህርቲ ዝፋኖ ተፋኒዩ ዝመፅእ ተመፅኡ ኣሬንጅ ጌርና ናብ ቤት ትምህርትና ፀገም ደምፃልና ነገር የለን። ንዓመት ከዓ መመላእታ ፅቡቅ ኢና ተማሂርና። ብጣዕሚ ባህላውን ዘመናውን ኩሉ ምሰናይ ምዝንጉዕ ዝተዋሃደ ትምህርቲ ኢና ካይድናዩ። ዓመት ሙሉእ ሰይ ኣይተረዳእልና ንዓና መምህር ዝጋሃርያ ከዓ ከምዚ ትሪኦ መምህር ዘይኮነት ኣደያ ናይ ኣደ ፍቕሪ ሂባ ኣደ ንደቃ ቤት ዝተትሕዞም ኣብ ገዛ ከምኡ መሰረት ኣትሒዛ ካብ መጀመርያ ክሳብ መወዳእታ ከይተሰላቻቸና ንዓመት ሙሉእ እንዳተናፋፈቕና ነታ ክላስ ኢና ንኸዳ ነርና።
3: ሓለምለኻዊ ስለዝኾነ ሓሓዱሽ ስለዝፍኖ ብሓቂ ኣሸተቻዊ ይኮነን
4: ትፈትፈቶ ወይ ከዓ ተሃርፎ ማዕሸኽ ከይድ ትብሎ ወይ ማዕሸኽ ሰርሕ ትብሎ ኢና ኢድ ስራሕ ኣብ ኩሉ ማለት እየ ኣነ። ስለዚ በዚ ካብዘን ተምሃሮ ክፍለ ይደሊኒ ብጣዕሚ ኢኻ ድፈትዎ ሞያይ ስ ብጣዕሚ እየ ድፈትዎ።
0: እዛ መዓልቲ ቆፂርካ ብዘይውዳእ ዓይነት መግቢ ዘጌፀት እያ ዝነበረት። ተምሃሮ ካብቲ ዝተምሃርኦን እናተነዳልየን ብምምፀን ካበየናይ ዓይነት መግቢ ክትበልዕ ከም ዘልክዕ እዩ ዝሕብረካ። ከም ብዝሐን ዓይነት መግቢ ብምምፁ መግቢ ብስነ ፍልጠት እንተደ ተሰሪሑ ከከም ንደልዮ ጣዕምን ትርኢትን ክዳሎ ከም ዝኽእል ተገንዚብና።
1: ብልምዲ ትምሃሮ ኣሰራርሓ መግቢ ኣሎ። ንኣብነት ኣብ ከተማ መፂናስ ኣሰራርሓ መግቢ ኣሎ ንበል፣ ኣብ ገጠር ኬድካ እውን የለና ይብልን እንዴ። ግን ብዓብዩ ኣብ ዝተፈላለየ ዘመናዊ ትፈልጥ ኢኻ። ብዙሕ ቀመማት ትመሃር ኢኻ፣ ብዙሕ ኣሰራርሓ ሜላታት ትመሃር ኢኻ። ብዓብዩ እቲ ኣጠቃቅማ ፎርኖ ኸማ ክንብልቲ ኮይናስ ኣብ ካልእ ዓድታት ዘሎ ናብዚ በበይ ንኸው ንኽእል ብዛዕብኡ ፅቡቅ ነገር ትመሃር ኢኻ። ፍልል ኣሎ ኣብ ዝተማሂርከዮ ኣብ ዝበለፀ ደረጃ እውን ትበፅሓሉ ኢኻ ትኸስበሉ ኢኻ። ክሰርሓለየ ዋላ ይትበል እውን ንገዛኸውን ረድት እዩ
5: ትቀደም ንጥቀመሉ ዋላ ድባ ንበሎ ንኣብነት ሕጂሲ ባዕሉስ ዋላ ኣብ ብዙሕ ስድራ ቤታት ኣብ ብዙሕ ገዛ ኣይ ኣይን ፎቶን ኢና ይበሃል ዋላ ሕምልቲ ሕጂ ግን ብጣዕሚ እዩ ኣገዳሲ። ድባ ንባዕሉ ሲ ኣብ ፀብሒ ከም ፀብሒ ኮይኑ ይስራሕ፣ ኣብ ኬክ ይስራሕ፣ ኣብ ሚልመላታ ይስራሕ፣ ኣብ ኩሉ ዓይነት ይስራሕ። ሕጂ ምስተሰርሐ ግን እቲ ስኻ ሓደ ዓይነት ትፈልጦ ዝነበርካ ፀብሒ ትሰርሖ ጥራይ ዝነበርካ ድባ ኣብ ብዙሕ ዓይነት ኣትዮ ክትሪኦ ከለኻ እሞ ምስ ጣዓምካዮ ከዓ ዝያዳ ዓግበት ትረኽበሉ። ድሓር ከዓኒ ዋላ ዝበለስ ኣብ ክረምቲ በለሲ ቀሪፍካ ንግዜኡ ድብላዕ ዳ እምበር ንደቅኻ ንቁርሲ ንገለ ኣይተዳልዎን ኢኻ ነርካ ዋላ ጎ ተገዚኡስ መሽምሽ ድጓሓፍ ነይሩ። ሕጂ ግን ብሜልሜላታ መልክዕ ኣዳሊኻ ንባዕሉ ዘይትቡን ኣብ ዝበዝሓሉ زياده حجي ابز خبره ولا زي كونس ابز بزحلو امصيخه ميل ملتا غيركا ندق خس طعمتهم ابقرسهم كتبهم كنخس عبي لوطي بزح نجر مالسي تقوموا لزي تقدد زنبرك حجي كن تسريح مسرع خايو مزبلصي ولا بروتين هون ولا بعينه اسرار حي هون كنت يا خلخس بطعمي صبو نعخخات مرتي وندقخخا عبي حجزي ولا عبي حجزي مين ما تاخذ دكان كتمصان بعلخ سريح خا تدالو خلخانسي نندبيني.

0: ክሽነ ዝሃብ ከያ ትእቱ ድስቲ እውን ትነፅጎ የብላን። ይኹን እምበር ኩሉ ኣብ ድስቲ ዝኣተወ ጥዑም መግቢ የውፃልካ ማለት ኣይኮነን። ክንደይ ዝኣክል ትሕዝቶ ዓለካ እውን ኣይኮነን እትሕቶ። ጥዑም መግቢ ምድላው ስነ ፍልጠት እዩ። ኣብታ እትዕቅና ማንካን ሰዓታት ምብሳልን እዩ ዝምርኮስ። ስለ ዝኾነ እተን ነዚ ተረድየን ዝተምሃራ መንእስያት ይኹና ኣዴታት ነዚ ትምህርቲ ብምውሳደን ብዙሕ ከም ዝተለውጣሉ እየን ዝገልፃ።
1: መጀመርያ ንግሆ ብፕሮቲን ዝተመጣጠነ ብፕሮቲን ትሕዝቶ ዘለዎ ቁርሲ እንተቆሪስካ ፋዱስ ከዓ ብዓይነት ኣሕምልቲ ትትክኦ፣ ምሸት ከዓ ፍኹስ ፎኽስ ዝበለ ምግቢ እንዳ መቓራሕካ ኣመጋግባ እወ ዓብ ክስተይ ኣለዎ፣ ዓብ ለውጥ ኣለዎ። ተማሂርናሉ ኢና እቲ ኣመጋግባና ክንሰርዕ ገይሩና ኣሎ። ብጣዕሚ ፅቡቅ
2: ዋላ ክገድፎ ዶ ኢለ ነረ መጀመርታ መፅሓፍ ኣላ መፅሓፍ እንዳርእኹ ሰርሐ ይኽእል እየ ይብል ነረ። ድሓር ግን ጣዕሚ ኣይስሕበካ እዩ እቲ ትሰርሖ መግቢ ከዓ ዝያዳ ብጣዕሚ ይልዑም። ኣብ ኩሉ ዓይነት መግቢ ኣብ ሜል መላታ ይኹን ከምዚ ክትብለ ፅንሐት ሰምሃር ናይ ቁልጥፍ ቁርሲ ንደቂኻ ከምዚ ማለት ጋዝ የብለይን ገለ የብለይን ከይብልካስ ናይ ስሉጥ ግብር ኣቢልካ ንደቅኻ ክተፋን ከለኻ ዝስማዓካ ዓግበትሲ ወሰን የብሉን። በቃ ሕጂ እሱ የተባብዓካ ዝያዳ ንክትምሃር ዝያዳ ንክትፈልጥ ከዓ እሱ የገድደካ።

0: መምህር ዝጋርያ እዛ መዓልቲ ፍሉይ ሓጎስ እተዝተማዕረላ ምዃንያ ትዛረብ። እዞም ናይ ሎሚ ተመረቕቲ እውን ከምቶም ዝሓለፉ ገለ ቤት መግቢ ክኸፍቱ ገለ መምሃራን ክኾኑ እዚ እንተተሪፉ ድማ ንቤቶም ጥዑምን ጥዕኑ ዝተረጋገፀን መግቢ ኣዳልዮም እቲ ኩሉ ሰብ ዝብህጎ ጥዕና ናብ ሕብረተሰብና ከመሓላልፉ እያ ተተሓሳስብ።
1: ኣነ ነዘን ተምሃሮ እዚአን ፀፅቦ ምንየለን ከምዚ ኣነ ዋላ ኣብ ዝበፅሐ እኳ ተደይበልኩ ዚ ድሓና ኣይተኣኽለ ንረኺበ ኣለኹ እሰን ከዓ ኣብ ዝብፃሕ ልዕልና ክበፅሓ ልዕልና ከም ዝበፅሓ ፍሉጥ እንድዩ ንፉዕ ተምሃራይ ካብ መምህሩ ከም ድነፍዕ ኢና ንፈለጥ ንሕና መባእታ ንጊርና እየን ኣለና ንሳተን ግን ልዕልና እየን ክኾና ግድን እየን ቆልዕትን ልዕልና ከም ዝኾና ኢና ንፈልጥ ክትሪአን ከለካ ትሕጎስ ናይ ብሓቂ ትምህርቲ ዝኸፈታ ኣለዋ ከምዝናሃና ድሰርሓሉ እውን ኣለዋ ብሓቂኻ ትሕጎስ ተመሓላለፉ ትብል ሕጂ ኣባ ኸጥራይ እንድሕር ኮይኑ ግን ሰብን ኣይምረኸብናን ኣይምሃርናን 52 ግዜ ኣይኮነን ሳ 5 ግዜ እውን ኣይምመረቕናን ሕጂ እሰርሓሉ ወይ ጥቀማሉ ኣለዋ ኢልካ ተሓስብ ዳሓር ዋላ ክረኽባካ ከልዋስ መምህረይ ከምዚ እንደ ኮይነ ኣብ ከምዚ ስራሕ እንደ ረኺበ ገለ ክብላካ ከልዋስ ክትቅፅሎ ትዳፋፋእ ማለት ነቲ ስራሕ ሲ ክትቅፅሎ ትዳፋፋእ ሕጂ ኣነ ከዓ ክንዲዚ ተምሃሮ ብዙሓት ምሂረ ወይ ክንዲዚ ነይረን ኣይኮንኩን ዝብል ዘለኹም ጓላተን ውሕዳት ኮይነን ሲ ኣብ ፍረን ተበፂሐን እሱ ጥራይ ዝኣኽለካ እሱ ጥራይ ከኣኽለኒንዓይ ኣነ ከምኡ እየ ዝብል ካብ ቅድመ ከምዚ በፂሐን ተምሃሮ ገለ ከምዚ ኣይኮንኩን ተን ዘለዋ ሲ ኣበይ በፂሐን ኣበይ በፂሐን ኢለ ድሃየ ንድሓትን
2: ኣብዚ ናይ መወዳእታ ዓመት ናይ ትምህርትና መመረቕታ ስለ ዝበፃሕና ብጣዕሚ ሓጎስ ይስማዓኒ ዝያዳ ከመስግና ዝደሊኻ ንመምህር ዝጋሃርያ ምስ ደቃ ደቃስ ኣብ ዝመፅሉ ግዜ ዝኾነ ካብ ደገ ድመፀ ሰብሲ ክዘናጋዕ ክፃወት ምስ ዕርክቱ ግዜ ክሕልፍ ጥራይ ድደሊ ደቃ ግን ግዜኦም ሰዊኦም ንዓና ናይ ብሓቂ ዘይንፈልጦ ካብ መፅሓፍ ወፃኢ ኣብኡ ዝረኣይዎ ብዙሕ ምሂሮምና ዶክተር ሙሴ ከምኡውን ሰምሃር ጓላ ብጣዕሚ ኢና ነመስግኖም መምህር ዝጋሃርያ ከዓ ብጣዕሚ ነመስግና ኣደን መምህርን እያ ብደቂ ልዓለም
0: ወዲ ሰብ ክሳብ ዝሃለወ ምድላዊ መግቢ ኣይቋርፀን መዓልታዊ ሓድሽ ትምህርቲ እዩ ዝወፅእ ስለዝኾነ ንህሉ መፅናዕትታት ዓለምና ተወከሰት ብዘይ ምሕላል እትምህር ዘላ መምህር ዝጋሃርያ ምስጋና ይግብኣ ንተመረቕቲ እንኳዕ ሓጎሰክን ኣሰራዲ ኸን የስዕብክን ኢልና ክንፈለየኩም ብርኹ ሰንበት ኣለኹም።

ኣብ ዝሓለፈ ቅንያት ብቻይኒዝ ብሪጅ ዝበሃል ብቤት ትምህርቲ ቋንቋ ቻይና ዝተዳለወ ቋንቋ ቻይናን ካልእ ዝተፈላለዩ ንጥፈታትን ውድድራት ዝካየደሉ ቅን እዩ ነይሩ። ኣብዚ ድማ ተምሃሮ ዝተፈላለዩ ንጥፈታት ብቕዓቶም ዘርኣዩሉ እዩ ነይሩ። እዚ ድማ ቋንቋ ቻይና ጥራይ ዘይኮነ ባህልን ልምድን እቲ ሃገር ምፍላጡን ሓደ ካብቲ ፅቡቕ ኣብነት እዩ። ኣብዛ ስዒባ ተቐርብ ትሕዝቶ መደብና እምባር ገለ ካብቶም ዕውታት ተምሃሮ ዘካየድ ንዕላል ስዒቡ ክቐርበልና እዩ። ክትከታተሉና ብኣኽብሮት ንዕድመኩም።

ዓመት መፀ ካብ መላእ ዓለም ዝመፁ ተምሃሮ ኣብቲ ብቋንቋ ማንደሪን ባሃንዩ ቺኦ ዝፍለጥ ድልድል ቻይና ይሳተፉ። እዚ ድልድል እዚ ሓደ ካብቶም ዝኸበሩ ኣህጉራውያን ውድድራት ቋንቋ ቻይና እዩ። ቻይናዊ ድልድል ካብ ውድድር ቋንቋ ንላዕሊ ባህልታት ሰባትን ዕድላትን ዘራኽብ ድልድል ኮይኑ የገልግል። ኣብ ኤርትራ እቲ ውድድር መንእሰያት ተምሃሮ ቋንቋ ማንዳሪን ክእለቶም ዘርእዩሉ፣ ኣብ ባህሊ ቻይና ዘለዎም ርድኢት ዝዕምቕሉ፣ ኣብ ቅድሚ ደያኑ ተዓዘብትን ክእለቶም ዘርእዩሉ ኣገዳሲ መድረኽ ኮይኑ ኣሎ። ናይ ሎሚ ዓመት ናይ መወዳእታ ጽምብልን ስነ ስርዓትን ሽልማት ብ6 ሰነ ተኻይዱ። ተምሃሮ መምሃራንን ኣዳለውቲ ከምኡ ውን ክቡራት ኣጋይሽ ተኣኪቦም ብሉፃት ዓወታት ኣፍልጦ ሂቦም። ሎሚ ድማ ብድሕርቲ ውድድር

0: ሎ ዛንታታት ተወፋይነት ተሳተፍቲ ከምኡውን ኣብ መንጎ ኤርትራን ቻይናን እናዓበየ ዝኸይድ ዘሎ ባህላዊ ምትእስሳር ዘንፀባርቕ መደቢና ሒዝናልኩም ቀሪብና ዘለና
1: Okay, distinguished guests, dear friends, welcome to the 2026 Chinese Bridge Finals.
0: ውድድር ድልድል ቻይና ቅድሚ ልዕሊ 2ዓሰርተታት ዓመት ኣብ መላእ ዓለም ትምህርቲ ቋንቋ ቻይና ንምትብባዕ ዝተዳለወ ኣህጉራዊ ተበግሶ ኮይኑ እዩ ጀሚሩ ተምሃሮ ብዓቕሞም ምዝራብ ቋንቋ ማንዳሪን ጥራይ ዘይኮነስ ብዛዕባ ታሪክ ቻይና ልምድታትን እዋናዊ ሕብረተሰብን ዘለዎም ኣፍልጦ እውን ይግምግሙ መብዛሕትኡ ግዜ ተሳተፍቲ መደረታት ኣብ ምድላው ስነ ቃላት ኣብ ምፅናዕ ኣደማምፃ ኣብ ምልምማድን ባህላዊ ምርኢታት ኣብ ምምዕባልን ኣዋርሕ የሕልፉ እቲ ውድድር ተምሃሮ ብመሃዚ መንገዲ ክሓስቡ ብዓርሰ እምነት ክረዳድኡን ንቤት ትምህርቶም ብኹርዓት ክውክሉን ዘፈታትን እዩ ንብዙሓት ተሳተፍቲ ቻይናዊ ድልድል ካብ ውድድር ንላዕሊ እዩ ካልእ ባህሊ ንምርካብ ኣህጉራዊ ዕርክነት ንምህናፅን ንመጻኢ ትምህርቶምን ሞያኦምን ክጠቅም ዝኽእል ክቡር ክእለት ንምርካብ ዝሕግዝ ዕድል እዩ
2: ከም ንፈልጦ እዚ ውድድር እዚ ናይ ቻይና ድልድል ውድድር እዩ ኣብ መንጎ ክልተ ኣሕዋት ህዝብታት ኤርትራን ቻይናን ኣብ ባህሎምን ቋንቋምን ክፋለጡን ኣብ ንሓድሕዶም ክበሃሃሉን ባይታ ዝፈጥር
3: እዮም So this is the first step for two peoples to communicate.

0: This is not only a breach, not only a breach.
1: እዚ ውድድር ድልድል ናይ ቋንቋ ቻይና ጥራይ ኣይኮነን ድልድል ምሕዝነትን ምልውዋጥ ባህልን እዩ። ተምሃሮ ኣብዚ ውድድር ምስታፎም ኣብ ምዕማቅ ቋንቋን ባህልን ቻይናን ጥራይ ዘይኮነ ንሃገሮም ወኪሎም ኣብ ቻይና ኣብ ዝካየድ ውድድር ክሳተፉን ዝኽእል እዩ። ኣቐዲሞም ንኤርትራ ወኪሎም ዝተሳተፉ ተዓዊቶም ነይሮም እዮም።
0: Actually they have won many good prizes before.
2: Yes.
3: 同學們好,我叫吳飛,中文名字叫李小龍,我是德州人,今年20歲.
4: ኣብዚ ሓለፈ ዓመታት ተገዳስነት ትምህርቲ ማንደሪን ኣብ ኤርትራውያን ተምሃሮ ብቐጻሊ እናዓበየ መጺኡ። ብዙሓት መንእሰያት ትምህርቲ ቋንቋ ከም ሓደ መንገዲ ኣድማሶም ዘስፍሕሉን ምስታ እናተኣሳሰረት ዝኸይድ ዘሎ ዓለም ዘዋፈሩሉን መንገዲ ይርእዋ። ተምሃሮ ሓድሽ ቋንቋ

0: ዝበፅሑ ስልጣነታት ዓለም ንምፍላጥን ዘጋጥሞም ብድሆ ይስሕቡ። መምሃራን ኣብዚ ጉዕዞ ተማሃሮ ኣብ ምምራሕ ወሳኒ ተራ ኣለዎም። ብፍላይ ክፍሊ ትምህርቲ፣ ባህላዊ ንጥፈታትን ናይ ቋንቋ ልምምድን መደባትን ኣቢሎም ተማሃሮ ርእሰ ተኣማንነት ናይ ምርካብ ክእለቶም ንኽሃንፁ ይሕግዙ። ከም ቻይናዊ ድልድል ዝኣመሰሉ ፍጻመታት ተማሃሮ ንነብሶም ዝያዳ ንኽደፍኡን ዓወታቶም ንኽፅምብሉን ድርኺት ይህቡ።
1: As teachers we have to first of all actually this competition started in May and until June yes.
2: እቲ ውድድር ካብ ጉንበት ክሳብ ሰነይ ዝካየድ። ከመምህራን ድማ ኣብ ምፅራይ ናይ ፍርቂ ፍጻመን መወዳእታን መድረኽ ከም ዝሓልፉ ይግበር። ድሮ ድማ ናይ መወዳእታ መድረኽ በፂሕና ኣለና። ኣብ መወዳእታ ዝወዳደርሉ ናይ 4 ደቂቕ መደረ ሓሳቦም ብዝቐለለ ብውርፅፅ ቋንቋ ክገልፁ ንሕግዞም። ብዘይካዚ ብዙሕ ቪድዮታት ብምሃብ ኣብ ኣሰዓሰዓን ካልእ ተውህቦን ንምሕጋዞም ንፅዕር። ብሓፈሽኡ ኩሉ ኣብያተ ትምህርቲ ኣብቲ ዝካየዱ ውድድራት ምእንቲ ክዕወቱ ሓያል ፃዕሪ የካይዱ።
1: Learn to dance to prepare for their talent show and the whole institute has got together to help the students to participate in this competition. Yes.

0: ናይ ሎም ዓመት ውድድር መስተንክር ተወፋይነትን ምድላውን ዘርአዩ ንፉዓት ተወዳደርቲ ተሳቲፎም። ተሳተፍቲ ብቋንቋ መንደሪን መደረታት ኣቕሪቦም፣ ሕቶታት መሊሶም፣ ንኽልቲኡ ፈጠራን ጻዕርን ዘንጸባርቕ ባህላዊ ምርእታት ኣቕሪቦም። ተወዳደርቲ ኣብ መድረኽ መጺኦም ንቋንቋን ባህልን ቻይና ዘለዎም ፍልጠትን ተመክሮን ፍቕርን ከካፍሉ ከለዉ እቲ ሃዋህ ብፍናን ዝተመልአ ነበረ። ደያኑ ንብቕዓት ቋንቋ፣ ንጹር ኣገላልጻ፣ ባህላዊ ርድኢት፣ ህላወ መድረኽን ሓፈሻዊ ኣቀራርባን መሰረት ብምግባር ምርኢታት ገምጊሞም። እቲ ብ6 ሰነ ዝተኻየደ ናይ መወዳእታ ስነ ስርዓት ጽምብል ዓወት ጽንዓትን ትምህርትን እዩ ነይሩ። ንብሉጻት ተወዳደርቲ ሽልማት ክወሃብ እንከሎ ኩሎም ተሳተፍቲ ድማ ብተወፋይነቶምን ትብዓትን ኣፍሊጦ ተዋሂብዎም። እቲ መደብ ብተወሳኺ ኣብ መንጎ ኤርትራን ቻይናን እናማዕበለ ዝኸይድ ዘሎ ሓያለ ትምህርታውን ባህላውን ምልውዋጥ ኣጉሊሑ።
1: ሎሚ ዓመት ኩሎም ተምሃሩናዮም ተሳቲፎም። ኣብቲ ናይ መጀመርታ መጻረዪ ኣስታት 100 ዝበጽሑ ተምሃሮ ኣብቲ ውድድር ተሳቲፎም። ካብኦም ከዓ 40 ዝኾኑ ናብ ካልኣይ መድረኽ ሓሊፎም፣ ናብ ሳልሳይን መወዳእታን መድረኽ ድማ 21 ሓሊፎም። ካብዚኦም ካብ ቀዳማይ ክሳብ ሳልሳይ ደረጃ ዓወታት ክኾኑ በቂዖም።
2: So all together are 21.

0: ሓድሽ ቋንቋ ምምሃር ንሓድሽ ኣረኣእያ ማዕጾ ይኸፍት። ሰባት ኣብ መላእ ባህልታት ንኽርድኡ፣ ዝተፈላለየ ኣነባብራ ንኸድንቑ፣ ከምኡውን ኣብ ትምህርቲ፣ ንግዲ፣ ቱሪዝም፣ ቴክኖሎጂን ኣህጉራዊ ምትሕብባርን ክጥቀሙ ዝኽእሉ ክእለታት ንኽማዕብሉ ይሕግዞም። ቋንቋ ምምሃር እውን ትዕግስትን ዲስፕሊንን ፍልጠት ንምድላይን የተባብዕ። ተሳተፍቲ ቻይናዊ ድልድል ነዞም ባህርያት እዚኦም ብምድላውን ኣፈጻጽሞኦምን እዮም ዘርእዩ። ቋንቋ መሳርሒ ርክብ ጥራይ ዘይኮነስ ንማሕበረሰባት ዘራኽብን ሕድሕዳዊ ርድኢት ዘስፋሕፍሕን ድልድል ምዃኑ ጻዕሮም የዘኻኽረና።
1: ጽቡቕ ሰሚዕና ግዘረባ ኣብዚ ናይ ውድድር እዚ ንመበራዊ ዓይነት ግዜና ንገብር ዘለና ቀዳሞት ከ ወፂና ንፍልጥና፣ ግን ዝበዝሐ ክልተ ካልኣይ ሻዕና ወፂና ንፈል ማለት እዩ። እዚ ልክዕ ካልኣይ ካልኣይ ንምስ ወፅኻ ብቀዳማይ ምስ ወፅኻ ብፍሉይ ስምዒት እዩ ዝስማዓካ ማለት እዩ።
2: ንክልተና ኣዝዩ ሓጎስ እዩ ነይሩ። ምክንያቱ ብዙሕ ናፅዕርናሉ ኣብ ክልቲ ምስቲ ትምህርቲ ኣካዳሚ ምዃኑ ፃዕሪ ስለዘየለካ ሓገዝ ናይ ማማና ከዓ ብዙሕ ስለዝተባብዐና ማስ

ውድድር ክትወዳደር ከለካ ብሓፈሻ ተዘይተዓዊትካ እንታይ ጌጋ ኢልካ ነብስካ ትፍትሻ። ስለዚ ነዛ ሎማ ዓመት እውን ብዓብኡ ክልተ ምዕባይ ኣሕዋተይ ኣብ ከምዚ ዓይነት ውድድር ክልቲአን ተሳቲፈን ክልቲአን እውን ቀዳሞት ወፅአን ቻይና ኤርትራ ወኪለን በፂሐን ተመሊሰን ስለዝፈልጣ ፍሉይ ናተን ድፍኢት ነርንስ ከምናተን ክበፅሕ ደሊአ ይብል ነይረ። ሕጂ ካብኣተን ብዙሕ ነገራት ተማሂረ እንዳሓተትኩ ንዕአን ኣብታ ዘይተዓወት ኩሉ ኣዋን ከዓ እንታይ ክውስኻለን እንዳበልኩ ኣብቲ ቋንቋይ እንዳማዕበልኩ ኣብቲ ናይ ሳዕስዒት ስኪል እንዳወሰኽኩ ሞር ምድላዋት ገይረሉ ካብቲ ሓለፈ ተማሂረ ማለት እዩ። ተምሃርኩሉ ናይ ቋንቋ ቻይና ነዊሕ ገይረ እየ ካብ ዝጅምር። ድሕሪኡ እውን ብዓብኡ ዝጠቕመካ ቋንቋ ብዓብኡ ክትል ተዘይተዛሪብካሉ ኣይ ምዕብልን ስለዝኾነ ምስ ብዙሓት ቻይናውያን ኣብዚ ብስራሕ ኢሎም ዝመፁ ምስኦም ሌላ ጌርካ ምስኦም ብስራሕ ክትዘራረበሉ ከለኹ እቲ ቋንቋ ብከምኡ ማዕቢሉ ይብል ወላ ነቲ ሳዕስዒት ኣብዚ ከም ትፈልጥዮ ክላስ ናይ ቋንቋን ናይ ሳዕስዒትን ስለ ዘሎ ናይ ቋንቋ ኣብዚ ሕጂ እዋን ሌቨል 7 መጨረሻ ሌቨል ኤችስኬ 4 ማለት እዩ ይመሃር ኣለኹ። ኣብ ናይ ሳዕስዒት ካ ኣብዚ እንዳተላመድኩ ብዙሕ ትርኢኻ ኣብ ሚድያ እንዳረኣኻ ባህሊ

0: መጀመርታ ክትገብር ከለካ ዳ እዚ ከዓ ክትፈርሕ ቀሲ ካትሎምዶ ከለካ ግን ልክዕ ከምዚ ትምህርቲ መጀመርታ ቆልዓ ጅምር ከሎ እናበኸየ ምስ ፈተወ ግን ዳሕራይ ዝቕፅሎ ክም ስለ ዝኾነ ዎ መጀመርታ ከብደካ እዩ ዳሕራይ ግን ከምዚ ኖርማል ሂወትና ክም ኢለና እንተሓሓዘ
1: ኣብ መጀመርታ ዝገበረን ዝክሮ ኣነሲ ኣነ መጀመርታ ገይረ ነይረ ቆልዓ ኢና ነርና ኣነ ምስ ወፅኹ ድሕሪ ኣይዳ ነይረ ድሕሪ ክልተ ሰባት ገለ ኣይትደግምኒ ክብረድ ኢሎማ ሕደ ስለ ዝመስል ነበራ ሸዓነ ምስ ተሳእኩ ማናት ምሃና ርኦም ቀፂሎማ ማለት እዩ
0: ቀንዲ ንፈትኖና ናይ ሳዕስኢት እዩ ኣብ ኩሉ ሳዕስኢት ነጥፍ ነበርና እቲ ናይ ባህሊ ቀንዲ መጀመርናካ ሳዕስኢት ስለዝኾነ ወላ ታለንትና ኣብ ዝኾነ ፐርፎርማንስ ምርኢት ገለ ክህልወና ከሎ ብታነስ ስለ ዝነበርና ኣብኡ ገዛዕ ተፈጊሰ ደስ ዝብለና እዩ

0: ኣቦታ ንልዑል ፈጣሪ ናብ ስለ ዘብፅሓና መስክን ደሊ ካልኣይ ከዓኒ ክንመማ ማለት እዩ ካብ ዝኾነ ዋላ ኣብ ዝኾነ ምርኢት ይኹን ካብኣ ተፈላለና ዋላ ስራሕ ክለዋኸማ ናብ ኪራ ትመፅእ ንዓ ክመስግና ደሊ ማለት እዩ ካልኻ ንኩሉ ስፍድራ ቤተይ ክመስግን ደሊ ማለት እዩ መምሃራነይ ንቪቪያን ከም ትፈልክዮም ንሓላፊና ሚስተር ኳን ዲን ከማን ክመስግኖ ደሊ ምክንያቱ ኩሉ ሻዕ ዘተባብዕና ኣብ ዝደለናዮ ኣብ ዝኾነ እዋን ኣጆኽን ዝቐሪቡሎ ከምዚ ሕተታን መምሃራን ክደገፍና ብተወሳኺ ድማ ንትና ታለንት ንምሃሮ መምህራሒል ናይ ዳንስና ከምዚ ትሕግዘና ከምዚኣ እዚኣ ዕርያትዕርያ ስለና ኩለን ኣብዚ ኦፊስ ዘለዋ በዓል ምብራቅ ገለ ኩለንስ ከመስግን ንደሊ
1: በዚ ኣጋጣሚ እዚ ቀዳምነት ስድራ ቤተይ ከመስግኖም ደሊ ብኩሉ መለክዒታት ካብ ጎነይ ከይተፈለዩ ዝኾነ ነገር ከየጉደለለ ኣብዛ ደረጃ ዘብፅሑኒ ንሳቶም እዮም ብዓብኡ ክልቲአን ኣሕዋተይ ኣብዚ ደረጃ እዚ ኣብፂሐና ንደለዋ ንዓአን ርአ ኣብዚ በፂሐ ኣለኹ ዓባይ ሃፍቲ ኣብዚ ሕጂ እዋን ኣብዚ ዓዲ ትርከብኒያ ኣብ ደገ ትምህርቲ እያ ትርከብ ንዓኣ ብፍሉይ ከመስግና ይደሊ ዓብዪ ተራ ደለዋ ሰብ ምስኣ ማክዳኣሽማ ንዓ ከመስግና ይደሊ ኩሉ ሓገዛ በርክቶ ትገበሩ ኣብ ሳዕሲዒት ምሳይ ዝተሳተፈ ዝሓገዘኒ ሰባት ብሓፈሻ ኣብታ መርኢተይ ከመስግኖም ይደሊ

0: my biggest impression is the twins. Because I still remember in 2023 when I came back to Eritrea for the second time.
1: ንዓይ ካብቲ ዝመሰጠኒ እተን ማናትየን ክሳብ ሕጂ ዝዝክረን ኣብ 223 ንኣሽቱ ቆልዐ ነይረን። ሽዑ ብዙሕ ኣፍሎጥ ኣይነበረንን። ሕጂ ኣብዚ ዓብ መድረኽ ተወዳዲረን ክዕወታ ምስ ረኣኽዎን ብጣዕሚ ተሓጒሰን ኮሪዐን። እቲ በፂሕንኦ ዘለዋ ደረጃ ማዕረ ክንደይ ከም ዝደኸማሉ እውን የርእካ።
0: I see the progress in, made by the twins. I was so surprised. I was so proud of them. Yes.
2: Yeah, you know, for our community, everyone can learn, can come here to learn.
3: ኣብ ኮንፊሽየስ ኢንስቲትዩት ዝኾነ ሰብ መፂኡ ክመሃር ይኽእል እዩ። ካብ ደቂ 10 ዓመት ንላዕልን መረዳድኢ ቋንቋ እንግሊዝኛ እንተለዎምን ክንቅበሎም ንኽእል ኢና።
2: This is open to everybody, to the public.
4: ትምህርቲ ቋንቋ ቻይና ኣብ ኤርትራ እናስፋሕፍሐ ኣብ ዝኸደሉ ዘሎ እዋን ዝያዳ ተምሃሮ ረብሓታት ትምህርቲ ብዙሕ ቋንቋታት ይረኽቡ ኣለዉ። ከም ቻይናዊ ድልድል ዝኣመሰሉ ውድድራት መንእሰያት ብሉፅነት ንኽስዕቡ፣ ንነብሶም ንኽፍትኑን፣ ምስ ሰፊሕ ዓለም ንኽዋስኡን የነቓቕሑ። ንገለ ተምሃሮ ተሳትፎ መጀመርታ ናይ መጻኢ ኣካዳማዊ ዕድላት፣ ኣህጉራዊ ምልውዋጥ ወይ ስግረ ባህላዊ ርክብ ዘጠቓልል ሞያ ክኸውን ይኽእል። ዓወት ናይዚ ዓመት ውድድር ኒሕን ተወፋይነትን ተምሃሮን መምሃራንን ዘንጸባርቕ እዩ። ውድድር ድልድል ቻይና 2026 ቋንቋ ንሰባትን ባህልታትን ንምትእስሳር ዘለዎ ሓይሊ ዳግማይ ኣርእዩ። ብድሕሪ ነፍሲ ወከፍ መደረ፣ ነፍሲ ወከፍ ምርኢት፣ ከምኡ ውን ነፍሲ ወከፍ ሽልማት ዛንታ ጻዕሪ ቆራጽነትን ትምህርትን ኣሎ። ናይ ሎሚ ዓመት ተሳተፍትን ተዓወትን ኣብ እነብዕ

ዘለሉ ዘለና እዋን በዚ መስተንከር ውድድር ኣቢሉ እናዓበየ ዝኸይድ ዘሎ ዕርክነትን ባህላዊ ምርድዳእን ትምህርታዊ ዕድላትን እውን ነብዕል።

0: ኣስዕብና ድማ ካብተን ኣዘናጋዕቲ ዝኾና ትሕዝቶታትና መደወክ ሒዝናልኩም ቀሪብና ኣሎና። ዝተፈላለዩ ኣዘናጋዕቲ ዝኾኑ ቪድዮታት ሒዛልና ትቐርብ መደወክ ክስዕበልና ናብታ መደብ ከስግረኩም እየ ትኸታተሉ።
1: Aquí se rinde, ¿no?
2: ¡Ay, ojo! ¡Ay, ojo!

有人。

Mm-hmm.

दुश्मन करे दोस्त ने वो काम किया है उम्र भर का हम

0: No.
1: What?

0: ረዳኒ ሚካኤል ደውላላ
1: ዘርበላ
2: ሄሎ ሚካኤል ዋ ሚኮታውን ክትነብ ዕለሪ
3: እንታይ ከዚ ብክለ እንተዳኒ በቃ እታ ናይ ኩሉ ግዜ ኣኺልዋን ሰርያ ተመልሶ
2: ሚኮ ተረጋግ እሞ ኣብይ ኣለኹ መፀኪ
3: ፍ ከመይ ኢለ ክረጋጋእ ኣረስ ከመይ ኢለ ክረጋጋእ ተዳኒ በቃ ደጋጊም ክፈትኒ ደጋጊም ክፈትን ጥራይ ክብሎ ንሳ ጥራይ በቃ ኣኺልዋ ካልእ ቅያር የለን
2: ሚኮ ፕሊዝ ኣብይ ኣለኹ ክመፀኪ
3: ሓንገዛ ሓሊፈ ኣለኹ በ ንገዛ ምፀኒ
2: በቃ ሓረይ ሓረይ ሓረይ መፃኹ
0: ዳኒ ሚካኤል ዳሓነ
2: እንዳእተይ ፈሊጥኢልካ ኒኻ እንቲ ናይ ኩሉ ግዜ ሕክምና ቆፀላ ፀኒሖ ጅገድፈካ ማይክ ሓረ ድብለልከ
0: ናይካ ገብር ባዕሉ
2: ሓረ ሓረ

0: ወሰማዓካ ኣለኹ።
1: ኩነታቱ ከምዚ ክነግረካ ዝፅናሕኩ እዩ። ኣብ ቦታይ ኮንካ ብዝርዝር ንክትሓስበሉ እየ ዝነግረካ ዘለኹ።
0: ፅቡቅ ጌርካ ተስፊት ሓወይ፣ ፅቡቅ ጌርካ። ሓንሳብ ዝከ ተስፊት ሓወይ ሓንሳብ ሙዚት ናብ ኢላ
2: ዝብፅሓለኒ
0: እሞ ደለየ ክንዲ ኢላ ነይረ ሓንሳብ እዛ ቴሌፎን ክሳብ ዝውዳእ ተፀቢየኒ።
2: ኣብዚ ደይኮን ክንፀኒሐ ዳ ከይ ምስበልኩ ደልየ ክትብለኒ
0: ድሓን ረሲዕ እዩ። ሓንሳብ ተፀቢየኒ ግዜ ወሰድክኒ። ተስቢት ሓወይ ይቕረታ ጠጠዋ ኣቢለካ
1: ድሓን ድሓን ፀገም የብሉ ንሚልየን ከም ወደይ ስለ ዝርዮን ብቕዓት ስለ ዘገድሰንን እየ እምበር ሚልየን ካሊእ ሰብ ነይሩ እንተዝኸውን ነይሩ ቀደም እተባረረ ነይሩ።
0: ድሓን ከምኡ ትበል ተስፊት ሓወይ
1: ይበል እምበራታ ቴድሮስ ተፀመምኮ ኮይ ዋሓደን
3: እንታገበር ውዕላ ኣለኩ ኣነ እየ ዝከባተሉ ዘለኹ።
1: ሕጂ እውን ክደግመልካ እታ ወርቂ ድያ ክልኪላትኒ እምበር ሚልየን ፈፂምካ ዝፅወር ሰብ ኣይኮነን። ተበዚሑ ግን ዋጋ ኣለዎ ቴድሮስ።
0: እዎ ሓቂኻ ኢኻ ኩሉ ዝበልካይ ሓቂ
1: ክንዲ ሰብ ዝኣኸለ ናብ ኣቡ ደው ኢለ ክዛረብ ዝገበረኒ
3: እቲ ናይ ቀደም ሕዝነትና ዘኪረን ንስርሑን ኣኽቢረን እምበር
1: ንሱ ተዘራሪበ ነዚ ጉዳይ ክዓፆ ወልሓን ሽግር ዝበሃል የብለይ። ምናልባት ግን ነቲ ዕርክነትና ርዩ ነቲ መጠንቃታት ኣስሸለል ብሎ ኸይህሉ ስክፍታ ኣለኒ።
0: ይርዳእኒ ተስፊት ሓወይ ድሓን በዕለይ ክዛረበ እየ።
1: ዝኾነ ፀገም ኣለዉ ዲብ ገዛ
0: ናይ ምንታይ ፀገም
1: እንድዔ እንታይ ፀገሞ ክብሉ ያን ጠባይ ስለዝቀያየረኒ
3: ገለ ነገር ከይብሉ ዝሓተካ ዘለኹ።
1: ሓደ ሰሙን ፅቡቅ ፀንሕ፣ ሓደ ሰሙን ካዓ ዝርግኸውን።
4: ፀገም ስየብሉን ብነብሱ ዳ ውዒ ኮይኑ ምበር
0: ድሓን በዕለይ ኮፋ ቢደ ከዘራርበ ንስኻ ጥራየ ትሕረቕ
1: በቃ በዕልኻ ርዳ እዮ ረኺበ ናይ መወዳእታ መጠንቅቕታ ሂበየ ኣለኹ። ቻው
0: ቻው ፀገም ደበልካ ፀገም ዳ መሊ እዩ ንኸንተኸደ ርኣ ፅሕ እናበልካ ትኸ ዋ ትሕ

0: እንታይ ኢለ ድዩ
1: ስራስ ንምንታይ ገዲስካ ማለት እየ
0: ወላ ሓደ ምስ ረኣኮ ዝመፀለ ይሓሰብ ዳሓንዲ ስኻ
1: ዳሓንዲኻ ሰሊና ጠበይ ጓልና ኣይጠፊእንስ ክትዕሽቡ ንታሓስብ ኣለኹ ማለት ድዩ ብዝኾነ ክነክረክዶ እዝተሓስብ እየ ደለኺ ፈፂምክ ካብ ርእስ ክውፅእ ኸይተሓስብ እዮ
0: እንታይ ንሱ
1: ኣትግደፍና ዶ ፅቡ ጌር ክትፈጥ እየ ክስእልኪ

0: ሓንቲ ሙዚት እዝናት ክዕድልሲ ከመይ ይጓል ኩብስ ድሓን ትረፍ ፍርቂ ካብ ትምነዮን ተሓልመየን ዝነበርክ ከማናይ ትረክበን ኣኺል ክድዩ ፅቡቅ ከይረኣ ካብዚ ዓለም ክትፋኑ ክኸውን የብሉ
1: ማይ ቀፅልባ
2: ጀኖ ኣርክ ዝዘረባ እዚ ኣባይ ናባኻን ክተርፍ ኣለ
1: ብዓን ሕራይ ኣይትሰክር
2: ብንኣሽትና ኢና ንኣሜሪካ ከድና ኣብኻ ፅቡቕን ሕጉስን ሂወት ነርና ኣቦይ ንዓይ ኣደይ ድማ እንዳንኤል ክብረት ሓወይን ተብልፅ ኮይና ያስምዓኒ ነራ እንዳሰርሑ ቁሩብ ገንዘብ ምስ ገበሩ ኣደይ ምስ ባኮ ሽርካ ኮይና ትካል ክትገብር ምስ በለት ኣቦይ ተቃይኑ ኣቦይ መቃወሚ ምክንያት ባኮ ተኣማኒ ይኮነን እዩ ዝብል ኣደይ ግን ግዲ ከይገበረት ምስ ባኮ ተላዲና ትካል ከፊታ ኣይፀናሐን ድማ ባኮ ንሸለልትነታ መዝሚዙ ጠኒዋ
1: ከመይ ማለት ማለት ወረቐት ኣይገበሩ ን
2: ክልተ ወረቐት ተፈራሪሞም ሓንቲ እዮም ሒዞም ክፉእ ዝሓስብ መንገዲ ስለዘይስእን ግን ባኮ ታም ሰደይ ዝነበረት ወረቐት ሰሪቕዋ ክኸስ ዝተበለት መርትዖ ተሳእዩ ኣቦይ ኢለ ክንደይ ክብል ጀሚሩ በዚ ድማ ሃብትና ብሩእ ክጎድል ጠንቂ ኮይኑ
1: ብድሕሪ ኸ
2: ድሕሪ ኣቦይና ደይን ቀፃሊ ክበኣሱ ጀሚሮም ክበኣሱ ከለዎ ኣነ ብጎኒ ቦይ ዳንኤልን ክብረት ሓወይን ከዓኒ ኣብ ጎነ ዳ ይኮኑ ነይሮም በዛ እክል ኣቦይ ብሕማም ሽኮር ሞይቱ ክብረት ድማ ግዙእ ናይ ዕፀ ፋርስ ኮይኑ ኣብዚኣትዩ ዘይብሉ ጓሉን ሰበይትን ገዲፍልና ተሰዊሩ ኣነ ከዓ ዘይነበረ ንወልፊ ናይ መስተ ገይረ
1: እሞ ወላ ኣቦኩም ምስ መተ ክትዕርቀ ይከኣልኩም
2: እቲ ኩነታት ሽዑ መመሊሱ ብኢሱ ኣደይ ብሩይ ንዓይክት ጓንየኒ ጀሚራ ሓደ ግዜ ግን
1: ማይ ሓደ ምሸት እንታይ
2: ሓደ ምሸት ደመይ ዘፍላሓለይ ኩነታት ተፈጢሩ ዳንኤል ሓወይ ነቲ ዝቃወሞ ዝነበረ ቦይ ክወርስ ምስ በለ ብሕጊ ክክልከል ስለ ዘይክእል ብሕርቃን ዝኣክል ሙሉእ መዓልቲ ክሰት ትውዒል ሁነይ ዘይፈልጥ ንሃለኹ ድማ ነዝመርኣ ካብ ስራሕ ንሳምሰም ድማ ካብ ምርተ ማል እያ
1: እሞኸ
2: ሒዝያ ዝነበርኩ መኪና ምስ ፓሎ ኤሌክትሪክ ተጋጨ ኣዝመራን ሳምሰሙን ብእውን ብእውን ሂወቶም ሓሊፈ ኣነ ድማ ግረይ ተሴረ
1: ምስ ዳንኤል ሓዊ ኸይኹም ምሰሊና ግን ዝምድናኹም ፅቡቕ እዩ
2: ምስ ዳንኤል ሓዊ ሽዑን ሽዑን እዮ ተዓሪቕና ሰሊና ግን ተደንግፀኒ ስድራ በዕሊ ዝቐተልኩም ኮይኑ ይስምዓኒ ሰትየ ከም ዝነበርኩ ዝኾነ ዝፈልጥ ሰብ ስለዘየለ ድማ ሕልናይ እናወጋእ ንነብር ኣለኹ ምስ ዳንኤል ተማኺርና ድማ ኣዲኣ ንሓዋ

ከም ዝሕማንኩም ዝሙት ኢና ነገርና። በዚ ከየ ቀፃሊ ብዛዕባ ሰሊና ክብረት ሳምሶን ባኮ ቀፃሊ ክሓስብ ትርእየኒ።

0: ንቆያ ተፍልሖ ከምዚ ገጌርና ዳኣ ንክንደይ ሰብ ክነስቲ
1: እስታ ወታ ማሽንካ ሰብ ኮይ ዝሕዛ
0: ንስሉ ሓቂ ሰብ ዝእዝዛ
1: እዋይ ኣንተ ተሓወክ ዝርስእነ ድነርኣ ምሳና ምስክትየ ነይሩ ገዲፍናዩ
0: በዓል ፈልጥ
1: ዋ እንታይ ዳኹን ክዚኣ መልክ በዓል ፈልጥ ትብሊ ሓወኹ ንዲ
0: መጋብሩ እንዲ እንዳሓረቀነት ማማ
1: እሙን ሓወኺ ድሓርካ ኣብዛ ኮና ይውዒሉ ስራሕ ኮይኑ ወይ ኸይዱ ዝኸውን ኣምሲሑ እኒሀ ኣተቂሱ ንኸ ይኸይዱ ናት ሂወት ከም ዘለዎ ባይ ትረስዒ ሳብሪ ንጓል
0: ይኸይድ ኣለኹ ከይበለክ ድሞ ዝኸይድ ድሓር ንሱ ሞይ ጎበረ መድሃኒት ክኸ ዘይቅርበልኪ ብዓብዪ ገዲ ክኸይድ ኣይግብኦን እንድ ንስኹነት ዓብዪ ናውና ስርሑ
1: ድሓን ድሓን ሽልል በል እዮ
0: መጀመር እዩ ማዓስ ኮይኑ ኣብዚ ሂወ ኳ እዩ ዘሎ ንስ ካብ ነብሲ ክትሕለቕ
1: ንውላትካ ድሕሊፍካ ዋሃብ እዩ ወሊድ ክፈትን እዮ ዶ ክብለቂ
0: ማ ዓይነት ዘለዎ ከዓ ኳ ክኸውን ኣለዎ ዝስኢልካ ሕሉፍ ቁጥሮት ኮን ዓዋላ ኣይጠቕሙን እዩ ኣበየለካ ተበልካዮስ ስራሕ ኣለኹ ሕጂካ ተበልካዮስ መርዓዶ ጓይላ ሓማውቲ ኩሉ ዘ ዝበለና ስኢልና ተኣሚንና ያ ድኣሞ ከመይ ኣይከውን
1: ክንዲ ሰብ ኣኺሉ ሞ ትሳብሪን ጓል እዚ ግበር እዚ ትግበር ክንብሎ ዘይመልክዓልና ድሓር ከዓ ሄኖክ ዘእትዎን ዘውፅኦን ዘይፈልጥ ኣይኮነን ዝመርር ጠባይ እኳ ዘይብሉ
0: ማማ ማዕረ ማዕረ ትስርሑ ጉዳይ ዝገዛናኸ ከተሓሳስቦ እዩ ዝግብኦ ሕጂ ርአዩ ካብዚ ድብለሉ ክንደይ ሰዓት ገይሩሎ ከም ካልእ ተሻቂሉ ጥ ክብል እዩ ዝግብኦ ነይሩ ኣበይ ኣሎ
1: ድሓን ድሓን ሸለል በል እዮ እዛ ጓል ድሓር ከዓ እንታይ እዮም ዝብሉ ዞም ወለድና ኣዴኻ ትብሎ ይግበረልካ ሰበይትካ ትብሎ ይግበረልካ እዩ ዝበሃል ኣበይ ኣሎ እንታይ ይገብር ኣሎ ስለዚ ይፈለጥና ከዓ ኣብ ሓጢርታ ይርከብ ዘጓል

ኩሉ መደባተይ ዝብገሰሉ መዓልቲ ኣኺሉ ኣሎ። ንኹሉ ሰብ ተኸዊልዎ ዝነበረ ምስጢራት ብዝተፈላለየ መንገዲ ብምዝራው ንኹሎም ኣብ ሓንፍሽፍሽን ዘይምትእማን ስለ ዘእትዎም ኣነ ዘተግብሮ ኩሉ ከስተብህሉሉ ይክእሉን እዮም። እዚ ምስጢራት ንምንታይ ሕጂ ይነግረና ኣሎ ኢሎም ከይጥርጥሩ ጥንቃቐ ከድሊ እዩ። ናይ ዳንኤል ትርር ዝበለት ክትምዝመዝ ትኽእል ኣጋጣሚ ምርካብ ከድሊ እዩ። ንኹሉ ሓሳባትን ተግባርን ድማ ብጠቂቅ ትግበር ስለ ዘለዎ ንኸይርስዑ ነፍሰብ ከፍ ሓሳብን ተግባርን ክትምዝገብ ኣለዋ።

0: ሰለማ ስራሕት ኪምከዲ
1: ኣይ ድሓኒ ስኢለ ምሳሕ ገላ ሰራርሕ ፀንሀ ብኸም እየ
0: ኣንቲ ሰሊና ፀሊኸ የ ክምበር ሰራሕተኛታት ንገብር ኮ ንስኹም ማዕረፍኪ
1: እንታይ ሰራሕተኛ እታ ማይክ ዋ ዳሓር ከዓ ብዙሕ ብርትዑ ኮይኮነን ስራሕ ማለተይ ዓቕሚ ነብሰይ ንበይነይ ሰራሕተኛ ከ እንታይ ኣሞ ክትገብረለይ

0: ማሕጂ ኮ ምኸም ቀደም ኣይኮነን። እዛ ድኳን ትኽፈት እያ ዘላ፣ ትምህርቲ እውን ጅምር እዩ ዘሎ። ስለዚ ምስ ስራሕ ምስ ትምህርቲ ስራሕ ገዛ ከፀግመኪ እዩ። ሰኣና ዘይብልና እንታይ ዘሰክፋለክ እዩ?
1: ተሰኪፈ ዘይኮንኩ ወል ሓደ ኳ ዘሰክፍካ የብለይ። ድሓን ግን ንሪኦምሽ ድሓር ከዓ ትዝኸውን ርኢና ከከም ኩነታቱ ንኸይድ። ግን እዛ ግብጃ ኣብታናተይ ገዛ ዘይምዃና ቄር ከይበለኒ ይተረፈ።
0: ኣብ ገዛ ከተገይራ ኣብ ገዛ ይተገይራ ሞ ዘይኩሉ መስ ከይበ ምሳና ዘይምሳ ያድ ኣለ
1: ኣይተርክበና እንደ
0: ክንደየና ዘይተርፍ ዕድመ ናይ መሓዙታያላት ኒኢላ ያ ኸይዳ ምስ መሓዙታ እንተተራኺባካ ቀጥታ ይትመፅና።

ንሎሚ ሰንበት ዘዳለናልኩም ትሕዝቶታት መደባት ሞዛይክ ከምዚ ክትከታተሉ ፀናሕኩም እዩ ነይሩ። ብዛቕርብናልኩም ትሕዝቶታት ድማ ዓጊብኩም ተዘናጊዕኹም ገለ ትምህርትን ሓበሬታን ረኺብኩም ክትኮኑ ተስፋ ንገብር። ምስኣላይ ኣፎም ፅጋይ ብምዃይና ምሳኹም ፀኒሕና። ዝመፅእ ሰሙን ድማ ብዝተፈለየ ትሕዝቶ ኣብ ተመሳሳሊ ግዜ ክኸውን ንምርኸብና። ክሳብ ሽዑ ሰናይ ቅነ ክኾነልና እናተመንኹም ዝተረፉ መደባት ኤርቲቪ ሰላም።

መረምና ትራን ኣብ ዝሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣተኩሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣውፂሩ ይርከብ። እዛ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣሎና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዞብ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትናያ። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብ ናትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሩ ንዕድም። መደብ ናትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕር ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን።

እምበል ሊማ ቻይና ወዴን ማርክ ዲብ ቀደይ መንጠቀት ወእዴና ለበንተ ሰዳይት ክምሰል ዓብያ ሀበረያ ወዚር ካርጀት ቻይና ዋንግዩ እላ ዚያረቱ እስክ ድወላ መንጠቀት ባህለት ስዊድን ፊንላንድ ወኖርዌይ እግልት አታላለ ክምሰልቱማ እሙርላ ዲብ ሮባ ስውድፍት ለህሌት ሐፋነት ድቅብት ብቆት ነድባ ተጀረ ክምሰል ህሌት ተሐበራ እባሳስሊ ዲብ ፈረንሳ ወስፔን ጃርየት ለህሌት ብቆት ነድጋልዋት ባህለት ድባዕ ዲብ ድዋር ከሳር ዓባይ ተጀረ ክምሰል ህሌት ዔማታት አኽባር ምነባካት ለይ ኣከደያ እብለ ብቆት ዲብ ፈረንሳ ሓደ ሚልዮን 1000 ሄክታር ላገብእ ምድር ወዲብ ስፔን ህየ ዝያድ 1500 ሄክታር ጋልዋት ጨበል ርምቦ እንደ ገብኣ ክምሰል ሰርተ ተቃሪር ለእክድ ዲበ ድወል ስውድፍት ልህሌት ሐፋነት ድቅብት ለነድ እግል ጋብሆት ገብል ሐለ ጸገም ትሐልክ ወተዓናቅፍ ክምሰል ህሌትማ ለከበርብ ተውሳክ ወድሕ እምበል ሊማ ኢጣልያ ግሪክ ወፖርቱጋል ብቆት ነድ ጋልዋት ለከስስ ኣዋጅ መትደጋግ ወሐዝር ሑልፋት ክምሰል ህለያ ተኣመራ ዲብ ቃረት ሮባ ምስላ ጃርየት ልሌት ሐፋነት እክት ለልጻበት ሕማማት ምና ሐልፋ ወርሕ ማዮ ወእንሰር ምልውሕዶ ዝያደ 1300 ነፈር ማይታም ብክምሰል ህለው ተቃሪር ዓፍየት ናይ ለድወል ለእክድ ናይ ደንጎ በከበር ካናዳ ወፊሊፒንስ ካናዳ ወፊሊፒንስ ዲብ መጃል ድፋዕ እምን መንጠቀትን ወትጃረት እግል ልትሳደየ ለለተቅድረን እትፋቅ ፈረመያ ለእትፋቅ ርኢስ ፊሊፒንስ ፈርዲናንድ ማርኮስ ዲብ ዮም ክለ ጁላይ ምስር ርኢስ ውዘራ ካናዳ ማርክ ካርነ ዲብ መዲነት ቫንኩቨር ዲባ ወደየ ህዱክቱለት በጽሓ ክም ክፋል ናይላ እትፋቅ ክልለ ዱለት መትባዳል ሕብሪ ዓስከርየት ክምስልሁማ ተድሪብ ዓስከሪ ናይ ሕበር እግል ሊደያ ክምስልቱ ትሙራት ህለያ እምበል ሊማ ለእትፋቅ ካናዳ ዲብ መንጠቀት ግብለት ምፍጋር ፀሓይ ኣስየ ልህሌት ለሓረከት ተጃረት ለወቅል ክምስልቱ ልትእመር ካናዳ ወፊሊፒንስ ቅደይ ቀይድ ለዕልቡ እትፋቅ ትጃረት እግል ሊደያ ህድግ እኑብታት ክምሰል ህለያ ወእስክ ደነግብ ሰነት ዮም ዓመት እግል ልትፋሃመ ዲቡ መስኢት ክምሰልበን ልትሃደግ ሓይሳም ወሓይሳት ኣኽባር እግል ከምክም ገለ ጽበት ናይ ላዕበየ ርእሱ ግልትገምግልኩም مدرسة تكنيك حلايلة فنات مهنات لأدرستهم درساها أدحرت إدارة أقليم قاش بركة أقل عوطة مراتون سنة يوم عامت أتنايتت ዲብ ዓሰብ እግል ሰብ ማሰሳት ወሸቃለ ሃይበት ክዳማት መሓደረት ተሃይበት ጅምሁርት ቻይና ምስል ዴንማርክ ዕላቃት እግል ትወቅል ከድም ክምሰል ህሌታ ተመረት ዲብ ኣውሮባ ስውድፍት ልህሌት ሐፋነት ደቅብት ብቆት ነትገልዋት ተጀረ ክምሰል ህሌት ተሐበራ ካናዳ ወፊሊፒንስ እትለት ፈናተ መጃላት እግልት ሳደየ ለለተቅድረን እትፋቅ ዲቡ ፈረመያ ከሓይሳም ወሓይሳት መተቕብለት እግልዮም ምሴት ድብሉ ለለ ኣኽባር እትላተሞም ወቅት ከይሮ በርከት ምስለ ልተላለየ በራምጅ ቴሌቭዝዮን ኤርትርያ

0: ሰላም ከመይ ትውዕሉ ዝኾርኩም ተዓዘብትና ንሎም ዓርቢ ተዳለወ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ ንምክታልኩም ብክብሪ ዕድም ቀዲምና ሰሪዕናዮ ዘለና ዜና ምስ ጋንታ ኩዕሶ ርብብ ዕዳጋ ሓሙስ ከምኡውን ምጅማር ዙር ፈረንሳ 226 እዩ ተኻቲሉ ክስዕብ እዩ
1: ብምክንያት መዓልቲ ሰማታት ኣብ ዝተኻይደን ሰንበት 28 ሰነ ኣብ ተዛዘመን ውድራት ኩዕሶ

0: ብሳሳይ ዲቪዥን ዞን ማእከል ኣቐዲማ ብባሕቲ መስከረም ትፅዋዕ ዝነበረት ናብ ዕዳጋ ሓሙስ ሽማ ዝቐየረት ጋንታ ነቲ ናይ ክልቲኡ ፆታ ዝዓተሮ ተዋናጩ ብኣሰልጥንታ ተመሪሓ ናብ ምሕዳር ንኡዞባ ዕዳጋ ሓሙስ ናይ ምርኻብ ስነ ስርዓት ኣካይዳ ኣብቲ ብ30 ሰነ ኣብ መዘናግዒ ማእከል ኬርታ ተኻየደ ስነ ስርዓት ካብ ኮሚቴ ስፖርት መምህር ሳራ ገብረ ሚካኤላ ብዘስማዓቶ ቓል ንኡዞባ ዕዳጋ ሓሙስ ዕውትቲ ዋንጫ ሰማታት ክከውን ክኣላ ንነበርቲ ንእዞባን ኣሰልጥንታን ተፃወታን እንቋ ሓጎሰኩም ድሕሪ ምባል ኣብ መጻኢ ተዋዳይት ኮይና ስሞምን ስም ሃገሮም ዘፀውዑ ተፃወ ክተፍሪ ዘለዋ ፅኑዕ እምነት ገሊፃ ካብ ኣሰልጠንቲ ሃይለ ሚካኤል ኪዳነ ብወገኑ መስርሕ ምስልጣን ግራሶት ብመንገዲ ሃገራዊ ፌደሬሽን ኩዕሶ መርበብ ተበገሰ ኮይኑ ተፃወቲ ኣብዚ ዓውዲ ካብ ዝፅምበሩ ግዜት ሒዞም ብብዝሒ ልምዳትን ውድራትን ልዑል ብቕዓት ክድልቡ ከም ዝኣኸሉ ገሊፁ ንምጥርናፍ ዛጋንታ ኣብነታዊ ተወግሶ ዝወሰደ ንኡዞባ ዕዳጋ ሓሙስ ከምኡውን ንወለዲ ስፖርታውያን ምስጋኑ ብፅሑም ንኡዞባ ዕዳጋ ሓሙስ ምንጪ ማእከል ስፖርት እያ ዝበለት ኣብ መሓዳሪት እቲ ንኡዞባ ወይዘሮ ሳሊሓ መሓመድ ዓሊ ድማ ተራ ስድራ ቤትን ከምኡን ኣብ ምእላይን ስኳስን ስፖርታውያን ልዕሉ ኣስተዋፅኦ ከም ዝነበሮ ንእዞባ ዕዳጋ ሓሙስ ሰረት ናይ ስፖርት ምስ ምዃና ኣብ ተሳትፎ ስፖርት ኣበርክቶን ፃዕርን ከም ዘለዋ ብምጥቃስ ምጥርናፍ ጋንታ ስፖርት ኩዕሶ መርበቡን መቐፀልታ ናይቲ ኣቐዲሙ ክካየድ ዝፀንሐ ንጥፈታት ምዃኑ ሓቢራ ዛዕበየ ናይ ቅድም ብሽከታ መድረኽ ምዃኑ ዝግለጽ ዙር ፈረንሳ ጽባሕ ቀዳም 4 ሓምለ ናይ 226 መሰናድኡ ክፍልም እዩ እዚ ንመበል 113 ግዜ ዝካየድ ውድር ከምቲ ልሙድ 21 መድረኻት ሒዙ እዩ ኣብ ቀዳመይቲ መድረኽ ኣብ እስጳኛ ከተማ ባርሴሎና ብናይ ጋንታ ናይ ግዜ ውድር ክፍልም 19.6 ኪሎ ሜትር እውን ክሽፍን እዩ ዙር ፈረንሳ ኣብ 1971 ብናይ ጋንታ ናይ ግዜ ውድር ድሕሪ ምጅማሩ ሎም ዓመት ድሕሪ 55 ዓመታት ብተመሳሳሊ ኣገባብ ክፍልም ዘሎም እዚ ኣብቶም 7 መድረኻት ጎልጎል 4 ናይ ኩርባታት መድረ ት 8 ናይ ኣዝዮም ተረርቲ ዓቕበታት ሓንቲ ናይ ውልቂ ሓንቲ ናይ ጋንታ ናይ ግዜ ውድር ዘጠቓለለ ናይ 3 ሳምንቲ ውድር 3321 ነጥቢ 2 ኪሎ ሜትር ክሽፍን እዩ ካብዞም ኣብ ነብሶ ከፍ 23 ጋንታ ዘለዉ 68 ብድምር 184 ተቓደምቲ እቲ ዝለዓለ ቆላሕታ ዝውሃቡ ተቓዳማይ ታዲ ፖካቻ እዩ እዚ ናይ ዝሓለፉ 2 ዓመታት ዕውት ተቓዳማይ ዙር ፈረንሳ ብሓፈሻ ነዚ ውድር 4 ሳቢት ዓዊትሉም ሎም ዓመት ክዕወተሉ እውን ዝለዓለ ትፅቢት ተነቢሩሎም ኣባልየ ኢማት ዝኾነ ዝኮኸብ ተቓዳማይ ሎም ዓመት ምዝዕወት ብሓሙሽ ዓወታት ዝውድር ኣብ ቅድሚኦም ዝርከቡ 4 ተቓደምቲ ሚካኤል እንሪያን በርናን ሆይተን ኤዲ ሜርክስን ጃስኮን ኣንቲኮልን ክስራዕ እዩ ነዚ ውድር 7 ግዜ ተዓዊትሉ ብቐዳምነት ዝፅዋዕ ነበረ ኣሜሪካዊ ላንስ ኣርምስትሮንግ ድሕሪ ግዜ ሓይሊ ዝህብ መድሃኒት ይወስድ ምንባር ምስ ተፈልጠ ኩሉ ዓወታቱ ምስራዙ ዝከርር ንፖካቻ ኣብ ብጫ ማልያ ቀንዲ መዋድርቱ ክኸውን ዝግመት ኣባል ቪዝማ ዮናስ ቪንጌጋርድ እዩ ኣብ ዝሓለፉ 2 ዓመታት ብፖካቻ ምሕር ተዓብለ ቪንጌጋር ነቲ ብ2020 223 ዘዕወቶ ብሉፅ ቁመና ሒዙ ክምለስ ኣብ ፃዕሪ ሓግዮም ንኣብ ጥርዚ ዝርከብ ፖካቻ ረቲዑ ንብጫ ማልያ ምስዝዕወት ኣለኻ ምስ ታሪክ ፖጋቻ ክመዓረ እዩ ኣብ 21 ክፍለ ዘመን ንጅሮዲ ኢታልያን ዙር ፈረንሳን ብሓደ ተዓወተሎም ካልኣይ ተቓዳማይ ብምዃን ፖካቻ ነዚ ታሪክ ኣብ 224 ሰሪሖ ምንባሩ ይርስዓን ቪንጌጋር ዝሓለፈ ወርሒ ጉንቦ ተኻይደ ዙር ኢጣልያ ተዓዊትሉዩ ተወሳኺ እያ ንምስራሕ ናብ ፈረንሳ ቕኒዑ ዘሎ ብዘይካዚ ሬምኮ ኢቨኖፖል ኩዋን ኣይሶ ቲም ፒድኮክ ትስፍዋት ተቓደምቲ ኢስያቅ ዴልቶሮን ፖል ሴክ ሳስን ተጠመትዮም ኣይሶን ዴልቶሮን ሴክሳስን እውን ኣብ ማልያ መንእስያት ክጣማጠሙ ትፅቢት ኣሎም ብዘይካዚ ድሕሪ እዚ ናይ ግዜ ውድር ቆላሕታ ዝውሃቦ ናይ ቀጠልያ ማልያ ማለት ናይ ሽኳ ውድር ቃልሲ ኤርትራዊ ተቓዳማይ ኤንኤስኤን ቢንያም ግርማይ ዝርከቦም ብዙሓት ቮላችታታት ኣለዎም ያስፐር ፊሊፕሰን ካል ኣልፔሲን ማድስ ፔደርሰን ሊድል ትሬክ ቲም ሜለር ሶዳል ኪክሴብ ከምኡውን ኦላፍ ኮይ ዴካትሎ ነዛ ማልያ ክዕወትላ ብኣግኡ ተገሚቶም ኣለዎም ምስ ኢንተርማርች ኮይኑ ብ224 ዕውት እዛ ማልያ ዝነበረ ቢንያም ግርማይ ሎም ዓመት ምስ ካል ጋንታ ኮይኑ ዓመ ዘይረኽቦ ናይ መድረኽ ዓወታት ከመዝግብ ትፅቢት ይግበረሉ ኪንኡ ኸ ዳግማይ ነዛ ማልያ ክለብሳ ይግመት መራሒ እዛ ንፈለማ ግዜ ኣብ ዙር ፈረንሳ ተሳተፍ ክለቡ ኮይኑ ዘሎ ቢንያም ናብዚ ናይ ሎም ዓመት ውድር ምስ ሙሉእ ርእሰ ተኣማንነቱ ይኣቱ ምህላው ዝሓለፈ መዓልትታት ተዛሪብ እዩ እዚ 2 ናይ ዕረፍቲ መዓልትታት ዘለዎ ውድር 26 ሓምለ ኣብ ከተማ ፓሪስ ክዛዘም ጽቡቕ ብንጅማርን ዕድልን ንቢንያም ግርማይ
1: ዋንጫ ዓለም ናይ ዙር 32 ትማሊ ምሸት እውን ተፈላለየ ግጥማት ኣካይድ ነይሩ ዓበይቲ ሃገራዊ ጋንታት ፖርቱጋልን እስጳኛን ኣብ ዝቕፅል መድረኽ ሰጊረን ኣለዋ ጸብጻቡ ስዕብ
0: ዋንጫ ዓለም 226 ትማሊ ምሸትን ለመወጋሕታን ብናይ ዙር 32 ግጥማት ኣብ ዝቐፀለሉ ዓበይቲ ሃገራዊን ጋንታ እስጳኛን ፖርቱጋልን ኣብ ዝቕፅል መድረኽ ሓሊፈን ኣብ ቀዳማይ ናይ ምድብ ፀወታ ኣንጻር ኬፕ ቨርደ ባዶ ባዶ ብምውፃእ ዝተነቕፈ ድሕራ ግና ዝተባራበረት እስጳኛ ንኦስትሪያ ገጢማታ ነዚ ውድር ክትዕወተሉ ዝለዓለ ሚታዊ ተዋሂባሎ እስጳኛ ብኣጥቃዓ ሚካኤል ኤርዘባል ኣብ መበል 36 ደቂ ብዘመዝገብታ ሸቶ ንዕረፍቲ ሓደ ባዶ መሪሓ ወፅያ ብኩሉ መደያ ዓብላሌት ነበረት እስጳኛ ብናይ የማን ክንፊ ተኸላኸለያ ፔድሮ ፐሮ ኣብ መበል 6 ደቂ መሪሕነት ምስ ኣግፍሐት ኣብ መበል 89 ደቂ ድማ ኤርዘባል ደጊሙ ሸቶ መዝጊቡ እስጳኛ ብገፊሕ 3 ባሎ ተዓዊታ ንስጳኛ ዝኸውን ዓቕሚ ዘይነበራ ኦስትሪያ ኣብ ሙሉእ ተሳዕደ ካብ ዝፈተነትን ሓሙሽ ዕድላት ሓንቲ ካብ ዕላማ ይሃረመትን ወጋሕታ ሰዓት 2 ዝዓብየ ቆላሕታ ተዋህቦ ፀወታ ፖርቱጋልን ክሮኤሽያን ኣብ ኣሜሪካ ቶሮንቶ ስታድየም ተኻይዶም 3 ሓምለ ኣብ ታሪክ ሃገራዊት ጋንታ ፖርቱጋል ዓብ ምትእሳር ዘለዎ ኮይና ሓደ ካብ ወሰንቲ ፀወታ ነበረ ዲያጎ ጆታ ዝሓለፈ ዓመት ኣብዛ ተመሳሳሊት ዕለት ብሰንኪ ሓደጋ መኪና ምስሓዊ ምማቱ ይዝከር። ነቲ ፀወታይ ኣብዛ ዕለት እናዘከረት ፀወታ ዝፈለመት ፖርቱጋል ዋላ ካብ ቀዳማይ ዕብራ ዓብላሊት እንተነበረት ሸቶ ክትረክብ ግና ተኣጊማ። ሓንቲ ካብተን ናይ ዝሓለፉ 2 ውድራት ዋንጫ ዓለም ስሚ ዓበይቲ ጋንታት ክትከውን ዝተረኣየት ክሮኤሽያ እውን ብገዲም ሓለቓ ሉካ ሞዲች እናተቐለሰት ዝተለምደ ናይ ዘይተፃዓድነት ባህሪ ክተርኢ ጀሚራ። ክሮኤሽያ ድሕሪ ዕፍቲ ጾር ፖርቱጋል ዘኽበተ ሸቶ ኣብ መበል 53 ንድቕ ብገዲም ተጻወታያ ኢቫን ፐርሺት ኣቑፂራ ፀወታት ቅልሶ ጀሚራ። ሓለቓ ጋንታ ፖርቱጋል ክርስትያኖ ኣሎ ንሓላ ውሉዳት ክሮኤሽያ ብልዕሊ ይሕሊፉ ብልፅ ሸቶ መዝጊቡ ፀወታ መዓሪ ወኳ እንተነበረ ካብ ፀወታ ወፃኢ ኦፍሳይድ ፀኒሑ ተባሂሉ ሸቱ ተሰሪዛ። ክሮኤሽያ እውን ብተደጋጋሚ ካብ ፀወታ ወፃኢ ተባላሸቶታት ኣቑፂራ እያ። ፖርቱጋል ኣብ እዋን ናይ መኣዝን ቅላዕ ተኸላኸልያ ሬናቶ ቬጋ ብተፃወታይ ክሮኤሽያ ተታሒዙ ብምውዳቑ ብሓገዝ ቪድዮ ዳንነት ማለት ቫር ፍጹም ቅላዕ ረኺባ። ሮናልዶ ሓላፍነታ ወሲዱ ድማ ናብ ሸቶ ቀይሩ ኣመዓሪዋ። ቅዳሚት ሸቶ ኣብ ኣውዲካ ምሕላፍ ፀወታት ዋንጫ ዓለምያን ሮናልዶ ምድብ ግዜ ተዛዚሙ 10 ደቂቕ ምስተዋህቦ ድማ ድሕሪ ዕፍቲ ተቐይሩ ዝኣቶ ጎንካሎ ራሞስ በቲ ብሉፅ ብቕዓት ከርኢ ዝውዕለን ሓንሳ ብተሪር ቅላዕ ዓንድልታ ዘህረምን ራፋኤል ለያው ተሻሚያ ናብ ልዳት ዝመፀት ኩዕሶ ኣብ መንጎ 2 ተኸላኸልቲ ክሮኤሽያ ተቐርቂሩ እንከሎ ረኺቡ ብርእሱ ገጭኡ ኣብ ሰኪዐት ዕሪፉ ወሳኒ ሸቶ መዝጊቦም። ፖርቱጋል 2-1 መሪሓ ዝተወሰኺ ደቓይቕ ተዛዚሙ 3 ደቓይቕ እውን ሓሊፉ እንከሎ ክሮኤሽያ ብመንገዲ ጋቫርዲዮል እተማዕርያ ሸቶ ዘረኺባ ኣብ ፈንጠዚያ ኣትያ ንፖርቱጋል ድማ ኣዝዩ ቀንዛዊ ግዜ ፈጢራትላ። ይኹን እምበር ቫር ተጻዋታይ ክሮኤሽያ ማርዮ ፓሳሊች ካብ ፀወታ ወፃኢ ነይሩ ንክትብል ሕቆም ዝመዘዘት ኦፍሳይድ ክትብል ፀዊዓ። እንተ ንፖርቱጋላውያን ኣብ ሓጎስ ሸሚያቶም ፀወታ ክሳብ 119 ደቂቕ ቀፂሉ ፖርቱጋል 2-1 ተዓዊታ ድማ ድሕሪ ከቢድ ፈተነ ናብ ዙር 16 ሓሊፋ። ኣብዚ ክሮኤሽያ 3 ሸቶታታ ካብ ፀወታ ወፃኢ ተባህለ ኣግጥም ሓላ ውልዳት ፖርቱጋል ዲያጎ ሸቶ ናይ ምዃን ተኽእሎ ንበርት ብርክት ዝበለ ዕድላት ኣምኪኑ ንሃገሩ ተዋሒስዋ እዩ። ካብ ከቢድ ፈተነ ዝወፀት ፖርቱጋል ኣብ ዙር 16 ደጊማ ኣብ ከቢድ ፈተነ ኣንጻር እስጳኛ ክትፃወት እያ። ሶኒ 6 ሓምለ ፀወታ ክካየድ ብዘይካ ዘለኦሚ 16 ወጋሕታ ስዊዘርላንድ ኣርጀንቲና ተራኺበን ስዊዘርላንድ ኣብ 10 ደቂቕ ካብ ብሪያን ኢምቦሎ ኣብ መበል 46 ደቂቕ ብመንገዲ ዳን ዲዮን ደሸቶ ረኺባ 2 ባሎ ተዓዊታ። እዛ ጋንታ ቀዳም ወጋሕታ ካብ ዝፀዋታ ጋናን ኮሎምቢያን ዝሓለፈት ኣብ ዙር 16 ክትፋለም እያ። እንተ ኣልጀርያ 10 ኣቐዲመን ተገለፈ ኣፍሪቃውያን ሃገራውያን ጋንታት ደቡብ ኣፍሪቃ ኣይቨሪኮስት ኮንጎን ሰኔጋን ስዒባ ካብዚ ውድር ተገሊፋላ። ዋንጫ ዓለም ሎሚ ምሸት ኣውስትራልያ ኣንጻር ግብፂ ወጋሕታ ሰዓት 1 ድማ ኣርጀንቲና ኣንጻር ኬቨርደ 4 ፍረቓን ድማ ኮሎምቢያ ኣንጻር ጋና ብዘካይዶ ናይ መወዳእታ ናይ ዙር 32 ፀወታታት ትቕፅል እዩ።
1: ባርከስ ዝኽርኩም ተዓዘብትና ንሎሚ ዘዳለኽዎ ዕለታዊ ዜና ስፖርት ኣብ ዝኽዛዝም እየ ምሳኹም ፅናሕኩም ሙሴ ገብረ ዝጋብሄረ ሰሰናይ ንኹልና

መደብ ናትራን ኣብ ሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣተኩሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዛ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣሎና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዘቦ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትናዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብ ናትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሩ ንዕድም። መደብ ናትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕር ቐትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕር ቐትሪ መደብ

0: ጉሩም እዛ መሰለን ክማታ ፅባጣር ይብል ኣልኮ ኡስታዝ ኣሓመድ ዓል እብራሂም፣ ኡስታዝ ኣመስኢድ ሓመድ፣ ኡስታዝ ኣመስኢድ ዑስማን ባለት ተጅረበት ኣለቦ መደረሲን ዲባ መንሃጅ ሽያ ርእካትና ኣሎ ምኖም የምርአ ይመፅአካ ፅባጥናያ ሰበት ዲባማ ተዕሊም ዝያድ ረክዝ ህታ ቶም ቀደምካ ተመጃርሰበት ኣሎ
1: ኣይ ጉሩም ክታብ ላና በኘ ይከተብኩሃኒ ባለት እንዶ ከተብኮካ እህቶም ክምሰልሰል ሰይሕዎ ወደይኮ ማለት ግልሚ ናዮም ምንትውሎ ብዲባ ኡስታዝ ኣሕመድ ዓል እብራሂም ሰልፍ ረአያ ረአይ ሃብየኒ ወከነግተትበነ ብዲባ ቤሌኒ ለርአይ ለናዩ ሓላ ዲባ እቶም ኣርአይ ካትብሃላ ኡስታዝ ኣመስኢድ ሓምድ ለበዝሕ ዘመን ለወዳ ዲባቱ ዲብ ኩሉ መን ሰልፍ ብሕሩፋታ ዲብ ሸክላ ዲብ ገሊሃ ብዙሕ ረአይ ለሃብየና ወምን እወድያት ሓይ ስለብየለየና እስ ከኣክር ምስና ሌሄረራ ባህለቱ ኡስታዝ ኣመስኢድ ዑስማን ማ እታ ክምሰሉ ለክታብ ረአዩ ዋላ ኣሳሊብ ናይ ተርጀመት ሰኒ ክምሰልሃለ ሓበረየና ባህለቱ እዚ ብለመናሰባት እቶም ሓምዶም ግልሚ እቶም ተጅርበት ሰበትዎም ወእቶም ዲባ ደዋይሕ ናይ ተዕሊም ሰበት ኣለው እግሎም ዝሓልፍ ጋርማ ይዕላኒ እቶም ረእዋ ቦም ዝሓልፋ ቦም ዝሓልፋቶ ባህለት ለክታብ እቶም ፈተሸዎ ረአዮም ሃበው ዲቡ ዲባ ተርምስማ ሰደውኒ ግልመሰል ዋላ መሻቂቸ መሓመድ ዳፍላማ ዲባ ተርምስ ዲብ ገለዩ ለምት ትበሃል እንደንብል ንታገድ ይብል ዓልና ትበለቱ ክታብ ኣልኖም ከማ ዝተሓዘ ብንይ ሃላ ኣ ከማ ዝተሓዘ ክትብ ሃላ ኣለ ዝብል ረአይ ሰበተበውን ኣናማ ቡት ስቐት ወደኮ ከምሰል ትጠባዕ ወደና ሃበለት
0: ተማም እዚ ዲብ ሙስታቅበል ሄኒ በርናምጅ ናይ ከም መስል ዲብ ጠውሮት ናይ ክነልመስል ክትበት ሚተማፍዕ ዎ ደረሰ ለና ፍዕ
1: ላዚም እላ መንጋድታ እንሻላ መፍትሕቱ ኣወልኬር ዝግባእ ግና መጅተማ ለነፍዕ እዘን ኣነበት ለና ነታገድ ይቦ ወቀትማ ይዕላኒ ላኪን ዓብዱ ቀሰብካና መስለኒ ግልዮም ኣብ ሓተ ክታብ ለከትቦም ይኮን 3-4 ክታብ ለከትቦም ኣለው ቶም ለተሃገቡ ዲቡ ወጅብ ዓላላ መጃል ላኪን ተርጀበት ተጅርበት ናይ ተርጀመት እንደበልካ ሰበተምፀከኒ ተርጀመት ወሮ ምህነት ከምሰልጡ ኣዳም ተርጀመት መገለት ነፋዕ ምና ከምሰልቡ እንደን ቤት ላ ማፃምሕ ለና በለጠውላ ከተብና ለ ክታብ
0: ላ ላ ተማም ንኡ ለክታብ ፍንቲ ለልብል ሓጀት ኣለ መንገቢ ድረሶ ውላጅ ለልብል ምና ርእሰ እንደስተብደካ ኩላ ተዕሊም ዝረከዘታ እላ ለቀረሄኒ እፈን ከማ ለተለየታ ብስወር ለተለየታ ዲባ ቀባታ ወከማ እግላ ርእ ለይኮ ብላቃለት ናይ ላ ህግያ እጊድ ርሳለታ ተባፅሕ እባተላ ካትበልካ እንሻ ላ ነ ዲብ ሙስተቅበል እብለ ተዋቀለት ደረጀት ምን ደለዋ ልዓል ወእግለ ለመስል እግል ትምፃእ ሳእያትናታ ዲብ ደንጎባ እግል ተሓልፋ ላትሓዚ ርሳለት ምንተለ ወመንካዕ መርምግ ንፀበር ከምንቀድር እግላ ሚተማፊና
1: እንሻላ ምኘ ምትፀበሮ ኣልም እንሻላ ላ ወልኬር ትግበግና ዲብ ገበይ ላሃላ ክትባት ማሃላ እንሻላ ምካንያት ለቦም እግል ልስደውነ እግል ልስደውኩም ታማ ውሮት ከየትባ ይንታ እዚ ለክታብ ላ ግል ተርጅማ ድረሶ ውላጅ ለልብል ምና ርእስማ እግል ልድረስ ቀድር ኣዳ እባ ርእስ ንወስሎ ርእስ ድረሶ ውላጅ ድረሶ ልብል ምንትውሎት ልሃለ ዲባ ባህለት ክታብ እላ ምክር ዓባይታ ግልሚ እይ ነፈር ለልብላ ምክርታ ዓበይኩም ወንኣይሽኩም ድረሶ ውላጅ ውላትኩም ኣዋለትኩም ድረሶ ውላጀ እቲ መደይን ወብሩር ልህልየኩም ድረሶ ውላጀ ቀባት ዓድ ወካርጅ ልህልየኩም ድረሶ ውላጀ በልብል ድሉ ይልሃላ እዚ ኣና ለየጣ እንደይገቢ ከየትበት ብዝሓም ኣለው ወብዝሓም ህልየኩም ወሮም ኖምንታ ሸዋዕራ ኣለው መልሕነት ኣለው ሄልየት መመስሊን ዳይሬክተራት መስኡሊን ሬስመት መትመራብረት ወብሕሰት ማዕግለት ናይ ኣፍካር ኣለው ወለመስሎም ኣጀኒቶም ኣብ ኣጀኒትና ግሊ ድረስ ወደረጀ ትውቅል እግል ልብፅሖ ክልና ክድመት እግል ንውደ ከምሰልብና ክድመት ትርድት እግል ንውደ ከምሰልብና ብተበለቱ እዚ ዋልዴን መደርሲን ሰብ ማቅደረት ሰብ ምህነት ኩሎም ድራሰት ለትከስሶም ኣጀኔትና እግል ድረሶ እግል ኣጥፍሑ ኣብ እግል ኣጥፍሕ ከምሰልብና እግልሚ ናመጃ

0: ኣዚ ሰላምታና ተቐበሉ ፈነወነ ኤር ቲቪ ኣብ መከታልትርከቡ ዝኸርኩም ተዓዘብትና ከመይ ተምስዩ ሎሚ ዓርቢ 3ለስተ ሓምለ ዝተዛለዉ ዜናታት ውሽጢ ንወፃእን ሒዘልኩም ቀሪበ ዘለኹ ኣዲብ ዓብደ ምክታልኩም ክብርና ዓደም ክፈለማ ኣርስተ ዜና። ኣብ ምዝባ ሰንዓፈ ወፍሪ ምግራብ ንምዕዋት ኣስታት ፍርቂ ሚልዮን ፈልስታት ተዳልዩ። ቤት ትምህርቲ ስነኪነት ሓላይ ንክልተ ዓመት ብሞያ ዘሰልጥነቶም ተማሃሩ ኣመሪቓ። ኣብ ዓሰብ ንወነንትን ሰራሕተኛታት ንውሃብቲ ኣገልግሎት ትካላት ኣስተምህሮ ተዋሂቡ። ህዝባዊት ሪፐብሊክ ቻይና ምስ ደን መርክ ዘለዋ ኩሉ መድያዊ ዝምድና ንምስፋሕ ከም ትሰርሕ ኣፍሊጣ። ኣብ ኤሮጳ ተኸሲቱ ዘሎ ልዑል መጠን ዋዒ ሓደጋታት ባርዕ መሮር ክስዕብ ከም ዝጀመረ ተገሊጹ። ካናዳን ፊሊፒንስን ኣብ መዳያት ምክልኻል ዞባዊ ፀጥታ ንግድን ክተሓጋገዛ ዘኽእለን ስምዕ ተፈራሪመን። ዝርዝር ዜና። ኣብ ምዝባ ሰንዓፈ ወፍሪ ምግራብ ንምዕዋት ኣስታት ፍርቂ ሚልዮን ፈልስታት ናይ 13 ዓይነታት ኣግራብ ከም ተዳልዉ ተሓቢሩ ወኪል ሪና መሓመዳይ ፍራሕ ንዘዳልዎ ፀብጻብ ዳናይት ገብሪ ህወት ክተውርበያ።
1: ኣብ ንኡዞባ ሰንዓፈ ሎብ ዘበን ክራማት ዝካየድ ወፍሪ ምግራብ ንምዕዋት ኣብ መደበራት ፈልሲ ጎሎን እምባላኻን ኣስታት ፍርቂ ሚልዮን ፈልስታት ኣግራብ ከም እተዳለወ ተገሊጹ። ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣብቲ ንኡዞባ ኣቶ ዮሃንስ ዘካርያስ ኣብ ዝሃቦ ሓበሬታ ኣብ ክልቲኡ መደበራት ፈልሲ 30 ሚእታዊት መበቆላውያንን 70 ሚእታዊት ዘይመበቆላውያንን ኣግራብ ከም እተዳለዉ ብምጥቃስ ኣብ መንበሪ ኣባይቲ ናይ እምነት ቦታታት ኣብያተ ትምህርቲ መንግስታውያንን ዘይመንግስ ተዋይንን ትካላት ከምኡውን ናብ ዝተፀንዐ ቀላጥ ቦታታትን ማይ ኩዕታትን ክትከል ምዃኑ ኣረዲኡ። ኣብ መደበር ፈልሲ እምባላኻ ክኢላ ምግራብ መንእሰይ ነስረድን ዑመር ብወገኑ ብደረጃ ንዞባ ዓመታዊ ዝትከል ፈልስታት ኣካል ናይቲ ሽፋን መሬት ናብ ንቡር ንምምላስ ዝካየድ ሃገራዊ ፃዕሪ ምዃኑ ብምብራህ እቲ ተዳልዩ ዘሎ ፈልስታት ተተኺሉ ናብቲ ዝድለ ደረጃ ክሳብ ዝበፅሕ ግቡእ ክንክንን ሓለዋን ክግበረሉ ተማሕፂኑ። ተኸታታሊ መደበር ፈልሲ እምባላኻ ኣቶ ታደሰ ተወልደ ብርሃን ብወገኑ ኣብ ዝተፈላለየ ቦታታት ናይቲ ንኡዞባ ካብ ፈለማ ወርሒ ሓምለ ክሳብ መፋርቅ ወርሒ ነሓሰ ዓመታዊ ዓሰርተታት ኣሸሓት ፈልስታት ኣግራብ ብህዝቢ ሰራዊትን ተምሃሮን ከም ዝትከል ብምሕባር ግቡእ ሓለዋን ክንክንን ስለዘይግበረሉ ግዳ ከምቲ ዝድለ ውፅኢት ክርከቦ ስለዘይፀንሐ ኣግራብ ቅድሚ ምትካሉ ብዛዕባ ምክንኻኑን ሓለውን ቅድመ ምድላዋትን መፅናዕትን ክካየድ ፀዊዑ። ሎሚ ዓመት ኣብ መደበራት ፈልሲ ንኡዞባ ሰንዓፈ 13 ዓይነታት ፈልሲ ኣግራብ ማለት ካብ መበቆላውያን ኣውሊዕ፣ ፅሕዲ፣ ኩመል፣ ሊሓም፣ ጎሞሮን ዓየን ካብ ዘይመበቆላውያን ድማ ግራዋ፣ በርበረ ፀሊም፣ ሚም፣ ግራቪልያ፣ ቀላሚጦስን መቁፀርያን ተዳሊሎ።
0: ኣብ ከተማ ኣስመራ ትርከብ ቤት ትምህርቲ ስነኪነት ሓላይ ንክልተ ዓመት ሞያ ዘሰልጠነቶም ተምሃሮ ትማሊ ኣመሪቓ ነቲ ስነስርዓት ዝተከታተለት ወኪል ሬና ቤተል ሰሎሞን ፀብፀብ ኣለዋ።
2: ቤት ትምህርቲ ስነኪነት ሓላይ ብዓውድታት ፅገና ኮምፒተር

0: ምዝርጋሕ ምርብባትን ፅርበት ሓፂንን ንክልተ ዓመት ዘሰልጠነቶም 18 ደቂ ተባዕትዮ ዝርከቦም 44 ተምሃሮ ብሰርቲፊኬት ኣመሪቓ ትማሌ 2 ሓምለ ኣብ ዝተካየደ ናይ መምርቕታ ስነ ስርዓት ርእሰ መምህርታ ቤት ትምህርቲ መምህር ራጉኤል ተክለ ኣብ ዘስምዖ ቃል መንግስቲ ኣብ ሞያውን ቴክኒካውን ትምህርቲ ብዝገብሮ ዘሎ ገዚፍ ወፍሪ ብቑዕ ፍልጠትን ክእለትን ጥበብን ዝዓጠቑ መንእስያት ይፈርዩ ከም ዘለዉ ገሊጹ ተሳትፎ ደቂ ኣንስትዮ ንዓበይ መፅእ ምህላው ብምጥቃስ ነዛ ቤት ትምህርትን ምስፋሕ ተበጋጊሱ ዘሎ መደባት ተዛዚሙ ጠለባትን ድሌታትን ሞያውን ቴክኒካውን ትምህርቲ ንምምላእ ብትግሃት ክስራሕ ምዃኑ ኣረጋጊፁ ኣብ ሚኒስትር ትምህርቲ ዋና ዳይረክተር ክፍሊ ቴክኒካውን ሞያውን ትምህርትን ስልጠናን ኣቶ ተስፋይ ስዩም ብግድኡ ናይ ሞያ ኣብያተ ትምህርቲ ዘመናዊ ናውቲ ምህሮ ንክዓጥቃ ክስራሕ ምፅንሑ ብምግላፅ ድሮ ቤት ትምህርቲ ስነኪነት ሓላይ ተቋዳሲት ናይ ዝዕድላት ኮይና ከም ዘላ ኣብርህዩ ወኪል ተመረቕቲ ኣብ ዘስምዐቶ ቃል ንውፍይ ፃዕሪ መምሃራን ኣለይትን ድሕሪ ምምስካን ብዝተማሃርዎ ሞያ ብትግሃት ንህዝቦምን ሃገሮምን ከገልግሉ ምዃኖም ቃል ኣትያ ቤት ትምህርቲ ስነኪነት ሓላይ ካብቲ ምስረት ልዕሊ 500 ተምሃሮ ከም ዘመረቐት ሰነዳታ የንፅር
1: ክፍሊ ቱሪዝም ዝባዶ ባቂሕ ባሕሪ ምስ ደንፈር ሚኒስትሪ ጥዕናን ምምሕዳር ከተማ ዓሰብን ብምውሃድ ንወነንትን ሰራሕተኛታትን ውሃብቲ ኣገልግሎት ትካላት ኣብ ትግባረ ኣዋጅ ቱሪዝም ኣገዳስነት እፁይ ሓበሬታ ከምኡውን ውሕስነት መግቢ ዘተኮረ ኣስተምህሮ ብሓደ ሓምለ ወዲቡ ሓላፍ ጨንፈር ጥዕና ዶክተር ዓልሓሎ ዝሃቦ መብርሂ ጥዕና ልዕሊ ኩሉ ስለ ዝኾነ ውሃብቲ ኣገልግሎት ኣብ ኩነታት ዘቕርብዎ መግብን ፅሬት ትካልን ናውትን ጥንቁቓት ክኾኑ ከምኡውን ሰራሕተኛታት ወረቐት ምስክር ጥዕና ክህልዎም ኣተሓሳሲቡ ሓላፍ ኣህዶ ከበብያዊ ጥዕና መንእሰይ ዳንኤል ገብሪ ሂወት ብወገኑ ውሕስነት መግቢ ንምርግጋፅ ትካላት ውሃብቲ ኣገልግሎት ውሑስን ፅፉፍን ቅረብ ክገብሩ ተላብዮም ዋና ዳይረክተር ክፍሊ ቱሪዝም ኣቶ ዒሳ ኣሕመዲን ወኪል ኣመሓዳር ንእዞብ ዓሰብ ኣቶ ብርሃን ኪዳንን ብወገኖም ወሃብቲ ኣገልግሎት ንዕግበት ዓማዊል ኣብ ዘካየድዎ ንጥፈታት ምስ ሞያውያን ጥዕና ጥቡቕ ርክብ ክህልዎምን ንዝወሃቦም መምርሒታት ብግቡእ ከተግብሩን ተላብዮም ሳተፍቲ ብወገኖም ተመሳሳለ ዝተምሮታትን ጎስጓሳትን ብቐፃሊ ክውደብ ኣዘኻኺሮም ኣብ መወዳእታ ፅፉፍ ኣገልግሎት ንዘማልኣ ኣብነታውያን ትካላት ናይ ምስጋና ወረቐት ተዓዲሉ ኣብ ከተማ ክረን መደብ ትምህርቲ ንዓበይቲ ክከታተላ ዝፀንሓ ልዕሊ 100 ኣዴታት ትምህርተን ክዛዝማን ከለዋ ብዝተፈላለየ ሙያታት ክስልጥኑ ዝፀንሑ ልዕሊ 500 መንስያት ድማ ተመሪቖም ወከልቲ ኤሪና ኣልማዝ ወልደ ገብርኤልን ዳዊት ሃይለን ዘዳልዎ ዜናዊ ፀብጻብ ኣብ ሓደ ተዋሂዱሎ ኣልማዝ ወልደ ገብርኤል ክተቕርቦ እያ
2: ኣብ ከተማ ከረን ብመደብ ትምህርቲ ንዓበይቲ ካብ ቀዳማይ ክሳብ ሳልሳይ ክፍሊ ኣካደምያዊ ትምህርቲ ክከታተላ ዝፀንሓ ልዕሊ 100 ኣዴታት ብክልተ ሓምለ ትምህርተን ዛዚመን ኣብ መሓዳሪት ምምሕዳር ከባቢ 6 ወይዘሮ ፀሃይነሽ ተክለ መደብ ትምህርቲ ንዓበይቲ ኣብቲ ምምሕዳር ከባቢ ንመበል 9ይ ዓመቱ ይካየድ ከም ዘሎ ብምሕባር ውፅኢቱ ዝምስገን ከም ዝኾነ ገሊጻ ኣብ ቤት ፅሕፈት ትምህርቲ ናይቲ ንእዞባ ኣዋሃዲ መደብ ትምህርቲ ንዓበይቲ መምር ኤፍሬም ነፀርኣ ብወገኑ እቲ መደብ ንምዕዋት ምምሕዳር ከባቢ ዝገብሮ ዘሎ ዝተዋፅኦ መጊሱ ሓላፊ ምምሕዳር ከባቢ ንእዞባ ከረን ኣቶ በኺት ጉቡጣን ነቲ ብምምሕዳር ከባቢ 6 ዝተወስደ ተበግሶ እተን ካልኦት ምምሕዳራት ከባቢ ክስዕቦ ተላብዩ ኣብ መወዳእታ ልዑል ነጥቢ ንዘመዝገባ ኣዴታት መተባብዒ ሽልማት ተዓዲሉ ብካልእ ወገን ኣብ ንእዞባ ከረን 300 ደቂ ኣንስትዮ ዝርከቦም ብሞያ ዝሰልጠኑ 511 መንእሰያ ብክልተ ሓምለ 226 ተመሪቖም እቲ ካብ 3 ክሳብ 6 ኣዋርሒ ዝወሰደ ሞያዊ ስልጠናታት ቀዳማይ ረድኤት ትልሂት ስእሊ ፅባቐ ፀጉሪ ምምልኻዕ ቋንቋ ምልክት ካራትን ሕምረትን ዘጠቃላለዩ ነይሩ ሓላፊ ውዳቤታት ሃማማት ኣብቲ ንእዞባ መንእሰይ በሽር መሓመድ ኣብ ዘስምዖ ቓል ንቕሓትን ዓቕምታትን መንእሰያት ምብራኽ ኣካል ዓበይቲ መደባት ማሕበር ከም ዝኾነ ሓቢሩ ሓላፊት ክፍሊ ፕሮጀክትታት ሃማማት እዞባ ኣንስባ ወይዘሮ ሻምላ ገብረኪደን ብግዲኣ መንእሰያት ብርጥዓዊ ክፍሊ ዝተፈላለየ ዓውድታት ሞያ ክቐስሙ ይግበር ከም ዘሎ ብምሕባር ሰልጠንቲ ንዝቐሰምዎ ትምህርቲ ኣብ ባይታ ክሰርሕሉ ተማሕፂና
1: ኣብ ንዞባ ገልዓሎ ተራን ተሳትፎን ህዝቢ ኣብ መደባት ልምዓት ንምዕዛዝ ክስራሕ ኣመሓዳርቲ ንዞባ ኣቶ ማሓሙድ እብራሂም ምስ ሓመሓድርቲ ከባቢ ሓለፍቲ ኣብያት ፅሕፈት መንግስቲ ኣባላት ባይቶን ወከልቲ ህዝብን ኣብ ዝገበሮ ርክብ ኣዘኻኺሮ በብእዋኑ 30 ዘሎ ክልመድያዊ ንፈታት ኣብ ምሕያሽ መናብሮ ህዝቢ እወታዊ በርክቶ ይገብር ከም ዘሎ ዝሓበረ ኣቶ ማሓሙድ ብዘይንቑሕ ተሳትፎ ሕብረተሰብ ዝምዝገብ ገስጋስ ስለዘየለ ምሕያልኩማ ውዳቤታት ኣብ ምዕዋት ዝተወጠኑ መደባት ልምዓት ኣገዳሲ ምዃኑ ክድፋኣሉ ፀዊዑ ምብራኽ ንቕሓት መሰረት ናይ ኩሉ ከም ዝኾነ ብምጥቃስ ትሑት ተሳታፍነት ደቂ ኣንስትዮ ኣብ ማእዲ ትምህርቲ ንምብራኽ ምስራሕ ሓላፍነት ኩሉ ዜጋ ብሓፈሻ ብቕንዱ ድማ ናይ ኣመሓደርቲ ከባቢ ከም ዝኾነ ኣቶ ማሕሙድ ኣገንዚቡ ተሳተፍቲ ብወገኖም ኩነታት ቀረማይ ዘላቕ ፍታሕ ክናደየሉ ዝኣርገ ህንፃታት ጥዕናን ትምህርትን ቅልጡፍ ፅገና ክግበረሉ ከምኡውን ኩነታት ፅርግያን መራኸቢታትን ቆላሕታ ክወሃቦ ዝብል ርእቶታት ኣቕሪቦም ዝኽርኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክተልኩም ብክብሪ ንዕድም

ህዝባዊት ሪፐብሊክ ቻይና ምስ ዴንማርክ ዘለዋ ኩሉ መድያዊ ዝምድና ንምስፋሕ ከም ትሰርሕ ኣፍሊጣ። እዚ ዝተገልጸ ኣብ 4 ሃገራት ኖርዲክ ዑደት ዝፍጽም ዘሎ ሚኒስተር ጉዳያት ወፃኢ ቻይና ዋንጊኢ ትማሊ 2 ሓምለ ምስ ላዕሊ ወሰን መስተ ሃገር ኣብ ከተማ ኮፐንሃገን ኣብ ዘካይዶ ዝርርብ እዩ። ቻይናን ዴንማርክን ኣብ ምዕባል ንግዲ ተሓዳሲ ሰዓት ወፍሪ ትምህርቲ ጥዕናን ቱሪዝምን ብሓባር ከም ዝሰርሓ ኣብ ትርክብ ገሊጸን።

ለማን ጉዳያት ዘለዎን ምትሕግጋዝ ከም ዘዕብዮ ሓቢረን። ሚኒስተር ጉዳያት ወፃኢ ቻይና ዋንጊ ዑደቱ ናብ ሽወደን፣ ፊንላንድን ኖርዌይን ክቕፅል ምዃኑ ተገሊጹ ኣሎ። ኣብ ኤሮፓ ተኸሲቱ ዘሎ ልዑል መጠን ዋዒ ሓደጋታት ባርዕ መሮር ከስዕብ ከም ዝጀመረ ተገሊጹ። በዚ መሰረት ኣብ ፈረንሳን ስፓኛን ተኸሲቱ ዘሎ ሓደጋ ባርዕ ኣከባብያዊ ክሳራታት የውርድ ከም ዘሎ ተፈሊጡ። መታ ሓደጋ ፈረንሳ 19,000 ሄክታር ኣብ ስፓኛ ድማ ልዕሊ 1500 ሄክታር ጫካ ከም ተሃሞኸ ጸብጻባት ሓቢሮም። ኣብተን ሃገራት ተኸሲቱ ዘሎ ዋዒ ነቲ ባርዕ ንምግታእ ዝካየድ ዘሎ ስርሒት ይዓናቐፎ ከም ዘሎ ተፈሊጡሎ። እዚ ከምዚ ኢሉ እንከሎ ኢጣልያ፣ ግሪክን ፖርቱጋልን ሳዕቤናት ሓደጋ ባርዕ መሮር ንምቅላል ናይ መጠንቀቕታ ኣዋጅ ኣመሓላሊፈን ኣለዋ። ኣብ ኣህጉሪ ኤሮጳ ተኸሲቶም ዘሎ ልዑል መጠን ዋዒ ብዝተሓዝ ሕማማት ካብ ዝሓለፈ ወርሒ ጉንበት እንዳሓር ጥራይ ልዕሊ 1300 ሰባት ሞይቶም ክኾኑ ከም ዝኽእሉ እዩ ዝእመት ዘሎ። ካናዳን ፊሊፒንስን ኣብ መዳያት ምክልኻል ዞባዊ ፀጥታን ንግድን ክተሓጋገዛ ዝኽእለን ስምዕ ተፈራሪመን። እቲ ስምዕ ፕረዚደንት ፊሊፒንስ ፈርዲናንድ ማርኮስ ትማሊ 2 ሓምለ ምስ ቀዳማይ ሚኒስትር ካናዳ ማርክ ካርኔ ኣብ ከተማ ቫንኮቨር ኣብ ዘካየዶ ዝርርብ ተበፂሑ። ከም ኣካል ናይ ትስምዕ ክልቴን ሃገራት ምልዋጥ ወታደራዊ ሓበሬታ ከምኡውን ሓበራዊ ወታደራዊ ልምምድ ከካይዳ ምዃነን ተፈሊጡሎ። እዚ ከምዚ ኢሉ እንከሎ ትስምዕ ካናዳ ኣብ ዞባ ደባ ምብራቅ ኤስያ ንዝህልዋ ንግዳዊ ምንቅስቃሳት ዝስፍሕ ምዃኑ ተገሊጹ። ካናዳን ፊሊፒንስን ናፃ ንግዳዊ ስምዕ ንፍራም ዝርርብ ጀሚረን ከም ዘለዋን ክሳብ መወዳእታ ናይዚ ዓመት ክኽተም ትፅቢት ከም ዝግበርን ይሕበር። ኣብ ሊባኖስ ንዝግበር ግዳማዊ ምትእታው ብትሪ ከም ትቃወሞ ሶርያ ነፂራ። እዚ ተገልፀ ሚኒስትር ጉዳያት ወፃኢ ሶርያ ሰዓድ ኣሽባኒ ትማሊ 2 ሓምለ ምስ ላዕለዎት ሰብ መዚ ሊባኖስ ኣብ ከተማ ቤይሩት ኣብ ዘካየዶ ዝርብ እዩ። ሃገሩ ኣብ ሊባኖስ ፈጢሩ ዘሎ ቅልውላው ብሰላማዊ መንገዲ ክዓርፍ ከም ትደሊ ዝገለፀ ሚኒስትር ኣሽባኒ ኣድላይ ምስ ዝኸውን ኣብቲ ናይ ሰላም ተበግሶ ክተሓባበር ቅርብቲ ምዃኑ ኣርድዩ። ኣብ ሊባኖስ ተኸሲቱ ዘሎ ፀጥታዊ ፀገማት ነቲ ዞባ ከይተረፈ ብኣሉታ ክምፀልዎ ብምጥቃስ ከዓ ዞባውያን ሃገራት ንምዕራፉ ብሓባር ክሰርሓ ፀዊዕ ኣሎ። እዚ ከምዚ ኢሉ እንከሎ ሶርያን ሊባኖስን ኣብ ዝተፈላለየ ፅላታት ክተሓጋግዛ ዝኽእለን ስምዓት ከም ትፈራርማ ሓቢረን። ተግባራት ስምዓት እትከታተል ሓበራዊት ኮሚቴ ብምቋም ድማ ስሩዕ ርክባት ከም ዘካይዳ ኣፍሊጠን ኣለዋ። ሩስያ ትማሊ 2 ሓምለ ኣብ ዝተፈላለዩ ዕላማታት ዩክሬን ከቢድ ሰብኣውን ንዋታውን ክሳራታት ከም ዘወረደ ዝተገልፀ ድብዳብ ኣካይዳ። በቲ ኣብ ርእሰ ከተማ ኬቭን ከባቢኣን ዝተካየደ ናይ ሚሳይላትን ድሮናትን ድብዳብ ኣብ ልዕሊ ወታደራዊ ትሕተ ቅርፂ ከምኡውን ንምክልኻል ኣብ ልዕሊ ዘገልግላ ትካላት ከቢድ ዕንወት ከም ዝወረደ ዝገለፀ ሚኒስትሪ ምክልኻል ሩስያ ልዕሊ 150 ዝተፈላለዩ ዕላማታት ከም ዝደብደበ ሓቢሩ። ብዘይካዚ በቲ መጥቃዕትታት ብውሕዱ 30 ሰባት ከም እተቕትሉ ዝሓበሩ ፀብጻባት ሩስያት ዝርከብዎም ልዕሊ 9 ቆሲሎም ብምህላዎም ቁፅሪ ምውታት ክውስኽ ከም ዝኽእል ኣሚቶም። እቲ ሰጎምቲ መልሰ ግብሪ ናይቲ ዩክሬን ኣብ ሃገሩ ተካይዶ ዘላ ተደጋጋሚ ድብዳብ ምዃኑ ዝገለፀት ሚኒስትሪ ክሰፍሕ ምዃኑ ኣረድዩ። እቲ መጥቃዕቲ ሩስያ ኣብ 2026 ኣብ ልዕሊ ዩክሬን ካብ ዘካየደቶ ተመሳሳሊ ወታደራዊ ሰጎምቲ ዝዓበየ ሰብኣዊ ክሳራ ዘውረደ ምዃኑ እዮም ፀብጻባት ዝጠቕሱ። ኣብ ሰሜናዊ ሸነኽ ናይጀርያ ተኸሲቱ ዘሎ ፀጥታዊ ቅልውላው ልዕሊ 17 ሚልዮን ሰባት ንሓደጋ ጥሜት ከም ተቃልዑ ውድብ ሕብራት ሃገራት ገሊጹ። በተፈጢሩ ዘሎ ፀጥታዊ ፀገማት ቁጠባዊ ንጥፈታት ከካየድ ከም ዘይከኣለ ዝሓበረት ውድብ ሰላማዊ ፍታሕ ምስ ዘይርከብ እቲ ሓደጋ ክኸርር ከም ዝኽእል ኣጠንቂቑ። ዞባ ቦርኖን ከባቢኡን በቲ ቅልውላው ሕልፊ ካልእ ከባቢታት ናይጀርያ ተጠቂዑ ከም ዘሎ እዮም ፀብፀባት ዝረድኡ። ሰፊሕ ክፋል ሰሜናዊ ናይጀርያ ኣብ ትሕቲ ዕጡቃት ወገናት ወዲቁ ከም ዘሎ ዝጠቐሱቶም ፀብፀባት ብዝካየድ ዘሎ ተደጋጋሚ ሽበራዊ ምጥቃዕትታት ሂወት ብዙሓት ሰባት ከም ዝጠፍእ ይረድኡ። በቲ ዘይርግኡ ኩነታት ካብ 2009 እንዳሓር ጥራይ ልዕሊ 4,000 ሰባት ከም ተቐትሉ ይጥቀስ። ኤሮፓዊ ሕብረት ንኣሜሪካዊ መርበብ ሓበሬታ ጉግል ብምጉዳል እምነትን ምጥሓስ ሕግታት ንግድን ኣብ ዝሓለፈ 10 ዓመታት ብጠቕላላ ልዕሊ 11 ቢልዮን ዶላር ከም ዝቆፅዖ ፀብጻባት ሓቢሮም። እቲ ግዙፍ ኩባንያ ኣታዊታቱ ንምክዕባት ጥራይ ክንቀሳቀስ ከም ዝፅንሐ ኤሮፓዊ ሕብረት ዝኽስስ። እቲ መርበብ ኣብ 2024 ኣስታት 350 ቢልዮን ዶላር፣ ኣብ 2025 ድማ ልዕሊ 400 ቢልዮን ዶላር ኣታዊ ከም ዝረኸበ ፀብጻባት ይጠቕሱ። ኤሮፓዊ ሕብረት ንጥፈታት ጉግል ብዕቱብ ይከታተሎ ከም ዘሎ ብምጥቃስ ዕዳጋታት ምብሓት ሕጋጋት ዕዳጋ ከይጥሕስ ኣጠንቂቕሎ። ዜናታት ምብዛም ኣርእስታት ዜና ክደግመልኩም። ኣብ ንዞባ ሰንዓፈ ወፍሪ ምግራብ ንምዕዋት ኣስታት ፍርቂ ሚልዮን ፈልስታት ተዳልዩ።

ቤት ትምህርቲ ስነ ኪነት ሓላይ ንክልተ ዓመት ብሞያ ዘሰልጠነቶም ተምሃሮ ኣመሪቓ ኣብ ዓሰብ ንወነንትን ሰራሕተኛታትን ውሃብቲ ኣገልግሎት ትካላት ኣስተምህሮ ተዋሂቡ። ህዝባዊት ሪፓብሊክ ቻይና ምስ ዴንማርክ ዘለዋ ኩሉ መድያዊ ዝምድና ንምስፋሕ ከም ትሰርሕ ኣፍሊጣ። ኣብ ኤሮፓ ተኸሲቱ ዘሎ ልዑል መጠን ዋዒ ሓደጋታት ባርዕ መሮር ክስዕብ ከም ትጀመረ ተገሊጹ። ካናዳን ፊሊፒንስን ኣብ መድያት ምክልኻል ዞባዊ ፀጥታ ንግድን ክተሓጋገዛ ዝኽእለን ስምዕ ተፈራሪመን። ባርከ ዝኽርኩም ተዓዘብቲ ነሳዕ ዝተዳለዉ ዜናታት ኣብ ሰዛዚ ምሎ ስለምክታልኩም ነመስግን። ምስ ተርፊ መድባትና ንሓድገኩም ወገና ሰናይ ምሸት።

መረብ ናትራን ኣብ ዝሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ መስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣተክሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ

ንኡስ መደምና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዘቦ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትና እዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብ ናትራን እሶም ንዚኦም እሞ ንኽትከታተሉ ብክብሩ ንዕድም። መደብ ናትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕር ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን።

0: ኣደ ድሓን እዩ ኣደ ድሓን እዩ ሰላም እዩ ዘሎ
1: ኣቦኹም ፀምዶ ኣሰሚዕክዶ
2: ኣሰማዕኩም
1: ተሎ በሪ ቤትኩም
2: ኣለዎቤትኩ
3: ምስኡ ዳ እንታይ ይቃድውኩ
2: ውሽጨይኒ ዘይደልዩ ሕራይ እንተበልኩ እንታይ ይዓብስ መባልክ ናይ ፀልኦኒ
4: መቸም ንዋጣ ተዛርባ
5: ተዛርብያ ዶ ጎይተ
6: ዘወር ክብል ካብ ጀመርኩ ከይደኸራኽባ
7: በዕላ ኣባት መፀካ ትኸውን
3: ከጣልላየ እንተዘይ ኮይና ግን ኣብዛ ባይታ ምሕዳርካ ይለካሉ
8: በርህንተ ከዓ ካልእ ኣይበልካ ከምኡ ንካ እምበር
9: ዘይንምለስ ተኮይና ዶ ብገርና ክንሓቅቕ ዶ
3: እንታይ ዘይንምለስ ተኮይና
10: ደቀርኣያ እንዳኣልኩም እዚኣ ሓዘለ
3: ኣብዛ ማእከል ዶ ትኹም እዚኣ ሕዝ ኢድካ ኣብ ማእከለይ ትኺዳ
10: ዝንዕ
7: እንታይ ከዝን ዘይብላሉ
10: እዚ እንታይ ድኻ ኾንካ
3: እንታይ ያበረ
10: ብዛዕባ ዘርኦ ሓውካሲ እንታይ ደ ዝኾንካ የ ነገር ኣሎ እንታይ ወዲ ዘይትገድፍኦ ከ እንታይ እዩ እንታይ እዩ ዘጓንፈካ ዘሎ እንታይ ኸ ኾንካ ግደ ፎቅ ኮይለካ ያኒ እንታይ ዝሓስብ ኣለካ
3: እንታይ ያበረ
10: እሞ ንዘርኦ ሓወይካ ዝዓዲ ዘልቅ

0: ዋይ ሃይ ንስኻ ዘርኢ ሓወይ ካብዚ ዓዲ ዘልቅቕ ዘርኡ ስ ይብለካ እንታይ ድመሲል እኳ ዘርኡ እንታይ ድመሲል እኳ ዘርኡ እኮ ፈትዩካ ይመስለካ ካብዚ ዓዲ ለቕዩ እወይ ነገር ዓዲ ንህርካ ኩሉ መልእኽቶም ጠሊሉ ኣይጠሊሉ ወላ ሓንቲ ውፅኢት ከምዘይብሉ ፈሊጡ ኣነ ምሳኹም ኣይለኣኽን እየ ኣይከውንን ኢልዎ እሶም ከዓ ኣብዮም
1: እሞ ንምሸት ኸ
0: ንምሸት ዳ ናብሳውን ተዓዚሩ ግዲ ከይዱ እንታይ ዳ ክገብር ሞ
1: ሕይሞ ዓድና ፀሓይ ኣብሪቑ ይረፀን ማለት ድ
0: እሞ ኣብሳውን በፂሑ ናብዚ ዓዲ ክመፅእ ኣብሳውን በፂሑ ናብዚ ዓዲ ክመፅእ ዓዲ ከብዚ ሕድርዎ ደልካ ትሓስብ ፈሊጥዋ ኣሎ ንሱ ተፅግበኒ ቅጫ ሳብ መቕላዕ ኮላ ይፈልጣ ኢልዋ
1: እሞ ሓሳብ ልበይ ሰሚሩለይ መርዓ እንተገበርኩስ እዩ ሓወይ ማዓረይካ ባይ ተፈሊኹ ውዕል
0: ኣይዳ እዮ እንቁኛ ናይ ዚ ዓዲ ዘይፈለጥካዮ ስማዓ እስኪ ስማዓ እስኪ እንታ ዳየ ዓዲ ዳ ሞ ናትካ መርዓ ዶ ዓልጅዋ ዋላ ናይ ዘርኢ ሓዊካ ካባካ ምፍላይ እዩ እንታይ ግድሻ ዓዲ
1: ታይግድሻማይ
0: ንዓቐብ ዎን ስማዓስኪ እንታ ናይ ወደ ንዓስኪ እቲ ኣጋውለካሲ እንደ ትሰርሕ ዘለካ እዩ ዝመስለካ ዘሎ እምበሪ እንታይ ኮይኑ ተሸኒቕካ ኣለካ ናብ ገለ ነገር ከይድካ ኣለካ በቃ ፋሕ ሒሉ ኳ ኣሎ ኣስጊልካ ኮ ካብ ዝግስም ኣቢለካ ስማዕ እሞ ዝወልደ እንዳ ብርሃ ነዛ ዓይኖም ክህቡካ ትብፃሕካ ኢሎም ካ
1: ብኣይ ስወዲ እየ
0: ዳብዓኻ ደኣ ትውድአወይ ብኦም እየ ዝብለካ ዘሎ ብኦም ሲ ብጉቡእ ገሮም ሰባት ሰዲድካሎም ሕራይ ትብፃሕካ ኢሎም ካ ዮም ከመክሮ ዝደለኹ ነገር ስለ ዘለኒ ኮያ
1: እንታይ ኣበር ብኦም ዳ ርኣይ ኣነ ዝመስል ጎበዝ ረኪቦም እንታይ ከፊእዎ
0: አንታ ነገር ዓይኖም ሲ ኣይውዳእን እዩ እወ ነገር ያለ ፀገበሲ ጓልዋጣ ሕፅ ኢካ ኣይኮነካ ኢለ ክፈልጥ ስለ ዝደለኹ ነገር እያ
1: ኣይቲ ወሬ ኣንዲ ነና ሸዕ ከምዝፈትዋ ገይሩ
0: ትናታ ወሬ ብኣ ፈቲኻ ኣነ ከዓ በልክ ነግረካ ምዝ ናይ ሓውኻ ምሳውን ምሕቃፉሲ ኣነ ኣይመስለኒን ሕራይ ዓዲ ይኹን ዳብርሃ ይኹን ዋላ ንባዕላ ዓይኖም ትኹንሲ ሕራይ ዝብሉካስ ኣይመስለኒን ኣነ
1: ሰሪ ከምኡ ምክንም ዕጭ እንታይ ሎምን ምድሪ በረኸ ምስ በለ ነርክወሉ ሽዑ ነርክወሉ
0: ወዲሲ ሓያልኻ ትመስል ሓያል ሓያል ሓያል ሓያልካ ትመስል ግደፎ እንዶ እዚ ነገር እዚ ግደፎ ኮይለካ ኣነ
1: ድሓንድሓን ክደፎ እንዶ ያበረ ሽዑ ክነርክበሉ እንዲና ደፎ ወዳን ጓላንስ ክፍልጠ
0: ንታይ መዓቲ ኣንታዚ ኣነ ኮ ገሪምኒ ዘሎሲ የሕስበንዲ ኣነሲ እስኻ ድኻ ናይ ተሓውኻ ወሲድካ እቲ ሓውኻ ድ ናትካ ወሲዱ በቃ ቆራፃ ትኮኹ ዋላ ኣቦኹም ኮኹም ከማኹም ኮ ይዘሉ ብትኽ
1: ንሓና ያበ ንሓን ደፎም ጥራይ ንክዳዕ ስራሕና ንአ ናይናቶም
0: ስድሓንታድሓንዲና
1: ዘለና
0: ድሓን ድሓን ኣይተብዘ
1: ደፎ ዶ ያበ ደፎ ጥራይ ናይናቶም ሲ ባዕሊ ኣለኹ ወዳን ጓላን ከይፍለጥ ኳ ከዓ ይድቅሱ
0: ሕራይ ብላዕሊ ክበካ እዩ
1: እንተወደቕሺ ንያብርሃ ጓል ተሃገኒ ኢለ ካብ ዝምሎ ነዊሕ ኮይኑ
2: እሞኸ
1: እዋ ትብፃሕካ ክብለኒ ግዜ በሊዑ ግዜ ተመጢጡ

0: ማንን ታክ ዲበ
1: ስታት እግዘምላ ካባ ፈሲ ባፍካ ነያ ብራክት ዛረበለ ይደለ
0: ኦይ ስማዕዳይ ጠብ ዓይኑ መቾ መድቂካ ትፈልጥ
1: ይህሙ
0: ነያ ባ ተደሚርዎ ሓዊ ከምሳውን ሽፋቱ ኣይሶሙ ናይ ሳለስቲ ዝተለሱ ክድውን ትካሉ
1: ናተይ ናይ ሓዊን ሞንታይ ዘረክባሎ
0: ኦይ ሓዊ ምዃን ካ ርክተርክከል
1: እንታ ወድቕሽ ደህር ማለት ዘርኡ ማለት
0: የ ግዲ ልፍንቲ ብዕራይ ኮንካ እንታሓት ዘለካ መውስቦ እዩ መውስቦ ድማ ኣጥቂካ ናርጢብካን ዝሕተ ደር
1: እንታ ወድቕሽ ኣነሲ ይቕልጥፍ ሂድካ ክትሓተለ ንደለኹ ይቕሬታ ድኣ ከም ድፍረታይ ትቕፀሮ ደላይ ግዲ ኮይኑ
0: ኣነ ዳ ሓተልካ ብርኹ መዓልቲ ግበረና ዳ
1: ናይ ብርኹ መዓልቲ ግበረና በላኣነ ካልእዋን እናለኒ ሞ ብፅሕ ብፅሕ
0: ክዋዕ ንዓንዳ ኣብ ወንዳ ካርኪብካ ዘለካ ቡንዳ ተቕልወና ብእ
1: ንዓንዳ ኺድካ ኣኽብል
0: ንዓንደ
1: ዝተብፅኣለይተካውን ከይደ ዳ
0: ርኹዓልቲ እዛ ዓይኖ እምበር ኩሉ ንዓይን ዓይልዋጉኑ ዝዓዲ እንዳ ብሕ ዝርከብዎ

0: እንሳንዳይ ዓይኖም እንሳንዳይ ወይናሲ እንታይ ከም ዝገበርኩን ከምዛ ጓላ ፀየነታላም ፀሊዒና ንርሕቐናኒ
1: ተኸይ ካብ ንበዓል ሳንድኽን ዓይኖም ሳንድኽን ወይና ዘረሓቐኩም ጉዳይ ንኽን ክትፈልጣ ደሊኻ ሳንደይ ዓይኖም በዚኣ እያ ቤተ ሳንደይ ወይና ድማ በዚኣ ማየድ ሂአ
0: እንታይ መታ
1: ዋ እንታይ ኩንኩንክን ከም ጓላ ፀየነት ላም ርሕክራነ ትብለ ንግዲ
2: ዘይትዕቲ ይኽባ
1: ዘይትዕቲ ስንስ ክንባልኣ
2: ዋ
3: ወለከ ይሄ ኣነ ሳንደይ ዓይኖም ወይ ሳንደይ ወይና ኮይኑ ንረኣየክና ኣለኹ ዋላኹም ፀየነታ ርሕክናኒ ገደዶጎደዶ ክትብላኒ
2: ዋ ኣክለክን በላ
1: ይሕሸኒ ተመልኩስ መለስ ገደለኒ በላ ኣክለክን ኣክለክን ፅቀ ንስክን ባ ኣክልክን ወለከ ኣብ መንገዲ ፀኒሕኩም እኳ ክንከቲርክና
2: ፅገ
1: ኣክለክን በላ ኣፍክን ሕዛለ
3: ደይ ንስኹን ካብ መንገዲ ዝዓገትክና ኪዳ ፅልልቲ ብቀሎም ኣነስ ምሳክ እንታይ ዘዛርብ ነር
1: ዋ ምዃን ሓቂ ክናይ መንዳእ ክትወስዳ ናይዞም ፅሉላት ዓዲ ናይዞም ርጉማት ዓዲ ትወስዳ እምበር ናይ መንዳእ ግና ተኸመል ምዃን ኣይፈለጥኩምን ከፀልለኩም እየ ከፀልለኩም ንዓኽን እሞ
2: ኣይገሰክን
1: ኣናፁ ዝኾነ ዓዲ

0: ኣተንዳ ኣብርሃ ኣለኹም ዶ ኣብርሃ ኣነ ወዶ እሺ ኣልቀልስከ እናመስገን ከበልካ ሓዲርካ
1: ራይ ኣነ ዓንዶ ኸልኻት ይ
2: ደራ ናይ ዝውራ ድኣ ዝነብስኻ ፀሚ ኢልቀኒ
0: እንታ ውራይና ዘይሓጎስ ኣለዉ ኮይ እምበር ዘይድኻብ እዩ
2: ኣምታ ደስኸስካ ወደይ ውራይ ጥዒምከዮ እንታ ኣነረኪበዮ ዘሎ ክሲ
0: ንተኸንካ
2: ቆልዓዊፃ ሎሚ ሎሚ በባት ነብሳ ገይረ ክድምና ቁሩብ ተሪፉ ዘሎ
0: ወይ ድኣ ንዘረባ ዘረባ ምፅ ኮይኑ እምበር እዚኣንስ ብዛዕባ ጓልካ ክዛረበካ መፅ
2: ብዛዕባ ዓይኑ ጓል ብጣዕሚ ይበሎ ተስካ ሓራ
0: እቲ ዳይር ወደ ርኣያ ሓቲትካ መልሲ ፅበሎ
2: እንታ ኣነሲ ጓል ማእኸል ዓዲ ኣትያት ኣለ ሰብ ረኪበየለ ክንተሓጎስኩ ተሰኪፈ
0: እንታ ኮንካ ትሻቀል
2: ንሻቀል ዳ ዞር ሓዊ ምሽፋት ነገራት ብሓጣቢኒ ብኩሉ ነገር ረአየ ሞ ውሽጣይ ስወላ ባህ ኢለኒ
0: እዚ ኣነ ዝዓበ ሻቕለንስ እዩ ነዚን ክንዲ ዝምሰተን ባህለይ እ ተዛሪብ እዩ
2: እንታበለካ ዳ
0: ሕተተለይ መስ ክፅበ ፍጭሚ ኢለ እየ ዘለኹ ኢሉ
2: በልድሓ ቆልዓ ሓንጊና እንዳር ኣላ ምሰዲኣ ክንመክር ፅቡቕን ክፉን ክትላዘ ተራእማ ክገብር
0: ሽግር ከምኡ ሓይሽ

0: Algo hay, ¿no?
1: ¿Qué?
0: ¿Qué? ¿Qué? ¿Qué? ¿Qué?

0: ብኣምሆሲ ሰብ በዚ ተቐሪብና ዳሓልካ ከይገበርና ዛቐንዝኻስእልና ከይዲ ማተረኪ
1: ክንደ ሳውን ሰባይሲ ኢኑ ወይ ዶ ኣግባልኩም ክምበር ኣይደቀሰትሉና ኣለኹ ባህል ሰሚዐ
0: ተወሮ በዕራ ዝኸበፅ
1: ወደ ከም ዘርብዎ ኮ ዩ ድዕዘር
0: እግርካ ደሊላ ዶ
1: እግሪ ደሊላ ዘየቕስም ሞናይ ኣቦይ ኮይኑ
0: ኣቦተፈለተይ ኮይኑ ዲ
1: ፊተፊት ሃፂ ኢሉ ከይጠፍእ ፈርሐ
0: ኣቦካኻ ዕሞኸ ዘይፀሩ ዓቅሊ ዝበሃል ይብሉ
1: ኣቦይ ሓያለ
0: ዝቕበለስከሽ ምስለየት ጉድአ
1: ኣንታ ዓይኖም እዩ ኣነ ዳ ቁስሉ ክፍውስ እምበር ቁስሉ ክጎድእ ኣይባዕሎም ካ ኣንታ ዓይኖም

0: ዓልኪ ተኻ ተኻ ኣለኹ ዶ
1: ዋይ ዳይር በ ዘለኹ ንዓ
0: ተኻ ድምፀይ ዘይተረፈኒ እ ኩሉም ማሊኤክኸይ ሓወይ ከዓ ናፊቕ እዩ
1: እንታይ ፀገም ኣለዎ ሞ ዘይትኸይ
0: ክኸዶ እምበር ክመፀኒ ይክእልን ማለት እዩ
1: ዝኾነ
0: ዓዱ ከለዎ ከመቢሉ ክመፅካ እቲ
1: መንገዲ ምምራሕ ኣያ በርሀ እንታይ ይብልስና
0: ባዕለይ እውን ኮ ከይዲ ክእል እዩ
1: ከምኡ እንታይ ጌይርካ ከዓ እግርን ስማዕ ባ ጉዳይ ዓይኖም ከዳ ምንታይ ተበፅሐ
0: ንላእከ ወደቐሺ መልሲ ፅብ ኣሎ
1: ኣንታ ጉዳይ ወየ ዳኣ ንዋሓሓት እምበር ያዕያዕ ንፀልኦ ኮይና
0: ተኸዓ ናበይ ክትጎላ ግብዮ ዘላ ክዝዘረቡ
1: ኣንታ ወደይ ዘርጊ ሒዘ ይነግረካ
0: እንታይ ድ
1: እቲ ሽማይ ወዲ ከፈላ ነቲ ዓይኖም ዓይናት እንቆር ሕጊ ግብ ብላ እዩ
0: ሕይ ግም ዝዘረባ ክንታይ እዩ
1: ኣንታ ወደይ ዕንክሊል ተበልካስ መለሳ ይብሉ ብኣግኡ እቲ ዕቅፋ ዝኾነካ ዘሎ እዚ ምዃኑ ፈሊጥካ ክትፀንሕ ኢለ
0: ብዛዕባ እስግድብል ግን ንሕራይ እንተዘይማእሚእዎም ፈውሲ ቐሪበ ኣለኹ
1: ወደ ከሰባ ወዲ ናይ ምንታይ ፈውሲ ሕራይ መበል
0: ወ
1: ሕራይ በል ከመይ ከመይ ኢዳ ኣሎ
0: ተኸዓ ህወኻ ይትበል ኩሉም ሰብ ክትበፂሑ እየ
1: ዶ
0: እወ ግዳ ብኣጋይ ግልብጥ ክብል ስንዘርኡ ሓወይ ርኢ ክመፅእ ከይደሎ
1: ስኽፋ ይበልካ ንዓባ እንጀራ ውዒ ትበሊዕካ ክትከይድ
0: ከይደ ኣ ከይደ
1: ኣንታ ንዓ

0: ወደ ምቃ ረከብኩኻ
1: ኣነስ ናባኻ እንዲ ሓሲበ
0: ኩሉ ሓደ
1: በለ ወይ ኣብ ኣምሆ ዝተባሃልናዮ
0: ናብኡ እንዲ ክመፀካ ዝሓለፈ ቋብኦ ቆርብ ዝሓል ኢሉኒ እምበር
1: ኣንታ ኣብርሃ ዘይኣነ ዝተሸቕድረካ መሰኻሳብ ነግረን ተፀብየ እምበር ሓዊ ዘጥዑ መጋብሩ ዓዲ ተገልብጡ ልባእ ዘጥፋኣላ ዘሎ ከይኣክሎሲ ካብ ማእኸል ዓዲ ድማ ክወስድ
0: ኣብ መሶ በፂሓሲ ደዛርበ ኣለወ
1: የዛርብ እምበር መብሶ ቀሊልካ ጌርካ እዩ
0: ወልድሓ ንስኻ በቲ ኮይኑ በቲ ኣልዚ ባቢልካ ነገረለይ ክንበይ ጣዕመኒ
1: መዓልቲ ንውሒኻ ትበለካ
0: ነብርሃሉ ላከ ከምቲ መጀመርያ ዝተባባሃል ናይ ተዋሓጥና እንዲና
1: ወ
0: ሞ ዛዕበየ ስክፍታይ ክዛረበሉ ደለኹም
1: በዚ ዝሓንስ ክፋ ይበልካ ንኩሉና ዘገረመ እዩ ኣነ ብወገነይ ዳየር ንጓልካ ብመብሶ ይቅበሎን እየ ለባም እንተ ዝኸውን ነይሩ ንሓዊ ምዒድና እውን እምመለሶ ካብ ጉያጉያ ንመብስዎ
0: ተዛርባናሓንበር ተሓፂኦም ሓደ ኸውን መን ይፈልጥ
1: በልድሓ ብኣጉኡ ከሎ ክነግሮ ክኸይ ብርኩ መዓልቲ ግበር ኣላ
0: ኣርሓራ ኣልዝባ ኣቢልካ ንገረለኢኻ
1: ድሓ በዚ ስኽፋ ይበልካ ናባይ ግደ ብርኩ መዓልቲ ግበሮ

0: እሞ ትውራይ ኣበ ፋሲካ ኣብ ሰሙና ይኮነልና ባህርቲኦም ቶም ስድራ
1: ደቂ ኣጃ ነገሩ ቶም ስድራ ሓራይ ንበሎም
0: እወይ ኣቤት ኣቀባኣቤት ኣቀባ ንታ ሰብኣዮም ሰበይቶም ተቀቢሎም ኮፍ ኢልና ቡና እንዳሰተና ከመይ ዳመሰሉ ወጦጦ ይሓሪቶም ላ መስለካ ንወ
1: ኣታርብሓ ስድራ እዮም ኣታ
2: ከመይልኩም ሓዲራትኩም
3: ሓዘንጊዕ
2: ካብ መፃእኻሲ ኣብ ጉዳይና ክንኣት
3: ረ
1: እቲ ወደቐሽ ክእተ ኮይኑ ዘንጊዕ መልቕቲ ኣለዎ ተራኺብና ኢና ሃይ ግደ ናብቲ ጉዳይና ንእቶ
2: ዶ
1: ናይ ድሓን ዲኸ ናይ ድሓን እዩ ናይ ድሓን እዩ ግር እሞ ኣብ ቁም ነገርና ክንኣቱ ወዲ ዘጎንቋ ሓጎሰካ
3: ተረኺቡ
1: ወይ ሓሳብካ ሰሚሩ
3: ተመስገን ፈጣሪ እምበዕር ፀገመ ይርኢ ኣለይ እንታ ዝፈጣሪ ሲ ክሎ ከዓሉ እዩ ተመስገን
1: እሞ ሕይ እቲ ምኻድ ከመይ ከመይ ኢና ክንገብሩ
3: እንታ ሱ ከዓ ኣሎባ ኣነሲ እንታይ ምበልኩ እዚ ብኣምሆ ንኸፈላ ዘጋጠሞ ብምንእታ ዝዓዲ እንተኸይዳ ሲ ካልኣይ ግዜ ከምኡ ከይጋጥመና እዩ ስጋእት እዚ ሕሰብ ክነብር
1: ኣላ ብዛዕባ ዓዲ ሲ ኣነ በዕለይ ኣለኹዎ ኣነ ምስቲ ዕብተይ ንዓይ ኣይትፀብፅቡን ኣለኹ ዛ ዓዲ ይ ብዚ ዓብ ከመይ ከመይ ክትዕብ ወላ በቕሊ ሰሪብካ ትኸይ
0: ዋ እሞ ዓዲ ምስ መንትኹ እቶም ስድራት ኣቦቱ ሕድሪኻ ከይትተርፍ ሸዓምዕልቲ ከይትተርፍ ስለ ዝበሉ ንበር ኣነ እኳ ምተረፉ
3: ሓቆም
1: ዘይመልኮዑ መርሓ መንገዲ ንስኻኻ
3: እሞ መወዳእትኡ ሲ ከመይ ከመይ ይኹን እሞ
1: ኣንቶም ኣሕዋን እሞ ገዕ ዘይንባልሓታ እንታ
3: እሞ እንታይ እዩ ንባልሓተኩ
1: መቸም ኣብዛ ዓዲ እቶም ሓሶውቲ ተኸዓ ንበረን ክሳብ ዝኾኑ ኣብ ረብሓና ዘይንቕይሮ እንታይ ዘለወይ ብኸመይ ዝብል ለባ ክሳብ እታ ድሮታ መዓልቲ እታ መርዓ እዛ ውራይ ንዓቅባ ወዲ ዘጎን ወዲ ቐሽን ንበረ ከይድኩም ድሮታ መርዓ ብለይቲ መርዓ ክወርድከም ዘለዎ ንገርዎ ነቲ ከዓ ድማ ኣብ ላዕልን ታሕትን ናይ ትውራይ ናይ ወዲ ዘጎ ሙሉእ ሓላፍነት ትሰክር
0: እንታይ ዘረብ እንታ በርሀሲ ምሳና ምስ ወራዱ መርዓ ክወር
3: ከመይ ኢልኸው
0: ተ ከዓ ድማ ኣብ ቤት ወዲ ዘጎ
1: ኣንታ ፈቲና ዲና ከይ ፈተና ኮይና ክንገብሮ ዘለናከመይ
3: ኸውን
1: ኣይ ወገን እዛ እያ ምሕፁን ዝብላ ዘሎ መንገዲ ቅንዕቲ ኮይና ስምዓኒ ዘ በሉ ክሰልጠና እንተኮይኑ ስጋዕ መዓልቲ ፈሊና ንገጥም እሱ ይክሕሸና እወ
0: እሞድሓ ኣብዚ ሓይሽ ዝበልኩም ምሳኹም ሰሚሩ ኣለኹ
1: ግርብ በሉ ንሰማማዕ ጥራይ ኩሉ ክሰምረልና እዩ እወ
4: መወድ ዘጎ እቲ ውራይ ክጣዕም ንበዓል ቅድስትን ኣመተን ምልእተን ካልኦትን ኣተሓሓሰ እወ ንሰን እውን ይነገረ
1: ግን በብባዕልና ኢና ክንነግረ እቲ ካልእ ቀስ ኢልኹም ዓራር ኽእል እዩ ናይተ ከዓ ተሓቋቕፋ ድማ ብፅቡቅ ገይረን ክሓቕፋ ከም ዘለዎን ንንገረ ወ
4: መበሉዓ ነገድፈኩም
3: እሞ ሓንሳ ኢትለይዶ ክዛርብ
4: ተዛረብ
3: ወ እዚ ኩሉ ክትብልዎ ፅራሕኹም ንዓይ ብምዃን ዓድና ኣኸቢርኩም ኒኹም ሞ ክብረ ተሃበለዩ እቲ ውራይ ከዓ ምእንቲ ርእሱ እቲ ዓድና ውሑድ እንዲ ንኩሉ ምሳሕ ኢላ ዓዲመ ኣለኹ እዚ ከዓ ተረፍቲ ሓጓሰ እዩ
1: ኣኸእለ ሃብካ ውዲ ዘጎ
3: ሃብካዲ
1: ዘጎ ሞ ዝጎደለ ዘሎ ከዓ ንገረና እሞ ዓውና ዘብቆዶ ክንሓግዝ
3: ወይሓቁሎብራሓራ ግር ብዛዕባ ሽልማ ጨርቂ ወርቂ ዝኣክል ዝመስል ኣብቤተ ኣሎ ንስከ ሰላም መዓልቲ ክንውዕል ሲ መርቑ ንስከ
1: ሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩቁሩ

0: ታዘባ።
1: ኣዴ ኣበይ ጌሽኪ? ኣብ ከቢድ ሓሳብ ኮይ ክፀኒሐ።
2: ፅቡቅ ኣለካ ሓሰን ወደይ። ኣብ ቅድመ ቅጂ ዝበለ ንዛንታ ኣሎ ሞ ንሱ ክረኣይን ፀኒሑ ሃየ ግዳእ ንበረኸት ሓዊካ ተዳሃየ ዝወደይ።
1: ኣዴ በረከት መፅእና ኣሎ። እንታይ ክደሊክና?
2: እንታይ ደሊክና ዶበልካ ዝወደይ? እዞም ደቀይ እዚ ብቅድሜና ዘሎ ዓበይቲ ክራናት ብዕፅምቲ ቦታትኩም ዝተሃንፀ እዩ። ከምኡ እውን እዚ ብቅድሜና ዘሎ በዓድን ጥርቀንን እንትርፎ ጊሐን ኣትማንን ካልእ ኮታይ ሰፍሮን ነይሩ። እዞም ደቀይ ነዛ ሩባን መሬትን ደልዮም ካብ ጎደቦን ስግር ማዕዶም ክንደይ ዘይጠመቱ። ዛንታ ዝውዳእ ኣይኮነን ካብ ጥንቲ ጥቅምቲ ጅግንነት ውርሻ እዩ ሞ
3: ኣደቐትሪ ንሰምዓ ከለና።
2: እዞም ደቀይ እዛ ሩባ ዓባይ ፈለገ ብደማ ቦታትኩም ማይ ዛርያ ዘይነፅፍ ሩባ ተባሂላ ሩባ ፈላይ ዝብል ስም እውን ተዋሂብዎ። እዞም ደቀይ
3: ኣደ ሓሊም ክሪኺ እዚ መስኖ ልምዓትን ጎቦታትን ኣኽራናትን ሲ ብዕፅምቲ ደም ወለድን ኣይተነዲቕ ንፈልፊሉን ማለት እዩ።
2: መንደቕ ብመንደቑ ኸ እምናዓረ እምበር ማይ ብማዩ ኸዓ ሓቂቕ ዛራ። እዞም ደቀይ
1: ኣደ በዓል ኣቦይ ኣበይ ድዮም ነይሮም?
2: ኣብዛን ነብራ ዘለና መሬት ኣብዛን ሰተላ ዘለና ዒላ ዝወደይ።
3: ኣደ ዛንታ ክበርቲ የና እንታይ ክግን ትብል ዘለኺ?
2: እዞም ደቀይ ዛንታ ኣይኮነን በርቲዕኩም ዛንታ ወለድኹም ጅግንነት ኣቦታትኩም ይበርትዕ እዩ። ሃየ ግዳ ንዕናይ ሕጂ ናብ ስራሕና። እዞም ደቀይ
3: ራይ ንኸየድ

0: እዛ ሰበይትስ ነዚ ጎልጎል ዝኸተልምዖ ሞት ሓይሽ ኣነ ዘደይ ዘየን ማዕኮስ ብጓል ዓራዶ ክለምዕ ድሓን ንስኺ ኣልምዒ ኣነ ከዓ ዝገብረ ኣለኒ
1: ዋ ኣንታ ሓሰን እንታይ እየ ዝርኢ ዘለኹ እዚ ክራትና መን ምሕዋ ሓዲሩ
2: ኣነ እውን ይገርመኒ እዩ ዘሎ ትማልኮስኪስና ማያስቲና ከምዘይከደፍናየስ ምንዳይ እዩ ከምዚ ገይርዎ ሰብስስ ኣይኮነን
1: ካብ ሰብ ሓሪፉ ድኣ መን ከምንቅሶ ደቂ ዕድትና
2: እሞ እንታይ ክንብል ዋዕጋ ዳኣ ከይኮኑ
1: ክላ ክደፈና ዓሰር ዋዓግ ዳ ካብ ማዕዘ ኣሰር ሰብ ኮይኑ ካብ ዋዓግ ዝገድሉ ሰባት ጌርና ኣለና የግዳ ሕጂ ሞ ንዓነየናብ ስራሕና ሰብ ድዩ ዋዓግ ዝፅባሕ ንሪዮ
2: ሕራይ ንኽድ

ወይለይ ኣንታ እዚኦም ስ ኣይፈቅዱን እዩ። ንስኽን ትኸላ ኣነ ከምሑ ክንራባረብ ኢና። ሰብኣይኪ ኣብዛ ዒላ እንተሞተስ ንበይኒ ክዲ ልማዓት ተዋሂበኪ ግርም ባ ሓወልቲ ሰብኣይ እንዳበልካ ጓል ዓራዶ ዕጠጥ ሰበይቲ ኾንክስ መስኖማይ ፈዳይ በይኒ ክኽትውንን እዮ። ፅንሒ ጀርዲንክም ይሄ ዒላ ክደፊነ ንዓኽውን ክምንክለኪ ወይ ዝሓሳድ ኣነ ዘደይ ሰበይቲ ኮይነ ጓል ዓራዶ ከዓ ሰብኣይ ኮይና ወይ ግልቢጦሽ

0: ኣንታ ኣብ ትግራተይ ደኣ ናይ መን ጥሪት እየን ዝኣተዋ ዘለዋ ኣታ ወዲያ ክፍላይ ሃየተን ጥሪት ካልግሰን ዕለየ እንደ ዝብለካ ዘለኹ ኣቱም ቆልዑት ንዕኖ ሂንዶ እንትኾንኩም ኢኹም ናንሕትኩም ጠቀመቲ ዘለኹም ኣቶም ንዓኹም እንዴ ሃዮ ዶ ስጉም ስጉም ኣብሉ
1: ኣትደ የሕመልትና ተማሂዩ ኢላና ተደፊነን ይፀኒሕና
0: ጓል ኣራዶኸ መን ሚሕዎ መን ከደፊንዎ እንታይ ዝገሄር ፀላል ሰብ እንታ
1: እንደዒ ሰብ ድዩ ዓግሲ ዋላ ኣይፈለጥናን
0: ሰብ ሓሳድ እምበር ዋዓግ ደኣ ካብ መዓሲ ሰብ ኮይኑ ዒላ ዝደፈነ ካብ መዓሲ ክጤል ኮይኑ ሳላጣን ቁስጣን ዝበልዐ
2: ኣዴ ከይረአኻስ ብጥርጣረይ ዝረብን እዩ
0: ጓል ኣራዶኸ ክልተሽዕ ኣበልዕ እምበር ክልተሽዕ ኣይዛርምኒ ዝጠርጠርክዎ ሰብ ኣለኒ ሓሳድ ንኣመሉ ካብ እግሪ ተኽሉ ዝፈልጡ ኣሎ ፈርሱ መሰውፃኽዎ ሽዑኹም ትፈልጡ ወለድኹም እኮ ነዛ ዘለናዮ መሬት ንኸምፁ ኣብ ልዕሊ ኣራዊትን ተመንን ተነፂፎም እዮም ዝሓድሩ ነይሮም ድሓንካ ተፋሊጥና ኣለና ናባይ ግደፉ

0: ወልማጥን ቆልማጥን ዘይበትኮሉ ዓዲ
1: ኣደ ፀላይና ክንፈልጥ ዘይትነግርና
2: ሓቂ እዩ በረከት ሓወይ ንገረና ኣባደ
0: ብጎረሩ ሒዘ ፈረቅ መሰበልክዎ ሽዑ እየ ዝነግረኩም ካብ ነኳል ዳስን ሰነፍ ንፋስን የድሕነና እዩ ዘብል በዓል ኣመል ኣመል ይገድፍኒ ሃየ ሕጂ ንዕነና ስራሕና ዞም ደቀይ
1: ራይናነይ ኣዳ

ወይለይ እዛ ሰበይቲ ትስካሕ ኣይኮነትን። ምርዳእ ካብ ኣበኺ ኣነ ዘደ ይገድል። ዘይሓልፈላ ጭሩስ መስከረም ተዓውል ከም ዝበሃል ርኢ ዝኸረም ክየን ዘርኢ ኣማየእትየ ጨው ከም ዝዘርአ ክገብረኒ ኣነ ዘደይ ጨና እኽሊ ዘይብለይሲ ጓል ዓራዶ ማንጉስን ዓፋፉልን ተነፂፋ ክትሓድር ኣቶም ሰብኣይ ሰብኣይ ዘይብላ ሰበይትስ ልዕሊ ሰብኣይ ክትህብትም የደቅስ ድዩ? ዘደይሲ ሓንቲ ለይቲ እኳ ሰለማ የብልን። እዛ ኩላ ትገብር ዘላ እዛ ዓይኒ ማይ እዚኣ ነዚኣ እውን ኮንቁር ኣለኒ ሸዓታ ድቃሰይ ድቃሳ ትስኣን

0: ኣቦይ ተደይ ከመይ ይውዕልኩም?
1: ደሓን ደው ዒልኩም ዞም ደቀ ጀጋኑ ናበይ ዳኣልኩም?
2: ናብዚ ጀርዲን ማይ ፈዳይና ኣቦይ ዘደይ።
1: ወይለ ወይለ ናብ ስራሕኹም ዲኹም? በሉ ጥዑም መዓልቲ በሮ።
0: ኣብየ ንኽለና ኣራይ ወረኹ መዓልቲ
2: ሰናይ መዓልቲ ይቡ።
1: ኪዳ ጥራ ገጽ ሓምለሰኒ ክትመስላ ኢኻ። ክትበኽያ ዲኽን ክትሰቃሲ ረማሲተ የመፅ ኣለኹ ኣነ ዘደይ ዋፅኻ ይመስለካ። ግራት ኣለኒ ኢላ ኣለኒ ውርሻ እዩ ከዓ ባህለለይ።
0: እዋይ እዋይ እዋይ ኣታ ሓጂ ከዓ ተማሒ ፀኒሕና ኣንታ እንታ ኢና ንገብሮ?
2: ወላይ ኣደ ሓቀ እያ። እዚ ሰብኣይ ከይኮነስ ኣይተርፎን እዩ።
0: ሓሰን ኣደይ ኮ ኣቦይ ዘደያ ይበለትና።
2: ኣቦይ ዘደይ ኮ ቁኑዕ ድዩ ወይስ ግዳ ዛርበነ ደልያ?
0: እንድዕ ወደይ ኣቦይ ዘደይ ስምዓረ ክንዲ ዝኽጭክ ነይረ ይሓስን።
2: ድሓን ድሓን ቁኑዕ ድዩ ዘይቁኑዕ ንዑ ሕተቶ። ሕጂ ግን እዚ ኣሰር ናይ ሎምን ናይ ትማልን ተገጣጢሙ እዩ ዘሎ። ርኢ ባ ርኢ ንዝስ እናርኣኻ ዝትዛረብ
0: ዋ ዋ ኣታዊ ሓቂኸ እሞ ንኺድ ዶ ነደይ ንገረ
2: ንኺድ ንገራ
1: እንታ ዳዓበየ ንደ ዳ ርስዒ እዛ ሞተር ከየቃፀልኳ እዛ ሞተር እዚኣ ከየቃፀልኳ እዛ ሰበይቲ ምንማዕ ኣይትጎድፎን ኣበይ ሎ ሞት ክርቢት
3: ረኸብኩኻ ዘተኣካይ
2: እውይ እውይ እውይ ግደፍዮ ኣደ ግደፍዮ ባዕለ ኣለኽዎ ብትን ከብሎ የ
0: ኣደይ እኳ ሓቀ እያ ነራ
3: እዞም ደቀይ በዕለይ ኣለኽዎ እቲ ደም ኣባ ይብቅዕ ንስኻ ምዃንካሲ ኣይጠፍኣንን ነይሩ ንእከይ ኮነልካ ንዲኻ ተሓንጊጥካዮ ውርሻ ናይ ኣቦታትካ ናይ ኣባሓጎታትካን እዩ ሓሳድ እንከሎስ ከመይ ኣቢልካ ፅሩማይ ክስንተንታ
2: ተጋጌ ተጋጌ ጓል ዓራዶ ጠስሚ ፈሲሱ ናይ ሕፈስ ሞት ፀዊዕካ የምለስ ኮይኑኒ ይነገሩ
3: ምስ ዘለዉ ዲኻ ዋላ ምስ ዝመቱ ከምቲ ጀርጂነይ ዝሓመልካዮ ካሓምለካ ኣይመፅ ሃየ ዞም ደቀይ
2: ሕለፈዎ
3: ሕለፍ
2: ሕለፍ ትንፋስ ሕለፍ

መደብ ናትራን ኣብ ዝሰሙን እዙ ስራሓት ካይላ ጥበብ ዝንጸባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንኽበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣተኩሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዚ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣሎና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዘቦ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብ ናትራን እሰሙን እዚኦም ሞ ንኽትከታተሉ ብክብሩ ንዕድም። መደብ ናትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕር ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን

ከመይ ኣለኹም እዞም ደቀይ? ሰላም ሰላም ሰላም ሰላም። ከመይ ኣለኹም ፎቶዋት ደቅና ክቡራት ስድራ ቤታት? ከመይ ኣለኹም ኣብ ውሽጥን ኣብ ወፃእን ትርከቡ ብምሉእኹም? መደብና መደብ ሃለው ቆልዑ ከመይ ኣሎ? ትሕጎስሉ ዘለኹም ዝኾነ ይኹን እንድሕር ርእቶ ኣለኩም ከዓ ኣብቲ ታሕቲ ተፃሒፉሎ ቴሌፎን ደዊ ኢልኩም ማለሲ ዝኾነ ዘለኩም ሓበሬታ ከትሕብሩና ትኽእሉ ኢኹም እዞም ደቀይ። ስለዚ ሕጂ ትምህርቲ ኸ ረሲዑ የ ፀኒሐ ትምህርቲ ማለት መርመራ ከመይ ቀኒዩ ጣዕጣዕ ደቢልኩም ሞ ብጣዕሚ ፅቡቅ ብጣዕሚ ፅቡቅ። እዞም ደቀይ ኣጆኹም ኣይትሕመቑ እምበኣር ናብታ ምጭውት መደብና መደብ ባህለዊ ቆልዑ ደበኺልና መፂና ኣለና። ሕጂ ሓንቲ ሙዚቃ ክጋብዘኩም እየ። ተዋዛወዙ ቆርዓራ ዓብልዎ ኩሉ ሕቆኹም ደሎ ኩሉ ቃዕቃዕቃዕ ዓብልዎ ብድሕሪኡ ክምለሰኩም እዮም ደቀይ። እዚኣ ንዓኹም።

ከመይ ፀኒሓ ሙዚቃ ተሓጒስኩም ዶ? እንኳዕ ተሓጎስኩም፣ እንኳዕ ተሓጎስኩም፣ እንኳዕ ተሓጎስኩም። ሕራይ መቸም ዝሓለፈ በዓል ናፅነት ክንደይ ግዜ ነጊረኩም እየ ብዝተፈላለየ ብጣዕሚ ኢኹም ነፊዕኩም ዘለኹም። መንከ ግጥሚ ክገጥም ዘይብል መንከ ዝኾነ ክምድር እየ ዘይብል ኩሉ ከዓ ብዛዕባ ስድርኡ፣ ብዛዕባ ሃገሩ፣ ብዛዕባ ኩሉ ዘሎ ማለት ኣብ ከባቢኡ ዘሎ ባህሪ፣ ብዛዕባ እንስሳታት ኩልኹም ዝቀረብኩምዎ ግጥምታትን መደረን ናይ ብሓቂ ሕጉስና ኩላህና ከዓኒ ወለዲ ንዛረበሉ ኣለና። እዚኣ ንዓኹም ዞም ደቀይ ሕጂ ናብ ንኡስ መደብ ዲሞይ ዳ ዲሞይ ከብለኩም እየ እሞ ኣብታ ዲሞይ ዳ ዲሞይ እንታይ ኮን ትህሉ ብድሕሪኡ ክምለሰኩም እየ ብሓባር ምስ ረኣና እያ።

ነበረ እያ ነበረ ኣብ ሓደ ገዛ ብሩ ትበሃል ድሙ ነበረት። እታ ድሙ ኩሉ ግዜ ቀልቀል ክትወፅእ እንተደልያ ካብ ውሽጢ ገዛ ብምውፃእ ኣብ ሓንቲ ሓመድ ዘለዋ ቦታ ብምኻድ ብክልተ ይእዳዋ ጉድጓድ ብምኩዓት ኣብቲ ጉድጓድ ኩድም ትብል እሞ ቀልቀል ወፅያ ብሓመድ ትደፍኖ ነበረት። እታ ድሙ ኣዝያ ፅሪይቲ እያ ዝነበረት። ንግሆ ንግሆ ብመልሓሳ ጉንቦ ኢዳ ምራቅ ተጠልቂዮሞ ገፃ ትሕፀብ ነበረት። እታ ድሙ ዝኾነ ንጣብ ርስሓት ዘይብላ ሻሽ ትመስል ፃዕዳ ኮይና ኣብ ኣፍንጫኣ ፀላም ብሮት ነበረታ። እታ ድሙ ካንሸሎ ካብ ለመምታን ኣናፁን ብጉቡእ እያ ትሕልዎ ዝነበረት። ድሕሪ ግዜ ግን ሓንቲ ደፋራንጭዋ ብቐትሩ ኣብ ውሽጢ እቲ ካንሸሎ ካብ ሰሜን ናብ ደቡብ ካብ ምዕራብ ናብ ምብራቅ ካብ መንደቅ ካንሸሎ ጎያ ክትቆርፅ ተቐማጦ እቲ ካንሸሎ ወዶም ጓሎም ክርእዋ ነታ ድሙ የላን ድያ ናበሉ ክሓሚዋ ጀመሩ። ድሙ ሕሜት ዋናኣን ተቐማጦ እቲ ካንሸሎን ብጣዕሚ ይሕረቃ ነታ ኣንጭዋ ኣብ ኢዳ ክትእትዋ ሙሉእ መዓልቲ ብዕቱብ ክትከታተላ ጀመረት። ካብ መዓልታት ሓደ መዓልቲ ድሙ ኣብ ሓደ ፀግፊስቶ ኣብ መሬት ተላሒጋ ታቢኣ ክትፀናፀና ዋዕለት። ኣንጭዋ ከም ኣመላ ካብ መንደቕ ናብ መንደቕ ትሸብብ ሓሓንሳ ቀስ እናበለት ኣብቲ ማእከል ካንሸሎ ብምእታው ቅራፍ ኮሚደረ ብክልተ ይእዳዋ ብምሓዝ ኮፍ ኢላ ክትበልዕ ጀመረት። ድሙ ብተግባራት ድፍረትን እታ ኣንጭዋ ኣዝያ ተገረመት ሓረቀትን። እዛ ሎቕማፅ ኣንጭዋ ሲ ብዋናታተይ ከተንዓቐኒ ከተዋርደኒ ብድፍረት ከም ድላያ ካንሸሎ ክትዕንድረሉ ብምባል ክትጎብጣ በብቕሩብ ናብታ ኣንጭዋ ገፃ ሰጎመት። ኣንጭዋ ወዳቅ ኮሚደረ ክትበልዕ ንድሙ ፍጹም ኣይዝተውዓለትላን። ድሙ በካይዳ ድሙ ሰላሕ እናበለት ኣብ ሓደ ምቹእ ቦታ በፅሐት። ድሙ ሕጂ ንእንጭዋ ክጎብጣ ፅቡቅ ቦታ ሒዘ ኣለኹ ምስ በለት ድሙ ከም ነብሪ ተወርወረት። ልክዕ ኣብ ዝባን ኣንጭዋ ድማ ዓለበት። ኣንጭዋ ብስምባደ ልባ ሙሉቃ ኣውያት ድማ ተተሓሓዘቶ ጭጭጭጭ በለት ድሙ።

0: ሕጂ ዶ ይሓይሽ ጭጭጭ ካንሸሎ ሕዛእትኺ ጌርክዮ ከም ድላይኪ ክትዕንድርሉ በለታ ኣንጭዋ ይቕሬታ ድሙ ይቕሬታ ድሙ ንዓይ ሕጂ እንተ ቆራጢምክኒ ንሓንቲ ግዜ ምሳሕኪ ጥራኤ መሓርኒ መሓዙት ንኹን እምበር ቀጻሊ መሳሕክን ድራርክን ካብ ሓደ ቤት መግቢ ተረፍ መረፍ ጮማ ስጋ ከምፃልኪ እየ ምስ በለታ ድሙ ሕራይ ዝሰምዓኪ እየ ግን ቅድም ቀዳድም ኣብዛ ካንሸሎ እንትርፎ ብለይቲ ብቐትሪ ገፅኪ ከይርየኪ ፅባሕ ምሳሕን ድራርን ምሸት ፀላም ከደኖ ተረክብኒ ወድሓንኪ ኢላ ፈነወታ ኣንጭዋ ፀገም የለን ይቀኒለይ ይቀኒለይ እናበለት ከደት እሞ ኣንጭዋ ከም ቆፀረኣ ከመይ ዝኣመሰለ ጮማ ስጋ ምሳሕን ድራርን ንድሙ ኣረከበታ ድሙ ካበይ ኣምፂኪዮ በለታ ካብ ፍሪጅ ናይ ሓደ ቤት መግቢ ኣምፂዮ ምስ በለታ ስምዒ ኣነ ገንዘብ ስርቂ ክበልዕ ኣይደልን እየ ኣነ ንስኽን ካብዛ ሎሚ መዓልቲ ተዓሪቕና ኢና እንተ እንዳማት ክንብረት ኣላዓኢልኪ ምብላዕ ግን ኣቋርፅ እዮ መሓዙስን ሙሉእ ምሕዝነትን ክህልወና እንተኮይኑ እንዳማትካ ኣልዒልካ ምብላዕ ኣይፈቱን እየ እቲ ዝመፅእ ዝበልክዮ ጮማ ድማ ኣየድልየንን ሕጂ ተላይ ናብታ ዘምፃእኽያ ፍርጅ ምለስ እየን ኢላ ነተን ስጋ ሓበታ ይበሃል
1: ክርም ኣብ ዲሞይዳ ዲሞይ እንታይ ነራ መሲልኩም ብዛዕባ ሓንቲ ንጭዋን ድሞን እታ ንጭዋ ደፋር እያ ኣብ ካንሸሎ እንዳማታሲ ከም ድላያ ትዕንድር ዋ ደይከውን እታ ድሙ ከዓ ዋዛ ዲ መሲልኩም ምክንያቱ እታ ድሙ ስራሕ ኣለዋ እታ ድሙ እታ ንጭዋ እውን ስራሕ ክህልዋ ክእል እንድዩ ግን ኣብ ቅድሚ ፀላኢኻ መፂኢኻ ውትፍ ውትፍ ኣይትብልን ኢኻ ዳሕራይ ግን እቶም ክልተ ፀላእቲ ከዓ ተዓሪቆም ብሰላም ከም ዝነብሩ ከዓ ኮይኖም ማለት ድሙና ንጭዋን ድሙና ንጭዋን ክዕረቁ ከለዉ ንሕና ሰባት እንታይ ደገራጭ ለና እዞም ደቀይ ትኾነ ምስ ዓርክኹም ምስ መሓዛኹም ትኾነ ነገራት ንድሕር ኣጋጢሙኩም ትዕርቕ ኢካ ትብል ሰላም ሰላም ኣይተሓዘለ የቅሬታ ዝበሃል እታ ድሙ ግን ሪኢኹማ ደብታ ጥቃፊስቲ ኮይና ቀስ እንዳበለ ሰላሕ እንዳበለ ትፍር ኢላ ከይዳ ዓበት ሽዕታ ንጭዋ ተዓሪቐን ዳሕራይ ግን ብምንታይ ተዓሪቐን ኣነሲ ተረፍ መረፍ ከም ፃልኪ እየ ኢላ ታምሽ ግና ተረፍ መረፍ ኣይኮነትን ካብ ተላጃ ስጋ ሰሪቃ መፅያታ ንጭዋ ሽዑ ክትባ እቲኣ ጎራሕታ ድሙ ስርቂ ትፈቱን እያ ካብ ምፅ ክዮ ትበለታስ ካብ ሓደ ፍርጅ ኢላ ናይ መን ናይ ካልእ ሰብ ጌጋ ሰላሕ ኢልክ መለስ እየን ኣነ ገንዘብ እንዳማተይ ኣይበልእን እየ ኢላ እዞም ደቂ እንታይ ተማሂርና ካብዚኣ ዳማትካ ንብረት መላዓል ነውሪ ምኳኑ ካብ ንጭዋን ካብ ድሙን ተማሂርና ሕራይ ሕጂ ናበይ ከብለኩም እየ ናብ ታትፈትዋ መን ዝያዳ ዘከረ ምውድዳርካ ኣይትሕመቁ ናብኣ ክብለኩም እየ መጀመርታ እንታይ ክኾነ ትደሊ ዶክተር ዶክተር ናይ ምንታይ ናይ ቆልዑ ናይ እንስሳ ናይ ማካይን
2: ናይ
1: ህፃናት ሓገይ ሓኪም ናይ ህፃናት ኣጠቁዕላባ ስራ መሓዛይ እንዲኸ ብራዊ ወዛ ጓለ ሕጂ ሓኪም ናይ ህፃናት ዲክትኮነ ሽምክ መኒ ሞ
2: ኣርያማን
1: ራእዮት ታንዱር ዓሳ ኣብ ርእስ ዶክተር ኣብ ርእስኺ ታንዱር ዓሳ ኣብ ቁፅሪ ሓደ ኣሎ ኣብ ቁፅሪ ክልተ ትያት ኣብ ኣበስመራና እዚኣ ትያት ቁፅሪ ክልተ ኣብ ቁፅሪ ቁፅሪ ሰለስተ ጃልባ ኣብ ቁፅሪ ኣርባዕተ ባሕሪ ኣብ ቁፅሪ ሓሙሽተ ምእንቱ ክትሓስቡ ይቀስ ኢሉ ትፈጥ ዘሎ ኣብ ቁፅሪ ሓሙሽተ ራይ ተጋደልቲ ጣዕጣዕ ተኢሉ ከይሓልፈኩም ምእንቲ ክትሓስቡ ኣብ ቁፅሪ ሽዱሽተ ግመ ኣሰውዕሊ ሕጂ ኣቕምጥ ተብልያ ግመ ኣብ ቁፅሪ ሸውዓተ ሽምዓ ሽምዓ ሸውዓተ ሽምዓ ኣብ ቁፅሪ ሸሞንተ ክርያና ስከታይ ትመፅእ ሓዙ ካ ንስኹም ሓዙ ዝግኒ ደርሆ ሕዝክ ደለኸ ብራወ እዛ ጓለ ቁፅሪ ሓንቲ ስሒብካ ኣብትያ ክተቐምጥ ደስ ዝበለክ ቁፅሪ ሓደ ኣብ ኣግበርያ ቁፅሪ ሓደ
2: ዳንዱር ዓሳ
1: ዳንዱር ዓሳ ወይ ነዚ ዳንዱር ስኩልኹም ትፈልጥዎ ዳንዱር ዓሳ ኣራ ዳንዱር ዓሳ እስከ ክርያ ኢና እተኮይና ኣነ ይፈለጥኩን እንዴ እዛ ጓለ ዶክተረ ታንዱር ዓሳ እተኸይና ክርያ ኢና ኣብዚኣ እስከ ታንዱር ዓሳ ታንዱር ዓሳ ብራዎ እዛ ጓለ 1ሰርተ ነጥቢ ትገሚ ቁፅሪ ክልተ
2: ፍያት
1: ቁፅሪ ክልተ ፍያት ፍያት ፍያት ማኪና ኣላ ዶ ዶክተር ፍያት ክትገዝኡ ኳ ክ ዳሕራይ ማኪና ኣላ ኣራይ ዓባይ ማኪና ኣላ ንእሽተይ ማኪና ኣላ ፍያት ኣራይ ኣብ ዓድና ብዙሓት ኣለዋ ፍያት ቦልግስ ባገር ገለ መለታት ዘይኮነ ስካል ፍያት እስከ ፍያት ፍያት ብራወ እዛ ጓለይ ኣምፅኻ ሳልሰይቲ ቁፅሪ ርባዕቱ ወዳይቶዶ ቁፅሪ ርባዕቱ ከዓ መፅ ሕጂ
2: ባሕሪ
1: ባሕሪ ባሕሪ ነራ ባሕሪ ነራ ዋ ነራ ስካራይ ባሕሪ ተ ነራ ክርያ ኢና እዚኣ ዶክተረ ናይ ብሓቂ ዶክተረ ድሕራ ምዚኣ መሊስ ያ ቅልጥፍቲ ቅልጥፍቲ ክደለኽ ዶክተረ ባሕሪ ባሕሪ ባሕሪ ባሕሪ ባሕሪ ዳ ቁዕላላ ደቂስኩም ኹም ሃራይ ኣምፅኻ እንደገና ረብዓይ ቁፅሪ ሸውዓተ ኢላ ኣላ ሕጂ ከዓ ሸውዓተ ሽምዓ ምንታይ ድውላዕ
2: ዙህረ ሰማዕተ ኣብ 20 ሰነ
1: 20 ሰነ ብራዎ እዛ ጓለይ ብራዎ ንፍዕቲ ሕጂ ክትመፅያ እስከ ሃራይ ኣብ በሪ ዝደይ ክኻ ውላዕ እዩ እስከ ሽምዓ ኣብ 20 ሰነ ኣብ በሪ ዝደይ ናይ ሓውኺ ኣብ ናትክ ኸማን ይውላዕ ሓቀይ ብራዎ ኣምፅኻ ሕጂ ካልእ ሓምሻይ ሓምሻይ ቁፅሪ ሓሙሽተ ገይርክ ኣለኸ ሓምሸይቲ ቁፅሪ ሓሙሽተ ተጋደልቲ ኮኑ ኩሉ እዮም ብራዎ ዘጓል ኣይትጠራጠሪ ዶክተረ ንፍዕቲ ኸ እስከ ክርአየና ተጋደልቲ ኮይና ብጣዕሚ ንፍዕቲ እስኪ ዶክተር ምልእቲ ክሕራይ ንቆልዑት ኩሎም ክትሕውዮም ክሕራይ ምስ ዓበኺ ብራዕ ዛ ጓለ ጅብዚኣ ክርአየና እስከ ተጋደልቲ ዋይ ክትነፍዕ ዛ ጓለ ሓንቲ ካምፂ ሕጂ መወዳእታ መሬትኪ ቁፅሪ 6ዱሽተ ዋይ ክትቅልጥፍ ቁፅሪ 6ዱሽተ
2: ዝግኒ
1: ዝግኒ ኮነትን ኣጆኸይ ኣጆኸይ ተዓባይ ነፋሪት ነኖ ዝዓባይ ነፋሪት ምሽ ብሰማይ ተኸይድ መሊቓ ኣወ ግመ ያ ነራ ተዓባይ ነፋሪት ደለክ ብልዕሊ ግመ ተኸይድ ድሓነይ ግን ኣምፂ ክዎ ሓሙሽተ ብራዎ ዘጓለ ንፍዕቲ ሕራይ እታ ትመፅእ ትግጥምዋ እንዲኹም ኣፍየ ቱሩሩ እንድያ ግን ኣብ ንኡስ መደብ ኣፍየ እንታይ ክትመፅ እዮ ሽዳ ሽዳ ሽዳ ባራራራራራ ቶቶቶቶ ትፈትዎ ማዓት እንዲኹም ንሳ ኣብኣ ገመል ረባዕ ክመፅ እዩ እንታይ ይብለና ግን ብሓባር ክርአና

0: እዞም ደቀይ ኣቃውሞ ሓይልታት ገድሊ ከመይ ከም ዝነበረ ክዕልለኩም ዶ ግርም ከም ትብሉኒ ስለ ዘይጠራጠር ዕላለይ ክጅምር መጀመርያ ሓንቲ ሓይሊ ተጋደልቲ ከመይ ምዃና ኣቃውምኣ ክዕልለኩም ኣብ ህዝባዊ ግንባር ሓንቲ ሓይሊ ብሰለስተ ጋንታታት 9 መሳርዕን ትቐውም ነበረት ብፍላይ ኣብ 1980 ቅድሚ ሻድሻይ ወራር ዳርጋ ንክልተ ዓመታት ኣብ ተዛነ ትምህርትን መቅርራብን ስለ ዝነበርና ብዙሓት ሓደሽቲ ተዓለምቲ ፅምበሩና ስለ ዝነበሩ ሓንቲ ጋንታ ኣሳት 45 ተጋደልቲ ኣቕሚ ሰብ በፂሓ ነይራ ሓንቲ ጋንታ ድማ 3 መሳርዕ ነበራ መስርዕ ኮለይ ካላሽናት ኢንፎርቲን ወይ ናቶ ወይ ጅስሪ ዝበሃል ሓንቲ ነዋሕ ብረት ቦምባታት ኢድ ቦምባ ኤፍዋን ቦምባ ቻይና ቦምባ ችኪ ወይ ቦምባ ትኪ ዝዓጠቐት ስጡም ክፉፍ ዕጥቂ ብስክሊት መቐመጢ ጠያይቲ ክፉፍ መቐመጢ 3 ካዝና መቐመጢ ብራሾ ማይ መቐመጢ 2 ቦምባታት ኢድ ተዓፀፈት ነፀላ ብጀካ ነፀላ ኩሉ ካብ ቆርበት ኣሳእን ጦር ሰራዊት ዝተሰርሐ ነበረ ሓደ ተጋዳላይ ካብ 350 ጠያይት ይሽከም ነበረ መስርዕ ኣርቢጂ ልክዕ ከም መስርዕ ኮለይ ካላሽናትን ቦምባታትን ኢድ ዝዓጠቐት ኮይና ሓንቲ ኣርቢጅ 7 ፀረ ታንኪ ዝዓጠቐት ክትህሉ ከላ ገለገለ መሳርዕ ኣርቢጂ ድማ ካልአይቲ ኣርቢጅ 2 ዝዓጠቐት ነይራ መስርዕ ብሬን ካላሽናት ሓንቲ ብሬን ፒኬይ ወይ ከዓ ብሬን እንግሊዝ ብተወሳኺ ብሬን ዲቶሮፍ ወይ ብሬን ካላሽን ተዓጠቕ ነበረት ሓንቲ ሓይሊ ተጋደልቲ እነሻዕ 135 ጫሕጫሕ ዝብሉ ካብ ኣወዳትን ኣዋልድን ኣቡልኮም ዘተንፍሱ ዓቕሚ ሰብ ነይርዋ ኩሉ ጎበዝ ምስቲ ቁምጣ ሚላኖ ስረ ጋምባለ ዝተጠምጠሞ ዳንጋ ሽዳ ጥዮ ነፀላ ወይ ክሹክ ጀብጀብ ወይ ኣፍሮ ፀጉሪ ርእሲ ተፈናቲቱ ብትኩል መስርዕ ብማእከል ዓዲ ሰንጢቑ ክሓልፍ ከሎ ኣዴታት ክዕልላ ኣቦታት ክድብሉ ኣኽላባት ክነብሑ ከለዉ ብገለ ሓሱሳት ሰራዊት ደርጊ ተጋደልቲ በዚ ሓሊፎም እንተሰሚዐን ኣብ ስሪአን ሽንቲ ጥሪቕ የብላ ነበራ እዛ ዝተዓዘብናየ ሓንቲ ሓይሊ ተጋደልቲ ብ3 ጋንታታት ብ9 መሳርዕ ዝቆመት ዓርመሾሽ ዘይትድፈር ሓይሊ ብፍላይ ከም በዓል ሻድሻይ ወራር ን3 ኣዋርሕ ለይትን ቀትርን ብዘይ ዕረፍቲ ሓደ ኣንፃር 10 እናሻዕ ድማ ኣንፃር 15 ገጢሙ ኣላሽ የብሎም እሞ ብዙሕ መውጋእትን መስዋዕትን የጋጥም እታ 135 ዝነበረት ሓይሊ ናብ 25 ሓንሳእ ድማ 15 ተጋደልቲ ትፀሪ ነበረት ፀላኢ ሰዓር ይርኹመሽ ውግኣት ሓውዮም ናብ ቦታኦም ይምለሱ ካብ ክፍሊ ተዕሊምን ክፍልታትን ሓደሽቲ ተጋደልቲ ይድረብዋ ሓይሊ ሰሲና ኣብ ንቡር ትምለስ መሊሻ ምስ ፀላኢ ትገጥም ስጋዕ ናፅነት እትመፅእ ድማ ብሓደ ወተሃደራዊ መራሒ ሓይሊ ብሓደ ካልኣይ ማለት እዩ ኮሚሽነር ፖለቲካ መራሒ ሓይሊ ብ3 መራሕቲ ጋንታታት ብ3 ኮሚሽነራት ጋንታ ብድምር ብ2 መራሕቲ ሓይልታትን ብ6 መራሕቲ ጋንታታትን ብ9 መራሕቲ መሳርዕን ብ9 ምክትል መራሕቲ መሳርዕን ተመሪሓ ንናፅነት ኣምፂኣ ባንዴራኣ ኣብ መላእ ሃገር ኣንበልቢላ እታ ዝተረፈት ተጋዳላይ ወሊዳ ተዋሊዳ ደቂ ደቃ ሪኣ እዛ ሃገር ከዓ ኮይዕናላ ንነብር ኣለና እብለኩም ከመረባ
1: ሪኢኹሞ ዶ ገመር ረባዕ እንታይ ምሂሩና? ዓብ ነገር እዩ ምሂሩና። ናይ በዓል ኣባሓጎይ፣ ናይ በዓል ዓባየይ፣ ናይ በዓል ባባ፣ ናይ በዓል ማማ ኣብ ግዜ ገድሊ እዚ 30 ዓመት ክጋደሉ ከለዉ ካብዚ ኩሉ ገዛውቲ ተሓደ ካብቲ ገሊኡ ካብ ገጠር ገሊኡ ካብ ጉስነት ኩሉ ወፂኡ ግና ኣብ ምንታይ ተጠርኒፉ? ከም ሓደ ስድራ ኣብ ጋንታ ኣብ ሓይሊ ኣብ መስርዕ ተጠርኒፉ እንታይ ይገብር ከም ዝነበረ

ብሓደ ዓዲ ሽዖም ገለ እንድሕር ሰሚዖም ጦር ሰራዊት ኢሎም ሽንቲ ጥሪቅ ጥሪቅ የፍርሕዎም ነሮም። ሽዑ ስለ ዝፈርሑ 30 ዓመት ተዛበጥኩ በዝሑ መዓት እዮም ንሳቶም ብዙሑ ኣብ ድቆም ደርብዮም ኣብ መወዳእታ ድሕሪ 30 ዓመት ናፀነት ኤርትራ መፅኦም ንሶም ተኣኪቦም 120,000 ዝኾኑ ምሩኻት ሽዑ ንዓንዶም ቻውቻውቻውቻው ኩይደ ኢልና ካ ኣብዛ ዓድና ፅቡቕታ ኣውፅእ እዚኣ ነራ እዋይ ክትዕም በሎ ኣነ ሕጂ ክፋንወኩም እየ ዝመፅእ ዘሎ ሰሙን ብካልእ ፅቡቕ መደብ ዝሕጉስ መደብ ሒዝናልኩም ክንመፅእ ኢና። እዚኣ ንዓኹም ትምህርቲ ትሕመቁ ዞም ደቀይ ብስድራኹም ከዓ ተማእዘዙ ቻው ቻው ቻው ቻው ቻው ስጋዕ ድመፅእ ቀዳም

መደምና ትራን ኣብ ዝሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ ምፈፀምታ ንክበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣተኩሮ ብምግባር ኣብ ስራሕ ምስትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሉ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዛ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣለና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዞብ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትናያ። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሩ ንዕድም። መደብና ትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕሪ ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

እዚ ሕጂ እንዕዘቦ መደብ ነቲ ኣገዳሲ ክፋል ዝኾነ ዓለምለኻዊ ናይ ፀዓት ቀረባዊ ሰንሰለት ዝሳልጣ እዘን ብባሕሪ ዝንቀሳቐሳ ነዳዲ ዘጋዓዕዛ መረኽብ ኮይኑ እዚአን ኣብ ዳሕርዋይ 19 ክፍለ ዘመነን ተቐላቂለን። እዚ ዝኾነሉ ምክንያት ድማ ድሕርቲ ናይ ነዳዲ ምግዕዓዝ ምስርሕ ብቁጠባዊ መዳይ ነቲ ናይ ቢልዮናት ዶላራት ዝግመት ነዳዲ ብዘተኣማምን መልክዕ ከም ዘበፃፅሕ ምስተዳህሰሰ እዩ።

እዘን ናይ ነዳዲ መራኽብ ዓንዲ ሕቆ ናይቲ ነዳዲ ዝልእኽ ትካል ኮነ ሃገር የን ምስቲ ዘሎ ውሱን ምዕቆብን ኣብ ውሕድ ሃገራት ጥራሕ ዝርከብ ጸጋ ብምዃኑን ውሕዳት መጻረይ ነዳዲ ዝኾና ትካላት ጥራሕ ብምህላውንን ተጠቀምቲ ድማ ኣብ መላእ ዓለም ብብዝሒ ብምህላዎም እዘን ነዳዲ ዘጋዓዕዛ መራኽብ ነቲ ተጠቀምቲ ዝደልይዎ ጠለብ ንምምላእ ዓብ ተራይን ዝጻወታ እዚአን ንዘይተጻረየ ዘይቲ ነዳድን ንዝተጻረየ ነዳድን ናብ ዝኾነ ክፋል ዓለም ንኸበጻጽሓ ተባሂለን ብፍሉየን ተሰሪሐን ብሓጺሩ እዚ ናይ ዘን መርከብ ቦጣት ኣብ ክልተ ክፋላት እዩ ዝምቀል እተን ሓደ እዘን ኣዝየን ዓበይቲ ዝኾና ዘይተጻረየ ነዳዲ ካብ ሓንቲ ሃገር ተሰኪመን ኣብቲ ዝጻረየሉ ሃገር ዘራግፋ ኮይነን እዘን ዓይነት መራኽብ 350,000 ቶን ዘይተጻረየ ነዳዲ ብዘይ ዝኾነ ጸገም ኣብ ሓንቲ ጉዕዘአን ክስከማ ዝኽእላ የን እተን ካልኦት ድማ እዘን ናይ ፍርያት መራኽብ ኮይነን ካብተን ቀዳሞት ትሑት ናይ ምስካም ክእለት ዘለዎን ኮይነን ክሳብ 35,000 ቶን ክስከማ ይኽእላ እዚአን ከም ዲዘል ናፍታ በንዚና ግራሶ ዝኣመሰለ ዘይቲ ነዳዲ ካብቲ መጻረዪ ናብ ወደባት የባጻጽሓ ዘይቲ ነዳዲ ንዓለም ለኻዊ ናይ ጸዓት ሸቐጥ ኣገዳሲእን ክንሱ ግን ኣዝዩ ሓደገኛ እዩ ስለዚ ኣብቲ ናይ ምርጋፍን ምጽዓንን መስርሕ ብብዝሒ ዝሰልጠኑን ዝተመኮሩ ሰራሕተኛታት የድልዩ

ነፍሲ ወከፍ ኣብዛ ናይ ነዳዲ መርከብ ዝሰርሕ ኣባል ዝኾነ ሓደጋ ኣብ ዝመፅሉ ብህፁፅ እንታይ ከም ዝገብርን ብኸመይ ነቲ ሓደጋ ኣብ ትሕቲ ቕፅፅር ከም ዘእትዎን ይፈልጥ እዩ። እዘን ናይ ነዳዲ መራኽብ ላዕለዋይ ክፋለን ፀፊሕ ኮይኑ እዩ ዝስራሕ። መብዛሕትአን ከምዚአን ዝኣመሰላ መራኽብ ካብ 8 ክሳብ 12 መትሓዚ ነዳዲ ዝኸውን ታንከር ኣለወን። ብተወሳኺ እቲ ፅዕነት ውሕስነት ክህልዎ ክልተ ክፍልታት ይውንና። እዚ ነቲ ኣብ ግጭት ኮነ ካልእ ሓደጋታት ኣብ ዘጋጥመሉ ዝረአ ምልሓኹ ነዳዲ ንምቕናስ ክሕግዝ ይረአ።

እቲ ኣብዘን መራኸብ ዝግበር ናይ ፅዕነት መስርሕ ግቡእ ምትሕልላፍ መልእኽቲ እዘን መራኸብ ዘዕርፋሉ ወደብ እቲ ሓለቓ መርከብን ክካየድ ኣለዎ። ኣብቲ ናይ ፅዕነት ኮነ ምርጋፍ እዋን ዝኾነ ፍሉይ ወይ ሓድሽ ሓበሬታ ምስ ዝመፅእ ቅድሚ ዝኾነ ናይ ምስግጋር መስርሕ ምጅማሩ ኣብ ስምምዕ ክበፅሕ ኣለዎ። ቅድሚ ምፅዓን እቲ ነዚ ንክከታተል ዝተመዝ ኣባል እቲ ነዳዲ ዝሓዘ ቦጥ ተኸፊቱ ኣሎ ድዩ የለን ቅድም የረጋግፅ። ብድሕሪኡ እቲ ናብዛ መርከብ ነዳዲ ዘሰጋግር ትቦ ምስቲ ብዙሕ ሻምብቆ ናይዛ መርከብ ከም ዝተጋጣጠመ የረጋግፅ። ነዳዲ ብርቱዕ ናይ ምቅፃል ክእለት ዘለዎ ፈሳሲ ስለ ዝኾነ ዝኾነ ኣብ ሞተር ናይታ መርከብ ዝርከብ ናይ ኤሌክትሪክ መሳርሒ ኮነ ከም ሬድዮን ራዳርን ዝኣመሰሉ ክጠፍኡ ኣለዎም። ምክንያቱ ንሶም እንተደኣ ተወሊዖም ንእሸይ ነዳዲ ኣብ ዝልሕከሉ ብቐሊሉ ሓዊ ክፍጠር ይኽእል እዩ። ነዳዲ ናብዛ መርከብ ንምምላእ በብቕርብን ብውሕድን እዩ ዝጅምር። እዚ ማለት ኣብ መጀመርታ ሓንቲ ቦጥ ጥራሕ እዮም ዝመልኡ። ኣብ መንጎ ዝኾነ ዝኸልፍ ወይ ዝዓግት ነገር ንኸይረኽቡ ማለት እዩ። እቲ ናይ እዛ መርከብ ናይ ፅዕነት ክፍሊ ሙቐቱ ድሓን ከም ዘሎ ምስ ተዓቀነን ኩሉ ኣድላይ ዝበሃል ናይ ድሕነት መሳርሒታት ኣብ ድሓን ኩነታት ከም ዘሎ ምስ ኣረጋግፁ እቲ ሓለቓ መኮነን ነተን ካልኦት ቦታት ብምኽፋት ነቲ ወኪል ብጥንቃቐ ነቲ ናይ ምምላእ ዓቐን ክውስተኸሉ ይሕብሮ። ካብ መጀመርታ ክሳብ መወዳእታ መስርሕ ንናይ እዛ መርከብ ቦታት ንምምላእ ካብ ሓደ ክሳብ 10 ሰዓታት ይወስድ። እዘን ዓይነት መራኽብ ዓበይቲ ሞተራታት እኹል ዝኾነ ንሓዊ ብዝቐልጠፈ ዝከላኸል መሳርሕን ኣብ ውሽጢ ዝርከቡ ንባርዕ ዝገትኡ ናይ ጋዝ መሳርሕታት ነቲ ኣብቲ ናይ ፅዕነት ቦታት ዝፀንሕ ዘይተፃረየ ነዳዲ ዘፅሪ ወይ ዝሓፃፅብ መሳርሒ፣ ነቲ ዘፈፍታ ወይ ዝግታ ዝዕቅብ ስያፍ ኣቃውማ ዘለዎ ቦታት፣ ከምኡ ውን ምናልባት ዝኾነ ካብ መሳርሒ እዛ መርከብ ምስ ዝበላሾ መተካእታ ዝኸውን መዘወርን ናቪጌሽናዊ መሳርሕን የጠቓልላ። ንኹሉ ኣብዛ መርከብ ዝርከብ መሳርሒ ኣብ ንጡፍ ስራሕ ከም ዝህሉ ንምግባር እዞም ክኢላታት ናይ ሓፂን መዓልታዊዮም ዝፍትሽዎን ዘንቀሳቕስዎን። እዞም ኣብዛ መርከብ ዝሰርሑ ኣባላት ሙሉእ ጥዕና ንምውናንን ኣብ ቁመና ንምፅናሕን ኣብቲ ኣብዛ ውሽጢ መርከብ ዝርከብ ጂምናዝየም ብምስታፍን ብኺላታት ስነ መግቢ ዝኾኑ ኸሻኖ ዝስራሕ ጥዕናዊ ትሕዝቶ ዘለዎ መግቢ ምምጋብን የካይዱ። ብተወሳኺ እዞም ኣባላት መመገቢ ክፍልን ቴሌቭዥን ከምኡ ውን ዲቪዲ ዘለዎ ሳሎንን ይውንኑ። እዚ ነንሕድሕዶም ፅቡቕ ገይሮም ንኽፋለጡን ንኽዘናግዑን ይሕግዞም። ገሊአን መራኽብ እውን ናይ ኢንተርነት ቀረብ ኣለዎን። እዚ ነቶም ኣባላት ምስ ስድሮኦምን ኣዕርኽቶምን ንኽራኸቡ ተባሂሉ ዝተገብረ እዩ። እዘን መራኽብ ንናይ ንግዲ ዓለም ጥራሕ

ኣይኮናን ዝጠቕማ ንወተሃደራውያን ወይ ንናይ ኩናት መራኽብ ነዳዲ ምምላእ እውን ይጠቕማ የን። እተን ነዘን ናይ ኩናት መራኽብ ነዳዲ ዝመልኣ መራኽብ ናይ መመላእታ ነዳዲ ሒዘን ዝጓዓዛ መራኽብ ተባሂለን ይጽውዓ። እዚአን ነተን ናይ ውግእ መራኽብ ኣብ ማእከል ባሕሪ ኮይነን ይምላኣለን እሞ ናብቲ ወደብ ከይበጽሓ ድማ ስርሐን ይዛዝማ። እዘን ናይ ኩናት መራኽብ ናይ ነዳዲ ቦጣት ዓብ ናይ ፅዕነት ክፍሊ ዝኾነ ንነዳዲ ንድቑ ንብረትን ናይ ውልቀ ኣቕሓን ክህልወን ኣለዎም። እዚ ኣብ ታሕተዋይ ክፋል ናይተን መራኽብ ዝግበር ምምላእ ናይ ነዳዲ ጋድማዊ ወይ ዝተተሓሓዘ ምምላእ ናይ ነዳዲ ተባሂሉ ይስመዕ። እዚ ኣዝዩ ሓደገኛ መስርሕ ዘለዎ ምክንያቱ ክልተ ወይ ሰለስተ ጎኒ ንጎኒ ኮይነን ብናህር ዝጓዓዛ መራኽብ ሓደ ዝኾነ ፍጥነትን ሓደ ዝኾነ ጥንቀቐ ዝሓትት መስርሕን ክኽተላ ስለ ዘለዎን። መብዛሕትኡ ግዜ እዚ መስርሕ ካብ 2 ክሳብ 10 ሰዓታት ይወስድ። እዚ ኣብቲ ናይታ መርከብ እትውንኖ ዓቐንን ኣብቲ ፍጥነት ናይቲ ዝጭንጉዕ ዘሎ መሳርሕን እዩ ዝውከል። መብዛሕትኡ ግዜ እዚ ናይ ምምላእ መስርሕ ኣብ 4ይ ደረጃ እዩ ዝውድእ። እንተኾነ ሓደሓደ ግዜ እውን እቶም ኣባላት ጽፉፍን ዕውትን ስራሕ ንምስራሕ ኣብ 5ይ ደረጃ ይበጽሕዮም።

ካልእ መመላእታ ዝኸውን ንብረት ንምብፅፃሕ ዝጠቅም ድማ እዚ ንትኹል ዝካየድ ምትሕልላፍ እዩ። እዚ ብሄሊኮፕተር ዝካየድ ምስራሕ ኮይኑ ነቲ ኣብቲ ሓንቲ መርከብ ዘሎ ንብረት ወይ ነዳዲ ናብታ ካልእ መርከብ ከሰጋግሮ ከሎ ማለት እዩ። እዚ መስርሕ ዝምረፅ ተነቃፊ ንብረት ከም ኣፅዋር ክሰጋገር ከሎ እዩ።

እንተኾነ ንብዙሕ ዝዓቐኑ ነዳድን ንምስግጋር ኣይምረፅን እዩ። ንኣብነት እዛ ተሸካሚት ነፈርቲ ናይ ኩናት ዝኾነት መርከብ ኩናት ክሳብ 3 ሚልዮን ጋሎን ናይ ነፈርቲ ነዳዲ ክስከም ትኽእል። ንከምዚአን ዝኣመሰላ መራኸብ ብሄሊኮፕተር ነዳዲ ምምላእ ዘይከኣል እዩ። ናብዛ መርከብ ነዳዲ ከተመሓላልፍ እታ ነዳዲ እትምልእ መርከብ ጎኒ ጎኒ እዛ ናይ ኩናት መርከብ ብምቋም ንፍጥነታ ትመጣጠኖ። ብድሕሪ እዚ ብግቡእ ዝሰልጠነ ኦፐሬተር ናይ ርሕቀት መስመር ተኪሱ ብምዝርጋሕ ኣብ መንጎ ዘን መራኸብ ምትእስሳር ይፈጥር። ቱቦታት ድሕሪ ምዝርግሖም እዛ መላኢት መርከብ ናብቲ ናይ ዛ ነፈርቲ እትስከም መርከብ ቦጥ ነዳዲ ከተስግር ትጅምር። እዚ መስርሕ እናተኸየደ ክልቲአን እዘን መራኸብ ኣብ ሓደ ስራሕን ፍጥነትን ክህልዋ ኣለወን። ኣብ ኣዘዋውራ ወላ እውን እታ ዝነኣሰት ጌጋ ኣብ ሓደአን ምስ እትፍጠር ግጭት ከጋጥም ይኽእል ወይ እውን ኣብቲ ዝሰጋገር ዘሎ ነዳዲ ምፍንጣሕ ወይ ጌጋ ይጋጥም እሞ ብድሕሪኡ እቲ ነዳዲ ኣብዚ ባሕሪ ክፈስስ ይኽእል። ስለዚ ኣብዚ ናይ ምስግጋር መስርሕ ክኢላታትን ተመክሮ ዘለዎም ሰራሕተኛታትን እዮም ዝድለዩ። ኣብቲ ናይ ምምእዛንን ምዝዋርን ዝርከቡ ኣባላት ድማ ግቡእ ትዕዝብትን ጥንቃቐን ክገብሩ ኣለዎም። እዞም ኣባላት ናይዛ ኩናት መርከብ ቅድሚ ነቲ ዝተዋህቦም ነዳዲ ኣብ ጥቕሚ ምውዓል እዞም ነዚ ዝተመዙ ሰራሕተኛታት ንመፈተኒ ዝኸውን ነዳዲ ቆንጪሎም ብምውሳድ ክምርምርዎ እዮም ዝረኣዩ። ምክንያቱ ነዛ ናይ ኩናት መርከብን ነተን ፅዒናተን ዘላ ነፈርትን ዝኾነ ዘይተሓወሶ ፅሩይ ነዳዲ ጥርሖም ዝቕበሉን ዝመልእዎን። እዚ ብጥንቃቐ ዝግበር ምስግጋር ናይ ነዳዲ ኣብ ዓበይቲ ውቅያኖ

ምንቅስቃሳት ቀሊል ክኸውን ይኽእል እዩ። እንተኾነዚ ኣብ ዕምቆት ዘይብሉ ማያት ኣዝዩ በዳህ እዩ። ነቲ ናይ ምፅዓን መስርሕ ንምድላው መራሕ ናይታ መርከብ ምስቲ ንመራኽብ ብሓደ መገዲ ዘመሓላልፍ መስመር ዘሎ ወኪል ናይቲ ወደብ ቅድሚ እታ መርከብ ምምፃእን ናይ ምፅዓን መስርሕ ምጅማራን ክዘራረብ ኣሎ። እቲ መስርሕ ድማ ብዘይዘናኣሽቱ ላቐባ ዝኾነ ኣጃለቡ ኣይከውን እዩ። እዘን ጀላቡ ብፍሉይ ንመራኽብ መዳቕሶ ንምሃብ ተባሂለን እየን ተማሂዘን። ነታ መርከብ ብዘይዝኾነ ሓገዝ ብገዛእ ርእሰን ብምድፋእ ናብቲ ወደብ ከፀግዓ ይረኣያ። እዚአን ብፍላይ ኣብ ፀቢብ ካናለ ኣዝየን እየን ጠቐምቲ።

ናይ ዘንጀላ ብሞተረ ብርቱዕ ሓይሊ እዩ ዘመንጩ። እዚ ካብ 680 ክሳብ 3400 ሓይሊ ፈረስ ይበጽሕ። እቲ ብርቱዕ ሓይሊ ናይ ዘንጀላቡ ንኻብአን ብሓደ 1000 ዝዓብያን ዝኸብዳን መራኽብ ንኽደፍኣ የኽእለን። ስለዚ እዘን ናይ ዘይቲ ነዳዲ መራኽብ ናብቲ ግቡእ ቦታአን ንኽቖማ ኣብ ዘንጃልባየን ዝምርኮሳ። ኣብዛ መርከብ ዘይቲ ነዳዲ ንምፅዓን ትኽክልነት ወይ ልክዕነት የደሊ። እታ ዝነኣሰት ጌጋ ነታ መርከብ ክትሕምሽሻን ኣከባብያዊ ዕንወት ከተኸትልን ትኽእል። እዚ ስለ ዝኾነ ድማ እዩ እታ መርከብ ኣብ ጥቓ ወደብ ምስ በጽሐት ብገዛእ ርእሳ ንቕድሚት ምምራሕ ኣቋሪጻ ኣብዘን ብርቱዕ ሓይሊ ዘለዎን ጀላቡ ትምርኮስ። ናይ ዓለምና መሰረታዊ ቁጠባ ክሳብ ሕጂ ኣብ ዘይቲ ነዳዲ ይምርኮስ ብምህላው እዘን ናይ ነዳዲ ቦጥ ዘለወን ነዳዲ ዘጋዓዕዛ መራኽብ ነቲ ልሙፅ ፀዓት ዘመሓላልፍ ሰንሰለት ንናይ ሃገር ድሕነትን ውሕስነት ንምሃብን ኣድለይቲ እየን። እዘን መራኽብ ኣዝየን ዓበይቲ እንተኮይነን ነቲ ኣብ ፀቢብ ቦታታትን ወደባትን ዝግበር ጥንቃቐ ዝተሓወሶ ምንቅስቓስ ኣዝዩ ከቢድ እዩ ዝገብሮ። እንተኾነ እቲ ነዳዲ ኣብ ግቡእ ቦትኡ ንምብፃሕ እዘን ጀላቡ ቀሊል ፃዕሪ ኣይኮናን ዘካይዳ።

0: ከምቲ ኣብ ዝሓለፈ መደብና ዝጠቐስናዮ ሓይሊ ባሕሪ ብዓቕሚ ናይቲ ውድብ ኣብ 1987 ሓደ ወተሃደራዊ ሓይሊ ብምቓም ነተን ከስርሓና ይኽእላየን ዝበለን ናይ ዕንፀይቲ ጀላቡ ዓጢዑ ወተሃደራዊ ስርሒታት ከም ዘካየደ እንተኾነ እቲ ስርሒታት ከምቲ ዝሓሰቦ ከም ዘይነበረ እዚ ድማ ብሰንክተን ዓጢቕወን ዝነበረ ጀላቡ ምስቲ ከጥቅዖ ዝተበገሳ ገዚፍ ዓቕሚ ጸላእይ ፈጺሙ ዘይመጣጠንን ኣድማዕነት ዘይነበሮን ብምንባሩ ንኻልእ ተባላ ሓትነት ከም ዘበጋገሰ ንምክፋፍ ዓሳት ተባሂለን ዝመጻ ፋይበር ግላስ ዓይነተን ጀላቡ ብምስናዕን ኣጽዋር ብምጽዓንን ናብ ወተሃደራዊ ስራሕ ከም ዝተዋፈረ ርኢና። ድሕሪቲ ዝተኻየደ ልዑል ጻዕሪ ምስናዕ ጀላቡን ኣጽዋርን ሓይሊ ባሕሪ ከም እንደገና በዘን ልዑል ፍጥነት ዝነበረን ፈጣናት ኣብቲ ግዜቲ ክዋጋኣና ይኽእል እዩ ዝበሎ ኣጽዋር ብምዕጣቕ ኣድማዒ ወተሃደራዊ ስርሒታት ከካይድ ጀሚሮ። ሓደ ኻብኡ እቲ ኣብ 1989 ኣባጽዕ ዝተኻየደ ስርሒት እዩ ነይሩ።
1: ካብዚ ይጅምር እቲ ስርሓና እንዳቐጸለ እንዳማዕበለ ፋይበር ግላስ ክነምፅእ ጀሚርና። እዘን ፋይበር ግላስ እዚአን ብዛዕረ ደረጃ ክነጥፋ ጀሚረን ዋላ ሓቂ ሓጂ ኣብቲ እዋን እቲ ንሕናስ ርክዕ ክትርአን ካለካ ናይ ጸላእይሲ ፃፅን ሓርማዝን ከም ዝበልካ ምግናን ኣይኮነን ብሓንቲ ብረትና ንገብረ ኣብነት ተዋንቲ 85 ሚሜ 106 ስካብዚ ካቱሻ ዝበሃል ኣብ 120 ንሱ 145 23 ፅእናለን ክንጀምር ጀሚርና ዝዋን እዚ ድሕሪኡ እውን እቲ ኣሃዱ ከም ሓደ ገለ ክፋል ናይቲ ኣሃዱ ኣብ ድሕሪ ዝብረከ ናይ መፃወቢ ኩነታት ኣብዚ ናይ ባፅዕ ኣቲኻ መቃዕቲ ናይ ምግባር ተበግሶ ተወሲዱ እቲ ስራሕቲ እውን ኣዝዩ ኣብዚ ብማእኸል ኣብዚ ናይ ውሽጢ ኣብ ደገ ባፅዕ ኣቲኻ ዕውድ ዝኾነ ስርሒት ኣካይዱ ኣብቲ ዋንቲ እውን ዕድ ክትዕውድ ክትብሎ ትኽእል ፀላእ ቲ ዋንቲ እቲ ናይ ሰውራ መስከሰውራ መስከረም ኢሉ ታሽሙ ዝጭድረሉ ወይ ካብ ብዙሕ ታሽሙ ዝገብረሉ እቲ ዋንቲ ምንባሩ ሓቂ ሓይሽ ዓብድ ማዓይ ነይሩ ክትብሎ ኢኻ ትኽእል።
2: ምናልባት ከም ሓይሊ ደልዲልና ክንገጥመሉ ዝኽኣልና ኣብ መወዳእታ 88 ኣብ መጥቃዕቲ ዝገበርናሉ 89 መጥቃዕቲ ዝገበርናሉ ባፅዒ ኣብዚ እዋን እዚ እተን ኣቐዲምና ከምርእቶ ሓሳብ ዝቐርብ ዝነበረ ናይ ፋይበር ግላስ ፈልኳታት ክመፃና ተደጋጋሚ ሓሳባት ትቐርብ ነይሩ እዩ። በብቕሩ እውን መፅን እየን ንሳተን ምስ መፃ ከምዝብለካ ዘድሊ ኣፅዋራት ብዘይ ካብ ቢኤም ዳርጋ ኩሉ ፅዒና ነርና 120 106 ዝብዕ 145 ዝብዕ 23 75 ኣርቬጂ ኩሉ ዘድሊ ፅዒና ኢና ኣቲናየ። ምናልባት ኣነ ኣብቲ እዋንቲ ኣይነበርኩም ብሕማም ምክንያት ተሪፈ ነራ ዚ ከባቢ ናይ ሃራት ግን ዕው ዝኾነ መጥቃዕቲ ተገይሩ ሓይሊ ጸላእ እውን ብዘይተፀበየወይ ከምኡ ሓይሊ ሎም ዝብል ገምጋም እውን ኣይነበሮን ናይ ሓቂ ኣሰንቢድ ወይ ምክንያቱ ኣብ ሕምብር ትባፅዕ ኣቲኻ እሞ ብባሕሪ መፅኻ ክትበቕዖ ናይ ሓቂ ኣሰንቢድ ወይ ኣብዚ ሕጂ ሚትካ ሚት ክንገጥሞ ከምዝኾና ከም ንኽእል ተኣማሚና ይንሃቡ ካብኡ በብግዜኡ ካብቶም መሳርሒታትና ፈልኳና እንዳዓበና ሓደስ እንዳመፃ እንዳማዕባሎ እንዳተባሃል ሓትካ ከመይ ጌርካ ኩሉ ኣፅዋራት ኣብ ምንቅስቃስ ሓደጋታት ከምዘየምፃልካ ጌርካ ምስአን ኣሲርካ ከመይ ጌርካ ትንቀሳቀስ በቶም ክኢላታት ናይ ሓይሊ ባሕር ነበሩ ቴክኒክ ብጣዕሚ ሓያላት ሰባት እዮም ነሮም ብዕንጨይቲ ስራሕ ብዕንጨይቲ ብሓፂን ስራሕ ብሓፂን ኩሉ ተና ኣፅዋራት ኣብአን ኣሲርካ ከመይ ጌርካ ትንቀሳቀስ ከመይ ጌርካ ፍጥረት ሓሊኻ ንፀላኢ ክተዋጋእ ትኽእል ምስ ማዕበል ምስ ገለን ፅቡቕ ተመክሮታት ቀሲምና ኢና ካብ ዋላ ሓንቲ ዳርጋ ተቆፃፂርናዮ መራይ ተቆፃፀረና ክትብል ትኽእል ኢኻ ምስቲ ናይ መጀመርያ መጥቃዕቲ ናይ ባፅዕ ትገብረሉ።
0: ሓይሊ ባሕሪ ጎኒ ጎኒ እቲ ዘካይዱ ዝነበረ ምውዳብን ምምዕርራያት ኣፅዋርን ቀጻሊ ንኣሽቱ መጥቃዕትታት ከካይድ ድሕሪ ምፅናሕ እቲ ብዝለዓለ ደረጃ እጃሙ ዘበርከተሉን ከም ሓይሊ ዓቕሙ ዝተመዝነሉን ዝተነብረሉ ትፅቢት ዘመስከረሉን ናይ 1990 ስርሒት ፈንቀል እዩ ነይሩ።

0: ስለዚ ኩሉ እቲ ምድላዋት ናና ኣብ ማርሻ እብራሂም እዩ ተዳልዩ ኣብ ማርሻ እብራሂም ካብ ማርሻ እብራሂም ኢና ክንብገስ ስለዚ ኣወዳድ ናና ሕጂ እቲ ምድላዋት ኩሉ ተገይሩ ጀላቡ ተዳልየ ነአን ኣፅዋር ተዳልዩ እዩ ሰብ ተዳልዩ እዩ ስለዚ ኣወዳድባ ናይቲ ስርሒት ከዓኒ ኣብ ክልተ ዝተመቕለ እየ ነይሩ ሓደ ኣጥቃዓ ሓይሊ ኣብ ደቡባዊ ቻናል እቲ ካልኣይ ከዓኒ ኣብ ሰሜን ዝኣቱን ኣብ ደቡብን ማለት እዩ ስለዚ እቲ ብሰሜን ዝኣቱ ብቐጥታ ኣብቲ መጥቃዕቲ ናይ ፈንቅል ኣብኡ ክኣቱ ሕጂ ተንጀላእተን መራኸብ ናይ ፅራይ ብቐጥታ ነቲ እግረኛ ጥራይ ኣብ እግረኛ ጥራይ ክንዲ ዘድህባ እተን መራኸብ ብምሉእን ናብ ሓይሊ ባሕሪ ናህና ጥራይ ከም ዘድህባ ክንገበረን ሓደ ንሱ ጥራይ ዘይኮነስ እንተኸልና ክነፅሕል እተዘይከኣልና ከዓነ ካብ ስራሕ ጠጠው ክነብለን እዚ እዩ ነርቲ ስለዚ ትፅቢት እቲ ውድብ ኣብ ልዕሊ ሓይሊ ባሕሪ ዝነበሮ ትፅቢት ዓብዩ ነይሩ ልክዕ ከምቲ ዝተገብረሉ ትፅቢት ከኣማን ዓበ ተራእዩ ተፃዊቱ ስለዚ ሕጂ ክልተ ኣሃዲ እዩ ነይሩ ብክልተ ክንፊ እዩ ዝኣቱ እቲ ብሰሜን ዝኣቱን ኣብ ሰሜን ኣብ ደቡብ ዝሓልፍን ስለዚ እዚ ብሰሜን ዝኣቱ ልክዕ ምስቲ እግረኛ ሰራዊት ናና ምስ መካናይዝ ተዋሂዱ ስርሑ ጀሚሩ ማለት እዩ
1: ኣብ ውግእ ባፅዕ ማዕርቲ ብመሬት ዝካየድ ዝነበረ ኩናት ሓይሊ ባሕሪ እውን ምስተን ኣብ ባሕሪ ኮይነን ነቲ ብመሬት ዝግስግስ ዝነበረ ሓይሊ ህዝባዊ ግንባር ክዕንቅፃት ዝድብድባን ካብ ዓሰብን ዳህላክን ሰራዊትን ኣፅዋርን ዘመላልሳን ዝነበራ መራኸ ኢትዮጵያ ቀፃሊ ምርብራብ ኣብ ልዕሊ ምክያድ ኣብቲ ናይ መወዳእታ ሃሞት ጸላኢ ብዘይተጸበዮ ሸነኽ ብድሕሪ መስመሩ ተጋደልቲ ጽዒኑ ድሕሪ ምእታው ዝተኻየደ መጥቃዕቲ ኣብ መዘዛም ናይቲ ኩናት ዝለዓለ ተራ ነይርዎ

ሕጂ መበገሰ ከምቲ ዝነገርኩካ ካብ ነሩ እዩ መቐጥታ እተን ጀለቡ ተበጊሰን ኣብቲ እዋን እቲ ብለይቲ ጥራይ ኣይኮንካን ወላ ብቀትሪ ኣጋጣሚ

0: ከተማኻ ኮይኑ እቲ ወይዘር ብጣዕሚ ፅቡቅ እዩ ነይሩ፣ ድማ ደመና እዩ ነይሩ። ስለዚ ናይ ነፈርቲ ተራ ፈፂምካ ኣይነበረን፣ ዳርጋ ነፈርቲ ኣይነበረን ክትብል ትኽእል ነረን። ከመንባር ንመጠን ግን ብዙሕ ነረን ክትብል ኣይትን። ስለዚ እቲ ስራሕ ናይ ሓይሊ ባሕሪ ብለይትን ብቀትሮን እዩ ነይሩ። ፍሪጌታት እየን ነረን፣ ፍሪጌት ዝበሃላ ላንዲንግ ክራፍት ነረን፣ ካልኦት እዛ ኤችኤምኤስ ኢትዮጵያ ገለ ትበሃል። ስለዚ ተሓንበለ እዩ ነይሩ ክብለካ ክእል። ሕጂ ብቲ እዋነቲ ዝብለካ ምስ ክተረኣዮ ከለካ እቲ ሚዛን ናይ ክልተ ሓይሊ ሓይሊ ናይ ፀላእን ሓይሊ ናይ ሓይሊ ባሕሪ ናይ ኢትዮጵያን ሓይሊ ናህናን ሰማይን መሬት እዩ ተንጀለቡ ናህና ንኣይሽቱ ንሳ ተንጀሎእተን መራኽብ ናይ ፀላእኻ ክንትጉቦ እየን ዝኾና ረዲእ ኣላ ኣፅዋር ናህና 75 14 45 23 ዋይል ናቶም ከዓ በዓል 122 መዳፍዕ ገሊ ዘለዎ ቢኤም 24 ሻምብቆ ዘለዎ እዩ። እዚታት ኩሉ እናተተኮሰካ ግን ብቐጥታ ተኽልካ ኣታኣቱ ፍጥነት ስለ ዘሎ ምክንያቱ ድሕሪ ርሒካዮ ሕማቕ ምር ድሕሪ ቀሪብካዮ ፀገም የለን። ስለዚ ቀልጢፍካ ተፀጊዕካ ከዓ ብታሕቲ ኮይንካ ትዘብጥ። ብዝኾነቲ ስራሕ ብጣዕሚ ኣትካቢ እዩ ነይሩ፣ ብጣዕሚ ዕውት እዩ ነይሩ። ብዙሕ ስራሕ እዩ ተሰሪሑ ማለት እየ።
1: ድሕሪ ምሕራር ባፅዕ ኩናት ሓይሊ ባሕሪ ኣብ የብቅዕን መርኸብ ኢትዮጵያ ካብ ዳህላክ እናተበገሳ ንባፅዕ ብቐፃሊ ብድባብ ምንባረን እተን መራኽብ ኣብ ዳህላክ ከም ዝሕፀራን ምክብ ዓሰብን ዳህላክን ከም ዝቋረፅን ንምግባር ቀፃሊ ኩናት ተኻይዱ። ብኡ ቕፂሉ እውን ኣብ ምሕራር ጢዖን ዓሰብን ኣብ ዝነበረ ኩናት እውን ተራ ሓይሊ ባሕሪ ቀሊል ኣይነበረን።
0: ኩነታት ከምዚ እንከሎ ሕጂ ተኣወዳድባ ናና ንቕየር ናና ሓደ ሓይሊ እዩ ነይሩ ምስ ተደጋገፍቲ ናይ ዳይቨርን ናይ ሸለያ ነገርን። ሕጂ ግን እንታይ ገርና ብሰለስተ ሓይሊ ዝቆመ ሓደ በጠሎን እዩ ኣቂምና። ክልተ ሓይሊ ናይ ባሕሪ ብፈጣናት ጀላቡ ዝዓጠቃ ክልተ ሓይሊ፣ እታ ሳልሲተ ሓይሊ ከዓኒ ናይ ከቢድ ብረት ማለት እዩ ረሻሻት ናይ ፀረ ኤር ረሻሻትን መዳፍዕን ገለ ዝዓጠቐት ሓንቲ ሓይሊ ከዓ። ስለዚ ሓደ በጠሎን ቆይሙ እዩ ማለት እዩ። ሕጂ እዚ ሓይሊ እዚ በጠሎን እዚ ምስ ቆመ እቲ ስራሕ ሕጂ ብሰፊሑ ከዓ ዓሚናዮ ሕጂ እቲ ስራሕናና ክንዲ ኣብ ከባቢ ዳህላክ ከባቢና ጥርቂ ዳህላክ ጥራይ ተወሲኑ ክንዲ ዝተርፍ ንደቡብ ገጥና ክንከይድ ንበዓል ጢዖ ክንከይድ ጀሚርና። ኣብ ጢዖ ከድና ኣጥቂዕና ካሌብ ዝበሃል ሓደ መርከብ ናይ ኢትዮጵያ ኣብኡ ኣንዲድና ማለት ንዑ ኣንዲድናዮ ነቲ ማዓስከር ብምሉኡ ደብዲብናዮ ስርሒታት ጀሚርና ማለት እዩ። ስርሒታት ጀሚርና መፅናዕትታት ምወፍርናና ማለት ነቲ ወፍሪ ናይ ደቡብ ንዕኡ ምድለዋት ገለ ዝኸውን ኣቐዲና ኢና ማለት እዩ። መፅናዕትታት ገ እናካየድና ገ ጀሚርና ማለት እዩ። ድሕሪኡ ብዓብኡ እዚ ኩነታት ከምዝ ከሎ ሶቪየታውያን ሃዲሞም ከይዶም ኢትዮጵያውያን ጥራይ ተሪፎም ማለት ማዓስከር ብምሉኡ ሓይሊ ኣየር ሓይሊ ባሕሪ ናይ ኢትዮጵያ ተረኪባቱ ማለት እዩ። ሶቪየት ከይዶም እዮም። ድሕሪኡ ወፍሪ ናይ ደንካልያ እዩ ዝመፅእ። ወፍሪ ናይ ደንካልያ ዓብ ወፍሪ እዩ ነይሩ። ብዙሕ ለውጢ ዘምፅአ እዩ። ንናፅነት ዘቀላጠፈ እዩ።
2: ከም ካልኣይ ኣጥቂዕና ምስ ተመለስና ምስራሕ ንጎ ማለት ኣንፈትና ክርዳእ ከ ዝኽእል ብዝያዳ ነዘን ክልተ ደሴታ ዝበርን ዝሓነት ዝበሃል ኣተኩረታት ኣቐርቦም ዘብሎ ዝኽእል ማለት እዩ። ስለዚ ምናልባት ብነፈርቲ ደብዳባትን ገለ ክገብረልና ስለ ዝኽእል ናይ መርከብ ካ ንደት ይርአታ። ስለዚ እቲ ሕጂ ንሕና ንገብሮ ስርሒት ወይ መጥቃዕት እውን ኣጠቢቕካ ናይ ምፅባብን ናይ መጨረሻ ናይ ምድምዳምን እዩ ዝመስል እውን። ስለዚ
1: እዚ ኣሃዱ እዚኣ ናብ መጥቃዕቲ ዓሰብ እያ ትዳሎ ዘላ። ንሓደ ብደገ መፂኡ ዝርኢ ወተሃደራዊ ክኢላ ይኹን ተራ ሰብ ንኣቃውማን ኣከዳድናን ቅርፅን ዝኣሃዱ እዚኣ ጥራይ ድሕር ምርኣይ ብፍላይ ምስ ሓይሊ ባሕሪ ኢትዮጵያ ክገጥም ዝብገስ ዘሎ እዩ እንተ ዝበሃል እዚኦም ድኣሞ እንታይ ከፍርዩ ኣብ ዝብል መደምደምታን በስሐ። እዚኦም ግን ኪኖ ኣከዳድንኦምን ኣቃወሞኦምን ብቆራፅነትን ንፁር ዕላማን ዝተበገሱ ስለ ዝነበሩ ተኣምር ንምስራሕ ይብገሱ እዮም ዘለዉ። ተኣምር ድማ ሰሪሖም
3: ረዳያ

0: ኣቦታት ሓይሊ ባሕሪ ኣብ እዋን እቲ ኣብ ባሕሪ ዘካይድዎ ዝነበሩ ኩናት ህይወቶም ብሽግር ዝተኸበበ እዩ ነይሩ። ማዕበል ከም ድላዩ ዝገላበጠን ጀላቡ ሒዝካ ምውጋእ ካብ ኩናት ወፂኢካ ብዘይ ዕረፍቲ ኣብ ትሕቲ ግራብ ጽገና ምክያድን ንኻልኣይ ኩናት ምድላውን ኮታ ኩሉ እቲ ጽዕነት ኣብ ልዕሊ ዞም ንሪኦም ዘለና ሓርበኛታት እዩ ነይሩ። ድሕሪ ኩናት ጀላቡ ብነፈርቲ ከይረኣያ ካብ ባሕሪ ናብ ኣግራብ ዘለዎ ቦታ ነዊሕ ካናለ ኩዒትካ መዐሸጊ ምስራሕን ምስጥሜትን ጽምእን ኣብ በዓትታት ባሕሪ ተዓሺግካ ውዒልካ ምሸት ድማ ተመሊስካ ናብ ኩናት። ሓይሊ ባሕሪ ኣብቲ ኩሉ ዘካይድዎ ዝነበሩ ግጥማት መስዋእትን መውጋእትን ኣይተፈልዮምን። ማዕረ ማዕረቲ ዘካይድዎ ዝነበሩ ተኣምር ዝኾነ ስርሒታት ምስ ናይ ጸላእይ ፈጺሙ ዘይዳረግ እውን እንተኾነ ብውሱን ዓቐን መውጋእትን መስዋእትን ኣጋጢምዎም እዩ።
1: እቲ ወታደሮ ሓይሊ ምስ ቆመም ነባሽ ከምብልካ ንዕንጨይቲ ተጣቕሉ ንእሽቶ መራኸብ ነረ ንድሕሪ ወላ ብድርጅ ማዕብላ እምበር እቲ ኩናት ኣብ ባሕሪ ይኸውን ሪ ባሕሪ ኮይኑካስ ኣብ ባሕሪ ይኸውን ሕጂ ሂወትካ ኣብ ሓደ ምኻ ምስ ዓብ ፀላ እዩ ምስ ዓብዪ ዓቕሚ ዘለዎ ሂወት ኣብ ሓደ እቲ ጎያ ክድሕንል ዘይትኽእል መሬት ዝኸውን ነባሽ ኣብ ከምዚ ክትገጥሙ ከለኹም ዘጋጥም ዕንቅፋት ወይ ኣብ እምርኹም እንታይ እዩ ሒዝክኹም ኣብቲ ኮይነ ተኣት
2: ንሕና ምሮና ልክዕ እዩ ኣብ ነብስና ተጋምዳይ መጠን ንስኻውን ንርድእካ ጉዳይ ይመስለኒ ኣብቲ ዋንቲ ሓደ ዕላማ ነይረና ዝኾነ ሰብሲ ማለተይ ንኣነስ ተመሊሰ ንመጻኢቲ ኤርትራ ክርኢ ተመሊሰ እውን ኣብ ኤርትራ ልክዕ ተቐዳማይ ዕላማና ሎሚ እ ህንፀት ንካልና ኣብቲ ዋንቲ ግን ዝነበረ ዕላማ ንፀላይ ከመይ ጌርካ ስዒርካ ኤርትራ ሓረ ክወፅ እ ኣብዚ ከምዝኾነ ሰብ ማለት ንድሕሪኡ ዝርየሉ ወይ ከዓ እሞ ኣነ ሎምስ ኣብባሕሪ ኣብ ሰማይ ለካ ባሕሪ ከም ዘለካ ማለት እየ ኣብ ውሽጢ ማይሲ ክትዋጋእ ከለካ ቀሊል ኣይኮነን ግን ናብ ሓንቲ ንዓና ዘምፀና ፀገም ይበል ስድዕሊ ኩሉ ናይ ሃረርትናነትነት ነ እቲ ህዝብና ኣብ ፀላኢ ሃገርና ተባሒታስ እንደጋ ህዝብና ውን ትሕሚ ግዛእቲ ዝነበረ ከመይ ገይርና ህዝብና ርህዋ ኤርትራ ሓርና ውፃእ ዝብል ዕላማ ስለ ዝነበረና ካብዚ ዕላማ ዝተበጊስና ንሕና ዝኾን ዝስምዓና ነገር ኣይነበረ ዋላ ንሕና ከማ ናፅነት ክንርኢ ናዩና እውን ተስፈታት ስለ ዘይነበረ ጥራይ ከመይ ገይርና ንዕወት ዓወትና ንጨብጥ ነ እዚ ሕልና እዚ ድሌት እዝን ስለ ዝነበረ ካብዝህራሎ ኩሉ ግዜ ብዛዕባ ትሽገረሉ ወይ ትጨነቀሉ ባሕርሎ ከብልካ ኣነ ዝረአየኒ የለን ዋላ ከማ እቲም ኣባላት ምሳይ ዝነበሩ ብፆተይ ብጣዕሚ ኣነ ታሽሙ ዝገብሮ
3: ንሕና በቃ ኣብቲ ቀንዲ መበገሲና እታ ዕላማ እያ እቲ ቀንዲ መበገሲና ዕላማ ኢና ሒዝና እምበር ኣብ ሂወትና ንሂወትና ስንብለሉ ነገር የለን ስለዚ ንሕና ግን ንፀላኢናስ ከመይ ጌርና ንዕወተሉ እቲ ናይ ነብስናስ ከመይ ጌርና ክነድሕን ብዙሕ እንታይ ሽሙ ንገብረሉ ነገር ኣይነበረ ንሕና ግን ብኸመይ ንዕወት ብኸመይ ተዓዊትና ንመፅእ ብዝኾነ ከምኡ እንዳገበርና ናይ ዓዲል ጉዳይ ኮይኑ ጋ ንወፅእ ነርና ስለዚ እቲ ቆራፅነት ስለ ዘሎ እቲ ትብዓ ስለ ዘሎ ብኸምኡ ኩሉ ግዜ ዕውታት ነርና ኣብቲ ስራሕ ማለት እዩ
2: እዋ ኣነ ሕጂ እንታይ ክዝከረብካ ዘሎ ሓደ ከም ተጉሶ ኣብ 9 ዓመተ ምህረት ወር 12 ዘውግሕ ኣብ ሓደ ስርሒት ገለ ጀላቡ ተመዲምና ንብገስ ነርና ማለት እዩ ንኣብነት ኣለዉ በዕል ወዲ ሓሊማ ዘሎና በዕል ወዲ ገርአ ኣነ ጨጊር ንብሎ ሓደ 4 ፈጣናት ሒዝናስ ንፀላኢ ኣብ መፃዊ ባዕሰብ ከድና ንመጥቃዕ መደብ ነይሩና እዚ መደብ እዚ ኣይሰለጠትን ኣብ መንጎ ምሸት ፀላኢ እውን ብዙሕ ካብ ዳህላካ ይቀላቀል ነይሩ ከምደይ ወፃ ገና ገርና ያ ነርና ኣብዚ እዋን እዚ ፍርጌት ወፅእ ማለት እዩ ወፅእ ኣሎ በሃል ሓደ ብፃይ ነይሩ ናይቲ ሓይሊ ባሕሪ ናይ ስላይ ኣሃዱ ወይ ናይ መፅናዕቲ ኣሃዱ ነርና እዚ ብፃይ ፍስሓ ንዓይ ማለት ብ

0: ማለት ኣነ ኣብኡ ስለ ነበርኩ ቀንዲ መበገሲና ምሹም ነይሩ እዚ እንግል ነይሩ ካብ እንግል ኣነ ዝመፅአ ነይረ ኣጋጣሚ ትብፃይ ፅቡቕ ሌላን ማለት ዋላ ሰብራዊ ዕትነት ነርና ምስ ናይ ብሓቂ ጂዝስ ትብፃይ እዚ መፀናዓይ ወዲ ሳሚ ብለኒ ውሆይ በለዎ ምሸት ሓንሳብ ክንኸይድና ንሱ ናቶ ነረንኦ ጃሃዱ ነራቶ 23 ስለዘይብልዕ 23 ናትካ ሒዝካ ተወረ ከምሳ ክትብገሲካ ብለኒ ራይ ዋላ ሓን ፅቡቕ ይብሎ ዝኾነ ዝብፃይ ሞድሓን ወዲ ሳሚ ይዕለና ይዕለና ክማን ብለና ሎድሓን ክንመለስ ይብሎ እንተለናዶ ይብለኒ መጥካዕቲ ሕጃበይ ነይሩ ደስታት ኣለዋ ብዓ ድርጓም ድርጓላ ንብለን ካብአን ኢድየማን ማለት እዩ ካብ ኣፍደገ ነኹራ ምስ ወፃኸ ዳህላቅ ኣብኡ ነይሩ ትመርከብ ሕጂ ዘናሃታት እዚአን ካብዛ ተበጊሰን ኣብዚ ሰዓት እዙ ዝኸውን ወረ 10 እንተሪኢኻዮ ወልክዕ እዩ ብርሃን እዩ ሕጂ ንሰን ይበገሳ ካብዚ ሰን ክበገሳ ከለዋ ንሕና ንበገስ ማለት እዩ ሕጂ ኣነ ፍስሓ ተስፉ ዘለውና ኣብ ሰለስተ ፈጣናት ሒዝና ሓንቲ ኣነ ዝሓዝኳ ሓንቲ ፍስሓ ዝሓዛ ዝብለካ ዘለኹ ብፃይ ፍስሓ ገብረ መስቀል ሓንቲ ዝቑዕ ዝሓዛ ብልክዕ ካብዚ ንበገስ ብርሃን ስለ ነበረት መርከብ ኣቐዲምና ንሪዩ እቲ መርከብ እውን ንዓና ዝኾነ ከም ዝረኣየና ንዓና ስንታይ ክገብራ የን ዓይነት እዩ እቲ መርከብ ስቕኢሉ ኣብኡ ታሽሙ ይገብር ይኸልል ማለት እዩ ይኸልል ሕጂ ካላስ እጃነ መፀውዒ ሽዑትዋ ንትሰሊና ነይሩ ስሮቴሽን ዝበሃል ነይሩ መፀውዒ እዩ ብፅውዓን ብታ መፀውዒተ ሞ ትሪኦ ዘለካ ብለኒ ንሪኦ ኣለኹ ንኽትላይ ንቐፅል ሕጂ ልክዕ እዩ ኣብቲ ዋንቲ መርከብ ፍርጌት ክትሪኦ ከለካ ምሳና ኣዝኣካሓሽ ዝምግናን ኣይኮነን እቲ ዘለዎ ተክስንዓላ ወንጭፍዎ እዩ ካብፍላይ ዝነበርክዋ ጀልባ ሕጂ ንሱ ማዕኮር ሒዙ ዝነበረ ንክልተና ንሱ ጠቃጥቃና ነርና ናይ ተስፍር ዝዕሊላ ስለነበረት ሓውሲ ጎነና እያ ነራ ኣፀያም ኣዝዩ ተክሲ የፀቆና ብየማንና እዛ ብሓር ኩላሲ ዳርጋ ተክሲ እንተበልኩካስ ምግና ኣይኮነትን ሕጂ ንዕና ሳበና ሰዓትና ንህረም ኣበና ሰዓትና ትቃፀል ጥራኢና ማለት ግን ዕላማና ኣብኣ ክንበፅሕ ስለዝነበረት ኣብኣ ንበፅሕ ሕጂ ኣነ ሓደ ብፃይ ነይሩ ሳሙኤል ምሕረትኣብ ሓደ ባምቡል ንብሎ ሓደ ወዲ ኣርቦ መጥፋዕጂ ሓደ ሕፈሮም ንብሎ ክልቲ መጥፋዕ ሃዚኦም ናፍዕታዚኦም ሓደ እዚ ዝብላካ ይዕብዮ ተሓስብኳን እዩ እቲ ሳሙኤል ካልኣዩ እዩ ማለት እዩ ሕጂቲ ሳሙኤል ተቕድሚ ተፋልብኳ ስለዝነበረ ታብሪ 23 ከምዚ ሒዝዋ ነይሩ ሳሙኤል ይብሎ ንዓጥቁ ኹን ማንተክሱ ስዒቕ እዩ ኣነ ሬድዮ ሒዘ ኣለኹ ጠቓ ይዕብዮ ኹን ይብሎ ሕጂ ተወዲ ክመፅእ ከሎ ናባይ ተክሶ ብላ እዚ ፅዑቕ ስለነበረ እንታ ኣነ ዘለኹካ ጀልባ ተርማለ ሕጂ ክተርም ካላ ትብፃይ ከምዚ ክብል እታ መሱ ጥወይ ክብለላ ክልተ እግሩ ከምዚ ምስ ተተኻኸለ ዘቢጥ ትገፈና መርከብ ማለት እዩ ትብፃይ ኣብ ከሎ ክልተ እግሩ ይሕምሻሻ ይዕፅፍ ጀልባ ትነኩል ዝኾነ ግን ንሕና ዝዘርዓልናዮ ወይ ከትረብሽናዮ ይነበረን ሕጂ ኣነ ይብሎም ኣብ ናይ ተኩስ ቦታ ስለፅሓ ተኩስ ይብሎ ትመጥፋዕ ጅናተ ተኩስ ዝግበር ስለየለ ሕጂ ተኩስ ሞንታይ ከዚኣ ንገብር ላላ ተኩስ ትራይ ማለትስ እዚ ዝብለካ ዘለኹ ብፃይ ፍሳ ከዓኒ ኦሬዲ ብጎኑ ኣት ይብሎ ትመርከብ ብክልተ ጎኑ ኾነ ሃርባ ስለ ዘበና ተኩስ ይብሎ ሞታሃሪሙ ዝወዲ ንስኻ ንዓ ተኻላይ መጥፋዕ ኣልዕሎ ብሎ ኣለኹ ተኻላይ መጥፋዕ ንገዛ ርእሱ ክልተ እግሩ ተሃሪሙ እዩ ንሱ ብዝኾነ ግን ኣብቲ ዋን እዙ ምስቲ ሙቐት ስለ ዝነበረ ንዑይ ትሰምዑን ትብፃይ የልዕሉ የምፃለይ ኣነ ሓደ ዩ ዘሬድዮ ሒዘይ እታ ንበርኳ ቦታ ኮፍ መበሊት ኣብኣ ነቲ ብፃይና እንታይ ንገብሮ ሓኪምና ክተግ ተሓምሽሻን ነረን ሓፋቢልና እዚ እግሩ ላዓሊ ገና እቲ ደም ከም ዘይፈስኒ ግን ወረዲ ትብለካቲ ግዜ ናይ ምትኳስን ኣብ ናይ ሓደጋ ዋን ስለነበረና ኣብ ናይ ዜሮ ግዜ ጥራይና ናይ ተክስና ጥራይ ድሂብና ንዕቡ ግን ብዙ ከኣምዘ ፅዒርና ኣሎ ኣብዚ ዋን እዚ ብፃይ ፍስሓ ማለት እዩ በቲ ብፀጋምና ለጊቡ ተመርከብ ይሃል መስ ንሱ ከዓ 75 ሚሜ ስለዝነበሮ ብፃይ ፍስሓ ይስዋ ማለት እዩ መርከብ ኦሬድ እውን ዳርጋ ዝግበር ጌርና ኣሉ ኢና ማለት ሓሲና ኢና ክንብል ንኽእል ና ብፍላይ በቲ ወገን ፍስሓ ዝነበረ ብመጥፍዕ ስለነበረ ፅቡ ገይር ሃሪሞ ኣድሚዕዎ እዩ ናይ ብሓቂ ስጋብ መኮንና ዘለዎ 12 ሰባት ተዋንዘድሕርና ክንረኸብ ናይ ሓበሬታ ማለት እዩ ኣብዚ ዋን እዚ ንሕና እትርክብ ምስ ተቋረፅናነ እዚ ብፃይ ናይ እንገል ዝገርየን ብሎ ንሱ ክብገስ ከሎ ቁርብ ይራኸበኒ ይመፃካ ኣለኹ ይመፃኩም ኣለኹ ይብለና ዋላ እንተመፃና ዝገብር ሓበሬታ የለን ብዓይኒ ሒዙ እዩ በልውጭ ብሎም እቲ ብፃይና ውን ታሽሙ ስለዝኹን ከሎ ተትዮም ክተውግኣ ስለነበሩና በሉ ንውፃእ ሕጂስ ንውፃድሓን ኢለ ይወፅእ ተወልደ ቃላት ነይሩ ምክትል ኣዛዚ ኣብዛ ቦታ ናይ ኣላታ ቢሻ ኣላ ትሪኢኻ ምንዛሽመላ ቦታ ናይ እዚ ቡላላ ምሕንበሲት ኣብኣብታ ምሕንበሲት ኣብኣ ኮይኖም ምስ ወዲ ሓሊማ ይራኸቡኒ ብዝኾነ እቲ ሓበሬታ ኣነ እቲ ቦታ ኣብቲ ዋንቲ ውግኣት ስለዝነበሩኒ እታ ቦታ ናይ ሓኪም ነራትና ሓንቲ ነብለመንብላ ኣብኣስ ናይ ዓይኒ ግበሮ ለይቲ እዩ ኣብቲ ዋንቲ ዝኾነ መብራህቲ ነበሮም ባፅዕ ኣብ ናይ ዓይኒ ግበሮ ለይማ ኣብ ሃመፅ ብሎም ኣብ ኣነመፅእ ኣብ ምፃናት ብፃይናዊ ነብሩዶም ክልቲኦም ሕክምና ክዱ እቲ ብፃይ ሳሙኤል ምሕረት ኣብ ሕክምና ምስ በፅሐ ይስዋዕ
1: ንህና ፃፀ ምስ ሓርማ እዚኖ ፃፀ ምስ ሓርማ ስለ ዝኾነስ ጓንፈካ ግን መሬት እያ ተዓገስ ብስታሕቲ ደረጃ ታእሽ ክትገብረላ ትዋጋ ኣላ ወይ ስዋዕላ ትኽእል እዚኣ ግን ኣላ ተወጊኡ ሓደ ተሰውኡ ኳስ ኣብታ ፋይበር ካ ሒዝካ ክትከይድ

0: ፅምለት ኩሉ ሓደ ብፃእካ ኣይትቅበሎን መብዛሕትኦም እንጂ ኣብዘን ፂና ኢና ቀቢርና ባሕሪ ትሰቡ ጃልባ ትሰቡ ፂና ኢና እ እዚ እምበር ባሕሪ ኩናት ኩናት እዩ ኣብ መሬት ኮይኑ ኩናት እዩ ኣብ ባሕሪ ኮይኑ ኩናት እዩ ብፍላይ ተመዛዛን ምዕባለ እንተልዩ ኳ በቲ ዝነበርና ከምዚ ዝብለካ እዩ መሬት ኣነ ከም መሪጫናተይ መሬት ክመርፅ ክእል ነቲ ከምቲ ዝበልኩካ እዩኖ እቲ ፀገማ ሲ ኣብ መሬት ከተወሐዶ ትኽእል ኢኻ ምናባት ብኣጋጣሚ ንሕና ዘጓነፈና ፀገማት የለን ኣብ ባሕሪ ግን እቲ ዘማዲ ኣብ መሬት ንድሕሪ ኮይኑ ሓንቲ ምሽተ ሰብ ገለ ድሪ ኮይኑ ሓሙሻይ ክትልእኮ ትኽእል ኢኻ ናብ ኣብ ግን ሓሙሽተካ ንድሕሪ ገለ ኮንካ ክትልእካ ይትኽእል ኢኻ ኮይኑ ተሪፉ ሪሪክ ከም ገለ እንትኮይና ከዓ ሓንጎልካ ዝኣዘዘካ ስራሕ ወይ ሓንጎልካ ዝመርሓካ ክትገብር ትኽእል
1: እዚ ኣብቲ ወተሃደራዊ መዳይ ካብቲ ኣዝዩ ብዙሕ ከም ኣብነት ጥራይ ነቕርቦ ዘለና እዩ ኣብ ቁጠባዊ መዳይ እውን ሓይሊ ባሕሪ ነቲ ኣብ ቀጻሊ ኩናት መጓእቲ ዘጋጥሞ ተጋዳላይ ዋላ ካብ ውስን ዓቐን ይኹን እምበር ኣብ ሕክምና ኣብ ፅንሓሉ እዋን ቅያር መግቢ ንኽረክብ ዓሳንቂፆም ንወጋኣትን ቤት ትምህርቲ ሰውራን ኣብ ምቕራብ ብዙሕ ፃዕርታት ኣካይዶም እዮም ሓይሊ ባሕሪ ንዋናዊ ሽግራት ኣብ ምፍታሕ ከይተሓፅረ ንነዊሕ ዝፀመተን ንመጻኢ ኣብ ቁጠባ መሰረት ክኸውን ዝኽእልን በቲ ናይ ሽዑ ዓቕሙ ብምዕቡል ኣገባብ ሕርሻ ዓሳ ከተኣታቱ ጀሚሩ ትፈተነ ኣብ ዓወት ኣብ ዝበፅሐሉ እዋን ግን ናፅነት ስለ ዝመፀ እቲ ኣብ በሪጠ ዝተጀመረ ምፍራይ ዓሳ ቀጻልነቱ ይተረኣየን
2: ኣነ እዚ ብዛዕባ እዚ ሽሪምፕስ ሕጂ ዝዛረቡን ዘለዎ ኣሜሪካዊ መፅኡ ኣብ መንሽ ምግር ዝበሃል ኣብ ዓጊ ከሎ ተፈቲን እዩ ሓደ ሚስተር ሳቶ ዝበሃል ፕሮፌሰር ሳቶ ዝበሃል መፅኡ ንብሓቂ እቲ ባሕርያ ጎዱስ ስለ ዝነበረ ነቲ ሰብኣይ ፅቡቅ ሒዝና እቲ ቴክኖሎጂ ንምትእታ ብዙሕ ኢና ፅዒርና ካብ ዓጊ እውን ኣብ በሪጠ ዝበሃሉ ፈተነ ተፈቲን እውን ተዓዊት እዩ
1: ሓይሊ ባሕሪ ህዝባዊ ግንባር ኣብ ውሽጢ 21 ዓመታት ዕድሚኡ ማለት ካብ 1970 ክሳብ 1991 ዝሓለፎ ተመክሮ ኣዝዩ ፅንኩር ሕለኽለኽ ዝመልኦን ፈታንን ጉዕዞ እዩ ነይሩ ነፍሲ ወከፍ ኣባል ንናቱ ዝሓለፎ ሽግርን ፀበባን ኣለዎ እዞም ሕጂ ብሕፅር ዝበለ ታሪክ ዘዕልሉና ዘለውን ሎምስ ኣይንወፅን ኣይንሓልፋን ኢና ዝብልሉ ብዙሕ ኣጋጣሚታት ሰጊሮም እዮም ነዚ ኸዘንቱ በቂዖም ዘለዉ
3: ዝኾነ ሰብ ኮ ነቲ መስዋእቲ ይቕበሎ እዩ ምእንቲ ህዝብኻ ምእንቲ ሃገርካ ምስዋእ ዝብል ቅቡል ነገር እዩ ስለዚ ቐዲምካ ውን ኣብ ባሕሪ ክትጓዓዝ ከለኻ ባዕሉት ባሕሪ ኣሎ ከም ፀላኢ ካልኣይ ቀዳማይ ፀላኢ ናይ ኢትዮጵያ ኣሎ ዋላ ኣብ ገለእዋን ናይ ጀብሃ ተሕሪር ኩነታት ኣሎ እዚ ኩሉ እንዳፈለጥካካ ትኸይድ መከላኸሊካ ሒዝካካ ውን ትኸይድ ኩናት ከጓንፈካ ከምዝኽእል መስዋእቲ ከጓንፈካ ከምዝኽእል እዚ ትርድኦ ከዓ ግን እቲ ሓሳባትካ ልክዕ ኣብቲ እዋን ኣብቲ ክሪቲካል እቲ ዝኸፍአ ሰዓት ገለ ሮማይ ሕጂ ካብዚኣ ምውፃእ የላን ኢልካ ታሽምትኾና ግን ትርዕደሉ ወይ ንበይንኻ ታሽምትኾነሉ ክስታይ ከዓ የለን ካብ ሰብካ እንዳሃል እ ናብ ውሽጥኻ ውሽጥኻ ትገብሮ ግን ባዕልኻ ውን ስጋት ንከለካ ከማን ድሓን እጀኹም ከምዚ እዩ ዘሎ ከምዚ ትብል እዚ እቲ መንፈስ ምክንያቱ ስኒ ኣነ ሕጂ ሓባ ኣይኮንኩን ትቐብፀሉ ግዜ ኣሎ ግን ዋላ ንስኻ ከምኡ ከለካ ድሓን ኩነታት ክመፅእ ምዃኑ ንሓልፎ ምዃን ናይ ኢልካ ታሽሙ ትገብር ስለዚ ብድሕሪኡ ከምታይ እንተወይ ትገለፅ ክልካ መስእተኻ ስኒ ኣብ ባሕሪ ከም ፀንሐካ ከማን ኣውቶማቲክ ድሕሪ ቆር ደቃይቅ ትርስዕ ድሪ ቆር
4: ኦፍ ኣብ ባሕሪ እንታይ ሕማቕ እዩ እቲ ሽግር ደጋሪፈካ እንታይ ትብል ኣነ ሎሚ ከምመለስ የለ ይኹን ድሕሪ ሕጂ ባሕሪ ክሰርሐ ኣላ ኮሎ ኮሎ ኣይሰርሐን ትብል መኣዚ እግረይ ኣብ መሬት ትገብረ ድሕሪ ሰለስተ መዓልቲ ንምንታይ ንጋዓዝ ንምንታይ ኸይኑ ትብል ትርስዑ ቀልጥፍኮ ትርስዑ እዚ እቲ ስራሕ ናይ ባሕሪ እቲ ነገራት ናይ ባሕሪ ዝረክመካ ባ ኣይትበል
5: ብሳሕሊ ዝመፃ ንሕና ከዓ ብገልዕሎ ኢና ነርና ንወፅኮ ኣለና ሓንቲ ኣትያት ሓንቲ ግን ተሳእ ኢና ኣብዚ ሸዓ መሓመዶ

0: ከምኡውን ንሞያን ኣበርክቶን ናይ ኩሎም ኣብቲ ኣሃዱት ዝነበሩ ውልቀ ሰባት ብፍጹምነት ኣቕሪቡ ዝብል እምነት የብልናን። ነቲ ታሪኽ ባዕሎም እቶም ፈጸምቱን ጸሓፍቲ ታሪኽን ክጽሕፍሉ በዚ ኣጋጣሚ እዚ እናዘኻኽርና ኣብ መደምደምታ ብቓላት ናይቲ ካም ነዊሕ ዓመታት ንሓይሊ ባሕሪ ከም ኣቦ ኮይኑ ዝኣለየን ዝመርሐን ሜጀር ጀነራል ሑመድ መሓመድ ካሪካሬ ክንዓፁ
1: ላ እቲ ናይ ወተሃደራዊ ክብትቀውም ድሕሪ 77 ባፅዕ ምምላስ ድሕሪ 10 ዓመት ስለ ዝነበረ ዘይነበረ ሓይሊ ባሕሪ እንፈታናት ፈጢርና ክንብል ንኽእል ኢና ኣብ ሓይሊ ባሕሪ ከም መጓዓዝያን ከም ተለብ ናይ ህዝቢ ይኹን ናይ ውሽጢ ኣህዱና ናይ ሚድያ ይኹን ንሕና ካብ ቦርሱዳን ይኹን ካብ ጅዳ ካብ ጂዛን ካብ በዓል የመን ክመፅእ ዘኽእል ሶማል ዝመፅእ ዘኽእል ነገራት ለይቲ ምስ መዓልቲ እዳ ተንቀሳቀሱ ዓብዪ ተረ ነይሩና ክንብል ንኽእልና ምስቲ ዝነበሮ ዓበይቲ ተወፋይነት ናይቲ ዝነበረ ሰብ ካሊእ ኣብቲ ናይ ወተሃደራዊ ሜዳ እቲ ናይ ወተሃደራዊ ጉዳይ ሓይሊ ባሕሪ እዚ ሓረ መውፃእ ባፅዕን ብድሕሮ ሓረ መውፃእ ናይ ዓሰብ ኣብ ምባር ኣብቲ ናይ ቅድሚሑ ዝነበረት ባፅዕ ክልተ ግዜ ፈተነት ገይራ ነራ ከነ ሃጅመ ናይክእል ድና ኣይነ ይክእልን ኣብ ውሽጢ ባፅዕ ብፈታን ጀላቡ ትገብረ ስራሕ ነይሩ ዓሰብ ሓንቲ ፈተነ ገይርና ነርና ምስቲ ፈተነና መወዳ ተመስለ ነርና ተዓቕሚና ሲ ብሉፅ ዓቕሚ ኢልና ክመርፅ ነርና እዚ ኩሉ መራክብ ናይ ኢትዮጵያ ከሎም ቶም ፈተናት ከማ ከሎም ፈንጥሶም ይኹ ዝነሩ ለይኑ ከምዚ ዓይነት ሃሪ መርከብ ስለ ዘየለ ብዙሕ ጥቅም ኣይነበሮ እ ሓረ መውፃእ ባፅዕን ዓሰብን ሓይሊ ባሕሪ ናቶ ተራ ነይሩ
2: መርከብና መርከብና ይ

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደባት ኤርቲቪ ብሓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ብፍላይ መደብ ለሰ ስፖርት ንሎሚ ቀዳም እውን ዝተፈላለዩ ስፖርታዊ ትሕዝቶ ዘለዎ መደባት ሒዛ ናባኹም ቀሪባኣላ። ንምክታልኩም ብኸርቡ ንዕድም ፈለማ ግን ደርፊ ክንጋብዝ። ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደባት ኤርቲቪ ብሓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ብፍላይ መደብ ለሰ ስፖርት ንሎሚ ቀዳም እውን ዝተፈላለዩ ስፖርታዊ ትሕዝቶታት ዘለዎም ንኡስ መደባት ሒዛ ብሰዓታ ናባኹም ቀሪባኣላ። ንምክታልኩም ብኸርቢ ናዓደምና ፈለማ መደብና ብደርፊ ክንፍለም።

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መረባ ቲርቲቪ ብዓፈሻ ተኸታተልቲ መረብ ለሶ ስፖርት ድማ ብፍላይ ካብ ወርሒ ሰናት ሒዙ ዝካየድ ዘሎ ኣብ ዓለም ብዕቤት ተኸታተልቱ ኣብ ቅድሚ ዝስራዕ ውድድር ኩዕሶ እግሪ ዋንጫ ዓለም ኣብዚ ዓመት ብእንጋድነት ሰለስተ ሃገራት ማለት ሕቡራት መንግስትታት ኣሜሪካ፣ ካናዳን ሜክሲኮን ይካየድ ከም ዘሎ ዝፍለጥ እዩ። ኣብ ታሪክ ውድድራት ኩዕሶ እግሪ ብዙሕ ኣሰንባድን ኣገራምን ፍጻመታት ዝተኸስተ ብዙሕ እኳ ትኾነ ንሎሚ ግን ካብቲ ሒደት ፍጻመታት 10 ናባኹም ከነቕርበልኩም ተዳሊና ኣሎና ሶናይ ምክታል።

ኣብ 10 ደረጃ ተሰሪዓ ዘላ ፍጻመ ኣብ 1982 ሃገር እስጳኛ ንውድድራት ዋንጫ ዓለም ተእንግዶሉ ኣብ ዝነበረት እዋን ብዕለት 21 ሰነ 1982 ሃገራውያን ጋንታታት ፈረንሳን ኩዌትን ተራኺበን ፀወተን የካይዳ። ኩዌት ኣብዚ ውድድር ንፈለማ እዋን ዝተወዳደረት ኤስያዊት ዓረባዊት ሃገር ብምዃን ኣርእስቲ ሰሪሓ ነይራ። እንተኾነ ኣብዛ ፀወታ እቲ ኣገራን ፍጻመ ዝተኸስተሉ ፈረንሳ 3-1 መሪሕ ኣብ ዝነበረትሉ ግዜ ናብ ልዳት ኩዌት ኩዕሶ ሒዛብ ዝተፀጋዓትሉ ካብ ማእከል ተዓዘብቲ ፊስካ ትንፋሕ ሞ ተፃወቱ ኩዌት ካብ ፆታ ወፃኢት ወይ ድማ ኦፍሳይድ እያ ብምባል ደው ይብሉ። እቲ ዘገርም ግን ተፃወቲ ፈረንሳ ኣየቋርፁን ነታ ኣብ እግሮም ዝነበረት ኩዕሶ ናብ ሰክዒት መጋጥምቶም ብምዝጋብ እቲ ፆታ ናብ 4-1 ለወጥዎ። ተፃወቱ ኩዌት ነቲ ፍጻመ ስለዘይተቐበልዎ ንማእከላይ ዳኛ ነታ ዝተመዝገበ ሸቶ ንክስር ዝተቃወሞኦም ብዘስምዑ ነቲ ፆታ ዝመርሕ ዝነበረ ወዲ ሶቪየት ሚራዝሎቭ ሱቱፓር ግን ነታ ሸቶ ብምፅዳቅ ፆታ ክቕፅል ወሰነ። ተፃወቲ ኩዌት ነታ ፍጻመ ክፃወርዎ ኣይከኣሉን ክዕገርግሩ ይረኣዩ። እቲ ዘገርም ግን ፕረዚደንት ፌደሬሽን ኩዕሶ እግሪ ናይቲ ሃገር ሼክ ፈሃድ ኣልኣሕመድ ናብ ማእከል ሜዳ ብምእታው ንማእከላይ ዳኛ ክጉባዕባዓሉ ይጅምር። ማእከላይ ዳኛ ሱቱርፓር በቲ ዝወረዶ ፀቕጢ ነታ ዝተመዝገበ ሸቶ ብምስራዝ እቲ ፀወታ 3-1 ኮይኑ ክቕፅል ገበሮ። ኣብ መወዳእታ ትግጥም ብዓወት ፈረንሳ 3-1 እኳ ተተዛዘመ ፊፋ ነቲ ውሳነ ድሕር ምምርማር ኩዌት ነቲ ዘርኣየቶ ተቃውሞን ኣብ ልዕሊ ዳኛ ድማ ዝገበረቶ ፀቕጥን ተገንዚቡ ነታ ብማእከላይ ዳኛ ዝተሰረዘ ሸቶ ደጊሙ ብምፅዳቅ ፈረንሳ 4-1 ከም ዝተዓወተት ኣፍለጠ። ብዘይካዚ ፊፋ ነቲ ማእከላይ ዳኛ ብምዃን ነቲ ፀወታ ዝመርሕ ዝነበረ ተወላዲ ሶቪየት ሕብረት ዝነበረ ሚራስሎቭ ክሳዕቲ ውድድር ዝዛዘም ካብ ዝኾነ ውድዳት ምከይዳ

ብታሽዓይ ደረጃ ተሰሪዑ ዘሎ ድማ ናይ ዳኛ ወይ ድማ ናይ ተፃወቲ ፀገም ዘይተራየሉ ግንካ ኣሰንባዲ ግጥም እዩ። ኣሰንባዲ ውፅኢት ዝተመዝገበሉ ግጥም እዩ። ብዓሰርቱ ሓደ ማዝያ 2001 ኣብ መንጎ ሃገራን ጋንታታት ኣውስትራልያን ሳሞዋ ኣሜሪካን ዝተካየደ ናይ ዋንጭ ዓለም መጻረዪ ፀወታ እዩ ነይሩ። እቲ ፀወታ ኸ ብኣገራም ዝኾነ ብዝሒ ሸቶታት እዩ ተዛዚሙ፣ ንምእማኑ ዘገርም እዩ። ኣብዛ ፀወታ ኣውስትራልያ 31 ብባዶ ብዝኾነ ውፅኢት ብምዕዋታ ዘገረመት ክትከውን፣ እዚ ዓወትካ ኣብ ታሪክ ናይ መጻረዪ ውድድራት ዋንጭ ዓለም ክሳዕ ሎሚ እቲ ዝገፍሐ ዓወት ተባሂሉ ክብረ ወሰን ፊፋ ሒዙ ብምህላው እዩ። ካብቲ ዘገርምካ ሳሞዋ ኣሜሪካ ሓንቲ ሸቶ እውን ትኾን ከየመዝገበት ካብዚ ውድድር ብክንዲ ዝተጠቕሰ ሸቶታት ዘቕቢባ ብምግላፋ እዩ። እቲ ምኽንያት ግን እዛ ደሴታዊት ሃገር ብፊፋ ብሰንኪ ዝወፀ ኣባል ዛ ሃገራዊት ጋንታ ዝኸውን ተፃውታይ ግድን ኣሜሪካዊ ፓስፖርት ክህልዎ ዝጠለብ እማመ ብምቕራቡ በዚ ሕጊ ዝኻ እዛ ደሴት ብዋሕደ ተፃውቲ እምብዛ ብምሽጋርያ ናብዚ ከቢድ ፀገም ንኽትወድቕ ተቐሲባ። ኣብቲ ግዜ እቲ ናይ ትሕቲ 20 ዓመት ሃገራዊት ጋንታ ሳሞዋ ኣሜሪካ ተፃወታ ኣብ ፈተና ስለ ዝነበሩ ነቲ ዝነበረ ርቑሒ ኣማሊኦም ክሽፍኑ ኣይተኻለን። ነዚ ፍጻመ ዝተዓዘበት ኣውስትራልያ እውን ንከም ጆኒ ኣልዌዚ፣ ዳሜን ሞሪ ዝኣመሰሉ ተፃወታ ብምዕራፍያ ንፀወታ ኣትያ። ፀወታ ምስ ፈለመ ክሳብ 10 ደቓይቕ ሸቶ ኣይተመዝገቦን ነይሩ። እንተኾነ ካብ 10 ክሳብ 13 ደቓይቕ እቲ ግጥም 3 ሸቶታት ተራእይዎ። ኣብዛ ፀወታ ኣውስትራልያዊ ኣርቺ ቶምሰን 13 ሸቶታት ብምዝጋቡ ፍሉይ ኣርሲ ክሰርሕ እንከሎ፣ እዚ ብዝሒ ሸቶታት ድማ ነስ ተፃዋታይ ኣብ ሓደ ግጥም ክንዲ ዝኣክል ብዝሒ ሸቶ ብምዝጋቡ ፍሉይ ክብረ ወሰን ንኽሕዝ ኣኽኢልዎ እዩ። ብሓፈሻ ኣብ ናይ ቅድሚ ዕረፍቲ ግጥም ናይ ዜና ሃገራዊ ጋንታታት ኣውስትራልያ 16 ብባዶ መሪሓ ከተዕርፍ ንከላ፣ ድሕሪ ዕረት ኣብ ዝቐፀለ ግጥም እውን እቲ ናይ ሸቶ ፌስቲቫል ቀፂሉ እዩ። ካብ ብዝሒ ዝተመዝገበ ሸቶታት ካ እቲ ቁፅሪ ናብ ሰሌዳ ዝፅሕፍ ዝነበረ ሰብ እውን ተደናጊሩስ ኣውስትራልያ 31 ብባዶ ተዓዊታ እናሃለወት 32 ብባዶ ኢሉ መፅሓፉ ኣብቲ ግዜ እቲ ኣርእስቲ ሰሪሑ እዩ።

ናብ ብሻም ናይ ፍጻመ ምስ ንሰግር ኣብ ዝኾነ ፀወታ ኩዕሶ እግሪ ኣብ ሓደ ግጥም ብዘመዝገበን ናብ ልዳቱ እውን ብጌጋ ብዘቕፅረን ሸቶታት እተን ክለባት በዚ ውፅኢት መዕረ ክፈላለያ ካብ ምርኣይ ምስማዕን ዝገርም ክንደናይ ከየሉ ክዝብል ፀኒሕካስ ኣሎ ምስ እትበሃል ንምፍላጡ መቸም ብዙሕ ኢኻ ትርበሽ። ኣብ 1976 ዝፍጻመ እዚ ኣብ እንግሊዝ ኣጋጢሙ ክለባት ኣስቶን ቪላን ሌስተር ሲቲን ኣብ ዝፃወታሉ ዝነበራ እዋን ናይ ቪላ ተኸላኻሊ ክሪስ ኒክል ንክለቡ ክልተ ሸቶታት ብምዝጋብ መሪሕነት ከትሕዛን ከሎ ብድሕር ዝግን ናብ ልዳቱ ክልተ ሸቶታት ብምዝጋቡ ፀወታ ክልተ ብክልተ ክዛዘም ክኢሉ እተን ሸቶታት ኩለን ብስሙ ዝተፃሓፋ ብምባርን ድማ ኣገራሚ ነይሩ። እቲ ኣዝዩ ዝምስጥን ዝገርምን ከዓ እዘን ዝተመዝገባ ሸቶታት ብሌስተር ሲቲ ኣብ ዓመት ሸቶ ካብ ዘመዝገቡ ተፃወታ ናይ ሪክል ኣብ 50 ተርታ ክስራዕን ከሎ ብክለብ ኣስቶን ቪላ ምስ ንምልከት ድማ 10ይ ዝበዝሐ ሸቶታት ኣብቲ ዓመት ስፖርት ዘመዝገበ ናይ ኣስቶን ቪላ ተፃወታይ ብምኻን ስሙ ክፀሓፍ

ኣብ ሸውዓይ ደረጃ ካብ ኣገረምቲ ፍጻመታት ኩዕሶ እግሪ ተሰሪዑ ዘለካ ኣብ ውድዳት ሻምፒዮንስ ሊግ ኤሮፓ ዓበይቲ ክለባት ማንቸስተር ሲቲን ሪያል ማድሪድን ዘካየዶ ግጥም እዩ። ኣብ ዓመ 2021 2022 እዘን ክለባት ኣብ ናይ ፍርቂ ፍጻመ ፀወታታት ክራኸባ ከለዋ ኣብቲ ግዜ እቲ ኣብ ክልተ እግሪ ብዝተመዝገበ ውፅኢት ኣብ ታሪክ ናይ ዝውድድር ካብ ተዘካዶ ፀወታታት ኮይኑ ተፃሒፉ ብምህላው እዩ። ኣብ ናይ ቀዳማይ እግሪ ፀወታ ማንቸስተር ሲቲ ኣብ ልዕሊ ማድሪድ 4-3 ዝኾነ ውፅኢት ብምዕዋትያ ናብ ከተማ ማድሪድ ኣቕኒዓ። ኣብ ሜዳ በርናቦ ኣብ ዝተኻየደ ናይ ካልኣይ እግሪ ፀወታ ዘን ክለባት ኣብ ናይ ቅድሚ ዕረፍቲ ርክብን ብዘይሸጡ እየን ተፈላለየን። እንተኾነ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ሲቲ ፀወታ ምስ ፈለመ ከይፀንሐት እያ ዕብላልኣ ከተረጋግፅ ኣይተሸገረትን። ኣብ መበል 72 ደቂቓ ኣልጀራዊ ሪያድ ማሕረስ ዘመዝገባ ማራኺ ሸቶ ኸዓ ናብ ስታድየም በርናቦ ዝነበሩ ደገፍቲ ማድሪድ ጭንቀቶም ሰማይ ክዓርግ ኣኽኣለ። ተፃወቱ ሲቲ መሊሶ መጥቃዕታቶም ክሕይሉ ከለዉ ከም ግሪሊሽን ፎደንን ዝኣመሰሉ ተፃወቲ ብሓደገኛታት ፈተነታት እኳ ይፅጉዑ ነይሮም። እታ ቀዳሚቲ ልዳ ተጎስ ግዛ ክትሓልፍን ከላ እታ ካልይቲ ፈተነ ግን ብተኸላኸላይ ማድሪድ መንዲ ብዘገርም ክእለት ክትዕገጥ ኣብ ዓይኒ ካሜራ ኣትያ። ኣብቲ ግዜ እቲ ሲቲ ናብ ፍጻመ ክሰግር ብቁፅራዊ ሓቂ 99 ሚእታዊ ትኳ ተነበረ ኣብ መበል 89 ደቕ ካብ ትፅዊት ብዙሓት ወፃኢ ፍጻመ ክኽሰ ጀመረ። ማድሪድ ንሮድሪጎን ካማቪንጋ ናብ ሜዳ ቀይራ ድሕር ምእታው ናብ ፀወታ ተመሊሳ። ሙፃ ናይ ማሕረዝን ዲብራይንን ከዓ ሚዛ ናይ ትግጥም ናብ ማድሪድ ኣዛዝዎ። ሪያል ማድሪድ ኣብ ውሽጢ 2 ደቓይቕ 2 ሸቶታት ብምዝጋብ ድማ ላዕለዋ ኢል ክትሕዝኪ ኢላ። ውፅኢት ናይ 2 እግሪ ግጥማት 5-5 ኾነ። ሞራል ተፃወቱ ሲቲ ባይታ ከንቆልቁል ከሎ ነቲ ፍጻመ ዝተዓዘቡ ተፃወቲ ማድሪድ ድማ ንህርመት ናይ ትግጥም ብዝግባእ ተቆፃፀርዎ። ኣብ ተወሰኽቲ ደቓይቕ ኣጥቃዒ ማድሪድ ካሪም ባንዜማ ኣብ ክልተ ልዳት ሲቲ ተሓንኪሉ ብምውዳቁ ፍፁም ቅላዕ ንማድሪድ ክወሃብ እንከሎ ቤንዜማ ድማ ነታ ዕድል ናብ ሸቶ ብምልዋጥ ንማድሪድ ናብ ናይ ፍጻመ ፀወታ ህንፃ ሊቨርፑል ንኽትራኽብ መንገዲ ፀረገ። ኣብ ናይ ፍጻመ ፀወታ እውኑ ማድሪድ ኣብ ልዕሊ ሊቨርፑል ብምዕዋት ንፅዋ ሻምፒዮንስ ሊግ ናይቲ ዓመ ስፖርት ዓዊታትሉ እያ። ኣብቲ ዓመት ድማ ቤንዜማ ንሽልማት ባሎን ዲኦር ክዕወትሉ ብምኻሉ እቲ ካልእ ኣርእስቲ ዝተሰርሐ እዩ።

ኣብ ሻርሻይ ደረጃ ተሰሪዑ ዘሎ ፍጻሜ ድማ ኣብ ኣህጉርን ኣፍሪቃ ዝተኸስተ ዘገርም ፍጻሜ እዩ። ኣብ ዓመት 2021 ናብ ካሜሩን ናብ ዝተኣንገደ ዋንጫ ኣፍሪቃ ሃገራውያን ጋንታታት ቱኒዝያን ማሊ ናብ ናይ ምድብ ፀወተን የካይዳ። ኣብቲ ግጥም ማሊ ኣብ ልዕሊ ቱኒዝያ ሓደ ባዶ ክመርሕ ኣብ ዝነበረትሉ ነቲ ግጥም ዝመርሕ ዝነበረ ጃኒ ሲካዌዚ ዝተባህለ ማእከላይ ዳኛ ምድብ ፀወቱ ንክዛዝም 5 ደቓይቕ ምስ ተረፎ ናይ መወዳእታ ፊዝካ ብምፋሕ ንፀወታ ዓፅዎ። እቲ ውሳነ ኣዝዩ ዘሰንብድን ዘይፍትሓውን ብምባሩ ድማ ሃገራዊት ጋንታ ቱኒዝያ ተቃውሞዋ ከተስምዕ ጀሚራ። ሲካዚወ ድሕሪ ምጉብዑ ባዕ ተፃውቲ እንደገና ናብ ሜዳ ብምላስ ንፀወታ ጀመሮ። እቲ ካልእ ዘሰንብድ ፍጻሜ ድማ ተኸስተ። እዚ ማእከላይ ዳኛ ምድብ ፀወታ ኣብ መበል 89 ደቂቕን 50 ካልኢትን ብምዛሙ ዕግርግር ተኸስተ። እቲ ፍጻመ ክልተ ፍጹም ቅልዓት ዘውህብን ፍጻመታት ከምኡ ድማ 10 ቅያር ተፃወትን ተራእዩ ብምባሩ እንተወሓደ ክሳዕ 5 ደቓይቕ ተወሳኺ ግዜ ክወሃብ እናተገበ እዩ ነቲ ፀወታ በዛ ኣቐዲሙ ዝተጠቕሰ ግዜ ከም ዝፍፀም ገበረ። ጃኒ ሲካዚወ ድሕሪ ፀወታን ካፍ ኣብ ዝፀሓፎ ፀብጻብ እቲ ዝወሰዶ ውሳነ ብሰንኪ ኣብቲ ግጥም ዝነበረ ዋዒ ዝዓብለሉ ሕማቅ ኩነታት ኣየር ረሽሻ ስለ ዝተሰምዖ ምዃኑ ሓቢሩ።

ኣብ ሓምሻይ ደረጃ ተሰሪዑ ዘለካ ብሃጉር ኤሮጳን ዋንጫ ኤሮጳ ኣብ ዝካየድ ዝነበረ ናይ መጻሪ ፆታታት እዩ እዚ ኣብ 1984 ዘጋጠመ ፍጻመ እስዕብ እዩ ሃገሮት ጋንታ ስጳኛ ሃገራውያን ጋንታታት ሆላንድ ሪፓብሊክ ኣየርላንድን ኣይስላንድ ከምኡ ድማ ማልታ ኣብ ዝነበሮ ምድብ እያ ተደላዲላ ድዕሪ 8 ፆታታት ሆላንድ ብ13 ነጥቢ መራሒት ናይቲ ምድብ ኮነት ኣብቲ እዋን ሓንቲ ሃገር ምስ ትዕወት 2 ነጥቢ እያ እትረክብ ነይራ ሃገሮት ጋንታ ስጳኛ 11 ነጥቢ ብምእካብ ካልኣይ ደረጃ ሒዛ ትስዕባ ናብ ዋንጫ ኤሮጳ ብቐጥታ ክትሓልፍ እንተኮይና ንምድባ መሪሓ ምስ ትዕወት እዩ ሆላንድ ኣብዚ ናይ መጻሪ ፆታታት 22 ሸቶታት ከተመዝግን ከላ 6 ሸቶታት ተመዝጊብዋ ብሓፈሻ ብ16 ፀብልታት ሸቶታት መራሒት ክትከውን ከላ ስጳኛ ኸ 12 ሸቶታት ከተመዝግን ከላ 7 ሸቶታት ስለ ዝተመዝገባ ምስ ሆላንድ ዝነበራ ናይ ሸቶ ፍልሊ ኣዝዩ ዓብዪ ነበረ ስጳኛ ንምድባ መሪሓ ክትሓልፍ እንተኮይና ብልዕሊ 11 ሸቶታት ክትዕወት ነይርዋ እዚ ኸዓ ጋህድ ንክኸውን ዝነበረ ተኽእሎ ጸቢብ መሲሉ ተረአየ ኣንጻር ማልታ ኣብ ዝተሰርዓላ ናይ መዛዘሚ ፀወታ ስጳኛ ነቲ ዘይድየብ ዝመስል እምባ ክተሓኽሮ ተበገሰት ኣብ ከተማ ሴቪያ ስታድዮን ቤኒቶ ቪላ ማሪን ኣብ ዝተኻየደ ፀወታ ግን ፍሉይ ታሪክ ተሰኒዱ ኣብ ናይ ቀዳማይ ርክብ ናይ ዘን ሃገራዊ ጋንታታት ስጳኛ ኣብ ልዕሊ ማልታ 3-2 ተዓዊታ ብምባራ ደገፍቲ ሃገሮም ብዝሒ ሸቶ ከተመዝግብ ዘለዋ ተኽእሎ ትሑት ምዃኖም ኣሚኖም ተኣምር ክርኡ ግን ናብ ስታድዮን ወሓዙ ኣብ ናይ ቀዳማይ ብረ ነቲ ፀወታ ዝመርሕ ዝነበረ ቱርካዊ ማእከላይ ዳኛ ኤርኪን ንጎስክል ንስጳኛ ፍፁም ቅላዕ ክህባ ከሎ ንምቕልዓ ሓላፍነት ዝወሰደ ፍራንሴስኮ ግራካሶ

እታ ዝተረኸበት ዕድል ክጥቀመላ ኣይከኣለን። ብዙሕ ከይፀንሐት ግን ስጳኛ ካብ ካርሎስ ሳንቲያና ብዝረኸብታ 2ሽቶ መሪሕነት ናይቲ ፀወታ ሒዛ ሓጎስ ስጳኛ ብዙሕ ከይፀንሐ ግን ማልታ ማዕረ ዝገብረታ ሸቶ ብምዝጋባ ግን ፀወታ ሓደ ብሓደ ኮነ። ዕረፍቲ ቅድሚ እካል ሳንቲያና 2ሽቶታት ብምዝጋቡ ስጳኛ 3-1 መሪሓ ንዕረፍቲ ወፅያ። ስጳኛ ናብ ዋንጫ ኤሮፓ ክትሓልፍቲ ኮይና 9 ተወሰኽቲ ሸቶታት ከተመዝግብ ስለ ዝነበራ ግን ከቢድ ስራሕ ኣብ ቅድሚያ ነበረ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ተፃወቱ ስጳኛ ንፀወታ ፍፁም ብምቁፃር ካብ ሪንኮን 2 ተኸታተልቲ ሸቶታት ብምዝጋብ መስመር ምክልኻል ማልታ ከምዝፈርስ ገበርዎ። ማቼዳ እውን 2 ሸቶታት ብምውሳኹ ፀወታ 7-1 ኮነ። ሪንኮን ሃትሪክ ብዝሰርሐ ሸቶ ንዕድል ሃገሩ ክዕብን ከሎ ሳንቲያና እውን ታሽዒቲ ሸቶ ኣመዝጊቡ ሪንኮን 10 ሸቶ ክውስኽ ሳራብያ ንመበል 11 ሸቶ ኣብ ሰኪዒት ማልታ ንበረ። ኣብ መበል 84 ንድ ክዋን ሲኞ ንመበል 12 ሸቶ ከምዝግብ እንከሎ እቲ ግጥምካ ብገፊ ዓወት ስጳኛ 12 ባሕደ ተዛዚሙ። በዚ ሕልሚ ዝመስል ውፅኢት እታ ሃገር ንሆላንድ ብናይ ሸቶ ብልጫ ብምላፅ ተሳታፊት ዋንጫ ኤሮፓ ኮይና ብድሕር ዩ ኣብ ሰዓበ ዓመት እውን ስጳኛ ኣብቲ ኣብ ፈረንሳ ዝተኣንገደ ዋንጫ ኤሮፓ ብምስታፍ ክሳዕ ፍጻመ በፂሓ እኳ ተነበረት ብፈረንሳ ግን ተረቲዓ ካልኣይ ደረጃ ሒዛ ንውድዳ ፈጺማ። ድሕሪ ነዊሕ ዓመታት ናይቲ ፍጻመ ተጻዋታይ ማልታ ዝነበረ ሲልቮ ዲ ማኑዌለ ብዛዕባ እቲ ዘጋጠመ ኩነታት ነድሕሪ ተመሊሱ ብምዝካር ኣብ ሓደ ጋጣሚ ተዛሪቡ ነይሩ። ንሱ ኣብ ናይ ቅድሚ ዕረፍቲ ፀወታ ስጳኛ ክንዲቲ ሓያላት ኣይነበሩን። ኣብ እዋን ዕረፍቲ ግን በቲ ናይ መቐሪ ክፍሎም እናሓለፍኩ ከለኹ ፅማቕ ለሚ እንኳ ርእየ ተነበርኩ፣ ካልእ ሓይሊ ዝባእታ ግን ኣብኡ ተሓዊሱ ስለ ዝተዋህቦም ኣብ ካልእ ዕብረ ፍጹም ካልእ ዝኾነት ሃገራዊት ስጳኛ ኢና ተራኺብና ክብል ገሊጹ ኣሎ። እቲ ውፅኢት ብፍላይ ድማ ኣብ ካልኣይ ዕብረ ዝተመዝገበ 9 ሸቶታት ኣብ ማሕበር ኩዕሶ እግሪ ኤሮፓ ክትዕ ከላዕል እውን ክኢሉ እዩ።

ኣብ ራብዓይ ተርታ ተሰሪዑ ዘሎ ካብ 1945 ዝተሰነደ ፍሉይ ፍጻመ እዩ። እቲ ፍጻመ ድሕሪ ምዛም ካልኣይ ኩናት ዓለም እዩ። ፈደሬሽን ኩዕሶ እግሪ እንግሊዝ ነቲ ፍጻመ ንምምዕራክ ንሩስያዊት ክለብ ዳይናሞ ሞስኮ ኣንጻር እንግሊዛዊት ክለብ ኣርሰናል ምሕዝነታዊ ፀወታ ንኸተካይድ ዕድመ ቕረበላ። እታ ፈረንሳዊት ክለብ እውን ነቲ ዕድማ ኣኽቢራ ለንደን ተጓዕዘ። ብሰንኪ ካልኣይ ኩናት ዓለም ህዝቢ እንግሊዝ ካብ ፀወታታት ኩዕሶ እግሪ ርሒቑ ብምባሩ ነቲ ግጥም ንክዕዘብ ብዓብዪ ዝኾነ ቁፅሪ ናብ ስታድዮም ዋርት ሃይት ላይን ግዒዙ። ኣርሰናል ኣብ ሜዳ ሃይብሪ ንኸይፃወት ምኽንያት ዝኾነ ስታድዮም ኣብቲ እዋን ኣብ ትሕቲ ሚኒስትሪ ምክልኻል ብሪጣንያ ብምባር እዩ። እቲ ሜዳ ኣብ ግዜ ኩናት ካብ ዝፍኖ ዝነበረ ደብዳብ ከም መዕቆቢ ኮይኑ የገልግል ብምባር እዩ ኣርሰናል ነቲ ሜዳ ክሳዕቲ ግዜ እቲ ዘይተረከበቶ። ዘን ክለባት ፀወታ ከካይዳ ናብ ሜዳ ምስ ወረዳ ግን ካብ ትፅኢት ብዙሓት ወገናት ወፃኢ ሓያል ግመ ተኸስተ። ሙሉእ ሜዳ ብምሽፋኑ ኸ ተዓዘብትን ፀወታ ክርእይዎ ኣይከኣሉን ተፃወቱ ናሕድሕዶም ክረኣዩ ተሸገሩ። እንተኾነ እዘን ክለባት ነዚ ኩነታት ናብ ረብሐን ክቕይርኦ ኣይተሸገራን። ተፃወታይ ኣርሰናል ብቀይሕ ካርድ ካብ ሜዳ ክባረር እንከሎ ንሱ ግን ነቲ ዝነበረ ኩነታት ኣየር ተጠቒሙ ናብ ፀወታ ተመሊሱ ኣትዎ። ሩስያዊት ዳይናሞ ሞስኮ እውን ሓያሉ ተፃውቲ ናብ ሜዳ ቀይራ እኳ ተእትወት ነቶም ክወፁ ኢላ ዘመዝገበቶም ተፃወታ ግን ኣብ ሜዳ ሓደገቶም። ኣብቲ ግዜ እቲ ሞስኮ 15 ተፃውቲ ናብ ሜዳ ሰሊፋ ማለት እዩ። ሓላው ልዳት ኣርሰናል ኢዱ ስለ ዝተሃርመ ብሓደ ካብ ተዓዘብቲ ቦትኡ ተተክአ። እቲ ዘገርም ግን ማእከላይ ዳኛ እዚ ኩሉ ኣብ ሜዳ ዝግበር ዘሎ ድራማ ብሰንኪ ግመ ዘይተዓዘቦ ብምዃኑ እዩ። እቲ ፍጻሚ ግን ነቶም 50,000 ዝበፅሑ ዝነበሩ ተዓዘብቲ ኣዝዩ ዘዘናግዕን ካብቲ ንንውሕ ዝበለ ዓመታት ብሰንኪ ኩናት ራዕድን ጭንቀትን ንግዜኡ ከናገፍ ብምኻሉ ብፍሉይ ተዘካር እዩ።

ኣብ ሳልሳይ ተርታ ዝስራዓ ካብ 217 ናብ ፀወታ ሻምፒዮንስ ሊግ ዘጋጠመ ኣገራሚ ፍጻመ እዩ። ስጳኛዊት ክለብ ባርሴሎና ኣብ ልዕሊ ፈረንሳይቲ ክለብ ፒኤስጂ ዘመዝገበቶ ተዘካርዓዊ ድማ እዩ። ኣብ ናይ ቀዳማይ እግሪ ፀወታ ዘን ክለባት ኣብ ከተማ ፓሪስ ኣብ ዘካየደ ግጥም ባርሳ 4-3 ዝተሰዓረት፣ እቲ ፍጻሚ ንማሕበር ስፖርት ዓለም ዘገርመ ክኸውን ከሎ ማዕከና ዜና ስፖርት ድማ ሕልሚ ድዩ ኢለን ካሓታ ጀምራ። ብድሕር ሰሙን ኣብ ሜዳ ካምፕኑ ዝሰዓበ ናይ ካልኣይ እግሪ ግጥም ባርሴሎና ኣብ ቅድሚ ደገፍታ ንምእማኑ ዘጸግም ታሪክ ሰሪሓ። ኣብዛ ፀወታ እዛ ክለብ ኣቐዲማ 3 ሸቶታት ብምዝጋብ ከተሰንብድን ከላ ኡራጋዊ ኣጥቃዒ ፒኤስጂ ኤድሰን ካቫኒ ሸቶ ብምቝፃሩ ግን ገስጋስ ባርሳ ዝተዓግተ መሰለ። ባርሳ ንፒኤስጂ ክትሓልፋት ኮይና ድማ ኣተን ተሪፈ ንኣ ዝነበራ 30 ደቓይቕ 3 ሸቶታት ከተመዝግብ ነይርዋ። እቲ ኩነታት ዘይከውን መሰለ። ኣብ ካቶሎናውያን ግን ኣይከውንን ይምባል ናይ ካቶሎናዊ ባህሪ ኣይኮነን ዝብል ብሂል ኣሎ። ነተን ዘይብፃሕ ዝመስል ቁፅራዊ ሓቂ ክልውጡ ድማ ክሰርሑ ጀመሩ። ኣብዚ እዋን ኣብ ጥርዚ ብቕዓ ዝነበረ ከም ኔይማርን ሜስን 2 ሸቶታት ከመዝግቡ ከለዉ መገዲ ሮቤርቶ ድማ ሳሴቲ ሸቶ ብምዝጋብ ባርሳ ኣብ ውሽጢ 10 ደቓይቕ 2 ግዜ ተርያ ንኽትወፅእ ኣኺሎማ። እዚ ውፅኢት ኣብ ታሪክ ኩዕሶ እግሪ ፍሉይ ተኣምር ተባሂሉ ተገሊጹ እዩ።

ኣብ ብካልኣይ ደረጃ ተሰሪዑ ዘሎ ኣገራ ምፍፃሚ ካብ 1982 ዘጋጠመ እዩ። ሃገረ እስጳኛ ዋንጫ ዓለም ተእንግደሉ ኣብ ዝነበረት ኣጋጣሚ ሃገራዊት ጋንታ ኣልጀርያ ኣብ ካልኣይ ምድብ ኣንጻር ሃገራውያን ጋንታታት ኦስትሪያ፣ ቺሌን ምዕራብ ጀርመን ንክፃወት ተደላዲላ ነበረ። ኣብቲ ግዜ ምዕራብ ጀርመን ንፅዋ ናይቲ ውድድር ክዕወታላ ካብ ዝኽእላ ሃገራት ተባሂላ ኣብ ቅድሚ ዝተሰርዐት ክትከውን ከላ ንምዘና ኣልጀርያ ድማ ኣትሒታ ብምጥማት ከተቆናፀባ ተረአያ። ተፃወትታ ድማ ኣብ ልዕሊ ተፃውቲ ኣልጀርያ ስነኣእምራዊ ኩናት ከካይዱ ጀሚሮ። ናይ ጀርመን ተፃዋታይ ሎታር ማትያስ ኣብ ዘካየዶ ጋዜጣዊ መግለፂ ኣብ ልዕሊ ኣልጀርያ ንእቲ ምስገብ ሻምነይቲ ሸቶ በዕለይ ክቕፅረ የ ክብል ክፍክር ተሰሚዑ። ኣብ ሜዳ ዝተረኣየ ፍጻሚ ግን በንጻሩ እዩ። ሃገራዊት ጋንታ ኣልጀርያ ኣብ ልዕሊ ምዕራብ ጀርመን 2-1 ብምዕዋት ንባጫ ብዙሓት ፀጥ ኣቢላ ካብ ሜዳ ርእሳ ልዒላ ወፅያ። ኣብ ካልእ ፀወታ ናይ ዝምድብ ኦስትሪያ ኣብ ልዕሊ ቺለ 1-0 ተዓዊታ ክትወፅን ከላ ኣብ ካልኣይ ፀወታ ግን ኦስትሪያ ኣንጻር ኣልጀርያ ብዘካየርቶ ግጥም 2-0 ተዓዊታ። ምዕራብ ጀርመን ድማ ኣብ ልዕሊ ቺለ ገፊሕ ናይ 4-1 ዓወት ብምዝጋብ ናብ ዝቕፅል ዙርያ ንምሕላፍ ኣንጻር ኦስትሪያ ወሳኒ ፀወታ ከዘካየድ ተዳልያ። ኣብቲ ግዜ ትዕውቲ ሃገር 2 ነጥቢ ጥራይ ትወስድ ስለ ዝነበረት በዚ መሰረት ኦስትሪያ ብ4 ነጥቢ መራሕት ናይ ዝጉጅለ እኳ ተነበረት፣ ኣልጀርያ ምዕራብ ጀርመን ግን ብማዕረ 2 ነጥቢ የና ዋህሊ ኢለን። ኣብ ናይ መወዳእታ ናይ ዙር ፀወታ ኣልጀርያ ኣብ ልዕሊ ቺለ ናይ 3 ብ2 ዓወት ብምዝጋብ ንዝቕፅል ናይ ውድቕካ ምሕላፍ ምስጋራ ተስፋ ዘውሓሰት መሲላ ቐሪባ። እንተኾነ እቲ ዝነበረ ተስፋ ርጉፅ ክኸውን ግን ንፀወታ ኦስትሪያን ምዕራብ ጀርመንን ክትዕዘብ ነይርዋ። እዘን ሃገራት ኣብ ዘካየዶ ግጥም ምስ ንምልከት ሃገራት ጋንታ ጀርመን ኣቐዲማ ሸቶ ብምዝጋብ መሪሕነት ክትሕዝን ከላ፣ ብድሕርዚ ግን እዘን ሃገራት ንኣልጀርያ ከትርፋኣቲ ኮይነን በዛ ሸቶ ነቲ ግጥም ክዓፅዎ ብምውሳነን እዩ። ንዝተረፈ 80 ደቓይቕ ድማ ንሓድሕድን ኩዕሱ ናተቐባበላ ክፃወታ ጀሚረን። ኣብ ሜዳ ዝነበሩ ተዓዘብቲ ሕርቃኖም ጥርዚ ክበፅዕ ከሎ ነቲ ፀወታ ናብ ህዝቢ እናተንተነ ዝቕርብ ዝነበረ ጋዜጠኛ ድማ ህዝቢ ነቲ ፀወታ ንኸይሪ ቴሌቭዥናቱ ከጥፍ ብምልባው ብትሪ ተማሕፂኑ። እቲ ፀወታ ብዓወት ምዕራብ ጀርመን 1-0 ስለ ዝተዛዘመ ክልቴን ሃገራት ናብ ዝቕፅል ናይ ውደካ ምሕላፍ ፀወታ ክሰግራ ከለዋ በቲ ፀወታ ዘይተሓጎሱ ደገፍቲ ነቶም ተፃውቲ ገንዘብ ብምውፃእ ፅቡቕ ተፃውቲ ሞ ክንከፍለኩም ኢና ናበሉ የባጭውሎም ነይሮም። ድሒሩ ከም ዝተረጋገፀ ግን ዘን ሃገራት ንኣልጀርያ ካብ ምድበን ንኸይትሓልፍ ንኽሰርሓ ተረዳድአን ከም ዝነበራ እዩ ተፈሊጡ። ድሕሪ ዛ ፍጻሚ ድማ ፊፋ ናይ መወዳእታ ናይ ዙር ፀወታ ኣብ 1 ሰዓትን ኣብ 1 መዓልትን ንክፅወት ብምውሳን ክሳዕ ዛ ግዜ እዚኣ ብኸምኡ ሕጊ የካይዳ ኣሎ።

ኣብ ቀዳማይ ደረጃ ዝስራዕ ድማ ኣብ ታሪክ ኩዕሶ እግሪ ዓለም እታ ገራም ውፅኢት ዝተመዝገበ ፀወታ ብራዚል ዘእንገረቶ ዋንጫ ዓለም 2014 እዩ ነይሩ። ኣብቲ እዋን ብራዚል ኣንጻር ጀርመን ኣብ ዘካየደቶ ናይ ፍርቂ ፍጻሚ ፀወታ ኣብ ቅድሚ ደገፍታ ብገፊሕ 7-1 ክዳኽ ዝተዓዘበ ፍቃር ስፖርት ምእማን እዩ ስኢኑ።

ካ ኣብ ታሪክ ዘሃገራዊት ጋንታ ገፊሕ ስዕረት ኣብ ታሪክ ዋንጭ ዓለም ኮይኑ ከም ጸሊም ነጥቢ ተሰኒዱ ሓሊፉ ኣሎ። ዝኸበርኩም ተዓዘብቲ ንሎም ዝተዳልዎ መደብ ኣብዚ ይፍጸም። ስለ ምክትልኩም ኣዝየ መስግን። ሰላም።

ሳጓስ መለለይት እያ ትወፅእ ብዙሕ ግዜ መፍለይት ወይ ከምዚ መለለይት ቅፅል ሽም ስለ ዝኾነ ኣነ ሓላባይ ተተባሂለ ሳሙኤል ሓላባይ ክበሃል ይክእልኒ ወይ ኤቨን ሜሮን እቶም ካልኦት ኣሕዋተይ ብምልኦም ሳ ሓላባይ ክበሃል ይክእልኒ እዮም። ስለዚ ናይ ግዲ ናብ ሓደ እያ ክትደግብ ደለዋ ሕጂ እታ መጀመርታ ናባይ ስለ ዝመፀት ሕጂ ከምዚ ፋሚሊ ናይ ስድራ ቤት ሽም ነራ እንተትኸውን ምናልባሽ ኣቦይ ሓላባይ ይበሃል ነር ተትኾን ሙሉእና ደቂ ሓላባይ ምተባሃልና ነርና ግን እታ መጀመርታታ ኣዋፃፃኣ ናባይ ስለ ዝለገበት እያ መስለኒ ብኣይ ጌራ ቀፂላ ማለት እዩ። ኣዋፃፃኣ ናይዛ ሳጓ ኣብ ክፍሊ ህፃናት ንእሽተይ ከለኹ ናይ ህፃናት ኮርሶ እናገበርና ከለና ምሳና ዝቀዳድም ነበረ ሓደ ጀማል መሓመድ ብርሃን ዝበሃል ንስ ዩ ኣልጊብለይ እንዳስታላ ኣለዎም ገለ ኢሉ ንስኻ ኳ ሓላባይ ኸኢሉ ሓላባይ ሓላባይ በቃ ብከምኡ ለጊባ ማለት እዩ። ኣነ ፀላእ ሳጓ ኣይኮነትን ምክንያቱ ምስ ዝነበረኒ ሞያ ምስ ዝነበረኒ ተዓባብያ ትኸይድ ሳጓ ስለ ዝኾነት ኣይፀላእኒ ዋላ ሓንቲ ኣይፀላእኒ ጥራሕ ደይኮንኩ ኣላ ብኩሉ ሰብ ከዓ ከምኢሉ ስለ ዝፅዋዕኒ ከዓ ይቕበላ እየ። ስለዚ ብከምኡ ትቕፅላ ኣላ ስጋዕ ሕጂ ርሕስቲ ሳጓያ እውን

እዚኣ ብሽሕን 978 ለጊባትኒ እታ ሳጓ ከዓ ሃይለ በራኽ ዝበሃል ሰብ ኢና እዩ እታ ሳጓ ውፅኢለይ እጂ ነታ ናተይ ድርጅት ድኳን እዮም ካራማራ ኢለ መተኣከቤት እያ ነይረ መሰረቱ ኮነቶም ተፃውቲ ሰንበት ተፃዊት

መደብ ለሰ ስፖርት ኢኹም ትከታተሉ ዘለኹም ዝኸብርኩም ተዓዘብቲ ስለምክታልኩም ኣዚና ነመስግን። ናብ ዝቕፅል መደብና ክንሰግር ስዒባ ተዳልያ ዘላ መደብ ዘተ ስፖርት እያ ክትከውን። ኣብ ናይ ሎሚ መደብ ዘተ ስፖርት ጋዜጠኛ ኣሚር ዓሊ ንዝሓልፈ ሰሙን ኣብ ከተማ ኣስመራ ዝተኻየደ ሻምፒዮን ቅድም ብሽክለታ ኤርትራ ዕውታት ንዝኾኑ ማለት ብናይ ኤሊትስን ትሕቲ 23 ዓመትን ዝኾኑ ተቐዳድምቲ ኣጋይሹ ብምግባር ቀሪብልና ኣሎ። ሰናይ ምክታል ክኾነልኩም ምምና እዩ።

0: ሰላም ከመይ ፀኒሕኩም ዝኸበርኩም ተኸታተልቲ መደባት ለተ ስፖርት። ከምዚ ኣብ ምእተው ዝሓበርናኩም ናይሎሚ ዛዕባ ዘተ ስፖርት ምስ ዕውታት ሻምፒዮን ቅድዲ ምሽክለታ ኤርትራ 2026 ሚልክያስ ማእከለን ሱዛና ፍሳሄን ንገብሩ ዕላል እዩ ክኸውን። ኣጋሽና ድማ ስለቲ ዕድመና ኣኽቢሮም ኣብ ስቱድዮ ብምርካቦም ብስሜን ብስም ኩልኩም ተኸታተልቲ መደባት ለተ ስፖርት ከመስግኖም ይፈቱ። ቋርሓ መፃኹም
1: ቋርሓ ንፅንሖ ኣሚር ሓወ
0: ዕድመና ኣኽቢርኩም ኣብ ስቱድዮ ብምርካብኩም ኣዝየ ደመስግን። ክልቲኹም ዓወታት ሻምፒዮን ኤርትራ ኢኹም። ናይ ክልቲኹም ዓወታት ተመሳሳሊ ዝገብሮ ክልቲኹም ብመጥቃዕቲ ኢኹም ነዚ ዓወት ዝበቂዕኹም ብሓፈሻ ውርድር ከመይ ነይሩ ሚልክያስ? ጀምር
1: ብመጀመርታ ነዚ ዕድል ምሃብኩም ከይመስጎንኩኹም ክሓልፍ ኣይደልን ኣሚር ሓወይ ቴንኪዩ። ንዓኸ ንኩሎም ዞም መሳርሕታኻን ቀፂለ ውድድር ቻምፒዮን ከም ዝራኣንያ ኣዝዩ ፅቡቅ ውድድር እዩ ነይሩ። ኣዝዩ ሰሓብን በድሃ ውድድር ነይሩ። ስለዚ ፅቡቅ ነይሩ ቻምፒዮን ኤርትራ 2026
2: መጀመርታ የቐኒለይ ነዚ ዕድል ዝሃብኩምኒ ሻምፒዮን ኤርትራኻ ብጣዕሚ ፅቡቅ ነይሩ፣ ደስ ይለኒ።
0: ራይ ሚልክያስ ናብዚ ውድድር ሒዝካዮ ዝኣታኻ እስትራቴጂ ከመይ እዩ ነይሩ? ወይ ምናልባት ድሓዝከዮ ኣቐዲምካ ዝሓዝካዮ እስትራቴጂ ነይሩ ድ ዋላስ ነቲ ፀወታ ኣንቢብካ ኢኻ ሓዱሽ እስትራቴጂ ኣብ ግዜ ፀወታ ካኒፅካ?
1: ሓቃሓይሽ ብፍሉይ ምድቤ ድኣተኽዎ ንመጥቃዕቲ ድ ወይ እውን ብስፕሪንት ገለኢለ ዝመደብኮ ፕላን ኣይነበረን ኣብቲ ኩርሶ። ግን ኮርሶ ከምቲ ዝመርሓካ ኢኻ ትምድቦ ኩልሻዕ ብናይ ጋንታ ውድድር ተኮይኑ እቲ መደብ ኣቐዲምካ ትዘራረብያ ምስ ደቂ ጋንታኻ እንታይ እንታይ ክትገብር ከም ዘለካ መደባት ወዲእኻ ኢኻ ተኣቱ። ኣብ ከምዚ ዓይነት ኮርሶ ግን ንንውልቅኻ እዩ፣ ኩሉ ንንውልቅኻ ስለ ዝኾነ እታ ውድድር ከመይ ከም ዝኾነት ኣባጥራ ኢኻ ትሪያ። ስለዚ ብወገነይ ካብቶም ፕሮፌሽናላት ንኸይተርፍ ድብል ሓሳብ ነርኒ ልክዕ ከዓ ግድን እዩ እሶም ስለ ዝኾኑ ቶም ሓያላት ስያ ኔራታ መደበ ይምር ብፍሉይ ከምዚ ዝበልኩ ከዓ እትን ክገብር ካሃድሜ ወይ እውን ስፕሪንት ገሌለ ዝሓሰብኮ ፕላንሲ ነበረኒ ኣብቲ ውድድር እቲ ሓድሽ ሓሳብ ድምፂ ነረ ማለት እዩ።
0: ፀወታ ንክዛዘም 30 ኪሎ ሜትር ምስ ተረፈዮ ዝኸውን ኢኻ ብዝኸፈትካ መጥቃዕ ኢኻ ተዓዊትካ። ምናልባት ነታ ሃሞት እያ ብኸመይ መሪፅካያ?
1: ሓቂ ሓይሽ ሸዓያ ከዓ ነራ ተሃሞት ማለት እዩ። ምክንያቱ ኣብ ጎልጎልያ ነራ ፕላስትናት ናኤል ተስፋፂን ቅድሜና ስለ መጥቃዕቲ ገይሩ ድነበረ ድሕሪ ሄኖክ ሙሉ ብርሃንን ድሕርናት ናኤል ተስፋፂን እኒ ነረ ኣርሲነ ድማ ብድሕሪ ትከይደ ማለት እዩ ኣብ ከባቢ ባርከ። ስለዚ ሳ ምስቲ ናት ናኤል ፉልጋዝ ደውፃና ፎርቶ ጠቃሚት ከም ተኸእለ ከየ ዝተንፈሱ ከለዉ ክኸይዳ ኣለኒ ኢለ ስለ ዝሓሰብክ ጌርያ። ስለዚ ዎ ንድሕር ፅቡቅ ኣለዉ ሪካቨር ጌርና ሰለስተና ስካቶ ገይረሎም ከምቲ ሰለስተና ሪካቨር ጌርና ንከለና ናቱ ድገበሩ ስካቶ ክሕዙ ንኽእሉ እዮም ኢለ ስለ ዝሓሰብኩ ክልተና ሰለስተና ሪካቨር ከይገበርናዮም ከለኹ ሓፊ ኢለ ከይደ ማለት እዩ ብድሕሪ
0: ራይ። ከምዚ ዘዕለልካኒ ካብታ ኣጥቂዕካ ዝኸድካ ጉጅለ ምስ ከድካ ኣብ ምርኻ እንታይ ሓሳባት መፅእካ? ምናልባት ክሳብ መወዳእታ ክትከይድ ከም ዝኽእል ርእሰ ተኣማንነት ነርካ ድዩ ዋላስ መዓስ ሕጂ ዶ ዋላ ድሓ ይርክቡን ዝብላ ተሓሳስባ ነርካ እዩ?
1: ሓቂ ሓይሽ ኣብታ መጀመርታ ቀዳመይቲ ላፕ እቲ ጋፕ ከምቲ ናይ መወዳእታ ድነበረ ኣይኮነን ነይሩ፣ ቁርባ ስጋ እዩ ነይሩ። ኣነ ግን ብውልቀይ እታ ዕድልቲ እያ እታ ጋብቲ እያ ተረካቢታይ ኮነት ናብቲ ሽዑ ሰዓት። ስለዚ ከመይ ኢለ ጥቀመላ ከመይ ኢለ ይውዳእ ኢለ ድሓስብ ነረ። በርከ እንዳሕሪ ኣርኪቦ ምንስ ፍሉጥ እዩ ስካቶ ስካቶ ኸውን እዩ ምስ በይነይ ሃዲመያ ሃሊ ከፀናሐ ኸዓ ንክሕዞም ክብድሃ ንምዃኑስ ይኣምን ነይረ። ስለዚ እታ ዕድልቲ እያ ደት ድገሚ ዕድል እያ ነራ። ስለዚ ዝተኽኣልኒ መጠን ፅቡቅ ዘዊረ ታጋብ ኣግፊ ሓደ ወይ ታጋብ ሓለ ከመይ ኢለ ውዳእ ድብል ሓሳብ እዩ ነይሩ ቀልጢፉ ድመፃ ንብርእሰይ ማለት እዩ።
0: ክልቲኦም ኣብ ደረጃ ውርሉቱር ንዝርከባ ክለባት እዮም ድፀወቱ ነይሮም። ምናልባት ነቲ ፍልል እናገፋሕኸዮ ብዝኸድካ ቁፅሪ ክጎብጥኻ ዘይምፍታ

0: ወይ ድማ ትፍልያት ካድና ክፍዕ ካብዚ ከድካ ቁፅሪ ቀልጢፎም ክርክቡ ካብ ዘይምኽኣሎም ተገሪምካ ዶ?
1: እወ ማለት ኣብቲ ሽዑ ህሞት ከምኡ ዝብል ሓሳብ ኣይመፀካን እዩ። ከምዚ ኣነ ደ ነፊዐ ዋላ ገለ ዝብል ኣይለኖ ንዓይ ኣይመፀኒ ነይሩ። ምስ ዘረባይ ምስ ኮንታ እዩ ነይሩ። ከመይ ኢለ እቲ ዝዝወሮ ነበርኩ ዓይነት ኣዘዋውራ ሓንዳ ሓደ ዓይነት ክኸውን ኣለዎ፣ ኮንስታንት ክኸውን ኣለዎ። ኣታዊ ወፃኢ ንከይከውን ኣነ ዝዝወሮ ነበርኩ ከምኡ የድሕሉ ነይረ ማለት እዩ። ከምቲ ዝሓሰብኩዎን ከምቲ ትገበርኩዎን ድማ ስ እዩ። ስለዚ በቲ ዝሓሰብኩዎ የኸደ ፅቡቅ ድማ ኮይኑለይ ሓንቲ ዓይነት ኣዛወራ እዩ ዝዝወር ነይረ ማለት እዩ።
0: ሕራይ ሱዛና ናባኺ ክመፅእ ምናልባት ዝኸድኩን መዋድር ቦታ ማይደምነት ንፈለመ እዋን ካብ ናይ ኮሮና ሜትር ወፃኢ ንፈለመ እዋን ናይ ፅርግያ ሻምፒዮን ተኻይድሉ ብሓፈሻት ሞ መዋድር ቦታ ከመይ ማዕርክ እንደይ በድሃ ነይሩ?
2: እዎ እቲ ቦታ ኮ ቁርብ ብርትዕ ኢሉ እዩ ነይሩ። ዓቐባ ኣለዎ፣ ጎርጎል ኣለዎ፣ ኩሉ ኣለዎ ማለት እዩ። ንኩሉ ፈታኒ እዩ ነይሩ። እቲ ቦታ ከዓ ንዓይ ዝኸውን ስለዝኾነ እየ ተዓወተሉ። ብጣዕሚ ፈትያ።
0: ከም ጋንታ ዝዋዶ ናብቲ ውድድር እንታይ ዓይነት እስትራቴጂ ኢኽን ሒዝክን ኣትኢኽን ነርክን?
2: እዎ እቲ ቦታ ተዳሊና ኣሊና ኣብኡ ምስ ሰማዕና ተዳሊና ኣሊና ብግቡእ ማለት እዩ። ክንስዕር ኢልና ኢና ኣቲና ወላ ኩሉ እቲ ዝነበረ ኩነታት ናይ ዝዋደቡ ብኩሉ ተዓዊትና ኣሊና ወፂና ትቀንዲ ከዓ ስለ ዝተዳልና ኣሊ
0: ናባት ፀወታ ንክዛዘም 16 ኪሎ ሜትር ምስ ተረፈ ኢኺ መጥቃዕቲ ኣካየድኪ። ምናልባት ኣብ መዋድርቲኺ እንታይ ስለ ተዓዘብኪ እኽነታ ናይ መጥቃዕቲ እዋን መሪፅክያ?
2: ዎ ካብ መጀመርታ ኣነ ሓሲበ ያኣቴ ብመጥቃዕቲ ክስዕር ኢላ መወዳእታ ሰለስተ ዙር ኩላትና ንባራረ ገለ ነርና። ድሕሪ ሰለስተ ዙር ያ ጀሚሮ እቲ ስካቶ ገለገለ ዝነበረ መወዳእታ ግን 6 ኪሎ ሜትር ክተርፋ ስካቶ ገይረ ክስዕር ኢለ ሓሲበ ያኣቴ ሰሪሐ ኣለ ኢኻ።
0: ምናልባት ከም ሞናሊዛ ዝኣመሰላ ኣዝየን ዓበይቲ ተቀዳደምቲ ኣብ ዳሕራዊቲ ግሩፖ ከምንባርን መጠን መጥቃዕቲ ክከፍሽለኪ ስጋኣት ነይሩ ክዶ?
2: ኩለን ደኺመን እየ ነይረን። ኣብታ ደኺመናላ ዝነበራ ሰዓት ስካቶ ገይረ ሕጂ ኣየ ስጋኣንን።
0: ምናልባት ሱዛና ንድሕሪት ምልስ ከብለኪ እየ ኣብ ዝሓለፉ ዓመታት ዳርጋና ምስ ዓወታት ቀረባ ዝነበርክ ተቀዳዳሚት ኢኺ። ኣብ ዝሓለፉ ዓመታት ግን ዳርጋ ካብ ዓወታት ርሓቅ ኮይኑ ስማዓኒ። ምናልባት እንታይ ነይሩ ፀገም ንኸውን ካብ ዓወት መርሓቅ ኢኺ?
2: እዎ መጀመርታ ዓመት ቁርብ ሓሚመ ነይረ። ኮርሶ እውን ሓደ ሓደ ዝነበረ መጀመርታ መዳለው ዝነበረ ኣዕሪፈ እየ ነይረ። ብድሕሪ ከዓ ቁርብ ርእሰይ ተጠንኪፈ ስትረስ ገለ ገይረ ነይረ። ብድሕሪ የ ናብ ውድድር ፅቡቅ ጀሚረ ማለት እዩ። ዝሓለፈ ናይ ዋንጫ ሰማእታት ዝነበረ ሽዑ ኣብ ፅቡቅ ኩነታት መፅእ እግረይ ተማሒሸ ክስዕር ጀሚረ። ሕጂ ከዓ ኣብ ፅቡቅ ኩነታት ኣለኹ። ናብዚ ክበፅሕ ከዓ ብዙሓት ኣለው ዝደገፉኒ ኣብ ጎነይ ኮይኖም ናብ ድቡር መሊሶምኒ። ብፍላይ እዚ ምዕራብ ናብዛ ኩነታት እዚኣ መሊሶምኒ ብጣዕሚ እዩ ዘመስግኖ።
0: ራይ ምናልባት ናብዚ ሻምፒዮን ክመልሰኪ እየ ሓሙስ ሻምፒዮን ናይ ፅርግያ ውድድር ድሕሪ ምኳንኪ ንፅባሒቱ ኣብ ዝነበረ ናይ ክሮኖሜተር ናይ ፅርግያ ብሽክለታ ክሒዝ ክመፅኢኺ። ምናልባት ስኺ ሓንቲ ካብተን ኣብ ታይም ትሪያል ዓብሽም ክህልወን ተስፋ ንገብር ተቀዳዳሚት ኢኹ ሞ ናይ ብሽክለታ ፀገም ድዩ ናብኡ ናብቲ ደረጃ እቲ ኣውሪድኪ ኣብ ደረጃ ውን ክታትው ይከኣልክ ናብቲ ናይ ታይም ትሪያል እሞ እንታይ እዩ ነይሩ እቲ ሽግር ናይ ብሽክለታ ሕፅረ ድዩ ዋላ እንታይ እዩ?
2: እዎ ኣብ ናይ ታይም ትራያል ሳይክል ልምን ነይረ መወዳእቱ ሲኢነ ታይም ትራያል ሳይክል ኣይረኸብኩን። እቲ ታይም ትራያል ፊልደ እዩ ኩሉ ግዜ እውን ይሰርሓ ኣለ። ኣብዛ ዓድና ቁርብ እቲ ሕፅረት ናይ ሳይክል ኣሎ ከለካ ዋላ ብቕዓት ብሳይክል ብሰንኪ ሳይክል ስእነት ብዙሕ ይትገብር ኒኻ። ኣነ ከዓ ተዳልዩ ኣለየ በቲ ፊልድ እዩ ነይሩ ክስዕረሉ እንዳኸኣልኩ ብሰንኪ ሳይክል ብዙሕ ይዘወርኩን በታ ናይ ሮድ ያቴ ወላ እታ ናይ ሮድ እውን ናይ ውልቂ ኣይኮነትን ናይ ማሓዙ ተየ ለሚነ ኣምፅያ ማለት እዩ።
0: ራይ ምልከስ ናባኻ ክመፅእ ኣብታ ኣጥቂዓ ከለ ዝነበርካ ሞት ወይ ድማ ኣብታ ኣጥቂዓ ዝነበረት ጉጅለ ነታ ጉጅለ ትስሕባ ነርካ ኢኻ። ምናልባት ምስቲ ዓቕምኻ ፀዓትካ ብኸመይ ትዕቅቡ ነርካ? ኣጥቂዕኻ መስከድካ ኸ ፀዓትካ ይውዳእካ ስጋኣት ኒርካ ዶ? እዚ ኩሉ ረሓፅካስ ማይ ከይዓሙኽ ስጋኣት ኒርካ ዶ?
1: መጀመርታ ኮ ቁርብ ሽገር ነረ ኣብቲ ኣልቲቲድ ማለት እዩ ክሳብ ኦልሞስት ፍርቅን ልዕሊን ፀወታ ማለት እዩ። ድሕሪኡ ግን ድሓ እንዳኾንኩ መፅእ ማለት እዩ። እዋ ስሕብ ነይረ ይኹም ዝበልከዮ ግድን ይክንባራር ኣለና ሃዲምና ክሳብ ዝሃለና ቀዳማይ ነገር ኮፍ ክትብል ፅቡቅ ኣይኮነ ንዓይ ማለት እዩ ክተኣብዮም ስሒብካ ምቁራፅ ሓይሽ ድብል ብና

0: ማለት እዩ። ምክንያቱ ኣብ እንድሕር ፕሮፌሽናላት ኮይናቶም ኣብኣ ዘለና ኢስ ሸይም ከይበራርካ ክትኣብዮ ማለት እዩ። ሞካ ፍርቂ ፀወታ ሓንቲ ክልተ ዙርያ ትኸውን ነራ ኦኬ ስፕሪንት ክገብር ደልየ ክብል ክእል እየ፣ ግን ምስ ወላ ሕልፍ ኢልካ ትምለስ ምሽ ኣሎ ወላ ጥዑያ ይትስሓብ ሕልፍ ኢልካ ትምለስ ፅቡቕ እዩ ንዖም። እንድሕር ኣብኻ ግን ዋላው ንሶም እስካ ትክገብሩ ኢልካ ክእሉ እዮም፣ መጥቃዕ ትገብሩ ኢልካ ክእሉ እዮም። ስቂኢሎም ተሰኪሞም ክኽእሉ ኣይደልዩን እዮም። ዋላው ንሱ እዩ ትሓቂ ሕጂ ድሓኒ ነይረ ከምኡ ብዓቕሚ ይባራረ ነይረ እየ ምስኦም። ኣብ ሰዓተይ ድማ ኣመጋግባ ይሕሉ ነይረ ብግቡእ እንታይ ክወስድ ከም ዘለኒ ይከታተላ ነይረ እየ ነብሰይ ኣይርስዖን እዩ ነይረ። ስለዚ ድሓኒ ከምኡ እንዳገበርክ እየ ትኮርሶ ትኸይድ ነይረ።
1: ራይ እዛ ናይ ትማሊ ሰንበት ፀወታን ዓወትን ኣብ ናይ ብሽክለታ ሞያኻ እቲ ዝበለፀ ፀወታ ዘረእካሉን ዝበለፀ ዓወት ዘመዝግብካሉን ፀወታ ድዩ?
0: ሓቂ ሓይሽ ካብ መጀመርታ ኮርሶ ሓሊፈ ክፀኒሐ ድሓስብ ነረ። ምክንያቱ ምስቲ ከምዚ ዝበልኩካ እቲ ድሽጎሮ ነበርኩ ኣልቲቲድ ምስቲ ነዊሕ ደይ ገበርኩ ብዝመፀ ሽገር ነረ። ካብ ዜሮ ኣልቲቲድ መፅኸ ናብ 2300 እኸብደካ እዩ ንኩሉ ሰብ እዩ ዝኸምኡ። ስለዚ ሓሊፈ ክፀንሕ ምስ ተቐዳሚቲ ግሩፖ እየ ድሓስብ ነረ። ስለዚ ዝኾነት ግሩፖ ድኸደት ይኸዳ ነረ ማለት እዩ። ኣብኣ ፀንሕ ድልድል በለት ግሩፖ ተመፅ ከዓ ምስ እንዳቆፀልኩ እንዳኸድኩ የ ደኸይድ ነረ ኣይዛነን እየ ነረ ማለት እዩ። ቲ ግሩፕ ካብ ኣፍታ ሓንቲ ግሩፕ ኮንካ ጠጠ ምባል ሲ ሓሊፍካ ክፀንሖም ነቶም ፕሮፌሽናል ድብል ሓሳብ መፂኒ ማለት እዩ። ብብዙሕ ምስ ተሸጎርኩ ትንፋስ ሽዑ ግን ኣርባዕተና ከድና ማለት እዩ ምስ ጥቃዕና ፅቡቅ ተባራሪና ከም ሰበይ ተባራሪ ሃዲመ ድማ ክንድኡ ጋፍ ገይረ ምእታ ወይ ዋላ እውን 3-4 ዙርያ በይነይ ፅቡቅ ኣቨሬጅ ዝኾነ ዘዋውራ ዘዊረ ምውደይ ፍሉይ ሓጎሲ ንዓይ ብዙሕ ግዜ ተዓዊት እየ ቻምፒዮን ግን ቅርቡ ፍሉይ ይብል እዩ ቅርቡ ኣይኮነም ብዙሕ ግን ከም ናይ ኤርትራ ኮርሶ እቲ ዝዓበየ እሱ እዩ ኣብ ናይ ዓድና። ስለዚ ተዓዋቲ ቻምፒዮን ምኳን ቀሊል ነገር ኣይኮነን። ብጣዕሚ ሕጉስ ከምኡ ድማ ቲቮዘይ ፀሓይ ከይውሉ ንፋስ ዝርኢኒ ዘተባብዑኒ ብከምኡ ዓይነት ተዓዋውታ ክዕወት እንከለኹ ንዖም ደስ ምባሎም ንዓይ ደስ ይብለኒ ቀንዲ ማለት እዩ ንዓይ ጥራይ ኣይኮነን።
1: ረሚልካስ ምናልባት በይንካ ኣጥቂዕካ ትኸዘሉ እዋን ዓባይ ጉጅለ ይኹን ወይ ድማ ድሕራ ዘላ ጉጅለ ከይትርክበካ ነቲ ፍልልያት ንምዕቃብን ንምግፋሕን ማዕርክ እንደዩ ከቢድ ፃዕሪ ዝሓተካ ከም ተቃዳማይ ብሓፈሻ
0: ከቢድ ቲ ኣብ ርእስኻ ድመፀካ ማለት እዩ ሽዑ ንኸየርክቡካ ክትቃለስ ኣለካ ድሕር ነዊሕ ኪሎ ሜትር ከዓ ስለ ዝኾነ ቃንዛ ኣለካ ብእግርካ ብጣዕሚ ቃንዛ ኣለካ። ሓንቲ ዓይነት ኣዘዋውራ ክዝውር ቅርቡ ከብደካ እዩ ማለት እዩ ነቲ ንኸየርኩቡካ ክዝውሮ ዘለካ ዓይነት ኣዘዋውራ ማለት እዩ። ስለዚ ምስ ሃደንኩ ሞራል ገይረ ማለት እዩ ፅቡቅ ዝውር ነረ። ስለዚ ሓደ እየ እንተን መልሲ ዝመስላ ዘለዋ ሓጎሰ እየ።
1: እሺ ስዛና ናባ ክመፅ እየ ምናልባት ኣብዚ ሕጂ ከም ሻምፒዮን ኩንክለኽ ሻምፒዮን ኤርትራ ናብዚ መድረክ እዚ ንክትበፅሒ ከም ተቃዳሚት ከም ጓለንሰይቲ እንታይ መስዋዕት ከፊለ ትብሊ?
2: እዎ ነዚያ ሻምፒዮን ክኸውን ብጣዕሚ እየ ፅዒረ ካብ ዓም ትሒዝካ ማለት እዩ ሻምፒዮን ዓሚ ተዳልየ ኩሉ ሰብ ዕወትኒ ሓንቲ ሰብያት ዕወት ኣይተዓወትኩን ናይ ሳልሰይቲ ምፅአ ካብ ዓሙ ከዓ ንሎሙ ዓመት ብብሉፅ ብቕዓት ክወፅ ኢለ ዓመት ሙሉእ ተዳልዩሉ ነቲ ሻምፒዮን እዚ ፅቡቅ ገይረ ተዳልየ እዚኣ ከዓ ሕጂ ናተይ ገይረያ ወፅአ ማለት እዩ።
1: ሕንፃ እዚ ክትረግፂ ኣብ ዝተቃረብ ኩሉ ህሞት ምናልባት እንታይ ሓሳባት ይመለሰክን ይርኸውን ኣብ እምሮኺ ንፈለመ እዋን ክኢኸ ሻምፒዮን ክትኮን እሞ ኣብቲ ህሞት እስከ ምለስና እንድሕሪት
2: እዎ መጀመርታ 6 ኪሎ ሜትር ምስ ተረፋ ምስ ሃደምኩ ቁሩብ ሜትሮታት ምስ ከድኩ ይመፃኒ ነረኒን ቁሩብ ስክፍታ ነርኒ ብድሕሪኡ ምስ ከድኩ ግን በቃ ብጣዕሚ ተሓጒሰ ቀንዲ ከዓ ሻምፒዮን ብምዃኑ ብጣዕሚ ተሓጒሰ እንደ ብዙሕ ዕድላት ዝኸፍተልካ እዩ ሞዚ ሻምፒዮን እዚ ንዓይ ከዓብ ነገር እዩ።
1: ኣብዚ ሻምፒዮን ነታ ክብራ ንምዕቃብ ናብዚ ውርድር ምስ ናይ ጀርመናዊት ጋንታ ካንዮን ዝመፀት ሞናሊዛ ኣምስለ ዓበይቲ ተቃድምቲ ኢኺ ረቲዕኪ ምናልባት እዚ ዓወት እዚ ኣብ ቀፃሊ ናይ ብሽክለታ ጉዕዞኺ እንታይ ርእሰ ተኣማንነት ይክፈጥረልኪ?
2: እዎ እዚ ሻምፒዮን እዚ ዓብ ውድድር እዩ ኩለንተን ምሳይ ተዋደርቲ ኸ ብጣዕሚ እየን ንፉዓት ሕጂ ኣነኻ እቲ ሞናሊዛ በፂሓቶ ዘላ እዚ ሻምፒዮን ኮይነ ካብዚ ዓዲ ወፅ ጋንታ ረኺበ ከምዚ ሞናሊዛ መፅያቶ ዘላ ኣብዚ ዓዲ ሻምፒዮን ክትወዳደር ከምኡ ክወዳደር ይሕልመ
1: እንሻላ ሕልሚ ክሰምረልኪ ኢልካስ ናብኻ

0: ክምለስ እየ ኣብዚ ውድድር ንጋንታ ኢኒዮስ ሬሲንግ ኣካዳሚ ወኪልካ ኢኻ መፅኢኻ ብዛዕባ ዝዓወት እዚ ምስ ኣጋጠመ ዝነገርካሎም ህሞት ከመይ ነይሩ ትፅቢት ነይርዎም ዶ ሶም ከ እንታይ ግብሪ መስሂቦም ብሉ ዝዓወትካ?
1: እወ ጋንታ ኮ ቀዲሞ ፈሊጦም እዮም ፀኒሖም ንምስቲ ዝተዘርግሐ ነገራት ማለት እዩ። ቅድሚ ምፀይ ከዓ ክስዕር ከም ዘለኒ እዮም ተላብዮም ሰዲዶም ንስንቀይ ኣስኒቆም ሰዲዶም ማለት እዩ። ብዙሕ ነገር ዝገብሩለይ ኣሎ ዋላ እውን ብዙሕ ነገር ዝገብሩለይ እዮም ጋንታይ። ስለዚ ምስ ወዳኩ ኮርሶ ፈሊጦም እዮም ፀኒሖም ንኢንተርነት ምስኣቶም ማለት እዩ ኮንግራ ድብል ሜሴጅ ፀኒሕኒ። ስለዚ ብጣዕሚ እዮም ተሓጒሶም ሶም ምሕጓሶም እውን ኣነ ሕጉሴ ማለት ቀሊል ነገር ኣይኮነን ቻምፒዮን ምባል ከምቲ ቅድሚ ኮርሶ ምምፀይ ክትዕወት ኣለካ ድበሉኒ ምስ ተዓወትኩ ደስ ምባሎም ንዓይ እውን ደስ ኢሉኒ። ሚእቲ ፖይንት ኣንፅኤ ማለት እዩ ነታ ጋንታ ቀሊል ኣይኮነን ዋላ ንዓይ ቀሊል ኣይኮነን። ስለዚ ጋንታይ ብጣዕሚ እዮም ተሓጊሶም በዚ ጋጣሚ እዚ ዝረኽቡማን ጉዳይ ማልያ ዝርርብ ጀሚሮም ኣለዎ።
0: ብሃንቀወታ ክንፅበያ ኢና። ምናልባት ናብዛ ጋንታ ብመንገዲ ባይክ ኤድ ኢኻ ናብዛ ጋንታ ተፀንቢርካ ኣብ ባይክ ኤድ ሓፂር እዋን ኢኻ ጌርካ ብሓፈሻ ናብ ኢኒዮስ ተፀንብርካሉ መስርሕ ከመይ እዩ ድመስል ነይሩ? እታ ጋንታ ቲዓቕምኻ ማዕስን ብኸመይና ኣደልያቶ?
1: ጋንታ ኢኒዮስ እቲ ሓላፊና ዘለዎ ማለት እዩ ሳይመን ሽሙ ኣብ ኬንያ ንቁሩብ ተቀዳደምቲ ከሰልጥን ኢሉ መፂ ነይሩ ብጋንታ ኢኒዮስ ተለይኹ ማለት እዩ ኣብ ኬንያ 2 ዓመት እዩ ገይሩ። ስለዚ ኣነ ኣብ ሄኖክ ዝወሰደሉ ቻምፒዮን ኣፍሪቃ ማለት እዩ ኣንደር 20 ካልኣይ ኮይነ ተሸሊመ። ስለዚ እቲ ሓላፊና ሽዑ ከምዚ ዝበልኩ ከመፂ ስለነበረ ብኬንያ ርኢኒ ማለት እዩ ሽዑ ፅቡቅ ሪዛልት ምፅ ፅቡቅ ፀወታ ኢና ዝፀዋዊትና ብጋንታ እውን ሽዑ ምስ ራኣየኒ እዩ ኣብ ልዕሊ ፅልዋሕ ዲሩ ማለት እዩ ድሕሪኡ ብኩሉ ዶምፆ ሪዛልት ድዩ በቲ ዝገብሮ ኮርሶታት ተከታተለኒ ነይሩ እዩ ብኩሉ እቲ ኮርሶ ዝገብሮ ነበርኩት ፕሮሳይክሊንግ ስታትስ እንታይ ዝበሃል ማለት እዩ። ስለዚ ሽዑ ምስ ባይኬድ ምስ ተፀንበርኩ ይከታተለኒ ነይሩ ስቲል ኣብ ባይኬድ ከልዎ ከዓ ድሓኒ ዋላ እውን እቲ ቶፕ 10 ሪዛልት ትሸለል ዝብል ዓይነ ሰብ ኣይኮንኩ ነረ ቶፕ 10 ቀሊል ኣይኮነን ኣብ ኤሮጳ ማለት እዩ ድሓኒ ከዓ ፅቡቅ ሪዛልት ይጨላልፍ ነይረ የ ብድሕሪኡ ኮንታክት ክገብሩ ንደልዮም ማለት እዩ ማናጀር ኣለኒ ድየ ብለይን ሓቲቶምኒ ድሕሪኡ ኣብ ከባቢ ምፍራሜ ነረ ምስ ናተይ ኤጀንት ማለት እዩ ድሕሪኡ ናተይ ኤጀንት ናንበር ሂበ ኣተሓሒዘ እዮም ድሕሪኡ ምስኡ ኮንታክት ገይሮም እቲ ቪድዮ ኮል ኣኼባ ገይሮም ለዩ ማለት እዩ ተረዳድኢና ድማ ንኔክስት የር ምስኦም ምዃነይ ንገይሮም ንእታ ዓመት እቲኣ ማለት እዩ ምስ ባይክኤድ እንዳተወዳደርኩ ዳሓሸት ጋንታ ድማ ረኺበ ፅቡቅ ባይታ እዩ።
0: እንታይ ካ ተጋደለ ምናልባት ጉዕዞኻ ናብታ ዓባይ ጋንታ እዩ እ ኣብቲ ኣካዳሚኻ ዘለኻ ናይ መፃ መደባትካ ናብታ ዓባይ ኢኒዮስ ንምእታው እዩ እዚ ኣመዝጊብካ ዘለካ ዓወት ሻምፒዮን ኤርትራ ነቲ መንገዲ ሲ እንታይ ከቃለልካ ክእል?
1: ወ ምስ ጋንታ ኮ ብቀዳማይ ኣብ ፈረንሳ ኣብ ዝነበረሉ ቱር ኦፍ ብሪቴይን ፅቡቅ ዝኾነ ሪዛልት ድሓን ምንቅስቃስ ኣርእየ ማለት እዩ ከምኡ ድማ በቲ ኮርሶ ፅቡቅ ድኮድኮ እቲ ናተይ ኤጀንት ንክስጉርንከም ዘለዎም ተዘራሪቡ ማለት እዩ ምስኦም ብሓንቲ ኮርሶ ድውዳእ ነገር የለን። ስለዚ ኣብ ምዝርራብ ኢና ዘለና ንዝመፅ ኮርሶ ፅቡቅ ሪዛልት ተምፅአ ከም በዓል ኣቨኒር ኮርሶ ኣለና ሕጂ ቱር ኦፍ ኣቨኒር ኣብኡ እዩ ድምርኮስ ማለት እዩ። ስለዚ ፅቡቅ ሪዛልት ንተምፅአ ኣብኡ ክሰግር ምኳኑ ተዘራሪብና ኣለና ምስ ጋንታ። ስለዚ ኣይ ሆፕ ኣምላኽ ሓጊዝን ድማ ፅቡቅ ሪዛልትን ፅቡቅ ወቃዕትን ሒዘ ኣብቲ ውድድር ክነጥፍ።
0: ኣብ መፃኢ ኣባኻ እንታይ ዓይነት ፕሮጀክት እዮም ካንፁ ዝደልዩ? ናባት ንስኻ ምዝረኣናካ ብቅድሚ ሕጂ ናይ ሽኮ ተቃዳማ ኢኻ ነርካ ኣብዚ ዝሓለፉ ኣዋርሒ ግን ዋላ እውን ኣብ ክላሲክ ዝውር ከም ትኽእል ዘርኢ ብቕዓት ኢኻ ንፀባሪእካ እሞ ኣብ ቀፃሊ ኣባኻ ካንፁ ወደልዮም ዘሎ ፕሮጀክት እንታይ ይኸውን?
1: ደስርሑኒ ትሬይን ንሶም ፅቡቅ ትሬይን እዮም ደስርሑኒ ዋላ ኣብ ጎልጎል ዋላ ኣብ ዓቐበ ድ ክገብሮ ደለን ነገራት ይነግሩን እዮም ማለት እዩ ብብዝሒ ኢንተርቫላት ዝህቡኒ ቲኢፈርት ብብዝሒ ዝህቡኒ ነገራት ኣሎ ኣብቲ ትሬኒን። ስለዚ እሱ ድማ ኣዝዩ ጠቃሚ ኮይኑ ረኪበ እዮ ማለት እዩ እቲ ጉዳይ ኒትሪሽን እቲ ካልእ ኩሉ ነገራት ካብ ሳይክል ወፃኢ ናብ ሳይክል ኮንካ ንግበር ነገራት ብጣዕሚ ፕሮፌሽናል ዓይነት ኣካይዳ ይደልዎም። ስለዚ እዚ ባይታ እዚ ቀሊል ኣይኮነ ንዓይ ጥቀመሉ ጥራይ ደለኒ ስለዚ ዎ ከምዚ ዝኸውድዎን ከምዚ ዝቡኒ ዘለውን ፕላን እዚ ስኬጁል ቀሊል ኣይኮነ ንዓይ ብኡ ተኸይደ ድማ ኣብ ዝለዓለ ደረጃ ከም ዝበፅሐ ይጠራጠርኒ ብግቡእ ክገብሮም ዘለኒ ጥራይ ተሓላፍና ደሰ

0: ራይ ኣይተማ ናባ ክምለስ የ ስብዙ ምናልባት ደቂ ኣንስትዮ ተቃደምቲ ዓመታዊ ካብቲ ኣብ ሻምፒዮን ኤርትራ ይኹን ኣብ ናይ ዞባ ማእከል ትንቀፋሉ ትኽእሎ ፍጥነት እዩ ምናልባት ዓመታዊ ዝልእዩ ድማ ዝደጋገም ዘሎ ሞ ብልክዕ ትፀገም ኣበይ እዩ ዘሎ ኣባ ክንዲ ዘሎ ኣብ ምፅማት ኣባክን ዋላስ ናይ ጋንታ ሓላፍነት እዩ ክሓብ ክስከኣለልና
1: ኦዋ ኣብዚ ናይ ደቂ ኣንስትዮ ኣብ ስፒድ ገለ ብዙሕ ሰብ ይዛርብ እዩ ዋላ ንሕና ንባዕልናስ እቲ ስፒድ ዝሕሉ ምዃኑስ ንፈልጥ ኢና ሕጂ ኣብተን ተቐዳደምቲ እየ ዝብል ኣነ ኣዋነንሕ ዜና እዩ እምበር ካብ ካልእ ኣይኮነን ክንውስኸሉ ንኽእል ኢና ባዕልና እየ ዝብል ሕጂ እቲ ቀንዲ ከዓ ምትልላኽ ስለ ዘምፅ እዩ ብሰንኪ ምትልላኽ እዩ እምበር ብካልእ ኣይኮነን ቡዓት ከም ዘለና ይፈልጥ ኩሉ ሰብ ግን ክስዕር ይደሊ ስፒድ ከዓ የለን ሕጂ ካልእ ኣይኮነን ንሕና ክነምፅኦ ንኽእል ኢና ኩላትናስ ልዕሊ እቲ ኮርሶስ እቲ ትሬይን ንሰርሖ ይብርትዕ ንሱ ይብርትዕ ሕጂ ኣብዚኣ ኩላትና ክንብርትዕ ኣለና እየ ዝብል ኣነ እውን
0: ራይ ምናልባት ኣብዚ ግዜ እዚ ንኣሽቶ ኣወ ደቂ ኣንስትዮ ናይ ብሽክለታ ናይ ምውርዳር ባህግን ሕልምን ዘለዎን ተቃደምቲ ኣለዋ እዛ ዓወት ግዚ ነተን ባህግን ሕልምን ዘለዎን ከምቲ ስቅድሚ ንዊሕ ዓመታት ዝነበርክዮ ናይ ብሽክለታ ሕልምን ባህግን ዝነበረኪ እዛ ዓወት ግዚ ምናልባት ንዕአን እንታይ መልእኽቲ ክሕልፍለኒ ክትፅበይ
1: እዎ ነዚ ንኣሽቶ ይሕዋተይ ኣነ ንእሸይ ከለኹ ነቶም ዓበይቲ ይሕዋተይ ዋላ ይሕዋተይ ኣዋልድ እንዳረኣኹ የ ናብዚ ደረጃ ዝበፅሐ ሕጂ ነት ንኣሽቱ ይሕዋተይ ኣጆኾን ይብለን ማለት እዩ
0: ሚልካስ ካብ ሕጂ እንዳሓራብ ተካየድ ውርድራትካ ማልያ ባንዴራ ኤርትራ ዘለዋ ማልያ ኢንዮስ ኢኻ ለቢስካ ክትወዳድር እስኪ እዛ ማልያ እዚኣ ብለካ ኣበናይ ውርድር ክትመለሳ ምደለኻ
2: ብፍሉይ ኮ ኣብ ከምዚ ዓይነት ውድድር ኣብ ከምዚ ክብል ኣይክእልኒ ምክንያቱ ኣንደር 23 ኣነ እትገብሮ ኮርሶ ናይ ወርልድ ቱር ዓብ ብኩሉ ዝፍለጥ ኣይኮነን ግን ከምዚ ዝበልኩካ ኣብ ኣቨንየር ክገብረ ኮርሳ ጂ ከም ኣንደር 23 ቱር ሪፍራንስ ተባሂሉ እዩ ንፅዋዕ ስለዚ ቀሊል ውድድር ኣይኮነን ንሱ ኣብኡ ኮይነ ክገብራ ቀሊል ኣይክኸውን እዩ ስለዚ እታ ባንዴራ እቲያ ሽመይ ኣፀዊዐ እየ ሽም ሃገረይ ምፅዋዒ ቀሊል ኣይኮነን ንዓይ ድማ ዓብሓብ ንፈጥረለየ ማለት እዩ ስለዚ ኣብቲ ወርሉ ትርድእትው ንጋንታይ ድማ ክገብራ እየ ማለት እዩ ንዕኡ ድማ ዓብ ነገር እዩ ስለዚ ብፍሉይ የብለይን ግን ኣብቲ ዕብዕብ ዝበለ ፕላን ኣለኒ ምስ ወርሉ ቱር ዳኣትዎ ኮርሶ ምስ ጋንታይ ስለዚ ኣብኡ ዓብ ክኸውን እዩ ማለት እዩ ግን ከምዚ ዝረኣኸዮ ኣንደር 23 ክሳብ ዝኾንኩ እቲ ኮርሶታት ማለት ወርሉ ቱር ኣይኮነን ወለሻ ግዜ ይበርትዕ ማለት እዩ ስለዚ ብሓፈሽ እቲ ኣነ ዝገብሮ ብሙሉእ ኮርሶስ ቀሊል ኣይኮነን እታ ባንዴራ ጌርካ ትሳተፍ
0: ወዳሕነ ጅን ኣብነት ናርባት ምስከድካ ኣብ ናይ ውርድር ምልክዕ ዘሎ ውርድር እስከ እተውካ ዝያዳ ለቢስካ ክትወዳደረሉ ትደሊ ውርድር ሲ ኣበይ ምኾነ ነይሩ ክላሲክ ድዩ ሞኒመንት ድዩ ቱር ድዩ ቮልታ ጂሮ
2: ከም ሓቂ ኮ ሞኖሜንት ማርአ ድደሊ ሚላኖ ሳን ሬሞ ክገብር ማለት እዩ ካብ ቀደመ ሕልሚ ለኒ ነዊሕ ኪሎሜተር እዩ ካፕልሶን ኣለዎ ከምኡ ድማ ባሬሩበ ማለት እዩ ስለዚ ኣይሆብ ኣምላኽ ሓጊዝኒ ድማ ነዛ ማልያ እዚኣ ቻምፒዮን ኮይነ ንካልኣይ ግዜ ናብቲ ውድድር ክኣቱ ማለት እዩ ንመፃኢ ኣምላኽ ተሓወሶ ዝኩሉ ነገር ኣብ ርእሰይ ደሎ ፕላናት መደባት ኣምላኽ ክፍፅመለይ
0: ሱዚ ምናልባት እዚ ኣብ መዝጊብ ክዮ ዘለኺ ዓወት ንቐፃሊ ናይ ብሽክለታ ጉዕዞኺ እንታይ በሪ ክኸፍተልኪ ክትፅበይ
1: እዎ እዚ ዓወት እዚ ሻምፒዮን ኤርትራ ዓብዪ ንዓይ እዚ ተዓዊት የ ዘለኹ ከዓ ሕጂ ዕድል ዝኸፍተለይ እዩ ጋንታ ረኺበ ከም ሓውና ሚልክያስ ኮይነ ጋንታ ረኺበ ፕሮፌሽናል ክኸውን እየ ዝደሊ ከምኡ ኮይነ ከዓ ሻምፒዮን ኤርትራ ደጊመ ክፃወት ክመፅእ ኣይትሕል
0: ምናልባት ሚልክያስ ውርድራት ብሽክለታ ብፍላይ ናይ ኣብ ወርሉ ቱር ይኹን ኣብ ትሕቲኡ ዘለዉ ክሳብ ውሕ ጥቅምቲ እዩ ዝኸይድ ሞ ናትካ ናይ ቀፃሊ ውርድራት ወይ ድማ ናትካ ሸቶ እንታይ እዩ ዝመስል ነዛ ማልያ እዚኣ ለቢስካ ትኸይድ ምህላውካ ኸ ኣብ ቀፃሊ ውርድራትካ እንታይ ተራክህልዋ እዩ ኣብ ዓወት ይኹን ኣብ ብሉፀወታ ምርኣይ
2: ዓድና ከምቲ ትፍለጥ ቀሊል ኣይኮነትን ብብሽክለታ ስለዚ ኩሉ ካብ ኣፍሪቃታ ድበለፀት ብብሽክለታ ሃገር ኤርትራ እያ ማለት እዩ ስለዚ እቶም ተቀዳደምቲ ሓያላት ምዃኖም ኩሉ ሰብ ድምስክር እዩ ኩሉ ዓለማት ድፈልጦ እዩ ማለት እዩ ኩሎም እዞም ፕሮፌሽናላት ከዓ ደይፈልጦም ተቀዳዳማይ ድዩ ዝኾነ ኣሰልጣኒ የለን ኣብ ደገ ኣብ ካልእ ዓድታት ማለት እዩ ስለዚ

0: ንዖም ምረት ኣይ ተባሂሉ እዩ ተማልያ ንዓይ ክብሪ ክወሃብኒ ስለዚ ቀሊል ክብሪ ይኮነን እዚ ዓመ እዚኣ ተወዲያ ከዓኒ ከም ዝበልክ ያ እዛ ክሳብ ዛ ኢንድ ኦፍ ይር ክገብራ እያ ተማልያ ክሳብ ወርሒ 6ዱሽተ እውን ክገብራ እያ ኣብ ሓድሽ ዓመት ማለት እዩ ስለዚ ቀሊል ነገር ኣይኮነን
1: ኣብ ሓፂር ግዜ ከ ከም ናይ ውሽጢ ሃገር ተቃዳማይ ኣባል መጋቢት ጋንታ ካብ ዝዓበያ ክለባት ናይ ዓለም ምሽክለታ ኮንካ ዘለካ እሞ ነቶም ኣብዚ ኮይኖም ናይ ፕሮፌሽናል ሕልሚ ዘለዎም ንኣሽቱ ተቃዳምቲ ወይ ድማ ናይ ውሽጢ ሃገር ተቃዳምቲ ናብስ ዘለካዮ ደረጃ ናብቲ ልዕሊካ ዘለዉ ደረጃ ንክበፅሑ እንታይ መልእኽቲ ተሕልፈሎም በዝጋጠሚ
0: እወ እዚ ኣነ ረኪበ ዘለኹ ዕድል ቀሊል ኣይኮነን ከምዚ ኣቐዲመ ዝበልኩካ ከዓ ትዕድል ኣብ ኬንያ ምስ ከወድክ እየ እቲ ሓላፊ ናርእኒ ካብኡ ኣባይ ፅልዋሕ ድሩ ማለት እዩ ስለዚ ንድሕር ካልእ ናይ ዞባ ማእኸል ተቀዳዳማይ ከይዱ ኣብ ዝኾነ ውድድር ተዓዊቱ ድዩ ወይ ፅቡቅ ኣፃወታ ርዩ ከምኡ ዓይነት ዕድል ክረክብ ይኽእል እዩ ስለዚ ተቀዳድምቲ ናይ ዝዓዲ እውን ሕማቓት ኣይኮኑን ኩሉ ሻዕ ክሳብ 20 ሰዓት እዮም ንገብሩ ንሰሙን ትሬኒን ማለት እዩ እዚ ቀሊል ነገር ኣይኮነን ዋላ እውን ዝኾነ ሰብ ክሓስቦ ከሎ ክሳብ ክንዶ ንድሕር ድውፈይ ኣለዎ ኮይኖም ኣብቲ ብሽክለታ ዋዕሪ ክንደይ ድሌት ኣለዎም የርእካ ትሬኒን ኣይህከይን እዮም ኩሉ ነገር ንነብሶም ንገብሩ እዮም ናብ ዝብፃሕ ክበፅሑ ድፅዑር ዓይነት ተቀዳድምቲ እዮም ብምሉኦም ወላ ቻምፒዮን ድማዶን ርኢናዮም ኢና ኩሎም ፅቡቅ እዮም ነይሮም ስለዚ ፅቡቅ ዕድል ንክፈጥረሎም ይምነየሎም ካብዚ ዓዲ ንድሕር ወፂኢካ ናይ ዩሲኣይ ኮርሶ ወላ ንእስ ዝበለ ጌርካ ቀሊል ኣይኮነን ፅቡቅ ተፃዊትካ ወላ ሪዛልት ምፅኢካ ፖይንት ኣለካ ወላ ዝርእካ ኤጀንት ኣሎ ፅቡቅ ክረኽበካ ክእል እዩ ስለዚ ንዖም ዕድላት እተዝፍጠረሎም ነይሩ ብዓብዪ ፍሉይ ነገር ምኾነ ማለት እዩ ከምዛ ናተይ ርኢካ ክረኽቡ ክእሉ እዮም ኢልካ ትሓስብ ባይ ወገን ማለት እዩ ከምዛ ነድበልኩ ከ ሰብ ብርእኒ ንዖም ከ ካልእ ኤጀንት ክሪኦም ክእል እዩ ክዛረበሎም ክእል እዩ ስለዚ እቲ ዕድል ኣብ ዝኾንካ ኣይኮነን ዝርከብ እንድሕር ወፂኻ ውድድር ጌርካ ናይ ዩሲኣይ ኮርሶ እዩ ዝርከብ ስለዚ ፅቡቅ ኮርሶ ድዩ ናይ ዩሲኣይ ኮርሶ ዕድላት ክፍጠረሎም ኣብ ደገ ይምነየሎም
1: ናባ ሱዚ ኣብ መወዳእታ ናይ መጻኢ መደባት ክ እንታይ እዩ ዘሎ ኣብ ዝቕፅሉ ዓመታት ሱዚ ኣበይና ክንሪያ
2: ኣብ ዘሎ መደባት ይኮ ሕዚ ሻምፒዮን ኤርትራ ተወዲ ኣሎ ኣብ ዝመፅእ መደብ ከዓ በቃ ጋንታ ረኺበ ኣብ ደገ ክትርእኒ እወ
1: ራይ ሚልካስ ናብ መወዳእታ ሓሙሽተ ዓመታት ንቅድሚት ክወስተካ እየ ሰባት ብምንታይ ክዝኩርካ ትደሊ ብዕውት ሻምፒዮን ኤርትራ ዕውት ግራንድ ቱር ወላ ካልእ ዓብዪ
0: እዋይ ኣነኮ ኩሉ ቀሊል ዓይነት ውድድር ኣይኮነን ዝፀዋዕኸ ማለት ወርልድ ቱር እተኮይኑ ቀሊል ነገር ኣይኮነን ምክንያቱ ወርልድ ቱር ተርካስ ኣብቲ ወርልድ ክላስ ኣለካ ማለት እዩ ስለዚ እቲ ናይ ዓለምና ዝዓበየ ውድድር እዩ ወርልድ ቱር ተባሂሉ ዝፅዋዕ ማለተይ ቀሊል ውድድር ሲ ኣይኮነን ስለዚ ብፍሉይ ኮ ከምተ ንደበልኩካ እተን ሞናሜንት ኮርሲ ክገብር ደሊ ሓንቲ ክልተ ኣለዋን ተን ጠቀስኩልካ ቀዲመ ስለዚ ኣብአን ተዓዋት ክትከውን ኣዝዩ ከቢድ እዩ ግን ዘይከኣል ነገር የለን ደይብፃሕ ነገር የለን ድሮኸማን ቢንያም ዝኾነ ኣፍሪቃዊ ክበፅሖ ደይክእል በፂሑ ኣርእና ኣሎ ዋላ እውን ካልኦት ፕሮፌሽናላት ተቀዳደምቲ ማለት እዩ ስለዚ ኣይ ሆፕ ኣምላኽ ሓጊዝኒ እንድሕር እቲ ኣነ ድደልዮ ኮርሶ ኣትየ ተዓዊተ ብኡ ክፅዋዕ ደሊ
1: ራይ ዕውታት ሻምፒዮን ኤርትራ ሱዛና ፍሳሐ ሚልክያስ ማእከለን ስለቲ ግዜኹም ኣዝየ እየ ዘመስግን ኣብ ቀፃሊ ጉዕዞኹም ድማ ዓወትን ኣሳልጦን ይመነ ይቐኒለ ባርከ ዝኸበርኩም ተኸታተልቲ ንኡስ መደብ ዘተ ስፖርት ናይ ሎሚ ዛዕባና ኣብዚ ዛዚምና ኣለና ምስ ተርኩ መደባት ለተ ስፖርት ንሓድገኩም ብወገነይ ሰላም

ዝኸበርኩም ተዓዘብቲ ንሎሚ ሰሙን ዝተዳለወ መደብ ለሰ ስፖርት ኣብዚ ይፍፀም። ስለ ምክትታልኩም ኣዚና ነመስግን። ቅድሚ ምፍናውናት ወትሩ ናባኹም እናሓድጎ ለበዋ ኣለና። እዛ መደብ እዚኣ ብኩሉ ነገራ ናብ ወስኸት ናደመቐት ክትከይድ ናትኩም ተሳትፎ የድልያ እዩ። ምክንያቱ እዛ መደብ እዚኣ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣባላት ስቱድዮ ብሓባር ምዃን ዝሰናበተኩም ሰላም።

መረብ ናትራን ኣብ ዝሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣተኩሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣውፂሩ ይርከብ። እዛ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣሎና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ

0: ሰላምታና ተቐበሉ ፈነወ ኤሪ ቲቪ ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ 4 ሓምለ ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ኣክዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርእስቲ ዜና ፍልም ኮሌጅ ዋኒንን ማሕበራዊ ስነፍልጠትን ሎሚ ልዕሊ 1,000 ተምሃሮ ብዲግሪን ዲፕሎማን ኣመሪቖም ኣብ ንፁባ ሰንዓፈ ወፍሪ ምግራብ ንምዕዋት ኣስታተ ፍርቂ ሚልዮን ፈልስታት ተዳልዮም ፖሊስ ኤርትራ ብኣተሓሕዛ መዝገብ ዘሰልጠኖም 24 ኣባላቱ ኣመሪቖም ናይጀርያ ኒጀርን በኒንን ሽበራ ንምቅላስ ብሓባር ክሰርሓ ከም እተሰማምዓ ገሊፀን ደቡብ ኣፍሪቃ ኣብ ዴሞክራሲያዊት ሪፓብሊክ ኮንጎ ተኸሲቱ ዘሎ ልበዳ ሕማም ኢቦላ ንምግታእ ከም እትተሓጋገዝ ገሊፆም ኤውሮጳዊ ሕብረት ተጠቃምነት ማሕበራዊ መራኸቢታት ንትሕቲ ዕድመ ቆልዑ ክእግድ ከም ዝኽእል ኣሚቱ ዝርዝር ዜና ኮሌጅ ዋኒንን ማሕበራዊ ስነፍልጠትን ሎሚ ኣብ ዘካየዶ ስነ ስርዓት 52 ሚእታዊት ብዲግሪ ዝርከቦም ልዕሊ 1,000 ተምሃሮ ኣመሪቖም ወኪል ኤሪና ዳንኤል ወልዱ ንዘዳልዎ ፀብጻብ ገር መስቀል ገረዝግሄር ከቕርቦ እዩ
1: ኮሌጅ ዋኒንን ማሕበራዊ ስነፍልጠትን ሎሚ 4 ሓምለ ኣብ ኣስመራ ኣብ ዝገበሮ መበል 19 ስነ ስርዓት 536 ብዲግሪ ዝርከብዎም 118 ተምሃሮ ብዲግሪን ዲፕሎማን ኣመሪቖም ዲን ናይቲ ኮሌጅ ዶክተር እስቲፋኖስ ሃይለማርያም ኣብ ዝሃቦ መግለፂ ተመረቕቲ በተሓዛ ሕሳብ ምሕደራ ዋኒንን ህዝባዊ ምሕደራን ቁጠባን ፋይናንስን ቋንቋ እንግሊዝ ጂኦግራፊ ታሪክ ሕጊ ስነፍልጠት ኣብያተ ንባብን ሓበሬታን ስነሰብ ስነ ሕብረተሰብ ከምኡ ውን ቱሪዝምን ምሕደራን ሆቴላትን ትምህርቶም ዛዘሙ ምዃኖም ብምግላፅ 47 ሚእታዊት ካብ ጠቕላላ ቁፅሪ ተመረቕቲ ደቂ ኣንስትዮ ምዃኑን ሓቢሩ ናይ ክብሪ ዕዱም ሚኒስትር ዜና ኣቶ የማነ ገብረ መስቀል ኣብ ዘመሓላለፎ መልእኽቲ ንተመረቕቲ ወለድን መምሃራንን እንቋዕ ፍረ ፃዕረኹም ኣርኣያኩም ድሕር ምባል ኤርትራ ንዘመናዊ ልምዓት ዝድርኽ ባህርያዊ ሃብቲ ዝተዓደለት እኳ እንትኾነት እዚ ናይ ወለድታት ርእስቲ

ብድማዕነትን ውሕሉልን ኣገባብ ኣብ ቁጠባዊ ዕብት ሃገርን ምምሕያሽ መነባብሮ ህዝብናን ክውዕል ልዑል ሞያዊ ፍልጠተ ዝዓጥቐ ውፍዩን ፃዕራምን ዜጋ ምፍራይ ቀንድን ወሳንን ረቓሒ ስለ ዝኾነ ትግባረ ዕቱብን ኣድማዕን ፕሮግራም ምምዕባል ፀጋ ሰብ ካብ ቀንዲ ሕመረትን ቀዳምነታትን ልምዓታዊ ፖሊሲ መንግስቲ ኤርትራ ከም ዝኾነ ገሊጹ። ሚኒስተር የማነ ኣስዒቡ ኣብዚ ገስጋስ ስነፍልጠትን ቴክኖሎጂን ብኣዝዩ ቅልጡፍ ናህሪ ናብ ዘመነ ሰብ

0: ግድን ከም ዝኾነ ብምጥቃስ ኣብ ዝሓለፈ 35 ናይ ናፅነት ዓመታት ኣብ ፅላት ትምህርቲ ንዝተመዝገበ ገዚፍ ገዝጋዝ ብኣሃዛት ኣሰኒዩ ኣቕሪቦ። ኣብ መወዳእታ ሚኒስተር የማነ ብደረጃ ዓለም ንመሰረታውያን እምነታት ህዝብታት ዝፈታተኑ ተርእዮታት ኣብ ዝቀላቐሉ ዘለዉ ህሞት ናይ ሕብረተሰብ ስነ ምግባር ከይብረዝን ዝያዳ ክኩላዕን ኣብ መንጎ ባህርያዊ ፍልጠትን ንረቂቕ ሓይልና ዘጎልብት ማሕበራዊ ፍልጠትን ዝህሉ ዝንቕ ርትዓውን በብእዋናውን ክግምገምን ክኽለስን ከም ዘድሊ ብምግንዛብ ተመረቕቲ ኣብ ሃገራዊ ልምዓትን ህንፀት ሃገርን ዘለዎም ግደ ብንቕሓት ተወፋይነት ዕቱብነትን ትግሃትን ክዕዝዙ ከምኡ ውን ቀሲሞሞ ንዘለዎ ሞያ ብቐፃሊ ፃዕርን ምርምርን ክዕብዩ ተላብዮ። ወኪል ተመረቕቲ ብወገኑ ስለቲ ኣብዚ ደረጃ እዚ ክበፅሑ ብወለዶም ምህራኖምን መንግስቶምን ዝተገብረሎም ናብየቱን ደገፍን ምስጋና ብምቕራብ ኣብዛ ዝተመድብዎ ስራሕ ኣብነት ስነ ምግባርን ውፍይ ኣበርክቶን ከም ዝኾኑ ቃልኣት እዩ። ኣብ መወዳእታ ልዑል ነጥቢ ንዘምፅኡ ተምሃሮ መደለታት ተዓዲሉ ኮሌጅ ዋኒንን ማሕበራዊ ስነፍልጠትን ኣብ ዝሓለፈ 19 ዓመታት ልዕሊ 14,000 ተምሃሮ ብማስተርስ ዲግሪን ዲፕሎማን ከም ዘመርቐ ሰነዳቱ የነፅር። ኮሌጅ ዋኒንን ማሕበራዊ ስነፍልጠትን ኣብ ዝሓለፈ 19 ዓመታት ልዕሊ 14,000 ተምሃሮ ብማስተርስ ቀዳማይ ዲግሪን ዲፕሎማን ከም ዘመረቐ ሰነዳቱ የነፅሩ።
1: ኣብ ንፁባ ሰንዓፈ ወፍሪ ምግራብ ንምዕዋት ኣስታት ፍርቂ ሚሊዮን ፈልስታት ናይ 13 ዓይነታት ኣግራብ ከምን ተዳለወ ተሓቢሩ ወክሌሪና መሓመዳይ ፈራሕ ንዘዳለወ ፀብፃብ ዳናይት ገብሪ ህይወት ከተቕርቡ እያ።
2: ኣብ ንኡዞባ ሰንዓፈ ሎብ ዘበን ክራማት ዝካየድ ወፍሪ ምግራብ ንምዕዋት ኣብ መደበራት ፈልሲ ጎሎን እምባላኻን ኣስታት ፍርቂ ሚሊዮን ፈልስታት ኣግራብ ከም እተዳለወ ተገሊጹ። ወኪል በዓል ስልጣን ኣግራብን እንስሳት ዘገዳምን ኣብቲ ንኡዞባ ኣቶ ዮሃንስ ዘካርያስ ኣብ ዝሃቦ ሓበሬታ ኣብ ክልቲኡ መደበራት ፈልሲ 30 ሚእታዊት መበቆላውያንን 70 ሚእታዊት ዘይመበቆላውያንን ኣግራብ ከም እተዳለዉ ብምጥቃስ ኣብ መንበሪ ኣባይቲ ናይ እምነት ቦታታት ኣብያተ ትምህርቲ መንግስታውያንን ዘይመንግስታ ዋይን ትካላት ከምኡ ውን ናብ ዝተፀንዐ ቀላጥ ቦታታትን ማይ ኩዕታትን ክትከል ምዃኑ ኣረዲኡ። ኣብ መደበር ፈልሲ እምባላኻ ክኢላ ምግራብ መንእሰይ ነስረድን ዑመር ብወገኑ ብደረጃ ንዞባ ዓመታዊ ዝትከል ፈልስታት ኣካል ናይቲ ሽፋን መሬት ናብ ንቡር ንምምላስ ዝካየድ ሃገራዊ ፃዕሪ ምዃኑ ብምብራህ እቲ ተዳልዩ ዘሎ ፈልስታት ተተኺሉ ናብቲ ዝድለ ደረጃ ክሳብ ዝበፅሕ ግቡእ ክንክንን ሓለዋን ክግበረሉ ተማሕፂኑ። ተኸታታሊ መደበር ፈልሲ እምባላኻ ኣቶ ታደሰ ተወልደ ብርሃን ብወገኑ ኣብ ዝተፈላለየ ቦታታት ናይቲ ንኡዞባ ካብ ፈለማ ወርሒ ሓምለ ክሳብ መፋር ወርሒ ነሓሰ ዓመታዊ ዓሰርተታት ኣሸሓት ፈልስታት ኣግራብ ብህዝቢ ሰራዊትን ተምሃሮን ከም ዝትከል ብምሕባር ግቡእ ሓለዋን ክንክንን ስለ ዘይግበረሉ ግዳ ከምቲ ዝድለ ውፅኢት ክርከቦ ስለ ዘይፀንሐ ኣግራብ ቅድሚ ምትካሉ ብዛዕባ ምክንኻኑን ሓለውን ቅድመ ምድላዋትን መፅናዕትን ክካየድ ፀዊዑ። ሎሚ ዓመት ኣብ መደበራት ፈልሲ ንኡዞባ ሰንዓፈ 13 ዓይነታት ፈልሲ ኣግራብ ማለት ካብ መበቆላውያን ኣውሊዕ፣ ፅሕዲ፣ ኩመል፣ ሊሓም፣ ጎሞሮን ዓየን ካብ ዘይመበቆላውያን ድማ ግራዋ፣ በርበረ ፀሊም፣ ሚም፣ ግራቪልያ፣ ቀላሚጦስን መቕፀርያን ተዳሊሎ።
1: ኣብ ንኡዞባ ገልዓሎ ተራን ተሳትፎን ህዝቢ ኣብ መደባት ልምዓት ንምዕዛዝ ክስራሕ ኣመሓደርቲ ንኡዞባ ኣቶ ማሕሙድ ኢብራሂም ምስ ኣመሓደርቲ ከባቢ ሓለፍቲ ኣብያተ ፅሕፈት መንግስቲ ኣባላት ባይቶን ወከልቲ ህዝብን ኣብ ዝገበሮ ርክብ ኣዘኻኺሩ። በብእዋኑ ዝሰላሰል ዘሎ ኩሉ ሜድያዊ ንጥፈታት ኣብ ምምሕያሽ መነባብሮ ህዝቢ እወታዊ ኣበርክቶ ይገብር ከም ዘሎ ዝሓበረ ኣቶ ማሕሙድ ብዘይ ንቑሕ ተሳትፎ ሕብረተሰብ ዝምዝገበ ገስጋስ ስለዘየለ ምሕያል ኮማዊ ውዳቤታት ኣብ ምዕዋት ዝተወጠነ መደባት ልምዓት ኣገዳሲ ብምዃኑ ክድፋ ሉ ፀዊዑ። ምብራኽ ንኽዓት መሰረት ናይ ኩሉ ከም ዝኾነ ብምጥቃስ ትሑት ተሳታፍነት ደቂ ኣንስትዮ ኣብ ማኣዲ ትምህርቲ ንምብራኽ ምስራሕ ሓላፍነት ኩሉ ዜጋ ብሓፈሻ ብቐንዱ ድማ ናይ ኣመሓደርቲ ከባቢ ከም ዝኾነ ኣቶ ማሕሙድ ኣገንዚቦም። ተሳተፍቲ ብወገኖም ኩነታት ቀረብ ማይ ዘለቐ ፍታሕ ክናደየሉ ዝኣረገ ህንፃታት ጥዕናን ትምህርትን ቁልጡፍ ፅገና ክግበረሉ ከምኡውን ኩነታት ፅርግያን መራኸቢታትን ቆላሕታ ክወሃቦ ዝብል ርእቶታት ኣቕሪቦም። ፖሊስ ኤርትራ ንኣስታት ወርሕን ክልተ ሰሙንን ኣብ ማእከል ስልጠና ሓይልታት ፖሊስን ፀጥታን ደቂ ኣምሓረ ብኣተሓሕዛ መዝገብ ዘሰልጠኖም ኣብ ኩለን ዞባታት ካብ ዝርከባ መደበራት ዝተዋፅኡ 24 ኣባላት ብክልተ ሓምለ ኣመሪቑ። ኣብቲ ማእከል ሓላፊ ጨንፈር ፖሊሳዊ

ትምህርቲ ሜጀር ዓንዶም መሓሪ ኣብ ዝሃቦ ሓበሬታ ሰልጠንቲ ኣብ ኣተሓሕዛ መዛግበ ፖሊስ ንጥፈታት መደብር ፖሊስ ስነ ምግባር ሕጊ ህዝባዊ ርክባት ዜግነታዊ ትምህርቲ ሓለዋን ካልእን ዘጠቓለለ ትምህርቲ ብክልሰ ሓሳብን ግብርን ከም ዝቆሰሙ ኣረድዮም ሜጀር ዓንዶም ብተወሳኺ ናይ መዝገብ ስራሕ ገበን ንምክልኻልን ንምምርማርን ከመበገሲ ዝውሰድ ዕማም ስለ ዝኾነ ኣብዚ ዝዋፈር ሰብ ዝቕበሎን ዝምዝግቦን ሓበሬታ ምልኣት ዘለዎ ክኸውን ኣገዳሲ ከም ዝኾነ ገሊፁ ኣብ መወዳእታ ሰልጠንቲ ካብ ብኣዛዚ ማእከል ስልጠና ሓይልታት ፖሊስን ፀጥታን ብርጋዴር ጀነራል ኣድም ኮኮልን ካልኦትን ወረቐት ምስክርን ሽልማትን ተቐቢሎም። ኮሚቴ ዕሩኽ ሃማድኤ ኣብ ንኡስ ዞባ ዓሰብ ብደቂ ኣንስትዮ ንዝእለያ 30 ስድራ ቤታት ብሰብ ፀጋ ዝተዋፀአ ገንዘባዊ ሓገዝ ብክልተ ሓምለ ኣመቓሪሖም ወኪል ኣመሓዳርቲ ንኡስ ዞባ ኣቶ ብርሃነ ኪዳነ ኣብ ዘስምዖ ቓል ፅጉማት ወገናት ንምሕጋዝ ብዝካየድ ዘሎ ፃዕሪ ኮሚቴ ዕሩኽ ሃማድኤ ንሰብ ፀጋ ብምውሃድ ንጀመሮ ስራሕ ድሕሪ ምምጓስ ብዝለዓለ ክድፋኣሉ ፀዊዖም ሓላፊት ሃማድኤ ኣብ ንኡስ ዞባ ዓሰብ ወይዘሮ ሩታ ተክኤ ብወገና እተን ደገፍ ዝተገብረለን ብመንገዲ ኣነባበርቲ ዓዲ ወከልቲ ሃማድአን ኣብ መሓደርቲ ከባብን ዝተመመያ ምዃነን ብምግላፅ እቲ ሓገዝ ንሓደ ዓመት ከም ዝቕፅል ኣፍሊጣ ሓላፊት ጨንፈር ዕዮን ማሕበራዊ ድሕነትን ኣብ ዞባ ደቡባዊ ቂሕ ባሕሪ ኣቶ ዮሴፍ ፍስሃይ ብግድኡ ውፅኢት ናይቲ ብመንግስትን ሰብ ፀጋን ዝግበር ደገፍ ኣተባባዕ ስለ ዝኾነ ተወሃሂዱ ክቕፅል ተላብዩ ብካልእ ወገን ሆስፒታል ዓሰብ ን6 ኣባላት ማሕበር ኣእምራውን ምዕበላውን ስንኩላን ዓረብያታት ከም ዝዓደለ ወኪል ኤሪና ሓቢሩ። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክታልኩም ደጊም ዓደም ኣብ ዜናታት ወፃኢ ናይጀርያ ኒጀርን በኒንን ሽበራ ንምቅላስ ብሓባር ክሰርሓ ከም እተሰማምዓ ገሊፀን በቲ ስምምዕ መሰረት ሰለስቲኤን ሃገራት ፀጥታ ዶባተን ንምሓዝ ዝዓለመ ሓበራዊ ሰራዊት ከዋፍራ ምዃነን ሚኒስትር ምክልኻል ናይጀርያ ሓቢሩ እዚ ሓድሽ ስሉሳዊ ፀጥታዊ ስምምዕ ንሰለስቲኤን ሃገራት ጥራይ ዘይኮነ ዞባዊ ፀጥታ ኣገዳስነት ከም ዝህልዎ እዩ እቲ ሚኒስትር ኣሚቱ ዘሎም ናይጀርያ ምስ ኒጀር ልዕሊ 1600 ኪሎ ሜትር ምስ በኒን ድማ 1810 ኪሎ ሜትር ዝዝርጋሕ መሬታዊ ዶባት ኣለዋ። ናይጀርያ ብውልቃ ኣንጻር ሽበራ ከተካየድ ፀንሐት ወታደራዊ ወፍሪ ከመ ዝድለ ኣድማዓይ ከም ዘይፀንሐኦም ምስቲ ኩነታት ምዕራብ ኣፍሪቃዊት ሃገር ቅርበት ዘለዎም ወገናት ዝጠቕሱም ኣቐዲመን ማሊ ቡርኪና ፋሶን ኒጀርን ሽበራ ንምቅላስ ዝዓለመ ስምምዕ ከም እተፈራረማ ዝሕብሩ ፀብጻባት ከም ኣካል እቲ ስምምዕ ኣብ ዶባተን ልዕሊ 5,000 ሓበራዊ ሰራዊት ኣዋፊረን ከም ዘለዋ የረዱ። ሪፐብሊክ ደቡብ ኣፍሪቃ ኣብ ዴሞክራሲያዊት ሪፐብሊክ ኮንጎ ተኸሲቱ ዘሎ ለበዳ ሕማም ኢቦላ ንምግታእ ከም እተሓጋገዝ ገሊፃ ብክልተ ሓምለ ኣብ ኮንጎ ምብፃሕ ዝፈፀመ ፕረዚደንት ደቡብ ኣፍሪቃ ሲሪል ራማፎስ መስርሕ ምግታእ ለብዒ ናይቲ ሕማም ንኮንጎ ጥራይ ደፍ ዘይብሉ ብምጥቃስ ዞባውን ሃገራት ተረአን ክፃወታ ፀዊዖም በዚ ሓድሽ ለበዳ ዛጌት ልዕሊ 1400 ሰባት ከም እተለኽፉን ኣስታት 440 ካብኣቶም ከም ዝመቱን ፀብፀባት ጥዕና ኮንጎ የረዱ እዚ ከምዚ ኢሉ እንከሎ ፕረዚደንት ራማፎሳን ፕረዚደንት ፍሊንክስ ሺስኪግንን ኣብ ምምዕባል ኩሉ ሜድያዊ ዝምድና ሃገራቶም ከም እተዘራረቡ ተገሊጹ ክልቲኦም መራሕቲ ሃገራቶም ኣብ ምምዕባል ቁጠባን ምውሓስ ዘባዊ ፀጥታን ብሓባር ክሰርሓ ምዃንን ኣብቲ ኣጋጣሚ ሓቢሮም ደቡብ ኣፍሪቃ ኣብ ዴሞክራሲያዊት ሪፐብሊክ ኮንጎ ኣባዊ ሽራቶ ዝፀንሐት ዓቃብ ሰላም ሰራዊት እኳ እንተሰሓበቶም ምስቲ ሃገር ዘለዋ ፀጥታውን ወታሃደራውን ዝምድና ከም ዘይጎድል ግና ክትገልፅ ፀኒሐ እዮም። ኤሮጳዊ ሕብረት ተጠቃምነት ማሕበራዊ መራኸቢታት ንትሕዲ ዕድመ ቆልዑ ክእግድ ከም ዝኽእል ኣሚቱ ኣባል ሃገራት ነቲ ጉዳይ ዝትያሉ ከም ዘለዋ ዝገለፀት ፕረዚደንት ኮሚሽን ኤሮጳዊ ኡርሳለ ቮንደርላየን ኣብ ዝወፅእ ወርሒ መስከረም ብወግዒ ክእውጅ ትፅቢት ከም ዝግበር ኣረድዩ ማሕበራዊ መራኸቢታት ኣብ ቆልዑ ጠንቂ ጥዕናውን ኣካደሚያውን ድኻማት ኮይኑ ከም ዘሎ ብምሕባር ኣባላት ነቲ ውጥን ብእወታዊ ክቕበልዎ ፀዊዓላ ክሊ ዕድመ ናይቶም ተጠቃምነት ማሕበራዊ መራኸቢታት ዝኽልክል ቆልዑ ዛጌት እኳ እንተዘይተሓበረ ንትሕቲ 16 ዓመት ክኸውን ከም ዝኽእል ግና ግምታት ኣሎም በርክት ዝበላ ኣባላት ኤሮጳዊ ሕብረት ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ዝኽልክል ሕጊ ብተናፀል ከፅደቓ ከም ፀንሓ ዝዝከር እዮም። ካናዳን ፊሊፒንስን ኣብ መድያት ምክልኻል ዞባዊ ፀጥታን ንግድን ክተሓጋገዛ ዘኽእለን ስምምዕ ተፈራሪመን እቲ ስምምዕ ፕረዚደንት ፊሊፒንስ ፈርዲናንድ ማርኮስ ምስ ቀድማይ ሚኒስተር ካናዳ ማርክ ካርኒ ኣብ ከተማ
ቫንኩቨር ኣብ ዘካየዶ ዝርቢ ተበፂሑ ከም ኣካል ናይቲ ስምምዕ ክልቲኤን ሃገራት ምልውዋጥ ወታደራዊ ሓበሬታ ከምኡውን

ሓበራዊ ወታደራዊ ልምምድ ከካይዳ ምዃነን ተፈሊጡሎም። እዚ ከምዚ ኢሉ እንከሎ እቲ ስምምዕ ካናዳ ኣብ ዞባ ደቡባዊ ምብራቅ ኤስያ ንዝህልዋ ንግዳዊ ምንቅስቃሳት ዘስፍሕ ምዃኑ ተገሊጹ። ካናዳን ፊሊጲንስን ናፃ ንግዳዊ ስምምዕ ንምፍራም ዝርርብ ጀሚረን ከም ዘለዋ ክሳብ መወዳእታ ናይዚ ዓመት ክኽተም ትፅቢት ከም ዝግበረን ይሕበር። ናይ መወዳእታ ዜና። ኣብ ኤሮጳ ተኸሲቱ ዘሎ ልዑል መጠን ዋዒ ሓደጋታት ባርዕ መሮር ከስዕብ ከም ጀመረ ተገሊጹ። በዚ መሰረት ኣብ ፈረንሳን ስጳኛን ተኸሲቱ ዘሎ ሓደጋ ባርዕ ኣከባቢያዊ ክሳራታት የውርድ ከም ዘሎ ተፈሊጡ። በቲ ሓደጋ ኣብ ፈረንሳ ኣስታ 9,000 ሄክታር ኣብ ስጳኛ ድማ ልዕሊ 1,500 ሄክታር ጫካ ከም እተሃሙኸ ጸብጻባት ሓቢሮም። ኣብተን ሃገራት ተኸሲቱ ዘሎ ዋዒ ነቲ ባርዕ ንምግታእ ዝካየድ ዘሎ ስርሒት ይነቃነቕፎ ከም ዘሎ ተፈሊጡሎም። እዚ ከምዚ ኢሉ እንከሎ ኢጣልያ፣ ግሪክን ፖርቱጋልን ሳዕቤናት ሓደጋ ባርዕ መሮር ንምቀላል ናይ መጠንቀቕቲ ኣዋጅ ኣመሓላሊፈን ኣለዋ። ኣብ ኣህጉር ኤሮጳ ተኸሲቱ ምስ ዘሎ ልዑል መጠን ዋዒ ብዝተሓሓዝ ሕማማት ካብ ዝሓለፈ ወርሒ ጉንበት ንድሓር ጥራይ ልዕሊ 1,300 ሰባት ሞይቶም ክኾኑ ከም ዝኽእል እዩ ዝእመት ዘሎም።

ዜና ንምዝዛም ኣርእስቲ ዜና ክንደግም። ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ሎሚ ልዕሊ 1,000 ተምሃሮ ብዲግሪን ዲፕሎማን ኣመሪቖም። ኣብ በኖር ዞባ ሰንዓፈ ወፍሪ ምግራብ ንምዕዋት ኣስታትን ፍርቂ ሚልዮን ፈልስታት ተዳልዮም። ፖሊስ ኤርትራ ብኣተሓሕዛ መዝገብ ዘሰልጠኖም 24 ኣባላቱ ኣመሪቖም። ናይጀርያ ኒጀርን በኒንን ሽበራ ንምቀላስ ብሓባር ክሰርሓ ከም እተሰማምዓ ገሊፀን። ደቡብ ኣፍሪቃ ኣብ ዴሞክራሲያዊት ሪፐብሊክ ኮንጎ ተኸሲቱ ዘሎ ለበዳ ሕማም ኢቦላ ንምግታእ ከም እትተሓጋገዝ ገሊፃ። ኤሮፓዊ ሕብረት ተጠቃምነት ማሕበራዊ መራኸቢታት ንትሕቲ ዕድመ ቆልዑ ክእግድ ከም ዝኽእል ኣሚቱ። ክቡራት ተኸታተልትና ሓፈሻዊ ናይ ሰዓት ዜና ኣብ ዝፍፀም።

መደብ ናትራን ኣብ ዝሰሙን እዙ ስራሓት ካይላ ጥበብ ዝንጸባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንኽበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣትኩሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣትክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዚ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣለና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዘቦ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብ ናትራን እሰሙን እዚኦም ሞ ንኽትከታተሉ ብክብሩ ንዕድም። መደብ ናትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓ ድሕር ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን

0: ብቁፅሪ ኣዝየን እየን በርኪተን። ከም ብዝሐን ድማ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ዝተፈላለየ ኩርናዓት ሃገርና ንዝዓነወ ትሕቲ ቅርፂ ኣብ ምፅጋንን ቅድሚ ሕጂ ተሓሲቦምን ኣብ ግምት ኣትዮምን ዘይፈልጡ ዓበይቲ መስመራት ኣብ ምህናፅ ይርከባ። ንኣብነት መስመር ባፅዕ ዓሰብ፣ ከረን ገለብ፣ ከረን ሓልሓል፣ ባፅዕ ሽዕብ፣ ከምኡ ውን እቲ ኣዝዩ ዓይኑ ዝነበረ መስመራት ኣስመራ ባፅዕ፣ ኣስመራ ከረን፣ ከረን ተሰነይ። እዘን ነዚ መትንታት ሃገር ዝሃንፃ ዘለዋ ኩባንያታት ናይ ሚኒስትሪ ህንፃ ክፍሊ ፅርግያታት ሃይወይ፣ ኩባንያ ህንፃ ሰገን፣ ኩባንያ ህንፃ ገደም፣ ሮዳብ ኤንተርፕራይዝስ፣ ኣስቤኮ ዝኣመሰላ ኮይነን ኣብዚ እዋን እዚ ዘመናዊ ማሽነርን ልዑል ሰብኣዊ ዓቕምን ብምውናን ዝናኣድ ኣበርክቶ ዝገብራ ዘለዋ የን። ናይ ሎሚ ትንታኔ ግና ግን ብዛዕባ ዘን ኩባንያታት ኣይኮነን። እቲ ዝተጠረየ ክእለትን ተመክሮን ካበይ ዝመፀ እዩ ዝብል ሕቶ ንምምላስ እዩ። እቲ መልሲ ድማ ብዘረባ ዘይኮነስ ብግብሪ ኣለዎ። ኣፍራዛ ፑንታ ባዴላ እቲ ቐንድን ልዑል ጥንቃቐ ዝግበረሉን ዝነበረ መሳርሒታት ኮይኑ ኣብ ፍናንን ድልየትን ጥራይ ዝዓብለሎ መድረኽ ኣብ ስንጭሮታት ሳሕል ድምፁ ኸቀልሕ ጀሚሩ። እቲ ግዜ እቲ ዳግመ ምውዳብ ህዝባዊ ሓይልታት ዝተኻየደሉ ኣብ 1975 እዩ። ሰራዊት ብደረጃ ሓይልታት ዝተወድበሉ፣ እቲ ክፍልታት ዝበሃል ድማ ካብ 4 ብዘይሓልፍ ኣህዱታት ዜና፣ ዕቃበ ብረት፣ ሕክምናን ዕድግን ስንቅን ጥራይ ዝነበረሉ ግዜ እዩ። ኣብቲ ዳግመ ምውዳብ ጨንፈር መጓዓዝያን ህንፃን ዝበሃል ቆይሙ ካብ ሽዑ ጀሚሩ ህንፃ ከም ህንፃ ኮይኑ ንጥፈታቱ ከሰላስል ጀሚሩ። ኢንጂነር ሃብተ ልዑል ገብረ መድህን ምስ ምውዳብ ጨንፈር መጓዓዝያን ህንፃን ኣብ 1975 ከም ሓላፊ ኮይኑ ዝተመደበን ክሳብ ዛ ሰዓት እዚኣ ድማ ኣብ ዝተፈላለየ መደብ ስራሕን ብዝተፈላለየ ፅፍሕን ዘገልግል ዘሎ ኣባል ህንፃ ኮይኑ ብዛዕባ ዝሓለፈ ተመክሮ ስራሓት ህንፃ ብፍላይ ድማ ብዛዕባ ኣካል ፅርግያታት ኣብ ግዜ ቃልሲ ዝትረኽ እዩ።
1: ትሕቶ ምናልባት ብዛዕባ እቲ ስራሓት ናይ ህንፃ እቲ ህንፃ ምስ ቆመ ድዩ ጀሚሩ ዝብል ሕቶ ብርግፅ ሽዑ ይኮነን ጀሚሩ። ቅድሚ ዳግመ ምውዳብ ምግባሩ ኣብቲ መጀመርያ ወርሒ ኣብ 5 ወርሒ 6 ክሳብ ወርሒ 8 እቲ ዳግመ ምውዳብ ዝግበር ብዙሕ ንጥፈታት ናይ ህንፃ ኣካየድ ነይሩ እዩ። ኣብቲ እዋንቲ ዝተፈላለየ ክኢላታት እኳ መፅኦም ተነበሩ። ብፍላይ ከዓ ነቲ ናይ ህንፃ ዝምልከት ኣነን መሓሪ ራሻይዳ ጂኦሜትራን ስለዝነበርና ቴንዳታት ምትካል ኹን ፅርግያታት ውን ናይ መጀመርያ በኽሪ ፅርግያታት ክንሰርዕ ንፍትን ስለዝነበርና እቶም ክኢላታት ምባሃርቶም 2 ኢና ነርና ነቲ ንዝውር ነቲ ስራሕ ማለት እዩ። ስለዚ ከም በኽሪ ፅርግያታት ኣብቲ እዋንቲ ሓደ 3 ትራክተርን ሓንቲ መርሰደስን ካብ ከባቢ ወቂሮ መፅአን ኣብ ቀጣል መፅሐን ስለዝነበርና በቲ ናይ ሓይል ተዋጋ ሰራዊት ናና ንዕአን ንብሌቓት ንምእታው ካብ ተዓለምቲ 1600 ዝኾኑ ተዓለምቲ መሳርሒ ውን ብዙሕ ዘይብሉ ዝርከቡ ኣብ ዜናን ኣብ ገለ ዝነበረ ታእሽ መሳርሒ ሒዝና ካብ ብሌቓት ብወድጋን ሻምቆ ትበሃል ሓንቲ ክሳድ ንቁጣ እንተራህብ ንዕኡ ሰሪሕካ ነዘን ትራክተራት እዚኣተን ናይ ምእታዊ ነይሩ። ዳርጋ ብፅፍሩ ሰሪሕ ወትሰብ ክበሃል ይከኣል። ኣብኡ ብዙሕ ነገር ነይርዎ ኸውን እቲ ምዱብ ስራሕ ክጅመር እዩ ዝተባሃለሉ እንድሕ ኮይኑ ብኣዚአን ካብ ኣተዋ ካብ ሱዳኑን ብሎሪ እንድሕሪ ክመፅእ ኢሉ ብሌቓት ካኣቱ ስለ ዘይክእል ስራሕ ስራሕ ፅርግያ ናይ ጉሬቶ ክስራሕ እንታይ ሽሙስታ ይግበር።
0: ኢንጂነር ኢዮብ ግርሜ ካብ 1977፣ ኢንጂነር ተኽለ ብርሃን ጌርሱስ ካብ 1976 ጀሚሮም ኣብ ህንፃ ዘገልገሉን ገና እውን ምዘን ምዕቡላት ኩባንያታት ህንፃ ኣብ ስራሓት ፅርግያ ተዋፊሮም ካብ ዘለዉ ኮይኖም ንሶሙን ብዛዕባ ሕሉፍ ተመክሮ ህንፃን ዘሕለፍዎ ሽግራትን ዝተቐስመ ተመክሮን ዝተሃንፁ ኣደነቕቲ ስራሓትን ክዕልሉና እዮም።
2: ኣብቲ ንሕና ዝኣተናሉ ግዜ ህንፃ ዳርጋ ኣብቲ ቀዳማይ ደረጁ ታሕቲ ደረጁ ነይሩ ክንብል ንኽእል ኢና። ምክንያቱ

0: ተጠቂሞ ድሩት እዩ ነይሩ። እቲ ዝሰርሖ ዝነበረ እውን ኣብ ጎላጉል ምናልባት ምስቲ ናይቲ እዋንቲ ዓቕሙ ክትሪኦ ከለኻ እዚ ናይ ዓወት ዓገት ኣብ 76 ኣቢሉ እዩ ተሰሪሑ። እጂ ዓወት ዓገት በቲ ናይቲ እዋንቲ ዓቕሚ ክንረአ ከሎ ቀሊል ስራሕ ኣይነበረን። ምክንያቱ ብታሕቲ ክትከይድ ናይ ሳጃን ግለን ነይሩ፣ ካልእ እውን ናቱ ፀገማት ነይሩ። ግን ብውሕዳት መሳርዕ ብሓይሊ ናይ ሰራዊት ክሳብዚ ንሕና ናብ ህንፃ ዝተሓወስናሉ መለሲ ዓቕሙ ዘፍቅዶ ኣብ ታሕተ ደረጃ ይሰርሕ ነይሩ ማለት እዩ።
1: እቲ ሓድሽ ዝስራሕ ዝነበረ ኣብቲ መድረኽቲ ምስ ዝነበረ ሕፅረት መሳርሒታት ዋላ ምስ ዝነበረ ዓቕሚ ዝተፈላለየ ዓቕሚ ናይ ትሕዝቶ ናይ መሳርሒታት ኩን ዋላ ናይ ሰባት መብዛሕትኡ ግዜ ዝምረፅ ዝነበረ ዝባህርያዊ ፅርግያ እዩ ነሩ። ብሕልፊ ብቲ ደጀን ዝበሃል ኣብ ሳሕል ከምኡ ነሩ እቲ ፅርግያታት። ዋላ ብድምሕሪ ምዝላቕ እውን ኣብ ከምኡ ኢና እንታይ ዝበሃል ከምኡ ብዙሕ ፅርግያታት ናስ ኮሚታት ነሩ። ሩባ ሩባ ይኽተል ነቲ ሩባ መኻይን ከም ዘሕልፍ ትገብሮ ብዛዕባ ናይ ክተኣልዮ ዘለካ ኣግራብ እውን ኣብ ክንዲ ኣሊኻ ሰጥ ዝበለ ፅርግያ ወይ ትኽ ዝበለ ፅርግያ ታ ዝበሃል ትገብር ምስ ዘለካ ናይ ምቁራፁ ድዩ ምእላዊ ድዩ ሕፅረት መሳርሒታት ተኣሊኻ እያ ክትሓልፍ ኢኻ ትመርፅ። ዓበይቲ ደናጉላ ዘለዎ እንታይ ድበሃል ንድሕር ኮይኑ ተኣሊኻ እያ ትሓልፍ ብቐሊሉ ክተልዕሎ ንድሕር ዘይትኽእል ኮይንካ በቲ ዘለካ ዓቕሚ ክለዓል ትከኣል ዝነበረ ቲ ግዜ እቲ ብፍራዛን ብበለንኪኖን ብማሳን እዚታት እንታይ ድበሃል ትግበር ጥቃዩ ነይሩ። ካብ እዚ ሩባሩባን ሳጃታት ዝነበረ እንታይ ድበሃል ንዕኡ ከም ዝመሓየሽ ምግባርን ኮይኑ እቲ መሳርሒታት ገለገለ እዋን ዋላ ዕንጨይቲ ከም በለንኪኖ ንጥቀመሉ እንታይ ድበሃል እውን ነይሩ። እቲ ሕፅረታት ኣብ ዝህልወሉ ግዜ ዋላ እውን ፋሒልካ ክሰርሓሉ ኣብ ዘይርከበሉ ግዜ ከምኡ እንታይ ድበሃል ነይሩ። ካልእ እቲ ንምኩዓት ንጥቀመሉ ዝነበርና ዝኾነ ካልእ ምዕቡል መሳርሒታት ስለ ዘይነበረ ኣፍራዛ ባዴላ እዩ።
2: ንስራሓት ህንፃ ኣብ ቃልሲ ኣብ ክልተ መድረኻት ፈሊና ኢና ክንሪዮ። እቲ ቐዳማይ መድረኽ ካብ መምስራቱ ማለት ካብ 1975 ክሳብ ምሕራር ከተማታት ኣብ 1977 እዩ። ኣብዚ እዋን እዚ ከምቲ ኣቐዲሙ ዝተጠቕሰ ኣብ እግሪ ተኽሉ ታተ ዝብለሉ ዝነበረ እዋን ኮይኑ ናይ ምግባር ዓቕሙ ኣዝዩ ድሩት ግን ከዓ ካብ ስራሕ ከይቦኸረ ዝተፈላለየ ህንፃዊ ስራሓት ዝተኻየደሉ መድረኽ እዩ። ገሌ ካብቲ ናይቲ እዋንቲ ንጥፈታት ናብቲ ናይቲ እዋንቲ ደጀን ዝነበረ ከም ፋሕን ብልቓትን ዝኸይድ መስመራት ምስራሕ ነይሩ። እቲ ፈላሚ ናይ ፈተነ መስመር ግን ካብ መህሚመት ተበጊሱ ብግሬቶ ኣቢሉ ፋሕ ዝኣቱ ዝነበረ እዩ። ድሒሩ እውን ካብ ፋሕ ብብልቓት ሰበርቐጠ ደብዓት ኣቢሉ ዓገት ዝኣቱ መስመር እውን ተሃኒፁ።
3: እታ መገዲ ገመል ሒዝና ንኸይድ ንዕ እውን ክንሰርሖ ዘድልየካ ተኣሽሙ እንታይ እሞ ክመፅእ ውሱን መሳርሒ ናይ ኣፍራዛ ባዴላ መፅ ይኸውን ግን 400 ዝበሃሉ ተዓለምቲ ሸዓ ስለ ዝነበሩ ንዕኦም ሕዝና ከዓ ንዓ ስርሓ ፈቲና ማለት እዩ። ኣብኡ ብዙሕ ታሪክ ኣለዎ ማለት ማለት ኣብቲ ኩነታት ናይቲ ስራሕን ኩነታት ናይቶም ሰራሕተኛታት ኣብ ዝነበሩ ተዓለምትን መሳርሕታትና ክሪኦ እንተኮይና መሳርሒ ነርና ክንብላይ ንኽእልና ውሱናት ማሳ ነረናና ፓላንኪና ዕንፀይቲ ቆሪፅና ኢና ገረብ ቆሪፅና ኢና ክንጥቀም ንፍትን ነርና ጥሜት ነይርዎ ፅምኢ ነይርዎ ነዚ ኩሉ ሰብ ብገመል ካብ ፋሒ ማይ ክከዶ ዘሎ ማለት ንግሬቶ ሽዑ ወይ ኩባያ ሻሂ ወይ ከዓ ኩባያ ማይ ኣታ ምርጫ ፅምአ እንድሒልካ ስታ ኩባያ ሻሂ ክትርፈካያ ማይ ንሕሰት ይኸያ ማለት እዩ። ምስ ዝነበሮ ታእሽሙ መቂዒ በሊዕካ እውን ናይ ታእሽሙ ብዙሕ ቅፀትን ሕማም ዝመፀ ነይሩ ማለት እዩ። ግን ተወዲኡ ትስራሕ ስለዚ ጉሬቶ ሓንቲ ንቁጣ ናይ ታእሽሙ ኮይና ማለት እዩ። ከም ክስታይ ክንሪኦ ኣለና ካልኦት ውን ዝተሰርሑ ስራሓት ነይሮም ማለት ካብ ብለቓት ንሕክምና ሰበርቀጠ ገዝካ ንደብዓት ምስቲ ናይ ህዝቢ ሽዑ ታእሽሙ ዝኾነ ዝነበረ ብዙሓት ስራሓት ክካየዱ ፈቲኖም ማለት እዩ። ኣብ መወዳእታ ውን ንፈልከት ገፅና ኸይድና ኣብቲ ምውዳብ ተባሂሉ ኣነ እውን ከም ሓላፊ ተረቑሑ ካ ተነበርኩ ስራሐይ ከይጀመርኩ ከዓ እዚ መገዲ ሓርነት ንብሎም መወዳእታ

0: ካብ ማሕመት ብቐጣን ፈልከት ኣቢልካ ብሓምሉል ንዒን ክሳብ ዝበፅሕ ከዓኒ ካብ ዓለምቲ መንጎ እናወሰድካ ንዝነበረና ፀገም ናይ ስንቂ ምቕራብ ናይ ሎጂስቲካል ፕሮብለም ዳርጋ ምርፅ ኣቢልና ሰባት ስ ውሕዳት ሒዝና ክንከይድ ንፍትን ነርና ማለት እዩ። መሳርሒ ስለ ዘይነበረና ከዓ መብዛሕትኡ ግዜ ፅርግያታትና ክጥቀቦ ናይ ግድን ነይሩ ማለት እዩ። ገረብ መቕሮ ፀፋሳት እውን ስለዝሓፀአናስ ንገረብ እውን ክንጥቆያ ናይ ግድን ነይሩ ማለት እዩ።
1: ቅድሚኡ ቅድሚ እዚ ናይ ነቶክቲ ምጥቃምና ግን መብዛሕትኡ ሓብ ደንጎላ እንድሕር ኮይኑ ወይ ተኣሊኻ ትሓልፍ ክእለ ናይ ግድን እንድሕር ዘለዎ ኮይኑ ከዓ ሓውር ሲንካ ማይ ጌርካ እንደገና ብማሳን ብቡምታን ጌርካ ኣናእስካ ፈናጭልካ ክተኣልዮ ትፍትን። ካልእ ምዚ እዚ ባህርያዊ ዓይነት እንታይ ድበሃል ወይ ሩባሩባ ትኽተል ወይ ሓደሓደ ጎቦታት እንታይ ድበሃል ወይ ንክሳይ ግበር ነይሩ ብፍል ብሕልፊ ምስ ምብርካት ናይ ተኻትብሎ እቲ ሩባታትን ዝሳጃታትን ኣሸጋር እናኾነ ክኸይድ ከሎ ወይ ከዓ ኣብ ሩባሩባ ክትከይድ ፀኒሕካ ወይ ጎልጎል ጎቦብ ዘጋጥም ንዕኡ ቆሪፅካ ክትከይድ ኣብ ዝሕሰበሉ ጉልበት ጥራይ ዝሳተፎ እንታይ ድበሃል ወይ ነይሩ እዩ ኣብ ሳሕል ከምዚ ናይ በዓል ዓገት
2: ሕጂ ትሪኦ ከለካ ዓወት ዓገት ክትሪኦ ከለካ ሕጂ ምዚ ሕጂ ክንሪኦ ከለና ከምዚ ንእሽተይ ፅርግያት ምስል ትኸውን ግን ኣብቲ እዋንቲ ንዝነበሩ ኣኻውሕ ንምስባር ጎማ ተጠቒምካ ሓዊ ተጠቒምካ ኣርሲንካ ነቲ ከውሒ ማይ ክዒኻ እንዳጫጨፍካ ነተን ዘጋጥማ ዝነበረ ኣብቲ እዋንቲ ክርአ ከሎ ዳሕራይ እቲ መስመር ብፅዑቕ ኣግራብ ዘለዎ ንኸይከይድ ብስሑ ዝበለ ኣግራብ ከምዝኸይድ ኣብ ክንዲ በዚኣ ጌርካ ብሓፂር ትኸይድ ኣኑ ሓቢልካ ተጠዊኻ ትኸይድ ምክንያቱ ቆጥቋጥ ተኮይነ ነተን ቆጥቋጥ ተሓልፍ ዓበይቲ ዓላታት ተኮይኑ ሕጂ ናቱ ክብደት ስለ ዘለዎ ምስ ዝነበረ ዓቕሚ ንስ ውን እሊ ኢልካ ከም ተሓልፈሉ ኢኻ ትገብር። ሕጂ ፅርግያ ንድሕሪ ርእናያ ከም ሽንቲ ብዕራይ ዚግዛግ እንዳገበረ ግን ናብቲ ዝደልዮ ከም ዘብፅሓካ ግበር።
3: ህንፃዊ ስራሓት ብፍላይ ድማ ምህናት ፅርግያታት ጎሊሑ ዝተረኣየሉን ብቕዓትን ተወፋይነትን ኣባላት ዝተመስከረሉን ግን ኣብቲ ካልኣይ መድረኽ ማለት ድሕሪ ምዝላቕ ብ1978 እዩ። ኣብዚ ግዜ እዚ ደጀን ህዝባዊ ግንባር ኣብ ሓድሽን ዝተወሰነ ከባብን ከም ዝሰፍር ስለ ዝተገብረ እቲ ዝተመርፀ ቦታ ድማ ቅድሚ ሽዑ ይትረፍ ፅርግያ ክነብሮስ ኣግማል ክኸደኦውን ንጋዳ ዝነበረ ቦታታት እዩ። ግን ምስቲ ሽዑ ዝነበረ ምህንዳት ጸላኢ ድሕነት ትካላት ህዝባዊ ግንባር ክሕልው ውሕስነት ዝነበሮም እዚኦም ቦታታት ጥራያም ነይሮም። ቅድሚዚ እዋን እዚ ህዝባዊ ግንባር ዝጥቀመሉ ዝነበረ ካብ ደጀን ብጎላጉል ኣቢሉ ናብ ቃሮራ ካብኡ ቀፂሉ እውን ናብ ሱዳን ዝረኸብ መስመር ምስ ኩነታት ምዝላቕ ጸላኢ ብቐሊሉ ክበጽሖ ይኹን ብደብዳብ ክቆጻጸሮ ስለ ዝኽኣለ ሓደስትን ስቱራትን መስመራት ክምረፁ ናይ ግድን እዩ ነይሩ።
2: ጸላኢ ብማርሳ ተኽላይ ምቅልቓል ምስ ምፀ ንሕና መጀመርያ ዝተዋህብህና ዕዮ ገዛ ከም ደጀና በዓል ዓንበርበብ በዓል ዓራግ ኮታስ በዓል ሓሊቤት እዚኦም በዓል ግርግር ኣብዚኦም እዮም ነይሮም። ሕጂ እታ ዝሓፀረ ዝነበረት መንገዲ ከዓ ዝወሓሰት መንገዲ ከዓ ናይ ቡድያ ነይራ። መጀመርያ ካብተን መጀመርያ ኣብ ምዝላቕ ዝረገፅናያን መስመራት ቡድሆ እዩ ነይሩ።
0: ስለዚ ናይ ቡድሆ ነፅና ቡድሆ ይጅመር ቡድሆ ነዊሕ ግዜ ከምዞ ዝተለና ኣብ ግምት ንእቱ ምክንያቱ ኣይኮነን ክሰርሖ ገረብን ካልእ ተኣሽሙ እንዳሓዝና ኢና እቲ ክንቂኢስ ኮልና ውን ሓልፎ ነርና ማለት እየ። ሕጂ ፓራለል ማዕሪ ማዕሪኡ ዝኸይድ እንታይ ንገብር መስመር ናይ ተኣሽሙ ክልና ኣለዎ ስንቅዳን ክለና ዝኣቱ ሓደ ፖርስዳን እዩ ወይ ከዓ ከሰላ ክኾን ኣለዎ ምስ ተጋለ ሓድነት እቲ ሓደ ግዜያዊ ስምምዕ ግበር ሽዑ ናይ ሕሽክብ ክንሰርሕ ኣነ ምስ ሓደ ጉጅለ ምስ ናይ መጓዓዝያ ገለ ዘለዎ ብሕሽክብ ኣቢልና ከዓኒ ከሰላ ንኣቱ ተመሊስና ትስራሕ እውን ክንጅምሮ ንፍትን።
1: ናይ ብድሆ ፅርግያ ልክዕ ዝምዝላቕ ምስ ኮነ ዕለት ወርሒ 12 ዕለት 17 78 ማለት እዩ ተጀሚሩ። እዚ ሓደ ዝተወሰነ እንታይ ድበሃል ምስ ከደ ምስቲ ስትራቴጂካዊ ኣገዳስነቱ ፀላኢ ንቃሮራ ዝነበረ መስመርና ከዓፁ ይህንደድ ብምንባሩ እዚ ናይ ብድሆ ንግዚኡ ዋላ ኣገዳሲ ተኾነ ብቲ ተኻትብሎ

ብቀብሩ ወቅት ጌርካ ክክየድ ስለ ዝከኣል ንዓራ ክትመፅእ ዋላ ሽዑ ንብኡ እዩ ዝክየድ ነይሩ ንመኒካትብሎ ብዒላ ፃዕዳ ጌርካ ንቃሮራ ይክየድ ነይሩ። ግን ንዑ ክዓፁ ህርድግ ይብል ስለ ዝነበረ መዓት ምርብራብ ይካየድ ስለ ዝነበረ እዚኣ ተወንዚፋ ፀኒሓ እታ ናይ ጥርቁርቅ እንድሕር ፈቲሕካ እዛ ከም ሓደጋ ተንፃላሉ ዝነበረት ናይ ምዕፃው ክትፍታሕ ስለ ትኽእል ተባሂላ እታ እዛ ናይ ብድሆ ፀኒሓ እቲያ ክምቲ ስራሕ ተገይሩ። ስለዚ ብቀዳምነት መኒኻ ትብሉያ ተሰሪሓ እዛ ናይ ጥርቁርቅ ንብላ ሕጂ መጀመርታ ቅድሚ ናይ ጥርቁሩቅ ኣብዚ ብድሆ ስለ ዝነበረ ዝተጀመረ ብዓንበርበብ እቲ ስራሕ እቲ ሓይሊ ብኡ ዝነበረ ተመቃቂሉ እዩ እንታይ ትበሃል ገይሩ ማዕረ ማዕረ ናይ ጥርቁሩቅ ሕሽክብ ተጀሚራ ሕሽክብ ተመቃቂሉ እቲ ሓደ ጉልበት ንጥርቁሩቅ ከይዱ ዝተረፈ ጉልበት ከዓ ናብ ሕሽክብ ከይዱ ሕጂ ክልቲአን ምስ ተወዳ እንደገና ናብ ዓንበርበብ ናብዚ ናይ ብድሆ ንብሎ ዘለና ተኣኻኺቡ እቲ ጉልበት ብክልቲኡ ገፅ ብሰሜኑን ብደቡቡን ነቲ ስራሕ ኣብ 80 ኣብ መፈፀምቱ ብፅሒዎ

0: ጸርግያ ብድሆ ሽሙ ኸም ዝሕብሮ ንምስርሑ ይኹን ንምጓዓዙ ናይ ብሓቂ ብድሆ እዩ ነይሩ። እዚ መስመር እዚ ምስቲ ዝነበረ ጽዑቕ ወተሃደራዊ ወራራትን ምህንዳድን ጸላኢ ህዝባዊ ግንባር ከም ዘይሰዓርን ጸላኢ ዝዓጸወን ተዓጸወ ዝገበረን ተገበረት ሰውራ ከም ዘይምብርከኽን ዘነጸረ ጽርግያ ኮይኑ ብድሆ ዝብል ስም ድማ ተዋሂብዎ። ጽርግያ ብድሆ ካብ ዓንበርበብ ተበጊሱ ኣጻድፍ ብድሆ ሓሊፉ ብሓሊበት ኣራግ ሓወልዕ ዓየት ኣቢሉ ንመራፊት ዝወስድ እዩ። እዚ ጽርግያ እዚ ንደጀን ዘገልግል ጥራይ ዘይኮነ ቀንዲ ቁጠባዊ መስመር እውን እዩ ነይሩ።
1: ሕጂ ምናልባት ኣብቲኦም ቀንዲ ቀንዲ ክንምለስ ብድሆ ንኣብነት ኣብ ሰማንያታት ክስራሕ ከሎስ ሓደ ተዓቅሙ ዝበልካዮ መሳርሒ ውሑድ ነይሩ ንባዕሉ ብቲ ቅርፂ ናይ መሬት ንብድሆ ክትፍትሻ ምፍታን ክትሪዮ ምፍታን እስካዕ ጅሚ ስልካ ብድሆስ ከመይ ከም ቅርፂ ዘይፈልጦ ሰብ ከመይ ይመስል ብድሆ ብኸመይ ተሰሪሑ እንታይ ሃል ሓሊፍዎ ፅርግያ ስጋዕ ክንደዩ ብከምኡ ክኸውን ተሓሲቡ
2: ሕጂ እንታይ እዩ ኣብ ሓፂር ናይ ጋድማዊ ርሕቐሲ ኣብ መንጎ ክሳድ ብድሆን ኣብ መንጎ እታ እግሪ ናይ ሓሊበት ክበፃሕያታ ማይጨው ንብላ ዘሎ ብራኻ ፍልሊ ካብ 650 ክሳብ 700 ሜትሮ ፍልሊ ናይ ብራኻ ፍልሊ ነይርዎ ኤሌቬሽን ዲፈረንስ ነይርዎ። ኣብቲ እዋንቲ ይስራሕ ኢልካ ይተሓስብን ኣነ ኣብዚ ሕጅስ ምስ ገንዘብ ምስ ግዜ ምስ ገለ ኩሉ ሓሲበ ኣብ ንብሩ እዋን ፅርግያ እዚ ይስራሕ ኢላ ከም መሃንድስ ኣይምመረፅክዎን ትሕቶ ግን እንታይ እዩ ዝመፅእ ኣብታ እዋንቲ እያ ንሳት ዘይስርሕናስ የለና ምስ ህላዊ ኢካ ተተሓሕዞ
3: ብከውሒ ምፃእ ብተረይ ምፃእ ኮታሲ ዳርጋ ካብቶም ኣዝዮም ዝተሓላለኹ ዝበሃሉ ኣቋውማ መሪሕ ዘለዎም ኣብ ኤርትራ ብድሆ እዩ ነይሩ።
4: መብዛሕትኡ ሕጂ እቲ ሓደ ካብቲ ሓደ ክከፍእ ይኽእል እምበሪ ብሕልፊ እዘን ብድሆን ሸንኮለትን ብኡ ፅርግያ ከተውፅእ ኢልካ ክትሓስብ ኣይትኽእልን ኢኻ። ናይ ግድን ንሱ ጥራይ ስለ ዝኾነ እቲ ኣማራፂ ናይ ግድን ተኣትዩ ኣብ መፅናዕቲ ዝከያደሉ ዝነበረ እግርኻ ክትረግፀሉ ዘይትኽእል እንታይ ድባ ሸታሕታሕ እዩ ነይሩ። ኣዝዩ ፀዳፊ ነይሩ። ሽኻል ክትሸክል ድዩ ዋላ ምልክታት ክትገብር ኣብዚ እንታይ ድበሃል ወይ ክተፅኒዕ ኢልካ ክትንቀሳቀስ ገሊኡ ፀዳፍ ኣዝዩ ፀዳፍ ስለዝኾነ መንገዲ ስለዘይብሉ ተጥኸዋል ኢልካ ከድካ ብቲ ሓደ ስግር ኮይንካ እንታይ ድበሃል ክትገብር ትፍትን ክትንቀሳቀሰሉ ኣዝዩ ኣፀጋሚ ነይሩ። ኮታ ሸታሕታሕ ኣዝዩ ከመይ ሞ ክትብሎ ኢኻ ብርቱዕ ፀድፊ እዩ ነይሩ። ሕጂ እቲ ዝናይ ብድሆ እቲ ደቡባዊ ሸነኹ ቀስ ኢሉ እንታይ ድበሃል ድኸይድ ጀንትል ክስታይ ዘለዎ እዩ። እዚ ዕቃበ ዘለዎ እዩ በብቕሩብ እናደየበ ዝኸይድ መርገፂ ወይ እንታይ ድበሃል ኣይትስእነሉን ብተዛማቲ ስራሕ ከማን ምስቲ ኣይወዳደርን እዩ ምስቲ ሰሜናዊ ገፅ ፈፂሙ

0: ኣዝዩ እንታይ ዝበሃል እዩ ኣዝዩ ፀዳፍ እዩ ክሳብ ኩዕታ ክሳብ 18 20 ሜትሮ ቆሪፅካ መንደቕ ከዓ ንክሳብ 11 ንታሕቲ ዝግበሮ ቦታታት ነይሩ
1: 32 ወይ 36 መመላለሲታት ወይ ስዊችባካት ኣለዎ ፀዳፍነት ናቱ መዕቀኒ የብሉን መጀመርያ ምስከድና ግን እንታይ እዩ ነይሩ ነዚ ዝህንደ ዝነበረ ፀላኢ መዐገቲ ክግበሩ ኣለዎ ስለዚ እታ መጀመርያ ምስ ተረአየት እዛ ሓንቲ ኣብ ህንፃ ዝነበረ ፅብቕቲ ነገር ከም ዓባይ ባህሊ ትውርስ እዚ ኣይከኣልኒ ዝበሃል ነገር የለን እታ ኣይከኣልኒ ትበሃል ኣይነበረትን እዚኣ ክንዲዚኣ ክትወስ ዘለና ትኽእል እዚኣ እዚ መሳርሒታት እዚ የድልየና እዚ ዓቕሚ እዚ የድልየና እተዘይኮይኑ ኖኖ እዚ ክኸውን ኣይክእል እዩ እጃ ኣነ ተመሊሶ ክዝክሮ ከለዉ ገለገለ ሰባት ክዛርብዎ ብቡድሆ ፅርግያ ክትሰርሑ ትሓስቡ ኣለኹም እሞ ተፀሊልኩም ክትኮኑ ኣለኩም እምበር ዝብሉ ነይሮም ሽዑ ግን ክንሰርሖ ኢና ግን ቁሩብ ግዜ ክወስድ ይኽእል ሽዑ ከምቲ ኣቐዲመ ዝበልኮ እቲ መዐቀኒ ኩሉ ግዜ ናይ ስራሕትና ግዜ እዩ ነይሩ ክንደይ ግዜ ይወስደልኩም ንትብል ሕቶ እዚኣብ ሰለስተ ወርሒ ዶ ትውድእዋ ኢሉ ሓደ ሰብ ሓቲትና ሽዑ እዚኣብ ሰለስተ ወርሒ ክንውዳእ ይንኽእልኒ ኢና እዚኣ ካብ ትሸዓተ ክሳብ ዓመት ክትወስደልና እያ እሞ ግዜ ክወስድ እዩ እሞ ኣብኣ ፈሊጥና ጥራይና ክንከይድ ንኽእል እዩ ስለዚ እንድሕሪ እዚ ግዜ እዚ ዘይዋፃና ኮይኑ ምክንያቱ ኩሉ ናህና ምስ ግዜ ስለ ዝኸይድ ካልእ ኣማራፂ ክንረክብ ኣለና ሕጂ ናይ ቡድሆ መፅናዕቲ ጀሚርና እሞ ካልእ ኣማራፂ ይረከብ ተባሂሉ ግን መጀመርያ ካልእ መተካእታ ኣይነበሮን ቡድሆ ክስራሕ ነይሩዋ ክስራሕ ስለ ዝነበረ ከዓ ነፍሲ ወከብ ሰብ ኣብታ ስራሕ ዝተዋፈረ ካብ ላዕሊ ትሒዝካ ካብ ላዕሊ ካብ ፖለቲካ ወይ ፅሕፈት ነታ ስራሕቲኣ ንክትፍፀም ክግበር ዝከኣል ዓቕሚ ዘፍቅዶ ማለት የ ፍታ እዋንቲ እያ ሽዑ ኮምፕረሰር ተገዚእ ሃልና ሓንቲ ኮምፕረሰር ምክንያቱ ብድሆ ክስራሕ ነይርዎ ካብ ባፅዒ ዝመፃ ቁሩብ ቲኤንቲ ነይረን ቲኤንቲ ዊን ካብ ሱዳን ብገለ ክመፅእ ተጀሚሩ ምክንያቱ ብድሆ ክስራሕ ነይርዎ
2: ከምዚ ዝኣመሰለ ፅርግያ ንምስራሕ ህላወ ኩሉ እቲ ንሓደ ፅርግያ ንምህናፅ ዘድሊ መሰረታዊ ነገራት ነይሩ እንተ ዝነበር ንዓና እውን ብዙሕ ኣይመገረመናን ኣይምትዛረብናሉን እውን ፅርግያ ብድኾን ካልኦት ድሒሮም ዝተሰርሑን ፅርግያታት ግን ብቐንዱ ብኣፍራዛን ባዴላንዮም ተሃኒፆም ክትብልን ከለኻ ብዓይኑ ዘይረኣየ ክኣምነካ ኣሸጋሪ እዩ እቲ ሓቂ ግን ንስ እዩ ነዚ ጭቡጥ ኣብነት ዝኾነና ኣብ ነፍሲ ወከፍ መዓልቲ ዝፈሰሰ ጉልበት ዝነበረ መሳርሒ ዝሃለኸ ነዳድን ካልእን ኣብቲ ግዜ እቲ ብደቂቕ ይትሓዝ ብምንባሩ ሕጂ ከም ሰነድ ኮይኑ ነዚ ንዛረበሉ ዘለና ጭቡጥ መርትዖ ክኾነና ይኽእል ኣብ መጀመርታ ወርሒ ናይቲ ስራሕ ዝነበረ ፀብጻብ ከም ኣብነት እንተወሲድና ንጠቅስ ኣብ መዳድባ ናይ ኢድ መሳርሒታት ኣብ ቀዳማይ ወርሒ ናይ ስራሕ መደብ ዝወዓለ ናይ ኢድ መሳርሒታት ኣፍራዛ 228 ባዴላ 242 ማሳ 29 ማሴታ 9 ማርቴሎ ኣይነበረን ማለንኪኖ 39 ፑንታ 38 ዓረብያ 8 ቢንዳ 3 ፋስ 3 ምሳር 1 መብረድ ኣይነበረን ፎርጃ ኣይነበረን እንኩዲኖ ኣይነበረን ምንቀርቀር ኣይነበረን ከምዚ ዝረኣናዮ ናይ ሙሉእ ዓመት ንጥፈታትን መሳርሒታትን ብደቂቕ ፀብጻብ ቀሪቡኣሎ እቲ ፀብጻብ ኣብ መሳርሒ ጥራይ ዘይኮነ ብዝሒ ዝተሳተፈ ጉልበት ዝሃለኸ ነዳዲ ዝተሰብረ መሳርሒታትን ዝተሳተፈ ዓይነት ማሽነሪን እውን የጠቓለል እዩ ነይሩ
0: እቲ መሳርሒ ከምዚ ዝገለፅ ኩልካ እዩ ንኣብነት ኣብ በዓል ብድሆ ሓንቲ ዶዘር እዛ ብካቦ እንታይ ትበሃሉ ብጣዕሚ ኣረጊት እንታይ ትበሃል ነራ ሓንቲ ፍያት ዲፎርት ብላ ዲ ገለውን ነራ እዚአን ከም ተኻትብሎ ይሳተፋ ነይረን ኣብቲ ተኻትብሎ ግን ሓንቲ ሶሙን እንድሕር ሰሪሐን እዚአን ወርሒ ድዩ ኣላ 2ልተ ወርሒ ከማ ዝፅገናሉ ግዜታት ነይሩ ንክፅገና ዝተጠውብላ ብሕፅረት መሳርሒታት ድዩ ዝተፈላለየ ምብልሓታት ጌርካ እንታይ ትበሃል ይግበር ነይሩ ተባላሂቶም ይፅግኖን የብሎን ግን ከም ዓቕሚ ድኹማት ገለ ስለ ዝነበራ እቲ መብዛሕትኡ ዝሰርሑ ዝነበራ ንሳተን ኣብዚ ኣዝዩ ፎኪስ ሓመድ ወይ ከዓ እቲ ጉልበት ዝኸዓተለን ንምጉሓፍ ንሆሚታት እተዘይኮይኑ እዚ ትርር ዝበለ ስታት ክገብራ ክእል ኣይነበራን። እዚ ኣብኡ ነይረን ኢልካ ንምጥቃስ እተዘይኮይኑ እቲ ዝበዝሕ ስራሓት ዋላ እቲ ቀንዲ ስራሕ ብጉልበት ብፍራዛ ባዴላ ብበለንኪኖ ብኮሚታት እዩ ተሰሪሑ።
2: ፅርግያ ብድሆ ካብ ኣስታት 1456 ሜትር ብረኸ ካብ ፅፍሒ ባሕሪ ናብ 720 ሜትር ፅፍሒ ባሕሪ ይወርድ። እዚ ፅርግያ እዚ ንውሓቱ ካብ ብድሆ ክሳብ ሓሊበት ከባቢ 19 ኪሎ ሜትር እዩ። ኣብ ውሽጢ 2 ኪሎ ሜትር ዘይነዊሕ ርሕቀት ድማ 32 መጠዋዊ ኣንጎሎታት ኣለዎ። ነዚ ፅርግያ እዚ ንምህናፅ 365 ፈረቓን መዓልትታት ወሲድዎ። ብ17 ታሕሳስ 1978 ተጀሚሩ ብ20 መስከረም 1979 ተፈፂሙ ድማ ኣገልግሎት ክህብ ጀሚሩ።

0: ከምቲ ኣቐዲሙ ዝተጠቐሰ ጎኒ ጎኒ ምህናት ጽርግያ ብድሆ ኣብ 1979 ካብ ዓራክ ተበጊሱ ብጥርቑሩቕ ፈልሒ ታቢሉ ንዓየት ረጊጹ መራፊት ዝኣቱ ብኣይንን ብርከኽን ዝፍለጥ ኣገዳሲ ጽርግያ እውን ተሓኒጹ ነይሩ እዩ። ብዘይካዚ ብቐሊሉ ዘይግመት ኣብቲ ግዜት ዝተሃንፀ ጽርግያታት ትሕሽክምን ሂምቦልን እውን ኣሎ። ድሕሪ ጽርግያ ብድሆ ብትሪ ይኹን ብዝፈሰሰ ጉልበትን ሓንጎልን ብኻልኣይ ደረጃ ዝስራዕ እቲ ኣብ እዋን ሸድሻይ ወራር ዝተሃንፀ ካብ ሂምቦል ተበጊሱ ክሳድ ናሃባይ ኣዶብሓ ሓሊፉ ናብቲ ቐንዲ ደጀን ናይቲ ግዜቲ ዝነበረ ዓራርብ ዘብፅሕ ጽርግያ ሸንኮለት እዩ። እዚ ገቦዙ ብዅሉ መለክዒታት ካብ ብድሆ ብዙሕ ዝፍለ ኣይኮነን። እዚ መስመር እዚ እውን ኣብቲ ጸላኢ ገና ምህንዳዱ ዘየቋረጸሉ ህሞት ዝተሃንፀ ጽርግያ ብድሆ ኣብ ሓደጋ ከይወድቕን ከም ካልኣይ ኣማራጺ ዝያዳ ስቱርን ውሑስን ክኸውንን ተባሂሉ ዝተጀመረ እዩ።
1: ሸንኮለት ከቢድ ስራሕ እዩ ነይሩ። ሸንኮለት ምናልባት ብንውሓት ክትሪኣ ከለኻ ምስ በዓል ብድሆ ብዙሕ ንእስ ዝበለ ትመስል ትኸውን። ናታ ግን እንታይ እዩ ነይሩ፣ ዝርከቡቱ ቦታ ክውሕ እዩ ነይሩ። ግን ሸንኮለት ክስራሕ ነይሩዋ ናይ ግድን። ምክንያቱ እዛ ኮሪዶር ናይ ዓየት በዓል ሓሊቤት ናይ በዓል ዓረርብ ንገዛ እሰውነቱ ኣብ ስጋኣት ወይ ከዓ ደብዳብ ናይ ፀላእ እናመፀ ሕጂ ዝሓሸ ውሕስነት ዘለዎ መጀመርያ ቤት ትምህርቲ ሰውራ ቦታ ክረክብ ኣለዎ ዝብል ነይሩ። መጀመርያ ቤት ትምህርቲ ሰውራ ቦታ ክረክብካ እታ መወዳእታ ቤት ትምህርቲ ሰውራ ዝነበራ ናይ ዓረርብ ንሳ ተፀኒዓ እቲ ካልእ ሆስፒታል ከማን ዝሓሸ ቦታ ክረክብ ኣለዎ ተባሂሉ እንዳ ህዝቢ ዝሓሸ ቦታ ክረክብ ኣለዎ ተባሂሉ ነዚ ኩሉ ካልእ ናህና ናይ ቁጠባ ኣካላት ክእንግድ ዝኽእልካ እዚ ናይ ዓረርብ ኮይኑ ናይ ዓረርብ ንምኽፋት ሕጂ ብመራፊት ብበዓል ዓይትዋይ ጌርካ ንክሳድ ሕሽክብ ክትመፅእ ኣለካ። ናይ ክሳድ ሕሽክብ ከፊትና ናይ መን ሕጂ ምኽፋት መፅያ ናይ ክሳድ ናህባይ መፅያ ሕጂ ሕሽክብ ተኸፊቱ ናህባይ ተኸፊቱ ሸንኮለት ተኸፊቱ እዚ ሕሽክብ ተኸፊቱ ዓረርብ ተኸፊቱ ሕጂ ኩሉ እቲ መስመር እቲ ግንባርና ብቐሊሉ ከም ዝብፅሕ ኮይኑ ማለት እዩ።
2: ሕጂ ብክብደት ናይ ስራሕ ክንርአ እንድሕር ኮይኑ ዋላ ብኣገዳስነት ውን እዚ ናይ ሸንኮለት ኣዝዩ ኣገዳሲ እዩ ነይሩ። እዚ ናይ ሸንኮለት ተማዕዳዊ ምስ ብድሆን እዚ ናይ ጥርቕሩቕ ንብሎ ዘለናን እዚ ናይ ሂምቦልን ናይ ሸንኮለትን ንብሎ ዘለና ክልቲኡ መስመራት ንሱዳን ዝኣት እዩ። እዚ እዚ ናይ ሕሽክብ እባ እዚ ናይ ሸንኮለት ምስ ብክብደቱ ካብ ብድሆ ብካልኣይ ክስራዕ ዝኽእል እዩ። ኣዝዩ ፀዳፍ እንታይ ዝበሃል እዩ ነይሩ። ክብድ በለ ስራሓት ውን ተካይድሉ ዋላ ኣብቲ ዝተሰርሐሉ እዋን ውን እንድሕር ኮይኑ እዚ ኣብ እዋን ሻድሻ ወራር ስለ ዝተሰርሐ መብዛሕትኡ ግዜ ብለይቲ ዝስራሕ ነይሩ።
1: ሸንኮለት ለይቲ ኢና ንሰርሐ ነ

0: እዘን ዝጠቐስናየን ፅርግያታት ካብ ኩሉ እቲ ዝተሰርሐ ከም ኣብነት ኢና ወሲድናየ እምበር ኣብ ነፍሲ ወከፍ ስንጭሮ፣ ኣብ ነፍሲ ወከፍ ዕርዲ፣ ኣብ ነፍሲ ወከፍ ሰራዊትን ህዝብን ዝነበሮ ቦታታት ንኣገልግሎት ዝተሃንፁ ፅርግያታት ቁፅር ይነበሮምን። እቲ ስራሕ ምስ ወተሃደራዊ ኩነታት ዝተኣሳሰረ ብምንባሩ ኣብ ነፍሲ ወከፍ ወተሃደራዊ ምጥቃዕቲ ዝካየደሉ ከባቢታት ንመጓዓዓዚ ዕጥቅን ስንቅን ካልእ ኣገልግሎትን ዝውዕል ፅርግያታት ክህነፅ ግድን እዩ ነይሩ። እቶም ቀንዲ ኣብ ግዜ ሰላሕታ ወራር ዝተሃንፀ ንሓልሓል ዝኸይድ ናይ ታባ 10 መስመር፣ ካብ ናቕፋ ንሮራ ዝድይብ መስመር፣ ካብ ሂምቦል ብፃብራ ንናቕፋ ዝረኽብ 1986 ዝተሃንፀ፣ ድሕሪ ምድምሳስ እዝናደው ንሮራ መንሳዕ ዝድይብ መስመራት፣ ድሕሪ መጥቃዕቲ ከተማ ባፅዕ ካብ ባፅዕ ብሩባ ሓዳስ ናብ ዓዲ ቀይሕ ዝኣቱ መስመር። ኣብ 1980 ዝተሃንፀ 300 ኪሎ ሜትር ዝንውሓቱ ካብ ሓስታ ብምህናጅ ሓንበክታ ገይሩ ንመራፊት ዝኣቱ ሳልሳይ መስመር ካብቶም ቀንዲ ቐንዲ መገብቲ ፅርግያታት ህዝባዊ ግንባር እዩ ነይሩ። ንውሓት ናይ ኩሎም ዞም ዝተሃንፁ ፅርግያታት ንግዜኡ ብደቂቕ ዝተተሓዘ ሰነድ እኳ እንተዘይረኸብና ብገምጋም ናይቶም ኣብቲ ስራሕ ተዋፊሮም ዝነበሩ ክእላታት ግን ከምዚ ይመስል።
1: ንውሓት ናይ ፅርግያታት ናይ ኩሎም ኣይበካን። ብዙሕ ኣብ ዝተፈላለዩ እዋናት ብዙሕ ሰሚናራት ብዙሕ መፅናዕትታት ንገብረሉ ስለ ፅናሕና ኣነ ካብኣቶም ከዓ ሕጂ ብፍላይ ካብ 93 ናብ ምክልኻል ንምፅሑስ እቲ ሰሚናራት ብዛዕባኡስ ገዲፈ እየ ማለት እየ። ሕጂ ድሮ 8 ዓመተይ ወይ ገረገርለኹ ምክልኻል ማለት እየ። ግን ኣነ ዝከረኒ እንዲሕ ኮይኑ ኩሉ እንዲሕ ኮይና ልዕሊ 10,000 ኪሎ ሜትርስ ብዙሕ ሰሪሕና ኣላ ማለት እየ። ነፍሰከፍ ፕሮጀክት ነፍሰከፍ መስመር ክንደይ ነይሩ እኳ ዘይብልናስ ንገዛ እሱ ካብ ናቕፋ እንድሕሪ ዓይተርባ ኣቲና ወይ ድማ መራፊት ንኣትልና ኮይና ሓደ ናይ 400 ኪሎ ሜትር ሰሪሕና ኣለና ማለት እዩ ብካልእ ኣዛረባ።
0: ክንዲዚ ዝኣኽሉ ፅርግያታት እሞ ከዓ ብዝተደረተ መሳርሒ ንዘይሕሰቡ ጎቦታትን ስንጭሮታትን ክስንጥቕን ብቑዕ መስመራት ክትሃንፅን ምኽኣል ዕላማን ድሌትን ምህላው እንተዘይኮይኑ ካልእ ዝወሃቦ መልሲ የለን።
2: እቲ ኩነታት እዩ ኮ እቲ ዝደፍአ ከምኡ ንክትገብር ሓደ ኩሉ እቲ ኣብኡ ዝነበረ ከምታ ዝገለፅ ኮልካ ሰብ እዩ እቲ ተሃትብሎ ክገብሮ ኣለኒ እንድሕሪ ኢልካ ዘይግበር ነገር

0: ነገራት የለን ኦፍኮርስ እንድሕሪ ኣብርህብ ኮይኑ ዝደፋእካ ነገራት ስለዘየለ ካልእ ኣማራፂታት ካ ትደሊ እቲ ዝነበረ ኩነታት ግን ናይ ግድን ይኸምኡ ክትገብር ከምኡ ነርቲ ኣራዳዳእ ናይ ዝኾነ ኣብኡ ይንኣስ ይዕበ ዋላ ሽማግሌታት ደቂ 7 ዝነበሩን ዋላ ደቂ 18 ዓመት ዝነበሩ ፊተውራርን ሓደ ዩ ነርቲ ተኻትብሎ ክንገብር ኣለና ይቲ ተኻትብሎ በዚ ከምዚ ዓይነት ኩነታት ኣሎ ስለዚ መዋፅኦ ክንፈጥር ኣለና ስለዝኾነ ኣብ ርህብ ኩነታት ከምኡ ክግበር ኢልካ ክትሓስብ ኣይከኣልን እዩ ብዝኾነ መለክዕ ክኸውን ኣይክእልን እዩ
1: ኣብ እዋን ምህናፅ ናይዞም ንዛረበሎም ዘለና ፅርግያታት ይኹን ኣብ ካልኦት ስራሓት ሎሙን ኣሎ ኢልካ ዘይትግምቶ ኣወዳድባ ስራሓትን ኣተሓሕዛ ፀብፀባትን ነይሩ እዩ ኣብዚ ንሪዮ ዘለና ሰነድ ኣብ ነፍሲ ወከፍ ናይ ስራሕ ዓለት ዘጋጠመ ብደቂቕ ተገምጊሙን ትሰኒዱን ኣሎ እዚ ሰነድ እዚ ብኮምፒተር ዘይኮነ ኣብ እዋኑ ብኢድ ዝተጻሕፈ እዩ እዚ እቲ ስራሓት ብወጃሃላ ዘይኮነ ክሳብ ክንደይ ብጥንቀቐን ብዓብዪ ፍናንን ይስራሕ ምንባሩ ዘረድኣልና እዩ
2: ብዘይካዚ ንዓና ኣብቲ ስራሕ ዝያዳ ዝኾነና ሕጂ እውን እትሓዘ ይብሎ ኣነ ኣብቲ እዋን እትንሕዞ ዝነበርና ፀብፀባትና እዚ ይፅፉፍ ነይሩ ናይ ገንዘብ መልክዕ ኣይንህቦን ነርና ንኸውን ብገንዘብ ኣይንዛረብን ስለ ፅናሕና ብገንዘብ ኣይንዛረብሉ ነርና ንኸውን እንታይ ዓቅም ሰብ ወፊሩ እንታይ ዓይነት መሳርሒታት ነይሩና ክንደይ ጠፊኡ ክንደይ ኣሎ ክንደይ ተሰይሩ ክንደይ ከነበርክት ንኽእል ሓደ ሰብ ምስ ሓደ ክኢላ ወይ ታእሽሙ ወይ ክንደይ ክኩዕ ትኽእል ኣብ መዓልቲ ምስ ገለጉር መሳርሕትና ከመይ ገርና ከ ንውዝዖ ወይ ድማ ፋሕ ንብሎ ንክንደይ ሰብ እዩ ዝውሃቦ እቲ ኣድማዕ ዝኾነ ስራሕ ቨሪ ኢፌክቲቭ ክኸውን ሲ ከመይ ይኸውን ፅቡቅ ኣተሓሕዛ እዩ ነርና ሽዑ
1: ኮሚሽን ህንፃ ክፍሊ ፅርግያታት ኣብ ግዜ ቃልሲ ኣብ ዘበርከቶም ስራሓት ነፍሲ ወከፍ መስመር ንናቱ ታሪክ ዘለዎ እዩ ኩሉ ተደማሚሩ ድማ ነቲ ፅንኩር ሂወት ገድሊ ኣፈኺሱ ጥራይ ዘይኮነ ንህላወይ ሰውራ እውን ኣረጋጊፅ እዩ መስመር እንተዘይህሉ ማየ ይመሃለወን መስመር እንተዘይህሉ ውጉእ ኣይምድሓንን መስመር እንተዘይህሉ ኣፅዋር ኣይምተተኮሰን መስመር እንተዘይህሉ ጉዕዞ ሰውራ ኣዝዩ ኣፀጋሚ ምኾነ ሂወት እውን ኣይምቐፀለን ካብዞም ኣብዚ ፀንክር እዋን ዝተሃንፁ ተኣምራታት ገድሊ እንምሃሮ ድማ ኣዝዩ ብዙሕ እዩ

መደብ ናትራን ኣብ ዝሰሙን እዙ ስራሓት ካይላ ጥበብ ዝንጸባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንኽበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣትኩሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይቲ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዚ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣለና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዘቦ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብ ናትራን እሰሙን እዚኦም ሞ ንኽትከታተሉ ብክብሩ ንዕድም። መደብ ናትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕር ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን

መደምና ትራን ኣብ ሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ ምፈፀምታ ንክበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣተኩሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይቲ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዚ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣሎና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዘቦ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትና እያ። ብተወሳኺ

ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብ ናትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሩ ንዕድም። መደብ ናትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕሪ ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን።

0: سلام كمي كان يهم ذي خبركم ذي خطة تلتي بغطر تليفون عسر تغلطة عسران أربعة حمسان أربعة كومن عسر تغلطة عسران أربعة سبعان أربعة التسعة تفلو مدب ملسام مسمر جميرنا لنا قدمي بزي مسمر رأتي زلو ناو قدمي مخارنا قن أبناي عسر تغلطة سنة مدبنا حانت عتاحتي تناني يرنا مس قزيت حداس إترا تأساسر أماني رابت ميكايل كاب دك شحي ኣቲ ነይሩ ከምዘይመለሳ ኢና ንሕና ነጊርናዮ ግን ብዙሕ ርእቶታት መፂና ተሪርኩምሞ ዝበዝሐ ክፋላ መሊሱ ስለዝነበረ ሽልማት ትግቡእ እያ ዝብል ርእቶታት መፂና ስለዚ በዚ መሰረት ናይ ርእቶ ናይ ተኸታተልትና ነታ ሽልማት ክንሰደሉ ኢና ከምዝመለሳ ሓሲብና ማለት እዩ እቶም ርእቶታትኩም ዝሃብኩምና ኣብ ደንደን ሚድያ እውን ርእቶ ወይ ኮመንት ዝፅሓፍኩምልና ኣዚና ነመስግን ስለተገዳስነትኩም ተሳትፈኹም ከዓ ይፈለየና ኣብ መስመር ሰብ ኣለና ሄሎ
1: ሄሎ
0: መርሓባ መን ክብል
1: መሓመድ ዓብደላ
0: መሓመድ ዓብደላ ካበይኻ መሓመድ ካበይኻ መሓመድ ካብ ኣስመራ ሓራይ መሓመድ ኣብ ቀዳማይ ደረጃ ቁፅሪ ምረፅ ቁፅሪ ክንደይ ዓሰርተ ዓራይ ፅቡቅ ዕድል ምንኤልካ ቀዳማይ ደዋሊኢኻ ተስፋ ግብር ትዕወት ስፖርት ከመይ ኢኻ
1: ቦርሽዳሓና እትና
0: ኣራይ እዚ ዋንጫ ዓለም ትከታተሎ ኣለካ ዶ
1: ዋዋ
0: ኣራይ ምስ ምትእሳር ኣለዋ ነዛሕቶ ንክትምልሳ ሰለስተ ዕድል ክህበካ የ ልክዕ ቁፅሪ ግን ከተምፅ ኣለካ ኣራይ ከነንብባኢና ብምክንያት ብዝሒ ሱታፌ ሃገራት ዋንጫ ዓለም 226 ንክንደይ መዓልትታት ክቕፅል እዩ ሰብዓን ሸሞንተን ኣይኮነትን ኣርባዓን ሸሞንተን ኣይኮነትን ውድድር ብጠቕላላ እስክንደይ መዓልታት ክገብር እዩ ማለት እያ ተሓቶ ተረዲያት ካልናሓቀይ ዋ
1: ሰላሳን ክልተን
0: ኣይኮነትን ሓንቲ ዕድል ተሪፋ
1: ንላዕሊ ዋላ ንታሕቲ
0: ካበየነይት ንላዕሊ ካብታ 32 ንላዕሊ ካብታ 48 ጋ ንታሕቲ ሓንቲ ዕድል እያ ተሪፋ ትካ ትጠንቀቕ
1: ወርሒ እንድያ ታ ውድድር ምስ
0: እዋ ንዓባ ሕታ ነራ ሓትት
1: ኣራይ 39
0: ቆኑዕ መልሲ 39 ካብቲ ናይ ዝሓለፈ እዋን ተወሲኮ ማዓልቲ ማለት እዩ ናብ ካልኣይ ደረጃ ንኸይድ ሓራይ ቁፅሪ ምረፅ ዓሰርተ ሕጁ ሕጂ እውን ምስ ዋንጫ ዓለም እትእሳር ዘለዋ እያ ከም ብበልካ እየ ኣብ ግጥማት ዋንጫ ዓለም እታ ዝቐልጠፈት ሸቶ ዘመዝገበ ተፀዋታይ መን እዩ ኣብ ታሪክ ማለት እዩ
1: ኣራይ ክሓስበላ ንስተ
0: ኣራይ ሓንቲ ደቂቃ ኣላትካ ካብ ኣይተንዋዕ
1: ናይ ቱርኪ ተፀወታይ ደኹም
0: ናይ ቱርኪ እወ ስሙ ከ ቁርብ ዝክረሮ
1: ሙ እንዲ ቁርተ
0: ወቅዲ ላዓቃ ቱርካዊ ምዃኑ ግን ፈሊጥካ ኣለካ መዓስ ነይሩ ዋንጫ ዓለ ማዓስ
1: ዕለት ማለት
0: መዓስ ዓመተ ምህረት
1: ዓመተ ምህረት
0: ኣብ ክንደይ ከየትዋ ግቲ ግዜ ከም ዝመለስካያ ንክንሓስፋስ ካብዚአን ገለ
1: ኣብ 30 ገለ ሰከንድ
0: ኣይኮነን

0: ዘታታትወት ሃገር መን እያ? ሀ ጀርመን፣ ለ ኢጣሊያ፣ ሐ ቻይና፣ መ ዓባይ ብሪጣንያ። ሓንቲ ዕድል እያ ዘላትክ፣ ተጠንቀቂ።
1: ሓንቲ ሰባን ሓተ ላ ግዚኣበና ንእሽ
0: ሓንቲ ደቂቃ ኣላትኪ። ጴንኤል እዩ ሽምኪ? ተፃሒፍ ኣሎ። ፅቡቅ። እንታይ ማለት እያ
1: ቅዱስ ቦታ?
0: ስም ቦታ እዩ። ኣረ
1: ኣረ
0: ንፈለማ እዋን ሃገራዊ መዝሙር ዘተኣታተወት ሃገር መን እያ? እያታ ሕቶ ጀርመን፣ ኢጣልያ፣ ቻይና፣ ዓባይ ብሪጣንያ። ኣራይ ተኸደክል ላታ ጊዜ ንመን ደ ከታሓቲ ዘለኸ
1: ሓወይ ኣሎ ንድውል ኣለና ንእሽ
0: ኣበይ ዘሎ ሓወይ
1: መንደፈራ
0: እሞ ኣይረኸብኪ
1: ንድውል ኣለና ጌና
0: ኣይ ኣልዓላን ደይስ ምስራሕ ኣብያትኪ ሓራይ በለ ሕጂ ካብ ግዜ ክንዲያ ከይዳ ልክዕ 30 ካሊት ክውስኸክ በዕላ ተመልሲ ክትመፅ እያ እንተዳደ መለስክ 30 ካሊት ኣራይ ምርጫ ስለ ዝኾነት ግዜ ክትጥቀምሉን ዕድል ክትፍትንኻ ፅቡቅ ማክረካ ኣነ 30 ካሊት ጀሚራ ኣላ
1: ኢጣልያ ዶ ዝኾነ
0: ኣይ ኣይኮነትን ጴንኤል ዓባይ ብሪጣንያ ተመልሲ መሰናይ ቅሬቱ ታ 110 ናይ ክትውልን እያ ማለት እዩ ይቀኒልና ተሳትፎ ኮይ ኣይፈለየና ናብ ካል ደዋል ክንሰግር ኢና ሄሎ
2: ሄሎ
0: መርሓባ መልሳ መስመር መን ክብል
2: ህያብ ተስፋልደት
0: ህያብ ተስፋልደት ካበይ ክህያብ
2: ካብ ከረም
0: ሓራይ ህያብ ቁፅሪ 9-10 ተሓቲተን እየ ናብ ቀብሊ ዳማይ ደረጃ ቁፅሪ ምረፅ
2: ቁፅሪ
0: 2 ራይ እዚኣ ንክትምልስ እያ ክልተ ዕድል ኣለዋ ኺ
2: ራይ
0: ጠንቀቂ ኢል ክመልሲ ከም ብበልክ ኣብ ኣፍሪካ ናይ መጀመርታ መስጊድ ዝተሰርሐላ ሃገር መን እያ
2: ምረፅ ኣለዋ ዶ
0: የብላ
2: ኤርትራ
0: ኤርትራ ቆንዕ መልሲ ኣብያ ትርከብ ታ መስጊድ
2: ኣብ ከተማ ባጠዕ
0: ንፋቲ ያ
2: መስጊድ ሰሓባ ተባሂላ
0: ትፅዋዕ ሙሉእ ሓበሬታ ሓራይ ያብ ያብ ተስፋ ኣለት ካብ ከረን 110 ተዓዊት ክለኸ ንቐፅል ወይ ሳኽለኪ
2: ንቐፅል
0: ቁፅሪ ምረፂ ካልኣይ ደረጃ
2: ቁፅሪ 4
0: ቁፅሪ 4 ሕጂ እውን ክትዕወት ተስፋ ገብር ከም ብበልክ ተበግሶ ቅናትን መንገድን በልት ኤንድ ሮድ ኢኒሽቲቭ ዝበሃል እስትራቴጂያዊ ምዕባለ ናይ ነይቲ ሃገር እዩ ወይ ውጥን እዩ
2: ከድገመለይ
0: ተበግሶ ቅናትን መንገድን ወይ በልት ኤንድ ሮድ ኢኒሽቲቭ እስትራቴጂ ምዕባለ ናይ ነይቲ ሃገር እዩ ንፅርቲ ድያ ታሓቶ
2: ኣብ ሃገረ ቻይና
0: ናይ ሃገረ ቻይና ቆንዕ መልሲ ናይ ቻይና ቆንዕ መልሲ ፅቡቅ 330 ኮይኑ ልክሎ ህያብ ንቐፅል ወይስ
2: ንቐፅል
0: ሕጂ ዛሕቶ እዚኣ እንተዳ መሊስከያ ሳልሳይ ደረጃ 880 ክኾነልኪ ናይ 880 ካርድ እንተዳ ደይ መለስከያ ግን እታ 220 ናይ ክትሉን እያ ፀወታ ትፈልጥ እያ ሓቀይ
2: ወፈልጠ
0: ቁፅሪ ምረፅ በል ኣብ ሳልሳይ ደረጃ
2: ቁፅሪ 8

0: Charmante. እዚኣ ምርጫ እንድያ
1: ኣራይ
0: ተጠንቂቕ ክመልሲ ከም ብበልከ
1: ኣራይ
0: ሓንቲ ዕድላ ዘላትክ ማለት እዩ። እዘን ስዕባ ከተማታት ብቐደም ተኸተል ሓራ ወፂን ሀ ኣፍ ዓበት ባፅዕ ዓደ ቕይሕ፣ ለ ኣፍ ዓበት ባፅዕ ሰገነይቲ፣ ሐ ባፅዕ ኣፍ ዓበት ከረን።
1: ቀድገመለይ
0: እዘን ስዕባ ከተማታት ብቐደም ተኸተል ሓራ ወፂን ሀ ኣፍ ዓበት ባፅዕ ዓደ ቕይሕ፣ ለ ኣፍ ዓበት ባፅዕ ሰገነይቲ፣ ሐ ባፅዕ ኣፍ ዓበት ከረን። ኣለኹ ዶ? ያ
1: ኣለኹ። ሓንሳብ ግዜ ዶ ክትበኒ?
0: ኣራይ ሓንቲ ደቂቕ እንያ ግዜ ኸ ትኸይድ ኣላ።
1: ኣራይ

0: ክተግድለለ ይትኽእልዶ
1: ሰለስተ እኒአንታ ንሕቶ እተን ምርጫ ሰለስተ ኢና ይነግድለን ኢና ሰለስተ ካብ ሰለስተ እታ ግዜኻ ትኸደ ክላ ፍርቂ ዳቂቕ ተሪፉ ክሎ 30 ካሊት ሞታ ግዜ ትኸይድ ኣላ ህያብ ያብ ምረፅ በለ ለ ኣፍ ዓበት ባፅዕ ሰገነይቲ ኣይ ኮነትን ኣፍ ዓበት ባፅዕ ዓዲ ቀይሐ ስለዚ 11 ኮይና ትልክላ ህያብ ተሳትፎ ክዩ ኣይፈለየና ይቀኒልና ናብ ካልእ ደዋሉ ክንሰግር ኢና ሄሎ
0: ሄሎ
1: መርዓባ መልሲ ኣብ መስመር መን ክብል
0: ሄለን ይበሃል
1: ሄለን መን
0: ሄለን ብየነ
1: ካበይ ከሄለን
0: ካብ ኣስመራ
1: ሓራይ ሄለን ቁፅሪ በል ምረፂ ኣብ ቀዳማይ ደረጃ
0: ዘይከክንደይ ክንደይ ዘሎ
1: ቁፅሪ 2-9-10 የለዋን
0: ቁፅሪ 4
1: ኣራይ ቁፅሪ 4 ከም ብበልክ የበል ምስ ስፖርት ምትእሳር ኣለዋ ኣብ ስፓኛ ዝካየድ ናይ ግራንድ ቱር ውድድር ብሽክለታ እንታይ ይበሃል
0: ኣብ ስፓኛ ዝካየድ
1: ናይ ግራንድ ቱር ውድድር ብሽክለታ እንታይ
0: ቮልታ ስፓኛ
1: ቮልታ ስፓኛ ቆኑዕ መልሲ ቆኑዕ መልሲ ናብ ካልኣይ ደረጃ ክንከይድ
0: እዎ ንኺድ
1: ምረፂ
0: ቁፅሪ 6
1: ኣራይ ትዕወት ተስፋ ገብር ከም ብበልከ ነዛሕቶ ክትምልስ እያ ሰለስተ ዕድል ክበኪ ኣብ ዓለም ብምፍራይ ወይ ምዕዳን ወርቂ ኣብ ቀዳማይ ደረጃ እትስራዕ ሃገር መን እያ
0: ኣብ ዓለምሽ ብምዕዳን ወርቂ ቀዳማይ ደረጃ ካብ ሓፅብ ቁሩብ
1: ኣራይ

0: ኣራይ ሞታይ ንግበር ኣብ ሳልሳይ ደረጃ ንኽድ
1: ኣራይ ንኽድዎ
0: ኣራይ ቁፅሪ ምረፂ
1: ቁፅሪ 8
0: ተሓቲታ እያ 8
1: ዝሓቲ ያጋን ምሽ ኣራ ሸዓተ ብልመፅፋ
0: ናይ መወዳእታ ሕቲ እያ ተስፋ ገብር 880 ተዕወቲ ምስ ታሪክ ምትእሳር ኣለዋ እዚኣ ሕጂ ናይ መዓልታት ጉዳይ እንድያ ሓሙሽተ ቁፅሪ ደሚርኪ ወይ ጉዲልኪ ከምተዓወት ክንሓስብ ኢና ካባት ኣሕሊፍኪ ግን ሓንቲ ዋላ ተኾነት ክንሓስባ ከተሸግረና ይ ከንብበልክ ስርዓት ደርግ ሰውራ ኤርትራ ንምድምሳስ ብስም ወፍሪ ቀይሕ ኮኸብ ዘበገሶ ሻድሻይ ወራር ንክንደይ መዓልታት ተኻይዱ ግዜ ቀልጢፍ ክመልስለይ ግዜና ትኸይድ ስለ ዘላ
1: ንሰለስተ ወርሒ
0: ክንደይ መዓልታት መዓልታት እያ ትብል ዘላ ቴስዓን ሓሙሽተን እንድያ ቁኑዕ መልሲ 880 እንተዓዊት ክለኺ ሄለን ደየነ ይቀኒየልና ኣዚ ከበርኩም ተኸታተልትና ናይ ሕጂ ትሕዝቶና ኣብዚ ክንዛዝም ኢና ናይ ኔትወርክ ፀገም ስለ ዝነበረትና ድንጉኢልና ኢና ጀሚርና ምስና ይቕሬቱ ሕፅር ኢላ ያዛ መደብ ስለ ምክታልኩም ኣዚና ንመስግን ዝመፅእ ሰሙን ኢና ክንራኸብ ሓቀኒ እዩ

ሰላምታ ንብፃሕኩም ኣብ ርሕቕን ቀረባን ኣብ ውሽጥን ወፃእን ትርከቡ ክቡራትን ክቡራን ተኸታተልትና ከመይ ቀኒኹም ናትራን ናብኹም ዘብለሉ ሰዓት ኣኺልሎሞ ክሳብ ንፍፃምና ክትከታተሉና ድማ ዕድሜና እዩ። ናይ ሎሚ ትሕሶና ኣብ ንኡስ መደብና ዘዋርድ ካሜራ ብዛዕባ ተመክሮ ባዮጋዝ ኣብ ሃገርና ገለ ክንለኩም ኢና። ኣብ ንኡስ መደብና ፍኖተይዎ ድማ ካብ ሃገረ ካናዳ ብዛዕባ መንነቶም ባህሎም ልምዶም ክፈልጡ ብምባል ደቆም ኣብዚሕ ዘቦም ዝመፁ ንሓደ ዓመት ዝኣክል ኣብ ንኡስ ዘባ ዓረዛ ዝተቐመፁ ስድራ ቤት ምስኦም ዘላለ ትሕሶ መደብ ክህልወና እዩ። ኣብ ንኡስ መደብና ዓለም ስነ ጥበብ ድማ ብዛዕባ ስራሓት ካይላ ፅባቂኡን ዝሓልፎ ከቢድ መስርሕን ብሓባር ክንዕዘብ ኢና። ብዘካዚ ተኸታታይ ድራማ ሳውን ከምኡውን ፋሊክሊፕን ኣካል ትሕሶ መደብና እዮም። ቅድሚ ኩሉ ግን ከምቲ ወትሩ ንገብሮ ትሕሶ መደብና ብደርፊ ክድፍልሞ ኢና እሞ ናብዛ ተቐፅል ደርፊ የ ከስክረኩም ሰነ ምክትታል

ንስ መደብና ፍኖተ ህይወት ቀፂላ ተቐሪባላ ክቡራትን ክቡራን ተኸታተልትና ሎሚ ፍኖተ ህይወትና ኣብ ንኡዛ ብዓረዛ ገፁ ተንቀሳቂሱ ሲራክ ወረደ ንሓንቲ ስድራ ቤት ከላልዩና እዩ። እዛ ስድራ ቤት እዚኣ ባህሊ መንነት ክብርታት ሕብረተሰብ ኤርትራ ንክትፈልጥ ምባል ንሓደ ዓመት ዝኣክል ካብ ሃገረ ከናዳ መፅኦም ኣብ ንኡዛ ብዓረዛ ዝተቐመጡ ስድራ ቤት እዮም። ዝሓለፈዎ ተመክሮ ከመይ መስል ክመፁ ከለዉ ሕጂ ድማ በፂሖሞ ዘለዉ ኣፍልጦ ብዛዕባ ሕብረተሰብ ኤርትራ እንታይ ይኸውን ብሓባር ንከታተል። ብዓብኡ ግን ብዙሕ ዝበለ ስድራ ቤታት ኣብዚ እዋን እዚ ብዛዕባ ባህሎም ክፈጡ ምባል ደቀን ሒዘን ናብ ኤርትራ ገፀን ይመለስ ኣለዋ ሞ ተስፋ ንገብር ድማ ኩሎም ከምቲ ዝሓሰብዎ ክኾንሎም ደቀም ድማ መንነት እንታይነት ክብርታት ኤርትራ ፈሊጦም ንዕኡ ድማ ዓቂቦም ብዝያዳ በርቲዖም ንክወፁ ናቶ ትሕሶ መደብ ከብለኩመ ሰነ ምክትታል

0: ኤርትራዊ ዜጋ ኣብዝሃለዎ ይሃሉ ወትሩ ሃገረይ ምስ በለ እዩ ካብ ሃገሩ ክንዲ ዝረሓቐ ኪሎ ሜትራት እንተረሓቐ እውን ፍቕርን ዝኽሩን ይውስኽ እምበር ኣይጐድልን እዩ ብህዝቡን ሃገሩን ዝመጽ ኣይፍቱን እዩ ህዝቡን ሃገሩን ወትሩ ኣብ ልቡ ስለ ዝኾኑ ዕለታዊ ብኦም ምሕሳብ ኣይገድፍን ኣመት እታ ገዲፍዋ ዝመጽእ ሃገሩ ካብ ምግባር ድሕር ኣይብልን ብኣካል እንተረሓቐ ሃሙን ቀልቡን ግን ምስ ህዝቡን ሃገሩን እዩ ነታ ከም ድላዩ ዓንዲሩ ዘይመነዊ ሃገሩ ብሓሳቡና ዘከረ ብዝኽሪ ትማሊ ናብኣ ይምለስ ብሓጎሳ ይሕጐስ ብሓዘና ይሓዝን ኣውዕዩን ዝሑልን ካብ ጎና ኣይፍለን ዕድልን ዓቕምን ኣብ ዝረኸበሉ ናብ ሃገሩ ይመላለስ እንተኽኢሉ ድማ ንንውሕ ዝበለ ግዜም ኣብ ሃገሩ ንኽሕልፍ ይጽዕር ክቡራት ተኸታተልቲ መደባትና ንሎም እምበኣር 6 ደቃ ሒዛ ንዝተወሰነ ግዜ ካብ ካናዳ ንኤርትራ ሓውሲ ኸተማ ዓረዛ ዝመጸት ሰቢና ከነላልየኩም ሰናይ ምክትታል ኣኽበረት ገብረ ብርሃን ትበሃል ኣብ ዓዲ ጉረቶ ተወሊዳ ዓብያ ገና ጓል 3 ዓመትን ከላ ሕማም ፖልዮ ስለ ዘጋጠማ ሰንኪላ ኣብ 2009 ናብ ሃገረ ሱዳን ኣምሪሓ ኣብ ሱዳን ንሓደ ዓመት ድሕሪ ምቕማጥ ናብ ሃገረ እስራኤል ሰጊራ ኣብ እስራኤል ን7 ዓመት ድሕሪ ምጽናሕ ካብ 2017 ኣትሒዛ ኣብ ሃገር ካናዳ ትቕመጥ ኣላ ኣኽበረት ኣብ ሃገር እስራኤል ኣብ ዝነበረትሉ እዋን እያ ኣብ 2012 ምስ ባህታ ቓላብ ተመሪዓ ጉዕዞ ሓዳር ኣሃዱ ኢላ ዝፈለመቶ ማሙቕ ፍቕሮም ዝወለዶ 6 ቆልዑ ድማ ፈርዮም ይርከቡ ኣኽበረት ኣብ ወርሒ 6/2025 እያ 6 ደቂ ሒዛ ናብ ሃገራ ኤርትራ ሓውሲ ኸተማ ዓረዛ መጺያ ቅድሚ ወርሒ ኸኣ ዓመት መሊኣ ንኣኽበረት ካብቲ ዅሉ ዓይነት ቀረባትን ጠለባት ህይወትን ይርከቦ ዩ ዝበሃል ቀዳማይ ዓለም ናብ ሃገራ ክትመጽእ ዝገበራ ምኽንያት ግን እንታይ ይኸውን
1: ኩሉ ግዜ ሲ ስደት እዩ ኩሉ ግዜ ሲ ዓድኻ ሕጂ ስደት ከዓ ግዜያዊ ይኹን ስደት እምበሪ ውዒልና ሓደርና ዓድና ይማለት እዩ ዓድና ሃገርና ስለዝኾነ ኸዓ እቶም ዝወለድናዮም ውላድ ወይ ባህሎም ዓዶም ስድሮኦም ፋሚሊ ኩሉ ማለት እዩ ብዝያዳ ከዓኒ ከፍልጦም መፅ ማለት እዩ ካልኣይ እውን ኩሉ ግዜ እውን ሃንቀውታ ነርዎም እዩ ሕና ዓድና ምስድራና ክንደይ ዓመት ተፈላለዩና ዋ ንሳቶም ከማ ንባዕላቶም ሕጂ ኩሉ ግዜ ስቀሊል ስታይ ኮነ ሓቃሕሽ ካብ ስድራኻ ተፈለየኻ ስኒ ኣንኳይ ክንዲዛ ዓመታት ስኒ ንሓንቲ መዓልቲ ከማ ንወላ ዝተፈለኻ ካብ ስድራኻ ነርካ ሲ ከመይቲ ወተሓልፎ ሲ ማለት ስከቢዩ ሓቃሽ ደቂላዕለ ንባዕሎቶም ቶም ቆልዑ እውን ሃንቆውታ ነርዎም ብዛዕባ ዓዶም ባህሎም ክፈልጡ ስድሮኦም ና እውን ከም ማለት እዩ ወላ ብዓባዓል እስራኤል ሲ ክትወፅእ ስለዘተኻእለ እዩ እምበረ ካብኡን መፅና ዓድና ደቅና ሒዛ ምንፃዕ የብልና ግን ሰይውፃእ ኣምላኽ ፈቂድዎካ እግዚኣብሔር ከዓ ሕጂ ማለት እዩ መፅና
0: ኣኽበረት ካብቲ ውልቃውነት ዝዓብለሎ ናብራ ኸናዳያ ናብ ሃገራ ኤርትራ ሓውሲ ኸተማ ዓረዛ መጺያ ኣብ ወፃእ

0: ሃገር ተወሊዶም ካለ ኣነባብራ ህይወት ሕብረተሰብ ዝለመዱ ናብዚ ዓዲ መፂኦም ምስ ሓድሽ ኣነባብራ ሕብረተሰብ ባህሊ ህይወት ክለማመዱ ክብድ ዝበለ እዩ። ብፍላይ ከዓ ነቶም ዓቕሚ ኣዳም ዘይበፅሑ ቆልዑ
1: ኣምላኽ መስገን ፅቡቅ እግዚኣብሔር መስገን ኩሉ ማለት ሲ ሓቂሓሽ ካብቲ ተፀበኾን ላዕሊ ትፅቢተይ ክማፀኒሕ ምክንያቱ ሲ ኣብ ዓድና ስትናና ባህል ሲ ብደፈሞ ቤተሰብካ ስድራኻ እቲ ጎረቤት ከይተረፈ ተከር ዝገብረ ሕብረተሰብ ማለት እዩ። ሕጂ ምስኩም ምኳኑ ከዓ ሞር ኣነ ኳ ዓብየሉ እንዴ ይፈልጦ ኣነ ከመይቲ ናትና ሕብረተሰብ ከመይቲ ባህልና ከመይቲ ሃድና ይፈልጦ እየ። እቶም ደቀይ ግን እሶም ኣብኡ ሃገር እዮም ተወሊዶም ፈልጥዎ ነገር የብሎም ግን ሞር በቃ ንሳቶም ኣብኡ ምስ መፁ ምስ ረኣይዎ ግን በቃ ብጣዕሚ ተገሪሞም ብጣዕሚ ተሓጉሶም ፈትዮም ከማን ሕጂ በቃ ከመምሃራን ቃሻብ ዝለዎ ዲያቆን ሓውና ዳይሬክተር ከምኡ ተራ መምህር ኩሉ ሳፖርት ገርዎ ሕጂ ኣነስ ንውልቀ ይጥራይኩም ኩን ኣነ ንሳቶም ስለዝሓገዝኒ እቲ መምሃራን ትባሃሉ ተዓድ ተሃገር ንኩሉ ማለት እዩ ማማ ንባዕላ ብዝላ ዓጂ ክሰዝበት ኣብኮኒ ኣለዉ ንዳሓሞይ እውን ርሑቅ ዓዲ ሰዝተቐመጡ እምበር እሶም ይመፅኦም ብግዲኦም ሳፖርት እንዳገብርስ ኣምላኽ መስገን እምበር ሓደ ኢድ ሲ ኣይትክሎኒ ሓቃሽ ቤንካ ቆልዑ ሞዴል ንባዕል ቤትካ ምሳኻ ኣብ ማዕዶ ማዕዶ ኮንካ ስኒ ቀሊል ኣይኮነን ሓቃሽ እቲ ውዶታት ክትሓልፎ ግን ኣብዚ ኩሉ ከምቲ በዓል ቤተይስ ከምከምኡ ኮይኖም ከዓ ንሳቶም ሳፖርት ዝበልክኡ ገበሩኒ ግን ኣምላኽ መስገን እስከ ኣብዚ ነለ በፂሖም ፈትዮሞ ወላት ነጥቆም ከማን ፅቡቅ ኣምፅኦም እቲ ሕብረተሰብ እውን ኩሉ መሲሎሞ ማለት እዩ ወላ ብትምህርቶን እዩ ወላ ብገሊኦም ስኒ ኩሉ በቃ ኣነ ባዕለ ሓጎስ የብሉን ወሰን የብሉን ሓጎሰይ
2: ናዘይት ባታ ፅቡቅ ዓደ ፈቲናዮ እቲ ሕብረተሰብ እቲ ኣብቲ ከምዚ ሕጉዞካ ብናፃ ብዘይሰልዲ ወዘተ ወዘተ ሸውዓይ
3: ሸውዓይ ለይ ትምሃር
2: ሸውዓይ ኤይ ክላስ ዳሓኒና ቆረብተይ ክብድ ዝበለ እምበር ግና ተላመድና ሽዑ ከሊእናዮ
3: ከልናዮ
2: ብጣዕሚ ተሓጉስና ከምዚ ኣመሰለና
3: ናብዚ ዝነዊሕ ክገብሩ ይኹም ኣለኒ ሕጂ ሳብቲ ዓብዪ ገለ ትምህርቲ ክትክፅ ኢሎም
2: እንደይ ንስባ እንደይ ስድራዊት እዮም ዝወስኖ
3: ሰው ከታይ ስከታይ ኣነ
2: ዳሓኒ ክልተ ዓመት
3: ክልተ ዓመት ከመይ መሓዙ ኣብ ገር ዚ ክመሓዙ
2: ብዙሕ
3: ብዙሓት ገር ክመሓዙ ከመይ ትፃወት ዶ ምስአን ትዕልል ዶ
2: ሕማቐን ፅቡቕ ይምህረኒ
3: ማቐን ፅቡቕ ንምህራ
2: ትምህርቲ ካብቲ ናይ ካነደስ ኣብዚ ይቐልል
3: ኣብዚ ይቐልል
2: እቲ መምሃራ እናተረጉመልካ ጋለመለ
3: የረድኡካ ናብ ደረጃ ከወሊዶም ሓቂ
2: ኩሉ ንዓዲ ባህሊ ፈሊጥናዮ ኣሳርሑ ጋለመለ ስድራቤተይ ከዓ ናብዚ መምፀምካ ብጣዕሚ ተሓጒሰ ብምሎም እቲ መምሃራን ዲረክተር ብምሎ እቲዮም ስድራቤተይ ገለመለ ከዓ ኣብዚ ስፖርት እናተሓገዝኒ ኢኻ ይተባብዑኒ ኣለው
3: ከመይ መርክ ዓ
2: ብጣዕሚ ፅቡቅ ሓንቲ ነገር ጥራይ ተሊፋ እሰያሰፍረ
3: ክርያትርእየዓል
4: ስመይ መምህር ዘረቕብሩክ ገብረ እግዚኣብሄር ይበሃል። ኣብዚ መባእታን ማእከላይን ደረጃ እስር ከም ርእሰ መምህር ኣለኹ ማለት እዩ። ናይዞም ቆልዕ እዚኦም ክንዛረብ ንድሕር ኮይና ካብ መጀመርቱ ከምዚ ዝኣመሰሉ ካብ ወፃኢ ሃገር ቅድሚ ሕጂኦም ይፀንሐናን ክመፅኦም መስበሉና ሓቂሓይሽ ስክፍታ ነርና እዩ ከመይ እዮም ክኸድዎ ትካይዳ ቁሩብ ፍልልይ ስለ ዘለዎ ከምቲ ኩላና ንፈልጦ ኣብ ደገና ውሽጥን ከመይ ከላመዲኦም ልብል ስክፍታ ፀኒሕና ነዚ ኮውን ንምግባር ቤት ትምህርቲ ሓቋፉ ክኸውን ኣለዎ ካልኦት እውን ከምዚኦም ዳመሰሎ ክመፁ ስለ ዝኽእሉ ንሕና ፅቡቕ ብሓጎስ ተቐቢልና ንመምህራንና ኣረዲእና ዮም ቆልዕ እዚኣቶም ኣብ ውሽጥን ኣብ ደገን ማዕረ ኣይኮነን መምህራን እውን ይሓመቑን ብፅቡቕ ተቐቢሎሞም ቆልዑ ግን ኣብ ውሽጢ ኣቲና ምስረኣናዮም ካብ ትፅቢት ንላዕሊ እዮም ኮይኖም ኩሉ ነገር ክፍቱኑ ዝደልዩ ባህጊ ዘለዎም ህንጢነት ዘለዎም ኣብዚ ስማእተታዊ ስራሓት ኣለና ከም ዝረኣኹሞ ግሪን ክለብ ማየስቲ ክስኩሱ ገለገለ ይገብሩ እዮም። ስለምንታይ ኣነ ከዘይሰርሕ ኢሎም ቅድሚ ሰብ እዮም ዝጎዩ ማለት እዩ። ስለዚ ኣብቲ ቋንቋ

0: ሓደ ዝሓገዘና ነገር እንድሕር ድኣ ነይሩ ኮይኑ እቶም ስድራ ናይዞም ቆልዑ ኣብቲ ዝቕመጡሉ ዓዲ ቋንቋኦም ከላምድዎም ፀኒሖም። እታ ካናዳሲ ኣብታ ቤቶም ንእሽተ ኤርትራ ፈጢሮም ኣነ ከም ዝረኸብ ኮ ሓበሬታ ዳሕራይ ማለት እዩ። ምግቢ ዓድና የላምድዎም፣ ቋንቋ ዓድና የላምድዎም፣ ባህሊ ዓድና የላምድዎም ስለ ዝፀንሑ እቶም ቆልዑ ኦረዲ ሶሻላይዝ ኮይኖም ፀኒሖም ኣቕክለዉ ማለት እዩ ብረሓቂ። ኣብዚ ክመፁ ከዓኒ ፅቡቅ ከይዶም ሕጂ ኣብቲ ቋንቋ ንመምሃራን ብፍላይ እቲ ወዲ እቲ ንእሽተ ቆልዓ ዝረኣኹሞ ሳልሳይ ክፍሊ እዩ። ሳልሳይ ክፍሊ ከዓ ኩሉ ብትግርኛ እዩ። መምሃራን ክድግፍዎ ከም ዘለዎም ኣብዚ እንታይ ኣለና ሕጂ መንግስቲ ዘእተዎ ሚኒስትሪ ትምህርቲ ታረን ቲች ዘ ቻይልድ ኣዘ ራይት ለቨል ዝብል ኣሎ። ስሳ ተምሃሮ ተልዮም ካብ ክላስ ብስስኦም ማዕረ ክኸዱ ይክእሉን እዮም። ሓምሻይ ክፍሊ ኮይኑ ናይ ሳልሳይ ናይ ረብዓይ ደረጃ ክህልዎ ክእል እዩ። መምሃራን ነዚኦም ፈልዮም እንታይ ገብርዎም እተን ዝፀገሞኦም ፈዊሶም ማዕረሰቦም ክመፁ ከም ዘለዎም ገ ኣብዚ እውን መምሃራን ክሕግዝዎም ከም ዘለዎም ጌርና ኣብ ገዛውን ደገፍ ጌራትሎም ከም ዘለ ወላዲት እውን ሓበሬታ ኣላኒ ማለት እዩ። እዚን ኩሉ እንተኣኻኺቡ ኣብቲ ካሪክለም እውን ብስርዓተ ትምህርቲ ናይ ክልተ ሃገራት ፍልል ክህሉ ናይ ግድን እዩ። እዚ እውን ከመይ ገይሮም ማዕረሰቦም መፁ ገለገለ ምትዕርያት እንዳገበርና ብፅቡቅ ይኸዱ ኣለዉ።
1: ኣኽበረት ንዝተወሰነ እዋን እያ 6 ደቃ ሒዛ ናብ ሃገራ ዝመፀት ደቃ ንኻልኣይ ዓመት ኣብ ሃገሮም ከተምህሮም እውን መደብ ኣለዋ። ኪንዮዚ ናይ ምቕፃል ዕላማ ግን ኣብ ድሌት ናይዞም ቆልዑ ከምዚ ምርኮስ እያ ገሊጻ። ብልቡ ኣሚኑ ንዝገብሮ ዋላ እቲ ዝኸበደ ይኹን ንዕኡ ቐሊል እዩ። ምኽንያቱ ከቢድን ቀሊልን ዝበሃል ኣብ ርእሲ ስለ ዝኾነ መሰናኽላት ክንዲ ዝኸበደ እንተኸበደ ብዕላማ ንትኸዶ መንገዲ እውን ዝጸሉ እንተኾነ ውሽጣዊ ሕልና ካበራቢርካ ስንኻ ንኺስካ ኣብ ዕላማ መብጻሕ እዩ። ኩነታ ኣእምሮ ሓደ ዕውት ሰብ
2: እወ ኣነ ሓቂ ሓሽ ኣምላኽ መስገን ዝኾነ ብዶታ ኣየብለና ኣይጋጠመ ክሳብ ሕጂ ከመይ ተበልካ ንስ እቲ ብዶ ሕጂ ከመይ ድዩ ብዶ ናቶም ቆልዑ ዩ ድኸብደካ ኣነ ባህላይ ዓደ እዩ ኩሉ ማለት እቶም ደቂ ከዓ ቁርብ ምሻሎ ካብኡ መፅ ኢሎም እቲ ነቲ ሕብረተሰብ ክመስሉ ነታ ዓድና ናይ ማይ ናይ ገለ ክብድብለካ እዩ። ግን ኣነ ማቴሲ ኣብታ ነበርክዎ ዓድታ ቀዳማይ ዓለም ስኒ ከምታ ዳዓበክዎ ኣብ ሓንቲ ሸዓ ንማዲና ንበልዕ ሽሮ ድዩ ሓምዲ ድዩ ደኾነ ደላ መግቢ በቲያ ብጫፍ ጨጫፍ ከርና ኢና ንበልዕ ማለት እዩ። እቲ ሓደ በኒ ሸሓን ሒዙ ድኸይዳ ይኮን እቲ ሓደ ከምዚ ደለየ ከምዚ ዝበሃል ነገር የለን። ሕጂ ኣብ ከምኡ ሓቃሕሽ ኣየብለን ንድሕር ከምኡ ኢሎም ኢዶም ፀኒሖም ግን ቁርብ ክኸብደካ ኽእል እዩ ከመይ እንድሕር ናይ ፃዓዱ መግቢ ጥራይ ዝበልዑ ነሮም ኮይኖም ሲ ኣብዚ ክተልሙዶም ከቢድ እዩ። ኣብ ኣበርበረ ዝበልዕ ነ ኣብ ሸሓ ነገረ ወላ ስጋ ትኹን ወላ ዝግንት ኹን ወላ ደርሆ ትኹን ኣብዚኣ ከዓ ልክዕ ከመያ ሕጂ ኣነስ ኣይ ሓደሰኒ እቶም ቆልዑ በርበረ በልዑ እዮም ኣብ በርበረ ሰብ ዝበልዑ ኣብቲ ቀዳሚ ዓለም ኢና ነርና ኣብቲ ነበርናዮ ቦታ እምበሪ እታ ነበርናዮ ገዛ ሃገ ኤርትራ ነራ ንባዕላ ሕጂ መፅኦም ነተኸብልዎሲ ኣይሓድሶምን ኤረድስ ቀልጢፎም ተላቢሶሞ ማለት እቲ ስታይ እቲ ንፋሱ ድዩ ኣምላኽ መስገን ሓቃሓሽ ቁርብ ኣብቲ ንሽ ነራ ቁርብ ከቢዳት ናሳ እቲ ንፋስ ቀለ ወይ ዘርቀ የርላ እምበረ እቶም ካልእ ኣምላኽ መስገን እወ ወላ ሓንቲ እቲ ስታይስ ኣየብሎምን ብደቀል ዓለም ማለት እ ከም ዝበልከ ከ እታ ገዛኣ ኤላለ ግዲፍያ መፅ እምበር ወላ ሓንቲ እቲ ሂወት ንስ ሲኖር ማለት እዩ ድኾን ነገር ሕጂ ማይ ከዓኒ ወላ ሓንቲ የምፅእ ማይ ሰሓ ክሎሪን እናተቐመጡ ፅፉ ማይ ግብርናበልኩ ኣምላኽ መስገን እስተ ብለ ማማ ካብዚ ንባዕላ ከዓ ሳፖርት ገለካ ንሓቃሕሽ እዚ ቤት ናታይ ጊፍቲ ያ ሒባትና ማለት እዩ። እዚ ሕጂ ካብቲ ከተማ ከምኑ ወፂ ኢልካ ንምንታይ ኣብዚ ንባዕሉ እዚ ማውንቴን ክትርኢ ከለካ እቲ ንፋስ ንባዕሉስ ሓደ ምሻሎ ብወርቂ ደይ ትመን ዋጋ እዩ ማለት እዩ ካብቲ ጫውጫውልካ ተብሎ ንዓቶም ዋ ንባዕሎም እዚ ማውንቴን ከምዚታሰብ ዘየብሉ ንባዕሎቶም ሓደ እንጆይ ሓደ ላይፍ እዩ ዝንባዕሉ ስለ ዝኾነ ኣምላኽ መስገን ሓቃሕሽ ብዙሕ ስታይ የብለኒ
3: ኣርሰማ ባታ
4: ክንደይ ዓመት ጓል ክንደይ ዓመት ይኽ
3: ጓል 11
4: ክንደይ ክፍሉ ትምሃር
3: ሸሸሸሸ
4: ክንደ
3: ሸሸ ፅቡቅ ረህብናዮ እዚ ዓዲ ተቀቢሎምናዮም ብጣዕሚ ከምዚ ፅቡቅ እዩ ነይሩ ኣብዚ ኤርትራ መሳወየ ፌተያ ከምዚ ብጣዕሚ እየ ተቀቢለያ እቶም ኣብ ደሎ መሓዙተይ ጋ ሚዛነይ እናተይ መሓዙት ኣብ ደሎ ጋ እሶም ላ እንተይ ባሎ እሶም ላ

0: ክመፅእ እንድዮም ደልዮም እሶም ላ ኩሎም ፈትዮሞ ክመፅእ ደልዮም ሃገሮም ዓዶም ኩሎም ክርዮ እንድዮም ደልዮም ክመፅእ ደልዮም ኣብዚ ደለጋ ማዓት መሓዘት ያሎ ብትምህርቲ ፅቡቕን ሕማቕን ይምዕዱን እዮም ብዓብዩ ጋ ወለደይ ኣቦናደይን ደረክተይን መምሃረነጋ ይደገፍን ያለው ሞራል ይህቡን ያለው ፅቡቅ ተቀበልዮ ትግርኛ ትምህርና ነራ ስፖርት ወላ ትገብርና ነራ ፈትዮ ነረ እዚ ዓዲ እናተላመብድና ክእለዮ ትምህርቲ ፅቡቅ እዩ ቀሊል ጋ እዩ ናንቲ ከምዚ ከቢድ ነገር ኣይኮነ ኦፕን ጌድካ ያኻ ትዛረብ እሶም ኣብዚ ኮይኖም ይድብሉኒ ከመይ ፍትኽዮ ዓዲ ንሓንደኺ ንሕና ወላ ክንመፅእ ደሊ ንሓደ መዓልቲ ከምዚ ንእሽተይ ተስፋ ግበርና ገለመለ ይብሉኒ ምሳዋር ንዑ ራእይዎ እዚ ዓዲና ጋ ኤርትራ ራእይዎ ብጣዕሚ ፅቡቅ እዩ ገለ ክመሓለርፎም እዩ
1: ኣኽበረት ምስ በዓል ቤታ ባህታ ብምዃን ኣብ ካናዳ ትቕመጥ ኤርትራዊት ስድራ ቤት የመሃኒፅ ዋላ እኳ ኣብ ካናዳ ይቀመጡ እምበር ከምቲ ኣብ ኤርትራ ዝነብር ዜጋ ዝገብሮ ኩሉ ነገራት እናገበሩ ካብ ባህሎምን መንነቶምን ከይረሓቑ ምስ ክብደት ናብራ ስደት እናተራፀሙ ክውን ገይሮሞ ኤርትራዊ መንፈስ ዝለበሰት ብባህሊ ሃይማኖት ስነ ምግባር ዝተማእኸለት ስድራ ቤት ፈጢሮም ነዛ ኣብ ካናዳ ኮይና ከም ኣብ ኤርትራ ዝነብር ዜጋ ትቕመት ዝነበረ ስድራ ቤት ከዓ ናብ ሃገራ ተመሊሳ ክትነብር ክኸብዳ ኣይትፅበን
2: ሕጂ ሓደ መዓልቲ ስድራ ክትሪኢ ትኸዲኦኹም እየ ይብሎም እየ ንህለዎ ኣባዕላቶም ይምለስዎ ማለት እዩ ዋንደይ ሓንቲ መዓልቲ ከም ፍቓድ ኣምላኽ ንድሕር ከይድና ግን ይብሎም ኣነ ድሕር ትግነ ዶ ትኽእሉ ግን ኢልዮም ከመይ ምስ ባሕኩም ክትዛረቡ ምስቲ ሕብረተሰብ ምስ ጎረቤት ደሎ ከመይ ኩም ክትዛረቡ ኩሉ ግዜ ሕጂ እንታይ ኮኑ ትርጉማን ኣብ መንጎ ይኸውን ኣሉ ማለት እዩ ሕጂ ንስኻትኩም ግን ንድሕር ክሰምዑ ትኾንኩም ዝኾን ነገር ግን በቃ እንግሊሽ ተማሃርኩም ዒልኩም ኣለኹም ሕጂ ኣብዛ ደግም ዝኣትኹም ኣብ ገዛ ትግንያ ተዛሪብና ንብሎ ቀፃለ ማለት እዩ ሕጂ ስለዝኾነ ምስ ከምኡ ስለዝኾኑ ቀዳም ቀዳም እውን ንሪኢ ኣብቲ ቤተክርስትያንና ይማሃር እዮም ኣብዚ ከዓ ሞር ከዓ ምስ ቁርቢ ሒዞም መርፀኑ ሕጂ ኣብቲ ምስ ሕብረተሰብና ከዓ ቀልጢፎም ኣየብሎም ሕጂ ሓደሓደ ግዜ ወርዲ ይብሉ እዮም ይክብዶምሽ ማማ እንታይ እዩ ዝብሉካ እወ ከምዚ ይብሎም ሕጂ ሕጂ ኣብ ከምኡ ከዓ ኣምላኽ መስገን ዳሓኒ
3: ምልክያስ ማታ ወዲ ትሽዓተ ዓመተይ ሳልሳይ ይምሃር ሳልሳይ እየ እዋ ተሓጊዘ ብፅቡቅ ተቐቢሎምና ትምህርቲ ከመይ ገረ ትግሪኛ ዝለመድ መዓል ኣዶናይ ዝበሃሉ ንፍዓት እዮም እግዚኣብሔር መስግን ጥቡቅ ፈተዮ
4: ከመይ ተቐቢልካ ዝሰብ ከዚ ሕብረተሰብ ኣዚ ዘለዎ
3: ድሓኒ ይሕግዝናዮም
4: ኣብ ቤት ትምህርቲ ካ ሕጉዝካ ደ መምሃራ
3: ዋ የረድና ፅቡቅ ገይሮም ንፍዓት እዮም
4: እቲ ባህሊ ገለ ባህሊ ገለ ሌትካሎ
3: ዋ ተግሪኛ ክሊፀ ማሃራና ኣቦና ኣሌና ስለዝሓገዙና ተመስግኖም ባፅዕ ከርኢ ፈትና እያ ናብዚ ክትመፁ ንፅልየልኩም ሰላም ኮነ ትመፁ እዚ ዓዲ ፅቡቅ እዩ ከምኡ ይብሎ
1: ኣኽበረት ምስ ሃገሮም ሕብረተሰቦም ዓዶም ባህሎም ንምልላያ ንደቂ ሒዛቶም ዝመፀት ናይ ካልእ ሃገር ህይወት ዝለመዱ ቆልዑ ስለ ዝኾኑ ግን ኣእሚንካ ዝያዳ ከም ዝፈትውዎን ከም ዝብህግዎን እናገበርካ እምበር ብዘይድልቶም ክኸውን ኣይትፅበዮን
2: እቶም ቆልዑ እዮም ብውስንዎ ሕጂ ከመይ ትብልካኒ ሕጂ እሳቶም ሞር ሕጂ ፈትዮምዎ ሓቂሓሽ ወላተም መምሃራ ንባዕሎማ ተሓዛ ኩሉ ነገር ስለዘበልዎ ሕጂ ሕጂ ከይዶም ከም ብሓደሽ ገይኑ ክብል እዮም ከም ፍቓድ ኣምላኽ ማለት እዩ ሞር ሕጂ እንታይ እዮም እቶም

0: ምምሃራን እቲ ዳይሬክተር ንባዕሉ ከይተረፈ በቃ ልዕሊ ኩሉ ሳፖርት ገብርዎ ምስም በቃ ዝኾነ ነገር እዚኣቶም ክትብሎም ኣለኩ ቋንቋ ሽግሮም ስለዝኽእል ከምዞ ትሕግዝዎም ኣለኩም ክሳብ ሕጂ ሰዓት ማለት እዩ ዝሓለፈ ቅድሚ ክለተ ቀና ከይደናናቶም ናይ ውሉድ ነርኒ ብጣዕሚ ተሓጉሰ በቃ እቶም ምምሃራ ሲ ኣቃብሎም ኩሉ ነገር ሲ ብደቂ ዓል ሕጂ እንታይ እዚ እዚ ትስሕበካ ካል እዚ ምስጠካ ማለት እዩ ሕጂ መርካቶም ቆልዑ ሕጂ እንታይ ኮይኖም በቃ ናይ ምምላስ ክእለት እንታይ ዝበሃሎም እዚ ኣሎቲ ስታይ ማለት እዩ ስለዚ ክምለስ እዮም ካልይ ዓመት እውን ክደግም እዮም ከም ፍቃድ ኣምላኽ
1: ድርያስ ባታ ይበሃል
2: ድርያስ ባታ
1: ትበሃል ዳፀናት
2: ዳፀናት ትበሃል ከመይ ረክብከ ዚ ዓዲ እያ ትረኸመ ይረክብ
1: ፅቡቕፅቡቕ
2: እዩ ከመይ ፈቲኻ
1: ፅቡቕ ንዓነ ፀዋት ይበላ
2: ንዓነ ፀዋት
3: ኣኽበረት ነዚ ኩሉ ክትገብር ተራ በዓል ቤታ ባህታ ቀሊል ከም ዘይነበረ እያ ትገልጽ
0: ሓቂሓሽ ናይ በዓል ቤተይ በቃ ምሻሎ ከምዚ ኢለ ኣይገልፀኒ ሓቂሓሽ ብዘይቀላዓለም በዓል ቤተይ ስማለሰይሲ በዓል ቤተይ ጥራይ ኣይኮነን ኣነ ድብሎ ማለት እዩ ንሱሲ ከም ኩሉ ማለት እዩ ከም ሓወይ ከም በዓል ቤተይ ከም ኩሉ ታራይ ማለት እዩ ምሳይ ሲ ኣብ ጎነይ ዝኾነ ንስ እዩ ክሳብ ሕጂ ሰዓት ከማን ማለት እዩ ኣነ ናቱ ሓቃሕሽ መግለፂ የብለ ብደቂ ላዓለም እቲ ሓሳብ ሲ ክልቴና ሰብ ሓደ መስመር ኢና ናና እወ ባህሎም ንዓዶም ክነብሎም ሲ ኢድ እንኳንቶም ክልቴና ሲ ከመይ ክፈልጡ ኣለዎም ክኸዱ ኣለዎም ክኸውን ኣሎ ሰንኒ ማለት እዩ እምበረ ኣነ ብናተይ ጥራይ ዘትኾን ሲ ሓደ ቲ በይና የጣቀዕኒ እቲ በይንካ ኹንካ ቆልዑ ከተብል ክብድ ብሪ እሞከዓ ዓድናይ ቆልዑ ይኮኑ እዚኣቶም ምዕረ ቀዳሚ ዓለም ተወልድዮ ቆልዑ እዩ እዲስ ኣንኳይ ንዓመታት ሲ ንሓንቲ መዓልቲ ተፈለዮም ከማን ብድያቦኦም ክሓድሪ ይክእሉን እዮም ሕጂ ምስኡ ንባዕሉ ከማን እቲ ዓመታት ተፈለካ ከተብል ከማን ቀሊል ኣይኮነን ብዙሕ ብድሆ እዩ ማለት ሲ ብደቂ ዓለም መዓልታዊ ቴሌፎን ኣሎ ግን እቲ ቴሌፎን ግን ኣካል ይኮነን ኣንዲ መዓልቲ ከዓ ሰብ ከም ፍቃድ ኣምላኽ ማለት ሲ ኣብ ኮንካ ከዓ ግድኒ ገዛ ክራይ ኣሎ ቀልባ ኣሎ ሰዘድልየካ እዩ እምበረ እቲ ምፅእል ካልጥልካ ምምፃእ ይሰዕኒ
3: ኣብ መጨረሽታ ኣኽበረት ንኩሎም ኣብ ጎና ብምዃን ዝደገፍዋ ብምምስጋንን ንካልኦት ስድራ ቤታት ከምዚ ዓይነት ተበግሶ ክወስዳ ብምልባውን እያ ዘረባኣ ዛዚማ
0: ኣነኸ ሕጂ ድኒ በቃ እግዚኣብሔር ነቶም ደቂ እየም ፅኦም ዘለኹም ባህሎምን ዓዶምን ሕብረተሰቡን ፈሊጦም ኣብዚ እውን ተማሂሮም ንሳቶም ኩሉ ፈሊጦም ማለት እዩ ከምቲ ተመምሃራ እንዲኦም ኩሉ እቲ ሕብረተሰብ ሳፖርት ዘገብርሎም መፂኦም ካብኹም ኣይሆብ ሓደ መዓልቲ ትምህርቶም ወዲኦም ድኦም ብዝተካለ መጠን በቲ ድፃዕርም ዘሎ ብሎም ድኦም ከዓንስ መፂኦም ክምህሩ ድኦም ወይ ከብሉ ከዓ በቃ በዓል ተስፍዐ

ንስ መደብና ዳሳስና ቀፂላ ተቐሪባላ። ሎሚ ዳሳስና ኣብዚ ዓመት እዚ ብሰብ ዝሰርሖ ብልሒት ሓጊዞም ዝተሰርሑ ርክበታት ብሓባር ክንከታተልና ኣብ ስራሕና ድማ ኣሳልጦን ቅልጡፍ ዓወትን ከምፅኡ ዝኽእሉ እዩ ሞ እንታይ እንታይ ይኾኑ ብሓባር ንከታተሎም።

ሓሳኹ ሃሪ ካብ ዝኣልምዎ ንጥረ ነገር ዝፈሪ ኣብ ከም ብሉፅ ንጥረ ነገር ሃሪ ፍርያት ዝተፈላለዩ ብሉፃት ኣልባሳትን ዝተፈላለዩ ኢንዱስትራዊ ፍርያትን ዝውዕል እዩ። ወዲ ሰብ ብሓሳኻ ሃሪ ዝፈሪ ንጥረ ነገር ሃሪ ኣብ ጥቕሙ ከውዕል ካብ ዝጅምር ኣሸሓት ዓመታት ኣቕፂሩ ይርከብ። ኣብዚ ዘለናይ እዋን መፍሪ ሃሪ ያታ እውን ምዕቡልን ኣገባብ ተኸቲሉ ብዝተረቐቐ መልክዕ ዝፈሪ ፍርያት ኮይኑ ይርከብ። ኣብ መፍሪ ሃሪ ሃገረ ቻይና ዝለዓለ ማለት 80 ሚኢታዊት ንጥረ ነገር ሃሪ ብምፍራይ ቀዳማይ ደረጃ ሒዛ ትፀንሐና። ናይ ሎም መደብ ዳሕሳስና መስርሕ መፍሪ ሃሪ ከምኡ ድማ በፂሕዎ ዝርከብ ደረጃ ምዕባለን ዕላማ ዝገበረ እዩ ክኸውን ሰናይ ምክትታል።

ሓሰኻ ሃሪ ዘፍርዮ ንጥረ ነገር ኣብ ጥቕሚ ወዲ ሰብ ካብ ዝውዕል ናይ ልዕሊ 4,000 ዓመታት ዕድመ ዝቕፀር እዩ። እቲ መስርሕ ብቐንዱ ኣብ መምያ ብሉፃት ዓይነታት ሓሰኻ ሃሪ ካብ ደረጃ ምፅፋይ ንቃቕሖ ክሳብ እኹል ደረጃ ሓሰኻነት ብዝግበር ምክንኻንን ኣልያን ዝተሰነየ እዩ። ሓሳኹ ሃሪ ፈለማ ካብ ደረጃ ንቃቕሖ ክሳብ ምንጭጫሕ፣ ምቹው መጠን ምቆት፣ ፅሩይ ኣከባቢ፣ ዝሰማምዖም መጠን ጠሊ ምክንኻንን ካብ ዝተፈላለዩ ጎዳእቲ ረክስታትን ካልእ ጥበባትን ዘጠቓለለ ክንክን ይግበረሎም። እዚ ክንክን እዚ ብሉፅ ንጥረ ነገር ሃሪ ክፈሪ ወሳኒ ረቑሕ ስለ ዝኾነ ሓሳኹ ሃሪ ብፍላይ ኣብ ደረጃ ላርቫ ድሕሪ ምንጭጫሕ ልዕሊ 50,000 ዕፅፊ ናይ ክብደቶም ዝኾነ ዝፈትዎ ቆፅሊ ማልበሪን ስለ ዘህልኹ ቀረ መግቢ ማልበሪ ምውሓዝ ካብ ቀንዲ ቅድመ ኩነት እዩ። በዚ መንፅር ድማ ዝበዝሐ ክፋል መሬትን ሓረስቶትን ኣፍሬይቲ ሃሪ ዝኾነ ሃገራት ኣብ መፍረ ቆፅሊ ማልበሪ ዘድሃበ። እቲ መፍረ ድማ ንብዙሓት ሓረስቶት ምንጭ እቶቶም ከም ዝኾነ ይግለጽ።

ካብ ዝተፈላለዩ ባልዓት ነፃ ዝኾነ እኹል ንጥረ ነገራት ቫይታሚናትን ማዕድናትን ዝውነን ዓይነት ቆፅሊ ማልበሪ ምቕራብ ብሉፃት ሓሳኹ ሃሪ ክህልው ህላወ ብሉፃት ዓይነት ሓሳኹ ሃሪ ማለት ድማ ብሉፅ ዓይነት ንጥረ ነገር ሃሪ ምፍራይ ማለት እዩ። ሓሳኹ ሃሪ ጠለብ ማይ ካብቲ ትሕዝቶ ማይ ዝርከቦ ቆፅሊ ማልበሪ እዮም ዘማልእዎ። እዚ መስርሕ ብዘይ ዝኾነ ምጉንዳብ ክሰላሰል ዘለዎ መስርሕ እዩ። ሓሳኹ ሃሪ ብዙሕ ቆፅሊ ማልበሪን እዮም ዘህልኹ። እቲ ቆፅሊ ድማ ሓድሽ ቅንጣብ እንከሎ ጥራዮም ዘህልኽዎ። ግዜ ዝወሰደ ዝደረቐ ወይ ዝነቐፀ ኣይቀርብዎን እዮም። ስለዚ ብሉፅ ሃሪ ከፍርዩ ድማ ይሕግዝ። ን30 ሽሕ ዝኣኽሉ ሓሳኹ ንኽትምግብ ከባቢ 1500 ኪሎ ቆፅሊ ማልበሪ የድሊ። እዞም ሓሳኹ ንወርሒ መመላእታ ንመዓልቲ 4 ግዜ እኹል መግቢ ይቕርበሎም ማለት ኣብ መዓልቲ ክሳብ 15 ሰዓታት ከም ዝምገቡ ይግበር።

ድሕሪ ዝተወሰነ ግዜ ማለት ሓደ ወርሒ እዞም ሓሳኹ ካብቲ ቅድሚ ሕጂ ዝምገብዎ ዝውሑድ መግቢ ክህልኹ ይጅምሩ። እዚ ካኩን ዝበሃል መስርሕ ክጅምሩ ደልዮም ኣለዉ ማለት እዩ። ነቶም ሓሳኻ ኣኪብካ ንዓኣቶም ኣብ ዝምችእ ከባቢ ብጣውላ ኣብ ተሰርሐ ቦታ ብምቕማጥ ካብቲ ካብኣፎም ዝነዝዕ ፈሳሲ ገይሮም ዓለባ የዳልዉ። ንመላእ ኣካላቶም ድማ በዚ ዓለባ ገይሮም ይሽፍንዎ። ሓደ ካኩን ክሳብ 1 ኪሎ ሜትር ዝበፅሕ ፈትሊ ብከቢብ ቅርፂ ገይሩ የዳሉ። እዚ መስርሕ እዚ ድማ ንካብ 3 ክሳብ 5 መዓልታት ይካየድ። ንሓደ ኪሎ ዝምዘን ንጥረ ነገር ሃሪ ኣብ ምምስራሕ ክሳብ 6,000 ዝበፅሑ ሓሳኹ ሃሪዮም ዝዋፈሩ። ብሉፅ ንጥረ ነገር ሃሪ ድማ የፍርዩ። ድሕሪ 5 መዓልታት እቲ ዝተዳለወ ጡጥ ሃሪ ንምእካብ ናብ ካልእ መስርሕ ይሓልፉ። ብጥንቃቐ ዝዕመም ስራሕ ድማ እዩ። ምክንያቱ ሓንቲ ንእሽተይ እትመስል ጥቕላል ልዕሊ ኪሎ ሜትር ንውሓት ዘለዎ ሃሪ ስለ ዝኾነት እቶም ጥዕኖኦም ሙሉእ ዝኾኑ ሓሳኹ ሃሪ መንገብግብ ብምውፃእ በዓላቶም ንፊሮም ይወፁ። ከም እንደገና እተን ደቂ ኣንስትዮ ነትንቃቕሖ ናይ ምፍራይ ተፈጥሮዊ መስርሕ ይዋፈራ። ዕድመ ሓደ ሓሳኻ ሃሪ ካብ 1 ክሳብ 3 ዓመት ይበፅሕ።

ቀጺሎም ንጹህ ንኽኸውን ኣብ ዝፈልሐ ማይ ብምእታው የጽሪዎ። እቲ ውዒ ማይ ፎኪስን ዘይሰባበርን ማለት ብቐሊሉ እቲ ፈትሊ ካብቲ ጡጥ ንምስራሕ ይሕግዝ። እቲ ፈትሊ ብግቡእ ኣገባብ ንቒጹ ተጠቕሊሉ ንኽዳን ምስራሕ ድሉው ይኸውን። ኣብ ገለ ባህላዊ ኣገባብ ምስራሕ ሃሪ ዝኽተሉ ሕብረተሰብ ነቲ ዝደለይዎ ሕብሪ ከስቲዎ ካብ ኣትክልቲ ብዝርከብ ባህርያዊ ጥረ ነገራት ገይሮም ዝተፈላለየ ሕብሪ ይገብርሉ። እዚ እቲ ብሉፅ ሃሪ ከም ዝኾነ ድማ ብመጽናዕቲ ተበጺሑ ይርከብ።

ኣብ ገለ ፋብሪካታት ምስቲ ባህርያዊ ዝመሳሰል ብዓይንና ክንፈልዮ ዘይከኣል ብፕላስቲክ ዝተዳለወ ፋረ ተጠቂሞም ኣብ ዕዳጋ ይሸጡ እዮም። ምምስሳል ይሃልዎ ዳ እምበር ኣብቲ ብቕዓቱ ዝተፈላለየ እዩ። እቲ ፍልልዩ ድማ ነቲ ካብ ፕላስቲክ ዝተዳለወ ሓዊ ምስ ኣቃፀልካዮ ጨንኡ ልክዕ ከም ፕላስቲክ ኮይኑ ቅልጥፍ ኢሉ ሽምርር ናይ ምባል ጠባይ የርኢ። ብኣንጻሩ እቲ ባህርያዊ ቀሰይሉ ይነድድን ናይ ዝነደደ ፀጉሪ ዝመስል ጨና ድማ ኣለዎ።

ንስ መደብና ዓለም ስነ ጥበብያ ቀፂላ ተቓሪባ ዘላ ሎሚ ዓለም ስነ ጥበብና ብዛዕባ ካይላ ገለ ክትብለና እያ። ካይላ መቸም ኣብ ዘቤታዊ ዕዮና ንጥቀመሉ ኢና። ፀብሒ ኣብ ምስራሕ ድዩ ቡና ምፍላሕ ንጥቀመላ ጀበና ድዩ ከም መመላክዒ ዘቤታዊ መንበሪና ድዩ ብዓብዩ ኣብ ብዙሕ ነገራት ክንጥቀመሉ ንኽእል ኢና። ክሳብ ሎሚ ድማ ኣብ ሃገርና ብርክት ዝበለ ስራሕ እዩ ተሰሪሑ ዘሎ። ነዊሕ ታሪክ ድማ ዘለዎ እዩ። ካብ ሓመዱ ምምፃእ ጀሚርካ ክሳብ መወዳእታ መስርሑ ድማ ነዊሕን ከቢድን መስርሕ ከም ዝሓልፍ ኣብ ዝተፈላለዩ እዋን ተኸታቲልናዮ ንኸውን ኢና። ኣብ ስራሕ እዚ እትነጥፍ መንእሰይ ካናሪ ተዳሰ ዘላል ትሕሶ መድባሒታት እናቐሪባ ዘላ እተሓልፎ መስርሕ ከመይ ይኸውን ብሓባር ንከታተል። ፅባቐ ስራሓታ ኸ ማዕርክ እንደዩ ንከታተሎ ሰነን ምክትታል

ሓደ ካብ ኢደ ጥበባዊ ስራሓት ዝኾነ ኸይላ ኣብ ሃገርና ካብ ነዊሕ እዋን ዕድመ ዘለዎ እዩ። ኣብዚ እዋን እዚ ዕቤትን ተቐባልነትን ረኺቡ ናብ ዘመናውነት ማዕቢሉ ንጥፈታት ክካየደሉ ጸኒሑን ኣሎን። ብዝተፈላለዩ ቅድታት ካብ ናብ ብዘገርም መልክዕ ክቐርቡ ንዕዘብ ኢና። እዞም ከም መቐረቢ ነገራትን መመላኽዕን ከምኡ ድማ ከም ህያባት እንጥቀመሎም ጥበባዊ ስራሓት ተጠላብነቶም ብመንፅር ኣገልግሎቶም ልዑል እዩ። እዞም ካብ ግዜ ናብ ግዜ ውሕልነት እናተፀባርቐሎም ዝመፁ ዘለዉ ስራሓት ካይላ ርቀቶም ኣብ ውሕልነትን ጥበባዊ ክእለትን ናይ ስራሕቶም ተወኪሎም ዝቐርቡ ስራሓት እዮም።

ስራሕት ካይላ ካብ መጀመርታ ክሳብ መወዳእታ ድኻም ፃዕርን ዘድልዮ ሙያ ብምዃኑ ግዜ ሂብካ ትሰርሓሉ ዓውዲ እዩ። ልዕል ኩሉ ድማ ዓቕልኻ ዝፍትን ስራሕ እዩ። በዚ እውን ብትግሃትን ብዘይምሕላልን ክንሰርሖ ከም ዘለና ሰብ ሞያ ዝመኽሩ። ኣብዚ ዓውዲ ብመንፅር እትኽብደቱ ድለይት እንተሃሊካ ግን ውላው ናብ ዝሸገረካ ግዜ ክትሰርሕ ከም እትኽእል ብግብሪ ዘርእያ እውን ኣይተሰኣናን። ንሎሚ ሰሙን እውን ሓንቲ ካብተን ኣብ ናይ ካይላ ስራሓት እትነጥፍ መንእሰይ ካናር ታደሰ ዘላለመ ደሚና ክነቕርበልኩም ሰናይ ምክትታል።

0: ካናሪ ካብ ግዜ ንእስነታ ምስ ጭቃ ምፅዋት ትፈቱ ምንባር እያ ክሊፃሃልና ነቲ ክቱር ድሌታ ኣብ ግብሪ ንምውዓል እውን ንኣስታት 9 ወርሒ ዝኸውን ኣብ ቤት ትምህርቲ ካይላስ መርያ ተማሂራ ካብዚ ቐፂላ ድማ ከምዚ ንዕዘቦ ዘለና ዝተፈላለየ ቅድን መልእኽትን ዘለዎም ናይ ካይላ ስራሓት ክተፍርዝ ጀመረት።
1: ካይላ ካብ ካልእ ስራሕ ድፈልዮ ሓደ ብዙሕ ኣይተውፃሉን ኢኻ ገንዘባዊ ዝኾነ ነገር ኣይተወፅን ኢኻ ኩሉ ብናትካ ማስ ኣብ ቀረባ ካብቲ ሓፈሻዊ ትረኽቦ ከባቢኻ ኢኻ መጀመርታ ጭቃ ተምፅእ ካብ ናይ ዲጋ ድበት ማለት ኣሎ ምሽቲ ብታሕቲ ካብኡ ተምፀ ድሓር ኣሊኽካ ሰስተ መዓልቲ ኣሊኽካ ኣማይ ትቕኒ ምስኣለኻ ክባላላዕ ክጅምር እንድ ድሓር ኣውፅኢኻ መፅሞቕ መንፊት ጌርካ ተፀምቆ ኣብ ፀሓይ ከዓ ክሳብ ዝነቅፅ ማስ ማራ ክነቅፅ ዘይኮነስ ግን ክሳብ ትርር ኢሉ ነንሕድሕዱ ዝተሓስ ትለውሶ ሽዑ ትሰርሓሉ
0: ንኻይላ መስርሒ ዝኸውን ሓመድ ምሩፅን ካብ ናይ ዲጋ ድበትን ጌርካ

0: ከም ዝዳለያ ግሊጽሃልና። እቲ ምኽንያት እውን ክሳብ ሕጂ ኣብ ፈተነ ዘሎን ጽቡቕ ውፅኢት ዝተረኽቦን ከም ዝኾነ እውን ገሊጽሃልና። እቲ ኣብ ከባቢና ንረኽቡ ሓመድ ተመራፂ ዘይኮነሉ ምኽንያት ብንፋስ ዝተኣከብ ምዃኑ ንስራሓት ካይላ ዘጸክም ከም ዝኾነ እያ ገሊጽሃልና። እዚ ከዓ ኣብ ዝሰራሕካሉ ብተደጋጋሚ ምንቃዓት ኸምጽእ ስለ ዝኽእል እዩ። ኣብ ገለ ከባቢታት ዘሎ ሓመድ ግን ተመራፂ እዩ። እዞም ንዕዘቦም ዘለና ስራሓት ናይ ካይላ ብዝተፈላለዩ መንገድታት እዮም ዝዳለው። ገለ ካብቶም መንገድታት ከዓ
1: ካይላ ክስራሕ ከሎ ብሰለስተ ፍልፈል ፒንችን ስላፕ ተሓራኻ ትብዊል ማለት እዩ። ፒንችን ትብኢድካ ትሰርሖ እዩ። ብኢድካ እንዳቆምጣዕካ እንዳጨበጥካ ትሰርሖ ድሌትካ ቅርፂ ክሰርሕ ትኽእል ኢኻ። ስላፕ ከዓ ትንሰጦ ሰጢጥካ ከምዚ ናይ ሳምቡሳ ድገብሮ ከም ሰጢጥካ ድሓድ ድሌትካ ቅርፂ እንዳላገብካ ትኸይድ። ዊልካ ማሽንያት ትሕግዘካ እንዳኽበብካ እንዳዘረት ከላስ ንስኻ ሓፍተብል ካልእ ቅርፂ ከዓ ኣሎ። ብኖርማል መሳርሒ ብቀረባካ ድርከብ ፒሮ መትሓዚ ርእሲ ገለ ጌርካ ትገብሮ ማለት እዩ።

0: ከምዚ ክግለጽ ጸንሐ ስራሓት ካይላ ብሰለስተ መንገድታት እዩ ዝዳሎ ምስ ኣገባብ ኣሰራርሖኦም እውን ከም ዝስዕብ እዩ
1: ሕጂ እቲ ኣንተ ወይ ድፀመቕናዮ ጭቃ ኣብ ፀሓይ ጸሊናዮ ንቕን ሞ ከምዚ ኮይኑ ቁሩብ ተባሃል ትርር ክብል ምስ ጀመረ ንለውሶ ነታ ንክተሓሓዝ ፅቡቅ ገይሩ ካይላ ሕጂ ኣብ ሰለስተ ክሰርሕ ከለካ ሓንቲ ፒንችን ሓንቲ ምስጣጥ ሓንቲ ካቦወልንዩ ሕጂ ሓንቲ ካብተን ፒንችን ክርእኩም እየ እዚ ትቱሉሲ ማይ ኣብ ክንቅርብ ኣለና ስፖንጅ ከዓ እዚአ ከዓ ተን ቱሉሲየን ማለት እዩ ሕጂ ንለውሶ ቅድሚ የዳውና ማይ ከነተርኩሰለና ምክንያቱ ንቁፅ ከይኮኑ ሞ ከይንከዓልና

እዚኣ ሕጂ ብፒንችን እየ ሰሪሐያ ናይ ሽምዓ ኮፍ መበሊያ ማለት ጎማ ንገብረሉ ከዓ እንታይ ዝበሃል ከይከውን ምክንያቱ ኣብ ጣውላ ከየላ ገበና ሞ ከይሒዝ ክንሓፍ ከነብሎ ብታሕቲ ጎማ ንገብረሉ በቃ እዚኣ ክሳብ ሕጂ እንዳኸደና እንዳኸፈትና ክሳብ ትነቅፅ

እዚኣ ክምሃር ከለኹ ብሰራሕ ኮባ ዕስሮአ ሕጂ እዚኣ ብዊልያ ተሰሪሓ እዚኣ ዋእቲ ኣብውል መጀመርታ ቤዝነት ሕዞ ንታሕቲ ድሓርና ከም ናይ ገዛ መሰረትና ተሓዝካን ላዕልና ደብካ ኣብ ብውል ትስራሕ እዚ ከዓ ብቅርፂ በዚ ናይ ፒሮ ወይ በዚ ናይ ቅርፂ ናሓኸኽካ ተውፅኦ ቅርፂ ማለት እዩ እሺ ሕጂ ናይ እዚኣ ከርእኩም እዩ ኣብ ውል ማለት እዩ ጀመርታ ንለውሶ

እዚ ሕጂ መታን ድስጉር እዩ ዘለኹ መታን ኣብ መንጎኡ ሃፋ ብኮ ከይርከቡ ሞ ክጥበስ ከሎ ከይትኮስ ማለት እዩ ለበልካ ክትከውን ታ እዚ ከ ለበል መታን ሓባጥ ጎባጥ ከይኮ ለበል በግበሪተ እዚኣ ሕጂ መስ ኩሉ ንለበል መግበር እንዲ ሕጂ ግን ነዚ በዝ ዘሎ ሓባጥ ጎባጥ መታን ከልግሶ ማዕረግ ይርከብ ፀይ

እዚኣ ሕጂ ድሰርሓ ሳልሰይቲ ከዓ ብዛዕባ ምስጣጥ ማለት እዩ ሰጢጥካ ስላፍ ድስራሕ ነገራት እዩ ጭቃ ኣለና እዚኣ መሳርሒት እያ ከምዚ ገርና ንሽጡ

ምርጓዶ መቕጣና ከንደልዮ ክነርጉዶ ተደሊና ነርጉዶ መቕጣና ተደሊና ዝተፈላለየ ዲዛይናት ክትኾነ ወላ ኣላጋጊብካ ከዓ ክትገብሮ ትኽእል ኢኻ ከምዚ ቦክስ ዓይነት ሳንዶቕ ዝኾነ መቸም ተላጋግቦ ግን ሰጢጡ ከም ተድባሃል ትኽድበለ ባዕሉ ከም ፒንችን ኣላጋጊብካ ደኳንስ ባዕሉ ቆራሪፅካ ድሌትካ ዲዛይን ጌርካ ትብር ሕጂ ከምዚኣ ገይረ ሰጢጠ ምስ ወዳኩ ኣብዚ ድሌትካ ዲዛይን ክርፅከ ፈፈለኻ ተቐምጠን ሃፈፋሽዑ እንዳላገብካ እዮም ትኸል ሕጂ መልመፂት እያ በቲ ሓደኻ ኣብዚ ዘሎ ቡኮታት ከምዚ ሓፍ ድበለ ነውንኪልና መታር ድሓር ተተኪሱ ንፋስ ኣለዎ ሓወፅ ክጥበስ ከሎ ተተኪሱ ከይንቀዓልና ማለት እዩ እዚ ብድሌትና ከም ድሌትና ሳይዝ ጌርና ክንገብሮ ንኽእል ኢና እዚኣ ወገን ውዲእና ኣለና በቲ ሓንቲ ከዓ ንግምጥላ ማለት እዩ እዚኣ እውን ከምኣ ቁርብ ህፍፍ ምስ በለና ናብ ድሌትና ዲዛይን ቆራሪፅና ሸዓ ሃፊፍና ናብቲ ደልዩ ንገብሮ ክንገብሮ ንኽእልና

0: ከምዚ ንዕዘቦ ዘለና ካብቶም ሰለስተ መንገድታት ብሓደ ጌርካ ካይላብ ተዳልወሉ ቀፂሉ ስዕብ ናይ ምጥባስ መስርሕ እዩ። ኣብዚ ኣገባብ እውን ብዘመናውን ባህላውን ኣገባብ ተኸቲልካ እዩ ዝዳሎ።
1: ኣብዚ ኮብ ኣብዚ ፎርኖ ስለ ዘላ ወላ ሓንቲ ብዲግሪ ዓቂንካ ባዕላ ኩሉ ክሳብ ድዝሕል ማስቲ ዲግሪ ጌርካ ክትገብሮ ትኽእላ። እቲ ሽግሪ ድመፅእ ኣብ ናይ ኩቦይ ሓንሳብ ማስ ብዙሕ ታ ዝበሃል ስለዘየ ለ ሓንሳብ ወይ ተብዝሓሉ ወይ ተውሕደሉ ኩቦ ወይ ንፋስኣቶ ይነቕዓካ ሓዊ ብዙሖ ዝተፈላለየ ነገር ሕጂ ብዙሕ ኣይተኣማሲ ተኣማሚንካ ኣይትገብር ትገብር እንዲኻ ግን ሹር ኮንካስ ምስርኣኻዮ ኢኻ ምስ ወፀልካ ኢኻ ፅቡቅ ትሕጎስ በል። ኣብ ናይ ፎርኖ ግን ኩሉ ስሉጥ ኩሉ ንኸምኡ ኢላ እተሰርሕት ፎርኖ ስለ ዝኾነት ፀገም የብሉን ታናትካ ክነቕዓካ ድኽእልካ እናሰራሕካ ከለካ ኣማእከል ምሽ ኣየር ይተርፍ ከምዚ ከይተላገበ ተርፍ ሞ ተኣየር ሓዊ ምስ ረሰኖ ይትኮስ ሞ የንቃዓልካ እምበር ኣብ ናይ ፎርኖ ትዝበለፀ ግን ብዙሕ ኣይርከብ እንዳ ንበር

0: ናይ ካይላ ስራሓት ድኻም ስሓትት ጥራይ ዘይኮነ ኣእዳውካ ምስ ጭቃ ተዋሂዱ ዝሰርሕ ብምዃኑ ቆልዓ ምዕባይ እውን ኣሸጋሪ ከይኮነ ይተረፈን። ከናር እውን በዓልቲ ሓዳርና ድቆልዓን ብምዃና ኣብ ዝስራሐን ከለኻ ደቅኻ ምዕባይ ብኸመይ መንገዲ ከም ተካይዶ ኣዕሊላ ትናኣላ።
1: ኣብቲ መጀመርታካ ማሲ ጭቃ ሒዝካ ከተጥብብ ቆልዓ ቀልጢፍ ዩ መግቢ ደሊ ገለ ክሰርሕ የሸግር ምክንያቱ ፅፍፍ ኢልካ ክትከዶ ምስ ጭቃካ በዚ ገለ ኢኻ ሓጂ ብዙሕ ይሰራሕኩን ሕጂ ግን ናብ ምጉባዝ ስለዝኾነ ፀገመ የብለን ምስ ቆልዓ ኣብቲ ትድቅሰሉ ወይ ግዜ ክትቦም ኣለካ ግን ኣብታ ንእሽተይ ዝድቅሱላ ኣብታ ድዕርፉላ ግዜ ድህብካ ባትሰርሓላ ፀገመ የብሉ

0: ስራሓት ካይላ ከም ዝክገለስ ፀንሐ ብዙሕ መስርዕ ዝሓልፍ ብምዃኑ ድኻሚ ይሓትት እዩ። በዚ መዳይ ኣብ መሸጣ ኣብ ዝቐርብ ብሕብረተሰብና ዘለዎ ርድኢት ግን ከምቲ ተደኽሞ ከም ዘይኮነ ያገሊፅ ሃልና። እዚ ከዓ ስራሓት ካይላ ንምቕማጥን ንመፀባበቂ ከም ምጥቀም ሓሊፉ ኣብ ብዙሕ መዓልና ከም ዝውዕል ምዝንጋዕ ከም ዝኾነ ያገሊፅ ሃልና።
1: ተነቃፊ ስለ ዝኾነ ኢኻ ድበዝሒ ግዜ ተቐምጦ እብል ኣነ ብናተይ ማለት ግን ብያትታት ሰርሕ ኢኻ ኖርማል ንቁርስ ቡን ጌርካ ዝተፈላለየ ክትገብር ትኽእል ኢኻ ዲዛይናት ወላ ካልእ ተተረፈ ናይ ኣምፑላት ዲዛይናት ክላክተውፅእ ንዝኾነ ክትገብሮ ብዙሕ ክሰርሐሉ ትኽእል ኢኻ ብዓብዩ ዝንረግፆ ማተነላ ብከምኡ ተሰርሐ ግን ተኣፍልጦ እዩ ምሽ ንተህዝቢ ሲ ከምዚ ከይስበረኒ ወይ ኣውፅየሉ ክንዲዚ ከይከውን ኣብ ብዙሕ ክጥቀመሉ እንትርፎ ተቐሚጡ ካልእ ክጥቀመሉ ኣይትርአና ግን ማለት ብያት ትሰርሕ ካልእ ተተረፈታ ንበል ዓላ ፃሕሊ ወይ ጀበና መዓልታ እውን ገብረ ኩለን ብጭቀ ክንጥቀመሉስ ኣለና ይብል ማለትስ ደስ ኢልካ ትረክ ኣብቲ ገዛ ካ ኣብቲ ትጥቀመሉ ማሕበራዊ ነገር ኣተሓሕዛ ጥራይ ወሳኒ

0: ካናሪ ካብዞም ንዕዘቦም ዘለና ካይላ ስራሓት ብተወሳኺ ኣብ ቅብኣ ስትሪንግ ኣርት ከምኡ ድማ ናይ ሪካሙ ስራሓት እውን ትፈታትን ምዃነ ኣዕሊላትና ነዞም ዝተገልፁ ምፍታና እውን እቲ ምሕር ንጥበብ ዘለዋ ድሌት ከም ዝኾነ እያ ትዕልል
1: ድሌት እዩ ይብል ወላ ሕጂ ማለት ድሌት ክህልወካ ኣለ ኣብ ገዛ ሕጂ ኣደይ ከምኡ ትሰርሕ ብል ኣቦይ ቀባኣ እዩ ግን ድሌት ስለ ዘለኒ ኣነ ሕዚ እምበር ወላ ኣሕዋተይ ገለ ንዓይርአየን ኮ ግን ናይ ካይላ ድሌት ስለዘየብለን ኣይሰርሐን ሕጂ ድሌት ክህልወካ ኣለ ይብል ኣነ

ክብራት ተኻተልትና ከምዚ ክንዕዘቦ ዝፅናሕና ሓደ ነገር ከቢድ ዝኸውን ኣብ እምሮና ክብደቱ ዝሓለፈ ርዲኢት ምስ ዘህልወና እዩ ነቲ ውሽጢኻ ዝደልዮን ሰላም ዝህበካን ሞያ ፈሊጥካ ምዕያይ ድማ በንጻሩ ንዝኾነ ክብደት ዘፍኩስ መፍትሒ እዩ በዚያ ድማ ኸናሪ ነቲ ናይ ተፈጥሮ ነገር ሓልያን ሓዳራን ሞያኣን ብዝግባእ መንገዲ ኣጣጢሓ ትኳዕዘላ ካብ ሓደ ሞያ ብተወሳኺ ካልኦት ምስ ጥበብ ዝተሓሓዙ ሞያታት ፈቲና ብዘይተስፋ ምቑራጥ ትሰርሕ ምዃና እውን ኣድናቖትና ከይገለጽና ክንሓልፍ ኣይንመርጽን።

ፋን ክሊፕ ገለ ካብቶም ኣብ ናትራን ዝቐርቡ ተሕሶና ክቡራትን ክቡራን ተኸታተልትና ንሕጂ ድማ እዞም ዝስዕቡ ካብ ማሕበረ ሚድያ ተወኪስና ንዓኹም ከዛኒ ይኽእሉ ምባል ቀሪብና ማለና እሞ ንከታተል።

ናትራኒኹም ኣብ ምክታል ትርከቡ ክቡራትን ክቡራን ተኸተልትና ንኡስ መደብና ዘዋርት ካሜራ ቀፂላ ተቓሪባላ። ሎሚ ዘዋርት ካሜራና ብዛዕባ ባዮጋዝ ገለ ክብለኩም ኢና። ባዮጋዝ ካብ ቀልቀል እንስሳን ሰብን ከምኡውን ካብ ጓሓፍ መሓፍ ኣትክልቲ ዝስራሕ ዓይነት ጋዝ እዩ። ንምምንጨው ኤሌክትሪሲቲ ከምኡውን ጋዝ እዩ ድማ ዘገልግል። ኣብ ዘወታዊ ዕዮ ክንጥቀመሉ ንኽእል ኢና ብባዮጋዝ ዝፍለጥ ማለት እዩ። ተመክሮ ባዮጋዝ ኣብ ሃገርና ከመይ መስል ይኸውን ብሓባር ንከታተል። ናብ ሜሪ ኣማኑኤል ከስክረኩም እዩ።

ዓለምና ምህርቲን ምስሳንን ጉልበት ሰብ ንምቁጣብን ዝተፈላለየ ካብ ኬሚካላት ዝዳለው ድኹዕን ፀረ ፀሓያይን ኣዳልያ ምጥቃም ካብ እትጅምር ዓሰርተታት ዓመታት ኣቕፂራ ትርከብ። እዚ ሰብ ዝሰርሖ ኬሚካላት ኣብ ፈለማ ቅልጡፍ ዕብት ኣብ ፍርያት እኳ እንተተርኣዮ፣ ኣብ ዝተወሰነ ግዜ ግና ትሕዝቶ ሓመድ ብምትካይ ምህርቲ ብተዓፃፃፊ ከም ዝቕንስ ይገብር። ብከል ኣከባቢ እውን ተወሳኺ ሓደጉ እዩ። ምስ ግዜ ዓለምና ሓደገኛነት ናይዚ ኬሚካላት ብምግንዛብ ናብቲ ተፈጥሮኣዊ

ነገር ምምላስ ግዜ ዝጠልቦ መድረኽ ምዃኑ ክትርዳእ ጀሚራላ። እቲ ባህርያዊ ዝበሃል ድማ ካብ ዒባ እንስሳታት ወይ ጓሓፍ ናይ ዝተፈላለየ ኣትክልቲ ዝዳለ እዩ። ዒባ ኣብ ሕብረተሰብና ሓመድ ኣልሚዕካ ምህርቲ ንምስሳን ይጥቀምሉ ምዃኖም ንኹሉ ሰብ ብሩህ እዩ። ካብኡ ሓሊፉ ኣንቂፆም ንመብሰሊ መግብን ካልእ ንጥፈታትን ይጥቀምሉ ነይሮም። ኣብዚ ሕጂ እዋን ኣብ ዓለምና ነቲ ዒባ ናብ ፈሳሲ ብምቕያር ካብኡ ዝርከብ ጋዝ ንመብሰሊ መግብን ካብኡ ሓሊፉ መመንጨዊ ሓይሊ ኤሌክትሪክ ኮይኑ ካብ ዘገልግል ግዜ ኣቕፂሩ ይርከብ። እዚ ባዮጋዝ ይበሃል።

0: ባህርያዊ ጋዝ መፍረኽ ትገብር ትኾንካ ተፍሪ ትኾንካ ወይ ትሰርሕ ትኾንካ እተን ቀንዲ ረዋሒታት ቀልቀል ክልወካ ኣለዎ ምንጭ ናይ ቀልቀል ወይ ከዓ ናይ ኣውፅልቲ ካልኣይ ከዓ እቲ ዲዛይን ከዓ እቲ ቀንዲ ነገር እዩ እቲ ዲዛይን ፈላለዩ እዩ ገሊኡ ትሕቲ መሬት ዝስራሕ ገሊኡ ልዕሊ መሬት ገሊኡ ከዓ ፍርቀ ፍርቂ ፍርቁ ኣካሉ ልዕሊ መሬት ፍርቂ ኣካሉ ትሕቲ መሬት ምስ ኩነታት ኣየርን ምስቲ ኩነታት ናይ እቲ ዓይነት ምንጪ ናይ ባህርያዊ ድኩዒ ምስ ከምኡ ዓይነት ይፈላለዩ እቲ ስታይ ስለዚ እቲ ማተርያል ናይ ዳይጀስተር ይበሃል የድልየካ ቀልቀል የድልየካ ማለት እዩ ንዑ ዝፈልጥ ከዓ ነቲ ቴክኖሎጂ ዝሰርሕ ክሰርሕ ራን ክገብር ዝኽእል ከዓ ፍልጠት የድልየካ ማለት እዩ
1: ጋዝ ካብ ዒባ ናይ እንስሳታት ወይ ገፈል ናይ ኣትክልቲ ዝዳለ ካብ ኮነ እምበኣር ሓደ ሰብ ከብቲ ወይ ሕርሻ ዘይብሉ ክንሱ እሞ ድማ ኣብ ከተማ እናተቐመጠ ኣብ ሓደ ንእሽተይ ቦታ ተጠቃሚ ዝፀዓት ማለት ባዮጋዝ ክኸውን ይኽእል ዶ ዝብል ሕቶ ክልዓል ግድን እዩ። ኣብ ከተማ እውን እንተኾነ ካብ ቀልቀል ናይ ሰብ ወይ ተረፍ መረፍ ናይ ክሽነታት ክዳሎ ዝከኣል ከም ዝኾነ እዩ ኣቶ ዮሴፍ ገሊጹልና።
0: ዋላ ናይ ሬስቶራንት ተረፍ ብዙሕ በርበረ ስጋ ብዘይሃለዎ ናይ ሕምልቲ ናይ ቦርድራ ተረፍ ናይ ክሽነ ጉሓፍ ቆፅሎ መፅሊ እዩ ናይ ካውሎ ካሮቲ ንዑ ኢኻ ቅርዲ ዳቢልካ ትጥቀም። ስለዚ ኣብ ምሉእ ዓለም ዝሰርሕ ዘሎ ኣብ ዋላ ኣብ ከተማ እዩ።

0: ስድራ ቤት ኣቶ የናስ ዘካርያስ ወይዘሮ ኣዜብ በርሀ ተጠቀምቲ ባዮጋዝ ካብ ዝኾኑ ግዜ ኣቕፂሮም ዝርከቡ ሓረስቶት እዮም።
1: መጀመርታ ኣብዚ እንስሳ ብብዝሒ ስለ ዝነበራ ከምኡ ሓደ መዓልቲ እዚ ጆሲ ኣብ ሚኒስትሪ ሕርሻ ብዛዕባ ባዮጋዝ ኣስተምህሮ ገለ ይህብ ነይሩ። ሕጂ ካብኡ ተበጊሰስ ኣብ ርእሰይ ኣትዩኒ። ሕጂ ዝኾነ ዒላ ነይሩስ እዚ ከምዚ እንተገበርናዮ ገለ ለስ ይሓትት ነይረ። ሕጂ እዚ ከምዚ ግን ኣይከውንን እዩ። ናይ ላም ዒባ ጥራሕ እዩ ዝኸውን ገለ ምስተባሃልኩም ሰሓተትኩ ሽዑኡ እወ ኣጋጣሚ ሽዑኡ ከምኡ ይሓስብ ነይረ። ድሓር መሓዙት ነይሮም ኣብ ጀርመን ደቐመጡ እሳቶም ተገደስቲኦም ብዛዕባ ባዮጋዝ ብዛዕባ ዝኾነ ምሕደራ ገለ መለ ሕጂ እሱ ምስ በዓልቲ ቤቱ ከምኡ ኢሉ ከምዚስ ከምዚ ኣብ ኤርትራስ ኣሎ ዶ ገለ ምስ በሉኒ እዎ ኣሎ ይጥቀሙ እዮም ኣብ ሚኒስትሪ ሕርሻ ይምህሩኦም ገለ ምስ በልኮ ንስኸኸ ገለ ምስ በለኒ ከምዚ ከምዚ ክትገብሪ ትኽእል ዶ ምስ በለኒ እዎ ይኽእሉ ቀሊል እዩ ኢሉ እዮም። ምክንያቱ ምስቲ ኣብ ስራሕ ዝነበርክዎ ናይ ቴክኒካል ስኩል ስለ ዝተመረቕኩ ከዓኒ ማለት እዚ ፀገም ከምዘይብሉ ገለ ምስ ሓበርክዎምስ በቃ ተሓጒሶም ሽዑኡ እሞ በቃ ክንሰደልኪ ኢና።

0: ትገብሪ ከምኡ ትፍትኒ ኢሎምኒ ሽዑ ምስ በዓል ቤተይ እንዳተሓጋገዝና ከዓ ዝተኽልናያ ማለት እዩ።
1: ሚቴን ጋዝ ኩሉ ግዜ ካብ ዝሞተ እንስሳ ወይ ዒባ ዝርከብ ጋዝ እዩ። ንኣከባቢ ድማ ሓደገኛ ካብ ዝበሃሉ ሓደ እዩ። ነዚ ሓደገኛ ጋዝ ናብ ሓደ ፀዓት ቀይርካ ምስ እትጥቀመሉ ኣብ ኣከባቢ ዘምፅኦ ሓደጋ ኣብ ምቕናስ ዓብ ኣስተዋፅኦ ትገብር ምህላውካ ምዝካር የድሊ።
2: ሕጂ ከም ማንም ኤነርጂ እዩ፣ ከም ማንም ኤነርጂ ሶላር ኤነርጂ ንብሎ ብዲዝል ጌርካ ኤነርጂ ተምፅኢኻ ማለት እዩ። ዝተፈላለዩ ዓይነት ነዳዲ ቡታ ጋዝ ጌርካ ኤነርጂ ትፈጥር ኢኻ። እዚ ከዓ ሚቴን ጋዝካ ከም ማንም ናቹራል ዝኾነ ረንወብል ኩሉ ግዜ ዝሕደስ ዘይውዳእ ማለት እዩ። ኣብ ከባቢኻ ኩሉ ግዜ ኣሎ፣ ቀልቀልቲ ኩሉ ግዜ ኣሎ፣ ድሞት ነገር ኣብ ከባቢኻ ኩሉ ግዜ ኣሎ። በዚ ተጠቒምካ ማለት እዩ ኤነርጂ ፈጢርካ ኣለኻ። ዳይረክትሊ ከምዚ ዝረአናይ ኦቶን ክትጥቀም ትኽእል ኢኻ ካብታ መበላልዒ ገኒ ወይ ከዓ ብጀነሬተር ከዓ ብሚቴን ጋዝ ዝሰርሓ ኣለዉ ከዓ ጀነሬተር ጌርካ ኤሌክትሪሲቲ ትፈጥር ማለት እዩ። ንድሕሪ ኤሌክትሪክ ፈጢርካ ከዓ ፍሪጅ ድዩ መብራህቲ ድዩ ዝኾነ ምንጪ ፀዓት ኮይኑሎ ማለት እዩ። እቲ ዝበለፀ ግን ሕጂ ናይ ሚቴን ጋዝ ጥቕሚ ምናልባሽ ሕጂ ኣብዚ ሕጂ እዋን ሶላር ንሓዊ ክትጥቀመሉ ወይ ንእቶን ክትጥቀመሉ ብዙሕ ይድወስል። እዚ ናይ ሚቴን ግን እዚ ክትከኣልካ ክእል ቀልጢፍ እዩ ዘብስለልካ። ባዕሎም ምስክሩ ክእሉ እዮም እቶም ዝጥቀምሉ ዘሎ። ቀልጢፍ እዩ ዘብስለልካ፣ ትክ የብሉን፣ ጨና እውን ተፃሪ እዩ ዝመፅእ። ቀልጢፍ እዩ ኣብ ሓፂር ግዜ እዩ ነዴታት ዝሕግዘን ማለት እዩ።
1: ባዮጋዝ ኣብ ገዛና ከነዳሉ ዘድልየና መሰረታዊ መሳርሒታት እንታይ እዮም? ስድራ ቤት ኣትዮና ዘካርኣስከ ብኸመዮም ባዮጋዝ ኣብ መንበሪ ቤቶም ኣዳልዮም ዝርከቡ ዘለዉ?

0: መእተዊ ኣሎ መበላልዕ ኣሎ መውፅእ ኣሎ ናይ ጋዝ ኣሎ ኣርባዕተ መእተዊ ናይ ጋዝ መውፅኢ ሰለስተ ኣሎ ምስታ ዳጀስተር ራብዓይቲ እዚአን ኣርባዕተ ኣካላት እዚኣ ኣብዛ ቀፃሊ ወይ ከዓ ኮንቲኒቲ ዝህበካ ፍረ ናይ ጋዝ ኣርባዕተ ኮምፓርትመንት ኣለዎ።
1: እዚ ክሻ ኣሎ ብዓብኡ እቲ ኮንተይነር ብላዕሊ ኣለዎ ብውሽጢ ከዓ ጎማ ኣለዎ ነቲ ዒባ ፅቡቅ ገይሩ ክሕዞ ማለት እዩ ሕጂ ኣሎ። እንደገና እቲ ቱቦታት ኣሎ እቲ ፓይፕ ኣብ ቡምባ ኣብ ገለ ንጥቀመሉ ኢና። እዚኣ መእተዊት ኣላ ሳንኬሎ ኣላ ሕጂ ተራኽቦ ማለት እዩ ከም ክሳይ ከም ዝህበካ ከምቲ ንሱ ድደልዮ ንክፈስስ ንክኣቱ ትገብሮ ነገራት ከምኡ ጌርካ ተጋጣጥሞ ማለት እዩ። እዚ ፓይፕ ከዓ የድልየና እዚ መተኣሳሰሪ ከዓ እቲ ንፋስ ከይዘርቑ ከዓኒ መእሰር ኣለና ካቻቢተ ጌርካ ተኣስሮ ኣብ ውሽጢ ከዓ ኣለና ከምዚ ናይ ዋተር ድሬነጅ ማለት እዩ ማይ ከይሓልፍ። እንደገና ክትገጥሞ ከለካ እቲ ቱቦ ከምዚ ክተንቃዕርሮ ኣለካ ምክንያቱ ማይ ሒዙ ስለ ዝወፅእ እቲ ጋዝ እቲ ማይ ክምለስ ኣለዎ። ኣጋጣሚ ኮይኑ እንድሕር ማይ ሓሊፉ ከዓ ኣብቲ ኣብ ውሽጢ ላትና ድሬን ኣብኣ ይገብር ማለት እዩ። ሕጂ እሱ ከዓ ስትሬት ክኸውን ኣለዎ እቲ ቦማ ከምዚ ማይ ድዕቁሩ ነገር ስ ክትገብሩ የብልካ።
2: ስድራ ቤት ኣቶዮና ዘካርያስ ኣብ ቤቶም ዒባ ናይ ከብትን ደርሁን ብቐረባ ስለ ዝረኽቡ ባዮጋዝ ከየባትኹ ክጥቀሙ ዓብ ብልጫ ኮይንዎም እዩ። ንመዓልታዊ ንጥፈታቶም ዝኾኖም ብኸመይ ኣገባብ ክንዲ ዓቐን ዒባ ከዮም ዘእትዉ ንክንደይ ገደብ ግዜኦም ከ ክጥቀሙ ዘኽእሎም?
1: እቲ ዒባ ኣብ ፀሓይ ተውዕልዮ ኣብ ሳንኬሎ ጌርክት በፅቢፅካ ኣብ ፀሓይ ተውዕልዮ

ክመውቕ ኣለዎ። እንድሕር ዝሑል ኣትዎም እቶም ባክቴርያ ኣይ ክሳዮም ዝኾኑ ከምዚ ድቁሳት እዮም ዝኾኑ። ሕጂ ቁሩብ ኣሞቕ ተብል እዩ ኣለኩ ፍሉሕ ደይኮነስ ኣሞቕ ክተብሎ ኣለካ ነቲ ማይ። ኣብ ግዜ ክረምቲ ከዓኒ ቁሩብ ነቲ ዒባ ዋላ ማይ ኣውዒኻ ኣፍሊሕካ ደይኮነስ ኣውዒኻ ቡእ ጌርካ ትብፅብፆ። ሕጂ እቲኦም ባክቴርያ እዚ ስርሖም ኣይቋርፁን እዮም ማለት እዩ። ሕጂ እቲ ሞቆት ከዓኒ ንጎሆን ምሸትን እንዲኻ ትዕቅኖ ዘለካ ከምዚ ናይ ንጎሆ እዚ 28 ክኾኑ ኣለዎ። እቲ ኣብ መንጎ ይብርትዕ መሊሱ ምሸት ከዓኒ ቁሩብ ጉድል ይብል። ሕጂ እቲ ላዕለዋይን ታሕተዋይን ሲ ፕላስ ፎር ኦር ማይናስ ፎር ክኸውን ኣለዎ ማለት እዩ። ካብኡ ክብል የብሎም እቶም ባክቴርያስ እዚ ሓደ ዓይነት ሙቐት ክረኽቦስ ክኽእል ኣለዎ። እዚ ሕጂ ኣብ መዓልቲ ስጋብ 24 ኪሎ ትመልእያ ትኽእል እየ ኸ ዒባስ ኣብ ዝረኸብ ኪዮ ትመልእያ ትኽእል እየ ኸ ሕጂ ከም ተወሳኺ ምግቢ ከዓ ድውስኽ ኣሎ ሓር ደርሆ ኣሎ እዚ ዋላ ከም ፍሩታ ኣሎ ናይ ኮሚደረ ፅማቅ ኣሎ። ሕጂ እንታይ እቲ ፅማቅ ጥራሕ ጢሒንካ ምስ ገበርካ እቲ ፍረ ክተእትዎ ይብልካ ምክንያቱ ዝግ ክብል ይኽእል እዩ ናብኡ። እቲ ዒባ ምስ በፅበፅክዮ ከዓኒ እምኒ ገለ ክህሉ የብሉን ዳኣቱ ዝግ ክብል ኣለዎ። ተእትውዮ ከለኹስ ኩሉ ግልብጥ ኣይተብሎን ኢኻ። እዚ ሳዕሪ ገለ ከዓኒ ግጅፍ ግጅፍ ዝበለ ከዓኒ ኣይተእትዎን ኢኻ ተውፅኦ ኣለካ።

ድኹዒ እቲ ዝበለፀ ኣማራፂ ናይ ቅመማዊ ድኹዒ ኮይኑሎ ማለት እዩ። ሓረስቶት ብጀሪካን ገይሮም ወስዶ ብቆፅሊ ስፕሬይ ክገብሮ ክእሉ ወይ ከዓ ፊፋ ኣቢሎም ኣብ ቆፅሊ ዝጥቀምሉ ወይ ከዓ ብማይ ሓዊሶም ከዓ ኣብስሩ ይህቦ እቲ ዝበለፀ እዩ። ካብቲ ሓድሽ ዝኣቱ ድኹዒ እቲ ተበላሊዒ ዝወፅእ ዝያዳ ኣፍራይነትን ትሕዝቶን ኣለዎ። ጨና ከዓ የብሉን። እዚ ጥራይ ዘይኮነ ምስቲ ናይ ዕቤት ሆርሞናት ቀመማት ዘለዎ እንኮላይ ንመከላኸሊ ባልዕን ንሕማማትን ከዓ ኣገዳሲ እዩ። ብኡ ጌርካ ክትመፅእ ከላ በዚ ናይ ባዮጋዝ ፈሳሲ ድኹዒ ማለት እዩ ዝተበላለየ ድኹዒ

0: ክመፅ ግበኒ ቅጫ ሳሞቕላ ኮላ ኣይፈልጣ ኢልዋ
1: እሞ ሓሳብ ልበይ ሰሚርለይ መርዓ እንተገበርኩሲ ሓወይ መዓለይ ካባይ ተፈሊኹ ውዕል
2: ይ ሓዊ ምሃንካ ንክተርክከል
3: እንታ ወደቕሽ ዳር ማለት ዘርኡ ማለት
4: እንሳንዳይ ዓይኖም እንሳንዳይ ወይናሲ እንታይ ከም ዝገበርኩን ከምዛ ጓላ ፀየነታላም ፀሊዒና ንርሕቐናኒ
5: ዋ እንታይ ኩንኩንክን ከም ጓላ ፀየነታላም ርሕክራኒ ትብለ እንግዲ
6: ዘይትዕቲ ይኽባ
5: ዘይትዕቲ ስንስኽንበልኣ
6: ዋ
7: ኣምታ ደስኸስካ ወደይ ውራይ ጥዒምከ እንታ ኣነረኺበዮ ዘሎ ክሲ
2: እንታ ኹንካ
0: ቆልዓ ቢፃ
8: ሰብ በዚ ቀሪብና ዳሓልካ ከይገበርና

0: ኣብዛ ቦታ ዓድናስ እንታይ ደፊንዎም እዮም ከይሰገርዋትም እዩ
1: ሸጣን ባ ክልል ኣቢልዎ ምበር ኢኻ በዛ ክሳድ ስትኹ ኢሎም መፅኦም ተዝኾኑ ምረኸብዋ ነረ
2: ሓቂኻ
3: ምስ ተንሳና ኣዶኣ ሕነና ክትፈድሕኒ ክትብል እንደርክ ይበላ ግዲ
4: ግንያዕ ምበራይ ተሕመቂ ልዝብ ኢኹም
5: እቲ መንገዲ ምምራሕ
6: ኣያ በርሀ እንታይ ይብል ንስማዓ
5: ባዕለይ እውን ኮ ከይድ ክእል እዩ
6: ከምኡ እንተ ጌርካ ከዓ ግር ስማዕ ባ ጉዳይ ዓይኖም ከዓ ምንታይ ተበፅሐ
1: ሮታ መርዓ ብለይቲ መርዓ ክወርድ ከም ዘለዎ ንገርዎ
7: ሕራይ እስኪ
1: ንተ ከዓ ድማ ኣብ ላዕልን ታሕትን ናይ ትውራይ ናይ ወዲ ዘጎ ሙሉእ ኣሓላፍነት ትሰክር
8: ሳንደይ ብርሃን ክንዲ ክንዳ ክንስኩ እያ ብርሃን ርሳ ቤት መር ኣሎ ዋላ ቤነ እ
9: ብድሓን ክንዲ ክንሳንደይ
8: ብድሓን እየ ሳንደይ ግዳስ ስምዓን ኣዶ ኣይቦ ክንንድ ኣብ ዛዕባ ክንክዘርቡ ብዝነይ ሰሚዕ እዮ
9: ናይ ቦይ ግዲፍ ክንተዛረባ ሳንደይ ነዛ መዓልኪ እንከልዮ ምን ዘሎ
8: ኣይፋልክነ ሳንደይ ባዕለይ ሰሚዕ እዮም እናበልኩን ኣቦ ክንሲ ንወያ ውራይ ዳይርካ ሕፅብዮ ክንዝሓስብዎስ ኣቋሪፆም እዮም
9: ናይ ኢማን ክንሳንደይ
8: ስጋ ማርያም ዓድና ክምሕለል ክንሳንደይ እመናኒ እወ ባዕለይ እንዲ እዝነይ ፀልዒ ሰሚዕ እዮም ግዳሲ ዳይር ንወዲ ቐሺ ግድል ኢኹዎ ኮይኑ ዚ ኣቕቢፆም እዮም ሳንደይ ኣቕቢፆም እዮም ክፀና ኣ
9: ክንሳንደይ
8: እየ
9: እሞ ዝፅዕን ኢልን ዝቐኒ ስክበኒለ ይብላ
8: እንታይ ግዲ ክንሳንደይ ማዓረይ ቅሰና ዳ ሓጅ ዚ ግዳ
9: ንሱ ፅሓን ፀገም የለን ሳንደይ ማዓረይ
8: ሓደራ ክንሳንደይ ከይተግድዓንንዓይ ከምዛ ወላ ሓንቲ ነገር ዘይፈለጥ ግን ዝፈለጥ ክኖ ንክር ዘይንኩም ኮይንክን ይኹም ትቐልቦ
9: ድሓን ንሳንደይ ድሓን ኣጨነቐ
8: እወ ኣቦኹን ሓንቲ ከም ጠቂ ሒዞም ኣጃወግዖም ንስያ ነራ ተጠንቀቓ ሳንደይ ተጠንቃ
9: ናይ ድሓር ደለ ይኹን እንቋዕ ጥራይሒ ካብ ዝሕስሩ ዝኾነ ዳይር ተናገፍኩ ሳንደይ
8: በቃ ሳንደይ ከምኡ ኢልክን መንፈስ ግን ነብሲ ክነርግኣ ሳንደይ ሓደራ ክንነጭኻሳ
9: ጨምዕላፊ ሒዝክን መፅ ኸን
8: ቅሰናድኣ ኣይ ሂፍ እንዳበልኩ ዲ መፅ ከመይ እናልኩ ድየ መፅ
9: ግር ፅቡቅ ጌርክ
8: ሕጂ በላኻ እናነበልክ
10: እሞ ሕዮ ክትከይዲ ኣኺሉ እኳ ድኻ ነቒልካ
11: ወይስ ነቒደ ተታርፈኒ ያብር
10: ዶ እሞ ታቦታ
12: ታ መገዲ ከትፈልጣ ድኻ
10: ዋ መረኻ ዓድና ዶ ከይጠፍአኒ ኢልካ ዮ
12: ወ መረኻ ዓድኻ ዳ ኣይጠፍኣካን እንድዩ ግና ኣነ ከዓ ዝያዳ ካ ይፈልጦ ክሕብረካ የ ድሓን ኣነ ዝፈልጦ ኣለኒ
13: ድሬን ዘለካ ተንወት ኒሄለዋ ከምዚ ብርኽ ኢለን ብትሕትየን ቀላቐል ዝረአ ዘሎ
14: ምርቲ ገረብ ትረአየን ዘላ
13: ወኖኖኖኖኖታ ሰግራታ ቐላጥ ባቃ ንሳ ቀሊጥካ በታ ቆላቁል ምስ ወረድካ
14: ኣብኻ ትሪዮ
13: ታክሳድ እንደኒሄትካ
14: ግርም ወታ ጨጓርት እያ
13: እታ ጨጓር ታክሳድ ንዓ ምስ ወረድካ ናብዚ ኣትጥወ ኣብ ኩሎ ጫካ ክውን ኢሉ ሓጓጉማ ኣሎ ኣብኡ ትልል ኣብኡ እንተዘይረኪብካዮ ካብ ቦታ ናብ ቦታ ካብ ቦታ ናብ ቦታ እንዲኸምዚ ንፋስ እንዳኣያይረዚ ኣብ ሓደ ቦታ ይኸውን እዩ ኣብኣ እንተስኢንካዮ ትኽልካ ምስ ትሰጥወኸ ኣብቲ ኣግራብ ኣብኡ ትደልዮ ኣብኡ ኣሎ እንተስኢንካየ ግን ትደልዮ እቲ መልሽካ ንኒ ትኸይድ መልሽካ ናብዚ ተንቆልቁል እንተስኢንካየ ግን ኣነ እንታ ኣሰር ኣሰር ኣሰር እንዳኸድኩ ስለዝፈልጡ ተመለስ ባዕሊ ሒዘካ ክኸይደ ዝወደ
14: ግርም
13: ወ ሕይኽ ይዳሓን
14: ሕራይ ግርም ንርኩም ዒ
13: ዳየር
14: ወይዕብር
13: ክትቅድሚ ድኻ ዋ ወይሲ ክትምለስ ኢኻ ተሓስብ ዘለኻ
14: ግልብ ጥባኸ
13: ዶ ሕራቤር ሃይ ሕይኺ
15: ያበረ
13: ወይ
15: እዮም ገለ ወዲ ቐሺ እንተሓተተካ
14: ክምለስ ይበሎ ኢኻ
13: ወዲ ቐሺ ዝናኽና
14: ወ ወዲ ቐሺ
13: ወዲ ቐሺ ዳ ናይ ድሓን

0: መልሲ ሒዝለይ ክመፅ እዩ
1: ንዑ እንኳ ካልካ የመርካ
0: ወንዑ የለ ዮ
1: ራይ በፅሓ ራይ ራይ ክድሓኒ ፃዕዳ ፅናሕካ ፅቡቕ መንገዲ ይግበረልካ
0: ራይ ግር
1: እንታ ዳየር ወዳ ብሓንሳቢ ድሕጂ ክንነግረካ ኢና ኢልና ኢና እምበር ግን ድሓን ድሓን ድሓን ክድበል ድሓን ምስተመለስካ ይነግረካ
0: ከደ ብሩክ መዓልቲ
1: ብሩክ መዓልቲ
2: ኣድገይሕነና ትብላዕ ስኻኻ እንታዛ ጥርሲ ረዳ ዝባንካ ጨራንዕ በልዖ ንዓድኻ ኣሳዊ ንበልዓ ኣውሸ እንታ ንክሶ መድዮ መላ ፀፀር ኣትዎ ኣውሸ ክላ ናይ ፀፀር ኣይኮነን ዝሲ ከምዚኒ ክራማት ከምዚኒ
3: እንታ ዘምህረት
2: ሕድሩ
3: ሰራ ኮይኑ ኣድ
2: እንታ ንድዕሉ ዝእግሩ ናይዚ ክራማት በንፊኑ
3: ናይ ዘምህረት ስኻ ድማ ይትካነኸኑ እንትኸውን
2: ነዛ ማይ ንጓርታ ዞም እዳብረሓ ሰቲሮም ናቐኒ ፈድስከ ትማንዛኻ ክሕሽዎ ዶ
3: ድሓኒ
2: ተፃዊትሎም እንዲ ተካልሳዊ
3: ዝገርመከ
2: ፈጣሪ ዳ ይዋዕሉን እምበር ሳውን ዕፉን ነሩ እንተዝኸውን ስኒ ካልእ ሕሊፈ ይመሃብክዎ
3: እንታይ ምገበርካ
2: ጭጭፍ ጭጭፍ ኣቢለስ ንረዳእ ኣድግና መብላዕ ክኾን የር ሓቂ የድብለካ ዘለኹ እንታ ታኺርና
3: ዝምረ ኣነ ዝገርመን እንታይ ይመስለካ ከም ሰብካ ሰብኣይ ተባሂልካ ትፅዋዕ ምኳን
2: እንታይ ዳ ሻብካ ግልብጥ ኢልካ ንዳ
3: ሂበካ
2: ዕድርየ
3: መፀባዕኻ ሰብኣይ ተባሂልካ ዝፅዋዕ
2: ኣድጎይ ከበልዕ ፅቡ ናይ ፀናሕኻ ንዳ ሻብካ ግልብጥ ኢልካ
3: ዳ ክዳ ገለ ስብሒ ወዲ ስብሒ ጌርካ

0: ደኻ ደኻ ኣለኸ ደተኻ
1: ኣለኹ መኒሓ
0: ከመልክ ትውዕሊ
1: ወዳእሺ ከመይ ውዒልካ
0: ኣመስግን ከመልክ ቀኒኺ
1: መስገን ከመልክ ቀኒሓ
0: ንኹመስገን ዳያር ተሊ ዳ ይደሐይለይ
1: ወፂ ኣሎ
0: ናበ
1: ግድ እንድዩ
0: ኣይ መልእኽቲ ነርኒ
1: ወፂ ኣሎ ኣርሒቑ ኸይዱ
0: ቀልጢፉ ክመፅዲ
1: ወ
0: በልድሓ ምስ መፀ ምምላስ ሕሸኒ ወይ ከዓ ተመፀ ንላኣ ከወደቐሽ መፂካ ነይሩ በልለይ
1: ሓላይ ክብለይ
0: በል ብረኹ መዓልቲ
1: ረኹ መዓልቲ ሓንዲ ደኣ ሸለ ገለ እቲ ከዓ ዘይትርፍ

0: በልስኩም ውጥዕናኻ ክብልኢልኻ
1: ከማይ ደኣ ዳይርሓ ወይ ንዓኻ ግርም ኣለኹ
0: ተቐይርካ እኮ
1: ክርህን እየ ደለኹ

0: ተዞ ይደራው ወጥሽ ወይ ለሰላም
1: ወይታ ዳይር ሐወይ ሰላም ክብለ ከመጽ
2: ከመይ ለኻ
0: ደሓና ግሪ
2: አልሐምዱሊላህ መንገዲ ከመይ መጽኻ
0: መንገዲ ደሓን ግርመት
3: ወመህቡ ያርፍካ ወይ መንገዲ

0: አቶም ዳ ኸበላ ኣለኹም ዶ? ኣነ ኣነ ለምህረት እየ ዋ ሓንቲ ስኽሪኺ
1: ኣነ ወ
0: ስድራ ዳ የለውን ድዮም
1: ወፂኦም ኣለዉ
0: ድንቂ ዓብኹ ኸ ሕሽዎ ዶ?
1: መስገን ኣምላ
0: ኣቦኹ ኸ ድኻም ናይ መንገዲ ወፂኡሉ ዶ?
1: ወ
2: እንታታይ መዓልቲ እንታ
1: ብድሓ እንዲኻ
0: ኣንቲ ኸመይ ከመይ ክተብል እየ ዝዘረበ
1: ኣቕሊብካ ንርኣ እምበር ኣነስ ንቡርይ ተዛሪበ
0: ዶ?
1: ወ
0: እታ ዓይኖም ካብ መናጠሉላ ኣለዉ ሰሚዕና
1: እሞ ምስ ደለቲ ዲኻ ሪጋ ክትሕዝ ደለ
0: ትቕዘፊ
1: ደልካ በል ወረኻብ ከተሸጓሸጉ ሒሕ ትብል ዝፈልጦ ዘይብለይ ናዓት ወቕረኒ
2: እንተ ከመይ ዝበሉ ወይ ትመልሓሳ ወደይ እዚኣ መብረይ
1: ደልካ ይኹነልካ
0: ሓ ነቦኺ መፂ ነይሩ ዘምህረ ትበልለ እምበርታ ኣበልክኹ ነረ እዚኣ
2: ጥራይ ካብ ዓዲ ዝሕሞቕካ

0: በተኸ ብዛዕባ ንስሲ እወ ኣለዋ ኸ ሓውሲ ስድነት ኣለዋ ዋ ንሰው ቤትካ ይተረፈት እንታይ ድያ ትብልና ዘላ
1: ደር ምድፋርዳ ደፋር እያ
2: ናብዛ ናተይ ከዓ መፃኻ ኣነስ ደይ ካብኡ ፍለካ ፀና እንታይ እያ ንስበል ፅንሐካ ንዓት ቆርስ
0: ተነብል ዶ
1: ናይበል ዳሓኖን ክስተኽፈለ እዛ
3: ኣነዊትካ ዓንተ በንዲ ክስተክገብራ ፀኒሕሲ
0: በርበረ ተማሊ ክዶ
3: በርበረ ይበል እንዳሓን በርበረ ግበርሎ

0: እውን ኩም ሰፁ
1: ዝስራሕ ኣለዎ ምኸውን
0: ኣንታ ወዲ ስርቁ እቲ ውላይ ድኣ ከመይ ክመት ኣለኹ
1: ዋ ሕጂ ሲ ብቦቶ ትሒዝና ኢና
0: ዋይ
1: ዋ ሞይ ተራኺብና ነርና ዋ ዳርጋ ኩሉ ጠሊል እዩ
0: ድንቂ
1: ኩሉ ነገር ብቦቶ ሒዚ
0: ድንቂ ድንቂ ሕራይ ሕራይ ድንቂ
1: ደሒ እውን ብዛዕባ ክንዘራረብ ኢለ መፅ
0: ድንቂ
1: ክነቀናወልኩ ዋ እንኳዕ ድሓን መፃኽን ከዓ እወ ብዛዕባ ዝውራይ ኒና ምስ ምልእተ ኣብና ኣብተዋሂብና እሂን ምሂን ክንበሃል ፀኒሕና
2: ግርም ንሕና ከዓ ሲ ብዛዕባኡ ክንማኸር ኢና ናብ ምልእተ መፅእና
1: ግርም ኣርክባ ቢልክናና
3: ናይ ፈጣሪ ከዓ ሓይ ፈጣሪ ንነህለኒ ኩላ ናብ ገርህና ኣራኺብና
1: ብኣ ሞይ ምስያ ሙሕፅና እያ ክፈላን ወድቐሽን ኣብርሃን ኮይና ሲ እዚ ውራይ ብጭሎቅ ክንገብሮ ተሰሚዕና እወይ ኣነ ከዓ ሓንቲ ላሕምላሙ ንዓሓሪደ ሲ ዓዲ ሙሉእ ከምስሕተ ተሰሚዕና
2: ንስ እኳ ዓቕምካ ፈልጥካ ትገብሮ ስለ ዘለካ ፅቡቅ እንዲ እንተኾነ ግና እቲ ንሕግዘካ ከይተሰከፍካ ንገረና ሓቅን እዩን ምልእት እቲ ንሕና ክንገብሮ ንክእል ሲ ንግር ዳ ኣብለና ንሕና ከዓ ብዘይስክፍታ
0: ንታይ ደ እቲ ሓሳባትኩም እኳ ኣብርሃ ዕሊሎምን እንድዮም ሕይ ከዓ ንስኻ ካብሃለካስ ባዕልካ ንገረን
1: ግርግርግርግ ዝርከብና ሰብት ወራድ መርዓ ክንወርድ ኒና እቲ ጨሊ ሓሳባት ግን ነቶም ሰዓብቲ ሳውን ዝኾኑ ምሳና ከም ዝሰማምዑ ክንገብር ኢና
0: ፅቡእቲ
1: ከዓ ድሮ እቲ መርዓ ተነጊራ ከም በዓልቲ ውራይ ኮይና ከምትውዕል ክንገብር ኢና
2: እስኪ ሕረበል ቀፅል
1: ንበረ ከዓ ድሮታ ምንቃልና ምሳና ፍርቅሊት ከም ዝነቅል ክንገብር ኢና
0: ሕራይ ፅቡቅ ድሓ
1: ወይ ትፈለማ እኳ ኣይተሰማማዕና ኣሎ ነርና ድሓ ግን ኩሉ ምስ ረኣናዮ ከም ዘዋፃና ምስ ፈለጥና ኩላሃና ኣውርዮምና እወይ ብኣ ተሰማሚዕና ኣለና
0: ዳሓንዳሓንዳሓንዳሓንዳሓ ቋዕኡ ተይ ጥራይ ዳሓ
2: ዝብእስ ክሳብ ዝደልዎ ሓንክስ ድ ዝብሃል
1: እንታይ ዳ
3: እንታይ ዳ እሞ
1: ኩሉ ናይቲ ውራይ ጉዳይ እኳ ናባክንን ድዩ ግን ክሳብ ዝውራይ መዓልቱ ዝኣክልሲ ዝኾነ ሰብ ክሰምዕ

0: ሓንዲ ሓንዲ ንሱስ ናባ ናትደፎ ሓንና ንደብ ዓድና
1: እቲ ዝስራሕ ከዓ ኣብ ቤተይ ኮይኑ ብፀልማት ወይ ከዓ ቤት ዓፂኻ ይኮን ዘሎ
2: ኣዮኻ ብዛዕባ ዝስኽኣዮኣዮኻ እሞ ክስታይ ደይ ንገብር እንታይ እቲ ናይ ስዋ ተኸፋፊልና ኣብ ቤትና ደይ ንስንክቶ
0: ድንቂ ሓሳብ ካዓ ድንቂ
1: ከምቲ ጥዕመት ናሓንጎሮ ተኣምነሊኢ ከዓ ስንታይ ተሪፍኒ ትበል ይነበሩ ንሓኸን ሒዘ እንታ ከይከውን ከምቲ ትፈልጦ ከዓ ትገብራ ንዓኸን ክር

0: አልኩም ሰቤ ሰፋ
1: ማይ ደይ
0: ሰውን ይማሊ እዋ
1: እዋ እዚ ሁሉ ጻፍ እዋ ትመጽ ከለ ሀዲው
0: ቻው ኢሉ ብግስ ምስ ወልኩኝ
2: ስማዕ ኣባ
3: ኣቤት ጎይታ
2: እዛ ዓይኖም ትበሃል ቆልዓ እንተ ደኣ ኣብያትካ ወይ ስድራ እውን ተቕቢፆምካ ኣዮኻ ተመሊስካ ና ዓይንገረኒ ባዕለይ ኣለኽዎ
3: ክብረት ሃበለይ ጎይታ
2: ብኣምሆይ ዝዘረፍናየን ቁርብ እኽሊ ኣለዋ ንተ ከዓ ንቅጫ ክኾንኣ ምተመላእኸያኣንዶ
3: ማለት
2: በልሃረይ ክበካ እዩ ሃየዛ ዓቕምካ ተሰኪምካ ኣላኺ
3: እሺ ከም ፍቓድኩም ይኹን ጎይታ
2: ንቅጫ ቁርብ ሓገዝ ተኾንኣ ምስኪነይቲ እንታይ ኣለዋ እተ ከዓ
3: እሺ ጎይታ ክብረት ሃበለይ ጎይታ
2: ኣዮኻ ጉዳይ ዘቆልዓ ኣጭቢጥካ ንገረኒ ነቶም ስድራ ባዕለይ ኣለኽዎም ይብሉካ ኣለኹ
1: ኣንታ ሳውን ከመይ ዝበልዎ ለዋሃድ ይመስልካ ዓዲ ናዮም ኮ ኣራዊት ዶ ገለዶ ዝብሎ
0: መልኣኺ ኮ መልኣኽ
1: መልኣኹ
0: ነዛ መንገዲሲ ፀር ኳ ኮይኑ ተስምዕኒ
1: ዋይ ጋሻ ከለካሲ ፀር ሂቡ ሰይድካ
0: ብታሕጓስ ዝኣክል ዚ ነዛ መንገዲ ፊንፊንፊን እናበልኩ እየ መፅ
1: መንገዲ ካብ ኣፍ ደገ ሓናኡ ይፅናሕ ዳሕራይ ከነእትዎ
4: ኢንትሮባ ኢልካ ይ ቤታይትንግ

0: ናትራ ናብ ምክታል ዝውዓልኩም ክቡራትን ክቡራን ተኸታተልትና ትሕዝቶና ኣብዚ ክንዛዝሚና ኣብ ቀፃሊ ብካልእ ትሕዝቶ ብልክዕ ሰዓት ይኸውን ንረኸብና። ክሳብ ሽዑ ግን ከም ትወትሩ ንብሎ ኣብ መደባትና ናትኩም ሓሳባት ርእቶ ንቐፌታ ኣገዳሲ እዩ ሞ 12447 ናይ ስራሕ ቴሌፎንናዩ ክድውሉና ክንቅበለኩም ገና ንግረኩም ንድልዋት ኣለና። ካብ ቀፅሊ ሚኒስትሪ ዜና ምስ ሰኣላይ እሰይ ሽሻይ ሞ ኮይንና ምሳኹም ፀኒሕና ናይ ዝመፅሰ እውን ሰባት ይበለና።
1: Gabamanai.

سلام كميت علو زي خوركم تعزب تعيطا وزينا سبورت انه زينا زغرب لكم ميكال حرقوم حدك او عبيتي وددات بشكلة تازغوانة تور دي فرانس كل تشان عسران شدشان لوم كرام زكاد وددر مقارجو كرحيوم ناي لوم عام الزور مبل ميتن عصوتو سلسان جيزي زكاد زلو غينو سلسة الشحن سلسة ميتن عسران حدن كليمتر كشفنيو زو ددر كساعة علت عسران شدشان حملة كغتصليو ካል ናይ ሎም ዓመት ውድድር ኣብ ከተማ ባርሴሎና ስጳኛ ዝጅምር ኮይኑ ዛዛሚ ውድድሩ ካብ ከተማ ፓሪስ ፈረንሳ ክካየድ እዩ ናይ ሎም ዓመት ዙር 7 ጎላጉል 4 ኩርባታት ዝበዝሖ ከምኡ ድማ 8 ተረርቲ ዓቕብታት ገለ ካብኡ ኣብ ኣልፕ ዲሁዝን ካልኦትን ዝዛዝም ፆታታት ዝንገደሉ ብምዃኑ ፈታኒ ክኸውን ተፅኢት ይግበር ኤርትራዊ ኦሎምፒካዊ ቢንያም ግርማይ ኣብ ናይ ሎም ዓመት ውድድር ሓዳስ ተሳታፊት ንዝኾነት ክለብ ኤንኤስኤን መሪሑ ክፃወት እዩ ቢንያም ኣብዚ ውድድር ቅድሚ ክልተ ዓመታት ሰለስተ ግዜ ናይ መድረኽ ዓወት ከመዝግብ እንከሎ ተዓዋት ናይ ነጥቢ ማልያ ብምዃኑ እውን ፍሉይ ታሪክ ሰሪሑ ምንባሩ ዝከር እዩ ሎሚ ዓመት እውን ኣብ ብሉፅ ቁመናን ምትእማኑ ብምህላው ንዓወት ክቃልስ ምዃኑ ገሊጹ ኣሎ ኣብ ናይ ሎሚ ዓመት ዝውሩ ኣዳለውቲ ናይዚ ውድድር ኣብ ሓንቲ መድረኽ ዝነበረት ኣብ መንጎ ፀወታት ስራዓ ናይ ቅፅታ ውድድር ናብ ክልተ ብምዕባዮም ናይ ሽኳ ተቀዳድምቲ ክረብሑ ትፅኢት ትግበር ካልእ እውን ንዕወት ናይ መድረኽ ተቀዳዳማይ ዝወሃብ ዝነበረ 50 ነጥቢ ናብ 70 በሪኹ ብምህላው እውን እቲ ካልእ ጥዑም ዜና ንናይ ቅፆታ ውድድር ተቀዳድምቲ እዩ ሎም ቀዳም ተቀዳድምቲ ኣብ ናይ ጋንታ ናይ ግዜ ውድድር ማለት ክሮኖሜተር እዮም ተፀሚዶም ክውዕሉ እዛ መድረኽ ኣብ ከተማ ባርሴሎና ትካየድ ኮይና ተቀዳድምቲ 19.6 ኪሎ ሜትር ንክጎዩ ተመዲብሎም ዘሎ ፅቡቅ ዕድል ንኤርትራዊ ኦሎምፒካዊ ተቀዳዳማይ ቢንያም ግርማይ ኣብ ካልእ ዜና ሃገራዊ ፌደሬሽን ባድሚንተን ኤርትራ ዝወደቦ ሃገራዊ ውድድር ትሕቲ 19 ዓመት ብክልቲ ፆታት ማሊ ኣብ ከተማ ኣስመራ ፈሊሞም ፕረዚደንት ናይቲ ፌደሬሽን ኣቶ እስክንድር ሮምዳን ነቲ ኣብ ቤት ትምህርቲ ደንበ ሰንበል ዝተኸፍተ ውድድር መሪቑ ከፊትዎም ናይ ሎም ዓመት ውድድር ስታፊ 6 መላእ ዞባታትን እንተላይ ሚኒስትሪ ትምህርትን ዝተረጋገጸሉ ኮይኑ ውዕውዕ ስፖርታዊ መንፈስ ይንፀባረቐሉ ከም ዘሎ ህዝባዊ ርክባት ናይቲ ሃገራዊ ፌደሬሽን ኣብ ዝለኣኾ ፀብጻብ ኣፍሊጡ እቲ ዝካየድ ዘሎ ውድድር ናይ ንፅልን ድርብን ከምኡ እውን ሕውስዋት ፀወታታት ኮይኑ 5 ዓይነታት ፀወታታት የእንግዳ ኣሎ መዛዝሚ ናይዚ ፀወታ ድማ ፅባሕ ሰንበት 5 ሓምለ ኣብ ሰዓታት ቅድሚ ቅትሪ ኣብ ጂምናዚየም ሃማመተ ክካየድ ምዃኑን ኣፍቃር ስፖርት ድማ ናብ ቦታ ውድድር ብምምፃእ ፀወታታት ባድሚንተን ክከታተሉን ተፃውቲ ከተባብዑን ሃገራዊ ፌደሬሽን ባድሚንተን ኤርትራ ዕድሚኡ ኣቕሪቡ ኣሎ ናብ ዜናታት ወፃኢ ምስ ንሰግር ሕቡራት መንግስትታት ኣሜሪካ ካናዳን ሜክሲኮን ብሓባር ብምዃን ዘካየድ ዘለዋ ዋንጫ ዓለም 2026 ማለ ዓርብን ሎሚ ቀዳም ኣብ ሰዓታት ንግሆን ብዝተፈላለዩ ፀወታታት ቀፂሉ ነይሩ ፀብጻቡ ይስዕብ ሰዓት 9 ፀወተ ንምክያድ ናብ ሜዳ ዝወረዳ ሃገራውያን ጋንታታት ኣውስትራልያን ግብፅን እየ ነይረን ኣብ ናይ ቅድሚ ዕረፍቲ ፀወታ ግብፂ ኣብ መበል 13 ደቂ ካብ ኢማም ኣሹር ብዝረኸበታ ሸቶ ሓደ ባዶ መሪሓን ዕረፍቲ ክትወፅን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ካልይ ዕብረ ፀወታ ኣውስትራልያ ኣብ መበል 55 ደቂ ካብ ግብፃዊ መሓመድ ሃኒ ብዝረኸበታ ህያብ ናብ ፀወታ ተመሊሳ ብድሕርዚ ተፃወቲ ግብፂ ምዕወቲ ሸቶ ንምርካብ ብሓደገኛታት ኩዓሳ ስኳ ናብ ልዳት ኣውስትራልያ ይፅጉዑ ተነበሩ ሸቶ ግን ክምዝገብ ኣይተኻልን ምዱብ ግዜ ተዛዚሙ ተወሰኽቲ 30 ደቂቕ ምስ ተዋሃበ ዝተመዝገበ ሸቶ ስለዘይነበረ ዕወትን ምፍላይ ናብ ፍፁም ቅላዕን ኣምሪሐን ግብፂ ድማ 4-2 ዝኾነ ውፅኢት ብምዕዋት ናብ ዝቕፅል ዙር 16 ምሕላፍ ኣፍሊጣ ኣብዛ ፀወታ ግብፃዊ መሓመድ ሳላሒ ብሉፅ ተፃወታይ ተባሂሉ ድሕርቲ ፀወታ መሓመድ ሳላሕ ኣብ ዝሃቦ ጋዜጣዊ መግለፂ ብሓቂ ሎሚ ታሪክ እዩ ተሰሪሑ ቅድሚ ፀወታ ንመፃወቶይ ሓደ ነገር ኣረድዮም ነይረ ንሱ ከ ኣብዛ ምድረኽ እቲ ዝበለፀ ፀወታ ክፃወቱ እትኽእሉሉ ብዘይፀቐጢ እናስተማቐርኩም ሞ ነዝግጥም ተፃወቱ ዋዒሉ እዮም

0: ብሓቂ ድማ ብሉፅ ዝኾነ ብቕዓት ብምፅብራቕ ኢና ተዓዊትና ወፂና ኢሉ እቲ ድሕሪ ካብ ሊቨርፑል ምስንባቱ ክለብ ኣብ ምድላይ ዝርከብ ወዲ 34 ዓመታት ቃዕ እዩ። ሃገራዊት ጋንታ ግብፂ ድሕ 1934 ንፈለማ ግዜ ናብ መበል 16 ዙርያ ብምሕላፍ ታሪክ ሰሪሓ ኣላ። ሰዓት ሓደ ፀወተን ዘካየዳ ድማ ሻምፒዮን ናይ ዝሓለፈ ውድድር ዝነበረት ኣርጀንቲና ብናይ ሎም ዓመት ዋንጫ ዓለም ኣብ ናይ ፈለማ ሱታፊያ ኣደናቒ ታሪኻ ምስራሕ ዝቐነት ኬቨርደን እየ ነይረን። ኣብ ናይ ቅድሚ ዕረፍቲ ፀወታ ኣርጀንቲና መበል 29 ካብ ሊዮነል መሲ ዝረኸብታ ሸቶ መሪሕነት ብምሓዝ ንፀወታ ክትቅልሶ ኸላ እቲ ኣብ ነፍሲ ወከፍ ፀወታ ሸቶ እናመዝገበ ዘዛርብ ዘሎ ሜሲ ድማ ናይ ዝውድድር ሻውዒቲ ሸቶ ብምዝጋብ ካልእ ታሪክ ብምስራሕ እዩ ሃገሩ ሓደ ባዶ መሪሓን ዕረፍቲ ንክትወፃእ ኺኢሉ። ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ኬቨርደ መበል 59 ካብ ዲሮይ ድዋርተር ብዝረኸበታ ሸቶ ናብ ፀወታ ተመልሰት። ፀወታ ረስኑ እናቐፀለ ብዝኸደ ተፃወቲ ኣርጀንቲና ንልዳት ኬቨርደ ብዝተፈላለዩ ፈተነታት እኳ ይኩሕኩሕዎ ተነበሩ፣ ሓላው ልዳት ቮዚና ግን ምሕላፍ ገሊእዎም። ሙዱብ ግዜ ተዛዚሙ ናብ ተወሳኺ ፍርቂ ሰዓት ምስተሰገረ ግን ኣርጀንቲና መበል 92 ካብ ሊሳንድሮ ማርቲነዝ ናብ መሪሕነት ዝመለሰታ ሸቶ ብምርካብ ላዕለዋ ኢል ሒዛ። ኣብ መበል 103 ኬቨርደ ብመገዲ ሰንዲ ካርባል ኣብዚ ውድድር ካብ ዝተመዝገባ ብሉፃት ሸቶታት ሓንቲ ክትከውን ብእትኽእል ሸቶ ብምዝጋብ ንደገፍቲ ሃገሩን ኣህጉርን ኣፍሪቃን ናብ ሓጎስ ክመልስ እንከሎ ፀወታ ድማ ረስኑ ብምውሳኻ ርእሲ ሰርሐ። ኣብ መበል 111 ደቂቕ ግን ኣርጀንቲና ቅልዕ መቕፃዕቲ ትረክብ እሞ ሊዮነል መሲ ኩዕሶ ከቕልዓ ኸሉ ኣርጀንቲናዊ ሮሜሮ ነታ ዝተላከት ኩዕሶ ብርእሱ ካሃርማ ንኢድ ኬቨርዳዊ ዳኒ ቦርጎስ ሃሪማ ግን ናብ ሰኪዕት ብምእታዊ ኣርጀንቲና ብዛ ሸቶ ናብ ዝቕፅል ዙር 16 ምሕላፍ ኣረጋጊፃ። እቲ ብኩሉ መዳዩ ብልፁ ዝነበረ ግጥም ድማ ብዓወት ኣርጀንቲና 3-2 ተዓፅዩ። ኣብዛ ፀወታ ን8 እትዋት ኩዓሳሱ ኣርጀንቲና ክዓግዝ ዘምስየ ወዲ 4 ዓመት ሓላው ልዳት ኬቨርደ ቮዚና እዩ ብልፅ ተፃዋታይ ተባሂሉ ተሰይሞ። ኣርጀንቲና ኣብ ዙር 16 ኣንጻር ግብፂ ክትራኸብ ከላ ፀወታ ናይ ዘን ሃገራውያን ጋንታታት ድማ ዝመፅእ 3/7 ሓምለ ኣብ ኣትላንታ ሕብራት መንግስታት ኣሜሪካ እዩ ክኸውን። ኬቨርደ ኣብ ናይ ሎም ዓመት ዋንጫ ዓለም ብዝሰርሓቶ ታሪክ ኣብ ልቢ ኣፍቀርቲ ስፖርት ተቐሚጥያ ናብ ሃገራ ተፋንያ። ሰዓት 4 ወጋሕታ ድማ ዝተፃወቱ ሃገራውያን ጋንታታት ኮሎምብያን ጋናን እየ ነይረን። ኣብ ናይ ቅድሚ ዕረፍቲ ፀወታ ኮሎምብያ መበል 14 ደ ካብ ጆን ኣርያስ ብዝረኸብታ ሸቶ ሓደ ባዶ መሪሓን ዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ግን ጋና ናብ ልዳት መጋጥምታ ሓንቲ ተርጊ ክትገብር እያ ተፀጊማ፣ ሓደ ባዶ ተሳዒራ ድማ ናብ ሃገራ ተፋንያ። ኣብዛ ፀወታ ናይ ኮሎምብያ ሞኖዝዩ ብል ተፃታይ ተባሂሉ ተሰይሙ። ዝቕፅል ፀወታ ኮሎምብያ ኣንጻር ስዊዘርላንድ ኮይኑ እቲ ፀወታ ዝመፅእ ሰሉስ እዩ ክካየድ። ግጥማት ዋንጫ ዓለም 2026 ሎም ቀዳም እውን ክቕፅል እዩ። ካብ ሰዓ 8 ምሸታት ሒዙ ድማ ብናይ ዙር 16 ፀወታታት ቀፂሉ ከምስ እዩ። በዚ መሰረት ካናዳ ንጻር ሞሮኮ ተካይዶ ፀወታ ተሰሪዑላ ኣሎ። እዘን ሃገራት ኣብ ማሕበር ኩዕሶ እግሪ ዓለም ማለት ፊፋ ዘለዎን ደረጃታት ምስ ንምልከት ካናዳ ኣብ መበል 37 ደረጃ ተቐሚጣ ዘላ ክትከውን፣ ሞሮኮ ግን ኣብ 7 ተርታ ንረኽባ። ካናዳ ኣብ ታሪኻ ንፈለማ እዋን ኣብ ናይ ዱዕካ ምሕላፍ ፀወታታት ብምሕላፋ ንደገፍታ ዘደሰተት ክትከውን፣ ሎሚ ግን ኣንጻር ሞሮኮ ወሳኒ ፀወታ ይፅብያ። ካናዳ ካብ ፀወታ ብሰንኪ ምጭባት ጨዋዳ ንንውሕ ዝበለ ግዜ ተኣልዩ ንፅንሐ ሓለቓ ኣልፎንሶ ደቪስ ናብ ሜዳ ክትልእኮ ትፅኢት ደገፍታ እዩ። እዚ ተኸላኻላይ ንውሕ ዝበለ ግዜ ካብ ፀወታ በኺሩ እኳ ተፀንሐ ኣብ ናይ ዙር 32 ሃገሩ ንደቡብ ኣፍሪቃ ሓደ ባዶ ብሰዓረትሉ ግጥም ን15 ደቃይቕ ናብ ሜዳ ወሪዱ ምንባሩ ይዝከር። ኣሰልጣን እዚ ሃገራዊት ጋንታ ጄስ ማርች ምስ ቀዳሞት ተሰለፍቲ ናብ ሜዳ ከወርዶ ድዩ ኣይወሰነ ዘሎ። ብወግን ሞሮኮ ምስ ምልከት ዝሓለፈ መዓልታት ኣንጻር ሆላንድ ኣብ ዘካየድቶ ግጥም ክሳዕ 120 ደቃይቕ ብምፅዋታ ምስ ካናዳ ኣብ ዝህልዋ ፀወታ ተፃወታ ድኻም ከይህልዎ ምስክፍታ እዩ። ካልእ ተኸላኻሊ ቻዲ ራይድ ኣብ ዝሓለፈ ፀወታ ፍኹስ ዝበለ መጉዳእቲ ፀይሩ እኳ ተነበረ ኣብ ናይ ሎምሸ ፀወታ ከርክብ ግን ተተስፊ ኣላ። ሰንበት ፍርቅለይቲ ኸዓ ፓራጓይ ኣንጻር ፈረንሳ ክትፃወት መደብ ተሰሪዑላ ኣሎም። ፓራጓይ ኣብ ዝሓለፈ ፀወታ ንጀርመን ረቲዓ ናብዚ ደረጃ ብምፅሓብ ሃገራ ሃገራዊ ፅምብል ክካየድ ከም ዝቐነ ዝፍለጥ ኮይኑ ኣብ ናይ ሎሚ ፀወታ ምስ እንግሊዛዊት ክለብ ብራይተን ዝፃወት ኣባላ ዲያጎ ጎመዝ ናይ ሓንቲ ፀወታ መቕፃዕቱ ዛዚሙ ነዛ ፀወታ ድሉ ኮይኑ ከም ዘሎ እቲ ሃገራዊት ጋንታ ኣፍሊጣ ኣላ። ተኸላኻሊ ኦማር ኣልዳርት ኣብ ብርኩብ ሰንኪ ዝፀሮ መጉዳት ኣብዛ ፀወታ ዘይህሉ ተፃወታይ ክኸውን ከሎ ኣጥቃዒ ጁልዮ ኢንሲሶ ግን ዋላ እኳ ኣብ ዝሓለፈ ፀወታ መጉዳእቲ እንተፀረ ኣብዛ ፀወታ ግን ክህሉ ምዃኑ ተረጋጊጹ ኣሎ። ብወገን ሃገራዊት ጋንታ ፈረንሳ ግን ዝኾነ ናይ መጉዳእቲ ኾነ መቕፃዕቲ ስለ ዘይብላ ተዛንያ ናብዚ ፀወታ ክትኣቱ። ኣብዛ ፀወታ ግን ከቢድ ራህዲ ክህሉ ከም ዝኽእል ዝእምት ኩነታት ኣየር ብምህላው ካብቲ ኣሰካፊ ኮይኑ ዘሎ ጉዳይ እዩ።
1: ዝገበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ይፍፀም። ስለምክታልኩም ኣዝየ መስኪ ምስ ተርፉ መረባ ተዮቲቭ ሓድጎኩም ብወገነ ይኩም ሰላም።

0: ኣይልክኤል ወዲ ዕቡ ብሕነት ኣንበሳ ዝተሓነነ ብሪምን ርስቱ ዘይዳነ ምዑት ጐበዝ ኣብሳግር ነበረ። እዚ ታሪክ እዙ ሓያሉ ዓመታት ከም ዘቝጸረ ድሮት ወለዶ ናቱ ኣብ ሻብዓይ ወለዶ በጽሑ ክሳብ ዘለናዮ እዋን ማለት እዩ። ነዚ ታሪክ ትደስስ ሓጻር ድራማ እንሆ ትቐርብ።
1: እንታይ እዩ በዚ ቅድሜና ነውነት ጀው ዝብል ዘሎ?
2: እስኪ እስኪ
3: ዋይ ወዲ ኣበይዐቡ ወዲና ንሽዕበት ጓል ሞተር እንዳሉ
1: ዋይ ሕነት ኣንበሳ ሓይልን ክህል ወዲ ዕቕቢ ድዩ
4: ሓደራትኩ
3: ሓደርካ
1: ሓይሊ ናበይ ገጽካ ዳ ኢኻ?
4: ኣያ ንድማታት ወሪደን ኣለዋ ተንጠሪት እሞ ኣንበሳ ድማ ኣብ ነቕቡ ምድሪ ክግምጥላ እዩ። መኽፈት ኣፉ ኸይገብረንሲ ናብኡ ገጸየ
1: ሰብ የብለን እንድዩ
4: ኣሎባ ግና ሕልቁ በይኒ እዩ
1: ሕልቁ ሕልቁ ድኣ ኸመቢሉ ንኣንበሳ ድማ ታትከጽንዖ
4: ከደ ድኣ ሸዓይደ ኣቡ ክበጽሕ
1: ኣባይካ ወሃ ሓይሊ በትን ወዲ ዕቕቡ ወዲ ምበይተይ ሽዕበ ኣደይበና ዝብልዎ ናብ ዓቕበ ኣውርደና ዝብልዎ ናብ ቁልቁለት ዛብያኻ ወቒ ዓደገም እቲ እኮ ተባሂሉሉ እዩ።
3: ዓይነያት ኪለ ጥርሽ ጠሚተ ይፈልጥኒ
1: ዋላ ኣነ ርእሰይ ኣጥቂሲ የ ዘረባ እንተለኒ ሂን ምሂን ዝበሃል ምስኡ መለኮቱ ሓያል እዩ ሓይሊ ቐባሕተ ኢሉ ኣምባይ ሰብ ከዋኽብቲ ሰማይ እዮም ዝብተኑ እቲ ቐደም ካብ በዓንተቦ ገና ነኒ ሽዕበት ውላድ ደልየን ነብየፍ ደዩ መሰበላ ኣብኡ ኣሕሊምወን ሰለስተ ኸም ፀሓይ ዝበርቁ ከም ወርሒ ዝደምቁ ክህበኪ ኤላታ እመብርሃን ግና ብጋብር ደፈረ ጌርክ ሕለፊ ምስ በለታ ጋብር ደፈረ ማይ ጸሎት ምስ ተሓጽበት ኣይ ጸንሐትን ብኡ ብኡ ናይ ኣዴታ ታመጺዋ ዓዲ ኣዶ ኣያ ዓቕቡ ምጥዓት ወሪዱ እዩ ነይሩ ሰብ ልኢኻ ተለይ ኣጋይሽ መጺኦም ኻይላል ኢኻ ትሉ ኣያ ዓቕቡ ንዓዲ እንዳደየበ ኣንበሳ መንገዲ ጸኒሑ እናተጋንኦ ደድሕሪ ድሕሪኡ ደድሕሪ ድሕሪኡ እናሰዓበ ኣብ ደንቢ ኣተወ
2: ሀየ
1: ነቲ ኣንበሳ ሰባራርሒ ኣብ ዓዲ ነራቶ ፈቲሑ ሃቦ ስላሴ እዩ ዝነበረ እነኒ ሽዕበት ምስ ነገሮኦም ሎም እሞ ስላሴዮን ድዩ ኣይከውን እዩ በልወን ንሰን ድማ ደሓን ወዲ እንተወለድና ብዕራይ ጓል እንተወሊድና ላም ንሞባእ ስላሴ ሓምለ ዓዲ ንፋስ ንህቦም በልኦም ምስ ንበይተይ እናዕለሉ ወይ ኣንበሳ በርቲዑ ጓዘመ ወይ ኣንበሳ ምልእቲ ለይቲ ክጓዝም ሓደረ ሓይሊን ክኤል ድማ ተጠንሰ ኣብ ትሻዓተ ወርሑ ጨጓር ምስ ተወልደ ኣንስተ ዓዲ ግናይ ወሊዳ ግናይ ወሊዳ ኢለን ሆሆ በላ ድሕሪኡነኒ ሽዕበት ቁጢዕ ኢላ ኣይ ግናይ ነቲ ወደይ ሓፂብ ክንሸፍኖ ኣንበሳ ይበለን
3: ውእ እንታያ እሞ ካብ በዓንተ ውእ ይጅር ነይርዎ
1: ካብቶም ጽዋዓት ሕሩ እዩ እምበር ሓይልን ክኤል ኣብ ከብድድኡ እንከሎ ድምፂዮ ስምዒ ዝነበረ ኣብ ከብድድኡ እንከሎ ብርጊሒት እነኒ ሒዛቶ ዝነበረት ሰፍ እዩ ዝግምጥል ዝነበረ
3: ኣብ ሸውዓተ ወርሑ ምስ ብተይ ተቐዳድሙ እዮም ዝብልዎ
1: መኣስሱ ጥራይ ኣብ ሸውዓተ ዓመቱ ወቲጉ ጐቢዙ በረኾዳ ሰብኣይ ወቕዒ ዝሰብር ብዘየካ እዚ ፍጡር ዘይመልኮ እምባልቆ ተራእዩ ድማታት ኣሎ እንዳበልካ ግራት ኣርባዕተን ጅላሕን ጸናሐካ ሰብ ይኹ ትብሎ ዘይከኣል ጀርዝጊ ዘለዎ ስሙይ ሓይሊ እዩ
3: ብኣምሆ ብገለ ተቖጢዑ
1: ኦይ ቁጥዕ እንተኢሉ እሞ ሸዓዩ ባጊሉ እሳት ዝቕየር ሽዑ መቸም ጸላኣሉ ይብ ቅድሚየ ድጸንሕ ኣነ እኳ ክልተ ሳዕ ተቖጢዑ ምድሪ ክልተ ምስ ገበራ ብጭራ ቝረጽ መፋሉ ሰገጸየ ተዓዚረ።

0: በላ በዚኣ ነብል
1: ግርም ኣለኽን ሳንዳ በዚኣ ነብል
2: በዚኣ ደኣ
1: ዋይ ኣትን ሳንዳ ወይና ክልቲኣትና በዝናልናሲ ዝበሃለለዩ
2: በብዝመማእካ እዩ ዝኽየድ ኣነ ብዝመማእ ንክኸይድ እዩ ኣንቲ ብኡ መፂና ስብኡ ክንከይድ መፍለስኳ መገዲ ዝቕይር
1: ኮይኑዋ ንሳ ያቐለይ ምዃን ካብ ስጋ ሓይሊ ንክኤል እንዳኣለን
2: እንተኾን ክኸትን ቅምጥ ኢለ ንምስሉ እንዳኣለን ሓይሊ ክኤል ተተረኽበ በዚ ኸታሮ ኣለዎ መገዲ ንቐይር እንተበልዎ ኣነ ንሓርማንዝን መገዲ እንተቐይርናሲ ነቲ መገዲ መን ክኸዶን እዩ ዝበለ
1: ወይ ውጥያ ኳይ ብርሃኒ ዋይ ዋይ ኣትን ከይደን እምበር ንዓና ይበላ ነርክበን
2: ንኸይድ ዘይዝረኸበተን እያ ክትረኽበና ኣላ ዘለዎ ዘረባ እንተተዘረብና ጉጢያ ኣብለና
1: ኮይኑ ወን ጉጢያ እንድያ መውፅኢት ኣፈን
3: እንታይ ደኣ ኣይደሓን ዲኻ
4: ደቂ ዕቕቡ ኩባ ዝተሓፅቡ ጅርሽሻይ ዝተዓደሉ ኣለዉ እሞ ጽጋባታት ድማ እዮም ምሰርሓ ኣንበሳ ገጢሞም ከብዱ ዝብዙት ኣለዉ እሞ እተን ተፋተን ክኸውን ሲ ኩሉ ሶማዲቱ ዓጢቑ ድልው ክኸውን ንገሮም ይህንታ
3: ሓይልን ክኤል ሕነት ኣንበሳ እተሓነኖ እንከሎ ሲ ኣሓ ኸውኪብና ናብ ዝገጽ ከነግባብ
4: ዋ
3: እንታይ ኾንኩም ኣታ ቁሩብ ዶ ካብ ወዲ ወሪጥ ምሮይ ንቐስም ኢልና እንታ
4: ወዲ ወሪጥ
3: እወ ወዲ ወሪጥ ንሓይልን ክኤል መቑሕሎ ቢሎ ሒዞዮ ክመጽ ኢሉ ኣብታ ክሳድ ዓብዱ ቐሺ ዓድቢፀንሓልካ
4: ሃየ
3: ሓይልን ክኤል ድማ ክሳድ ወዲ ወሪጥ ምስ በተኸ ወይ ዓሳ ኹሩ ብእግሪ ኣውፅእኒ ካብ ክሳድ ዓብዱ ቐሺ ብታማላጠት ዝነፈፁ ክሳብ ምድሪ ዛርጦን ዝበጽሑ ኸ
4: ነገር ሓይሊ ክኤል ከየጣለልና እሞ ናይቲ ገጽና ምዐይ ግዳ ኣንጊሁ ንመገሺ እዩ ዝብል ጥሉል መልእኽቲ ስለ ዝተረኽበ ኢና
3: እዋ እዚኣ ደኣ ጋዓት ብኹድምታ እንዳ ኣላ ሃየ ደኣ ሻዓይልና ንውደቆ
4: ለይቲ ኽነቅል ኢና ኣድገበቕልኹም ፀዓኑ ተለያይ ንሕማቕ
3: እያ ሓይሊ ኣይዳሓና እንዲና
5: ንእሽተይ ዘይተርፍ መገሻ ኣለትኒያ
3: ዶ
5: ግና ነፍሰይ ምርጋእ ኣብየኒ ኣሎ ግን ጥሊለ ኸሳብ ዝምለሲ ሓደረኹም ዓድሙ ዓድሙ እንድዕኸ ነፍሰይ ስነግረኒ ኣሎ
3: ንዓኸ ነብስኻ ነግረካ
5: ወነግረኒ
3: እንታይ ደኣ ንዓይ ነብሰይ ምንጋር ዝኣብየኒ ዋላ ኮይ ግን ምንብ ዘይብለኒ ምዃን ባሃም እንዴ ምድሪ ድሓና ኣለና በልኩም ብነፀላይ ዝብእ ዝጐተኒ
5: ድሓን ከምኡ ትበል ብሻዓይ ግምጥል ክብል
3: ብሻዓኻ ግምጥል በል እምበር ንዓይ ንጸጉእ ፍጡር ይኽልተ መሓውር ዘለዎ ኢልካ የፍት ይምባልካ እግዚኣብሔር ይሃበለይ ብኣይ ልብኻ ይተውድቕ ምድሪ ዝኸደና ጥሪት ዓዲ ለም ኢለን እንከለዋ ሕሱም ጠማት ደኸ ይስእና
5: ድሓን ሸዓ ኢለ ግምጥል ክብል እየ
3: ኬድ ብሻዓኻ ብሻዓኻ ኸኣ ተመለስ ሓዘበሎ እንተ ኾይኑ ካብ ደንቢ ዓብ ናብ ዓተር ባሕሪ ከም ርእሲ ስራት ከረውረው ክብል እንተ ተደልዩ ድሓን
1: ኣያ ፀጉና ቤት ኸይዳ ኣለኹ
3: ንዓተር ባሕሪ ንዓተር ባሕሪ ኸይዳ ኣለኹ
1: ጥሪትከ
3: ጥሪት ተኽብል ዓይነይ ክነጥር ኮይነ ከደግዳ

0: ዳኖ ጎበ እግረ እግና ስዒቦም ወዲቆምን ኣሎ ኣጆኻ ጎበ ህጠር ህጠር ከይተዓብ
1: ህጠር ከይተዓብ
0: ኣጆኻ ጎበ ህጠር ከይተዓብ
1: ህጠር ከይተዓብ

0: እስከዚ እስከታ ዝግዛቢያም ድርባይ ምስ ሰብ ዘይገጠምና ኣንበሳ ቐላቐል እንዲ ኣይመፂና ኣስከ ወስከይ ትብሉ ድሮ እኳ ካብቶም ቀንዲ ቐንዲ ሰለስተ ውዲቕልና ኣሎ ዝተረፍና ኸይኑ ልከም ወስከይ ትብሉ
1: ሓቂኸወ ወሳይ ንበል ወሲልና ኸዓ ኣንበሳ ኸይነነድር ብፍር ከይንጉበጥ
0: እዚ ብጓሌዳ ዘይትወድቆ ጭማራ ወርዊርካ ዘይትወቕዖ ካብ ሰብ ሕልፊ እሞ ኣስተውዕል ዓስከር ወስንተልና ምድሪ ክትፅየቕ እያ ይሰደን ጥሪቱ
2: ኣነ ወልድዕኹም ኣነ ንዓይ ዝረአየ ጠፍእ ኣነ ዝረአኽዎ ጠፍእ ንዓይ ከይረአየ ዝጠፈ ከዓ ኸፍ ንግጠ በዝግብ ተመልከተለይ ብድሎይ ትተመለለይ ንግጠ ንግጠ
3: ንሰው ንወስን ኢድና ዕጭ ሓንፊፉ ሕማቕ መዓልቲ ውዒልና ኢና መትብርካ መፂና እሞ ብዕርቀ ወርቂ ጥሪትካ ውሰድ
2: ሓይልን ክኤል ወድዕቑ ዘይደሊ ዘይናቱ ብጀካ ማልሰቡ ጥሪተ ያሻሕ መሬት ተኸደና ፅላል ምድሪ ተርንተላ ሰማይ ንኽኢ ብዕርቂ ወርቂ ተበልኩም ሓይልን ክኤል ደንፈተ ወቓዕ ክሳድ ሰብ ብዛቢያ መዓስ ኮይነ ቅድሚ ሕጂ እውን ተኾነ ኣብ ደንበይን ዝወድቕኒ ደማንቅዐ ብጓልን ጓርን የመልበብ ገይረሉ ዳክል ጎበዝ ብዕርቂ ወርቂ ዘለወሳይ ትብሎኒ ኢኸ ኣየ ደኣ ጥሪትና ጨራመተን ማተልአን ፀጓረተን ሕላገተን ንሪኢኹም ፍለይዎን እሞ ብሻዓነን ዓድና ነብእ ደጊም ብዕርቂ ወርቂ ካበልኩም ኣነ እውን ዕርቂ ወርቂ ኢለ ኣለኹ ብሰናይ እምበር ብነገር ድለና መትበረይ ከይትመፁኒ ኣነ እውን ብደሓን እምበር ብነገር ድለና መትበርኩም ከይመፀኩም ዕርቂ ወርቂ ኢለ ኣለኹ ኣብ ጥዑመ ረኸበና ብሩኽ ምዕልቲ ኣየታ ጥሪት ከብክብዎን ኣየ ንኽኢ
0: ኣይወዓሎም ዝወዓልናዮ ኣንበይ ዓሳክሩ ጥሪት እኳ ኺዕበናና ንኺዳታ

ኣጋይሽ ምስሳይድ ብነብሰይ ዝብርህኒ ኣጋይሽ ወተው ኣጋይሽ ተቐበሉ ኣጋይሽ ተቐበሉ ኣጋይሽ ተቐበሉ ኣጋይሽ ተቐበሉ እታ ኣጋይሽ ተቐበሉ

0: ብደቂ ኣንስትዮ ኣብኡ ዝተፃወተኦ ተራ ቀሊል ኣይኮነን። ዝተሰዋዓ እውን ኣነ ብዝርዝር እንተዘይፈለጥኩ ዝተሰዋዓ እውን በቲ ደብዳብን በቲ ኩናትን እውን ክህልዋ ክእላ የን ኢለ የ ደቂ ተባዕትዮ ብርግፅ ዝፈልጦም ኣለዉ ደቂ ኣንስትዮ ከዓ ክህልዋ ክእላ የን ኢለ የ ዝኣምን ኣሽሓት እየን ዝሳተፋ ነይረን።
1: ነቲ ምስጢራዊ ውዳቤ ዝዕንቅፉ እውን እዚኦም ካልኣይ ወገን ነይሮም ማለት እዩ። እንታይ እዩ ህዝባዊ ግንባር ህዝባዊ ግንባር ዋህዮ ሕሹኽሹኽ እዩ ዘይኣመላ ኣብ ውሻጣኣትዮም እንታይ እዮም ዝብልኹን እንዳበሉ ካልኣይ ወገን ነዘን ደቂ ኣንስትዮ ብምስጢር ተወደባ ንኸፈራርሑን ንኸተዓናቕፉን ይፍትኑ ነይሮም ማለት እዩ።
2: ኣደይታይ ጀመር ንሕና ፀላኺ መፀና ቐልጢፍና ክንምለስ ኢና። ስለዚ ኣብዚ ከባቢኹም ሓደ ተጋዳላይ ድሃዩ ጠፊእና እሞ ገለ ሓበሬታት ኣለኩም ኢልና ኢና መፂና ምስ በልናየን ኣይሰሓትኩኹምን ኣነው እናዲኹም ኢለናና ር ኣነ ወጋሕታ ኮይኑ ሰዓ 6ዱሽተ ኮይኑ ኢለ ጸሎተይ ከብጽሕ ነዚ ትኮስ ዝነበረ ጠያይቲ ኣብ ዕጨ እምንየ ውድቆ ክብል ንቤተ ክርስትያን እንዳኸድኩ ኣብዛ መዳፍኦ ሓመኩሽቲ ሓደ ተጋዳላይ ወዲቑ ጸኒሕኒ ንዕኡ ኣልዒለ ንገዛይ ወሲደ ነተን ናውቱ ናውቱ ክብላ ከለዋ በቲ ናተን ኣዘራርባ እየ ብረቱን ዕጥቁን ማለተን እየ ንዐአን ከዓ ተመሊሰ ንገዛይ ወሲደ እዮ። እዛ ትርእዋ ዘለኹም ንእዲ ባዕለይ ስለ ዝሰራሕክዋ ንምፍራስ ኣይጸገመንን ንዓ ኣፍሪሰ ነታ ተጠውያ ዝነበረት ነጸልኡ ዘርጊሐ ኣብኣ እትየ ኣብኣ ቐቢሩ እዮ በታ ነጸልኡ ከዓ ገኒዘ እዩ። እተን ናውቱ ከዓ በተን ናይ ኣቦኹም ሳንዱቕ ገይረ ኣብዛ እግሩ ቐቢረየን ኣለኹ ኢለናና
3: ትኳር እዩ እቲ ስራሕ ዝካየድ ነይሩ ማለት እዩ። ስለዚ እቲ ንጥፈታት ሲ ቀሊል ኣይነበረን፣ ናይ ጀማሂር ስራሕ ቀሊል ኣይነበረን። ዓቕሙ ባዕሉ ይውድብ ኩሉ ነገር ሲ እቲ ስራሕ ብሓያል ንጥፈታት እዩ ዝካየድ ነይሩ ይቕኒየለይ።
4: ብስም ቀያሕቲ ሰራዊት ዝፍለጣ ብደቂ ኣንስትዮ ጥራሕ ዝቆማ ሰራዊት ነይረን። እዚ ሓይሊ እዚ መዓስ ይቆይሙ ብኸመይ ከቆይሙ ዕላምኡ ኸንታይ እዩ ጽሉኡ ብቲ ሕብረተሰብ ገ ከመይ ከቐጺሉ
5: መጀመርታ እዚ ድሕሪ ምዝላቕ ዳግመ ምውዳብ ከም ዝተገብረ ብዝተፈላለየ ብፆትና ይግለጽ ኣሎ። ሓድሽ ዳግመ ምውዳብ እዩ ተገይሩ ድሕሪ ምዝላቕ፣ ምክንያቱ ኩሉ ስራሓት ናብ ምስጢራዊ ስራሕ ከም ዝቕየር እዩ ተገይሩ። ኣብኡ ብዙሓት ዋሄታት የን ፈርየን። እዘን ዋሄታት እዚኣተን ደረጃ ምውዳብ ኩሉ ግዜ ከም

ኣብ መምርሒ ናይ ህዝቦም ምሕዳር ዘሎ ትውደብ ትነቅሕ ትዕጠቕ፣ ይወደብ ይንቃሕ ይተዓጠቕ ዝብል መምርሒ እዩ ዘሎ። ብኡ መሰረት በቲ መምርሒ መሰረት ከዓኒ እቲ ውዳቤታት ብዝተወደበ መልክዕ ኣብ ደቂ ኣንስትዮ ይካየድ ነይሩ። እተን ውድባት ደቂ ኣንስትዮ ኣዋሄታት ጥራሕ ዘይኮነቲ ንጥፈታት እቲ ሽዑ ዝግበር ዝነበረ ሰሚናራት ሞራል ናይ ህዝቢ ንምምላስ ዝግበር ዝነበረ ሰሚናራት ከም ዝተናወሑ ኩናት ትብል መፅሓፍ ነይራ ምዝላቅ ኣባና ጥራሕ ዘይኮነ ኣብ ዓለም ዝተፈተነ መስርሕ ከም ዝኾነ ንውሕጅ ወይ ከዓ ንመደረጋሕ ኣብ መንገዲ ከም ዘይትፀንሖ ንዕኡ ተኣሊኻ ፀኒሕካ ግን ኣደቂቕካ ኣብ መዓላ ከም ተውዕሎ ኣብነታት ዝገልፅ ሰሚናራት ይግበር ስለ ዝነበረ እዘን ውድባት እዚኣተን ኣብቲ ሰሚናራት ፅሑፍ ምቕራብ፣ ግጥምታት ምቕራብ፣ መደረታት ምቕራብ ነቲ ሕብረተሰብ ይመርሖኦ ነይረን ደርጋ ክበሃል ይከኣል እዩ። ሕጂ መምርሒ ዝመፅእ ብላዕሊ ብህዝቦም ምሕዳር መምርሒ ዝመፅእ ተመክሮታት ናይ ሰውራ ቻይና ከዓኒ ብብዝሒ ኣብ ውድብና ተተርጊሙ ንተጋዳላይ ይኹን ንህዝቢ ኣስተምህሮ ይወሃብ ስለ ዝነበረ ኣብ ቻይና ከዓ ከም ታሪክ ብደቂ ኣንስትዮ ጥራሕ ዝቆመ ኣሃዱ ቀይሕ ሰራዊት ዝበሃል ስለ ዝነበረ እሞ ኣብ ዞባ ደቡብ ከዓኒ እዚ ውዳበታት ፅቡቅ ስለዝኾነ ኣብ ዝለዓለ ደረጅኡ በፂሑ ስለ ዘሎ እቲ ውዳበታት ናይ ደቂ ኣንስትዮ ምክንያቱ ፀብፃቡ ፍሉጥ እዩ፣ ደረጃ ናይ ተሳታፍነቱ ፍሉጥ እዩ፣ እቲ ናይ ውዳበታት ሓይሊ ይፍለጥ ስለዝኾነ በቲ ዝለዓለ ኣካል እቲ መደብ መፂ ማለት እዩ። ሰመረ ኣጋጣሚ ኣብዚ የለን ሰመረ በይን ሓላፊ ናይ ህዝቦም ምሕዳር ኣብቲ እዋን እቲ ዝነበረ እዩ። እዚ መምርሒ ምስ መፀ እምበኣር ንኩላተን ዋሄታት ተነጊርዎን ኩላተን ዋሄታት ተዕሊም ክወርዳ ተነጊርዎን ኩላተን ከዓ ድልዋት ስለ ዝነበራ እተን ውድባት ብሙላእተን ንሜዳ ናይ ምኻድ ሃንቆታ ዝነበረን እየን። በዚ ኣጋጣሚ ከማን ክገልፆ ዝደሊ ዝኾነት ጓል ክትምርዖ ኣይትደልን እያ ነራ ኣብቲ ግዜቲ ኩላ ንሜዳ ክትከይድ ጥራሕ ትደሊ ነራ። መርዓታት ዳርጋስ ኣቋሪፁ ነይሩ ክበሃል እዩ ዝከኣል ወላ ደርፍታት እውን ነይሩ። ስልማትካ ኣይደልን እየ፣ ክዳንካ ኣይደልን እየ፣ ዘበን ገድሊ እሞ ክጋደል እየ እንዳበላየን ዝደርፋ ነይረን። ስለዚ ድልውነት ናብ ምስላፍ ስለዝነበረ ናይ ደቂ ኣንስትዮ ብሙላእተን ኣዋሒታተን ምስ ተነግረን ተዳልየን መፅአን ሰሜናዊ ባሕሪ ማራት ኣብ ዝተባሃለ መደበር ተዕሊም ናይ ህዝባዊ ግንባር ተዓሊመን መፅአን። ካብዚአን ዝተዓለማ 230 ዝኾና ደቂ ኣንስትዮ ከም ፍሉይ ኣሃዱ ሓንቲ ሓይሊ ድልድልቲ ሓይሊ ከም ትቐውም ተገይሩ ኣብቲ ፖለቲካዊ መዳይ ብዙሕ ፀገም ኣይነበረንን ንቕሓተን ልዑል ነይሩ። ግን ኣብቲ ተመክሮ ናይ ውትድርና ሓገዝ የድልየን ስለ ዝነበረ ካብ እንዳሰማንያ ሓንቲ መራሒት ሓይሊ ተመዲባትለን ምሕረት ትበሃል። ካልእ ከዓ ካብ ውሽጠን ከዓ ሓንቲ መድሂን ድቡስ ትበሃል ተኸታታሊት ተመዲባትላ። ተኻልእ ግን ጋንታታትን መሳርዕን ብምሉኡ ካብ ውሽጠን እዩ ነይሩ። እዚ ሓይሊ እዚ ኣብ ምንታይ ተሳቲፉ ፅሉኡ ከንታይ ነይሩ ንዝብል ንሳተን ተዓሊመን ዝመፃሉ እዋን ኣብ ዞባ ደቡብ ውግእ ሓድሕድ ኣብቂዑ ንምዕራብ ዝኸደሉ እዩ ነይሩ። ሕጂ እተን ኣሃዱታት ዝርከበን ናይ ሰማንያ ዴን ናይ ዝተፈላለየ ኣሃዱታት ነቲ ኣብ ምዕራብ ዝካየድ ዝነበረ ንጥፈታት ወታደራዊ ንጥፈታት ከሳላስላ ከይደን ስለ ዝነበራ ኣብ ዞባ ደቡብ እዘን ቀያሕቲ ሰራዊት ሓይሊ እዚኣን ናይ ኮማንዶ ከዓ ሓደ ጋንታ ዝኸውን ጥራሕ እየን ነይረን። ሕጂ እቲ ብምሉኡ ኣብ ዞባ ደቡብ ዝነበረ ንጥፈታት ኣብ ዝባነን እዩ ነይሩ። ኣብ ዞባ ደቡብ እቲ ዝፀንከረ ነገር ፅርግያ ምስጋር እዩ። ፀላእ ስለ ዝሕዞ ፅርግያታት ፀላእ ስለ ዝሕዞ ሙሉእ መዓልቲ ዝውዕሎ ሕጂ ስንቂ ዕጥቂ ክተሰጋግር እንድሕር ኮንካ ተዓለምቲ ክተሰጋግር እንድሕር ኮንካ ብጦፍ ዝኸዱ ዝመላለሱ ተጋደልቲ ክተሰጋግር እንድሕር ኮንካ ናይ ግድን ሓይሊ ከድልየካ ኣለዎ ኣብቲ ፅርግያታት ማለት እዩ። ስለዚ እዘን ኣባላት እዚኣተን ምስግጋር ናይ ፅርግያ ብበዓል ፎሮ በዓል ኣቢሉ ዝሰግር ፅርግያ ናይ ውቕርቲ ሰጊሩ ናይ ሓልሓለ ሰጊሩ ንፅልማን ጉሕጫዓን ዝኸይድ ከምኡውን ብምዕራብ ዝመፅእ ንጥፈታት ብምሉኡ ፅርግያ የሰጋግራ ነይረን። ፅርግያ ምስግጋር ቀሊል ነገር ኣይኮነን፣ ምክንያቱ ብፀላእ ተታሒዙ ስለ ዝውዕል ሓደ ሓደ ግዜ እውን ወላ ቶም ውድባትና ከይዶም እዮም ቶም ዋርድያ ዝውዓሉ ወላ እንተተባሃለ ፀልማት ዓይኒ ምስ ሓዘብ ዝምለሱሉ እዋን ስለ ዝነበረ

ኣዝኻ ኣብ ወታደራዊ መዳይ ጥንቁቕ ክትከውን ኣለካ። ነዚ ብድሆታት እዚ ኣመስኪረንን ሓሊፎኖ እየን። ካልእ እውን እንታይ ነይሩ? ተረፍ መረፍ ዕጥቂ ድዩ ስንቂ ድዩ? ናይ ተጋድሎ ሓድነት ዝነበረ እውን ክጥርነፍ ስለ ዘለዎ ንሳተን ኣብ ጎላጉል ናይ ፅልማ ክሳብ በዓል ማይ ድማ እንዳኸዳ ነቲ ኩሉ ንጥፈታት ናይ ምጥርናፍ ዕጥቅን ስንቅን ባዕለተን እናሳላሲሉ ንኦ ማለት እዩ። ካልእ እውን ኣብ እዋን ምጥፋእት ናይ ተጋድሎ ሓድነት ዝመፁ ዓሳባት ዝበሃሉ ሓውሲ ሽፍታ ነይሮም እዮም። ሕጂ እዞም ዓሳባት ሸፋቲ እዮም ብፍላይ ኣብዚ እግሪ እግሪ

0: ዝኩተአን ብጣዕሚ ብልዑል ተረአየ እዩ ሕጂ ጭልዋታት ማእቲ ነይርዎን ደቂ ኣንስትዮ ተፀጊዐን እንዳኣለን ምስ ደቂ ተባዕትዮ እንዳኣለን ዝብሉ ሰባት እውን ብጡርኑፍ መንገዲ ንሳተን ንበይነን ዘካየድኦን ጥፈታት ንብዙሓት ሰባት መልሓሶም ከም ዝዓፅፉ ገይርዎም እዩ ፀላኢ እውን ካብ ቀደሙ ፀላኢ ንደቂ ኣንስትዮ ይፈርሐን እዩ ምክንያቱ ምዑታት እየን ጨካናት እየን ኣይማርኻኻኒ ንቐትለኻየን ገለ ዝብል ኣብ ግንባራት ዘረባ እውን ስለ ዘሎ ናይ ደቂ ኣንስትዮ ኣሃዱ ቆይሙሎም ዝተባሃለ ተባዚሑ ሓይላ ሓደ ሓይሊ ጥራሕ ዘይኮነ በጠሉንታት ናይ ደቂ ኣንስትዮ ዕጡቃት ኣለዋ ተባሂሉ ኣብ ፀላኢ መዓት ራዕዲ እዩ ፈጢሩ ካልእ ከዓኒ ሓቂ ሓይሽቲ መንእሰይ ክሳብ ሽዑ ኣብ ዓዲ ደው ዝብል ኣይነበረ ንስለፍ እዩ ነይሩ ግን ንቡር እዩ ናይ ዘይስለፉ መንእሰያት እውን ስለ ዝነበሩ ደቂ ኣንስትዮ ብከምዚ ደረጃ ዓጢቐን ዝተፈላለየ ስራሓት ክሰርሓ ምስ ተረአየ ነቶም ደቂ ተባዕትዮ እውን ንክስለፉ ዓብ ድርኺት ፈጢሩ እዩ ነተን ካብ ገዛ ዘይወፃ ዝነበራ ደቂ ኣንስትዮ እውን ከምኡ ብፍላይ ኣብዚ ድሕሪ ውግእ ሓድሕድ ምውዳኡ ተጋሊ ሓርነት ዝነበርዎ ቦታታት ናትና ሰረት ዘይነበረሉ ናትና ንጥፈታት ዘይነበረሉ ንሳተን ተጠርኒፈን ብደቂ ኣንስትዮ ደረጃ ነዚ ዝበልናዮ ናይ ዓሳባት ምህዳን ዲገለ ክኸዳ ከለዋ ንብዙሕ ሰብ ፀልየን እየን ድሓር ሽዑ ኣብ መወዳእታ 81 ተልኡኸአን ተን ተልኡኸአን ዜነን ነይረን ተልኡኸአን ደቂ ኣንስትዮ ንበይነን እውን ብሓይሊ ደረጃ ክምክታ ከም ዝኽእላ ተመስኪሩ ፅልዋታትን ኣብቲ ናይ ደቂ ተባዕትዮ ምስላፉን ዓብ ነይሩ ኣብ መወዳእታ ተልኡኸአን ወዲአን ከዓኒ ዝበዝሓ ናብ ብርጌድ 80 ተመዲበን ኣብ ሕክምና ኣብ ዕጥቂ ኣብ ኤምዳድ ኣብ ሕርሻ ኣብ ጀማሂር ኣብ ዝተፈላለየ ኣሃዱታት ተመዲበን ከዓኒ ታሪክ ገዲፈን ነቲ እቲ ናተን ስራሕ ኣብቂዑ ከምዚአን ነረን ቀያሕቲ ሰራዊት
1: እሞ ኣብዛዛሚ ኩናት ቅድሚ ምእታውና ዝተሰዋ ኣለዋ ክዝከራ ዘለዎን ኣባላት ክፍሊ ህዝቢ
2: ሓራይ እንታይ እዩ እተን ኣባላት ክፍሊ ህዝቢ በዓል ገብርኤላ ኣላ ቀንዲ ገብርኤላ ኢና ስታይ ንገብር ኣነ ሕጂ እንታይ የደልየ ነይረ ካብተን ሓፋሽ ድባህ ዝነበራ ሞ ኣብ ግዜ ተጋድሎ ሓርነት ኤርትራ ዝመጥቃዕቲ ዝወረደን ስለ ዝነበራ ንዕአን ወይኒ ነጋሽ ሒዛ ከላታ ማይክሮብ እዚኣ ቴሌፎን ክትዛረብ እዩ ሓሲበ ነይረ ሕጂ እውን ንዓኣ ክንባ ሞ ዝያዳ ዝርዝር ክትገልፀን
3: እተን ብተጋድሎ ሓርነት ኤርትራ ዝተሰውኣ እኳ ሓንቲ ኣብርህት ብፃምላኽ ትበሃል ጓል ጎደይቲ ምሳና ፅቡቕ ንጥፈት ዝነበራ ሓፋሽ ድዋት ኣብ 79 ከማን ምሳና ናይ ዞባ ካድር ተማሂራ ነይራ ማለት እዩ ኣነ ንሳ ይፈልጥ ማለት እዩ ካልእ ብፀላኣይ ዝተቐትላ ከዓኒ ኣብ ከባቢ ንዞባ ማይ ዓይኒ ብርኽቲ ገብረ ኪዳን ኣባል ውድህ ሽማግለ ናይ ማዕኹኖ ትበሃል ዓዲ ብፀላኢ ምስ ሕዋታ ተቢላ ግን ናይ ጓል ኣንስተይቲ ጥራይ ስለ ዝኾነ ንዓኣ ነቕርብ ኣለና ካልእ ፀላኣይ ኣብ ዝወፈረሉ ግዜ ሓጎሳ ትበሃል ካብ ቅናፍና ብፀላኢ ተቐቲላ ሓጎሳ ሰይቲ ደበልየ ተቐቲላ ማለት እዩ ካልእ ኣብ ሰርዐ ፀጋ በርሀ ትበሃል ተቐቲላ ብፀላኢ ማለት እዩ ሮዚና ዘውደ ትበሃል ከም ዕድመ ናይ ቀሕት ዕምባባ ዝነበረ ከዓ ምስኣ ተቐቲላ ካብ ንእዞባ ማይ ዓይኒ ዝተቐትላ እየን እዚኣት
1: ሓራይ ትዝክርዮ ከም ትኾኒ ከመይ ቀቲሎመን ደቂሰን ከለዋ ድየን ኣድብዮም ፀኒሕማ መገዲ ድዮም ብኸመይ እዮም
3: እሳተን ኣብ ማእከል ዓዲ እየን ፀኒሐን እተን ዝተቐትላ ኩለን ኣብ ዓዲ እየን ተቐቲለን ማለት እዩ እቲ ዝሕባእ ታዕቢኡ እሳተን ካብ ገዛ ውፅእ ክብላ ከለዋ ብሓንሳብ ፀኒሐን ሕጂ ዘን ናይ ሰርዐ ክልቲአን ኣብ ጥቃጥቃየን ፀኒሐን ማለት እዩ ሕጂ ኣብዚ ተቐቲለን ማለት እዩ ስለዚ እቲ ምቕታል ማለት ኣብቲ ከባቢ እንድሕር ዳኣ ተንቀሳቀስካ ፀላኢ መፅኡ ብውሕዱ ኣብ ገዛ እንተኣቲኻ ወይ እንተተሓበኢካ እምበር እቲ ሕርቃናት ኣብ ህዝቢ ስለ ዘውፅዎ ኣብ ማእከል ዓዲአን ተቐቲለን ማለት እዩ ናይ ኣብርህት ከዓኒ ከምዚ ቀደስ መንያ ገሊፃቶ ነይራ ንግስቲ ኣብ ጓይላ እዩ ዋላ ጓይላ ምስ ኣብቲ ጓይላ ምስ እንዳተደርፈ ከሎ እታ ዕድል ኣለኒ ግንባር ኣለኒ ኣብ ህዝባዊ ግንባር ዘሰለፍካኒ ትብል ምስ ተገልፀት ምስ ተደርፈት እሳቶም ሕርቃን ነይርዎም ማለት እዩ። መጀመርያ ንብረት ተቐቲላ ድሕሪኡ ከዓ ሰበይቲ ቆልዓ ሓዚላ ዝነብረት ቆልዓ እውን ተቐቲሉ ካልኦት ከማ ከምኡ ዝቆሰሉ ነይሮም ማለት እዩ። ስለዚ ብከምዚ ምክንያት እዮም ተቐቲሎም ማለት እዩ።
4: ሃራይ ንግስቲ ወለ ትንሳኤ ይበሃል። ኣብቲ ቅድሚ ዛዛም ኩናት ምእታውና ክተቕሶ ዝደሊ ንጥፈታት ናይ ደቂ ኣንስትዮ ክጠቅስ ናይ ደቂ ኣንስትዮ ንጥፈታት ዝባዶ ከምዝክገልፅዎ ፀንሑ ንጥፈት ነይርዎን ተወፋይነት ነይርዎን ከምዚ ክተቕሶ ፀንሐ ስጋዕ መስዋእት እውን በፂሐን እየን። ብፍላይ ኣነ ተጠቕሰ ክሓልፍ ዘይደልዮ እዚ በዴታት ፀሮና ንቁጠባ ውድብ ንምድሓን ዝካየድ ዝነበረ እየ ክጠቕሶ ደልየ። ፀሮና ካብ መለስ ሓውሲ ከተማ እያ ነራ ቅድሚ ሕጂ ኣብ ድሕሪ መስመር ተገልግል ዝነበረት ንቁጠባ ናይቲ ሰራዊት ኹን ንቁጠባ ናይቲ ወዳብ ኣካል ኹን ካልእ ኣብ ድሕሪ መስመር ዝንቀሳቀስ እውን ንሳ እያ። ሕጂ ፀላኢ ኩሉ ግዜ ንፀሮና ብዓዲ ቀይሕ ድዩ ብሰንዓፈ ድዩ ብዛላንበሳ ድዩ ብዓዲ ኳላ ኣሎ ስለ ዝበሃል ንብረት እውን ኣሎ ስለ ዝበሃል ካብ ምንቅስቃስ ዓዲ ውዒሉ ይፈልጥን እዩ። ህዝባዊ ድኳን እውን ኣብኡ ነይሩ። ካብ ፎሮ ዝመፀ ንብረት ካብ ከተማ ዝመፀ ንብረት ኣብኡ ድሸየጠሉ ዝነበረ እዩ። ሕጂ ኣብዚ እቲ ከሎ ገና ብፍፀላ እንተተፈሊጡ እቲ ንብረት ኣቐዲሙ ይእለ እዩ ሓላፍነት ናይ ቁጠባ እዩ። እንድሕር ብዘይተፈልጠ ፀላእ ወፊሩ ግን እተን ኣዴታት ፀሮና ንእኽሊ ይኹን ንሓሩጭ ኣብ ብሙሉእ እኔንተን መራሕቲ ጉጅለ ስመን እንዳመዝገባ እቲ ንብረት ይበአን ኣዴታት እዮም ድዕቁቦኦ ነይረን። ኣብዚ ኩሉ ግዜ ውፍሪ ናይ ፀላኢ ክፈልጡና እዮም ወይ ከዓ ክንቀተል ኢና ክንርሸን ኢና ኣይበላን። ቅድሚ ሕጂ እውን ተጠቂሳ ነራ ኣብ ንብረት ህዝባዊ ድኳን ሕጂ ኩሉ ግዜ ኣብቶም ሰብ ድኳን እሞከዓ ብፍላይ እሙናት ክመልስዎ ዝኽእሉ ኣብኦም ይድሕባእ ነይሩ ፈሊጦማ ሓንቲ ናብ ጎረቤት ናይቲ ህዝባዊ ድኳን እያ እቲ ንብረት ኣብኡ ኣትዩ ንብረት ምሳ ክሎ የለን ኣነ በዓልቲ ድኳን እየ እዚ ቑሕዚ ከዓ ናተይ እዩ የብለይ ናይ ምፀኹን ኣነ ኢላቶም ከፈራርሕዋ መዝግባ ሞ መዝግባ መን ይክሽምኪ ኢሎማ ኣሰበይቲ ድሃብ ሰይቲ ሓመድ ብርሃን እያ ትበሃል። ሕጂ እንታይ ኢለቶም ካብ ፍርሒ ዝተላዕለ ኣቲ ግደይ ጓለይ መን እየ ሽመ ኢላታ። ሕጂ ሲ እዋ ዓቂባቶ ነቲ ንብረት ኣድሒናቶ ንዓኣ ግን ካብ ፍርሒ ተበጊሳ ማዕረ ሽማ ምጥፋእ እውን ንበፅሐ ኣሎ። ስለዚ ንቁጠባ ናይቲ ውድብ ንምድሓን ዝተፃወተኦ ተራ ቀሊል ስለ ዘይኮነ ከይጠጠቅሰውን ክሓልፍ ስለ ዘይብሉ ንዓነ መጥቃስ ኢለ እየ።
5: ብመጀመርያ ሽመ እያ ሕብረት ኣልኣዛር ይበሃል። ከምቲ ተደጋጋሚ ብኩላትና ክበርህ ዝፀንሐ ከዓ ንዑ ዝመሳሰል ታሪካት ኢና ንደገ ህዝቢ ኤርትራስ ኩሉ ብተወፋይነቱ ብኣበርክትኡ ብኣገልግሎቱ ኩሉ ክትሪኦ ከለካ ዝተዓፃፀፍ ታሪክ እምበር ንድሕሪ ዝምለስ ወይ ዝሕፍር ታሪክ ትረክበሉ ኩነታት የለና ኣብ ህዝብና። ሕጂ ግን ንሕና ኣብ ከባቢ ሰሓርቲ መስርዕ ሰሓርቲ ዝነበርናሉ ግዜ ኣብ ድሮ ሻድሻይ ወራር ሓደ ወዲ ባህታ ተባሂሉ ፅዋዕ ወዲ ዓደር ዓዳ እዩ ምስ እቶም ኣባላት ዕጡቃት ሓፋሽ ውድባት ኮይኖም ኣብ ውሽጢ መስመር ፀላኢ ምስ ኮማንዶ ምስ ከለንዳ ተንቀሳቀሱ ዝሰርሑ ዝነበሩ ኣባል እዩ። ምክንያት መሰለም እዩ ብዙሕ ክስታይ ክገብር ኣይክእልን። ግን ሰሊሙ ናብ ፀላኢ ንሱ ዘይፈልጦ ምስጢር ኣብቲ ቦታ ከዓ ኣይነበረን። ብሙሉኦም ሓፋሽ ውድባት ኣብ ገጠር ዘለዉ ይኮኑ ኣብ ውሽጢ መስመር ፀላእ ዘለዉ ይኹኑ ዕጡቕ ይኹን ዘይዕጡቕ ይኹን ዋላ

0: እቲ ደረጃ ተሳታፍነት ናይቶም ኣባላት እውን ውፉይ ድዩ ተኻፋላይ ድዩ ተዳናጋፃይ ድዩ ፈላለዩ ዝፈልጠሉ ኩነታት ዝነበረ ሰብ እዩ። ሕጂ በቃ ሃንደበት ምስ ሰለመ ወዲ ባህታ ሰሊሙ ተባሂሉ ብተላኢኹም ዝነበሩ ኣባላት ነይሮም ብሙልአን ዓድርዓዳ በሊ ዝግብ ዓዲ ሓውሻ ብሙልአን ዘና ሓፋሽ ድባትና ይፈልጠን እዩ። ኩሉ ጭንቂ እዩ ወጥሪ መፂፍ ትኸባቢ በቃ ወዲ ባህታ ስለ ዝኣተወስ ኣብ መስመር ዝኣትዩ ዘሎ ሰብ ኣብ ዓዲ ዘሎ ሰብ እንታይ ክግበር ዝከኣል እንዳተባሃለ ከሎ ወፍሪ ይፍፀም ማለት እዩ። ሕጂ እቲ ወፍሪ መልእኽትታት ይኸውን ውፅብ ውፅብ ክኸውን ገለ ኸውን ንዳንባ ሳሓርቲ ንግደት ኣብ ዝነበረሉ ግዜ ዝበዝሓተን ሓፋሽ ድባትና ናብኡ ገፀና ኣዝሊቐን ፀላእ ከዓ ድሮ ሻድሻ ውራር ብምንባሩ ከዓ መፂኡ ንእሽተይ ኣብኣታ ኩነታት ምፍትታን ኩናት ተኻይዳ 33 ደቂ ተዓዲ ዝተቆትልሉ ጥሪት ዝተሓርደሉ ግዜ ብናቱ መሪሕነት ዝመፅሉ ግዜ ማለት እዩ። ሕጂ ብዚ ግዜ እዚ ካብ ዓድርዓዳ ንኣብነት ብፈሊና ብዛዕባ ደቂ ኣንስትዮ ክንዛረብቲ ኮይና ለተኺዳን እናርኣያ ትበሃል ውፊት ሓፋሽ ውድባት ዝነበረት ኩሉ ግዜ ፀላኢ ካብ ኣስመራ ክሳብ ዓዳቂሕ ዘሎ መስመር መዓልታዊ ብኮለኛ ተሰኒዩ ሓለዋ ዝገብረሉ ናይ ሎጂስቲክ ይኹን ናይ ዕጥቂ ምንቅስቃሳት ዝገብረሉ መስመር ስለ ዝነበረ ሓበሬታታት ካብተን ሓፋሽ ውድባትና እዩ ዝመፅእ ነይሩ። እቲ ዓይነት ፅዕነት ከማን ከም ዝሓለፈ ብዝሒ ከይተረፈ ብሙሉእ እየን ዘቕርቦኦ ነይረን። ኣበይ ኮይነ እንተልካ ከዓ ኣብ ፅርግያ ተወፅአን ምሕታት ምድፋእ ኣብ ልዕሊአን ግፍዕታት ምፍፃም ስለ ዝነበረ ብፀላኢ ንኣብነሳስ ኣብ ገረብ ደይባ ሙሉእ መዓልቲ ኣብ ገረብ ተሰቂላ ያነተን ዝሓልፋ ዘለዋ ማካይን እንዳቆፀረት ፀብፃብ ትሕልፎ ክሳብ ክንዲ ዝንጥፈታት ስለ ዝነበራ ከዓ ብወዲ ባህታ ተጠቂማ ተኣሲራ ምስ ህፃን ቆልዓ ጓል 5 ወርሒ ኣብ ልዕሊኣ ግፍዕታት መርመራታት ተኻይዱ ድሕሪ ክንደይ ግን ካብ ማእሰርቲ ከም ትወፅእ ተገይራ። እዚ ክኾን ከሎ ብሓፈሻ መንእሰያት ይኹና ውድባት ናይ ሰሓርቲ ንውድበን ብቁጠባ ይኹን ብዕጥቂ ይኹን ብኩሉ ነገር ንምዕባይ መዓልታዊ ለይትን ቀትርን ተወፍየን ዝሰርሓ ዝነበራ ደቂ ኣንስትዮን ነይረን። እቲ ከባቢ እሞኸ ኣበየናይ ኩነታት እንተይልካ ኣብቲ ዝፀንከረ ግዜ ኣብቲ ዝኸፍአ ኩነታት መስመር ኮይነን ኣእትዋ ስቴሽነሪ የምፅኣ ኮንጎ ክንዲዝፅምዲ ኮንጎ ክሳብ እዛ መዓልቲ እዚኣ ክመፅእ ኣለዎ ይበሃል። ኣቴን ኣብ ብሎኮ ጉቦ እንዳሃባ ንወታደራት ብ10 ቅርሺ ብ5 ቅርሺ እዮም ዝዕሽቡ 5-10 ቅርሺ ህቦም ኣድጊ ፅዒነን ብክልቲኡ ወዲነን ንምሸት ናብ ጀማሄር ይረክብኦ ማለት እዩ ናብ ምሕዳር ይረክብኦ። ብሓፂሩ እዚ ከምዚ ንጥፈታት እንዳካየዳ ኩሉ ሓበሬታታት ናይ ፀላኢ እንዳመፀ ውሽጢ ኣቲኻ መዓልታዊ ፀላኢ ዝገብሮ ዘሎ መደባቱ ወፍሪ ከይተረፈ ናበይ ወፍር ኣሎ ክሳብ ክንደይ ምድላው ገይሩ ኣሎ ፀላኢ ኩናት ንምክያድ ድዩ ናብ ግንባራት ንምኻድ ድዩ ብብዝሒ ብኣኣተን ዝካየድ ዝነበረ ንጥፈታት እዩ እቲ ዝበዝሐ። ስለዚ ኣብ ልዕሊአን ፀላኢ ነዚ ኩነታት ተደጋጋሚ ግዜ ኣብ ልዕሊአን ዘውርዶ ዝነበረ ግፍዕታት ምንባር እውን ክገልፅ ይደሊ በዚ ኣጋጣሚ እዚ ማለት እዩ።
1: እዛ ናይ ሃንስ ባህታ ትብላ ዘላ እዛ ሓፍተይ ዝወረደላ ንዓላ ውድብ ሓፋሽ ዝነበረት ጓል ዛህራ ሰይታዓሊ መሓመድ ተቐቢላ እንዳብ ጓይዋ ኣምሓራ ምስ መፅዋ እእትያታ እእትያ ድርዕቶ ወዲ ድርዕቶ ከዲና እንታይ ትገብሩ ኣለኹም እንታይ ነገርና ኢላ ከም ፅልልቲ ኮይናቶ ከም ፅልልቲ ምስ ኮነት ኩሉ እቲ ዘረባ ምሓራ ኣነ ይሕዘኒ ይፈልጠኒ ተዛሪቦም ብናቶም ሰብ መፅያት ክ ሰብ ኣትያ ኢሎማ ኣይኣተወትን እዞም ደቂ እዮም ኢላ ሰለስተ ቆልዓ ምስኣ ተቑርሶም ነበረት ቆሎት ቆልወሎም ነራ ንኦም ኣርኣታ ንኦም መሰረየታ ተመሊሶም እዛ ጓል በዚ ከምዚ ተሪፋ እዛ ውድብ ሓፋሽ ንሳ ንጀማሂር ደልያ መፅያ ኩሉ ይፈለጠት ካብ ሰሓርቲ ድያ መፅያ ካብ ዝነባይ በዓል ጉደይቲ ድያ መፅያ ንድዒ ዘመን ነዊሒኒ ሕጂ ረሲዕ እዩ ኣለኹ። ዛህራ ብከምዚ ኣብ ፅኣታ ኣብዛ ናይ ሃንስ ባህታ ትብያ ዘለኺ ካብኡ እንዳብ ጎይመ ዘመተም ኣምሓሩ ናብ ስሌማን ሓሙተይ ኣትዮም ካብ ስሌማን ናባና ኣትዮም ንዓይ ርኢ መሰበሉኒ እቲ ሓደ ምሳይ ኣቢሉ ዋ ስሌማን እየ ሰዶ ኢልናይ ስሌማን ስሒቡ በዝን በዝን ምስሓ

0: ምስ ሰዓሞ ሎሚ ውፅኢኻን እንኳዕ ንዓኻ ሰዓመ ኢልና ስዕርናዮ ሕጂ ከምዚ ዩ ነይሩ ብዙሕ ነይሩ ኣይከኣልን እዩ
1: ስመይ በለፀት ሓጎስ ይበሃል ኣብዚ ምዕዳም ኩን ከዓ ብጣዕሚ ንመስግን ኣብ መበል 35 ዓመት በዓል ናፅነትና ምእካብና እውን ብጣዕሚ እዩ ፅቡቅ ዝስምዓኒ እጂ ኣነ ክብላ ዘርየ ዘለኹ እዚ ኩሉ ፅቡቅ ተገሊፁ እንድዩ ክንደግሞ ይብልና ኩሉ እቲ እዚ ዝረብ ዝፀንሐ መንዩ ኣፍቂድልና መንዩ ኣብኡ ክንበፅሕ ኣፍቂድልና መንዩ ካሓጊዝና ክንብል ከለና ህዝባዊ ግንባር ህዝባዊ ግንባር ንዓና ምህርትና ኣብዚ ኣብፂሕና ሳላናቱ ፃዕሪ ከዓ ኣብዚ ኩሉ በፂሕና ከዓኒ እዚ ኩሉ ንዛረበሉ ኣለና ሳለዎም ዓጢቕና ሳለዎም ከዓ ኣብዚ ኩሉ በፂሕና ካ ክደግሞ ይክእል እንደ እንታይ እ ክብል ደለ ዘለኹ እውን ሕጂ ኣነ ኣብ ዞባ ዓዲ ቀይሕ ብዙሓት ሓፋሽ ውድባት በዓል ጓል ንርኣዮ ከማ ናይ መፀትን እምበር ሓፋሽ ውድባት ነራ ናብ ሰራዊት ተሰጋጊራ በዓል ፀሓይ ተስፋ ዝበሃላ በዓል ቻ ሰመረ ዝበሃላ በዓል ኣዴ ኣበባ ዝበሃላ ኣሽራ ዓደን ኣዴ ዘውዱ ትበሃል ኣብዓ ዓዳ ኣዲ ወርሑ ዓዳ ብዙሓት እየን ነረን ዘን ኣዴ ኣበባን ዘውዱን እኳ ኣለዋን ብሂወት መይተን እየን ማለት እዩ ብዙሓት ነረን ካብቶን ውፍያት ዝሰርሓ ዝነበራ ሞራር ዝበሃላ ነበራ ህዝቢ ዝጉዝጉሳ ነበራ ተወዲበ ብኣካል ግን የለዋን ሕጂ እንታይ እ ክብለለ ዘለኹ ፀሓይ ተስፋ ትበሃል ከዓ ነራ ሓንቲ ሓፋሽ ድባት ኣብ ኳዓቲት እያ ንፍዕቲ ውፊቱ ነራ ምስቲ ናይ ወደ ገባ ኩነታት ዝነበረ ብብዝሒ ዝወፍረሉ ዝነበረ ንዞባ ዓዲ ቀይሕ ዝያዳ ፀላኢ ዝወፍረሉ ዝነበረ ብምስራሕ ብክንደይ ኩነታት ምስከላ እንሓልፈሉ ዝነበርና ስለዝነበረ ምስ ተፈለጠት ተሰሊፋ ማለት እዩ ፀሓይ ተስፋ እንዳሱሳን ሓደ ነራ ትሰውያ ማለት እዩ ክዝክር ኣይደሊ ነዚኣ ካልኣይቲ ብርክቲ ዘርኣይ ብርክቲ ዘርኣይ ሓፋሽ ውድባት ነራ ምሳይ ከማን ካድር 88 ተማሂራ ኣብኡ ደርፎ ነበረት ከዓ መዘከርታ ክደርፍ እየ ቁርብ ኣኸባ ምስ ገበርና ስንደርፍ ነርና ኣብቲ መውሕፀው ማለት እዩ መዘከርታ ናታ ላልማየ ላልማየ ላሎ ላልማየ ላልማየ ላሎ ደርጋሃላየ ገጅፍ ማዓኮሩ ኣምስላ ውዕል ሓዲሩ ወይ ውዕል ሓዲሩ ደርጋሃላየ ገጅፍ ማዓኮሩ ወይ ገጅፍ ማዓኮሩ ንምስላ ውዕል ሓዲሩ ወይ ውዕል ሓዲሩ ኢላ ትደርፍ ነራ ክዝክራ ስለዝደለኹ እየ እጂ ዝሰኸኣኒ ከቲትና ነርና ኣብ ዝተይሰዓ ዝነበረሉ 16 ነራ ኣብዛ ጥቓ ዓዳ ትሰውያ ማለት እዩ እጂ ከምዚታት ከዓ ክንዝክረን ስለዘለና ኢና በዚ ኣጋጣሚ ንኩለን ኤርትራውያን ኣብ ወፃእን ኣብ ውሽጢ ኤርትራን ዘለዋ ንኩሎም ምክልኻል ሓይልታት ምክልኻል ንኩሉ ህዝቢ ኤርትራ ሰላም ክብል ይደሊ እዚኣ ወዲ ኣለኹ
2: ሕራይ ኣብዚ ክዝረብ ፀንሐ ቁሩብ ስግር ከይንብሎ እንደ ክስዕቦ ደልየ ዘይተጠቕሰው ናይ ኮነን ግን ኣድሙቕ ከብሎ የ ደልየ ሓደ ኣብ ውሽጢ መስመር ፀላኢ ክትነብር እንድሕር ኮንካ ከም ወዳብ ኣካል እንድሕር ኮንካ ኩነታት ናይ ፀላኢ ክትፈልጥ ለይትን መዓልትን ካብ ደቂቕ ናብ ደቂቕ ካብ ሰዓት ናብ ሰዓት ኩነታት ናይ ፀላኢ ክትፈልጥ ብጣዕሚ እዩ ዘገድሰካ ምክንያቱ ከምቲ ኣቐዲሙ ዝተገልፀ ብ360 ዲግሪ ብፀላኢ ዝተኸበ ስለ ዝኾነ ንስኻ ክትነብር እንድሕር ኮንካ ፀላኢ ይወፍር ድዩ እንታይ እዩ ዝገብር እንታይ ሓስብ ኣሎ ክትፈልጥ ኣለካ ሕጂ ናይዚ ኩሉ ኩነታት ፀላኢ ሓበሬታ ምንጭና ደቂ ኣንስትዮ እየን ነይረን ንኣብነት ኣብ ሻድሻይ ወራር ዝከረኒ ንቴስዓ መዓልቲ ተካይዱ እቲ ውግእ ንቴስዓ መዓልቲ ከዓኒ ካብ ዛላኣንበሳ ጀሚሩ ክሳብ ኣስመራ ዘየቋርፅ ናይ ኮለኛ ዘየቋርፅ ዕጥቅን ስንቅን ሰራዊትን ንፀዓነ ሰራዊት ክሓልፍ ከሎ መዓልታዊ ኣብዘን ተባሃላ ፅርግያታት ካብ ዛላኣንበሳ ጀሚርካ ክሳብ ሰሓርቲ ኣስመራ ኩላተን ኣዴታት ኣጣል ዝሕልዋ መሲለን ዝገሻ መሲለን ዝቐብራ መሲለን የን ናይ ፀላእ ሕበሬታ ዘምፃ ነይረን ክንዲዝ ኮለኛ ሓሊፈን ክንዲዝ ሰራዊት ነይሮም ክንዲዝ ዕጥቂ ነይሩ ክንዲዝ ከቢድ ብረት ነይሩ እንዳበላ ዘሕልፋ ዝነበር ኣንስሳተን እየን እዚ ሓበሬታታት እዚ ተኣኪቡ ናብ ዝምልከቶ ኣካል ምስ ተመሓላለፈ ከዓ ተመስሪሑ እቲ ኣብ ውሽጢ መስመር ፀላኢ ዝነበረ ወዳቡ ኣካል ይኹን ካልኦት ክፍልታት ናይ ውድብ ስራሕን ብዘይስክፍታ ከም ዘካይዳ ይግበር ነይሩ ካልእ ኣብዚኣ ተወጢጣ ከይትተርፈና ዝበልክዋ ድሕሪ 81 ንሕና ዝተቋፃፀርናዮ

ቦታታት ከባቢ ኸዓቲት ከባቢ ዓዲ ቀይሕ ደጊዐን ደረጨን በዓል ዘርኡ ሞሲ ከባቢ ፀሮና ኣኽራን ቤት መጣዕ ለጎሳርዳን ባዕሉ ኣብ ስመጃና ሽዱሽተ ወረዳታት እዚ ኣብ ትሕቲ ተጋሊ ሓርነት ስለ ዝነበረ ርኡይ ናይ ደቂ ኣንስትዮ ንጥፈታት ተኻይዱሉ ዘይፈልጥ ከም ሓድሽ ድሕሪ 81 ዝኣተናዮ ቦታ እዩ ነይሩ። እቲ ምውዳብ ከም ሓድሽ ኢና ጀሚርናዮ። ደቂ ኣንስትዮ ኣይወፃን እየን ነይረን። ሓደ ብቁጠባ እውን ትሕት ዝበለ ብባህሊ እውን ትሕት ዝበለ ካብ ከተማ ርሕቕ ዝበለ ስለ ዝኾነ እቲ ናይ ደቂ ኣንስትዮ ካብኡ ናብኡ ብደረጃ ክትገልፆ ከለካ ኣብኡ ከዓ ዝተሓተ እዩ ነይሩ። ሕጂ ነዚ ምውዳብ ዝመታን ክጥዕም ተባሂሉ ወደብቲ ኣካላት ጀለብያ ጌርና ሻባቶ ጌርና ኣልቦ ኣሲርና ንኸደሉ ዝነበርና ግዜ ነይሩ እዩ። እቲ ንገብሮ ምውዳብ ፖለቲካዊ ወይ ወተሃደራዊ ጥራሕ ዘይኮነ ኣብ ኩሉ መዳያት ወላ ድኽነት ሓደ ሓረስታይ ከመይ ገይሩ ነታ ዘለቶ ግራት ከላሳልሳ ከም ዘለዎ እንታይ ጥበብ ናይ ኣተሓራርሳ ክጥቀም ከም ዘለዎ ደቂ ኣንስትዮ ኣብ ሕርሰን ኣክንዲ ልምዳዊ ጥራሕ ዝኸውን ኣጋር ሓካይም ተማሂረን መሕረስቲ ከም ዝመሃራ ነተን መሕረስቲ ከዓ ነተን ልምዳውያን መሕረስቲ እውን ንባዕላተን ኣኪብካ እንዳፀዋዕካ ኣክንዲ ፀሎት ጥራሕ ክትገብር ትውዕል ሓራስ ሕርሲ ምስ ተታሕዘት ኩላተን ኣዴታት ፀሎት ክገብራ እዝግዮ ክብላ ጥራሕ እየን ዝውዕላ ነይረን። እተን ልምዳውያን መሕረስቲ እውን ቁሩብ ድፍረት እዩ እምበር ካልእ ኣፍሉጦ ኣይነበረንን። ምስ መፃ እዘን ኣጋር ሓካይም ምስ ተማሃራ ግን ብስነ ፍልጠታዊ መንገዲ እቲ ናይ ሕርሲ እውን ጥበብ ብዘለዎ መንገዲ ክካየድ ጀሚሩ ካልእ ደረጃ መነባብሮ ናይቲ ንቋፃፀሮ ዝነበርና ቦታታት እውን ኣዝዩ ካብ ቁጠባ ዝተበገሰ ክኸውን ንኽእል ትሕት ዝበለ እዩ። ኣብ ዝኾነ ዓዲ ኼትካ ወላ ሽኮር ይሃልወካ ወላ ቀጠፍ ይሃልወካ ንዕኡ መፍልሒ ዝኸውን ኣቑሑት ከማን ኣይትረክብን ኢኻ ነርካ። ሕጂ እቲ ምውዳብ መነባብሮ ናይ ህዝቢ ቁጠባ ናይ ህዝቢ ባህላዊ ደረጃ ናይ ህዝቢ እውን ብፍላይ ናይ ደቂ ኣንስትዮ ከመይ ገይሩ ክቕየር ከም ዘለዎ ሓደ ካብቲ ኣጀንዳ ናይ ህዝባዊ ምሕዳር እዩ ነይሩ። ነዚ ንምቅላል ንሸቃጦ ይኹን ወላ ውፍያት ሓፋሽ ውድባት ወይ ድማ ካብ ፀላኢ ፈሊጥዎም ዝመፁ ውድባት ንጀዛን ከም ዝስደዱ ይግበር እሞኒ ኣብኡ ነቲ ፅጉም ሰብ ሓገዝ ክግበብርሉ ከም ዘለዎም ክተሓጋገዙ ከም ዘለዎም እቲ ርእሰ ማላዊ ዝኾነ ኣቑሑት እውን መሳርሒ ብሓፂን ድዩ ብካልእ ምዕቡል መንገዲ ዝተሰርሐ ካብ በዓል ጀዛን ኣቑሑት ከም ዝምፀእ እሞኒ ከም ዝሽየጥ ኣብ ዕዳጋታት ይግበር። እቲ ባህሊ ብኸምኡ እናበለ ካብቲ ናይ ካይላ ይኹን ዋላ ካብቲ ናይ ሓምሓም ናይ ሸክላ ናይ ሓምሓም ኣገባብ መሳርሒ እውን ከም ዝወፅእ ተገይሩ እዩ። ሕጂ እቲ ንገብሮ ዘለና ዝነበርናሲ ፖለቲካዊ ጥራሕ ዘይኮነ ኣብ ገዛ ተኣቱ ኣብ ገዛ ኣቲኻ ከመይ ገይራ እታደ ወርሓዊ ፅግያታ ክተመሓድር ከም ዘለዋ ከመይ ገይራ ደቃ ክትምግብ ከም ዘለዋ ከመይ ገይራ ፅሬት ናይ ነፍሳ ይኹን ናይ ደቃ ክትሕሉ ከም ዘለዋ እቲ ኣስተምህሮ ኩሉ ዓይነት ኩሉ መዳያዊ እዩ ነይሩ። ሕጅብቲ ናይ መጀመርታ ክንኣትዎ ከለናቲ ቦታ ዝነበረን ክሳብ መወዳእታ እዚ ኣብቲ ሰዓታት ምስ በፃሕናስ እቲ ባህሊ ናይቲ ሕብረተሰብ ብመሰረት እዩ ተቀይሩ። ስለዚ እቲ ህዝባዊ ምሕዳር ዘካይዶ ዝነበረ ንጥፈታት ኩሉ መዳያዊ ከም ዝኾነ ክገልፅ ኢለየ። ካልእ እንድሕር ኮይኑ ኣብዚ ንብሎ ዘለና ቦታታት ልዑል ናይ ምግዳል ድሌት ናይ ደቂ ኣንስትዮ መፅ እዩ። ልክዕ በቲ ጭርሖ ናይ ህዝባዊ ምሕዳር መሰረት ሓፋሽ ይንቃሕ ይወደብ ይተዓጠቕ ዝብል ዕላማ ናይቲ ምውዳብ ኣብ መወዳእታ ንናፅነትን ንሓርነትን ምግዳል ስለ ዝኾነ ኩላተን ደቂ ኣንስትዮ ናይ ምዕጣቕ ኣብቲ ናይ ምዕጣቕ ደረጃ ከም ዝበፅሓ ይግበር ነይሩ እዩ። ሳሕል ስለ ዝርሕቀና ምስ ሳሕል ዘሎ ርክብ እውን ከምቲ ኣቐዲሙ ዝተገልፀ ብመስመራት ናይ ፀላኢ ዝተሓፅረ ስለ ዝኾነ ኣብቲ ዞባ ዝነበሩ ብሪጌድ 35 ኣብቲ ቦታ ከም ዝዕለሙ ወይ ንምዕራብ ከይዶም ከም ዝዕለሙ ተገይሩ ዳርጋ ኣብ መስርዕ ሰለስተ ኣባላት ደቂ ኣንስትዮ እየን ነይረን። ደቂ ኣንስትዮስ ኣብቲ ከባቢ ነቂሐን ተወዲበን ጥራሕ ዘይኮነ ዓጢቐን ነቲ ሓይሊ ናይ እንዳ ብርጌድ 35 እውን ብዝለዓለ ደረጃ ዘዕበየኦ ዘጎልበቶኦ ከም ዝነበረ ክገልፅ ይደሊ ማለት እዩ። ካልእ ኣብቲ ብድሆ ሽማግለ ድዩ ሓደ በዛ ኣጋጣሚ ብድሆ ሽማግለ ዝብል መፀውዒ ናይ ምምሕዳር ድሕሪ ኣብ ሻድሻይ

0: ዳር መፀዊዒ ነይሩ ቅድሚኡ ኮም ህዝቦም ሽማግለ እዩ ዝበሃል ነይሩ ኣብ ሻድሻይ ወራር ግን ብድሆ ንዝመፅእ ወራር ቅልፅመይ እንሆ ዝብል ናይ ዘማች ደርፊ ስለዝነበረ ብኡ መሰረት እተን ምምሕዳራት ብሙላኣተን ብድሆ ሽማግለ ከም ዝበሃላ እዩ ተገይሩ ሕጂ ኣብቲ ምምሕዳር ብድሆ ሽማግለ ደረጃ ኣብፂሕካየን ከለካ እውን ናይ ማሃይምነት ፀገም ነይሩ እዩ ኣብቲ ዞባ ደቡብ ዳርጋ ድሕሪ 74 ዓብ ናይ ትምህርቲ ሃጓፍ ነይሩ እዩ ትዝርካቡ እውን ንባዕሉ ሲ ካብ ቀደም እውን ብዛዕባ ትምህርቲ ፀገም ነይሩ እዩ ግን ትዝርካቡ እውን እዚ ሃጓፍ እዚ ነይሩ እዩ ሕጂ ሓንቲ ጓል ኣንስተይቲ ኣብ ምሕዳር ብድሆ ሽማግለ ከተምፃእ እንድሕር ኮይንካ ናይ ትምህርቲ ዓቕሚ እውን ክህልዋ ስለ ዘለዎ ከምዚ ፀገማት ስለዝነበረ ህዝባዊ ምሕዳር ካብኣቶምን ካብ ገለ ኣብ ነፍሲ ወከፍ ዓዲ ዘለዎ ምሁራት ገይሩ እቲ ምጥፋቅ ማሃይምነት ጀሚርዎ ነይሩ እዩ ድሓር ግን ኣብ 83 ዘመተ ናይ ምጥፋቅ ማሃይምነት ካብ ቤት ትምህርቲ ሰውራ ስለ ዝመፁ እዚኣቶም ነቲ ኩነታት ናይቲ ሕብረተሰብ ኣዝዮም እዮም ቀይሮሞ በቲ ንናእሽቱ ኣካዳሚ ይምህሩ በቲ ከዓኒ ንዓበይቲ ብፍላይ ከዓ ደቂ ኣንስትዮን ተጠቀምቲ ናይቲ ምጥፋቅ ማሃይምነት ነይረን 3 ዓመት ሙሉእ ብተኸታታሊ ክረምትን ሓጋይን ዘይብሉ ምስ ተማህራ ኣብ መፅሓፍን ኣብ ምንባብን ደረጃ በፂሐን ሓለፍቲ ኮይነን እውን ፀብፃበን ከቕርባ ፀገም የብለንን ኩሉ ዝገበርኦ ስራሕ ክፅብፅባ ፀገም ኣይነበረንን ስለዚ እዚ ለውጢ እዚ እውን ሲ ኣብቲ መስርሕ ናይ ቃልሲ ኩሉ ጎድናዊ ዝኾነ ዝተካየደ ቃልሲ ለውጢ ከም ዝመፀ ኣብዚኣ ክገልፅ ይደሊ ማለት እዩ ካልእ ኣብዚ እንታይ ነይሩ ሓደ ካብቲ ንምውዳብ ኣንቃፊ ዝነበረ ድርቂ ነይሩ እዩ 84 85 86 ብርቱዕ ደርቂ ነይሩ እዩ ሕጂ ክትውፈ ደሊካ እውን ንባዕሉ ደቅኻ ምግቢ ከይውሓስካሎም ኣሸጋሪ ስለ ዝኾነ ብዙሕ ፀገም ነይሩ እዩ ደቆም ውዕል ሕድር ኢሎም ምስ ፀንሕዎም እቶም ኣብ ዞባዊ ሰራዊት ወይ ኣብ እንዳ 35 ዝነበሩ ተጋደልቲ ደቆም ውዕል ሕድር ኢሎም ምስ ፀንሕዎም እውን ነቲ ብድሆ ክሓልፍዎ ሽግር ስለ ዝነበረ ብዝተካየደ ጎስጓሳት ኣብ ልዕሊ ደቂ ኣንስትዮ ደቀን ሒዘን ንሳሕል ክኸዳ ከም ዘለዎን ተገይሩ እዩ እዚ እውን ንቕሓት ስለ ዝነበረን እምበር ህድሞአን ገዲፈን ክኸዳ ቀሊል ነገር ኣይኮነን እታ መረበትካ ገዲፍካ ናብ ካልእ ቦታ ዘይትፈልጦ ክትከይድ ቀሊል ነገር ኣይኮነን ግን እተን ደቂ ኣንስትዮ በቲ ዝተካየደ ጎስጓስ ውድባዊ እምነት ስለ ዝነበረን ውድብ ክጠፍእ ከምዘይኮነ ንሰን ውን ክጠፍኣ ከምዘይኮና ሕማቅ ግዜ ኣሕሊፈን ግን ክምለሳ ከም ዝኾና ብዝተገብረ ጎስጓስ ብዙሓት ደቂ ኣንስትዮ ደቀን ሒዘን ናብ እንዳ ህዝቢ ከይደን ኣብ እንዳ ህዝቢ ከዓኒ ተቓልሰን ቀፂለንኦ ቤት ትምህርቲ ሰውራ ዝኣቱ ቤት ትምህርቲ ሰውራ ኣየእትየን እንዳ ህፃናት ዝኣቱ እንዳ ህፃናት እትየን ንሳተን እውን ኣብ ኩሉ ክፍልታትን ወላ ክሳብ በዓል መራፊት ገለ እንዳኸዳ ኣብ ምምጋብ ናይቲ ለይትን መዓልትን ኣብ ውዕዞ ዘሕልፎ ዝነበረ ናይ ኣውቲስትነት ብፍላይ ንኣውቲስታ ኣብ ግዜ ገድሊ ኣውቲስታታት ብለይቲ ስለ ዝኾነ ስርሖም መግቦም ከዳልው ውን ሽግር ስለ ዝኾነ ካብ እንዳ ህዝቢ እናወፃ ንሰራዊትን ንኣውቲስታን ኣብ ምምጋብ ተሳታፍነተን ኣርእየን እየን ስለዚ እቲ ዝተካየደ ቃልሲ ሲ ክሳብ ሕጂ እውን ንሳተን ምስ ውድበን መፂአን ቃልሰን ይቕፅል ኣለዋ ወላ ኣብ ዝስመራ ኣለዋ ኣብ በዓል ፎርቶ ኣለዋ ኣብ ሰንበል ኣብ እንዳቁጠባ ኣለዋ ናህሪ ናይ ቃልሰን ኣይነከየን ብዝኸድኦ ማለት በቲ ዘለዎ ደረጃ መራሕቲ ጉጅለታት ኮይነን ሓለፍቲ ንኡሳን ጨናፍር ኮይነን ባይቶ ኮይነን ይሳተፋ ከም ዘለዋ ክገልፅ ይደሊ ማለት እዩ
1: ኣብተን ወዲብ ክንዘፍረ ክንአን ደቂ ኣንስትዮ ገለ ኣብነት ዝኾና ምስ ገለ ፍሉይ ኣበርክቶአን

ሰላም ኣብ መላ ዓለም ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ ምሙቕ ሰላምታይ ከቕርበልኩም ይፈቱ ከመይ ቀኒኹም ሎሚ መዓልቲ ንሪኦ ኣሰራርሓ ምግቢ ካውሎ ፍዮርን ድንሽን ምስ ዝበሰለ ዓይኒ ዓተር እዩ እዚ ንምስራሕ ኣስቤዛ ብ ቅድሜና ተቐሪብሎ ከምቲ ኩሉ መዓልቲ ንገብሮ ንምዝኽኻር ኣእዳወይ ይሕፀብ ኣለኹ ኩሉ መዓልቲ ኣብ መግቢ ክንቀርብ ከለና ኣእዳውና ብማይን ሳሙናን ክንሕፀብ ኣዝዩ ኣገዳሲ እዩ ሓራይ እዚ ንምስራሕ ካውሎ ፍዮሪ ሓደ ኪሎ በሲሉ ተቐሪቡሎ ማለት እዩ ኣፀቢቑ ከይበሰለ ድንሽ በሲሉ ከይተቐርፈ ተሓፂቡ በሲሉ ብቑመት ተመቲሩ ተቐሪቡሎ ዓይኒ ዓተር በሲሉ ተቐሪቡሎ ዓይኒ ዓተር ናይ ዓድና እንተተጠቐምና ዝበለፀ እዩ ፒዘሊ ከዓ ክንጥቀም ንኽእል ኢና ግን ናይ ዓድና ዓይኒ ዓተር ኦርጋኒክ እዩ ሙሉእ ትሕዝቶ ዘለዎ እዩ ኮሚደረ ብደቂቕ ዝተመትረ ቀሪብና ኣለና ሽጉርቲ ቀይሕ በርሰሜሎ ሽጉርቲ ፃዕዳ ቀሪብና ኣለና ጉዕ በርበረ ዘይቲ ከዓ ዘይቲ ስምስም ተጠቒመ ኣለኹ ዘይቲ ስምስም ደጋጊምና ኢና ኩሉ መዓልቲ ዘለዎ ትሕዝቶ ንጥቕምን ንገልፆ ስለዚ ክንጥቀመሉ ብጣዕሚ እየ ዘተባብዕ ሓራይ ከምቲ ኩሉ መዓልቲ ንገብሮ ካብ ምቕላው ሽጉርቲ ወፂእና ኢና ዘለና ኩላትና ወፂእና ክንከውን ናብ ገገዛና ብጣዕሚ እየ ተስፋ ዝገብር ምክንያቱ ዝተቐላለወ ጥቕሚ ስለ ዘይብሉ ንጥዕና እውን ጠቃሚ ስለ ዘይኮነ ዘይተቐላለወ ክንሰርሕ ፅቡቅ እዩ ስለዚ ሕጂ ነቶም ናይ ቀመማት ናይ ኣሕምልቲ መጀመርታ ኩሎም ብሓንሳብ ክስኽትቶመ ኣራይ ክልተ ሽጉርቲ ቀይሕ ብደቂቕ ዝተመትረ ሰለስተ ማንካ ጣውላ ብደቂቕ ዝተመትረ ፐርሰሜሎ ፐርሰሜሎ እውን ክንጥቀመሉ ብጣዕሚ ፅቡቅ እዩ ፅቡቅ ትሕዝቶ እዩ ዘለዎ ከም ኩሎም ኣሕምልቲ ብቪታሚናትን ማዕድናትን ሃፍታም እዩ ኣብ ርእሲኡ ከዓ ኣንቲ ኦክሲደንቲ ትሕዝቶ ኣለዎ ምክንያት ንዘይጠቅም ኣብ ኣካላትና ዘሎ ነገራት ዝፀርጉ ማለት እዮም ሓደ ማንካ ጣውላ ሽጉርቲ ፃዕዳ ተጠቂመ ኣለኹ ኣብ ሽጉርቲ ፃዕዳ ዘሎ ትሕዝቶ እውን ብጣዕሚ ፅቡቅ ትሕዝቶ እዩ ሽጉርቲ ፃዕዳ ከዓ ኩ ዳርጋ ኩሉ ሰብ ይጥቀመሉ እዩ ፅቡቅ ዝኾነ ትሕዝቶ እዩ ዘለዎ ዝተዓፅወ ሻም ብቆታት ይኸፍት እዩ ንብዙሕ ሕማማት ይከላኸል እዩ ስለዚ ክንጥቀመሉ ሽጉርቲ ፃዕዳ እውን ብጣዕሚ ፅቡቅ እዩ ኮሚደረ ኣብ ኮሚደረ ትሕዝቶ ደሎ እውን ኣዝዩ ኣዝዩ ሃፍታም ካብ ኣሕምልቲ እዩ ከዓ ኮሚደረ ስለዚ ብናይ ጥዕና ዝኾነ ኣሰራርሓ ክንሰርሖ ከለና ከይተቀላለወ ከዓ ብጣዕሚ ፅቡቅ እዩ ስለዚ ዘይቲ ስምስም ከዓ ይጥቀም ኣለኹ ኩባያ ርብዒ ጎደል ይጥቀም ኣለኹ ማለት እዩ ነዚኣ ከምዚኣ ጌርና ኩለን ብሓንሳእ ጌርና ንስኽትተን ኢና

ሕጂ ዓይነ ዓተርን ቀመማትን ከነእቱኢና ድሓር ካብቲ ማይ ውዑይ ጥብ እናበልና ንእሽተይ ኣሰማሚዕና ኣስቤዛና ኩሉ ብሓንሳብ ከነእትዎ ኢና ማለት እዩ። ዓይነ ዓተር ዝበሰለ ዓይነ ዓተር ተኣርዩ ተሓፂቡ ክበስለልና ምእንታን ክሕግዘና ከ ኣሊኽናዮ ክንሓድር ንኽእል ኢና። ዝበሰለ ዓይነ ዓተር ማለት እዩ ኣዝዩ ፅቡቕ ትሕዝቶ እዩ ዘለዎ። ዓይነ ዓተር ብፕሮቲን ሃፍታም እዩ ምስ ቆርበቱ ስለ ዝኾነ ከዓ ብቪታሚንን ብቪታሚናትን ማዕድናትን እንተላይ ብፅሕጊ ሃፍታም እዩ ማለት እዩ። ስለዚ ፅቡቕ ትሕዝቶ እዩ ዘለዎ እሞ ከዓ ናይ ዓድና ዓይነ ዓተር ኦርጋኒክ እዩ ማለት እዩ። ቀመማት ክገብረ ቀመማ ልጫ ሓደ ማንካ ሻሂ ቀመማ ልጫ ገብር ኣለኹ። ፍርቂ ማንካ ሻሂ ኮረሪማ

ጨው ከም ኣድላይነቱ ኢና ንገብር ማለት እዩ። በርበረ ጸሊም ኩሉ ቀመማት ነናቱ ዝኾነ ጽቡቕ ትሕዝቶ እዩ ዘለዎ።

ኩሉ ግዜ ከምቲ ኩሉ ግዜ ንገልፆ ዝኾነ ነገር ክንስልስ ከለና ወይ ማይ እንዳንጠብና ክንሰርሕ ከለና ማይ ፍሉሕ ክንጥቀም ብጣዕሚ እዩ ፅቡቅ። ከምዚ ኢለ ሓንሳ ኣምስተ ሰማ ማዓትልና ተን ዝተረፋ ናስቤዛ ካውሎን ድንሽን ከነእትወን ኢና። ሓራይ ሕጂ ኩለን ብሓንሳእ ኮይነን ፎቅ ኢለናልና ኣለዋ። ስለዚ ነተን ዝተረፋ ናስቤዛ ነተን ቀንዲ ማለት እዩ ካውሎ ፍዮሩን ድንሽን ኣብ ካውሎ ፍዮሪ ከዓ ፅቡቅ ዝኾነ ትሕዝቶ እዩ ዘሎ ካብ ኣሕምልቲ ህፍትም ዝበለ እዩ። ድንሽና ከዓ ከምቲ ኩሉ መዓልቲ ንገልፆ ኣብቲ ቅራፍ ዘሎ ኣዝዩ ሃፍቲምዎ ስለ ዘሎ ሃፍታም ትሕዝቶ እዩ ዘለዎ ማለት እዩ።

ካብሎና ንድንሽናን በሲሉ ስለ ዝኾነ ሓንሳብ ሽሉቕ ኢሉ እንድሕር ኢሉልና ተሰማሚዑልና ኣውሪድና ምግቢ ከነዳልዎ ኢና ማለት እዩ።

ሓራይ ወዲ ኣላ ተሓዋዊሳትልና ብሓንሳእ ተሸሪቆናልና ኣለዋ ከምዚኣ ጌርና ሰማም ዓቢልና ኩለን ቀመማታ ናስቤዛኣን ኣትየን እየን። ስለዚ ከምዚኣ ጌርና ነውርዳ

ኣብ ፅቡቅ ዝበልናዮ መቐረቢ ገልቢጥና ከዓ ኩሉ ግዜ ኣብ ፅቡቅ መቐረቢ ኣቀራርባና ነቲ ዝሰራሕናዮ ምግቢ ተወሳኺ ሸውሃት ወይ ከዓ ጣዕሚ እዩ ዝፈጥረሉ ማለት እዩ።

ከምዚኣ ጌርና ተዓራሪ ኣቢልና ኣፀባብቕ ኣቢልና ኣብ ፅቡቕ መቐረቢ ጌርና ንምግቢ ነዳልዋ። እቲ ኣብኡ ደሎ ትሕዝቶ ብጣዕሚ ብናይ ጥዕና ኣሰራርሓ ከዓ ዝተሰርሐ ብጣዕሚ ኩሉ ፅቡቕ ትሕዝቶ እዩ ዘለዎ ማለት እዩ። ስለዚ ከምዚኣ ጌርና ምስቅጫ ስገም ምስ ባኒ ባኒ እውን ባኒ ስገም እንትኾነ ዝበለፀ ምስ ዋላ ብተሓዋወሰ ሓርጭ ጣፍ ሓርጭ ስገም ኩሉ ጌርና ሓዋዊስና ሰንኪትና እውን ምስኡ ክንቅርቦ ንኽእል ኢና ማለት እዩ። ከምዚኣ ጌርና ንምግቢ ነዳልዋ። ከም ካልኣይ መግቢ ክንጥቀመሉ ንኽእል፣ ከም ቀዳማይ፣ ከም ካልኣይ፣ ከም ኩሉ ክንጥቀመሉ ንኽእል። ምክንያቱ ሙሉእ ትሕዝቶ ሒዙ ዘሎ መግቢ እዩ ማለት እዩ። ካብ ሎ ፊዮሪ ምስ ድንሽ ምስ ዝበሰለ ዓይኒ ዓተር ኢና ኣዳሊና ዘለና ማለት እዩ። ሕጂ ኣብቲ ድንሽ እንድሕር ደኣ ርኢና ድንሽ ካርቦሃይድሬት እዩ፣ ናይ ፀዓት መግቢ እዩ። ኣብቲ ቅራፉ ከዓ ምስ ቅራፉ ስለ ዝኾነ ኣብቲ ቅራፉ ከዓኒ ብዙሕ ዝኾነ ትሕዝቶ እዩ ዘለዎ ማለት እዩ። ምክንያቱ ኣብቲ ቅራፍ ብዙሕ ግዜና ንገልፆ እቲ ድበዝሐ ትሕዝቶ ሃብቲ ናይቲ ናይ መግቢ ብጣዕሚ ኣብቲ ቅራፍ እዩ ዘሎ። ክትሪኦ ከለካ እቲ መፅናዕቲ ናይ መግቢ ዳርጋ ነቲ ቅራፍ ጥራሕ ክትበልዕ እዩ ክስታይ ዝገብረካ ማለት እዩ። ምክንያቱ ኣብቲ ቅራፍ ዚንክ ኣሎ፣ ካልሽም ኣሎ፣ ፖታሽም ኣሎ። እንደገና ፀረ ረክሲ ዝኾነ ትሕዝቶ ስለ ዘለዎ ንቆርበት ሓጋዚ እዩ። ንፀቕጢ ደም፣ ንሽኮር፣ ንምቁፅፃር ሓጋዚ እዩ። ስለዚ እዝን ካልእን ብዙሕ ትሕዝቶ እዩ ዘለዎ ማለት እዩ። ኣብቲ ቅራፍ ድንሽ እየ ዝብል ዘለኹ። ኣብቲ ካብሎ ፊዮሪካ ኣዝዩ ካብ ኣሕምልቲ ሃፍታም መግቢ እዩ ማለት እዩ። ሃፍታም ኣሕምልቲ እዩ። ከም ኩሎም ኣሕምልቲ ብቪታሚናትን ማዕድናትን ሃፍታም እዩ። ቪታሚናትን ማዕድናትን ክንብል ከለና ንምሕማም ዝከላኸሉ መኣዛታት ኩሎም ማለት እዮም። ኣብ ካውሎ ፊዮሪ ከዓ ተወሳኺ ብቪታሚን ሲ ሃፍታም እዩ። ቪታሚን ኬ ከ ኣለዎ። እንደገና ውሑድ ካርቦሃይድሬት ኣለዎ። ናይ ፀዓት ከዓ ማለት እዩ ውሑድ ፀዓት ከዓ ኣለዎ። ነታ ፀላም ከብድና ዘፅሪ ኢንዛይምናትና ከዓ ንዕኡ ብደንብ ንኸፅሪ የንጥፎ ማለት እዩ፣ ንጡፍ ይገብሮ ማለት እዩ። ስለዚ ብጣዕሚ ፅቡቕ ትሕዝቶ እዩ ዘሎ ኣብቲ ካውሎ ፊዮሪ። ኣብቲ ዓይኒ ዓተር ከምቲ ኩሉ መዓልቲ ንገልፆ ብፕሮቲን ሃፍታም እዩ ኩላትና ከም እንፈልጦ ማለት እዩ። ምስ ቅራፉ ብምዃኑ ግን ብቪታሚናትን ማዕድናትን ፅሕ ግን ከዓ ሃፍታም እዩ ማለት እዩ። በዓል ፐርሰሜሎ፣ በዓል ሽጉርቲ ፃዕዳ ነናቶም ዝኾነ ፅቡቅ ዝኾነ ከምቲ ኩሉ ግዜ ንገልፆም ፅቡቅ ዝኾነ ትሕዝቶ ኣለዎም ማለት እዩ። ሽጉርቲ ቀይሕ እውን ብጣዕሚ ፅቡቅ ትሕዝቶ እዩ ዘለዎ። ስለዚ እዚ ኩሉ ደሚርካ ክረአ ከሎ ኣብቲ ቀመማት ከዓ ቀመም በርበረ ፀሊም እንድሕር ዳኣ ርኢና ብዙሕ ፅቡቅ ትሕዝቶ እዩ ዘለዎ። በርበረ ፀሊም ከዓ ጎዳእቲ ዝኾኑ ነፃ ራዲካልስ ዝበሃሉ ኣብ ኣካላትና ዝፈርዩ ንዓታቶም ናይ ምፅራክ ባህሪ ኣለዎ ማለት እዩ። ስለዚ ኩሎም ቀመማትና ነናቶም ትሕዝቶ ኣለዎም። እዚ ኩሉ ደሚርካ ክረአ ከሎ እዛ ናይ ሎሚ መዓልቲ ምስቲ ኣሰራርሓ ከዓ ናይ ጥዕና ዘይተቀላለወ ብምዃና እቲ ብማይ ዝበሰለ እቲ ድማ ኩለን ብሓንሳእ ጌርና ሸሊቑና ኢና ሰሪሕናየን ማለት እዩ። እቲ ኣብኡ ተጠቂምናሉ ዘለና ቅብኣት ከዓ ዘይትስምስም እዩ። ዘይትስምስም ከዓ ከምቲ ኩሉ መዓልቲ እንገልፆ ብብሉፃት ስብሕታት ኣዝዩ ፅቡቅ ትሕዝቶ ዘለዎ ፅዑይ ኮለስትሮል ዝውንን ንደም ንፀቕጢ ደም ንሽኮር ንምቁፅፃር ጥቕሚ ዘለዎ ብጣዕሚ እዝን ካልእን ከዓ ኣብ ዘይቲ ዝስምስም ኩሉ መዓልቲ ኢና ንገልፆ ማለት እዩ። ፅቡቅ ትሕዝቶ እዩ ዘለዎ። ስለዚ ካብ ዘይቱ ኣትሒዝካ ኩሉ ኣብዚ ዝኣተወ ቀመማት ኣዝዩ ንጥዕና ኣገዳሲ እዩ ማለት እዩ። ስለዚ እቶም ፀዓት ክንደሊ ውሕድ በለ ጌርና ክንምገቦ ፅቡቅ፣ ምክንያቱ ኩሉ ናይ ፀዓት መግቢ እዩ ማለት እዩ። ካውሎ ፊዮሪ ውሕድ ፀዓት ኣለዎ፣ ግን እቲ ዝበልክዎ ጥቕምታት ኩሉ ከዓ ኣለዎ ማለት እዩ። ስለዚ ናይ ሎሚ መዓልቲ ካውሎ ፊዮሪ ምስ ድንሽ ምስ ዓይኒ ዓተር ኣብዚኣ ወዲእና ኣለና፣ ምስ ዝበሰለ ዓይኒ ዓተር። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ እንራኸብ ኣብ ዘለናዮ ሰላም ዝሰፈነቕነ

合法合法。

ሽራራይ ቦኽሪ ሞማ ሪትራ ራር ሰማይ ካሞራ

0: ሕጊ እንግሊዝ፣ ጂኦግራፊ፣ ታሪክ፣ ቃኑን፣ ዕሉም፣ መክተባት ወሓብሪ ኣደሚ መሽተማ ክምሰልሁም ኣሰያሐት ወዳረት ሆቴላት ድሩሶም ለእትመሞ ክምሰልቶም እንደሸርሓ 47 ምእታይት ምን ዓም ዓደድ መድሕረት ኣንሳት ከምተንሓበረ ናይ ሕሽመት ዓዙ መስለ ገበ ትግሉ ወዚር ኣዕላም ኣሴድ የማነ ገብረ መስቀል ዲብላ ሓለፈ የልእከት እግል መድሕረት ዋልዴን ወመደርሲን ኣሰናይ እትለብፅሐኩም ሓቆለ ቤላ ኤርትርያ ዲብ ዓማር ጡር ለልአትናይ ትርዝቕ ጠቢዐት ምንመት መልክ እሊ ናይ ኣጅያላ ትርዝቕ እብገበይ ሳፌት ዲብ ዓቦት እቕትሳድ ወጠን ወመናበረት ሸዕበ ግልአት ሓያ ስግልውዓል ፍህም ናይ ምህነት ለተዓንደቓ ስቡል መዋጥን ኣፍረዮት ኣግዳም ህም ሰበቱ ፍዓሌት ደሩር ኢላቱ ወፍገሪት ለቡ በርናምጅ ጠወሮት ርዝቕ ኣዳም ምን ኣግዲ ኣሳስ ወኣውለውየት ዓገል ዓማር ሕኩመት ኤርትርያ ከም ትሸርሓ ወዚር የማነ እንዳኣትላ እትሊ መትቐዳም ዕሉም ወቴክኖሎጂ እብገያለት ዲብ ዘመን ዓቐል ስናዓት ልትዓደድ ይብሉ ሃለእዋን ምስሊ ዓለም ኣክል ሕደ ግናኣሳድር ዲብ ኣምር ምህነት ዕሉም ወቴክኖሎጂ ዝሃለፈ ርግግ ልጅበብ ወዲብ ጠወሮት ርዝቕ ኣዳም ለእንወዲያ ፌራሮ ምስል ኩሉ መጋብሃት ብና ናይ ቀደም እላ እግልዕ በላ ዝምክምቱ እንደሸርሓ እተሓልፈ 35 ሰነት ሕሬት ዲብ መጃል ታዕሊም ለተሰጀለ መትቀዳም እብተፍሲር ቀደማ ዲብ ደንጎባ ወዚር የማነ እብ ደረጀት ዓለም ኣሳስያ ኢላቱ ዕባደት ሸዓብ ዲብ ብቆት ለትካረ ዛህረት ዲብ ለትትረአ ዲቡ ልህሌት መደት ኣፍዓል መሽተማዕና እግል ኢልክሳሕ ወዝያት እግል ትነየር ፍንጊ ኣምር ጠቢዐት ዋቕወትና ለወስክ ኣምር መሽተማዕ ለሃላ መሳዋት ራትዕ ወምን ወክት ዲብ ወክት ጌማም ወመራጅዕት እግል ግባእ ዲቡ ክምልአት ሓዘ እንዳኣትፋቐዳ መድሕረት ዲብ ዓማር ወብንየት ወጠን ለቦም ዶር ፈዛዓት መትሰባል ተርኪዞም እግል ወቕሎ ክምሰልሁማ ራክባማ ለሃለው ምህነት ብትሉሉ ጅህድ ወብሑስ እግል ለዓቡት ፋና ወኪል ለዳሕረው ብጀህቱ እትለ ደረጀት እግል ብፅሖ እብዋልዴኖም መደርሲኖም ወሕኩመቶም ለገብአት እግሎም መራዓየት ወሰዳይት ሓምደ ሓቆ ለቐደማ ዲብ ለትነዘመው ዲቡ ወራት ዲብ ኣፍዓል ሰኒ ወስቡል ወራት መሰል ክም ገብኦ ገለት በይኣ ዲብ ደንጎባ ንቓጥ ውቁል ኣምፀው ደረሳ መዳልያት ተህየባ ኩልየት ተጃረት ውዕሉ ምሽትማዕየት እተሓልፈ 16 ሰነት ዝያድ 14,000 ደረሳይ እብ ማስተርስ ኣወላይ ዲግሪ ወዲፕሎም ክም ኣድሓረት ወሳይቐ ወድሕ
1: ሓምደኪ መንሱራ እስማን ዲምዴረ ሰናዕ ፈወራታት ሸትል ግልት ዓወስ ሰር ሓድሰር ሚልዮን ሸትል ዳላ በርዶ ዜማ ተቕሪር ግልሃለግናቱ ምን ሳልሕ ሙሳ ወልሓቢብ
2: ዲብ ሙዴርት ሰንዓፈይ ወራታት ሸትል ከረምዮም ዓመት እግል ትዓወት ዲብ መራክዝ ሸትል ጎሎው እምባላኻ 10 ሚልዮን ለገቢእ ሸትል ዕጨይ ክምዳላ ተሓበራ ወኪል በዓል ሳልጣት ዕጨይ ውሕዋናት ከደን ዲብ ለሙዴርት ኣሰይድ ዮሃንስ ዘካርያስ ዲብ ለሃባያ ሓብሬ እትክልኦት ለመርከዝ ሸትል 30 ምእታይት ዕጨይ ኣስል ወ70 ምእታይት ህየ ኣስሉ ለይተኣመራ ሸትል ክምዳላ ሓቆል ሓበራ ዲብ ኣብያት ሰከን ኣካናት ማዕበድ መዳርስ ሕኩመት ወበራምን ሕኩመት ላተን መኣሰሳት ከም ሰሌሁማ ዲብ ሕፍዝ ለጋብ ኣዲቡ ኣካናት ወመዳንን እግል ትሸተልኩም ተኣፍሃማ ዲብ መርከዝ ሸትል እምባላኻ በዓል መቕደረት ሸትል ሻብ ነስረዲን ዑመር እብጃህቱ እብ ደረጀት ሙዴርት እትክል ሰነት ለልተከል ሸትል ክፋል ናይላ እርድ ክምበዲሩ እግል ልግመል ለገቢእ ወጠንያ ጅህድ ክምቱ እንደ ኣብርሃ ለዱሉ ኢልሃላ ሸትል እንደ ተከላ ዲብለ ትትሓዘ ደረጀት እስክ በጽሕ መራዓየት ወጂበት ወዓቕቢት እግል ልግባ እግሉ ትፋና መታብዓይ መርከዝ ሸትል እምባላኻ እሰይድ ታደሴ ተወልደ ብርሃን እብጀህቱ ዲብለት ፈናተ ኣካናት ናይለ ሙዴርት ምንሰልፍ ወርሕ ጁላይ እስክ ክፍለት ወርሕ ኦጎስት እትክል ሰነት ዓስሮታት ኣላፍ ኣሽትል ብሸዓብ ደሽ ወደረሳ ከም ልተከል እንዳሓበራ ዋጅብ ዓቕቢት ወመራዓየት ሰበቲ ይገብእ እግሉ ላኪን ክመል እትሓዘ ፍገሪት ትትረከብ ምኑ ሰበቲ ጸንሐት ዕጨይ ቀደም ሽትለቱ ብክሱስ ራዓዮት ወዓቕቢቱ መዳሊት ውሕፍዝ እግል ልግባእ ተሓሰባ ዮም ዓመት ዲብ መራክዝ ሸትል ሙዴርት ሰንዓፌ 13 ጅንስ ሸትል ዕጨየ እስል ወእስሉ ለይተ ኣመራ ዱሉ ይሃላ
1: ሓምደካ ወድ ሓቢብ ዲብዕት ከባር ምነት ዓደ ተቕሊም ዓንሰባ ሙዴርያት ሓልሓላ ሃላ መርከዝ ሸትል ዝያድ 180,000 ዕጨይ ኣስል ለቡ ዝያድ 370,000 ሸትል ከም ሰልዳለ ተሓበራ መስኡለት ለመርከዝ ሰይዳ ሓናን ስዒድ ዲብላ ከበቶ ሓብረ ዲብለ ሙዴርያት ኣውዲ ሙዴርያት ሓልሓል ኣስማት ሓመል ማለ ወከረን በዝርአት መዳንን መዳርስ ኣካናት ድያናት ወኣብያት ሰከን እግል ሸተል ከም ሰልቶ ኣብርሀት እምበል እሊ በዓል ሰልጠት ዕጨ ወሒዋናት ከደን ለትነዘመት መሓደራት በፍዕል ዲብ ሓመል ማለ ወሓልሓለ ብኣንፋር ሓርስ በዓል ሰልጠት ዕጨ ወሒዋናት ከደን ታይባ ወኪል በዓል ሰልጠት ዕጨ ወሒዋናት ከደን ኣቕሊም ዓንሰበ ሰይት ከሰተ ተስፋ ፅዮን ላድሩስ ዲብለት መፅሳምን ዲብ

ኣዳለውቲ ናይዚ ውድድር ኣብ ሓንቲ መድረኽ ዝነበረት ኣብ መንጎ ፀወታት ስራዕ ናይ ቅፅታ ውድድር ናብ ክልተ ብምዕባዮም ናይ ሽኳ ተቀዳድምቲ ክረብሑ ትፅኢ ትግበር ካልእ እውን ንዕወት ናይ መድረኽ ተቀዳድማይ ዝወሃብ ዝነበረ 50 ነጥቢ ናብ 70 በሪኹ ብምህላው እውን እቲ ካልእ ጥዑም ዜና ንናይ ቅፅታ ውድድር ተቀዳድምቲ እዩ ሎም ቀዳም ተቀዳድምቲ ኣብ ናይ ጋንታ ናይ ግዜ ውድድር ማለት ክሮኖሜተር እዮም ተፀሚዶም ክውዕሉ እዛ መድረኽ ኣብ ከተማ ባርሴሎና ትካየድ ኮይና ተቀዳድምቲ 19.6 ኪሎ ሜትር ንክጎዩ እዩ ተመዲብሎም ዘሎ ፅቡቅ ዕድል ንኤርትራዊ ኦሎምፒካዊ ተቀዳድማይ ቢንያም ግርማ እዩ ኣብ ካልእ ዜና ሃገራዊ ፌደሬሽን ባድሚንቶን ኤርትራ ዝወደቦ ሃገራዊ ውድድር ትሕቲ 19 ዓመት ብክልቲ ፆታት ማሊ ኣብ ከተማ ኣስመራ ፈሊሞም ፕረዚደንት ናይቲ ፌደሬሽን ኣቶ እስክንድር ሮምዳን ነቲ ኣብ ቤት ትምህርቲ ደንበ ሰንበል ዝተኸፍተ ውድድር መሪቑ ከፊትዎም ናይ ሎም ዓመት ውድድር ስታፊ 6 መላእ ዞባታትን እንተላይ ሚኒስትሪ ትምህርትን ዝተረጋገጸሉ ኮይኑ ውዕውዕ ስፖርታዊ መንፈስ ይንፀባረቐሉ ከም ዘሎ ህዝባዊ ርክባት ናይቲ ሃገራዊ ፌደሬሽን ኣብ ዝለኣኾ ፀብጻብ ኣፍሊጡ እቲ ዝካየድ ዘሎ ውድድር ናይ ንፅልን ድርብን ከምኡ እውን ሕውስዋት ፀወታታት ኮይኑ 5 ዓይነታት ፀወታታት የእንግዳ ኣሎ መዛዘሚ ናይዚ ፀወታ ድማ ፅባሕ ሰንበት 5 ሓምለ ኣብ ሰዓታት ቅድሚ ቅትሪ ኣብ ጂምናዚየም ሃማመተ ክካየድ ምዃኑን ኣፍቃር ስፖርት ድማ ናብ ቦታ ውድድር ብምምፃእ ንፀወታታት ባድሚንተን ክከታተሉን ተፃውቲ ከተባብዑን ሃገራዊ ፌደሬሽን ባድሚንተን ኤርትራ ዕድሚኡ ኣቕሪብሎ ናብ ዜናታት ወፃኢ ምስ ንሰግር ሕቡራት መንግስትታት ኣሜሪካ ካናዳን ሜክሲኮን ብሓባር ብምዃን ዘካየድኦ ዘለዋ ዋንጫ ዓለም 2026 ማለ ዓርብን ሎሚ ቀዳም ኣብ ሰዓታት ንግሆን ብዝተፈላለዩ ፀወታታት ቀፂሉ ነይሩ ፀብጻቡ ይስዕብ ሰዓት 9 ፀወተ ንምክያድ ናብ ሜዳ ዝወረዳ ሃገራውያን ጋንታታት ኣውስትራልያን ግብፅን እየ ነይረን ኣብ ናይ ቅድሚ ዕረፍቲ ፀወታ ግብፂ ኣብ መበል 13 ደቂ ካብ ኢማም ኣሹር ብዝረኸበታ ሸቶ ሓደ ባዶ መሪሓን ዕረፍቲ ክትወፅን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ካልይ ዕብረት ፀወታ ኣውስትራልያ ኣብ መበል 55 ደቂ ካብ ግብፃዊ መሓመድ ሃኒ ብዝረኸበታ ህያብ ናብ ፀወታ ተመሊሳ ብድሕር ዚ ተፃወቲ ግብፂ ምዐወቲ ሸቶ ንምርካብ ብሓደገኛታት ኩዓሳ ስኳ ናብ ልዳት ኣውስትራልያ ይፅጉዑ ተነበሩ ሸቶ ግን ክምዝገብ ኣይተኻልን ምዱብ ግዜ ተዛዚሙ ተወሰኽቲ 30 ደቂቕ ምስ ተዋሃበ ዝተመዝገበ ሸቶ ስለዘይነበረ ዕወትን ምፍላይ ናብ ፍፁም ቅላዕን ኣምርሐን ግብፂ ድማ 4-2 ዝኾነ ውፅኢት ብምዕዋት ናብ ዝቕፅል ዙር 16 ምሕላፍ ኣፍሊጣ ኣብዛ ፀወታ ግብፃዊ መሓመድ ሳላሒ ብሉፅ ተፃወታይ ተባሂሉ ድሕርቲ ፀወታ መሓመድ ሳላሕ ኣብ ዝሃቦ ጋዜጣዊ መግለፂ ብሓቂ ሎሚ ታሪክ እዩ ተሰሪሑ ቅድሚ ፀወታ ንመፃወቲ ሓደ ነገር ኣረድዮም ነይረ ንሱ ከ ኣብዛ መድረኽ እቲ ዝበለፀ ፀወታ ክፃወቱ እትኽእሉሉ ብዘይፀቐጢ እናዝተማቕርኩሞ ነዝግጥም ተፃወቱ ዋኢሉ እዮም ብሓቂ ድማ ብሉፅ ዝኾነ ብቕዓት ብምፅብራቕ ኢና ተዓዊትና ወፂና ኢሉ እቲ ድሕሪ ካብ ሊቨርፑል ምስንባቱ ክለብ ኣብ ምድላይ ዝርከብ ወዲ 34 ዓመታት ቃዕ እዩ ሃገራዊት ጋንታ ግብፂ ድሕ 1934 ንፈልማ ግዜ ናብ መበል 16 ዙርያ ብምሕላፍ ታሪክ ሰሪሓ ኣላ ሰዓት ሓደ ፀወተን ዘካየዳ ድማ ሻምፒዮን ናይ ዝሓለፈ ውድድር ዝነበረት ኣርጀንቲና ብናይ ሎም ዓመት ዋንጫ ዓለም ኣብ ናይ ፈልማ ሱታፍያ ኣደናቒ ታሪካ ምስራሕ ዝቐነት ኬቨርደን እየ ነይረን ኣብ ናይ ቅድሚ ዕረፍቲ ፀወታ ኣርጀንቲና መበል 29 ካብ ሊዮነል መሲብ ዝረኸብታ ሸቶ መሪሕነት ብምሓዝ ንፀወታ ክትቅልሶ ከላ እቲ ኣብ ነፍሲ ወከፍ ፀወታ ሸቶ እናመዝገበ ዘዛርብ ዘሎ ሜሲ ድማ ናይዚ ውድድር 7 ሸቶ ብምዝጋብ ካልእ ታሪክ ብምስራሕ እዩ ሃገሩ ሓደ ባዶ መሪሓን ዕረፍቲ ንክትወፃእ ኪኢሉ ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ኬቨርደን መበል 59 ደቕ ካብ ዲሮይ ድዋርተር ብዝረኸበታ ሸቶ ናብ ፀወታ ተመልሰት ፀወታ ረስኑ እናቐፀለ ብዝኸደ ተፃወቲ ኣርጀንቲና ንልዳት ኬቨርደ ብዝተፈላለዩ ፈተነታት እኳ ይኩሕኩሕዎ ተነበሩ ሓላው ልዳት ቮዚና ግን ምሕላፍ ከልይዎም ምዱብ ግዜ ተዛዚሙ ናብ ተወሳኺ ፍርቂ ሰዓት ምስ ተሰገረ ግን ኣርጀንቲና መበል 92 ደቂ ካብ ሊሳንድሮ ማርቲነዝ ናብ መሪሕነት ዝመለሰታ ሸቶ ብምርካብ ላዕለዋ ኢል ሒዛ ኣብ መበል 103 ደቂ ኬቨርደ መገዲ ሰንዲ ካርባል ኣብዚ ውድድር ካብ ዝተመዝገባ ብሉፃት ሸቶታት ሓንቲ ክትከውን ብእትኽእል ሸቶ ብምዝጋብ ንደገፍቲ ሃገሩን ኣህጉርን ኣፍሪቃን ናብ ሓጎስ ክመልስ እንከሎ ፀወታ ድማ ረስኑ ብምውሳኺ ርእሲ ሰርሐ ኣብ መበል 111 ደቂቕ ግን ኣርጀንቲና ቅላዕ መቕፃዕተ ትረክብ እሞ ሊዮነል መሲ ኩዕሶ ከቕላዕ ኸሉ ኣርጀንቲናዊ ሮሜሮ ነታ ዝተላከት ኩዕሶ ብርእሱ ካሃርማ ንኢድ ኬቨርዳዊ ዳኒ ቦርጎስ ሃሪማ ግን ናብ ሰኪዕት ብምእታዊ ኣርጀንቲና በዛ ሸቶ ናብ ዝቕፅል ዙር 16 ምሕላፍ ኣረጋጊፃ እቲ ብኩሉ መዳዩ ብልፁ ዝነበረ ግጥም ድማ ብዓወት ኣርጀንቲና 3-2 ተዓፅዩ ኣብዛ ፀወታ ን8 እትዋት ኩዓሳሱ ኣርጀንቲና ክዓግዝ ዘምስየ ወዲ 4 ዓመት ሓላው ልዳት ኬቨርደ ቮዚና እዩ ብልፅ ተፃዋታይ ተባሂሉ ተሰይሞ ኣርጀንቲና ኣብ ዙር 16 ኣንጻር ግብፂ ክትራኸብ ከላ ፀወታ ናይ ዘን ሃገራውያን ጋንታታት ድማ ዝመፅእ 37 ሓምለ ኣብ ኣትላንታ ሕብራት መንግስትታት ኣሜሪካ እዩ ክኸውን ኬቨርደ ኣብ ናይ ሎም ዓመት ዋንጫ ዓለም ብዝሰርሓቶ ታሪክ ኣብ ልቢ ኣፍቀርቲ ስፖርት ተቐሚጥያ ናብ ሃገር

ተፋንያ ሰዓት 4 ወግሕታ ድማ ዝተፃወተ ሃገራውያን ጋንታታት ኮሎምብያን ጋናን እየ ነይረን። ኣብ ናይ ቅድሚ ዕረፍቲ ፀወታ ኮሎምብያ መበል 14 ደ ካብ ጆን ኣርያስ ብዝረኸተሸቱ ሓደ ባዶ መሪሓን ዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ግን ጋና ናብ ልዳት መጋጥምታ ሓንቲ ተርጊ ክትገብር እያ ተፀጊማ፣ ሓደ ባዶ ተሳዒራ ድማ ናብ ሃገራ ተፋንያ። ኣብዛ ፀወታ ናይ ኮሎምብያ ሙኖዝ ይብል ተፃታይ ተባሂሉ ተሰይሙ። ዝቕፅል ፀወታ ኮሎምብያ ኣንጻር ስዊዘርላንድ ኮይኑ እቲ ፀወታ ዝምፅእ ሰሉስ እዩ ክካየድ። ግጥማት ዋንጫ ዓለም 2026 ሎም ቀዳም እውን ክቕፅል እዩ። ካብ ሰዓ 8 ምሸታት ሒዙ ድማ ብናይ ዙር 16 ፀወታታት ቀፂሉ ከምስ እዩ። በዚ መሰረት ካናዳ ኣንጻር ሞሮኮ ተካይዶ ፀወታ ተሰሪዑላ ኣሎ። እዘን ሃገራት ኣብ ማሕበር ኩዕሶ እግሪ ዓለም ማለት ፊፋ ዘለዎን ደረጃታት ምስ ንምልከት ካናዳ ኣብ መበል 30 ደረጃ ተቐሚጣ ዘላ ክትከውን፣ ሞሮኮ ግን ኣብ 7ይ ተርታ ንረኽባ። ካናዳ ኣብ ታሪኻ ንፈለማ እዋን ኣብ ናይ ዶካ ምሕላፍ ፆወታታት ብምሕላፋ ንደገፍታ ዘደሰተት ክትከውን፣ ሎሚ ግን ኣንጻር ሞሮኮ ወሳኒ ፆወታ ይፅብያ። ካናዳ ካብ ፆወታ ብሰንኪ ምጭባት ጨዋዳ ንንውሕ ዝበለ ግዜ ተኣልዩ ንፅንሐ ሓለቓ ኣልፎንሶ ደቪስ ናብ ሜዳ ክትልእኮ ትፅኢት ደገፍታ እዩ። እዚ ተኸላኻላይ ንውሕ ዝበለ ግዜ ካብ ፀወታ በኺሩ እኳ ተፀንሐ ኣብ ናይ ዙር 32 ሃገሩ ንደቡብ ኣፍሪቃ ሓደ ባዶ ብሰዓረትሉ ግጥም ን15 ደቓይቕ ናብ ሜዳ ወሪዱ ምንባሩ ይዝከር። ኣሰልጣን እዛ ሃገራዊት ጋንታ ጄስ ማርች ምስ ቀዳሞት ተሰለፍቲ ናብ ሜዳ ከወርዶ ድዩ ኣይወሰነ ዘሎ። ብወግን ሞሮኮ ምስ ምልከት ዝሓለፈ መዓልትታት ኣንጻር ሆላንድ ኣብ ዘካየድቶ ግጥም ክሳዕ 120 ደቓይቕ ብምፅዋታ ምስ ካናዳ ብዝህልዋ ፀወታ ተፃወታ ድኻም ከይህልዎ ምስክፍታ እዩ። ካልእ ተኸላኻሊ ቻዲ ራይድ ኣብ ዝሓለፈ ፀወታ ፍኹስ ዝበለ መጉዳእቲ ፀይሩ እኳ ተነበረ ኣብ ናይ ሎሚ ሸት ፀወታ ከርክብ ግን ተተስፊያ ኣላ። ሰንበት ፍርቅለይቲ ኸ ፓራጓይ ኣንጻር ፈረንሳ ክትፃወት መደብ ተሰሪዑላ ኣሎ። ፓራጓይ ኣብ ዝሓለፈ ፀወታ ንጀርመን ረቲዓ ናብዚ ደረጃ ብምፅሓብ ሃገራ ሃገራዊ ፅምብል ክካየድ ከም ዝቐነ ዝፍለጥ ኮይኑ ኣብ ናይ ሎሚ ፀወታ ምስ እንግሊዛዊት ክለብ ብራይተን ዝፃወት ኣባላ ዲያጎ ጎመዝ ናይ ሓንቲ ፀወታ መቕፃዕቱ ዛዚሙ ነዛ ፀወታ ድሉእ ኮይኑ ከም ዘሎ እቲ ሃገራዊት ጋንታ ኣፍሊጣ ኣላ። ተኸላኻሊ ኦማር ኣልዳርት ኣብ ብርኩብ ሰንኪ ዝፀሮ መጉዳት ኣብዛ ፆታ ዘይህሉ ተፃወታ ክኸውን ከሎ ኣጥቃዒ ጁልዮ ኢንሲሶ ግን ዋላ እኳ ኣብ ዝሓለፈ ፆታ መጉዳእቲ እንተፀረ ኣብዛ ፆታ ግን ክህሉ ምዃኑ ተረጋጊጹ ኣሎ። ብወገን ሃገራዊት ጋንታ ፈረንሳ ግን ዝኾነ ናይ መጉዳእቲ ኾነ መቕፃዕቲ ስለ ዘይብላ ተዛንያ ናብዚ ፆታ ክትኣቱ። ኣብዛ ፀወታ ግን ከቢድ ራህዲ ክህሉ ከም ዝኽእል ዝእምት ኩነታት ኣየር ብምህላው ካብቲ ኣሰካፊ ኮይኑ ዘሎ ጉዳይ እዩ። ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ይፍፀም። ስለምክትታልኩም ኣዝየ መስኪ ምስ ተረፉ መረባት ቲቪ ሓድጎኩም ብወገነግም ሰላም።

0: ከማን ነጃት ገበት ከቀደሩልኝ ተንኮኒ እግል ወለት አደት ይትቀደራ ግለዛ አዘበናና በደረ ላዝም ትንደልስተን
1: ላለም ሳስተን ትንብልአ ግንዕማት ብጤያ
0: ምትስፋት ተተሐን
1: ተተሐን
0: ላላላ ለክ ምክንያት
1: ይጣል ማስተር ይትሐድገን እንት
0: ብለብለ

0: ሰላምን ጥዕናን ንዓኻትኩም ይኹን። ፈኖ ኤሪ ቲቪ ኣብ ምክትሳል ትርከቡ ዝኸበርኩም ተዓዘብትና ከመይ ተምስዮም ሰዓት 9 ኣኺሉ ንሎሚ 4 ሓምለ ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ እስቴፋኖስ ግርማይ ንምክትታልኩም ብኸብሪ እንዳዓደምኩ ብቐንዲ ኣርእስቲ ዜና ይፍልም። ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ሎሚ ኣብ ዘካየዶ ስነ ስርዓት ልዕሊ 1,000 ተምሃሮ ብዲግሪን ዲፕሎማና መሪቖም። ማእከላይ ባይቶ ማሕበር መምህራን ኤርትራ ኣብ ዘካየዶ ካልኣይ ስሩዕ ኣኼባ ኣገደስቲ ለበዋታት ኣቕሪቦም። መደበር ፈልሲ ንእዞባ ሓልሓል ንወፍሪ ምግራብ ኣስታ 370,000 ፈልስታት ኣዳልያ። ዕጡቓት ጉጅለታት ኣብ ዝተፈላለየ ማሊ ዝተዋሃደ መጥቃዕታት ከም ዘካየዱ ተገሊጾም። ሃገራት ባልቲክ ዩክሬን ንሃገሩ ንመጥቃዕቲ ክልል ኣየረን የፍቅራ ብምህላወን መንግስቲ ሩስያ ከሲሶም። ህንዲ ወተሃደራዊ ዓቕማ ንምምዕባል 5.5 ሚልዮን ቢልዮን ዶላር ተወሳኺ ባጀት ከም ዝሰልዐት ገሊጻ። ዝርዝር ዜና ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ሎሚ ኣብ ዘካየዶ ስነ ስርዓት 52 ሚታዊት ብዲግሪ ዝርከብዎም ልዕሊ 1,000 ተምሃሮ ኣመሪቖም። ጋዜጠኛ ዳንኤል ወልዱ ንዘዳለዎ ጸብጻብ ገረ መስቀል ገረዝጌር ከቕርቦ እዩ።
1: ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ሎሚ 4 ሓምለ ኣብ ኣስመራ ኣብ ዝገበሮ መበል 19 ስነ ስርዓት 536 ብዲግሪ ዝርከብዎም 118 ተምሃሮ ብዲግሪን ዲፕሎማና መሪቑ። ዲን ናይቲ ኮሌጅ ዶክተር እስቴፋኖስ ሃይለማርያም ኣብ ዝሃቦ መግለፂ ተመረቕቲ በተሓዘ ሕሳብ ምሕደራ ዋኒንን ህዝባዊ ምሕደራን ቁጠባን ፋይናንስን ቋንቋ እንግሊዝ ጂኦግራፊ ታሪክ ሕጊ ስነ ፍልጠት ኣብያተ ንባብን ሓበሬታን ስነ ሰብ ስነ ሕብረተሰብ ከምኡ ውን ቱሪዝምን ምሕደራን ሆቴላትን ትምህርቶም ዛዘሙ ምዃኖም ብምግላፅ 47 ሚታዊት ካብ ጠቕላላ ቁፅሪ ተመረቕቲ ደቂ ኣንስትዮ ምዃኑን ሓቢሩ። ናይ ክብሪ ዕዱም ሚኒስትር ዜና ኣቶ የማነ ገብረ መስቀል ኣብ ዘመሓላለፎ መልእኽቲ ንተመረቕቲ ወለድን መምሃራንን እንቋዕ ፍረ ፃዕረኹም ኣርኣያኩም ድሕር ምባል ኤርትራ ንዘመናዊ ልምዓት ዝድርኽ ባህርያዊ ሃብቲ ዝተዓደለት እኳ እንተኾነት እዚ ናይ ወለድታት ርስቲ ብድማዕነትን ውሕሉልን ኣገባብ ኣብ ቁጠባዊ ዕብየት ሃገርን ምምሕያሽ መነባብሮ ህዝብናን ክውዕል ልዑል ሞያዊ ፍልጠት ዝዓጥቐ ውፍዩን ፃዕራምን ዜጋ ምፍራይ ቀንድን ወሳንን ረቓሒ ስለ ዝኾነ ትግባረ ዕቱብን ኣድማዕን ፕሮግራም ምምዕባል ፀጋ ሰብ ካብ ቀንዲ ሕመረትን ቀዳምነታትን ልምዓታዊ ፖሊሲ መንግስቲ ኤርትራ ከም ዝኾነ ገሊጹ። ሚኒስትር የማነ ኣስዒቡ ኣብዚ ገስጋስ ስነ ፍልጠትን ቴክኖሎጂን ብኣዝዩ ቅልጡፍ ናህሪ ናብ ዘመነ ሰብ ሰርሖ ብልሒ ዝሰገርሉ ዘሎ እዋን ምስ ዓለም ማዕረ ንምስጓምን ኣብ ሙያዊ ኣፍልጦ ሳይንስን ቴክኖሎጂን ዝህሉ ጋግ ንምፅባብን ኣብ ምምዕባል ፀጋ ሰብ እንገብሮ ወፍሪ ምስ ኩሉ ካልእ ብድሆታት ካብቲ ናይ ቅድሚ ሕጂ ክዓቢ ግድን ከም ዝኾነ ብምጥቃስ ኣብዝሓለፈ 35 ናይ ናፅነት ዓመታት ኣብ ፅላት ትምህርቲ ንዝተመዝገበ ገዚፍ ገስጋስ ብኣሃ ዛታ ሰኒዩ ኣቕሪቡ። ኣብ መወዳእታ ሚኒስተር የማነ ብደረጃ ዓለም ንመሰረታውያን እምነታት ህዝብታት ዝፈታተኑ ተርእዮታት ኣብ ዝቀላቐሉ ዘለዉ ህሞት ናይ ሕብረተሰብ ስነ ምግባር ከይብረዝን ዝያዳ ክኩላዕን ኣብ መንጎ ባህርያዊ ፍልጠትን ንረቂቕ ሓይልና ዘጎልብት ማሕበራዊ ፍልጠትን ዝህሉ ዝንቕ ርትዓውን በብእዋናውን ክግምገምን ክኽለስን ከም ዘድሊ ብምግንዛብ ተመረቕቲ ኣብ ሃገራዊ ልምዓትን ህንፀት ሃገርን ዘለዎም ግደ ብንቕሓት ተወፋይነት ዕቱብነትን ትግሃትን ክዕዝዙ ከምኡ ውን ቀሲሞሞ ንዘለዎ ሞያ ብቐጻሊ ጻዕርን ምርምርን ክዕብዩ ተላቢኡ። ወኪል ተመረቕቲ ብወገኑ ስለቲ ኣብዚ ደረጃ እዚ ክበፅሑ ብወለዶም ምህራኖምን መንግስቶምን ዝተገብረሎም ናብየቱን ደገፍን ምስጋና ብምቕራብ ኣብዛ ዝትመድብዎ ስራሕ ኣብነት ስነ ምግባርን ውፍይ ኣበርክቶን ከም ዝኾኑ ቃል ኣትዩ። ኣብ መወዳእታ ልዑል ነጥቢ ንዘምፅኡ ተምሃሮ መደለታት ተዓዲሉ። ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ኣብ ዝሓለፈ 19 ዓመታት ልዕሊ 14,000 ተምሃሮ ብማስተርስ ቀዳማይ ዲግሪን ዲፕሎማን ከም ዘመረቐ ሰነዳቱ የነፅሩ።
0: ናብ ካልእ ዜና ምስ እንሰግር ማእከላይ ባይቶ ማሕበር መምህራን ኤርትራ ብ34 ሓምለ ኣብ ኣስመራ ካልኣይ ስሩዕ ኣኼባዋ ቀኒዖም ኣብቲ ኣኼባ ሓለፍቲ ማሕበር ካብ ዞባታት ከምኡውን ሳዋን ማእከላይ ቤት ፅሕፈትን ናይ ዝዓመሞ ንጥፈታት ፀብፀባት ድሕሪ ምቕራብ ተመክሮ ዝለዋወጥሉ ሰፊሕ ሓበራዊ ዘተ ተኻይዶም ኣቦ እምበር ማሕበር መምህራን ኤርትራ መምህር ስምኦን ማሓሪ ኣብ ዘስምዖ ቃል እቲ ኣኼባ ባይቶ ንዝቐረበ ፀብፀባት ብደቂቕ ብምግምጋም ንመጻኢ ብውህደት ክዓዩ ዝሕግዝ ኣማእዛን ሓሳባት ክቕርብ ዝዓለመ ምዃኑ ገሊፆም ተጋባእቲ ድሕሪ ዘካየድዎ ዘተ ብመምህራን ዝቐረበ ጠለባትን ሕቶታትን ቅልጡፍ ምላሽ ክረክብ ዝተሓንፀፀ ውጥን ብኣድማዓነት ንኽትግበር ብውህደት ክስራሕ ሞያዊ ዓቕሚ መምህራን ንምዕባይ ድማ ስሩዕ ናይ ስልጠና መደባት ክህሉ ኣዘኻኺሮም ማእከላይ ባይቶ ኣብ መወዳእታ ራእይ ማሕበር ንምትግባር ኣበኮም ዘሎ ኣፍልጦ ንምብራህ ክዕየም ሞያዊ ብቕዓት መምህራን ብምሕያል ብቕዓት ትምህርቲ ንምምሕያሽ ዕቱብ ፃዕሪ ክካየድ ከምኡውን ንመስርሕ ምምሃርን ምስትምሃርን ምችእ ኩነታት ንምፍጣር ህንፃታት ኣብያት ትምህርቲ ክሰፍሕን ክፅገንን ዝብል ለበዋታት ተሕሊፎም ማእከላይ ባይቶ ማሕበር መምህራን ኤርትራ ኣብ ወርሒ ሕዳር 2025 ኣብ ዘቃንዖ ቀዳማይ ኣኼባ ናይ 5 ዓመት ውጥን ፅራሕ ምንዳፉ ኣይረስዓን። ኣብ ዞባ ዓንሰባ ንኡስ ዞባ ሓልሓል እትርከብ መደበር ፈልሲ ልዕሊ 180,000 መበቆላዊ ኣግራብ ዝርከቦም ኣስታት 370,000 ፈልስታት ከም ዘዳለወት ተገሊፆም ሓላፊት እታ መደበር ፈልሲ ወይዘሮ ሓናን ሰዓድ ኣብ ዝሃበቶ ሓበሬታ እቲ ፈልስታት ኣውሊዕ ዒቃን ቀላሚጦስን ከም ዝርከቦ ብምጥቃስ ኣብ ንኡስ ዞባታት ሓልሓል ኣስማጥ ሓመልማሎን ከረንን ኣብ ሕዛእቲ ማይ ኩዖታት ኣብያተ ትምህርቲ ኣብያተ እምነትን መንበረ ኣባይትን ክትከል ምዃኑ ኣብሪሃም እዚ ከምዚ ኢሉ እንከሎ ብበዓል ስልጣን ኣግራብን እንስሳ ዘገዳምን ዝተወደበ ግብራዊ ኣስተምህሮም ኣብ ሓመልማሎን ሓልሓልን ንኣባላት ሕርሻን በዓል ስልጣን ኣግራብን እንስሳ ዘገዳምን ተዋሂቦም ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ዞብዓን ሰባ ኣቶ ከሰተ ተስፋፅዮን እቲ ግብራዊ ትምህርቲ ዝመፅእ ሶሙን ኣብተ ንኡስ ዞባታት ንዝጅመር ወፍሪ ተምሃሮ ንልምዓት ንምዕዋት ዝዓለመ ምዃኑ ሓቢሮም ፖሊስ ኤርትራ ንኣስታት ወርሕን 2 ሰሙንን ኣብ ማእከል ስልጠና ሓይልታት ፖሊስን ፀጥታን ደቂ ኣምሓረ ብኣተሓሕዛ መዝገብ ዘሰልጠኖም ካብ ኩለን ዞባታት ካብ ዝርከባ መደበራት ዝተዋፅኡ 24 ኣባላት ብ2 ሓምለ ኣመሪቖም ኣብቲ ማእከል ሓላፊ ጨንፈር ፖሊሳዊ ትምህርቲ ሜጀር ዓንዶም ማሓሪ ኣብ ዝሃቦ ሓበሬታ ሰልጠንቲ ኣብ ኣተሓሕዛ መዛግብቲ ፖሊስ ንጥፈታት መደበር ፖሊስ ስነ ምግባር ሕጊ ህዝባዊ ርክባት ዜግነታዊ ትምህርቲ ሓለዋን ካልእን ዘጠቓለለ ትምህርቲ ብክልሲ ሓሳብን ግብርን ከም ዝቐሰሙ ኣረዲኦም ሜጀር ዓንዶም ብተወሳኺ ናይ መዝገብ ስራሕ ገበን ንምክልኻልን ንምምርማርን ከም መመገሲ ዝውሰድ ዕማም ስለ ዝኾነ ኣብዚ ዝዋፈር ሰብ ዝቕበሎን ዝምገቦን ሓበሬታ ምልኣት ዘለዎ ክኸውን ኣገዳሲ ከም ዝኾነ ገሊፆም ኣብ መወዳእታ ሰልጠንቲ ካብ ኣዛዚ ማእከል ስልጠና ሓይልታት ፖሊስን ፀጥታን ብሪጋደር ጀነራል ኣድም ኮከልን ካልኦትን ወረቐት ምስክርን ሽልማትን ተዓዲሎም።

ኮሚተ ኣዕሩኽ ሃማድአ ኣብ ንኡስ ዞባዓን ሰባ ብደቂ ኣንስትዮን ዝእለያ 30 ስድራ ቤታት ብሰብ ፀጋን ዝተዋፀአ ገንዘባዊ ሓገዝ ብክልተ ሓምረ ኣመቓሪሖም ወኪል ኣመሓዳሪት ንኡስ ዞባ ኣቶ ብርሃነ ኪዳነ ኣብ ዘስምዖ ቃል ፅጉማት ወገናት ንምሕጋዝ ብዝካየድ ዘሎ ፃዕሪ ኮሚተ ኣዕሩኽ ሃማድአ ንሰብ ፀጋ ብምውሃድ ዝጀመሮ ስራሕ ድሕር ምምጓዝ ብዝለዓለ ድማ ክድፍኣሉ ፀዊዖም ሓላፊት ሃማድአ ኣብ ንኡስ ዞባ ዓሰብ ወይዘሮ ሩታ ተኬ ብወገና እተን ደገፍ ዝተገብረለን ብመንገዲ ኣነባበርቲ ዓዲ ወከልቲ ሃማድአን ኣብ ማሕደርቲ ከባቢን ዝተለለያ ምዃነን ብምግላፅ እቲ ሓገዝ ንሓደ ዓመት ከም ዝቕፅል ኣፍሊጣ ሓላፊ ጨንፈር ዕዮን ማሕበራዊ ድሕነትን ኣብ ዞባ ደቡባዊ ቀይሕ ባሕሪ ኣቶ የስ የፍስሀ ብግድኡ ውፅኢት ናይቲ ብመንግስትን ሰብ ፀጋን ዝግበር ደገፍ ኣተባብዓ ስለ ዝኾነ ተወሃሂዱ ክቕፅል ተላብዮም ብኻልእ ወገን ሆስፒታል ዓሰብ ን6 ኣባላት ማሕበር ኣእምራውን ምዕባላውን ስንኩላን ዓረብያታት ከም ዝዓደለ ወኪል ኤሪና ሓቢሮም ዝስዕብ ዜና ሃገራት ወፃኢ ንምክትታልኩም ደጊምና ብኸብሪ ንዕድም። ዜና ወፃኢ ዕጡቓት ሽበራውያን ጉጅለታት ኣብ ዝተፈላለየ ከባቢታት ሃገሩ ዝተዋሃደ ሽበራዊ መጥቃዕትታት ከም ዘካየዱ ሰራዊት ማሊ ሓቢሮም በቲ ብ3 ሓብለ ዝተፈፀመ መጥቃዕትታት ንዝወረደ ሰባዊ ክሳራታት ዝገልጽ ወግዓዊ ሓበሬታ እኳ ዛጊት እንተዘየለም ኣብ ርእሰ ከተማ ባማኮን ከባቢኣን ተወሳኺ ፀጥታዊ ቅልውላው ተፈጢሩ ከም ዘሎ ተፈሊጦም መንግስቲ ማሊ ድሕሪ እቲ መጥቃዕቲ ኣብ ሓያሎ ከተማታት ሃገሩ ኣዋፊርዎን ዝፀንሐ ቁፅሪ ሰራዊትን ኣባላት ፀጥታን ክባቢልዎ ኣሎም ኣብ ዝሓለፈ ወርሒ መያዝያ ኣብ ማሊ ብዝተካየደ ተመሳሳሊ መጥቃዕትታት ሚኒስተር ምክልኻል ተሃገር ዝርከብዎም 10ታት ሰባት ከም እተቐትሉ ዝዝከር እዮም እቲ ኣብ ልዕሊ መሪሕነት ማሊ ፀቕጢ ንምፍጣር ዝዓለመ ምንባሩ ዝተጠቕሰ መጥቃዕቲ ኢድ ግዳማውያን ሓይልታት ከም ዝነበሮ ኣብ እዋኑ ተገሊጹ እዩ ሃገራት ሳሕል ናይ ምዕራብ ኣፍሪቃ ፈረንሳ ኣብ ውሽጣዊ ግድያተን ምትእትታው ትገብር ከም ዘላ ብተደጋጋሚ ክወቕሳ ምፅንሐን ዝፍለጥ እዮም ሃገራት ባልቲክ ዩክሬን ንሃገሩ ንምጥቃዕ ክል ኣየረን የፍቅዳ ብምህላወን መንግስቲ ሩስያ ከሲሶም ሚኒስትሪ ጉዳያት ወፃኢ ሩስያ ሎሚ 4 ሓምለ ኣብ ዘውፅኦ መግለፂ ዩክሬን ክል ኣየር ናይተን ሃገራት ተጠቂማ ንሰሜናውን ምዕራባውን ሃገሩ ብድሮናት ከተጠቅዕ ከም ዝፀንሐት ወቒሱሎም እቲ ስጉምቲ ነተን ሃገራት ኣብ ሓደጋ ክእትወን ከም ዝኽእል እቲ ሚኒስትሪ ብተወሳኺ ኣጠንቂቖም ይኹን እምበር ሃገራት ባልቲክ ዝኾና ሊትዌንያ ላቲቪያን ኢስቶንያን ነቲ ክሲ ኣሉታዊ ምላሽ ይብላን ኣለዋ ኔቶ ኣብ ምብራቕ ኤውሮጳ ንዘለዋ ብቐንዲ ድማ ጎረባብቲ ሩስያ ንዝኾና ኣባላቱ ክዕጥቕ ምፅንሑ ዝጠቕሱ ፀብጻባት እቲ ምንቅስቓስ ንሩስያ ፀቕጢ ንምፍጣር ምዃኑ የረድኦም ጎረቤት ሃገር ዝኾና ፊንላንድ ኒክሌሳዊ ኣፅዋር ኔቶ ኣብ ግዛኣታ ክዋረድ ኣብ ዝሓለፈ ቀረባ መዓልትታት ከም ዘፍቀደት ኣይረስዓን ህንዲ ወተሃደራዊ ዓቕማ ንምምዕባል 5.5 ቢልዮን ዶላር ተወሳኺ ባጀት ከም ዝስልዐት ገሊፃ እቲ ባጀት ብቐንዱ ኣብ ምሽማት ስርዓተ ሚሳይላትን ፀረ ድኖናትን ከም ዝውዕል ሚኒስትሪ ምክልኻል ህንዲ ኣፍሊጦም እቲ ውጥን ኣብ ቀረባ መጻኢ ከም ዝትግበር ብምጥቃስ ኣብ ምድንፋዕ ወተሃደራዊ ዓቕሚ ሃገሩ እወንታዊ ተራ ከም ዝህልዎ ኣሚትሎም ኣብዚ ዓመት እዚ ንፅላት ምክልኻላ 85 ቢልዮን ዶላር ሰሊዓ ዘላ ህንዲ እቲ ኣሃዝ ምስቲ ናይ ቅድሚኡ ዝነበረ ዓመት ክነፃፀርን ከሎ ብ15 ሚታዊት ከም ዝወሰኸ ፀብጻባት ይሕብሮም ዝዓበየ ሸመተ ኣፅዋር ካብ ዝገብራ ሃገራት ዓለምና ዝኾነት ህንዲ ኣብ ዝሓለፈ ወርሒ ሰነ ኒክሌሳዊ ኣፅዋር ናብ ዕጥቂ ምክልኻላ ከም ፅምብረት ይጥቀስ እዚ ከምዚ ኢሉ ከሎ ህንዲ ኣብ ፅላት ምክልኻላ ትገብሮ ዘላ ወፍሪ ጎረቤታን መቀናቐንታን ፓኪስታን ተመሳሳለ ስጉምቲ ንምውሳድ ክደፋፍኣ ከም ዝኽእል ወተሃደራውያን ተንተንቲ ይእምቶም ናይጀርያ ኒጀርን በኒንን ሽበራ ንምቅላስ ብሓባር ክሰርሓ ከም ዝተሰማምዓ ገሊፀን በቲ ስምምዕ መሰረት 3 ሃገራት ፀጥታ ደቡባትን ንምውሓዝ ዝዓለመ ሓበራዊ ሰራዊት ከዋፍራ ምዃነን ሚኒስትሪ ምክልኻል ናይጀርያ ሓቢሮም እዚ ሓድሽ ስሉሳዊ ፀጥታዊ ስምምዕ ን3 ሃገራት ጥራይ ዘይኮነ ዞባዊ ፀጥታ ኣገዳስነት ከም ዝህልዎ እዩ እቲ ሚኒስትሪ ኣሚቱ ዘሎም ናይጀርያ ምስ ኒጀር ልዕሊ 6600 ኪሎ ሜተር ምስ በኒን ድማ ኣስታት 810 ኪሎ ሜተር ዝዝርጋሕ መሬታዊ ደባት ኣለዋ ናይጀርያ ብውልቃ

ጻር ሽበራከተ ካይሮ ጸንሐት ወተሃደራ ወፍሪም ከምቲ ዝድለ ኣርማዒ ከም ዘይጸንሐዮም ምስ ኩነታታ ምዕራብ ኣፍሪቃዊት ሃገር ቅርበት ዘለዎም ወገና ዝጠቕሶም ኣቐዲመን ማሊ፣ ብርኪና ፋሶን ኒጀርን ሽበራ ንምቅላስ ዝዓለመ ስምምዕ ከም ዝተፈራርማ ዝሕብሩ ጸብጻባት ከም ኣካል እቲ ስምምዕ ኣብ ደባተን ልዕሊ 5,000 ሓበራዊ ሰራዊት ኣዋፊረን ከም ዘለዋ የረድኦም። ሪፓብሊክ ደቡብ ኣፍሪቃ ኣብ ዲሞክራሲያዊት ሪፓብሊክ ኮንጎ ተኸሲቱ ዘሎ ሕማም ለመዳ ኢቦላ ንምግታእ ከም እተሓጋገዝ ገሊጻ ብክልተ ሓምለ ኣብ ኮንጎ ምብፃሕ ዝፈጸመ ፕሬዚደንት ደቡብ ኣፍሪቃ ስሪል ራማፎዛ መስርሕ ምግታእ ለብዒ ናይቲ ሕማም ንኮንጎ ጥራይ ክግደፍ ከም ዘይብሉ ብምጥቃስ ዘባውያን ሃገራት ተርአን ክጻወታ ጸዊዖም። በዚ ሓድሽ ለበዳ ዛጊት ልዕሊ 1500 ሰባት ከም እተለኽፉን ኣስታት 450 ካብኣቶም ከም ዝመቱን ጸብጻባት ጥዕና ኮንጎ የረድኦም። እዚ ከምዚ ኢሉ እንከሎ ፕሬዚደንት ራማፎዛን ፕሬዚደንት ፊሊክስ ሽንዴኪን ኣብ ምምዕባል ኩሉ መድያዊ ዝምድና ሃገራቶም ከም ዝተዘራረቡ ተገሊጾም። ክልቲኦም መራሕቲ ሃገራቶም ኣብ ምምዕባል ቁጠባን ምውሓስ ዘባዊ ፀጥታን ብሓባር ክሰርሓ ምዃነን ኣብቲ ኣጋጣሚ ሓቢሮም። ደቡብ ኣፍሪቃ ኣብ ዲሞክራሲያዊት ሪፓብሊክ ኮንጎ ኣዋፊራቶን ዝፀንሐት ዓቃብ ሰላም ሰራዊት እኳ እንተሰሓበቶም ምስቲ ሃገር ዘለዋ ፀጥታውን ወተሃደራውን ዝምድና ከም ዘይጎደል ግና ክትገልጽ ጸኒሓያ። ኤውሮጳዊ ሕብረት ተጠቃምነት ማሕበራዊ መራኸቢታት ንትሕቲ ዕድመ ቆልዑ ክእግድ ከም ዝኽእል ኣሜቶም። ኣባል ሃገራት ነቲ ጉዳይ ይዝትያሉ ከም ዘለዋ ዝገለጸት ፕሬዚደንት ኮሚሽን ኤውሮጳዊ ሕብረት ኡርሳላ ቫንደርላየን ኣብ ዝመጽእ ወርሒ መስከረም ብወግዒ ክእወጅ ትፅቢት ከም ዝግበራ ረዲኣም። ማሕበራዊ መራኸቢታት ኣብ ቆልዑ ጠንቂ ጥዕናውን ኣካዳምያውን ድኻማት ኮይኑ ከም ዘሎ ብምሕባር ኣባላት ነቲ ውጥን ብእወንታ ክቕበልኦ ጸዊዓላ። ክሊ ዕድመ ናይቶም ተጠቃምነት ማሕበራዊ መራኸቢታት ዝኽልከሉ ቆልዑ ዛጊት እኳ እንተዘይተሓበረም ንትሕቲ 16 ዓመት ክኸውን ከም ዝኽእል ግና ግምታት ኣሎም። ብርክት ዝበላ ኣባላት ኤውሮጳዊ ሕብረት ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ዝኽልክል ሕጊ ብተናፀል ክፅድቓ ከም ዝፀንሓ ዝዝከር እዮም። ዜና ንምዝዛም ቀንዲ ነጥብታት ደግመልኩም። ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ሎሚ ኣብ ዘካየዶ ስነ ስርዓት ልዕሊ 1,000 ተምሃሮ ብዲግርን ዲፕሎማ እናመሪቖም። ማእከላይ ባይቶ ማሕበር መምህራን ኤርትራ ኣብ ዘካየዶ ካልኣይ ስሩዕ ኣኼባ ኣገደስቲ ለበዋታት ኣቕሪቦም። መደበር ፈርሲ ንእዞቦ ሓልሓል ንወፍሪ ንምግራብ ኣስታ 370,000 ፈልስታት ኣዳልያም። ዕጡቓት ጉጅለታት ኣብ ዝተፈላለየ ከባቢታት ማሊ ዝተዋሃደ መጥቃዕትታት ከም ዘካየዱ ተገሊጾም። ሃገራት ባልቲክ ዩክሬን ንሃገሩ ንምጥቃዕ ክሊ ኣየረን የፍቅዳ ምህላወን መንግስቲ ሩስያ ከሲሶም። ህንዲ ንወተሃደራዊ ዓቕማ ንምምዕባል 5.5 ቢልዮን ዶላር ተወሳኺ ባጀት ከም ዝሰልዐት ገሊጻ። ዜና ተዛዚሙሎ ሰናይ ምሸት።

ሰላምታይ ተቐበሉ ዝኸበርኩም ተኸታተልቲ መረባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል 11 ክፋል መደብና ዝተፈላለዩ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ተዳልዮም ካብ ዘለዉ ቀንዲ ዛዕባታት ድማ ሓደ ብዛዕባ እዞም ቀጻሊ ብኣርቲፊሻል ኢንቴሊጀንስ ወይ ብኤኣይ እንዳተቐየሩ ዝመፁ ዘለዉ መተግበሪታት ወይ ሶፍትዌራት ኣብ ከመይ ደረጃ ይርከቡ፣ እንታይ ከ ክንገብር ኣለና፣ ብኸመይ ክንጥቀመሎም ኣለና ዝብል ምስ ገለ ኣብነታት ንሎሚ ሒዘ ቐሪበ ኣለኹ። ኣብቲ ካልኣይ መደብና ድማ ብዙሕ ግዜ ብፍላይ ኣብ ዘቐነያት እዚ ካብ ተኸታተልቲ መደባትና ክመፅእ ዝቐነየ ሕቶታት ዝምልስ ክኸውን እዩ። ኣብዚ ሓፈሻዊ ዘለና ርድኢት ዝዕቢ ብወገን ተምሃሮ ብወገን ወለዲ ክግበር ዘለዎ ኣብዚ ናይ ክረምታዊ ሞያዊ መሰልጠኒ ትካላት ወይ ማእኸላት ዝካየደሎ ስልጠናታት ንእሱ ዘለዎ ኣወንታዊ ተራታት ብወገን ወለድን ተምሃሮን ከ እትዝወስድዎ ኮርሳት ከመይ ዝበለ ክኸውን ኣለዎ፣ መን ይክመርፆ ዘለዎ፣ ኣብ ምምራፅ ዝግበሩ ጌጋታት እንታይዮም ዝምልስ ክኸውን እዩ ማለት እዩ። ስለዚ ናፍቲ ተዳልዩ ዘሎ ፈለማ መደብ ናኸብለኩም እየ። ሰናይ ምክትታል። ኣብዚ ቕንያት እዚ ንኣስታት 5 ኣዋርሕ ክመሃሩ ዝቐነዩ ናይ ኤኣይ መተግበሪታት ወይ ሶፍትዌራት ዝተምሃሩ ተምሃሮ ኣብ ዝሓለፈ ሰሙን ተመሪቖም ነይሮም። እዞም መንእሰያት እዚኣቶም ብዛዕባ ኣብ ኤኣይ ናይ ሶፍትዌራት ተጠቂምካ ዝግበር ብፍላይ ዚ ኮንተንት ክሪኤሽን ወይ ዝተፈላለዩ ስራሓት ዝተፈላለዩ መደባት ምድላው ዝምልከት ዝተምሃሩ ኮይኖም እዚኦም ዘዳለውዎ ከዓ ብዙሕ ነገራት ክንምሃር ክኢልና ወይ ብዙሕ ነገራት ክንርኢ ክኢልና ኢና። እዞም ሰልጠንቲ ካብ ዘዳለውዎ ካብ ዝተሰርሐ ስራሓት ኣዝዩ ካብቲ ቅድሚ ሕጂ ብኤኣይ ዘይብሎም ሶፍትዌራት ተጠቂምካ ዝስርሑ ዝነበሩን ሕጂ ኤኣይ ምስ መፀ ምስ ምምፃእ ናይ ኤኣይ ሶፍትዌራት ዝግበሩ ዘለውን እቲ ለውጢ ኣብ ሃገርና ክሳብ ክንደይ ብዓብ ደረጃ ተኣታትዩ ከም ዘሎን ብዙሓት ክመልክዎ ክኢሎም ከም ዘለውን ዘረኣየ እዩ ነይሩ። ብሓፈሻ እምበኣር ናይ ኤኣይ መተግበሪታት ወይ ሶፍትዌራት ብኸመይና ንኸፍሎም ወይ ብኸመይና ንመቃቅሎም ንዝብል መጀመርያ ሓፂር መእተዊ ክገብረልኩም። ኣብዚ ኤኣይ ክንብል ከለና ብዙሕ ግዜ ከነስተውዕለሉ ዘለና ኤኣይ ሞዴላት ኣለው፣ ኤኣይ መሳርሒታት ከዓ ኣለው። ስለዚ ናይ ኤኣይ ሞዴላት እንድሕር ድኣ ክንብል ኮይና ናይ ኤኣይ ሞዴል ዝተኣታቶ ብዓበይቲ ካምፓኒታትን ብመንግስታትን ክኸውን ከሎ፣ ናይ ኤኣይ ሶፍትዌራት ወይ ናይ ኤኣይ መሳርሒታት ወይ ኤኣይ ቱልስ ዝበሃሉ ከዓ ዝኾነ ሰብ ክጥቀመሎም ዘለዎ ወይ ክጥቀመሎም ዝኽእል ወይ ከማዕብሎም ዝኽእል ወይ ማዕቢሎም ምስ መፅዎ ከዓ ክጥቀመሎም ዝኽእል እዩ። ዓበይቲ ሞዴላት ናይ ኤኣይ ክንብል ተደኣ ኮይና እዞም ማልቲ ሞዳል ዝበሃሉ ብስእሊ፣ ብፅሑፍ፣ ንሪሰርች ወይ ንመፅናዕትታት፣ ንስእሊ፣ ንቪድዮ ጀነሬት ወይ ክሰርሑ ዝኽእሉ ክኾኑ ከለዉ እዚኦም ዓበይቲ ዘብሎም እንታዮም እቲ ዘውፅዎ ዋጋታት ንኣብነት ኣብ መጀመርያ 2021 2022 ኣብ መወዳእታ 2021 ኣብ መጀመርያ 2022 ዝወፁ ሞዴላት ነይሮም። እዚኦም ቻት ጂፒቲ ኢሉ ምስ ጀመረ ብድሕሪኡ በዓል ጀመናይ መፅኦም ብኮፓይለት መፅኡ ናይ ማይክሮሶፍት እዚኦም ብመን እዮም ዝስርሑ ዘለዉ እንተዳ ኢልና ብኣዝዩ ሚልዮናት ብኣማኢት ሚልዮናት ዝቁፀር ገንዘብን መፅናዕትን ዘድልዮም ክኾን ከሎ ድሒሩ ብቻይና ዝማዕበሉ እውን ነይሮም እዮም። እዞም ኩሎም ሞዴላት እንተዳ ርኢናዮም ዓበይቲ ሞዴላት እዮም። ኣብ ውሽጦም ከዓ ማልቲ ሞዳል እዮም ዝበሃሉ። ኣብ ውሽጦም ከዓ ብዙሕ ነገር ክገብሩ ዝኽእሉ እዮም። ሕጂ ናይ ኤኣይ ሞዴላት ምምዕባል ክንብል እንተረአ ኮይና ኢድ ናይ ዓበይቲ ትካላት ከም በዓል ማይክሮሶፍት ዝኣመሰሉ ከም በዓል ሜታ ዝኣመሰሉ ክኾኑ ክእሉ እዮም። እዚኦም እቶም ዓበይቲ ሞዴላት ምምዕባል ዝበልናዮም እዮም። እንተ ደኣ ቱልስ ወይ መሳርሒታት ክንብል ኮይና ግን ንኣብነት ጉግል ኩላትና ንጥቀመሉ መሳርሒ እዩ። ንኣብነት ጉግል ቅድሚ ሕጂ እንታይ እዩ ዝገብር ነይሩ፣ ዝኩሉ ዓመታት እንታይ እዩ ዝገብር ነይሩ እንተዳ ኢልና ኣብ ጉግል ሓደ ነገር ሰርች እንተደኣ ጌርካ ንኣብነት ብዛዕባ ኣሰራርሓ መግቢ ወይ ኣሰራርሓ ፓስታ እዚኣ ደልየ ኢልካ እንተደኣ ሰርች ጌርካ ወይ እንተደኣ ደሊኻ ንኣሰራርሓ መግቢ ዝሕ

ብራ ወይ ዘለዎን ትካላትን ዌብሳይታትን ዝርዝር ህበካ 100 ኾና ኽእላ 250 ኾና ኽእላ 500 ዝርዝራት እዩ ድህበካ ነይሩ። ንስኻ ካብዚ 500 ዝርዝራት ሓንቲ ትወስድ ኣብኣይ ረኸብካያን ናብ ካልእ ትኸይድ እቲ ሰርች ኢንጂን ድበሃል ነዊሕ ዓመታት ከምዚኡ ክኸውን ፀኒዑ። ኣብዚ ሓለፈ 225 ብፍላይ ጉግል ግን እንዳተቐየረ ክመፅ ፀኒሑ ሕጂ ኣብ 226 ጉግል ሰርች ኢልኩም ኣብ ተኣትውሉ ግዜ እቲ ናይ ሰርች ኣገባብ ተቐይሩ እዩ። ንኣብነት ብዛዕባታት ደልያ ዘለኻ ቀጥታዊ መልሲ እዩ ድህበካ። ስለዚ ናብ ምንታይ ተቐይሩሎ ማለት እዩ? ናብ ናይ ኤኣይ ዝተሓገዘ ኮይኑሎ ድሌታትካ ተረዲኡ ቅድሚ ሕጂ እንታይ ኻ ትደሊ ነርካ ዝምባሌኻ ፈሊጡ ወይ ንዓኻ ተረዲኡ ዘድልየካ ሓፂር መልሲ ይህበካ። ስለዚ እንታይ ተቐይሩሎ ማለት እዩ? እቲ ኢንተርፌስ ንብሎ እቲ ኣቀራርባ ጉግል ምስ ሰባት ዝገብሮ ዝነበረ ኣቀራርባ ኸማን ተቐይሩሎ ማለት እዩ። ስለዚ እዚ ንድሕር ዳኣ ተቐይሩ ካልኦት ብምሉኦም ዳርጋ ክበሃል ከኣል ሶፍትዌራት ተቐይሮም ኣለዉ ማለት እዩ። ንኣብነት ፎቶሾፕ ንድሕር ዳ ኢልና ፎቶሾፕ ከም መሳርሒ ቅድሚ ሕጂ ክንጥቀመሉ ዝፀናሕና ንነዊሕ ዓመታት እንተዳርእናዮ በዓል ናይ ኤዲቲንግ ሶፍትዌራት ፕሪምየር ፕሮ ንበሎም ካልኦት ንበሎም እንተዳርእናዮም ሎሚ ዝወፁ ዘለዉ ግን በዳርጋ ብትእዛዝ ጥራይ ምስ ኤኣይ ኢንኮርፖሬት ኮይኖም ወይ ተሓዊሶም እዮም ዝመፁ ዘለዎ ማለት እዩ። ስለዚ ዝኾነ ይኹን ሶፍትዌር ብሰርሕ ቅድሚ ሕጂ ንጥቀመሉ ዝነበርና ዝኾነ ናይ ኣካውንቲን ይኹን ናይ ኢንጂነሪን ይኹን ናይ ኣርት ይኹን ኣብዚ ሰዓት እዚ ብኤኣይ እንዳተተክኡ ይመፁ ምስ ምህላዎም ኣብዚ ሕጂ ግድን ብኤኣይ ዝሰርሑ ሶፍትዌራት ከመይ ገይሮም ዝሰርሑ ዝኾነ ተጠቃማይ ክፈልጦም ከድልዮ ወይ ከገድሶ እዩ ማለት እዩ። ብሓፈሻ እቲ ዝነበረ ስነ ስርዓት መመረቕታን ኣብቲ መደብ ብተምሃሮ ዝቐረቡ ዝተፈላለዩ ስራሕትን ኣብ ዝመፅእ ዘሎ መደባትና ከነቕርቦ ኢና። ንሎም ማዓንቲ ብፍላይ ኣተኪረ ክገልፃ ደልየ ዘለኹ ምስ ዘለናዮ ቅንያት ናይ ተምሃሮ ናይ ሳዋ መመረቕታ 38 ዙርያ ዝምለሱሉ 39 ዙርያ ምስ ዝኸዱሉ ምስ ምህላው ግን ስነ ጥበብ ንበል ስነ ጥበብ ንኣብነት ስነ ጥበባውያን ደረፍቲ ክኾኑ ይኽእሉ፣ ዘየምቲ ክኾኑ ይኽእሉ፣ ገጠምቲ ክኾኑ ይኽእሉ ናይ ኤኣይ ቱል ምጥቃም ክሳብ ክንደይ ረብሓ ክህቦም ከም ዝኽእል እዚ እውን ብኮርስ ደረጃ ክኸውን ይኽእል ዋላ በዚ መደባትና ደረጃ ክኸውን ይኽእል በብቕሩብ ክተኣታቶ ዘለዎ ኢለ ስለ ዝኣምን በብቕሩብ እንዳምፃኸዎ ክኸይደ ንሎም ማዓንቲ ሓንቲ ካፍተን ኣብዚ ቀሪባ ዝነበረት እሞ ናባኹም ከብላ ደልየ ዘለኹ እዛ ክትሰምዕዋ ኣዳለያ ዘለኹ ቪድዮ ክሊፕ እ እዛ ቪድዮ ክሊፕ እዚኣ ናይዚኣ ፍሉይ ዝገብሮ እንታይ እዩ? ንኣብነት ንኩላትኩም ነዛ ግጥሚ እዚኣ ትሰምዑ እቲ ኣብኡ ደሎ ትሕዝቶታት ናይቲ ግጥሚ እንድሕር ዳ ርእናዮ እቲ ግጥሚ ንሓደ ብሰናይ ዝተወከለ ንብምሉኦም ናይ ሳዋ ኣባላት ዘለዉ ተዓለምቲ ብሕጂ ዝዕለሙ ክኾኑ ይኽእሉ ቁም ነገር ኣብ ሳዋ ዘሎ ጅግንነት ኣብ ሳዋ ዘሎ ተዓላማይ ናይ ኣቦታት ክወስድ ከም ዘለዎ ወዘተ ኢላ ትገልፅ እያ። እቲ ኣብዚ ዝገረመኒ ነገር እንታይ እዩ? እቲ ግጥሚ ክመፅእ ከሎ ዳርጋ ኤኣይ እዩ ሰሪሕዎ ክበሃል ከኣል ገለገለ ምትዕርራይ ጌርናሉ ኢና፣ ግን ኤኣይ 75 ሚእታዊት ናይቲ ትሕዝቶ ናይቲ ደርፊ ክህበካ ከሎ ክትርኢ ከለኻ ክሳብ ክንደይ ኣብ ታሪክ ህዝቢ ኤርትራ ዕምቆት ዘለዎ ትሕዝቶታት ኣብ ከብሕታት ናይ ሞዴላት ናይ ኤኣይ ከም ዘሎ ክርዳእ ክኢለ ኣለኹ ማለት እዩ። ምክንያቱ በብቕሩብ እንዳማዕበለ መፅኡ እዩ ኦፍኮርስ፣ ግን ክሳብ ክንደይ ትሕዝቶታትና ዓሚቑ ከም ዘሎ ዘረዲኡ። ስለዚ 75 ሚእታዊት ናይቲ ግጥሚ ብኤኣይ ዝተሰርሐ እዩ። 100 ሚእታዊት ናይቲ ዜማ ብኤኣይ ዝተሰርሐ እዩ። ኣብዚኣ ፍሊት ትገብራ እንታይ እዩ? እዚ ቀደም ኣይነበረን። ቀደም ክብል ከለኹ ቅድሚ 226 ኣይነበረን። ኣብ 26 ዝተኣታተወ ብሜታ ታግስ ዝፍለጥ ነቲ ደርፊ ነቲ ዜማ ክዝይም ከሎ ድላይካ ተእትወሉ። ንኣብነት ባራም ባም ባም ባም ኢሉ ኣብ መንጎ እቲ ግጥምታት ክእቱ እንድሕር ደሊኻ ወይ ንሓደ ነገር ክደግሞ እንድሕር ደሊኻ ወይ ንሓደ ነገር ወዲ ፀኒሑ ሓደ ብዙሓት ኣወዳት ጓል ኣዋልድ እንድሕር ክትሕውሰሉ ደሊኻ ድምፂ ወዘተ ዝግበር ሜላታት ጌራ ዝተሰርሐት እያ። ኣጋጣሚ እዚኣ ንፈተነ እውን ክትከውን ስለ ትኽእል ሙሉእ ብሙሉእ ባዕለይ ዝሰርሕ ክዋ ግጥምን ዜማን እያ ብኤኣይ ተጠቂመ ማለት እዩ። ከምዝብለኩም ዜማ ሙሉእ ብሙሉእ ኤኣይ እዩ፣ ግን ክትመርሖ ክትክእል ኣለካ። እቲ ፕሮምፕቲን ዝበሃል ኣብዚ ከምዝግበር ኣብዚ ድገም ክትብሎ ክትክእል ኣለካ። ስለዚ እሱ ክትፈልጦ የድልየካ ማለት እዩ። ስለዚ ሓደ ናይ ኤኣይ መሳርሒታት ዝፈልጥ ሰብ ክሳብ ክንደይ ደራፋይ እውን ክኸውን ይኽእል። ኣብዚኣ ብፍሉይ ዝተጠቀምኩላ እንታይ እያ? ነቲ ናይ ኤኣይ ሞዴል ድምፀይ ስለ ዝመሃርክዎ ወይ ድምፀይ ኣብ ሓደ ክልተ ደቂቕ ዘይኣክል

0: ሓፂር ግዜ ድምፀይ ስለ ዝመሃርክዎ ብድምፀይ ተጠቂሙ እዩ ትደርፊ ዝካየድ ኣሎ። ስለዚ ኣነ ኣብ ስቱድዮ ኣተይ ኣይደረፍክዎን ኣብ ስቱድዮ ኣተይ እቲ ዜማ ኣይሃብክዎን፣ ግን ድምፀይ እዩ ዝመስል ኢልካ ከምዚ ሓደ 2-3 ከምዚ ሕጂ ትዛረቦ ዘለኹ ድምፅኻ ምሰላለኻዮ ሙሉእ ብምሉእ ንዕኡ መፅናዕቲ ብምግባር ብድምፅኻ ከምዝድረፍ ይኸውን ማለት እዩ። በዚ ጋጣሚ እዚ ንኹላኹም ንኹልኹም ስነ ጥበባውያን ኤኣይ ክሳብ ክንደይ ንስራሕኩም ናይ ኤኣይ መሳርሒታት ክሳብ ክንደይ ንስራሕኩም ንቅድሚት ከሰጉም ዝኽእል መሳርሒታት ወይ ትሕዝቶታት ከም ዘለዎ በዛ ስራሕ እዚ ኣቢለ ገለ ክገልፀልኩም ምደሊ ብዓብዩ ንኹልና ማለት እዩ። ቅድሚ ሕጂ ሳዋ ዝበፃሕኩም ሕጂ ኣብ ሳዋ ዘለኹም ነዞም ብሕጂ ንሳዋ ትመፁ ከዓ በዛ ታሪክ እዚኣ ኣቢልና ኣቦታት ጅግንነት ኣቦታትና ምዃኑ ክንፀንዕ ከም ዘለና ብዙሕ ነገራት ክንሰርሕ ከም ዘለና እውን በዚ ዘመናዊ መሳርሒታት ተሓጊዙ ክመፅእ ክትሪኦ ከለካ ቀሊል ስለ ዘይኮነ ኣብ መወዳእታ ነዛ ክሊፕ እዚኣ ዝገበርናያ ነገር እንተሎ ነቲ ሙሉእ ዳርጋ ዝበዝሐ ስራሓቱ ናይ ኤኣይ ዝኾነ ንፉዓት ሳዕሳዕቲ ደቂ ሰባት ሳዕሳዕቲ ኢና ተጠቂምና ብዚ ሰባት ሳዕሳዕቲ ምፅኢና እውን የእቲናዮም ኣለና ማለት እዩ። ንዑ ከዓ ሳዕሲዖምላ ትደርፊ እውን ናይ ባሕቂ ደሳዕስዕ እዩ ማለት እዩ። ስለዚ ሕጂ ናፍታ ደርፊ ወይ ናፍታ ክሊፕ ከብለኩም እየ። በዚ ኣጋጣሚ እዚ ንኩልኹም ተመራቕቲ መበል 38 ዙርያ እንኳዕ ሓገሰኩም እንዳበልኩ 39 ዙርያ ከዓ ፅቡቕ ናይ ምብጋስ ግዜ ክኾነልኩም ይምነ። እዛ ደርፊ እዚኣ ከዓ ንዓኹም ብፍላይ 38 39 ዙርያ ዝተወፈየት ደርፊ እያ ማለት እዩ።
1: ህይወት ይፅሓይ ኣብ ቆርበትካ ከምዘቃፅል ፈልጥ ኣለኹ ኣብ ሽዳኻ ኹፃ

እሞ ስነ ጥበባውያን ተዓዘብቲ ብሓፈሻ ልዕሊ ኩሉ ከዓ ሰብሳዋ ደርፊ ከመይ ረኺብኩማ እንተ ደኣ ተጠቃምነት ናይ ኤኣይ ሶፍትዌራት ክኢልካ ኣነ ደራፋይ ክኸውን ምናልባት ዘይሓሰብክዎ ክኸውን ክእለ ከምዚ እንተደኣ ኮይኑ እሞ ምስምዕ ምዕባል ናይ ኤኣይ ሶፍትዌራት ግን ዝኾነ ሰብ ኣብ ዝኾነ ሞያ ክኣቱ ከም ዝኽእል ደረድእ ስራሕ እሞ በዚ ኣጋጣሚ እዚ ደጊመ ንኩልኹም ተመረቕቲ መበል 38 ዙርያ እንኳዕ ኣብ ዝብቃዓኩም ክብል ደሊ ካብ ዝቐፂሉ ዘሎ ከዓ ብዛዕባ ኣብ ሞያዊ ኣስተምሮታት ወይ ሞያዊ ስልጠናታት ኣብ ዝወሃቡ ሞያዊ ስልጠናታት ብሓፈሻ ዘሎ ናይ ምምራፅ ብፍላይ ብወገን ወለድን ተምሃሮን ዘሎ እየ ክገልፅ። ኣብዚ ምናልባት ሓደ ዝተኻየደ መፅናዕትሎ ኣብ ኤሮጳ ዝተኻየደ መፅናዕትሎ ኣብ ህንዲ ዝተኻየደ መፅናዕትሎ ምክንያቱ ነቲ ሓፂር ሞያዊ ትምህርቲ ዝበሃል ካብ ዝጥቀማሉ ሃገራት መብዛሕተን ከም በዓል ሃገረ ጥልያን ዝርከበአን ሃገራት ኤሮጳን በዓል ህንዲ ካብ ህንዲ ጀሚርካ ርሑቕ ምብራቕ ዘለዎ ሃገራትን ኣብ ሓፂር ሞያዊ ስልጠና ኣዝን ዝኣምና ብኡ ብዙሓት ክኢላታት ዘፍርያ ከም ምዃነን መጠን ሓደ ካብኡ ዝተወስደ መፅናዕቲ። ካልኣይ ኣነ ንባዕለይ ንምስ ዘለን ተመክሮ ናይ ሞያዊ ስልጠናታት ክኸውን ይኽእል ካልእ እውን ኣብዚ ዝገበርክዎ ምስ ጨንፈር ሚኒስትሪ ትምህርቲ ዞባ ማእኸል ጨንፈ ምክትታል ሞያዋን መሰልጠን ማእኸላት ብዘካየድ ክውዕላል ኣቢለ እምበኣር ኣብዚ ኣብ ክራማት ዝወሃብ ብፍላይ ዝተፈላለዩ ስልጠናታት ናይ ቋንቋ፣ ናይ ሙዚቃ፣ ናይ ፅገናታት ወዘተ ክኸውን ይኽእል ዕድላት እውን ስለ ዘሎ መንግስቲ ዝኸፈቶ ሰፊሕ ዕድላት ስለ ዘሎ ኣብዚኣ ብወገን ተምሃሮን ወለድን እንታይ ክንገብር ኣለና ተን ብዝያዳ ዝግበራ ጌጋታት ንኸይድገማ ንምዝኽኻር ብዙሓት ሕቶታት እውን ስለ ዝመፀን ነዚአን ንምምላስ ዘዳለኽዎ መደብ እዩ። ብሓፈሻ ሞያ ክበሃል ከሎ ሞያ ምህላው ወይ ትምህርቲ ምህላው ወይ ፍልጠት ምህላው ማለት ብዘለካ ሞያ ፍሉይ ክእለት ተጠቂምካ ንሕብረተሰብ ኣገልግሎት ምሃብ ማለት እዩ። እንተ ደኣ ሞያ ኣለካ ወይ ትምህርቲ ኣለካ ወይ ፍልጠት ኣለካ እሞ እንተ ደኣ ኣገልግሎት ሂብካሉ ንሕብረተሰብካ ከዓ እቲ ምስብኡ ዝመፅእ ከዓ እቲ ክፍሊ ትኸውን ማለት እዩ። ስለዚ ነብስኻ ዘኽእል ካብ ሰብ ተፀባይ ዘይገብረካ ኣታዊታት ከም ዝህልወካ ዝገብር ማለት እዩ። ስለዚ ክኢላታት ብሓፈሻ ንሞያ ኣብ ሰለስተ እዮም ድመቕልዎ። ሓደ ብትምህርቲ ዝመፅእ ሞያ ክበሃል ከኣል እዚ ትምህርቲ ኤዱኬሽን ንብሎ ክሳብ ፒኤችዲ ማስተርስ ዲግሪ ወዘተ ደሎ ዓይነት ትምህርቲ ማለት እዩ። ምክንያቱ ተማሂርካ ተምፆ ዓበይቲ ሞያታት ሓደ ክኸውን ከሎ፣ ካልኣይ ከዓ ኣብ ሓፂር ግዜ ዝውሃብ ስኪል ዝበሃል ወይ ቮኬሽናል ትሬኒንግ ዝበሃል ኣብ ሓፂር ግዜ ካብ 3 ወርሒ ክሳብ 1 ዓመት ኣብ ዘሎ ተወስዶም ሓፀርቲ ኮርሳት ተጠቂምካ ትሰርሖ ሞ በዚ ስራሕ እዚ ተጠቂምካ ከዓ ናብ ረብሓ ሕብረተሰብ ተውዕል። እንተደኣ ንሕብረተሰብ ኣገልጊልካ ከዓ ኣምሳይኡ ከዓ ትረኽቦ ክፍሊት ወይ ኣታዊታት ኣሎ። ስለዚ እዚ ስኪል ንብሎ ወይ ኢደ ስራሓት ንብሎ ኢደ ጥበብ እውን ይበሃል ማለት እዩ። እቲ ሳልሳይ እቲ ዊዝደም ዝበሃል እዩ። እቲ ዊዝደም ልቦና ዝበሃል እዩ። ብዙሕ ግዜ ኣቦታትና ብትምህርቲ ከይተማሃሩ ብፍልጠት ወላ ሓደ እዚ ንብሎ ዘለና ሓፂር ሞያዊ ትምህርቲ ከይወሰዱ ልቦና ኣለዎም ወይ ነይርዎም እዩ ኣለዎም ክሳዕ ሕጂ። ልቦና ከዓ ሓደ ካፍቲ ትምህርቲ ክኸውን እንድሕር ደይረኸብካ ሞያ እንድሕር ደይረኸብካ ካብ ዊዝደም ወይ ካብ ጥበብ ካብ ልቦና ዝመፅእ ክእለት እውን ኣሎ። ስለዚ ክእለት ክንብል ከለና ምቐጥቃጥ ወይ ምዕራይ ምፅጋም ካቻፊተ ምፍታሕ ወይ ምዝራብ ጥራይ ደይኮነ ካብ ልቦና ዝመፅእ ኣሎ። ብሓፈሻ ግን እቲ ትምህርቲ ዘለካ ሞያ ዘለካ ንክልቲኦም ዘጠቓልል ግድን ኣብ ነፍሲ ወከፍ ሰብ ክህሉ ዘለዎ ከዓ እቲ ልቦና እዩ ይዕበ ይነእስ ማለት እዩ። ብሓፈሻ ሕጂ ተምሃሮ ኮንካ ናብ ደቅና ናብ ሞያዊ መሰልጠኒ ማእኸላት ክንሰድድ ከለና ንገብሮም ነገራት ኣለው። ንኣብነት ወድኻ ከም ወዲ ክስቶ ክኾኑልካ ሞ ቀዳሜይቲ ክንገብራ ዘለና ድብሎ እንታይ እዩ ናብ ሞያዊ መሰልጠኒ ማእኸላት ኣብ ንኸደሉ ግዜ ከምዝበልኩ ኣብ ትምህርቲ ሙዚቃ ክኸውን ይኽእል ስእሊ ክኸውን ይኽእል ቅባ

ክኾኑ ፅገናታት ክኾኑ ክእል ወዘተ ኣብ ንሰደሎም ግዜ መጀመርያ ክንፈልጣ ዘለና ወለዲ ባዕልና ዘይምውሳን እያ። ብዙሕ ግዜ ተጋጥም ወደይ ከምህሮ ደልየ ሞ እንታይ ተምሃርክዎ ይሓይሽ ትብል ኩሉ ግዜ ትመፅእ ሕቶላ። እንታይ ተምሃርክዎ ይሓይሽ ሕጂ መን እዩ ዝመርፅ ዘሎ ማለት እዩ። ንኣብነት ንዓይ ወደይ እንታይ ተምሃርክዎ ይሓይሽ እንታይ ኢልኩምኒ ኣነ ዝፈትዎ ሞያ እየ ክነግረኩም ዝኽእል ወይ ከዓ ሞዛ ሞያ እዚኣ

እዚ ብዙሕ ጠለብ ኣለዋ ክብል ይኽእል። እንተኾነ ግን እቲ ክመሃር ተደልዩ ዘሎ ቆልዓ ወይ ተመሃራይ ከ ዝምባል እዩ ከመይ እዩ ቀዳምነት ክሕተት ዘለዎ ማለት እዩ። ስለዚ ብወገን ወለድን ዓበይቲ ልዕሊ 18 ዓመት ዝኾና መንእሰያትን መጀመርያ ክንሓስቦ ዘለና ነቲ ንወስዶ ስልጠና ብግዴታ ክኸውን ከም ዘይብሉ እዩ። ምክንያቱ ወዲ ክስቶ ብዚኣ ተማሂሮ ከምዚ ስለ ዝኾነ ንዓብ ዚኣ ተምሃር ዘይምባል፣ ምክንያቱ ነገራት ብዝምባለ ዝመፁ ምዃኖም ንፉዕ ሙዚቀኛ ክኸውን ይኽእል እንተ ንፉዕ ቴክኒሽን እንተዘይኮነ ንፉዕ ሙዚቀኛ እንተዘይኮነ ንፉዕ ሰኣላይ ክኸውን ይኽእል። ስለዚ ዝምባለ ባዕልና ዝዕበናዮም ቆልዑት ኣበይናይ ዝምባለ ኣለው ክንፈልጥ ስለ ዘለና ግድን ግድን ኣብ ዝምባሊኦም ክኣትዉ ከም ዘለዎም ከነረጋግፅ ኣለና። ብወገነይ ተምሃሮ ሙያዊ ስልጠና ኣብ ክልተ እየ ዝኸፍሎም ካብ ዘለኒ ተመክሮ። እቲ ቀዳማይ እዛ ሞያ እዚኣስ መዓስ እየ ዝመሃራ ክረምቲ ተትኾነለይ ወይ ቀልጢፈ ከምዝተዝውድእ ወይ ዕድመይ ተዝኣክል ኢሎም ዝመሃሩ ተምሃሮ እዚኦም እቶም ሙሉእ ብሙሉእ ውፅኢታውያን ክኾኑ ተኽእሎ ዘለዎም ወይ ዝኾኑ እዮም። እቶም ካልኣይ ከዓ ብናቶም ዘይኮነ ብድፊኢት ወለዶም ወይ ብምሕለፊ ግዜ ወይ ብምስዓርኮም ክኾኑ ስለዝደልዩ ጥራይ ዝኣትዉ ክኾኑ ከለዉ እዚኦም ከዓ ናይ ምዕዋት ተኽእሎኦም ዳርጋ ናብ ዜሮ ዝመፅእ ተምሃሮ ወይ ሰልጠንቲ ጌርና ንወስዶም። ስለዚ ኣብዚ ከም ወለድ ብፍላይ ንህፃናት ንቆልዑ ንተምሃሮ ካልኣይ ደረጃ ዝወሃብ ስልጠናታት እንታይ ክኸውን ዘለዎ ንዝብል ሕቶ ልክዕ ወለዲ ንሕና ከይደፋእና ብዝምባሊኦም ክኣትዉ ከም ዘለዎም እንታይ እንተገበርካ ደስ ዝብለካ ዜን ዜን ዜን ኣማራፂ ኣለዋ ሞ እንታይ ንኣብነት ስኢሉ ዘይፈልጥ ቆልዓ እንድሕር ደኣ ኮይኑ ሙዚቃ ተፃዊቱ ዘይፈልጥ ቆልዓ እንተ ደኣ ኮይኑ ኣብ ቋንቋታት ተገዳስነት ዘይብሉ ቆልዓ እንተ ደኣ ኮይኑ እሞ እተን ዘለዋ ኣማራፂ ካብ ሓደ ክሳብ ሓሙሽተ እዚአን እየን ክኾና ድኽእላ። ስለዚ ካብዚአን እንታይ ተተምሃር ክሕሸካ ምክንያት ዝምባሊኦም ንሕና ስለ ንፈልጥ። እቲ ተምሃራይ እንተ ደኣ ኮይኑ ከዓ ብልክዕ እንታይ እዩ ዝምባሊኻ ማለት እንታይ ማለት እዩ ከይተኸፈልካ ዓመት ሙሉእ ክትሰርሓሉ ደስ ዝብለካ ሞያ እንድሕር ደኣ ኮይኑ ዝምባለይካ እዩ ማለት እዩ። ብዓይኒ ገንዘብ ደይ ትጥምቶ እንተ ኮንካ ምስ ዝምባለ ንወስዶ። ስለዚ ወለዲ ክንገብሮም ዘይብልና ነገራት ኣብዚኣ እንታይ እዩ? ቀዳማይ ዘይምግዳድ እዩ። ንኣብነት ኣብ ዝሓለፈ ግዜ ንወደይ ሶላር ከምህሮ ይደሊ እየ ዝበለኒ ወላዲ ነይሩ። ሶላር ከምህሮ ይከኣል እዩ ግን ወዲ 13 ዓመት እንተ ደኣ ኮይኑ ገና ኬሚስትሪ ፊዚክስ ብፍላይ ደይ ተምሃረ እንተ ደኣ ኮይኑ ወላ ብ ስነ ፍልጠት ኣብ ሳይንስ ተማሂሮ ክኸውን ይኽእል እዩ። ኣብቲ ኣብ ሻድሻይ ኣብ ሓምሻይ ክፍሊ ግን ብዛዕባ ካረንት ቮልቴጅ ፓወር ብሓፈሻ ብዛዕባ ፀዓት ዘለዎ ሓፀርቲ ካልኩሌሽናት ከይፈለጠ እንድሕር ዳኣ ናብ ሶላር እቲናዮ እቲ ምልጋብ ጥራዩ ክኽእል ማለት እዩ። ሶላር ምትካል ማለት ንኣብነት ከዓ ካብታ ፓነል ናብ ኮንትሮለር፣ ካብ ኮንትሮለር ናብ ባትሪ፣ ካብ ባትሪ ናብ ኢንቨርተር ዘሎ ኣላጋግባ ምፍላጥ ጥራይ ዘይኮነ ብዓብኡ እቲ ካልኩሌሽን እዩ፣ እቲ ፅዕነትካ ምፍላጥ እዩ። እዞም ገዛ እዚኦም ክንዲዚኦም ደብርህ ሞ ክንዲዚ የድልዮም ኢልካ ከተዳሉ ምክኣል ተቐዳማይ ዘድልዮ እዩ። ስለዚ ክንገብሮ ካብ ዘይብልና ጌጋታት ኣብዘይ ዕድሚ እዩ። ምናልባት ከምኣ ኢሉ ምስ ፀልኣ ንዓመታ ፊዚክስ ክመሃር ምስ መፀ ብኡ ገይሩ ነቲ ፊዚክስ ክፀልኦ ይኽእል እዩ። ስለዚ ዘይምግዳድን ዘይምህዋኽን ቀዳሜይቲ ክትከውን ከላ ካልኣይ ደረጃታት ምፍላጥ። ንኣብነት ቪድዮ ኤዲቲንግ ክመሃር እየ ድብል ሰብ መሰረታዊ ናይ ኮምፒውተር ፍልጠት ከይሓዘ እንተ ናብ ኤዲቲንግ ከይዱ ክብርትዖ እዩ። ተራ በርቲዕዎ ከዓ ኩሉ ግዜ ብርቱዑ ኮይኑ ክስምዖ እዩ፣ ክፀልኦ እውን ይኽእል እዩ ማለት እዩ። ስለዚ ተቐዳሜይቲ ዘይምግዳድ ባዕልኻ ዘይምምራፅ ደረጃ ናይ ትምህርቲ ዘይምሕላው ኣየናይ ሞያ ምሰየና ይኸይድ ማለት እዩ። ካልእን ዝዓበየን ግዜ ዝረአ ከዓ ኣብ ገዛ ካብ ዝውዕል ወይ ከምዚ ካብ ዝውዕል ኣብዚ ምውዓል ይሓይሽ ኢልካ ግዜ ንምሕላፍ ምስዳድ ማለት እዩ። እዚ ዕላማ ዘይብሉ እዩ ዝኾውን ገንዘብካ ግዜ ናይ ተቆልዓ ብሓፈሻ ብኾንቲ እዩ ዝጠፍእ ክበሃል ከኣል። ምክንያቱ ተቆልዓ መሕለፊ ግዜ ኢልካ ዳኣ ኢኻ ትሰዶ ዘለካ እምበር ኣብዛ ወርሒ እዚኣ ኣብዘን ክልተ ወርሒ እዚአን ተማሂሩ ከምዚኣ ክኢሉ ከምዚ ብውሕዱ ሞያታት ዓመታት ዝወስድ ክኾን ይኽእል እዩ። ግን በብክልተ ወርሒ በብሰለስተ ወርሒ በብወርሒ እውን ክጅምሩ ስለ ዘለዎም ኣብዚኣ እንታይ ተተማሃረ እዩ ዘድምዕ ዳየ ክንብል ዘለና እምበር መሕለፊ ግዜ ኢልና ንሰዶም ደቅና ወላ ሓንቲ ውፅኢት ዘይርከቦ ምዃኑ በዚ ጋጣሚ እዚ መፅናዕትታት ድብሎ ዋላ እውን ካብ ናተይ ተመክሮ
ክሕበር ዝከኣል እዩ ማለት እዩ።

ካልእ ምስ ካልኦት ዘይምውድዳር ወዲ ክስቶ ኣብዚኣ ተማሂሩ ስለ ዝዓበየ ስኻ ከዓ ልክዕ ከምናቱ ኣብዚኣ ኺድ ዘይምባል ካልእ ንስለ ወረቐት እዚኣ ምናልባት ከምዚ መገሻ ስለ ዘለዎ ከምዚ ዕድላት ስለ ዘለዎ ወረቐት ሒዙ ክትፀንሕ ተባሂላ ከዓ ትግበር ነገር ኣለዋ። ምክንያቱ ሓንሳብ ከም ገለልካ ኣብ ደይ ትፈትዎ ሞያ እንተ ኣቲኻ ሙሉእ ህወትካ ውን ደጣዕሰካ ደይ ዐውተካ ውን ክኸውን ስለ ዝኽእል ኣብዚኣ ጥንቀቐ። ምክንያቱ ሞያ ባዕልኻ እንዳዕበኻዮ ትኸይድ ወላ ኮፍ ኢልካ ተሓድር ስለ ትፈትዎ ኮይኑ ስማዓናኣነ ምክንያቱ ድሓር ዳ እዩ ባዕሉ ናብ ገንዘብ እንዳተቐየረ ዝመፅእ እምበር ትፈትዎ ነገር እንተ ደኣ ኮይኑ 24 ሰዓት ኣብኡ ኮፍ ተበልካ እንተዕበኻዮ ዋይ ኣብዚኣ በፂሓላ ሕጂ ናብዚኣ እንተመፀኹ ዘብል ክኸውን ይግብኦ። ካልእ ብፍላይ ብወገን ወለዲ ሓንሳብ ምስእትኻዮም ብድሃይ ዘይምግባር እውን ኣላ። ምክንያቱ እቲ ስራሕ ናብቲ ቆልዓን ናብቲ መምህርን ጥራይ ምግዳፍ ብዙሕ ግዜ ካብ ዝረኣዮም። ስለዚ ፎሎ ኣፕ ወይ ምክእታል ንዘድልዮም ተምሃሮ ከዓ ምክእታል ምግባር። ብወገን ተምሃሮ ከ ብወገን ሰልጠንቲ ኸ ዋላ ኮሌጅ ለቨል ኮንካ ዋላ ዕድሜኻ ዓብ ኮይኑ ሰራሕተኛ ናይ መንግስቲ ኮንካ ሰራሕተኛ ናይ ውልቅኻ ኮንካ ኸ እንተደ ኢልና ሎሚ ነገራት ክሳብ ክንደይ ይቀያየር ኣሎ ንሪኦም ኣለና። ስለዚ ቅድሚ 3 ወርሒ ዝተምሃርካዮ ትምህርቲ ሎሚ ክትሰርሓሉ ምፍታን ዳርጋ ዘይከኣለሉ ግዜ መፅኡ ዘሎ። ምክንያቱ ኣብ ግዜ ናብ ግዜ ኣፀቢቖም ይቀያየሩ ኣፀቢቖም ይዓብዩ ይፍትሙ ይቕየሩ ስለ ዘለዉ ሓደት ኣፕዴት ዝበሃል ኣፕዴት ገብረላ ወይ ክዕብያ ይኽእል ትብሎ ነገራት ከተዕብዮ ሎሚ ብዙሕ ግዜ ካብ ንብሎ ስልጠና ኣብ ሞያዊ መሰልጠኒ ማእኸል ወይ ኣብ መምህር ጥራይ ኣይኮነን ቀደም ፍልጠት ምስ መምህር ጥራይ ነይሩ ክኸውን ንኽእል እዩ። ሎሚ ግን ፍልጠት ኣብ ኢድና እዩ ዘሎ ኣብ ሞባይልና ኣብ ዲጂታል ላይብረሪታት ወዘተ ኣቲና ክንረኽቦ ንኽእል ባዕልና ነብስና ክነማዕብለሉ ንኽእል ምዃኑ እውን ግድን ከይድካ ትመሃሮ ጥራይ ደይ ክኸውን ንኽእል እዩ ብፍላይ ንዓበይቲ። ካልእ ኣብዚ ግዜ እዚ ከምዚ ይመሃር ኣሎ ብዙሕ ሰብ ሞ እስከ ክፍትና ኢልካ ደይ ምእታዊ። ምክንያቱ ናይ ብሓቂ ፋሽን ኮይኑ ስልጠናታት ዝወስድዎ እውን ብዙሕ ግዜ ኣሎ። ልዕሊ ኩሉ ኣብ ሓፂር ሞያዊ ስልጠና ክንፅበያ ዘይብልና ከዓ ቅልጡፍ ለውጢ ምርኣይ ማለት እዩ። ንኣብነት 2 ወርሒ ወይ 3 ወርሒ እንድሕር ዳኣ ተማሂርካ ናይ ግድን እዩ ክትጅምር ነቲ ስራሕ ነቲ ስራሕ ጀሚርካዮ ክትኣቱ ናይ ግድን እዩ። ግን ድሕሪ ትምህርቲ እዩ ሂወት ዝጅምር ዝበሃል ነገር ኣሎ። ድሕሪ ትምህርቲ እዩ ዕድላት ዝረኣየካ ብድሕሪ እዩ ከዓ ኣብ ጌጋኻን ምኻን እንዳተማሃርካ ትኸይድ። ስለዚ ሰብ ካብ ጌጉ እዩ ድመሃር ሰብ ካብ ምስ ፈተነ ኣይኮነትን ከመይዳያ እዚኣ ይብል ሽዑ ኣብቲ ናይ ብሓቂ ዓለም ናይ ስልጠና ይኣቱ ማለት እዩ። ኣብዚ ከምቲ ኣብ መእተዊ መደብና ዝገለፅክዎ ገለገለ መፅናዕታዊ ወረቐታት ይርኢ ነይረ። ብፍላይ እቲ ብዩሮፒያን ኮሚሽን ኦፍ ቴክኒካል ስታዲ ዝበሃል ዝተኻየደ መፅናዕቲ ሕብሮ እንታይ እዩ? ብዙሕ ግዜ ካብ ዝካየዱ ስልጠናታት እተዳርእናዮም ካብ ዝካየዱ ትምህርትታት እንተዳርእናዮም መብዛሕትኡ ግዜ ሓደ ጀማራይ እቲ ዘለዎ ናይ ምዕዋት ክእለት ትሑት ምዃኑ ድሓር 100 ወይ 100ታዊት ዝበሃል ከዓ ከምዚ የለን። ኣብነት ንሓደ ቴክኒሽን 10 ዝዕረያን ንብረት እንተዳ ሂብካዮ ማኪና ክኸውን ንኽእል ሞባይል ክኸውን ንኽእል ቴሌቭዥን ክኸውን ንኽእል ኮምፒዩተር ክኸውን ንኽእል ኣነ ብ10 እን ክዕርየ ንኽእል ዝበሃል የለን። ምክንያቱ ንኣብነት ኣብ ኤርትራ ዝተኻየደ መፅናዕቲ ምናልባት ኣነ ድፈልጦ ስለዘየለ ከምዚ ክብል ኣይክእል ክግምት ግን ይኽእል እየ ኣብኡ ስለ ዘለኹ። ኣብ ህንዲ እቶም ብፅገና ዝፍለጥ ንኣብነት ምዕራብ ምስ ምብራቅ እንታይ እዩ ድፋላለ እንተ ኢልና ኣብ ምዕራብ መብዛሕትኡ ግዜ እቲ ሓይሊ ሰብ ክቡር ስለ ዝኾነ ከዛ ላፕቶፕ እዚኣ ካብ ከተዕርያ ምቕያር ሓይሽ ምክንያቱ ከተዕርያ እንተ ኮንካ ዝወስደልካ ግዜ ክቡር እዩ ዝበሃል ብኸምኡ እዮም ከዓ ዝኸዱ። ስለዚ ዳርጋ ዩዝ ኤንድ ስሮ ተጠቂምካ ምድርባይ ይመፅእ ማለት እዩ። ኣብ ምብራቅ እንተደኣ ከይድና ግን ዋላ ይድቃቕ ነገራት ኣብ ፅገና ዘተኮረ እዩ። ንኣብነት ራም እንተደ ኢልና ኣብ ኤርትራ ራም ኣይንዕርን ኢና ክንቅይሮ ይሕሸና ኢና ንብል። ኣብ በዓል ህንዲ እንተደኣ ከይድካ ንራም ንዕሪ ኢና ዝብል ኣብ ነገራት ኣሎ። ቺፕ ለቨል ኣትዮም ነቲ ናይ ራም ቺፕስ ኣውፅኦም ብሶለር ገይሮም ክቕይርዎ ትርኢኻ። ስለዚ ሞር ናይ ፅገና ዝለዓለ ሓይሊ ዘለዎን ሃገራት ዝበሃላ ህንድን ቻይናን እየን። ብፍላይ ከዓ ህንዲ ብምሉእ ሃገራት ዓረብ እንተዳርእናዮ ናይ ፅገና ትካላት መን ሒዝዎ ዘሎ እንተና ህንዳውያን እዮም። ስለዚ

ንሓደ ህንዳዊ ካብ 1ሰ ንብረት ናይ ምዕዋት ዘለዎ ዝዓበየ ተኽእሎ 6ዱሽተ እዩ። 1ሰ ሞባይል ተሂብካዮ 6ዱሽተ እዩ ዝዕሪ። 1ሰ ማኪና እተራሂብካዮ 6ዱሽተ እዩ ዝዕሪ። 1ሰ ኮምፒተር ተራሂብካዮ 6ዱሽተ እዩ ዝዕሪ። ስለምንታይ እዩ ከምኡ ዝኸውን? ስለዘይክእል ድዩ እንተዳ ኢልና ኣይኮነን። ምናልባት ንዓይ 3ለስተ ሂብኩም ንሓንቲ ጥራይ ክዕርኽ ይኽእለ። እቲ ነገር ስለ ዘይከኣል ዘይኮነ መፅናዕትታት ከም ዘረጋግፅዎ እንታይ እዩ? ካፍተን ኣይከኣለንን ወይ እዚኣ ስኢነላ ሕጂ ኣይዕረን እዩ ክበሃል ከሎ ብዙሕ ተኽእሎታት ኣሎ። ንኣብነት ነዚኣ ትኸውን መሳርሒ ዘይብልካ ክትከውን ትኽእል፣ ነታ መቀያየሪት ዝስኢንካላ ክትከውን ትኽእል። እዚ 4 ንብሎ ዘለና 6ዱሽተ ጥራይ ዘዕረየሉ ምክንያት ማለት እዩ። ሲኢንካያ ክትከውን ትኽእል እታ ፀገማ። ኣነ ድሰኣንክዋ ሓደ ካልእ ሰብ ክዕረያ ክእል እዩ። ካልእ ሰብ ዝዕረያ ድሰኣና ኣነ ክረኽባ ክእል እየ። ሓደ ድሰኣና እቲ ሓደ ክረኽባ ክእል እዩ። ኣብዚ ሕጂ እዚ እንታይ እዩ? ናይ ከምቲ ኩሉ ግዜ ንብሎ ናይ ነብስኻ ምዕባይ ሕቶ እዩ። ኣብ ስልጠና ኩሉ ግዜ ኣብ ክእለት ብሓፈሻ ብዙሕ ግዜ ክንጋግያ ዘይብልና ኮይኑ ስማዕኒ ብዙሕ ግዜ ብዝመፅናዕታት ድብሎ እንታይ እዩ? ኣነ እዚኣ ስለዝኽኣልክዋስ ኣነ ጥራይ ድኽእላ ኮይኑ ስማዕኒ ወይ በቲ ዘለካ ሞያ እስኻ ጥራይ ብቕዓት ዘለካ ኮን ከም ስማዕ ምናልባት ጌጋ ኮይኑ ክኸውን ክእል እዩ። ምክንያቱ እንታ ኮይነ የ ኣብዚኣ ክኢላ ኮይነ ዘለኹ እንታ ኮን ካብቲኣ ክኢላ ኮንካ ዘለካ እንታ ኮይኑ እዩ ኣብቲኣ ብቕዓት ኣምፂኢ ዘሎ እንተ ደ ኢልና ግዚኡን ገንዘቡን ሓይሉን ኣብኣ ስለ ዝወፈየ ጥራይ እዩ። ካልእ ሰብ መፂኡ እንተ ኣብ ክልክዕ ከምናቱ ፃዕሪ ገይሩ ክበፅሓሉ ዘይክእል ነገር የለን። ስለዚ እዚ እንተ ደኣ ኮይኑ እቲ ዝኣብየና ዘሎ እንታይ ኮይኑ እንተ ደኣ ኢልና ናብ ካምፓኒታት ናብ ሳምሰንግ ናብ ኤልጂ ናብ ገለ ካብ ዝምለሱ መብዛሕቶም እዚ ሽግሩ ተሳኢኑ ዝበሃል እዩ። ስለዚ እዚኣ ኣነ ክዕረያይ ክኣልኩን እንተ ደኣ ኢሉ ሓደ ቴክኒሽን ፅቡቅ ኣሎ። ምክንያቱ ብዓለም ደረጃ ናብ ሳምሰን ካብ ድምለሳ ሞባይላትን ቴሌቭዥናትን ሽግር ተሳኢኑ ተባሂለን እየ። እቲ ሽግር እንታይ ኮይኑ ክእል ክኸውን ክእል ሕጂ እቶም ካምፓኒ ዝፈጥርዎ ጌጋታት ወይ ዘየውፅዎ ሽግራት ክኸውን ይኽእል እሶም ጥራይ ክሓብኦ ዝደልዩ። ስለዚ ከምዚ እንተደ ኢልና ሎም ማዓንቲ ተማሂርካ ካብ 1ሰ ሓንቲ እንተ ረኪብካ ንዓመታ 2ልተ ትኸውን ድሕሪኡ 3ለስተ ትኸውን ድሕሪኡ 4ባዕተ ትኸውን እምበር ሓፂር ወይ ኣብ ሓፂር ግዜ ውፅኢት ዘይምፅባይ ከዓ ሓደ ካፍቲ ብተምሃሮ ክግበር ዘይብሉ ማለት እዩ። ብሓፈሻ እምበር ኣብዚ ሕፅር ድበለት ብዛዕባ ምምራፅ ሞያዊ ስልጠናትን ተኽእሎ ተወስዶ ሞያዊ ክእለትን ተኽእሎታት ናይ ምዕዋትን እዚ ካበልና ብሓፈሻ ንኩሉ እቲ መንግስቲ ፈጢሮ ዘሎ ናይ ስልጠና ዓድላት ክንጥቀመሉ እንተደኣ ኮይና እዘን ዝጠቐስኮን መበገሲ ክኾናና ዝኽእላ ብፍላይ ከኣተን ጌጋታት ዝበሃላ ክድገማ ከምዘይብለን ወይ ክግበራ ከምዘይብለን በዚ ጋጣሚ ደጊመ ከዘኻኽርፈቱ። እምበኣር ከስ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ንሎሚ ዝተዳለወ መደብ እዚ ክትከታተልዎ ፀናሕኩም ነይሩ። ካብዚ ናይ ሎም ማዓንቲ መደብና ገለ ሓድሽ ነገር ተማሂርኩምን ተዘናጊዕኩምን ከም ትኾኑ ተስፋ እንዳገበርኩ ዝመፅእ ዘሎ ሰሙን ብትሕዝትኡ ፍልይ ዝበለ ብካልእ መደብ ክሳብ ንራኸብ ንሎሚ ስለምክታልኩም ደጊመ የመስግን። ሰናይ ቅነ

0: ከመይ ውዒል ክረብለ? እዛ መልእኽቲ እዚኣ ግድን ግድን ሎሞ ክትበፅሕ ኣለዋ።
1: ናይዚ ፀገም የለን፣ ግና በጃኻ ምስ ወደብቲ ኣካላት ተዘራሪብካ ገለ ነገር ግበሩ። ነገራት ልዕሊ ኣቕሚ ይኮኑን ኣለዉ። ግድን ንሜዳ ክወፅእ ኣለኒ።
0: ዋ ረብለ፣ ንምንታይ ከነዚ ስራሕ ሓዳስ ሰብ ትኾኒ? ጥዑም ቃልሲ ደሎይ? ቃልሲ ድማ ኣብ ዝተመደብካያ እምበር ኣብ ዝመረፅካያ መዓስ ኮይኑ
1: እዚ ጠፈአንን። ግና በጃኻ ነዚ ቅዱስ ቃልሰይ ንስልኡ ምዃኑ ዘይኮነስ ኣነ ዝብዕልግ ዘለኹ ኮይኑ ይስምዖ ዘሎ። እመነ ንብለካ ኣለኹ ብኢል ፀዛልተይ ዘይኮነ ብኢል በዓል ቤተ እየ ክጠፍእ። ቀደም እውን በፂሕዎ ኣሎ።
0: ሮብለ ንመዓዛኺ ብውድብና እንታይ ተልእኾ ተዋሂቡ ኣሎ? ምስ ዝረአ ይኹን ኣብ ዓደይ እንታይ ፅልዋ ፈጢርላ ኣሎ? እስኺ ትፈልጢ ኺ
1: ይርዳኒ። ኣነኻ ቃልሰይ ከይተዓናቐፊ ስጋእተይ እምበር ፈትየን ነብሰይ ኣብ ሊፀን ኣይኮንኩን።
0: እሞ ከምኡ እንተደኣ ኾንኪ ከም ቀደም ክፅንዒ
1: በርሀ ፅንዓተይ ይውስኽ እምበር ኣይጎድልን። ግና ብኸምዚ ዘለኽዎ ነዊሕ

0: ዘይክእልን እየ ድብለካ ደለኹ።
1: ሎምስ ኣይድሓንክን ከይደ ግዳ ከይደ
2: ግን ሓሰረብለ
0: ኣንወይ መዓሰይ ነየ ገማሓ ኣውለሱግቴ
2: ብኸሊ ንኸለኒ ብኸሊ ወጊ ኣክሱገ ብኸሊ ትትብለ
0: ማለ ኣንደስነክእልኒ
2: ኣዋላ ተክኒክ በርሀ ካላ ይብልያ
0: ኣደት ከታይ ክካስር ተ ኣብ ዓሮራ ከይኒክለፍ ዓሮራ ነጋ ታብሎኪቶ
2: ነጋ ኩሳራዳኒ ምሕበር ለየንኩ ምሕበር ለው በዓለ ጌታ
3: ሮብሌ ሮብሌ ሚታነዮ ኮይተትያ
4: ሚታነ ከይን ፈደኒ
3: ማልሸይ ደራዕ ኣብም ባህሩ መኪኒ መልመ ሚጋዕ ኪኒ
4: ነጋ መኪኒ ኣይን ገይትህኒ
3: ነጋ መኪኒ ዮክታ ተምሉዲ ወረሰንኮ ኮዑ ከውለክተኒ
4: ከታ ኮይከታ ሕዋን ቶቢኒ ኣከወይነክ ምነን ተተበረክ
3: ኣፍብድ ሙሉዲክ ድክትዕቦንክ ይፍልንያኮ ተ ኣይን ግዮን ዓይብሻና
4: ኣክተሸ ግዳ ኣካሂቅኒን ግዳ ኣትን ላክን ሕዋን ቶቢኒ
3: ሕዋኒ ቶቢኒ ዋዋ መታት ኣገተቶ
4: ከታ ኮይከታ ኡማለባሃትል ንመሌ ኡማሮሚል ገበልያና ፍ
3: ዘቶይተይን ሃብ ንተኒን ማንደሶሬ ተካል ብዕራይ ውዕልኪ ተካል ሰበይተው ኩና ሃይለይ ሳሕብ
1: ረውለ እዚአን ግድን ሎሚ ዓድቀያ ከኣትዋ ኣለዎን ትርሓስ ምሳኽላ ብዘይካ ኸንከዓ ኻልእ ክገብሮ ዝኽእል ሰብ የለን ትርሓስ ኣብቲ ብሎኮ ክትፀንሓክ እያ ኣብኡ ትፈልጦ ኣስራ ሃለቃ ስለ ዘሎ እዘን ገንዘብ እዚአን ዕሙኽ ተብሎ ምስኣተኽን ከዓ ኣብታ ድኳን እንዳሃብተ ጸላም ጃኬት ዝተኸደነ ሰብ ቦትሩ ንቁልቁል ተኺሉ ክፀንሓክኒ ዛህራ ትብል ዮ ዓሊ እንተ ደ ኢልኪ ካብኡ ሕልፍ ኢልኪ ኣብታ ፀግዕ መንደቕ ዘንብረት ተቐምጥ እየን
0: ፀገም የለን ገዛእቲ ውኢለ ገለ ነገራ ምክንያ ክምልለስ እየ
1: እዋ ረውለ እንታይ ደ ክብለክ ፀንሐ ልክዕ ሰዓት ዓሰርተ ክትህቦ ኣለክን ትርሓስ ኮብኡ እያ ዝፅበየክ ዘላ በቃ ግዜ ድበሃል ነገር የብልናን
0: ሓቂኻ ንኣኺ ድበል ገሌየን ከዓ ኸይርኢና
1: በቃ ኣብ ዓወት
0: ስማዕ እንዶ በርሀ ናይ ዝረሳሕ ከሊፋ ክንታይ ጌርካ በጃኻ ገለ ነገር ንግበር
1: እዋ ረውለ ኩሉ ነገር ኮ ብምእኹል መንገዲ እዩ ዝግበር እምበር ከሊፋ ደኣ ኣብ ልዕሊ ቐሺ ሃይለን ሸክ ሳልሕን ከይተረፈ ዘውረደ ደራዕ መዓስ ቀሊል ኮይኑ ግና ውድብና እንታይ ይገብር ንዑ ይምልከት ዓቕሊ ጥራሕ ግበር
0: ክላ በጃኻ ካባይ ኮይ መሓለፈን ነይሩ
1: ኣትጓል በጃኻ ናይ ሕጂ ንግበር ንዕናይ ጥራሕ ተበገሲ
2: ኮይ ሞሚጋዕ ከ ሞሚጋዕ ከ ሞሚጋዕ ሳልሕ ዱዳ ኩን መባታንም ተብለዶ
0: ማሓዛይ
5: ሮብለ ሰሊጥክዶ
0: እወ ሰሊጥኒ እንታይ ዳ ቅልባዕባዕ ትብሉ ደለኺ ዳሓና ይኮና ንዲና
5: ኣት ማሓዛይ ሓደ ሽግር ተፈጢሩ ኣሎ
0: እንታይ ሽግሩ
5: በዓል ከሊፋ በለጎ ከቢድ ተፍትሽ ይገብሩ ኣለዉ ደቂ ሓደ ስለ ዝኾኑ ከ ኣዝዩ ሓደገኛ ክኸውን እዩ ክሳብ ሰዓት ሰለስተ ኣውዮም ዘለዉ ንሕና ከዓ ግድን ክንፅበዮም ኣለና
0: እማ ሕጂ እንታይ ኢና ንገብሮ
5: እንድዕ ጓሊ ናትኪ ዘጨናቕኒ ዘሎ እምበር ኣነስ ንገዛ ነጊሮዮም እየ ናትኪ ግን እንታይ ከም ንገብር ሓርቢትኒ ኣሎ
0: ተነፂኻ ሞት ተሓሪድካ ምውዲ ድበለ ብፃይና ክልተ ደሊኻ ይከውነን እዩ ትርሓስ
5: ናትኪ ፅንዓትኮ ግርም እዩ ዝብለኒ ንኸድ ግዳ ይከውን ንበል
2: ኣነ ዕብረ የለታከሚ ኣይ ማኣኽቱን ቁሲኪኒ ገርም ግፋ ክስወልዲ ቤታ መርዒ ሽምተን ኮለዶ ሓጊዳ ዳላ ህመኪ ዋላ ኣደብ ህመኪ
4: ንምጋዕ ዮመኪ ንምጋዕ ዮም ኦዶን ያለ ዋራካ ያምንን ትምያኒ ይዋይ ሳሊሖ ኩኢና ቶም ዮቦንኮ ተይ ይግድፊ ሓብሸ ድክዝሮርያ ኪባ ኣረጃ ይኻልቆ ይዕኩም ኣሻብን
2: እሞ ምጋዕ ያን ገዳ ታትያ የግድፊን ሸርዒ ለገንታ ሓላሊኪኒ ኣንቡኻ ሶልዲ ገበዲ ጋ ኣዓክሸ ገደ ትርቲ ገለደ ኣጋሕቲ ካታይ ተማብልዮን ኮርሒ ዕሙታ ክትላበ
4: ካትሪሞናካ ኣይማድ ታብሮኪ ኣማ በርሃከን ያብሽለ ኡብለማካ ሚ ኣልኻስን ክንማረግኒዮም ኪባ
2: ይዋንተይ ዓሰና ገርሒ መኸሲን በሸንኪ ያ ተመረቢ ንሑን መሌኪ ነደ ኣብሰ
6: ወላ ማ ምጋዕ ክንኮዩ ያ ክተትያና ኮይና ኣማ ሳልሕ ዮቤ ከላ
7: ዮኮ ዮቤ ሃሚት የነን የሜቶን ኮለ ተብሎ ኪዶተላማ በጥሸ ካሜራ ዕብረ ኮያኩ
6: ባሂን ኮለ ሸይጣን ክኒ ተትያ ላኣብ ንሕም መሌኮ ሸንረባ ሃግታወ ኪባህታላማ ፋሳ ይፍልጥ ፍልጥ ሻዶ
7: የኻ ግን ኣነዋሊልትንኩ ኳሃክንሕት ኣፍትሐንካ የሊኽ ንቕራሕ ኣይሻ
1: መዓልጉም
7: መዓልትኻ ትደፋ ኣታ ብዕሉግ ብዕሉግ ኣብዕሉግ
1: ዋ ወዲ ዒማሮ ስርዓት ግበር ኣብ ምንታይ ካ ውዒለ ደኢኻ ክንዲዝ ዘለፋ
7: ዘለፋ ጥራሕ ወረኻ ዘጋግለከ
1: ወይለይ ኣብዚ ድና ተባፂሕና ሓማዶ ረኣየለ ይስምዓለይ
8: ኪዳታ ኣምሰሉ ወይኒ ኣምሰሉ ሰብያ ባሕሪ ከይድልካ ምስ ረብለ ትገብሮ ዘለካ ሰሚዒና ኢና
1: ብስማ እንታ እንታ ክትረኽቡ ግደፉ ግደፉ ፅባሕ ንጎ ዘሕፍረኩምን ዘዋርደኩምን እዮ

0: ትገብሩ ዘለኹም? ኣነ ምስ ረብለ ምስ ዝረአ ፅናሕና ዝምድና ንሕውነት እንዳ እምበር ብካልእ ዋላ ሓንቲ ንቀራረቦ መንገዲ የብልና። ግደፉ ብለኩም ኣለኹ፣ ግደፉ።
1: ያ ኸ ምልዲታት ኣትያ በጥሶ ግንኪ
2: ኣታ እንታይ ደኻ ሰምዕ ኣብዘይ ደምና ከይተትወና ረሃቕልና ኣንዶ
3: ሓመዲና
4: መርሓባ
3: በሄስ ከላዩሑም
4: መዐመዐ
5: ኣግና ሃሰኒ
3: መዓሰኒ ኣጎያ ኣርሒባ
5: ነጋዳ ኣሰኒ ኣግና ኣተኒኒ
3: ያሊነሎ ብሸንኮ ብሕቲ ነጋኪኖ መሊሸ
5: ኣሄኖሂ ሮብለደ እንታይ ማደከሊኖኩምኒነ ያኮኪባህ ተከ ካዶሌ ናኑ ተጉምዑር ሱሲትኖ ክስናሃሊ ተንጋዖነ ክንተየባህም
3: ኮተትዮ ተለባህታም ተገርዓ ልውላተም ዒዳ ተከረው
4: ከተከሊኒካመኪ
3: ኮይ መሓብጣ ሕረር ያለዲ ፈርሃኒ ምዕቲ ሕረር ሸብተማ
4: ኣማ ሓማድ ስንንቲ ሃብልኒሕቲን ብለ ተግደፎና ልቲን በራ
3: ሲከ እንኮ ኩሰበታ ተክንኪኒ ኣተሰዓክታዳ ተይመከሚዳሮኪ
4: ኣንኮ ኮ ዓንኮ ይ ካዞ ሌለ ተድዕኪሾነታናሃ ይሮብለታይ ምደማ ሰማ ኣካ ክንድዩታም
3: የበይቲ በሪ ሙሉእ ዶት እንኳ ዝረቢተን ዮክቶሊቶ ሊሆይ መሓብጣ ተመረተን በኮ
5: ማለክ ድፈና ዑዝ ብለ ሕርሕ ስያማ እሾ ክረብለ ጉሕድን ትብና ኣያና ይስኹ ኦባ ሽፋ ከም ቦሂዝ ነታክስን ዋሲቦ ትግርዒታኒ ሳልሕ ምፅውዕ ንድብረም ሂዛበታ በቲሸቕላ ሓቢ ሃመይቱኸኒ ካዶሌ ኣኪናን ምታከ እንታህና ትጸበሮ ኣቱሊላፍ ዓዱሊቕ ሓርሻክሸህ ደማ ሕድሕ ውሉድ ያሜዶ ያምዒዶ ኣልዕደን ይከታኒ ማሌ እንሻ ላ ያልተ ያድያኪ ካዶለ ሃያነደ
3: ደማሕ ጊራዮ ላሓሪታ ግን ሃደመሑልዮም ይደራ
6: ምንፅ ኻብርሀ
0: ዎ መፅ ረብለ ደጊም ቀሪብና ኢና እንሆ ብፀትና በዓል ቋሒቶ ተቋፃፂሮም እዛ ተዋሂባትና ዘላ መልእኽቲ ድማ ኣዛይ ሓደገኛን ወሳኒትን እያ ነዛ ተልእኾ ድማ ኣነ ንስኽኒ ኢና ተሓሪና ዘለና ስለዚ ከቢድ ጥንቃቐ ኸድልየና እዩ
6: ኣጆኻ ከም ንዕወት ቅንጣብ ጥርጥር የብለይን ጉዳይን ጉዳይ ሳልሕን ግን ኣብኪዕ እዩ ዕድለኛ እንተኾይነ ስባ ነዛ ተልእኾ ዕዕዊተ ስዋ ኣኸውን
0: ረብለ እንታይ ክትኾን ደለኺ
6: እንድዒ እንድዒ በርሀ በቃ እንድዒ ንፍቕሪ ሃገር ዶ ንፍቕሪ ሳልሕ ንመኖም እስከ ንገረኒ ንመኖም
0: እዋ ንመኖም ከም ትመርፅ ኮ ንስኺ ክትምልስ እየ
6: እንታይ ኢለ እሞ ክምልሰልካ ንናፅነት ከይብል ፍቕሪ ሳልሕ ደይብላ ናፅነት እንታይ መቐረት እያ ክትበኒ ንሳልሕ ከይብል ብዘይ ናፅነት ሳልሕ የለ ፍቕሪ ሳልሕ የለ በቃ ኩሉ የለን ንኽድ በጃኻ ተዘለብ ኣላ
5: ሃግና ሰ ሳልሕ ኢና ተኒቶ
7: መዓሰ ናይ ወገያ ኣርሒባ ኣንዮ ክቡነ ብንክ ንክረባንታ
5: ማረካይ ሕርያ ገይኒህ ቡን ብሳ መሩን ረሓቶ ክንክ ሳልሕ ኣንዳሓና
7: ማሻላ ማሻላ ዓረፈለስናሕ ምስጎ ሳልሕ
5: ዮምስጎ
7: ኣኑባይ ሮብልፋን ሃደው ክንመካ የ ኩሂኒ ኮባይ ሜት ንታ ወስ መድሒን ለክህን እዮ እስጊ ኣብለዉ ኣንባ ንባንበ የደዕ ዶ ክጎርንሻንታ ኮይ ኣነ ጎንበለ ደዒሞ
5: ክንኮምኳምስተከተተዋረሊቶ መረክ እዚኣ ድዩ ኮነ ገበልዓነ ድኸታ ጎንበላ ንድሕ ገበላ
7: ዕምዶ ክንክትክተፈለንካያ ብሸት ያ ብሸት
5: ሮብሌ ሮብሌ
4: ኤይ ሳሊሖ ኢለሁ በረታ ክደፈሊቶ በረ ተከህቲ ለብሃይ
3: ሳሊሖ በዳ ሸርዒ ኮነ ዐ ሸርዒ ሌልተይ ወጊ ኣከበይቶም ካብ ተፈደምዮ ለሃብ
6: ሳሊሖ ሳሊሖ ካተከለካ መኪ
5: ሮብለ ኣካሃከለካ ክኒ ዮ ኣካሃከለካ ክኒ
4: ኮ ይብረረብተ
5: ሮብለ ይከሓኖከ ኣርዲ ከሓኖቲ ፋናደቲን ቅርቅሪ ነቢላ እዩ ሳብረ ኢላልቲ ተይ ከና ፈደ ሕርያ ባህቲ ኦባ እንታይ ኣባክ የበሽፈክ ዮከ ሮብለ ላሚክስቲ ኣርጌካ ንነርዴከ ሲንዋዶህቲ ላብኖ ሲንኩራስ ካዶሌ ነስሪ ሓንሲን ነይፍዕ
6: ሰሊሖ አልሓምዱልላህ
5: ኣጊራ ዓዱ ዕንዳ ሩማ ሓኒ ተፍዕን ፈርቶ ፍርቶ ሆሌሮብለክ ላማኒ ዳልክንትላ ብሸንኪ ካዶ መንጉም ሕደና ሃንዮም ይሰበታ መሩን ርሓዱ ክንኪ ሃያንታ
6: ማለየ ዓሳቦ ኣግን ኣለመሩ ነሲና ባህያነ በርሀ እቲ ዋስ ክትበጊዕ
0: እቶታ ኣርክቦዋ
8: ኣንበዛ ወጣዓርከ እዩ ኣንበዛ
3: ጸባስቲ ኢኻና
7: አይ ኮይቲ ኣብለ ምናማ ዛሂሪ ወይ ኻልቑ ረቢኩ መሰሊ ሓምዲ ኮታ
3: ፋሲሑ ወገደድ

0: ዕጠም ሸጉኒኪ
1: ማለ ዓሰባ ንዛውረሽቲ ኣማኪኪ ዓዱጋንቲ ምዕርብዶኬ ሕያው እናተብደንካ ምታግድፊ በርሄ ካብ ገጽና ንክውለናዚ ሰብ እዙ
2: ታይንቲ ቡለ ረቢ ሓምደካ ጋሕቶ ስቲ ሳዕለም ዕሊልሻ
3: ኣይምለ ዕሊሎ የህብረ ብሳ

መደብ ናትራን ኣብዚ ሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣተኩሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣትክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዛ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣሎና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዘቦ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትናዮም። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብ ናትራን እሰሙን እዚኦም ሞ ንኽትከታተሉ ብክብሩ ንዕድም። መደብ ናትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕር ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን።

ከመይ ኣለኹም እዞም ደቀይ? ሰላም ሰላም ሰላም ሰላም። ከመይ ኣለኹም ፎቶዋት ደቅና ክቡራት ስድራ ቤታት? ከመይ ኣለኹም ኣብ ውሽጥን ኣብ ወፃእን ትርከቡ ብምሉእኹም? መደብና መደብ ሃለው ቆልዑ ከመይ ኣሎ? ትሕጎስሉ ዘለኹም ዝኾነ ይኹን እንድሕር ርእቶ ኣለኩም ከዓ ኣብቲ ታሕቲ ተፃሒፉሎ ቴሌፎን ደዊ ኢልኩም ማለሲ ዝኾነ ዘለኩም ሓበሬታ ከትሕብሩና ትኽእሉ ይኹም እዞም ደቀይ። ስለዚ ሕጂ ትምህርቲ ኸ ረሲዑ የ ፀኒሐ ትምህርቲ ማለት መርመራ ከመይ ቀኒ ጣዕጣዕ ደብልኩም ሞ ብጣዕሚ ፅቡቅ ብጣዕሚ ፅቡቅ። እዞም ደቀ ኣጆኹም ኣይትሕመቑ እምበኣር ናብታ ምጩት መደብና መደብ ሃለው ቆልዑ ደበኺልና መፂና ኣለና። ሕጂ ሓንቲ ሙዚቃ ክጋብዘኩም እየ። ተዋዛወዙ ቆልዓር ዓብልዎ ኩሉ ሕቆኹም ደሎ ኩሉ ቃዕቃዕቃዕ ዓብልዎ ብድሕሪኡ ክምለሰኩም እየ። እዞም ደቀይ እዚኣ ንዓኹም

ከመይ ፀኒሓ ሙዚቃ ተሓጒስኩም ዶ? እንኳዕ ተሓጎስኩም፣ እንኳዕ ተሓጎስኩም፣ እንኳዕ ተሓጎስኩም። ሕራይ መቸም ዝሓለፈ በዓል ናፅነት ክንደይ ግዜ ነጊረኩም እየ ብዝተፈላለየ። ብጣዕሚ ኢኹም ነፊዕኩም ዘለኹም። መንከ ግጥሚ ክገጥም ዘይብል መንከ ዝኾነ ክምድር እየ ዘይብል ኩሉ ከዓ ብዛዕባ ስድርኡ፣ ብዛዕባ ሃገሩ፣ ብዛዕባ ኩሉ ዘሎ ማለት ኣብ ከባቢኡ ዘሎ ባህሪ፣ ብዛዕባ እንስሳታት ኩልኹም ዝቀረብኩምዎ ግጥምታትን መደረን ናይ ብሓቂ ሕጉስና ኩላህና ከዓኒ ወለዲ ንዛረበሉ ኣለና። እዚኣ ንዓኹም ዞም ደቀይ ሕጂ ናብ ንኡስ መደብ ዲሞይ ዳ ዲሞይ ከብለኩም እየ እሞ ኣብታ ዲሞይ ዳ ዲሞይ እንታይ ኮን ትህሉ ብድሕሪኡ ክምለሰኩም እየ ብሓባር ምስ ረኣና እያ።

ነበረ ያ ነበረ ኣብ ሓደ ገዛ ብሩ ትበሃል ድሙ ነበረት። እታ ድሙ ኩሉ ግዜ ቀልቀል ክትወፅእ እንተደልያ ካብ ውሽጢ ገዛ ብምውፃእ ኣብ ሓንቲ ሓመድ ዘለዋ ቦታ ብምኻድ ብክልተ ይእዳዋ ጉድጓድ ብምኩዓት ኣብቲ ጉድጓድ ኩድም ትብል እሞ ቀልቀል ወፅያ ብሓመድ ትደፍኖ ነበረት። እታ ድሙ ኣዝያ ፅሪት እያ ዝነበረት። ንግሆ ንግሆ ብመልሓሳ ጉንቦ ኢዳ ምራቅ ተጠልቂዮሞ ገፃ ትሕፀብ ነበረት። እታ ድሙ ዝኾነ ንጣብ ርስሓት ዘይብላ ሻሽ ትመስል ፃዕዳ ኮይና ኣብ ኣፍንጫኣ

0: ጸላም ብሮት ነበረታ እታ ድሙ ካንሸሎ ካብ ለመምታን ኣናፁን ብጉቡእ እያ ትሕልዎ ዝነበረት። ድሕሪ ግዜ ግን ሓንቲ ደፋር ኣንጭዋ ብቐትሩ ኣብ ውሽጢ እቲ ካንሸሎ ካብ ሰሜን ናብ ደቡብ ካብ ምዕራብ ናብ ምብራቅ ካብ መንደቕ ካንሸሎ ጎያ ክትቆርፅ ተቐማጦ እቲ ካንሸሎ ወዶም ጓሎም ክርእዋ ነታ ድሙ የላ እንድያ ናበሉ ክሓሚዋ ጀመሩ። ድሙ ሕሜት ዋናኣን ተቐማጦ እቲ ካንሸሎን ብጣዕሚ ይሕረቃ ነታ ኣንጭዋ ኣብ ኢዳ ክትእትዋ ሙሉእ መዓልቲ ብዕቱብ ክትከታተላ ጀመረት። ካብ መዓልታት ሓደ መዓልቲ ድሙ ኣብ ሓደ ፀግዕ ፊስቶ ኣብ መሬት ተላሒጋ ታሓቢኣ ክትፀናፀና ዋዕለት። ኣንጭዋ ከም ኣመላ ካብ መንደቕ ናብ መንደቕ ትሸብብ ሓሓንሳ ቀስ እናበለት ኣብቲ ማእከል ካንሸሎ ብምእታው ቅራፍ ኮሚደረ ብክልተ ኣእዳዋ ብምሓዝ ኮፍ ኢላ ክትበልዕ ጀመረት። ድሙ ብተግባራት ድፍረትን እታ ኣንጭዋ ኣዝያ ተገረመት ሓረቐትን። እዛ ሎቕማፅ ኣንጭዋ ሲ ብዋናታተይ ከተንዓቐኒ ከተዋርደኒ ብድፍረት ከም ድላያ ካንሸሎ ክትዕንድረሉ ብምባል ክትጎብጣ ብብቕሩብ ናብታ ኣንጭዋ ገፃ ሰጎመት። ኣንጭዋ ውዳቅ ኮሚደረ ክትበልዕ ንድሙ ፍጹም ኣይዝተውዓለትላን። ድሙ በካይዳ ድሙ ሰላሕ እናበለት ኣብ ሓደ ምቹእ ቦታ በፅሐት። ድሙ ሕጂ ንእንጭዋ ክጎብጣ ጽቡቕ ቦታ ሒዘ ኣለኹ ምስ በለት ድሙ ከም ነብሪ ተወርወረት ልክዕ ኣብ ዝባን ኣንጭዋ ድማ ዓለበት። ኣንጭዋ ብስምባደ ልባ ሙሉቓ ኣውያት ድማ ተተሓሓዘቶ በለት። ድሙ ሕጂ ዶ ይሓይሽ ጭጭጭ ካንሸሎ ሕዛእቲ ክጌርክዮ ከም ድላይኪ ክትዕንድርሉ በለታ። ኣንጭዋ ይቕሬታ ድሙ ይቕሬታ ድሙ ንዓይ ሕጂ እንተ ቆራጢምክኒ ንሓንቲ ግዜ ምሳሕኪ ጥራኤ መሓርኒ መሓዙት ንኹን እምበር ቀጻሊ መሳሕክን ድራርክን ካብ ሓደ ቤት ምግቢ ተረፍ መረፍ ጮማ ስጋ ከምፃልክ እየ ምስ በለታ ድሙ ሕራይ ህሰምዓክ እየ ግን ቅድም ቀዳድም ኣብዛ ካንሸሎ እንትርፎ ብለይቲ ብቐትሪ ገፅኪ ከይርአኪ ፅባሕ ምሳሕን ድራርን ምሸት ፀላም ከደኖ ተረክብኒ ወድሓንኪ ኢላ ፈነወታ። ኣንጭዋ ፀገም የለን ይቐኒለይ ይቐኒለይ እናበለት ከደት እሞ ኣንጭዋ ከም ቆፀረኣ ከመይ ዝኣመሰለ ጮማ ስጋ ምሳሕን ድራርን ንድሙ ኣረከበታ። ድሙ ካበይ ኣምፂእክዮ በለታ። ካብ ፍሪጅ ናይ ሓደ ቤት መግቢ ኣምፂአዮ ምስ በለታ ስምዒ ኣነ ገንዘብ ስርቂ ክበልዕ ኣይደልን እየ ኣነ ንስኽን ካብዛ ሎሚ መዓልቲ ተዓሪቕና ኢና እንተ እንዳማት ክንብረት ኣላዓኢልኪ ምብላዕ ግን ኣቋርፅ እዮ መሓዙስን ሙሉእ ምሕዝነትን ክህልወና እንተኮይኑ እንዳማትካ ኣልዒልካ ምብላዕ ኣይፈቱን እየ እቲ ዝመፅእ ዝበልክዮ ጮማ ድማ ኣየድልየንን ሕጂ ተላይ ናብታ ዘምፃእኽያ ፍርጅ ምለስ እየን ኢላ ነተን ስጋ ሓበታ ይበሃል።
1: ክርም ኣብ ዲሞይዳ ዲሞይ እንታይ ነራ መሲልኩም ብዛዕባ ሓንቲ ንጭዋን ድሞን እታ ንጭዋ ደፋር እያ ኣብ ካንሸሎ እንዳማታሲ ከም ድላያ ትዕንድር ዋ ደይከውን እታ ድሙ ከዓ ዋዛዲ መሲልኩም። ምክንያቱ እታ ድሙ ስራሕ ኣለዋ እታ ድሙ እታ ንጭዋ እውን ስራሕ ክህልዋ ክእል እንድዩ ግን ኣብ ቅድሚ ፀላኢኻ መፂኢኻ ውትፍ ውትፍ ኣይትብልን ኢኻ ዳሕራይ ግን እቶም ክልተ ፀላእቲ ከዓ ተዓሪቆም ብሰላም ከም ዝነብሩ ከዓ ኮይኖም ማለት ድሙን ኣንጭዋን ድሙን ኣንጭዋን ክዕረቁ ከለዉ ንሕና ሰባት እንታይ ደገራጭ ለናዞም ደቀይ ትኾነ ምስ ዓርክኹም ምስ መሓዛኹም ትኾነ ነገራት ንድሕር ኣጋጢሙኩም ትዕርቕ ኢካ ትብል ሰላም ሰላም ኣይተሓዘለ የቅሬታ ይዝበሃል እታ ድሙ ግን ሪኢኹም ኣዶ ብታጥ

0: ኣፊስቶ ኮይና ቀስ እንዳበለ ሰላሕ እንዳበለ ፍር ኢላ ከይዳ ዓበት ሽዕታ ንጭዋ ዕዳግንመጫነረክበደብላ ተዓሪቐን። ዳሕራይ ግን ብምንታይ ተዓሪቐን? ኣነሲ ተረፍ መረፍ ከም ፃልክየ ኢላ ታምሽ። ግና ተረፍ መረፍ ኣይኮነትን። ካብ ተላጃ ስጋ ሰሪቃ መፅያታ ንጭዋ ሽዑ ክትባ ቲኣ ጎራሕታ ድሙ ስርቂ ትፈቱን እያ ካብ ምፅ ክዮ ትበለታስ ካብ ሓደ ፍርጅ ኢላ ናይ መን ናይ ካልእ ሰብ ጌጋ ሰላሕ ኢል ክመለስ እየን ኣነ ገንዘብ እንዳማተይ ኣይበልእን እየ ኢላ። እዞም ደቂ እንታይ ተማሂርና ካብዚኣ? ዳማትካ ንብረት መላዓል ነውሪ ምኳኑ ካብ ንጭዋን ካብ ድሙን ተማሂርና። ሃራይ ሕጂ ናበይ ከብለኩም እየ ናብ ታትፈትዋ መን ዝያዳ ዘከረ ምውድዳርካ ኣይትሕመቁ ናብኣ ክብለኩም እየ። መጀመርታ እንታይ ክኮን ትደሊ?
1: ዶክተር
0: ዶክተር ናይ ምንታይ? ናይ ቆልዑ፣ ናይ እንስሳ፣ ናይ ማካይን? ናይ ህፃናት ሓገይ ሓኪም ናይ ህፃናት ኣተቁዕላባ ስራ መሓዛይ እንዲኸ ብራዊ ወዛ ጓለ ሕጂ ሓኪም ናይ ህፃናት ዲክትኮነ ሽምክ መን ሞ
1: ኣርያማን
0: ራእዮት ታምዱር ዓሳ ኣብ ርእስ ዶክተር ኣብ ርእስ ታምዱር ዓሳ ኣብ ቁፅሪ ሓደ ኣሎ ኣብ ቁፅሪ ክልተ ፍያት ኣብ ኣበስመራታት እዚኣ ፍያት ቁፅሪ ክልታ ኣብ ቁፅሪ ቁፅሪ ሰለስተ ጃልባ ኣብ ቁፅሪ ኣርባዕተ ባሕሪ ኣብ ቁፅሪ ሓሙሽተ ምእንቱ ክትሓስቡ ይቀሲ ኢሉ ትፈጥ ዘሎ ኣብ ቁፅሪ ሓሙሽተ ራይ ተጋደልቲ ጣዕጣዕ ተኢሉ ከይሓልፈኩም መንቲ ክትሓስቡ ኣብ ቁፅሪ ሽዱሽተ ግመ ኣስተውዕሊ ሕጂ ኣቕምጥ ተብልያ ግመ ኣብ ቁፅሪ ሸውዓተ ሽምዓ ኣብ ቁፅሪ ሸሞንተ ክንሪኣና ስከታይ ትመፅእ ሓዙ ካእስኹም ሓዙ ዝግኒ ደርሆ ሕዝ ክደለኸ ብራወ ዛጓለ ቁፅሪ ሓንቲ ስሒብካ ኣብትያ ክተቐምጥ ደስ ዝበለከ ቁፅሪ ሓደ ኣብ ኣግበርያ ቁፅሪ ሓደ ታንዱር ዓሳ ወይ ነዚ ታንዱር ስክልኹም ትፈልጥዎ ታንዱር ዓሳ ሓረ ታንዱር ዓሳ እስከ ክሪያ ኢና እተኮይና ኣነ ይፈለጥኩን እንደ ዛጓለ ዶክተር ታንዱር ዓሳ ተኸይና ክሪያ ኢና ኣብዚኣ እስከ ታንዱር ዓሳ ታንዱር ዓሳ ብራዎ ዘጓለ 1ሰርተ ነጥቢ ትገሚ ቁፅሪ ክልተ
1: ፍያት
0: ቁፅሪ ክልተ ፍያት ማኪና ኣላ ዶ ዶክተር ፍያት ክትገዝኡ ኮ ክ ድሕራይ ማኪና ኣላ ሕራይ ዓባይ ማኪና ኣላ ንእሽተይ ማኪና ኣላ ፍያት ሕራይ ኣብ ዓድና ብዙሓት ኣለዋ ፍያት ቦልጉስ ባገር ገለ መለታት ዘይኮነ ስካል ፍያት እስከ ፍያት ብራወ ዛጓለ ኣምፅኻ ሳልሰይቲ ቁፅሪ ኣርባዕቱ ወዳይቶ ዶ ቁፅሪ ኣርባዕቱ ከዓ መፅ ሕጂ
1: ባሕሪ ነራ
0: ዋ ነራ ስካራይ ባሕሪ ተ ነራ ክርአየና እዚኣ ዶቶረ ናይ ብሓቂ ዶቶረ ድሕራ ዚኣ መሊስክያ ቅልጥፍቲ ቅልጥፍቲ ክደለኽ ዶቶረ ባሕሪ ባሕሪ ባሕሪ ኣዳቁዕላ ደቂስኩም ኹም ሃራይ ኣምፅኻ እንደገና ረብዓይ ቁፅሪ ሸውዓተ ኢላ ኣላ ሕጂ ከዓ ሸውዓተ ሽምዓ ምንታይ ድውላዕ
1: ዝህረ ሰማተ ኣብ 20 ሰነ
2: أسرع سنة براو زعبوا لي براو نفعتي هجي.

0: እስከ ሐራይ ኣብ በሪ ዘይ ክኻ ውላዕ እዩ እስከ ሽምዓ ኣብ 20 ሰነ ኣብ በሪ ዘይ ናይ ሓውኺ ኣብ ናትክኸማ ይውላዕ ሓቀ ብራዎ ኣምፅኻ ሕጂ ካልእ ሓምሻይ ሓምሻይ ቁፅሪ ሓሙሽተ ገይርክ ኣለኸ ሓምሸይቲ ቁፅሪ ሓሙሽተ ተጋደልቲ ኮኑ ኩሉ እዮም ፍራው ዘበሉ ኣይትጠራጠሪ ዶቶረ ንፍዕቲ ኸ እስከ ክረአየና ተጋደልቲ ኮይና ብጣዕሚ ንፍዕቲ ንስኽ ዶቶር ምልእቲ ኸ ሕራይ ንቆልዑት ኩሎም ክትሕውዮም ሕራይ ምስ ዓበኸ ፍራዕ ዛ ጓለ ጅብዚኣ ክረአየና እስከ ተጋደልቲ ዋይ ክትነፍዕ ዛ ጓለ ሓንቲ ካንቲ ሕጂ መወዳእታ መሬትኪ ቁፅሪ 6ሽተ እዋ ክትቀልጥፍ ቁፅሪ 6ሽተ
1: ስግኒ
0: ስግኒ ኮነትን ኣጆኸይ ኣጆኸይ ተዓባይ ነባሪት ነኖ ዛዓባይ ነፋሪት ምሽ ብሰማይ ተኸይድ መሊቓ ኣወ ግመ ነራ ተዓባይ ነፋሪት ደለክ ብልዕሊ ግመ ተኸይድ ድሓነይ ግን ኣምፂ ክዋኸ ሓሙሽተ ብረዎ ዘወለ ንፍዕቲ ሕራይ እታ ትመፅእ ትግጥምዋ እንዲኹም ዓፍየ ቱሩሩ እንድያ ግን ኣብ ንኡስ መደብ ዓፍየ እንታይ ክትመፅእ እዮ ሽዳ ሽዳ ሽዳ ባራራራራራ ቶቶቶቶ ትፈትዎ ማዓት እንዲኹም ንሳ ኣብኣ ገመል ረባዕ ክመፅ እዩ እንታይ ይብለና ግን ብሓባር ክርአና

0: ሽዳ
1: ሰላም ሰላም አነ ገመር ረባ ከመይ ቀኒኹም እዞም ደቀይ ኣቃውማ ሓይልታት ገድሊ ከመይ ከም ዝነበረ ክዕልለኩም ዶ ግርም ከም ትብሉኒ ስለ ዘይጠራጠር ዕላለይ ክጅምር መጀመርያ ሓንቲ ሓይሊ ተጋደልቲ ከመይ ምዃና ኣቃውምኣ ክዕልለኩም ኣብ ህዝባዊ ግንባር ሓንቲ ሓይሊ ብሰለስተ ጋንታታት 9 መሳርዕን ትቐውም ነበረት ብፍላይ ኣብ 1980 ቅድሚ ሻድሻይ ወራር ዳርጋ ንኽልተ ዓመታት ኣብ ተዛነ ትምህርትን መቅርራብን ስለ ዝነበርና ብዙሓት ሓደሽቲ ተዓለምቲ ፅምበሩና ስለ ዝነበሩ ሓንቲ ጋንታ 45 ተጋደልቲ ዓቕሚ ሰብ በፂሓ ነይራ ሓንቲ ጋንታ ድማ 3 መሳርዕ ነበራ መስርዕ ኮለይ ካላሽናት ኢንፎርቲን ወይ ናቶ ወይ ጅስሪ ዝበሃል ሓንቲ ነዋሕ ብረት ቦምባታት ኢድ ቦምባ ኤፍ1 ቦምባ ቻይና ቦምባ ችኪ ወይ ቦምባ ትኪ ዝዓጠቐት ስጡም ክፉፍ ዕጥቂ ብስክሊት መቐመጢ ጠያይቲ ክፉፍ መቐመጢ 3 ካዝና መቐመጢ ብራሾ ማይ መቐመጢ 2 ቦምባታት ኢድ ተዓፀፈት ነፀላ ብጀካ ነፀላ ኩሉ ካብ ቆርበት ኣሳእን ጦር ሰራዊት ዝተሰርሐ ነበረ ሓደ ተጋዳላይ ካብ 300-350 ጠያይት ይሽከም ነበረ መስርዕ ኣርቢጂ ልክዕ ከም መስርዕ ኮለይ ካላሽናትን ቦምባታትን ኢድ ዝዓጠቐት ኮይና ሓንቲ ኣርቢጅ 7 ፀረ ታንኪ ዝዓጠቐት ክትህሉ ከላ ገለገለ መሳርዕ ኣርቢጂ ድማ ካልአይቲ ኣርቢጅ 2 ዝዓጠቐት ነይራ መስርዕ ብሬን ካላሽናት ሓንቲ ብሬን ፒኬይ ወይ ከዓ ብሬን እንግሊዝ ብተወሳኺ ብሬን ዲቶሮፍ ወይ ብሬን ካላሽን ተዓጠቕ ነበረት ሓንቲ ሓይሊ ተጋደልቲ እነሻዕ 135 ጫሕጫሕ ዝብሉ ካብ ኣወዳትን ኣዋልድን ኣቡልኮም ዘተንፍሱ ዓቕሚ ሰብ ነይሩዋ ኩሉ ጎበዝ ምስቲ ቁምጣ ሚላኖ ስረ ጋምባለ ዝተጠምጠሞ ዳንጋ ሽዳ ጥዮ ነፀላ ወይ ክሹክ ጀብጀብ ወይ ኣፍሮ ፀጉሪ ርእሲ ተፈናቲቱ ብትኹል መስርዕ ብማእከል ዓዲ ሰንጢቑ ክሓልፍ ከሎ ኣዴታት ክዕልላ ኣቦታት ክድብሉ ኣኽላባት ክነብሑ ከለዉ ብገለ ሓሱሳት ሰራዊት ደርጊ ተጋደልቲ በዚ ሓሊፎም እንተሰሚዐን ኣብ ስሪአን ሽንቲ ጥሪቕ ጥሪቕ የብላ ነበራ እዛ ዝተዓዘብናየ ሓንቲ ሓይሊ ተጋደልቲ ብሰለስተ ጋንታታት ብ9 መሳርዕ ዝቆመት ዓርመሾሽ ዘይትድፈር ሓይሊ ብፍላይ ከም በዓል ሻድሻይ ወራር ን3 ኣዋርሕ ለይትን ቀትርን ብዘይ ዕረፍቲ ሓደ ኣንጻር 10 እናሻዕ ድማ ኣንጻር 15 ገጢሙ ኣላሽ የብሎም እሞ ብዙሕ መውጋእትን መስዋዕትን የጋጥም እታ 135 ዝነበረት ሓይሊ ናብ 25 50 ድማ 15 ተጋደልቲ ትፀሪ ነበረት ጸላኢ ሰዓር ይርኹመሽ ውግኣት ሓውዮም ናብ ቦታኦም ይምለሱ ካብ ክፍሊ ተዕሊምን ክፍልታትን ሓደሽቲ ተጋደልቲ ይድረብዋ ሓይሊ ሰሲና ኣብ ንቡር ትምለስ መሊሻ ምስ ጸላኢ ትገጥም ስጋዕና ጽነት እትመጽእ ድማ ብሓደ ወተሃደራዊ መራሒ ሓይሊ ብሓደ ካልኣይ ማለት እዩ ኮሚሽነር ፖለቲካ መራሒ ሓይሊ ብ3 መራሕቲ ጋንታታት ብ3 ኮሚሽነራት ጋንታ ብድምር ብ2 መራሕቲ ሓይልታትን ብ6 መራሕቲ ጋንታታትን ብ9 መራሕቲ መሳርዕን ብ9 ምክትል መራሕቲ መሳርዕን ተመሪሓ ንናፅነት ኣምፂኣ ባንዴራኣ ኣብ መላእ ሃገር ኣንበልቢላ እታ ዝተረፈት ተጋዳላይ ወሊዳ ተዋሊዳ ደቂ ደቃ ሪኣ እዛ ሃገር ከዓ ሆይዕና ኣላ ንነብር ኣለና እብለኩም ገመረባ።
0: ኦ ሪኢኹሞ ዶ ገመረባ እንታይ ምሂሩና? ዓብ ነገር ምሂሩና። ናይ በዓል ኣባ ሓጎይ፣ ናይ በዓል ዓባየይ፣ ናይ በዓል ባባ፣ ናይ በዓል ማማ ኣብ ግዜ ገድሊ እዚ 30 ዓመት ክጋደሉ ከለዉ ካብዚ ኩሉ ገዛውቲ ተሓደ ካብቲ ገሊኡ ካብ ገጠር ገሊኡ ካብ ጉስነት ኩሉ ወፂኡ ግና ኣብ ምንታይ ተጠርኒፉ? ከም ሓደ ስድራ ኣብ ጋንታ ኣብ ሓይሊ ኣብ መስርዕ ተጠርኒፉ እንታይ ይገብር ከም ዝነበረ ከመይ ከም ዝነበረ ከመይ ፅባቐ ከም ዝነበሮ ንፀላእ ከዓ ራዕራዕራዕራዕራዕ ተጋደልቲ ተሰሪዖም እንድሕር ተር ኢሎም ተፋናቲቶም ሓሊፎም ብሓደ ዓዲ ሽዑኸም ገለ እንድሕር ሰሚዖም ጦር ሰራዊት ኢሎም ሽንቲ ጥሪቕጥሪቕቲ የፍርሕዎም ነይሮም። ሽዑ ስለ ዝፈርሑ 30 ዓመት ተዛበጥ ክበዝሑ መዓት እዮም ንሳቶም ክበዝሑ ኣብ ድቆም ደርብዮም ኣብ ድቆም ደርብዮም ኣብ መወዳእታ ድሕሪ 30 ዓመት ናፅነት ኤርትራ መፅያቅ ንሶም ተኣኪቦም 120,000 ዝኾኑ ምሩኻት ሽዑ ንዓዶም ቻውቻውቻውቻው ኩይድ ኢልና ኣብዛ ዓድና ፅብቕታ ኣውፅዕ እዚኣ ነራ እዋይ ክትዕም በሎ ኣነ ሕጂ ክፋንወኩም እየ ዝመፅእ ዘሎ ሰሙን ብካልእ ፅቡቅ መደብ ዘሐጉስ መደብ ሒዝናልኩም ክንመፅእ ኢና። እዚኣ ንዓኹም ትምህርቲ ትሕመቁ ዞም ደቀይ ብስድራኹም ከዓ ተማእዘዙ ቻው ቻው ቻው ቻው ቻው ስጋዕ ድመፅእ ቀዳም

መደብ ናትራን ኣብ ዝሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣተኩሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዚ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣሎና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዞብ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትናያ። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብ ናትራን እሰሙን እዚኦም እሞ ንኽትከታተሉ ብክብሩ ንዕድም። መደብ ናትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕሪ ቐትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕሪ ቐትሪ። መደብ ናትራን።

እዚ ሕጂ እንዕዘቦ መደብ ነቲ ኣገዳሲ ክፋል ዝኾነ ዓለምለኻዊ ናይ ፀዓት ቀረባዊ ሰንሰለት ዝሳልጣ እዘን ብባሕሪ ዝንቀሳቐሳ ነዳዲ ዘጋዓዕዛ መረኽብ ኮይኑ እዚአን ኣብ ዳሕርዋይ 19 ክፍለ ዘመነን ተቐላቂለን። እዚ ዝኾነሉ ምክንያት ድማ ድሕርቲ ናይ ነዳዲ ምግዕዓዝ ምስርሕ ብቁጠባዊ መዳይ ነቲ ናይ ቢልዮናት ዶላራት ዝግመት ነዳዲ ብዘተኣማምን መልክዕ ከም ዘበፃፅሕ ምስተዳህሰሰ እዩ።

እዘን ናይ ነዳዲ መራኽብ ዓንዲ ሕቆ ናይቲ ነዳዲ ዝልእኽ ትካል ኮነ ሃገር የን። ምስቲ ዘሎ ውሱን ምዕቆብን ኣብ ውሕድ ሃገራት ጥራሕ ዝርከብ ጸጋ ብምዃኑን ውሕዳት መጻረይ ነዳዲ ዝኾና ትካላት ጥራሕ ብምህላውንን ተጠቀምቲ ድማ ኣብ መላእ ዓለም ብብዝሒ ብምህላዎም እዘን ነዳዲ ዘጋዓዕዛ መራኽብ ነቲ ተጠቀምቲ ዝደልይዎ ጠለብ ንምምላእ ዓብ ተራይን ዝጻወታ። እዚአን ንዘይተጻረየ ዘይቲ ነዳድን ንዝተጻረየ ነዳድን ናብ ዝኾነ ክፋል ዓለም ንኸበጻጽሓ ተባሂለን ብፍሉየን ተሰሪሐን። ብሓፂሩ እዚ ናይ ዘን መርከብ ቦጣት ኣብ ክልተ ክፋላት እዩ ዝምቀል። እተን ሓደ እዘን ኣዝየን ዓበይቲ ዝኾና ዘይተጻረየ ነዳዲ ካብ ሓንቲ ሃገር ተሰኪመን ኣብቲ ዝጻረየሉ ሃገር ዘራግፋ ኮይነን እዘን ዓይነት መራኽብ 350,000 ቶን ዘይተጻረየ ነዳዲ ብዘይ ዝኾነ ጸገም ኣብ ሓንቲ ጉዕዘአን ክስከማ ዝኽእላ እየን። እተን ካልኦት ድማ እዘን ናይ ፍርያት መራኽብ ኮይነን ካብተን ቀዳሞት ትሑት ናይ ምስካም ክእለት ዘለዎን ኮይነን ክሳብ 35,000 ቶን ክስከማ ይኽእላ። እዚአን ከም ዲዘል፣ ናፍታ፣ በንዚና፣ ግራሶ ዝኣመሰለ ዘይቲ ነዳዲ ካብቲ መጻረዪ ናብ ወደባት የባጻጽሓ። ዘይቲ ነዳዲ ንዓለም ለኻዊ ናይ ጸዓት ሸቐጥ ኣገዳስን ክንሱ ግን ኣዝዩ ሓደገኛ እዩ። ስለዚ ኣብቲ ናይ ምርጋፍን ምጽዓንን መስርሕ ብብዝሒ ዝሰልጠኑን ዝተመኮሩ ሰራሕተኛታት የድልዩ።

ነፍሲ ወከፍ ኣብዛ ናይ ነዳዲ መርከብ ዝሰርሕ ኣባል ዝኾነ ሓደጋ ኣብ ዝመፅሉ ብህፁፅ እንታይ ከም ዝገብርን ብኸመይ ነቲ ሓደጋ ኣብ ትሕቲ ቕፅፅር ከም ዘእትዎን ይፈልጥ እዩ። እዘን ናይ ነዳዲ መራኽብ ላዕለዋይ ክፋለን ፀፊሕ ኮይኑ እዩ ዝስራሕ። መብዛሕትአን ከምዚአን ዝኣመሰላ መራኽብ ካብ 8 ክሳብ 12 መትሓዚ ነዳዲ ዝኸውን ታንከር ኣለወን። ብተወሳኺ እቲ ፅዕነት ውሕስነት ክህልዎ ክልተ ክፍልታት ይውንና። እዚ ነቲ ኣብ ግጭት ኮነ ካልእ ሓደጋታት ኣብ ዘጋጥመሉ ዝረአ ምልሓኹ ነዳዲ ንምቕናስ ክሕግዝ ይረአ።

እቲ ኣብዘን መራኸብ ዝግበር ናይ ፅዕነት መስርሕ ግቡእ ምትሕልላፍ መልእኽቲ እዘን መራኸብ ዘዕርፋሉ ወደብ እቲ ሓለቓ መርከብን ክካየድ ኣለዎ። ኣብቲ ናይ ፅዕነት ኮነ ምርጋፍ እዋን ዝኾነ ፍሉይ ወይ ሓድሽ ሓበሬታ ምስ ዝመፅእ ቅድሚ ዝኾነ ናይ ምስግጋር መስርሕ ምጅማሩ ኣብ ስምምዕ ክበፅሕ ኣለዎ። ቅድሚ ምፅዓን እቲ ነዚ ንክከታተል ዝተመዝ ኣባል እቲ ነዳዲ ዝሓዘ ቦጥ ተኸፊቱ ኣሎ ድዩ የለን ቅድም የረጋግፅ። ብድሕሪኡ እቲ ናብዛ መርከብ ነዳዲ ዘሰጋግር ትቦ ምስቲ ብዙሕ ሻምብቆ ናይዛ መርከብ ከም ዝተጋጣጠመ የረጋግፅ። ነዳዲ ብርቱዕ ናይ ምቅፃል ክእለት ዘለዎ ፈሳሲ ስለ ዝኾነ ዝኾነ ኣብ ሞተር ናይታ መርከብ ዝርከብ ናይ ኤሌክትሪክ መሳርሒ ኮነ ከም ሬድዮን ራዳርን ዝኣመሰሉ ክጠፍኡ ኣለዎም። ምክንያቱ ንሶም እንተደኣ ተወሊዖም ንእሸይ ነዳዲ ኣብ ዝልሕከሉ ብቐሊሉ ሓዊ ክፍጠር ይኽእል እዩ። ነዳዲ ናብዛ መርከብ ንምምላእ በብቕርብን ብውሕድን እዩ ዝጅምር። እዚ ማለት ኣብ መጀመርታ ሓንቲ ቦጥ ጥራሕ እዮም ዝመልኡ። ኣብ መንጎ ዝኾነ ዝኸልፍ ወይ ዝዓግት ነገር ንኸይረኽቡ ማለት እዩ። እቲ ናይ እዛ መርከብ ናይ ፅዕነት ክፍሊ ሙቐቱ ድሓን ከም ዘሎ ምስ ተዓቀነን ኩሉ ኣድላይ ዝበሃል ናይ ድሕነት መሳርሒታት ኣብ ድሓን ኩነታት ከም ዘሎ ምስ ኣረጋግፁ እቲ ሓለቓ መኮነን ነተን ካልኦት ቦታት ብምኽፋት ነቲ ወኪል ብጥንቃቐ ነቲ ናይ ምምላእ ዓቐን ክውስኸሉ ይሕብሮ። ካብ መጀመርታ ክሳብ መወዳእታ መስርሕ ንናይ እዛ መርከብ ቦጣት ንምምላእ ካብ ሓደ ክሳብ 10 ሰዓታት ይወስድ። እዘን ዓይነት መራኽብ ዓበይቲ ሞተራታት እኹል ዝኾነ ንሓዊ ብዝቐልጠፈ ዝከላኸል መሳርሕን ኣብ ውሽጢ ዝርከቡ ንባርዕ ዝገትኡ ናይ ጋዝ መሳርሕታት ነቲ ኣብቲ ናይ ፅዕነት ቦጣት ዝፀንሕ ዘይተፃረየ ነዳዲ ዘፅሪ ወይ ዝሓፃፅብ መሳርሒ፣ ነቲ ዘፈፍታ ወይ ዝግታ ዝዕቅብ ስያፍ ኣቃውማ ዘለዎ ቦጣት፣ ከምኡ ውን ምናልባት ዝኾነ ካብ መሳርሒ እዛ መርከብ ምስ ዝበላሾ መተካእታ ዝኸውን መዘወርን ናቪጌሽናዊ መሳርሕን የጠቓልላ። ንኹሉ ኣብዛ መርከብ ዝርከብ መሳርሒ ኣብ ንጡፍ ስራሕ ከም ዝህሉ ንምግባር እዞም ክኢላታት ናይ ሓፂን መዓልታዊዮም ዝፍትሽዎን ዘንቀሳቕስዎን። እዞም ኣብዛ መርከብ ዝሰርሑ ኣባላት ሙሉእ ጥዕና ንምውናንን ኣብ ቁመና ንምፅናሕን ኣብቲ ኣብዛ ውሽጢ መርከብ ዝርከብ ጂምናዝየም ብምስታፍን ብኺላታት ስነ መግቢ ዝኾነ ኸሻኖ ዝስራሕ ጥዕናዊ ትሕዝቶ ዘለዎ መግቢ ምምጋብን የካይዱ። ብተወሳኺ እዞም ኣባላት መመገቢ ክፍልን ቴሌቭዥን ከምኡ ውን ዲቪዲ ዘለዎ ሳሎንን ይውንኑ። እዚ ነንሕድሕዶም ፅቡቕ ገይሮም ንኽፋለጡን ንኽዘናግዑን ይሕግዞም። ገሊአን መራኽብ እውን ናይ ኢንተርነት ቀረብ ኣለዎን። እዚ ነቶም ኣባላት ምስ ስድሮኦምን ኣዕርኽቶምን ንኽራኸቡ ተባሂሉ ዝተገብረ እዩ። እዘን መራኽብ ንናይ ንግዲ ዓለም ጥራሕ ኣይኮናን ዝጠቕማ፣ ንወተሃደራውያን ወይ ንናይ ኩናት መራኽብ ነዳዲ ምምላእ እውን ይጠቕማየን። እተን ነዘን ናይ ኩናት መራኽብ ነዳዲ ዝመልኣ መራኽብ ናይ መመላእታ ነዳዲ ሒዘን ዝጓዓዛ መራኽብ ተባሂለን ይፅዋዓ። እዚአን ነተን ናይ ውግእ መራኽብ ኣብ ማእከል ባሕሪ ኮይነን ይምላኣለን እሞ ናብቲ ወደብ ከይበፅሓ ድማ ስርሐን ይዛዝማ። እዘን ናይ ኩናት መራኽብ ናይ ነዳዲ ቦጣት ዓብ ናይ ፅዕነት ክፍሊ ዝኾነ ንነዳዲ ንድርቑ ንብረትን ናይ ውልቀ ኣቕሓን ክህልወን ኣለዎም። እዚ ኣብ ታሕተዋይ ክፋል ናይተን መራኽብ ዝግበር ምምላእ ናይ ነዳዲ ጋድማዊ ወይ ዝተተሓሓዘ ምምላእ ናይ ነዳዲ ተባሂሉ ይስመዕ። እዚ ኣዝዩ ሓደገኛ መስርሕ እዩ ዘለዎ። ምክንያቱ ክልተ ወይ ሰለስተ ጎኒ ንጎኒ ኮይነን ብናህሪ ዝጓዓዛ መራኽብ ሓደ ዝኾነ ፍጥነትን ሓደ ዝኾነ ጥንቃቐ ዝሓትት መስርሕን ክኽተላ ስለ ዘለዎን።
መብዛሕትኡ ግዜ እዚ መስርሕ ካብ 2 ክሳብ 10 ሰዓታት ይወስድ። እዚ ኣብቲ ናይታ መርከብ እትውንኖ ዓቐንን ኣብቲ ፍጥነት ናይቲ ዝጭንጉዕ ዘሎ መሳርሕን እዩ ዝውከል። መብዛሕትኡ ግዜ እዚ ናይ ምምላእ መስርሕ ኣብ 4ይ ደረጃ እዩ ዝውድእ። እንተኾነ ሓደሓደ ግዜ እውን እቶም ኣባላት ጽፉፍን ዕውትን ስራሕ ንምስራሕ ኣብ 5ይ ደረጃ ይበጽሕዮም።

ካልእ መመላእታ ዝኸውን ንብረት ንምብፅፃሕ ዝጠቅም ድማ እዚ ንትኹል ዝካየድ ምትሕልላፍ እዩ። እዚ ብሄሊኮፕተር ዝካየድ ምስራሕ ኮይኑ ነቲ ኣብታ ሓንቲ መርከብ ዘሎ ንብረት ወይ ነዳዲ ናብታ ካልእ መርከብ ከሰጋግሮ ከሎ ማለት እዩ። እዚ መስርሕ ዝምረፅ ተነቃፊ ንብረት ከም ኣፅዋር ክሰጋገር ከሎ እዩ።

እንተኾነ ንብዙሕ ዝዓቐኑ ነዳድን ንምስግጋር ኣይምረፅን እዩ። ንኣብነት እዛ ተሸካሚት ነፈርቲ ናይ ኩናት ዝኾነት መርከብ ኩናት ክሳብ 3 ሚልዮን ጋሎን ናይ ነፈርቲ ነዳዲ ክስ ከም ትኽእል። ንከምዚአን ዝኣመሰላ መራኸብ ብሄሊኮፕተር ነዳዲ ምምላእ ዘይከኣል እዩ። ናብዛ መርከብ ነዳዲ ከተመሓላልፍ እታ ነዳዲ እትምልእ መርከብ ጎኒ ጎኒ እዛ ናይ ኩናት መርከብ ብምቋም ንፍጥነታ ትመጣጠኖ። ብድሕሪ እዚ ብግቡእ ዝሰልጠነ ኦፐሬተር ናይ ርሕቀት መስመር ተኩሱ ብምዝርጋሕ ኣብ መንጎ ዘን መራኸብ ምትእስሳር ይፈጥር። ቱቦታት ድሕሪ ምዝርግሖም እዛ መላኢት መርከብ ናብቲ ናይ ዛ ነፈርቲ እትስከም መርከብ ቦጥ ነዳዲ ከተስግር ትጅምር። እዚ መስርሕ እናተኸየደ ክልቲአን እዘን መራኸብ ኣብ ሓደ ስራሕን ፍጥነትን ክህልዋ ኣለወን። ኣብ ኣዘዋውራ ወላ እውን እታ ዝነኣሰት ጌጋ ኣብ ሓደአን ምስ እትፍጠር ግጭት ከጋጥም ይኽእል ወይ እውን ኣብቲ ዝሰጋገር ዘሎ ነዳዲ ምፍንጣሕ ወይ ጌጋ የጋጥም እሞ ብድሕሪኡ እቲ ነዳዲ ኣብዚ ባሕሪ ክፈስስ ይኽእል። ስለዚ ኣብዚ ናይ ምስግጋር መስርሕ ክኢላታትን ተመክሮ ዘለዎም ሰራሕተኛታትን እዮም ዝድለዩ። ኣብቲ ናይ ምምእዛንን ምዝዋርን ዝርከቡ ኣባላት ድማ ግቡእ ትዕዝብትን ጥንቃቐን ክገብሩ ኣለዎም። እዞም ኣባላት ናይዛ ኩናት መርከብ ቅድምነት ዝተዋህቦም ነዳዲ ኣብ ጥቕሚ ምውዓል እዞም ነዚ ዝተመዙ ሰራሕተኛታት ንመፈተኒ ዝኸውን ነዳዲ ቆንጪሎም ብምውሳድ ክምርምርዎዮም ዝረኣዩ። ምክንያቱ ነዛ ናይ ኩናት መርከብን ነተን ፅዒናተን ዘላ ነፈርትን ዝኾነ ዘይተሓወሶ ፅሩይ ነዳዲ ጥርሖም ዝቕበሉን ዝመልእዎን። እዚ ብጥንቃቐ ዝግበር ምስግጋር ናይ ነዳዲ ኣብ ዓበይቲ ውቅያኖሳት ቀሊል ክኸውን ይኽእል እዩ። እንተኾነ እዚ ኣብ ዕምቆት ዘይብሉ ማያት ኣዝዩ በዳህ እዩ። ነቲ ናይ ምፅዓን መስርሕ ንምድላው መራሒ ናይታ መርከብ ምስቲ ንመራኸብ ብሓደ መገዲ ዘመሓላልፍ መስመር ዘሎ ወኪል ናይቲ ወደብ ቅድሚ እታ መርከብ ምምፃእን ናይ ምፅዓን መስርሕ ምጅማራን ክዘራረብ ኣሎ። እቲ መስርሕ ድማ ብዘይ ዘናኣሽቱ ላቐባ ዝኾነ ጃለቡ ኣይከውን እዩ። እዘን ጀላቡ ብፍሉይ ንመራኸብ መዳቕሶ ንምሃብ ተባሂለን እየን ተማሂዘን። ነታ መርከብ ብዘይ ዝኾነ ሓገዝ ብገዛ ርእሰን ብምድፋእ ናብቲ ወደብ ከፀግዓ ይረኣያ። እዚአን ብፍላይ ኣብ ፀቢብ ካናለ ኣዝየን እየን ጠቐምቲ።

ናይ ዘንጀላ ብሞተረ ብርቱዕ ሓይሊ እዩ ዘመንጩ። እዚ ካብ 680 ክሳብ 3400 ሓይሊ ፈረስ ይበጽሕ። እቲ ብርቱዕ ሓይሊ ናይ ዘንጀላቡ ንኻብአን ብሓደ 1000 ዝዓብያን ዝኸብዳን መራኽብ ንኽደፍኣ የኽእለን። ስለዚ እዘን ናይ ዘይቲ ነዳዲ መራኽብ ናብቲ ግቡእ ቦታአን ንኽቆም

ኣብዘን ብርቱዕ ሓይሊ ዘለዎን ጀላቡ ትምርኮስ። ናይ ዓለምና መሰረታዊ ቁጠባ ክሳብ ሕጂ ኣብ ዘይቲ ነዳዲ ምርኮስ ብምህላው እዘን ናይ ነዳዲ ቦጥ ዘለዎን ነዳዲ ዘጋዓዕዛ መራኽብ ነቲ ልሙፅ ፀዓት ዘመሓላልፍ ሰንሰለት ንናይ ሃገር ድሕነትን ውሕስነት ንምሃብን ኣድለይቲ እየን። እዘን መራኽብ ኣዝየን ዓበይቲ እንተኮይነን ነቲ ኣብ ፀቢብ ቦታታትን ወደባትን ዝግበር ጥንቃቐ ዝተሓወሶ ምንቅስቓስ ኣዝዩ ከቢድ እዩ ዝገብሮ። እንተኾነ እቲ ነዳዲ ኣብ ግቡእ ቦትኡ ንምብፃሕ እዘን ጀላቡ ቀሊል ፃዕሪ ኣይኮናን ዘካይዳ።

ሰራዊትን ኣፅዋርን ዘመላልሳን ዝነበረ መራኸት ኢትዮጵያ ቀጻሊ ምርብራብ ኣብ ልዕሊ ምክያድ ኣብቲ ናይ መወዳእታ ሃሞት ጸላኢ ብዘይተጸበዮ ሸነኽ ብድሕሪ መስመሩ ተጋደልቲ ጽዒኑ ድሕሪ ምእታው ዝተኻየደ መጥቃዕቲ ኣብ መዘዛም ናይቲ ኩናት ዝለዓለ ተራ ነይርዎ።

0: መበገሰ ከምቲ ዝነገር ካብ ነይሩ እዩ ብቐጥታ እተን ጀረቡ ተበጊሰን ብይቲ ኣብቲ እዋን እቲ ብለይቲ ጥራይ ኣይኮንካን ወላ ብቐትሪ ብቀትሪ ኣጋጣሚ ከዓ ኮይኑ እቲ ወይዘር ብጣዕሚ ፅቡቅ እዩ ነይሩ ድማዓ ደመና እዩ ነይሩ ስለዚ ናይ ነፈርቲ ተራ ፈፂምካ ኣይነበረን ዳርጋ ነፈርቲ ኣይነበረን ክትብል ትኽእል ነረን ከም መንባር ንመጠን ግን ብዙሕ ነረን ክትብል ኣይትን ስለዚ እቲ ትራሕ ናይ ሓይሊ ባሕሪ ብለይትን ብቀትሪን እዩ ነይሩ ፍሪጌታት እየን ነረን ፍሪጌት ዝበሃላ ላንዲንግ ክራፍት ነረን ካልኦት እዛ ኤችኤምኤስ ኢትዮጵያ ገለ ትበሃል ስለዚ ተሓንበለ እዩ ነይሩ ክብለካ ክእል ሕጂ ብቲ እዋነቲ ዝብለካ ምስ ክተረእዮ ከለካ እቲ ሚዛን ናይ ክልተ ሓይሊ ሓይሊ ናይ ፀላእን ሓይሊ ናይ ሓይሊ ባሕሪ ናይ ኢትዮጵያን ሓይሊ ናህናን ሰማይን መሬት እዩ ተንጀለቡ ናህና ንኣይሽቱ ተንጀሎእተን መራኽቢ ናይ ፀላእ ክንትጉቦ እየን ዝኾና ረዲ ኣላ ኣፅዋር ናህና 75 14 45 23 ዋይ ናቶም ከዓ በዓል 122 መዳፍዕ ገሎ ዘለዎ ብኤም 24 ሻምቡቆ ዘለዎ እዩ እዚታት ኩሉ እናተተኮሰካ ግን ብቐጥታ ተኽልካ ኢኻ ተኣቱ ፍጥነት ስለ ዘሎ ምክንያቱ ድሕሪ ሒካዮ ሕማቕ ምር ድሕሪ ቀሪብካዮ ፀገም የለን ስለዚ ቀልጢፍካ ተፀጊዕካ ከዓ ብታሕቲ ኮይንካ ትዘብጥ ብዝኾነ ስራሕ ብጣዕሚ ኣትካቢ እዩ ነይሩ ብጣዕሚ ዕውት እዩ ነይሩ ብዙሕ ስራሕ እዩ ተሰሪሑ ማለት እየ
1: ድሕሪ ምሕራር ባፅዕ ኩናት ሓይሊ ባሕሪ ኣብ የብቅዕን መርኸብ ኢትዮጵያ ካብ ዳህላክ እናተበገሳ ንባፅዕ ብቐፃሊ ድድባብ ምንባረን እተን መራኽብ ኣብ ዳህላክ ከም ዝሕፀራን ምክብ ዓሰብን ዳህላክን ከም ዝቋረፅን ንምግባር ቀፃሊ ኩናት ተኻይዱ ብኡ ቕፂሉ እውን ኣብ ምሕራር ጢዖን ዓሰብን ኣብ ዝነበረ ኩናት እውን ተራ ሓይሊ ባሕሪ ቀሊል ኣይነበረን
0: ኩነታት ከምዚ እንከሎ ሕጂ ተኣወዳድባ ናና ንቕየር ናና ሓደ ሓይሊ እዩ ነይሩ ምስ ተደጋገፍቲ ናይ ዳይቨርን ናይ ሸለያ ነገርን ሕጂ ግን እንታይ ገርና ብሰለስተ ሓይሊ ዝቆመ ሓደ በጠሎን እዩ ኣቂምና ክልተ ሓይሊ ናይ ባሕሪ ብፈጣናት ጀለቡ ዝዓጠቓ ክልተ ሓይሊ እታ ሳልሰይቲ ሓይሊ ከዓኒ ናይ ከቢድ ብረት ማለት እዩ ረሻሻት ናይ ፀረ ኤር ረሻሻትን መዳፍዕን ገለ ዝዓጠቐት ሓንቲ ሓይሊ ከዓ ስለዚ ሓደ በጠሎን ቆይኑ እዩ ማለት እዩ ሕጂ እዚ ሓይሊ እዚ በጠሎን እዚ ምስ ቆመ እቲ ስራሕ ሕጂ ብሰፊሑ ከዓ ዓሚናዮ ሕጂ እቲ ስራሕ ናና ክንዲ ኣብ ከባቢ

0: ሕብረት ሓይሊ ባሕሪ ኣብ እዋንቲ ኣብ ባሕሪ ዘካይድዎ ዝነበሩ ኩናት ሂወቶም ብሽግር ዝተኸበበ እዩ ነይሩ። ማዕበል ከም ድላዩ ዝገላበጠን ጀላቡ ሒዝካ ምውጋእ ካብ ኩናት ወፂእካ ብዘይ ዕረፍቲ ኣብ ትሕቲ ግራብ ጽገና ምክያድን ንኻልኣይ ኩናት ምድላውን ኮታ ኩሉ እቲ ጽዕነት ኣብ ልዕሊ ዞም ንሪኦም ዘለና ሓርበኛታት እዩ ነይሩ። ድሕሪ ኩናት ጀላቡ ብነፈርቲ ኸይረኣያ ካብ ባሕሪ ናብ ኣግራብ ዘለዎ ቦታ ነዊሕ ካናለይ ኩዒትካ መዐሸጊ ምስራሕን ምስ ጥሜትን ጽምእን ኣብ በዓትታት ባሕሪ ተዓሺግካ ውዒልካ ምሸት ድማ ተመሊስካ ናብ ኩናት። ሓይሊ ባሕሪ ኣብቲ ኩሉ ዘካይድዎ ዝነበሩ ግጥማት መስዋእትን መውጋእትን ኣይተፈልዮምን። ማዕረ ማዕረቲ ዘካይድዎ ዝነበሩ ተኣምር ዝኾነ ስርሒታት ምስ ናይ ጸላእይ ፈጺሙ ዘይዳረግ ውን እንተኾነ ብውሱን ዓቐን መውጋእትን መስዋእትን ኣጋጢምዎም እዩ።
1: እቲ ወታደሮ ሓይሊ ምስ ቆመ ነባሽ ክምብልካ ንዕንጨይቲ ጣቕሉ ንእሽቶ መራኸብ ነረን ድሕሪኡ ወላ ድርጅ ማዕብላ እምበር እቲ ኩናት ኣብ ባሕሪ ይኸውን ድሕሪ ባሕሪ ኮይኑካስ ኣብ ባሕሪ ይኸውን ሕጂ ሂወትካ ኣብ ሓደ ምኻ ምስ ዓብ ፀላ እዩ ምስ ዓብዪ ዓቕሚ ዘለዎ ሂወት ኣብ ሓደ እቲ ጎያ ክድሕንል ዘይትኽእል መሬት ዝኸውን ነባሽ ኣብ ከምዚ ክትገጥሙ ከለኹም ዘጋጥም ዕንቅፋት ወይ ኣብ እምርኹም እንታይ እዩ ሒዝክኹም ኣብቲ ኮይነ ተኣት
2: ንሕና ምሮና ልክዕ እዩ ከም ነብስናተጋምዳይ መጠን ንስኻዊን ንርድእካ ጉዳይ ይመስለኒ ኣብቲ ዋንቲ ሓደ ዕላማ ነይረና ዝኾነ ሰብሲ ማለተይ ንኣነስ ተመሊሰ ንመጻኢቲ ኤርትራ ክርኢ ተመሊሰ እውን ኣብ ኤርትራ ልክዕ ቲ ቀዳማይ ዕላማና ሎሚ ምር ህንፀት

0: ዋንቲን ዝነበረ ዕላማ ንፀላኢ ከመይ ጌርካ ስዒርካ ኤርትራ ሓረት ወፅ ነ ኣብዚ ከምዝኾነ ሰብ ማለት ንድሕሪኡ ዝርየሉ ወይ ከዓ እሞ ኣነ ሎምስ ኣብባሕሪ ኣብ ሰማይ ዘለካ ባሕሪ ከም ዘለካ ማለት እየ ኣብ ውሽጢ ማይ ሲ ክትዋጋእ ከለካ ቀሊል ኣይኮነን ግን ንኸ ሓንቲ ንዓና ዘምፀና ፀገም ይበል ስድዕሊ ኩሉ ናይ ሃረርትና ነፅነት ነ እቲ ህዝብና ኣብ ፀላኢ ሃገርና ተባሒታስ እንደጋ ህዝብና ውን ጥዕሚ ግዛእቲ ዝነበረ ከመይ ገይርና ህዝብና ሪዋ ኤርትራ ሓርና ውፃእ ዝብል ዕላማ ስለ ዝነበረና ካብዚ ዕላማ ዝተበጊስና ንሕና ዝኾነ ዝስምዓና ነገር ኣይነበረን ዋላ ንሕና ከማ ናፅነት ክንርኢ ናዩና እውን ተስፈታት ስለዘይነበረ ራይ ከመይ ገይርና ንዕወት ሓወትና ንጨብጥ ነ እዚ ሕልና እዚ ድሌት እዝን ስለዝነበረ ካ ካብ ዝሕር ኣሎ ኩሉ ግዜ ብዛዕባ ትሽጎረሉ ወይ ትጨነቀሉ ባሕር ኣሎ ኮይልካ ኣነ ዝረአየኒ የለን ዋላ ከማ እቲም ኣባላት ምሳይ ዝነበሩ ብፆተይ ብጣዕሚ ኣነ ታሽሙ ዝገብሮ
1: ንሕና በቃ እቲ ቀንዲ መበገሲና እታ ዕላማ እያ እቲ ቀንዲ መበገሲና ዕላማ ኢና ሒዝና እምበር ኣብ ሂወትና ንሂወትና ስንብለሉ ነገር የለን ስለዚ ንሕና ግን ንፀላኢናስ ከመይ ጌርና ንዕወተሉ እቲ ናይ ነብስናስ ከመይ ጌርና ክነድሕን ብዙሕ እንታይ ሽሙ ንገብረሉ ነገር ኣይነበረን ንሕና ግን ብኸመይ ንዕወት ብኸመይ ተዓዊትና ንመፅእ ብዝኾነ ከምኡ እንዳገበርና ናይ ዓዲል ጉዳይ ኮይኑ ጋ ንወፅእ ነርና ስለዚ እቲ ቆራፅነት ስለ ዘሎ እቲ ትብዓ ስለ ዘሎ ብኸምኡ ኩሉ ግዜ ዕውታት ነርና ኣብቲ ስራሕ ማለት እዩ
0: እዋ ኣነ ሕጂ እንታይ ከዘከረብካ ዘሎ ሓደ ከም ተጉሶ ኣብ 9 ዓመተ ምህረት ወርሒ 12 ዘውግሕ ኣብ ሓደ ስርሒት ገለ ጀላቡ ተመዲምና ንብገስ ነርና ማለት እዩ ንኣብነት ኣለዉ በዕል ወዲ ሓሊማ ዘለና በዓል ወዲ ገርአ ኣነ ጨጊር ንብሎ ሓደ 4 ፈጣናት ሒዝናስ ንፀላኢ ኣብ መፃዊ ባዕሰብ ከና ንምጥቃዕ መደብ ነይሩና እዛ መደብ እዚ ኣይ ሰለጠትን ኣብ መንጎ ምሸት ፀላኢ እውን ብዙሕ ካብ ዳህላካ ይቀላቀል ነሩ ከምደይ ወፃ ገና ገርናያ ነርና ኣብዚ እዋን እዚ ፍርጌት ወፅ ማለት እዩ ወፅእ ሎ በሃል ሓደ ብፃይ ነይሩ ናይቲ ሓይሊ ባሕሪ ናይ ስላይ ኣሃዱ ወይ ናይ መፅናዕቲ ኣሃዱ ነርና እዚ ብፃይ እዚ ብፃይ ፍስሃ ንዓይ ማለት ብቲ እዋን እቲ ኣናይ ኣብኡ ስለነበርኩ ቀንዲ መበገሲና መሹም ነይሩ እዚ እንገል ነይሩ ካብ እንግላና ብዝመፅእ ነረ ኣጋጣሚ እቲ ብፃይ ፅቡቕ ሌላን ማለት ዋላ ሰብራዊ ዕትነት ነርና ምስ ናይ ብሓቂ እዚ ብፃይ እዚ ይመፃና ዓይ ወቲ ሳሚ ይብለኒ ውሆይ በሎ ምሸት ብሓንሳብ ክንኸይድና ንሱ ናቱ ነረንኦ ኣሃዱ ነራቶ 23 ስለዘይብል 23 ናትካ ሒዝካ ተወረ ከምሳ ክትብገሲካ ብለኒ ራይ ዋ ሓንቲ ፅቡቕ ይብሎ ዝኾነ ዝብፃይ ሞድሓን ወዲ ሳሚ ዕለና ዕለና ክማ ብለና ሞድሓን ክንመለስ ይብሎ እንተለና ዶ ይብለኒ መጥቃዕቲ ሕጃበይ ነይሩ ደስታት ኣለዋ ብዓ ድርጓም ድርጓላ ንብለን ካብአን ኢድየማን ማለት እዩ ካብኣፍ ደገ ነኹራ ምስ ወፃ ከዳህላቅ ኣብኡ እዩ ነይሩ እትመርከብ ሕጂ ዘ ናሃታት እዚአን ካብዛ ተበጊሰን ኣብዚ ሰዓት እዙ ዝኸውን ወር 10 እንተሪኢካዮ ወልክዕ ዩ ብርሃን ሕጂ ንሰን ይበገሳ ካብዚ ሰን ክብገሳ ከለዋ ንሕና ንብገስ ማለት እዩ ሕጂ ኣነ ፍስሃ ተስፉ ዘለውና ሰለስተ ፈጣናት ሒዝና ሓንቲ ኣነ ተሓስኳ ሓንቲ ፍስሃ ዝሓዛ ዝብለካ ዘለኹ ብፃይ ፍስሃ ገብረ መስቀል ሓንቲ ዝቑዕ ዝሓዛ ብልክዕ ካብዚ ንብገስ ብርሃን ስለነበረት መርከብ ኣቐዲምና ንሪዩ እቲ መርከብ እውን ንዓና ብዝኾነ ከም ዝረኣየና ንዓና ስንታይ ክገብራ የን ዓይነት እዩ እቲ መርከብ ስቕኢሉ ኣብኡ ታሽሙ ይገብር ይኸልል ማለት እዩ ይኸልል ሕጂ ካላስ ሕጃነ መፀውዒ ሽዑትዋን ተሰሊና ነይሩ ስሮቴሽን ዝበሃል ነይሩ መፀውዒ ብፅዋዕን ብታ መፀውዒተ ብሞ ትሪዮ ዘለካ ብለኒ ንሪዮ ኣለኹ ንክትራይ ንቐፅል ሕጂ ልክዕ እዩ እቲ ዋንቲ መርከብ ፍርጌት ክትሪኦ ከለካ ምሳና ኣዛካሓሽ ዝምግናን ኣይኮነን እቲ ዘለዎ ተክስንዓላ ወንጭፍዎ እዩ ታብፍላይ ዝነበርክዋ ጀልባ ሕ ንሱ ማዓኮርሒ ዝነበረ ንክልተና ንሱ ጠቃጥቃና ነርና ናይ ተስፍር ዝሕሊላ ስለነበረት ሓውሲ ጎነና ያ ነራ ኣፀያማ ኣዝዩ ተክሲ የፀቆና ብየማንና እዛ ብሓር ኩላሲ ዳርጋ ተክሲ እንተበልኩካስ ምግናን ኣይኮነትን ሕጂ ንዕና ሳበና ባዕ ሰዓትና ንህረም ባና ሰዓትና ትቃፀልጠና ኢና ማለት ግን ዕላማና ኣብኣ ክንበፅሕ ስለነበረት ኣብ ንበፅሕ ሕጂ ኣነ ሓደ ብፃይ ነይሩ ሳሙኤል ምሕረት ኣብ ሓደ ባምቡል ንብሎ ሓደ ወዲ ኣሮም መጥፋዕጂ ሓደ ሕፈሮም ንብሎ ክልቲ መጥፋዕ ሃዚኦምና እታይ መፍዕታት እዮም ሓደ እዚ ዝብላካ ይዕብዮ ተሓስብ ኳን እዩ እቲ ሳሙኤል ካልኣዩ እዩ ማለት እዩ ሕጂቲ ሳሙኤል ጠቕሚ ተፋልኳ ስለነበረ ዳብሪ 23 ከምዚ ሒዝዋ ነይሩ ሳሙኤል ይብሎ ንዓጥቁ ኹን ማንተክሲ ስዒቕ እዩ ኣነ ሬድዮ ሒዘ ኣለኹ ጠቓ ይዕብዮ ኹን ይብሎ ሕጂ ተወዲ ክመፅእ ከሎ ናባይ ተክሱ ብላ እዚ ፅዑቕ ስለነበረ እንታ ኣነ ዘለኹ

0: ጀልባ ተርማል ሕጂ ክተርምካላ ትብፃይ ከምዝ ክብል እታ ጡይ ክብለላ ክልተጉር ከምዝምስተተካኸለ ዘቢጥ ትገፈና መርከብ ማለት እዩ ትብፃይ ኣብ ከሎ ክልተጉር ሕምሻሻ ይዕፅፍ ጀልባት ንበኩል ዝኾነ ግን ንሕና ዝዘርዓልናዮ ወይ ከትረብሽና ይነበረን ሕጂ ኣነ ይብሎም ኣብ ናይ ተኩስ ተፅሓ ተኩስ ይብሎ ትመጥፋዕ ጅናተ ተኩስ ዝግበር ስለየለ ሕጂ ተኩስ ሞንታይ ከዚኣ ንገብር ላላ ተኩስ ጥራይ ዝብለካ ዘለኹ ብፃይ ፍሳ ከዓ ኦሬዲ ብጎኑ ኣት ይብሎ ትመርከብ ብክልተ ጎኑ ኮነ ሃርባሰ ዘበና ተኩስ ይብሎ ሞታሃሪሙ ዝወዲ ስኻ ንዓ ተካላይ መጥፋዕ ልዕሎ ብሎ ተካላይ መጥፋዕ ንገዛ ርእሱ ክልተ እግሩ ተሃሪሙ እዩ ንሱ ብዝኾነ ግን ኣብቲዋን እዚ ምስቲ ሙቐ ስለ ዝነበረ ንዑ ይትሰምዑን ትብፃ የልዕሉ የምፃለይ ኣነ ሓደ ዘሬድዮ ሒዘይ እታ ንበርኳ ቦታ ኮፍ መበሊት ኣብኣ ነቲ ብፃይና እንታይ ንገብሮ ሓኪምና ክልተ ግ ሓንፍሻን ነረን ሓፋቢልና እዚ እግሩ ላዓሊ ገና እቲ ደም ከም ዘይፈስኒ ግን ወረዲ ትብለካቲ ግዜ ናይ ምትኳስን ኣብ ናይ ሓደጋ እዋን ስለነበረና ኣብ ናይ ዜሮ ግዜ ጥራይና ናይ ተኩስና ጥራይ ድሂብና ንዕኡ ግን ብዝከኣል መዘ ስዒርና ኣሎ ኣብዚ እዋን እዚ ብፃይ ፍስሃ ማለት እዩ በቲ ብፀጋምና ለጊቡ መርከብ ይሃድ መስሊ ንሱ ከዓ 75 ሚሜ ስለዝነበሮ ብፃይ ፍስሃ ይስዋ ማለት እዩ መርከብ ወረዲ እውን ዳርጋ ዝግበር ጌርና ኣሉ ኢና ማለት ሓሲና ኢና ክንብል ንኽእልና ብፍላይ በቲ ወገን ፍስሃ ዝነበረ ብመጥፋዕ ስለነበረ ስቱ ገይረ ሃሪሞ ኣድሚዕዎ እዩ ናይ ብሓቂ ስጋ ብመኮንና ዘለዎ 12 ሰባት ተዋንዘድሕርና ክንረኸብ ናይ ሓበሬታ ማለት እዩ ኣብዚ እዋን እዚ ንሕና በል እትርክብ ምስ ተቋረፀናነ እዚ ብፃይ ናይ እንገል ድገርየን ብሎ ንሱ ክብገስ ከሎ ቁርብ ይራኸበኒ ይመፃካ ኣለኹ ይመፃእኩም ኣለኹ ይብለና ዋላ እንተ መፃና ዝገብር ሓበሬታ የለን ብዓይኒ ሒዙ እዩ በልውጭ ብሎም እቲ ብፃይና ውን ታሽሙ ስለዝኹን ከሎ ቶም ክተ ውግኣ ስለነበሩና በሉ ንውፃእ ሕጂስ ንውፃእ ድሓን ኢለ ይወፅእ ተወልደ ቃላት ነይሩ ምክትል ኣዛዚ ኣብዛ ቦታ ናይ ኣላታ ቢሽ ኣላ ተሪኢኻ ምንዛሽሙላ ቦታ ናይ ቡል ኣላ ምሕንበሲት ኣብ ኣብታ ምሕንበሲት ኣብኣ ኮይኖም ምስ ወልዲ ሓሊማ ይራኸቡኒ ብዝኾነ እቲ ሓበሬታ እቲ ቦታ ኣብቲ ዋንቲ ውግኣ ስለዝነበሩኒ እታ ቦታ ናይ ሓኪም ነራትና ሓንቲ ነብለመንብ ኣብኣስ ናይ ዓይኒ ግበሮለይ ለይቲ እዩ ኣብቲ ዋንቲ ዝኾነ መብራህት ነበሮም ባፅዕ ኣብኣ ናይ ዓይኒ ግበሮለይ ኣብኣ ክመፅ ብሎም ኣብኣ ንመፅእ ኣብ መፃናት ብፃይናዊ ነብሩዶም ክልቲኦም እዩ ሕክምና ከዱ እቲ ብፃይ ሳሙኤል ምሕረት ኣብ ሕክምና ምስ በፅሐ ይስዋዕ
1: ንህና ፃፀ ምስ ሓርማ እዚ ፃፀ ምስ ሓርማ ስለዝኾነስ ጓንፈካ ግን መሬት እያ ተዓገስ ብስታሕቲ ደረጃ ታእሽ ክትገብረላ ትዋጋእ ኣላ ወይ ስዋዕላ ትኽእል እዚኣ ግን ኣላ ተወጊኢ ኳ ሓደ ተሰውኢ ኳስ ኣብታ ፋይበር ካ ሒዝካያ ክትከይድ ዕልሜ መሬት ግን ኩዕት ኩዕት ኣቢልካ ክትቀብሮ ትኽእል ግን ኣብኣ ሒዝካያ ትከይድ ስኢልካ ክድርብዮ ትኽእል ምክንያቱ ድርቢ ድሕር ኮንካ ኣንከር ጌርካ ክድርብዮ ኣለካ ክጠልም ዘጎ ኣብኡ ድሕሪ ድርብዮ ከያ ፀምበለል ክብል ፀምበለል ክብል ሓደ ብፃይካ ኣይትቅበለን መብዛሕቶም እ ኣብዚ ንፅና ኢና ቀቢርና ባሕሪ ትሰቡ ጃልባ ትሰቡ ንፅና ኢና ሕጂ እዚ እምበር ባሕሪ ኩናት ኩናት እዩ ኣብ መሬት ኮይኑ ኩናት እዩ ኣብ ባሕሪ ኮይኑ ኩናት እዩ ብፍላይ ተመዛዛን ምዕባለ እንተልዩ ኳ በቲ ዝነበርና ከምዚ ዝብለካ እዩ መሬት ኣነ ከም ምርጫ ናተይ መሬት ክመርፅ ትኽእል ነቲ ከምቲ ዝበልኩካ እዩ እቲ ፀገማ ሲ ኣብ መሬት ከተዋሕዶ ትኽእል ኢኻ ምናልባት ብኣጋጣሚ ንሕና ዘጓነፈና ፀገማት የለን ኣብ ባሕሪ ግን እቲ ዘማዲ ኣብ መሬት ንድሕሪ ኮይኑ ሓንቲ ምሽተ ሰብ ገለ ድሪ ኮይኑ ሓምሻይ ክትልእኮ ትኽእል ኢኻ ናብ ኣብ ግን ሓሙሽተካ ንድሕሪ ገለ ኮንካስ ክትልእካ ይትኽእል ኢኒ ኮይኑ ተሪፉ ሪክ ከም ገለ ኮይና ከ ሓንጎልካ ዝኣዘዘካ ስራሕ ወይ ሓንጎልካ ዝመርሓካ ክትገብር ትኽእል
2: እዚ ኣብቲ ወተሃደራዊ መዳይ ካብቲ ኣዝዩ ብዙሕ ከም ኣብነት ጥራይ ነቕርቦ ዘለና እዩ ኣብ ቁጠባዊ መዳይ እውን ሓይሊ ባሕሪ ነቲ ኣብ ቀጻሊ ኩናት መጓእቲ ዘጋጥሞ ተጋዳላይ ዋላ ካብ ውሱን ዓቐን ይኹን እምበር ኣብ ሕክምና ብፅንሐሉ እዋን ቅያር መግቢ ንኽረክብ ዓሳንቂጾም ንወጋኣትን ቤት ትምህርቲ ሰውራን ኣብ ምቕራብ ብዙሕ ፃዕርታት ኣካይዶም እዮም ሓይሊ ባሕሪ ንዋናዊ ሽግራት ኣብ ምፍታሕ ከይተሓፅረ ንነዊሕ ዝጸመተን ንመጻኢ ኣብ ቁጠባ መሰረት ክኸውን ዝኽእልን በቲ ናይ ሽዑ ዓቕሙ ብምዕቡል ኣገባብ ሕርሻ ዓሳ ከተኣታቱ ጀሚሩ እቲ ፈተነ ኣብ ዓወት ኣብ ዝበጽሐሉ እዋን ግን ናጽነት ስለ ዝመጸ እቲ ኣብ በሪጠ ዝተጀመረ ምፍራይ ዓሳ ቀጻልነቱ ይተረኣየን
3: ኣነ እዚ ብዛዕባ እዚ ሽሪምፕስ ሕጂ ዝዛረቡን ዘለዎ ኣሜሪካዊ መፅኡ ኣብ መንሽምገር ዝበሃል ኣብ ኣጊ ከሎ ተፈቲን እዩ ሓደ ሚስተር ሳቶ ዝበሃል ፕሮፌሰር ሳቶ ዝበሃል መፅኡ ንብሓቂ እቲ

0: ባሕሪ ኣገደሱ ስለ ዝነበረ ነቲ ሰብኣይ ፅቡቅ ሒዝና እዚ ቴክኖሎጂ ንምትእታ ብዙሕ ኢና ፅዒርና። ካብ ዓጊግ እውን ኣብ በሪጠ ዝበሃሉ ፈተነ ተፈቲኑ እውን ተዓዊት እዩ።
1: ሓይሊ ባሕሪ ህዝባዊ ግንባር ኣብ ውሽጢ 21 ዓመታት ዕድሚኡ ማለት ካብ 1970 ክሳብ 1991 ዝሓለፎ ተመክሮ ኣዝዩ ጽንኩር ሕለኽለኽ ዝመልኦን ፈታንን ጉዕዞ እዩ ነይሩ። ነፍሲ ወከፍ ኣባል ነናቱ ዝሓለፎ ሽግርን ጸበባን ኣለዎ። እዞም ሕጂ ብሕጽር ዝበለ ታሪኽ ዘዕልሉና ዘለውን ሎምስ ኣይንወፅን ኣይንሓልፋን ኢና ዝብልሉ ብዙሕ ኣጋጣሚታት ሰጊሮም እዮም ነዚ ኸዘንቱ በቂዖም ዘለዉ።
2: ዝኾነ ሰብ እኮ ነቲ መስዋእቲ ይቕበሎ እዩ። ምእንቲ ህዝብኻ ምእንቲ ሃገርካ ምስዋእ ዝብል ቅቡል ነገር እዩ። ስለዚ ቀዲምካ እውን ኣብ ባሕሪ ክትጓዓዝ ከለኻ ባዕሉት ባሕሪ ኣሎ፣ ከም ፀላኢ ካልኣይ ቀዳማይ ፀላኢ ናይ ኢትዮጵያ ኣሎ፣ ዋላ ኣብ ገለእዋን ናይ ጀብሃ ተሕሪር ኩነታት ኣሎ። እዚ ኩሉ እንዳፈለጥካ ትኸይድ መከላኸሊካ ሒዝካ ካ እውን ትኸይድ ኩናት ከጓንፈካ ከምዝኽእል መስዋእቲ ከጓንፈካ ከምዝኽእል እዚ ትርድኦ። ከዓ ግን እቲ ሓሳባትካ ልክ ኣብቲ እዋን ኣብቲ ክሪቲካል እቲ ዝኸፍአ ሰዓት ገለ ሮማይ ሕጂ ካብዚኣ ምውፃእ የላን ኢልካ ታሽሙ ትኾና፣ ግን ትርዕደሉ ወይ ንበይንኻ ታሽሙ ትኾነሉ ስታይካ የለን ካብ ሰብካ እንዳሊ ናብ ውሽጢኻ ውሽጢኻ ትገብሮ። ግን ባዕልኻ ውን ስጋት ንከለካ ሃማን ድሓን ሕጂኹም ከምዚ እዩ ዘሎ ከምዚ ትብል ዘይቲ መንፈስ ምክንያቱ ስኒ ኣነ ሕጂ ሓባ ኣይኮንኩን ትቐብፀሉ ግዜ ኣሎ። ግን ዋላ ንስኻ ከምኡ ከለካ ድሓን ኩነታት ክመፅእ ምኳኑ ክንሓልፎ ምኳን ናይልካ ታሽሙ ትገብር። ስለዚ ብድሕሪኡ ከምታይ እንተወይ ትገለፅ ክልካ መስእተኻ ስኒ ኣብ ባሕሪ ከም ፀንሐካ ከማን ኣውቶማቲክ ድሕሪ ቆል ደቃይቅ ትርስዕ ድሕሪ ቆል
3: ኦፍ ኣብ ባሕሪ እንታይ ሕማቕ በቲ ሽግር ደጋሪፈካ እንታይ ትብል። ኣነ ሎሚ ከምመለስ የለ ይኹን ድሕሪ ሕጂ ባሕሪ ክሰርሐ ኣላ ኮሎ ኮሎ ኣይሰርሕን ትብል መኣዝ እግረ ኣብ መሬት ትገብረ ድሕሪ ሰለስተ መዓልቲ ንምንታይ ንገዓዝ ንምንታይ ኸይኑ ትብል ትርስዑ ካልትፍኮ ትርስዑ እዚ ቲ ስራሕ ናይ ባሕሪ ቀድማ እቲ ነገራት ናይ ባሕሪ ዝለክመካ ባ ኣይትበል
4: ብሳሕሊ ዝመፀ ንሕና ከዓ ብገልዓሎ ኢና ነርና ክንወፅእ ከለና ሓንቲ ኣትያ ሓንቲ ግን ተሳኢና ኣብዚ ሸዓብ መሓመዶ ዝበሃል ኣብኡ ኣግራውንዶ ኮይና ዓርያ ኣብኡ ምስ ዓርየት ኣግራውንዶ ኮይና ኣብ መሬት እዚ መሬት ቀረባ ናይ ባሕሪ ኣብኡ ተጋጭያ ማለት እዩ ኣብኡ ተሽሙ ኮይና እዚ ንፅባሒቱ ሶም ምስ ወግሐ ፀላእ ክረክበና ኢሎም ሳፍ ኩሉ ነብሳ ደርጋ ጥሒል እያ እታ ቆቢዕ ናይ ገዛ ጥራያ ተሪፋ ብምሎም ኣወፂኦም ቶም ኣበላት። ግን እዚ ናይ ጋንፅላ መዘርግሒ እሱ ነይርዎም ደገል ንዕኡ ከይክሸፍ ካብ ርሑቕ ኢሎም መጋዝ ገለዮም ገይሮም ቆሪፆሞ እጂ ረድዮ ስለ ዝነበረቶም መልእኽቲ ገይሮም ኣብ ሳለስቲ ድኦም ገለ ጃልባ ናይ ገባር ገለ ምፅኦም ሲቪል እዮም ከማን ከይዶሞ ማለት ብኒው ናህና ኣበላት ሲቪል ከምዝገፈፍ ተዓሳት መሲሎም ከይዶም ክወፅዎም መርከብ ናይ ውግእ ገላ ይረክቦም ተባሂሉ እዩ።
1: ኩሎም ኣባላት ሓይሊ ባሕሪ እቲ ኣብ ባሕሪ ዘጋጥም ሽግራት ከም ንቡር ወሲዶም ብፍሉይነት ዝዛረቡላ ድሕሪ ጉዕዞ ኣብ መሬት ምስ በፅሑ ፅዕነት ኣብ ምርጋፍን ምፅዓንን ንዝነበረ ኻልኪዩ ብፍላይ ዓበይቲ መራኸብ ኣብ ዝመጻሉ እዋን ንዕአን ዝዕሽግ ወደብ ብዘይምንባሩ ምርጋፍ ፅዕነት ብጉልበት ሰብ ይፍፀም ብምንባሩ ኣብ ውሽጢ ባሕሪ ክሳብ ክሳትካ ኣብ ዝበፅሕ ማይ ጠሊቕካ ክሳብ 30,000 ኩንታል ተራግፈሉ እዋን እዩ ነይሩ።
4: እቲ ፅዕነት መብዛሕትኡ ግዜ ንሕና ፅዒናይ ንመፅእ ወይ ክንፅዕን ፅዒናይ ንኸይድ ከማን በዓልናይና ምቲ ጉልበት ኣብቲ ዝነበረና ማለት ቦታ ኣብቲ መጀመርታ ዋሕዲ ነይሩ ድሓር ግን ሰብ ምስ ተደለመ ተደሊብዎ ሰብ ማለት እዩ ኣብቲ ወደብ ስጋዕ ብዚትካ ጥሒልካ ኤምዳድ ተራግፍ ካብ ስማ ዝመፅእ ስጋዕ ብዚትካ ክትጥሕል ጀላቡ ምክንያቱ ወደብ የብልካ ናብዚ ተሓቢእካ ተራግፎ ደሴታት ስጋዕ ብዚትካ ጥሒልካ ተራግፍ

0: ነገርካ ኣብ ደሴት ተቐብሮ ኣብ ዝጥዕመካ እዋን ምእንታ ተውፅኦ ሱዳን ካይ ትረኽበካ በዚ እዚ ካልእ ነገር ካይ ትርአ ነትሓበእካ እዩ ነይሩ እማ ህይወት እዩ ነይሩ ብሲ ቱ ኣብ ባሕሪ ደልድልካ ሰኪምካ ዓብ ሳንዱቕ ናይ ጣይትን ገለን ፀገም እዩ ካብ ዓሳ ንፈስ በልዓካ እዋን ነይሩ እዩ ጋርካ ገለ እዋ ንዓይን ገዛ ርሲ ዓሳ ነኺስ ኒ ሽዑ እዋን ግን ዓሳ ሽዑ ኣፅዋር ሒዝና መፅኢና ካብ ሶማል ኣብ ሓንቲ ደሴት ዕሪፍና እስከዚ ጀልብ ገለ ተባሂልና ጀለብ እንዳኸልና ከለና ኣነ እዛ ጃልባ ደፍኣ ኣለኹ ስግዕ ብዚኣት ባሕርእቴ እጂ ሓንቲ እግሬ ስቕል ከብላ ነዛ ሓንቲ እግሬ ኣትሪፍዋ ማለት እዩ ክንውዕል ክንቅን ዝግባአና ናይ ግድን ሕክምና ክርክብ ተባሂሉ ብለይቲ ሙሉእ ለይቲ ንጓዓዝ ሓዲርና ማለት እዩ ሽዑ
1: እጂ ትሕቶ እቲ ናይ ብሓቂ ኣብዚ ታሪክ ናይቲ ባሕሪ ክዝከር ዝኽእል ሲ መጀመርያ ነገር ንባሕሪ ኣብዚ ክብፅሓ ዝኽእለ ሓድነት ናይቶም ኣባላት እዩ ሓድነት ተወፋይነት ኣነ ሕጂ ብዛዕባ እዚ ናይ ንግዲ ክንዛረብ ፀኒሕና ብዛዕባ እዚ ናይ ጉዕዞን ክዛረብ ፀኒሕና ናይ ብሓቂ ኣፅዋር ክመፅእ ከሎ እዚ ኩሉ ኣፅዋር ትኩስ ዝነበረ ሜዳ እዚ ብሕቆ ባሕርያ እዩ ተራጊፉ ብሕቆ ባሕርያ ክራገፍ ከሎ እዚ ኩሉ ክራገፍ ከሎ ክንደይ ናይ ህልክ ነይሩ ኣነ ኣብ ባሕርያስ ብፍላይ ቶም ንኣሽ ዝነበሩ ፊተወራ ጀሚርካ ሕቆይ ዘይብል ኣባል ባሕርያ የለን ኣይክእሎን ድበሃል ነገር ኣይነበረን ፈፂምካ እዚ ኣይክእሎን ልዕሊዓቕመ እዩ ክስከሙ ኣይክእል ዝብል ኣይነበረን ሰብ ብተኽእሎ መጠን ኩሉ ብተወፋኒ ስካብ ታሕ ወር ስበር ይስከም ነይሩ ኣነ ምናልባት ሕጂ ክትሪኦ ከለካ ተወፋይነት ናይ በዓል ካሪካሪ ካሪካሪ ምሳና ተሰሪዑ ዝስከም ነይሩ ካካይ ካሪካሪ ተሰኪሙ ስዝነብሩ ንሳቶም ብማእኸላይ ሽማግለ ደረጃ ነተገብሩ ከሎ ሰብስ ካልእ እዩ ክገብር ዝክልትሕቶ ካልእ እውን ምናልባት እቲ ኣደናቂ ታሪክ ናይ ባህርያ ዳነ ንዝክሮ ኣብዚ ምሕራር ናይ ባፅዕ ዝነበር ዝሓዝናዮ መርከብ እያ ስጋብ 6,000 ኩንታል ሒዛ ዝነበረት መርከብ እሞኸዓ ክትራግፋልካ ዝሕሰብ መኻይን ፅና ዝነበረት ካልእ ፅና ዝነበረት ኣብ ሓፂር ግዜ ክንራግፋ ክኢልና እዚ ኩሉ እንታይ ሕጂ ተወፋይነት ናይቲ ሰብ እዩ ክገብረ ይባህል ኣይትሕቶ ነተን መኻይን ከመይ ገድ ንራገፋ ነ ክትዛረበሉ ክል ሕጂ ንክትዛሩ ሰብ ከመን ኣይእምን እዩ ንመኪና ሲ ካብ መርከብ ናብ ጀልባ ክትፅዕና ከላ ብክሬን ጌርካ ፅዕና ካብ ጀልባ ናብ ወደብ ክትፅዕና ከላ ግን ብሰብ ይሓፊላ ትራግፍ ነራ ኣብ ዓጊክ ነቲ ኩሉ ከቢድ ኣቑሑት ክራግፎ ክሎ ሰብ ክትሪኦ ከላ ኣነ እዚ ሕጂ ናይ ዝሓለፈ ተወፋይነት ሕጂ ኣሉ ኢልካ ክትዛረበሉ ኣይትኽእል እያ
2: እቲ ብኣዝዮም ውሑዳት ብሱላትን ጽኑዓትን ዓበይቲ ዝጀመረ ባሕርያ ብተባል ሓትነቱን ጻዕሩን ጐልቢቱ ሓይሊ ባሕሪ ተሰሚዩ ግቡእ ስራሕ ሓይሊ ባሕሪ ፈጺሙ ኣብ ምምጻእ ናጽነት ብቐሊል ዘይግመት ተራእ ተጻዊቱ ሽዑ ዝተሰረተ ሓይሊ ባሕሪ ሕጂ ዘመናውነቱን ንሓለወ ልኡላዊ ማያት ኤርትራ ምውሓስ ይርከብ እዚ ዘቕረብ ናይ 5 ተኸታታሊ መደባት ግን ነቲ ዓብይና ግዳስን ታሪክ መበገስ እምበር ኣብ ሓይሊ ባሕርን ዝተፈጸመ ኩሉ ቕያን ጅግንነትን ተባልሓትነትን ከምኡውን ንሞያል ኣበርክቶን ናይ ኩሎም ኣብቲ ኣሃሉቲ ዝነበሩ ውልቀ ሰባት ብፍጹምነት ኣቕሪቡ ዝብል እምነት የብልናን ነቲ ታሪኽ ባዕሎም እቶም ፈጸምቱን ጸሓፍቲ ታሪኽን ክጽሕፍሉ በዚ ኣጋጣሚ እዚ እናዘኻኽርና ኣብ መደምደምታ ብቓላት ናይቲ ካም ነዊሕ ዓመታት ንሓይሊ ባሕሪ ከም ኣቦ ኾይኑ ዝኣለየን ዝመርሐን ሜጀር ጀነራል ሑመድ መሓመድ ካሪካሬ ክንዓፁ
3: ላ እቲ ናይ ወተሃደራዊ ክብትቀውም ድሕሪ 77 ባፅዕ ምብላስ ድሕሪ 10 ዓመት ስለዝነበረ ዘይነበረ ሓይሊ ባሕሪ እንፈታናት ፈትርና ክንብል ንኽእልና ኣብ ሓይሊ ባሕሪ ካብ መጓዓዝያን ከም ተለብ ናይ ህዝቢ ይኹን ናይ ውሽጢ ኣህዱና ናይ ሜድያ ይኹን ንሕና ካብ ቦርሱዳን ይኹን ካብ ጅዳ ካብ ጂዛን ካብ በዓል የመን ክመፅእ ዘኽእል ሶማል ዝመፅእ ዘኽእል ነገራት ለይቲ ምስ መዓልቲ እንዳ ተንቀሳቀሱ ዓብዪ ተራ ነይሩና ክንብል ንኽእልና ምስቲ ዝነበሮ ዓበይቲ ተወፋይነት ናይቲ ዝነበረ ሰብ ካሊእ ኣብቲ ናይ ወተሃደራዊ ሜዳ እቲ ናይ ወተሃደራዊ ጉዳይ ሓይሊ ባሕሪ እዚ ሓረ ምውፃእ ናይ ባፅዕን ብድሕሮ ሓረ ምውፃእ ናይ ዓሰብ ኣብ ምባር ኣብቲ ናይ ቅድሚ ሕ ዝነበረት ባፅዕ ክልተ ግዜ ፈተነ ተገይራ ነራ ከነ ሃጅመን ይኽእል ድንኣይን ይኽእል ኣብ ውሽጢ ባፅዕ ብፈታን ጀላቡ ትገብረ ስራሕ ነይሩ ዓሰብ ሓንቲ ፈተነ ገይርና ነርና ምስቲ ፈተነና መዋዳ ተመስለ ነርና እታ ዓቕሚና ሲ ብሉፅ ዓቕሚ ኢልና ክበ መርጥ ነርና ዝኩሉ መራክብ ናይ ኢትዮጵያ ከሎ ተንፈተናት

መደብ ናትራን ኣብ ዝሰሙን እዙ ስራሓት ካይላ ጥበብ ዝንጸባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንኽበፅሕ ዝሓልፎ ምስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣትኩሮ ብምግባር ኣብ ስራሕ ምስ ትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣትክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዚ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣለና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዘቦ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብ ናትራን እሰሙን እዚኦም ሞ ንኽትከታተሉ ብክብሩ ንዕድም። መደብ ናትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓን ድሕር ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን።

ሰላም ከመይቀኒኹም ዝኸበርኩም ተኸታተልቲ መደባት ኤርቲቪ ብሓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ብፍላይ መደብ ለሰ ስፖርት ንሎሚ ቀዳ እውን ዝተፈላለዩ ስፖርታዊ ትሕዝቶ ዘለዎ መደባት ሒዛ ናባኹም ቀሪባ ኣላ። ንምክታልኩም ብኸርቡ ንዕድም ፈለማ ግን ደርፊ ክንጋብዝ። ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደባት ኤርቲቪ ብሓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ብፍላይ መደብ ለሰ ስፖርት ንሎሚ ቀዳ እውን ዝተፈላለዩ ስፖርታዊ ትሕዝቶታት ዘለዎም ንኡስ መደባት ሒዛ ብሰዓታ ናባኹም ቀሪባ ኣላ። ንምክታልኩም ብኸርቢ ናዓድምና ፈለማ መደብና ብደርፊ ክንፍለም።

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መረባ ቴር ቲቪ ብሓፈሻ ተኸታተልቲ መረብ ለሰ ስፖርት ድማ ብፍላይ ካብ ወርሒ ሰናት ሒዙ ዝካየድ ዘሎ ኣብ ዓለም ብዕቤት ተኸታተልቱ ኣብ ቅድሚ ዝስራዕ ውድድር ኩዕሶ እግሪ ዋንጫ ዓለም ኣብዚ ዓመት ብእንጋድነት ሰለስተ ሃገራት ማለት ሕቡራት መንግስትታት ኣሜሪካ፣ ካናዳን ሜክሲኮን ይካየድ ከም ዘሎ ዝፍለጥ እዩ። ኣብ ታሪክ ውድድራት ኩዕሶ እግሪ ብዙሕ ኣሰንባድን ኣገራምን ፍጻመታት ዝተኸስተ ብዙሕ እኳ ትኾነ ንሎሚ ግን ካብቲ ሒደት ፍጻመታት 10 ናባኹም ከነቕርበልኩም ተዳሊና ኣሎና ሰናይ ምክትል።

ኣብ 10 ደረጃ ተሰሪዓ ዘላ ፍጻመ ኣብ 1982 ሃገር እስጳኛ ንውድዳት ዋንጫ ዓለም ተእንግደሉ ኣብ ዝነበረት እዋን ብዕለት 21 ሰነ 1982 ሃገራውያን ጋንታታት ፈረንሳን ኩዌትን ተራኺበን ፀወተን የካይዳ። ኩዌት ኣብዚ ውድድር ንፈለማ እዋን ዝተወዳደረት ኤስያዊት ዓረባዊት ሃገር ብምዃን ኣርእስቲ ሰሪሓ ነይራ። እንተኾነ ኣብዛ ፀወታ እቲ ኣገራን ፍጻመ ዝተኸስተሉ ፈረንሳ 3-1 መሪሓብ ዝነበረትሉ ግዜ ናብ ልዳት ኩዌት ኩዕሶ ሒዛብ ዝተፀጋዓትሉ ካብ ማእከል ተዓዘብቲ ፊስካ ትንፋሕ ሞ ተፃወቱ ኩዌት ካብ ፀወታ ወፃኢት ወይ ድማ ኦፍሳይድ እያ ብምባል ደው ይብሉ። እቲ ዘገርም ግን ተፃወቲ ፈረንሳ ኣየቋርፁን ነታ ኣብ እግሮም ዝነበረት ኩዕሶ ናብ ሰኪዐት መጋጥምቶም ብምዝጋብ እቲ ፀወታ ናብ 4-1 ለወጥዎ። ተፃወቱ ኩዌት ነቲ ፍጻመ ስለዘይተቐበልዎ ንማእከላይ ዳኛ ነታ ዝተመዝገበ ሸቶ ንክስር ዝተቃወምዎም ብዘስምዑ ነቲ ፀወታ ዝመርሕ ዝነበረ ወዲ ሶቪየት ሚራዝሎቭ ሱቱፓር ግን ነታ ሸቶ ብምፅዳቅ ፀወታ ክቕፅል ወሰነ። ተፃወቲ ኩዌት ነታ ፍጻመ ክፃወርዎ ኣይከኣሉን ክዕገርግሩ ይረኣዩ። እቲ ዘገርም ግን ፕረዚደንት ፌደሬሽን ኩዕሶ እግሪ ናይቲ ሃገር ሼክ ፈሃድ ኣልኣሕመድ ናብ ማእከል ሜዳ ብምእታው ንማእከላይ ዳኛ ክጉባዕባዕሉ ይጅምር። ማእከላይ ዳኛ ሱቱርፓር በቲ ዝወረዶ ፀቕጢ ነታ ዝተመዝገበ ሸቶ ብምስራዝ እቲ ፀወታ 3-1 ኮይኑ ክቕፅል ገበሮ። ኣብ መወዳእታ ትግጥም ብዓወት ፈረንሳ 3-1 እኳ ተተዛዘመ ፊፋ ነቲ ውሳነ ድሒሩ ድሕር ምምርማር ኩዌት ነቲ ዘርኣየቶ ተቃውሞን ኣብ ልዕሊ ዳኛ ድማ ዝገበረቶ ፀቕጥን ተገንዚቡ ነታ ብማእከላይ ዳኛ ዝተሰረዘ ሸቶ ደጊሙ ብምፅዳቅ ፈረንሳ 4-1 ከም ዝተዓወተት ኣፍለጠ። ብዙ ካዚ ፊፋ ነቲ ማእከላይ ዳኛ ብምዃን ነቲ ፀወታ ዝመርሕ ዝነበረ ተወላዲ ሶቪየት ሕብረት ዝነበረ ሚራስሎቭ ክሳዕቲ ውድድር ዝዛዘም ካብ ዝኾነ ውድዳት ንከይዳ

ብተሽዓይ ደረጃ ተሰሪዑ ዘሎ ድማ ናይ ዳኛ ወይ ድማ ናይ ተፃወቲ ፀገም ዘይተራየሉ ግንካ ኣሰንባዲ ግጥም እዩ። ኣሰንባዲ ውፅኢት ዝተመዝገበሉ ግጥም እዩ። ብ11 ሚያዝያ 2001 ኣብ መንጎ ሃገራን ጋንታታት ኣውስትራልያን ሳሞኦ ኣሜሪካን ዝተካየደ ናይ ዋንጭ ዓለም መጻረዪ ፀወታ እዩ ነይሩ። እቲ ፀወታ ኸ ብኣገራም ዝኾነ ብዙሕ ሸቶታት እዩ ተዛዚሙ፣ ንምእማኑ ዘገርም እዩ። ኣብዛ ፀወታ ኣውስትራልያ 31 ብባዶ ብዝኾነ ውፅኢት ብምዕዋታ ዘገረመት ክትከውን እዚ ዓወትካ ኣብ ታሪክ ናይ መጻረዪ ውድድራት ዋንጭ

ንክሳዕ ሎሚ እቲ ዝገፍሐ ዓወት ተባሂሉ ክብረወሰን ፊፋ ሒዙ ብምህላው እዩ። ካብቲ ዘገርም ከዓ ሳሞዋ ኣሜሪካ ሓንቲ ሸቶ እውን ትኹን ከየመዝገበት ካብዚ ውድድር ብክንዲ ዝዝተጠቕሰ ሸቶታት ዘቕቢባ ብምግላፋ እዩ። እቲ ምኽንያት ግን እዛ ደሴታዊት ሃገር ብፊፋ ብሰንኪ ዝወፀ ኣባል ዛ ሃገራዊት ጋንታ ዝኸውን ተፃውታይ ግድን ኣሜሪካዊ ፓስፖርት ክህልዎ ዝጠለብ እማመ ብምቕራቡ በዚ ሕግዚ ኸዓ እዛ ደሴት ብዋሕዲ ተፃውቲ እምብዛ ብምሽጋርያ ናብዚ ከቢድ ጸገም ንኽትወድቕ ተቐሲባ። ኣብቲ ግዜ እቲ ናይ ትሕቲ 20 ዓመት ሃገራዊት ጋንታ ሳሞዋ ኣሜሪካ ተፃወታ ኣብ ፈተና ስለ ዝነበሩ ነቲ ዝነበረ ርቋሒ ኣማሊኦም ክሽፍኑ ኣይተኻእለን። ነዚ ፍጻመ ዝተዓዘበት ኣውስትራልያ እውን ንከም ጆኒ ኣልዌዚ፣ ዳሜን ሞሪ ዝኣመሰሉ ተፃወታ ብምዕራፍያ ንፀወታ ኣትያ። ፀወታ ምስ ፈለመ ክሳብ 10 ደቓይቕ ሸቶ ኣይተመዝገቦን ነይሩ። እንተኾነ ካብ 10 ክሳብ 13 ደቓይቕ እቲ ግጥም 3 ሸቶታት ተራእይዎ። ኣብዛ ፀወታ ኣውስትራልያዊ ኣርቺ ቶምሰን 13 ሸቶታት ብምዝጋቡ ፍሉይ ኣርሲ ክሰርሕ እንከሎ፣ እዚ ብዝሒ ሸቶታት ድማ ነዚ ተፃዋታይ ኣብ ሓደ ግጥም ክንዲ ዝኣክል ብዝሒ ሸቶ ብምዝጋቡ ፍሉይ ክብረ ወሰን ንኽሕዝ ኣኽኢልዎ እዩ። ብሓፈሻ ኣብ ናይ ቅድሚ ዕረፍቲ ግጥም ናይ ዜና ሃገራዊ ጋንታታት ኣውስትራልያ 16 ብባዶ መሪሓ ከተዕርፍ ከላ፣ ድሕር ዕረት ኣብ ዝቐፀለ ግጥም እውን እቲ ናይ ሸቶ ፌስቲቫል ቀፂሉ እዩ። ካብ ብዝሒ ዝተመዝገበ ሸቶታት ከዓ እቲ ቁፅሪ ናብ ሰሌዳ ዝፅሕፍ ዝነበረ ሰብ እውን ተደናጊሩስ ኣውስትራልያ 31 ብባዶ ተዓዊታ እናሃለወት 32 ብባዶ ኢሉ ምፅሓፉ ኣብቲ ግዜ እቲ ኣርእስቲ ሰሪሑ እዩ።

ናብ ሻም ናይ ፍጻመ ምስ ንሰግር ኣብ ዝኾነ ፀወታ ኩዕሶ እግሪ ኣብ ሓደ ግጥም ብዘመዝገበን ናብ ልዳቱ እውን ብጌጋ ብዘቕፅረን ሸቶታት እተን ክለባት በዚ ውፅኢት መዕረ ክፈላለያ ካብ ምርኣይ ምስማዕን ዝገርም ክንደይ ናይ ከህሉ ክትብል ፀኒሕካስ ኣሎ ምስ እትበሃል ንምፍላጡ መቸም ብዙሕ ኢኻ ትርበሽ። ኣብ 1976 ዝፍጻመ እዚ ኣብ እንግሊዝ ኣጋጢሙ ክለባት ኣስቶን ቪላን ሌስተር ሲቲን ኣብ ዝፃወታሉ ዝነበራ እዋን ናይ ቪላ ተኸላኻሊ ክሪስ ኒክል ንክለቡ ክልተ ሸቶታት ብምዝጋብ መሪሕነት ከትሕዛን ከሎ ብድሕር ዚ ግን ናብ ልዳቱ ክልተ ሸቶታት ብምዝጋቡ ፀወታ ክልተ ብክልተ ክዛዘን ክኢሉ እተን ሸቶታት ኩለን ብስሙ ዝተፃሓፋ ብምባርን ድማ ኣገራሚ ነይሩ። እቲ ኣዝዩ ዝምስጥን ዝገርምን ከዓ እዘን ዝተመዝገባ ሸቶታት ብሌስተር ሲቲ ኣብ ዓመት ሸቶ ካብ ዘመዝገቡ ተፃወታ ናይ ሪክል ኣብ 50 ተርታ ክስራዕ ከሎ ብክለብ ኣስቶን ቪላ ምስ ንምልከት ድማ 10 ዝበዝሐ ሸቶታት ኣብቲ ዓመት ስፖርት ዘመዝገበ ናይ ኣስቶን ቪላ ተፃወታይ ብምኻን ዝምልክት።

ኣብ ሸውዓይ ደረጃ ካብ ኣገረምቲ ፍጻመታት ኩዕሶ እግሪ ተሰሪዑ ዘሎካ ኣብ ውድዳ ሻምፒዮንስ ሊግ ኤሮጳ ዓበይቲ ክለባት ማንቸስተር ሲቲን ሪያል ማድሪድን ዘካየዶ ግጥም እዩ። ኣብ ዓመ 2021 2022 እዘን ክለባት ኣብ ናይ ፍርቂ ፍጻመ ፀወታታት ክራኸባ ከለዋ ኣብቲ ግዜ እቲ ኣብ ክልተ እግሪ ብዝተመዝገበ ውፅኢት ኣብ ታሪክ ናይ ዝውድድር ካብ ተዘካዶ ፀወታታት ኮይኑ ተፃሒፉ ብምህላው እዩ። ኣብ ናይ ቀዳማይ እግሪ ፀወታ ማንቸስተር ሲቲ ኣብ ልዕሊ ማድሪድ 4-3 ዝኾነ ውፅኢት ብምዕዋት እያ ናብ ከተማ ማድሪድ ኣቕኒዓ። ኣብ ሜዳ በርናቦ ኣብ ዝተኻየደ ናይ ካልኣይ እግሪ ፀወታ ዘን ክለባት ኣብ ናይ ቅድሚ ዕረፍቲ ርክበን ብዘይሸጡ እየን ተፈላለየን። እንተኾነ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ሲቲ ፀወታ ምስ ፈለመ ከይፀንሐት እያ ዕብላልኣ ከተረጋግፅ ኣይተሸገረትን። ኣብ መበል 72 ደቂቓ ኣልጀራዊ ሪያድ ማሕረስ ዘመዝገባ ማራኺ ሸቶ ኸዓ ናብ ስታድየም በርናቦ ዝነበሩ ደገፍቲ ማድሪድ ጭንቀቶም ሰማይ ክዓርግ ኣኽኣለ። ተፃወቱ ሲቲ መሊሶ መጥቃዕታቶም ክሕይሉ ከለዉ ከም ግሪሊሽን ፎደንን ዝኣመሰሉ ተፃወቲ ብሓደገኛታት ፈተነታት እኳ ይፅጉዑ ነይሮም። እታ ቀዳሚቲ ልዳ ተጎዝጊዛ ክትሓልፍን ከላ እታ ካልይቲ ፈተነ ግን ብተኸላኸላይ ማድሪድ መንዲ ብዘገርም ክእለት ክትዕገጥ ኣብ ዓይን ካሜራ ኣትያ። ኣብቲ ግዜ እቲ ሲቲ ናብ ፍጻመ ክሰግር ብቁፅራዊ ሓቂ 99% እኳ ተነበረ ኣብ መበል 79 ደቂቓ ካብ ትፅኢት ብዙሓት ወፃኢ ፍጻመ ክኽሰ ጀመረ። ማድሪድ ንሮድሪጎን ካማቪንጋ ናብ ሜዳ ቀይራ ድሕር ምእታው ናብ ፀወታ ተመሊሳ። ሙፃ ናይ ማሕረዝን ዲብራይንን ከዓ ሚዛ ናይ ትግጥም ናብ ማድሪድ ኣዛዝዎ። ሪያል ማድሪድ ኣብ ውሽጢ 2 ደቓይቕ 2 ሸቶታት ብምዝጋብ ድማ ላዕለዋ ኢድ ክትሕዝኪ ኢላ። ውፅኢት ናይ 2 እግሪ ግጥማት 5-5 ኾነ። ሞራል ተፃወቱ ሲቲ ባይታ ከንቆልቁል ከሎ ነቲ ፍጻመ ዝተዓዘቡ ተፃወቲ ማድሪድ ድማ

ንህርመት ናይቲ ግጥም ብዝግባእ ተቆፃፅርዎ። ኣብ ተወሰኽቲ ደቃይቕ ኣጥቃዒ ማድሪድ ካሪም ባንዜማ ኣብ ክልልዳት ሲቲ ተሓንኪሉ ብምውዳው ፍፁም ቅላዕ ንማድሪድ ክወሃብ እንከሎ ቤንዜማ ድማ ነቲ ዓድል ናብ ሸቶ ብምልዋጥ ንማድሪድ ናብ ናይ ፍጻመ ፀወታ ኣንፃ ሊቨርፑል ንኽትራኸብ መንገዲ ጸረገ። ኣብ ናይ ፍጻመ ፀወታ እውኑ ማድሪድ ኣብ ልዕሊ ሊቨርፑል ብምዕዋት ንፅዋ ሻምፒዮንስ ሊግ ናይቲ ዓመተ ስፖርት ዓዊታትሉ እያ። ኣብቲ ዓመት ድማ ቤንዜማ ንሽልማት ባሎን ዲኦር ክዕወትሉ ብምዃሉ እቲ ካልእ ኣርእስቲ ዝተሰርሐ እዩ።

ኣብ ሻርሻይ ደረጃ ተሰሪዑ ዘሎ ፍጻሜ ድማ ኣብ ኣህጉርና ኣፍሪቃ ዝተኸስተ ዘገርም ፍጻሜ እዩ። ኣብ ዓመት 2021 ናብ ካሜሩን ናብ ዝተኣንግደ ዋንጫ ኣፍሪቃ ሃገራውያን ጋንታታት ቱኒዝያን ማልን ናብ ናይ ምድብ ፀወተን የካይዳ። ኣብቲ ግጥም ማሊ ኣብ ልዕሊ ቱኒዝያ ሓደ ባዶ ክመርሕ ኣብ ዝነበረትሉ ነቲ ግጥም ዝመርሕ ዝነበረ ጃኒ ሲካዌዚ ዝተባህለ ማእከላይ ዳኛ ምድብ ፀወቱ ንክዛዝም 5 ደቃይቕ ምስ ተረፎ ናይ መወዳእታ ፊዝካ ብምፋሕ ንፀወታ ዓፅዎ። እቲ ውሳነ ኣዝዩ ዘሰንብድን ዘይፍትሓውን ብምባሩ ድማ ሃገራዊት ጋንታ ቱኒዝያ ተቃውሞዋ ከተስምዕ ጀሚራ። ሲካዚወ ድሕሪ ምጉብዕ ባዕ ተፃውቲ እንደገና ናብ ሜዳ ብምላስ ንፀወታ ጀመሮ። እቲ ካልእ ዘሰንብድ ፍጻሜ ድማ ተኸስተ። እዚ ማእከላይ ዳኛ ምድብ ፀወታ ኣብ መበል 89 ደቂቕን 50 ካልኢትን ብምዛሙ ዕግርግር ተኸስተ። እቲ ፍጻመ ክልተ ፍጹም ቅልዓት ዘውህብን ፍጻመታት ከምኡ ድማ 10 ቅያር ተፃወትን ተራእዩ ብምባሩ እንተወሓደ ክሳዕ 5 ደቃይቕ ተወሳኺ ግዜ ክወሃብ እናተገበአ እዩ ነቲ ፀወታ በዛ ኣቐዲሙ ዝተጠቕሰ ግዜ ከም ዝፍፀም ገበረ። ጃኒ ሲካዚወ ድሕሪ ፀወታን ካፍ ኣብ ዝፀሓፎ ፀብጻብ እቲ ዝወሰዶ ውሳነ ብሰንኪ ኣብቲ ግጥም ዝነበረ ዋዒ ዝዓብለሉ ሕማቅ ኩነታት ኣየር ረሸሻ ስለ ዝተሰምዖ ምዃኑ ሓቢሩ።

ኣብ ሓምሻይ ደረጃ ተሰሪዑ ዘሎ ኸ ብሃጉር ኤሮጳን ዋንጫ ኤሮጳ ኣብ ዝካየድ ዝነበረ ናይ መጻረዪ ጾታታት እዩ። እዚ ኣብ 1984 ዘጋጠመ ፍጻመ እስዕብ እዩ። ሃገራት ጋንታ ስጳኛ፣ ሃገራውያን ጋንታታት ሆላንድ፣ ሪፓብሊክ ኣየርላንድን ኣይስላንድ ከምኡ ድማ ማልታ ኣብ ዝነበሮ ምድብ እያ ተደላዲላ። ድዕሪ 8 ጾታታት ሆላንድ ብ13 ነጥቢ መራሒት ናይቲ ምድብ ኮነት። ኣብቲ እዋን ሓንቲ ሃገር ምስ ትዕወት 2 ነጥቢ እያ እትረክብ ነይራ። ሃገራት ጋንታ ስጳኛ 11 ነጥቢ ብምእካብ ካልኣይ ደረጃ ሒዛ ትስዕባ። ናብ ዋንጫ ኤሮጳ ብቐጥታ ክትሓልፍ እንተኮይና ንምድባ መሪሓ ምስ ትዕወት እዩ። ሆላንድ ኣብዚ ናይ መጻሪ ጾታታት 22 ሸቶታት ከተመዝግን ከላ 6 ሸቶታት ተመዝጊቧ ብሓፈሻ ብ16 ፀብልታት ሸቶታት መራሒት ክትከውን ከላ፣ ስጳኛ ኸ 12 ሸቶታት ከተመዝግን ከላ 7 ሸቶታት ስለ ዝተመዝገባ ምስ ሆላንድ ዝነበራ ናይ ሸቶ ፍልሊ ኣዝዩ ዓብዪ ነበረ። ስጳኛ ንምድባ መሪሓ ክትሓልፍ እንተኮይና ብልዕሊ 11 ሸቶታት ክትዕወት ነይርዋ። እዚ ኸ ጋህድ ንክኸውን ዝነበረ ተኽእሎ ጸቢብ መሲሉ ተረአየ። ኣንጻር ማልታ ኣብ ዝተሰርዓላ ናይ መዛዘሚ ጾታ ስጳኛ ነቲ ዘይድየብ ዝመስል እምባ ክትሓኽሮ ተበገሰት። ኣብ ከተማ ሴቪያ ስታዲን ቤኒቶ ቪላ ማሪን ኣብ ዝተኻየደ ጾታ ግን ፍሉይ ታሪክ ተሰኒዱ። ኣብ ናይ ቀዳማይ ርክብ ናይ ዘን ሃገራዊ ጋንታታት ስጳኛ ኣብ ልዕሊ ማልታ 3-2 ተዓዊታ ብምባራ ደገፍቲ ሃገሮም ብዝሒ ሸቶ ከተመዝግብ ዘለዋ ተኽእሎ ትሑት ምዃኖም ኣሚኖም ተኣምር ክርኢ ግን ናብ ስታዲን ወሓዙ። ኣብ ናይ ቀዳማይ ሕብሪ ነቲ ጾታ ዝመርሕ ዝነበረ ቱርካዊ ማእከላይ ዳኛ ኤርኪን ንጎስክል ንስጳኛ ፍጹም ቅላዕ ክህባ ከሎ ንምቕልዓ ሓላፍነት ዝወሰደ ፍራንሴስኮ ግራካሶ ነታ ዝተረኸበት ዕድል ክጥቀመላ ኣይከኣለን። ብዙሕ ከይጸንሐት ግን ስጳኛ ካብ ካርሎስ ሳንቲያና ብዝረኸብታ 2 ሸቶ መሪሕነት ናይቲ ጸወታ ሒዛ። ሓጎስ ስጳኛ ብዙሕ ከይጸንሐ ግን ማልታ ማዕረ ዝገብረታ ሸቶ ብምዝጋባ ግን ጸወታ ሓደ ብሓደ ኮነ። ዕረፍቲ ቅድሚ እካሉ ሳንቲያና 2 ሸቶታት ብምዝጋቡ ስጳኛ 3-1 መሪሓ ንዕረፍቲ ወፅያ። ስጳኛ ናብ ዋንጫ ኤሮጳ ክትሓልፍቲ ኮይና 9 ተወሰኽቲ ሸቶታት ከተመዝግብ ስለ ዝነበራ ግን ከቢድ ስራሕ ኣብ ቅድሚያ ነበረ። ድሕሪ ዕረፍታ ኣብ ዝቐጸለ ጾታ ተጻወቱ ስጳኛ ንጾታ ፍጹም ብምቁጻር ካብ ሪንኮን 2 ተኸታተልቲ ሸቶታት ብምዝጋብ መስመር ምክልኻል ማልታ

ከም ዝፈርስ ገበርዎ። ማቼዳ እውን ክልተ ሸቶታት ብምውሳኺ ፀወታ 7-1 ኾነ። ሪንኮን ሃትሪክ ብዝሰርሓ ሸቶ ንዕድል ሃገሩ ክዕብን ከሎ፣ ሳንቲያና እውን ታሽዒቲ ሸቶ ኣመዝጊቡ። ሪንኮን 10 ሸቶ ክውስኽ ሳራብያ ንመበል 11 ሸቶ ኣብ ሰኪዒት ማልታ ንበሮ። ኣብ መበል 84 ንድ ክዋን ሲኞ ንመበል 12 ሸቶ ከመዝግብ እንከሎ፣ እቲ ግጥምካ ብገፊ ዓወት እስጳኛ 12-1 ተዛዚሙ። በዚ ሕልሚ ዝመስል ውፅኢት እታ ሃገር ንሆላንድ ብናይ ሸቶ ብልጫ ብምላፅ ተሳታፊት ዋንጫ ኤሮጳ ኮይና፣ ብድሕር ዩ ኣብ 70 ዓመት እውን እስጳኛ ኣብቲ ኣብ ፈረንሳ ዝተኣንገደ ዋንጫ ኤሮጳ ብምስታፍ ክሳዕ ፍጻመ በፂሓ እኳ ተነበረት፣ ብፈረንሳ ግን ተረቲዓ ካልኣይ ደረጃ ሒዛ ንውድዳ ፈጺማ። ድሕሪ ነዊሕ ዓመታት ናይቲ ፍጻመ ተጻዋታይ ማልታ ዝነበረ ሲልቮ ዲ ማኑኤለ ብዛዕባ እቲ ዘጋጠመ ኩነታት ንድሕሪ ተመሊሱ ብምዝካር ኣብ ሓደ ኣጋጣሚ ተዛሪቡ ነይሩ። ንሱ ኣብ ናይ ቅድሚ ዕረፍቲ ፀወታ እስጳኛ ክንዲቲ ሓያላት ኣይነበሩን። ኣብ እዋን ዕረፍቲ ግን በቲ ናይ መቐሪ ክፍሎም እናሓለፍኩ ከለኹ ጽማቕ ለሚንኳ ርእየ ተነበርኩ፣ ካልእ ሓይሊ ዝህባእታ ግን ኣብኡ ተሓዊሱ ስለ ዝተዋህቦም ኣብ ካልእ ዕብረ ፍጹም ካልእ ዝኾነት ሃገራዊት እስጳኛ ኢና ተራኺብና ክብል ገሊጹ ኣሎ። እቲ ውፅኢት ብፍላይ ድማ ኣብ ካልኣይ ዕብረ ዝተመዝገበ 9 ሸቶታት ኣብ ማሕበር ኩዕሶ እግሪ ኤሮጳ ክትዕ ከላዕል እውን ክኢሉ እዩ።

ኣብ ራብዓይ ተርታ ተሰሪዑ ዘሎ ካብ 1945 ዝተሰነደ ፍሉይ ፍጻመ እዩ። እቲ ፍጻመ ድሕሪ ምዛም ካልኣይ ኩናት ዓለም እዩ። ፈደሬሽን ኩዕሶ እግሪ እንግሊዝ ነቲ ፍጻመ ንምምዕራግ ንሩስያዊት ክለብ ዳይናሞ ሞስኮ ኣንጻር እንግሊዛዊት ክለብ ኣርሰናል ምሕዝነታዊ ፀወታ ንኸተካይድ ዕድመ ቕረበላ። እታ ፈረንሳዊት ክለብ እውን ነቲ ዕድመ ኣኺቢራ ለን ተተጓዕዘ። ብሰንኪ ካልኣይ ኩናት ዓለም ህዝቢ እንግሊዝ ካብ ፀወታታት ኩዕሶ እግሪ ርሒቑ ብምባሩ ነቲ ግጥም ንክዕዘብ ብዓብዪ ዝኾነ ቁፅሪ ናብ ስታድዮም ዋርት ሃይት ላይን ግዒዙ። ኣርሰናል ኣብ ሜዳ ሃይብሪ ንኸይፃወት ምኽንያት ዝኾና ስታድዮም ኣብቲ እዋን ኣብ ትሕቲ ሚኒስትሪ ምክልኻል ብሪጣንያ ብምባሩ እዩ። እቲ ሜዳ ኣብ ግዜ ኩናት ካብ ዘፍኖ ዝነብረ ደብዳብ ከም መዕቆቢ ኮይኑ የገልግል ብምባሩ እዩ ኣርሰናል ነቲ ሜዳ ክሳዕቲ ግዜ እቲ ዘይተረከበቶ። ዘን ክለባት ፀወታ ከካይዳ ናብ ሜዳ ምስ ወረዳ ግን ካብ ትፅኢት ብዙሓት ወገናት ወፃኢ ሓያል ግመ ተኸስተ። ሙሉእ ሜዳ ብምሽፋኑ ኸ ተዓዘብትን ፀወታ ክርእይዎ ኣይከኣሉን ተፃወቱ ንሓድሕዶም ክረኣዩ ተሸገሩ። እንተኾነ እዘን ክለባት ነዚ ኩነታት ናብ ረብሐን ክቕይርኦ ኣይተሸገራን። ተፃወታይ ኣርሰናል ብቀይሕ ካርድ ካብ ሜዳ ክባረር እንከሎ ንሱ ግን ነቲ ዝነበረ ኩነታት ኣየር ተጠቒሙ ናብ ፀወታ ተመሊሱ ኣትዎ። ሩስያዊት ዳይናሞ ሞስኮ እውን ሓያሉ ተፃውቲ ናብ ሜዳ ቀይራ እኳ ተእትወት ነቶም ክወፁ ኢላ ዘመዝገበቶም ተፃወታ ግን ኣብ ሜዳ ሓደገቶም። ኣብቲ ግዜ እቲ ሞስኮ 15 ተፃውቲ ናብ ሜዳ ሰሊፋ ማለት እዩ። ሓላው ልዳት ኣርሰናል ኢዱ ስለ ዝተሃርመ ብሓደ ካብ ተዓዘብቲ ቦትኡ ተተክአ። እቲ ዘገርም ግን ማእከላይ ዳኛ እዚ ኩሉ ኣብ ሜዳ ዝግበር ዘሎ ድራማ ብሰንኪ ግመ ዘይተዓዘቦ ብምዃኑ እዩ። እቲ ፍጻሚ ግን ነቶም 50,000 ዝበፅሑ ዝነበሩ ተዓዘብቲ ኣዝዩ ዘዘናግዕን ካብቲ ንንውሕ ዝበለ ዓመታት ብሰንኪ ኩናት ራዕድን ጭንቀትን ንግዜኡ ከናገፍ ብምኻሉ ብፍሉይ ተዘካር እዩ።

ኣብ ሳልሳይ ተርታ ዝስራዕ ካብ 2017 ናብ ፀወታ ሻምፒዮንስ ሊግ ዘጋጠመ ኣገራሚ ፍጻመ እዩ። ስጳኛት ክለብ ባርሴሎና ብልዕሊ ፈረንሳይቲ ክለብ ፒኤስጂ ዘመዝገበቶ ተዘካርዓዊ ድማ እዩ። ኣብ ናይ ቀዳማይ እግሪ ፀወታ ዘን ክለባት ኣብ ከተማ ፓሪስ ኣብ ዘካየዶ ግጥም ባርሳ 4-3 ዝተሰዓረት፣ እቲ ፍጻሚ ንማሕበር ስፖርት ዓለም ዘገርመ ክኸውን ከሎ ማዕከና ዜና ስፖርት ድማ ሕልሚ ድዩ ኢለን ካሓታ ጀምራ። ብድሕር ሶሙን ኣብ ሜዳ ካምፕኑ ዝሰዓበ ናይ ካልኣይ እግሪ ግጥም ባርሴሎና ኣብ ቅድሚ ደገፍታ ንምእማኑ ዘጸግም ታሪክ ሰሪሓ። ኣብዛ ፀወታ እዛ ክለብ ኣቐዲማ 3 ሸቶታት ብምዝጋብ ከተሰንብድን ከላ ኡራጋዊ ኣጥቃዒ ፒኤስጂ ኤል

ስን ካቫኒ ሸቶ ብምቕፃሩ ግን ገስጋስ ባርሳ ዝተዓግ ተመሰለ ባርሳ ንፒኤጂ ክትሓልፋት ኮይና ድማ ኣተን ተሪፈንኣ ዝነበራ 30 ደቓይቕ 3 ሸቶታት ከተመዝግብ ነይርዋ እቲ ኩነታት ዘይከውን መሰለ ኣብ ካቶሎናውያን ግን ኣይከውንን ይምባል ናይ ካቶሎናዊ ባህሪ ኣይኮነን ዝብል ብሂል ኣሎ ነተን ዘይብፃሕ ዝመስል ቁፅራዊ ሓቂ ክልውጡ ድማ ክሰርሑ ጀመሩ ኣብዚ እዋን ኣብ ጥርዚ ብቕዓ ዝነበረ ከም ኔይማርን ሜስን ክልተ ሸቶታት ከመዝግቡ ከለዉ መገዲ ሮቤርቶ ድማ ሳሴቲ ሸቶ ብምዝጋብ ባርሳ ኣብ ውሽጢ 10 ደቓይቕ ክልተ ግዜ ተርያ ንኽትወፅእ ኣኺሎማ እዚ ውፅኢት ኣብ ታሪክ ኩዕሶ እግሪ ፍሉይ ተኣምር ተባሂሉ ተገሊጹ እዩ

ኣብ ካልኣይ ደረጃ ተሰሪዑ ዘሎ ኣገራ ምፍፃሚ ካብ 1982 ዘጋጠመ እዩ። ሃገረ እስጳኛ ዋንጫ ዓለም ተእንግደሉ ኣብ ዝነበረት ኣጋጣሚ ሃገራዊት ጋንታ ኣልጀርያ ኣብ ካልኣይ ምድብ ኣንጻር ሃገራውያን ጋንታታት ኦስትሪያ፣ ቺሌን ምዕራብ ጀርመንን ክፃወት ተደላዲላ ነበረት። ኣብቲ ግዜ ምዕራብ ጀርመን ንፅዋ ናይቲ ውድድር ክዕወታላ ካብ ዝኽእላ ሃገራት ተባሂላ ኣብ ቅድሚ ዝተሰርዐት ክትከውን ከላ ንምዘና ኣልጀርያ ድማ ኣትሒታ ብምጥማት ከተቆናፀባ ተረአያ። ተፃወትታ ድማ ኣብ ልዕሊ ተፃውቲ ኣልጀርያ ስናምራዊ ኩናት ከካይዱ ጀሚሮ። ናይ ጀርመን ተፃዋታይ ሎታር ማትያስ ኣብ ዘካይዶ ጋዜጣዊ መግለፂ ኣብ ልዕሊ ኣልጀርያ ንእቲ ምስገብ ሻምነይቲ ሸቶ በዕለይ ከቕፅረየ ክብል ክፍክር ተሰሚዑ። ኣብ ሜዳ ዝተረኣየ ፍጻሚ ግን በንጻሩ እዩ። ሃገራዊት ጋንታ ኣልጀርያ ኣብ ልዕሊ ምዕራብ ጀርመን 2-1 ብምዕዋት ንባጫ ብዙሓት ፀጥ ኣቢላ ካብ ሜዳ ርእሳ ልዒላ ወፅያ። ኣብ ካልእ ፀወታ ናይ ዝምድብ ኦስትሪያ ኣብ ልዕሊ ቺለ 1-0 ተዓዊታ ክትወፅን ከላ ኣብ ካልኣይ ፀወታ ግን ኦስትሪያ ኣንጻር ኣልጀርያ ብዘካየርቶ ግጥም 2-0 ተዓዊታ። ምዕራብ ጀርመን ድማ ኣብ ልዕሊ ቺለ ገፊሕ ናይ 4-1 ዓወት ብምዝጋብ ናብ ዝቕፅል ዙርያ ንምሕላፍ ኣንጻር ኦስትሪያ ወሳኒ ፀወታ ከተካይድ ተዳልያ። ኣብቲ ግዜ ትዕውቲ ሃገር 2 ነጥቢ ጥራይ ትወስድ ስለ ዝነበረት በዚ መሰረት ኦስትሪያ ብ4 ነጥቢ መራሕት ናይ ዝጉጅለ እኳ ተነበረት፣ ኣልጀርያ ምዕራብ ጀርመን ግን ብማዕረ 2 ነጥቢ የና ኣዋህሊለን። ኣብ ናይ መወዳእታ ናይ ዙር ፀወታ ኣልጀርያ ኣብ ልዕሊ ቺለ ናይ 3-2 ዓወት ብምዝጋብ ንዝቕፅል ናይ ውድእካ ምሕላፍ ምስጋራ ተስፋ ዘውሓሰት መሲላ ቐሪባ። እንተኾነ እቲ ዝነበረ ተስፋ ርጉፅ ክኸውን ግን ንፀወታ ኦስትሪያን ምዕራብ ጀርመንን ክትዕዘብ ነይርዋ። እዘን ሃገራት ኣብ ዘካየዶ ግጥም ምስ ንምልከት ሃገራት ጋንታ ጀርመን ኣቐዲማ ሸቶ ብምዝጋብ መሪሕነት ክትሕዝን ከላ፣ ብድሕርዚ ግን እዘን ሃገራት ንኣልጀርያ ከትርፍኣቲ ኮይነን በዛ ሸቶ ነቲ ግጥም ክዓፅዎ ብምውሳነን እዩ። ንዝተረፈ 80 ደቓይቕ ድማ ንሓድሕድን ኩዕሱ ናተቐባበላ ክፃወታ ጀሚረን። ኣብ ሜዳ ዝነበሩ ተዓዘብቲ ሕርቃኖም ጥርዚ ክበፅዑ ከሎ ነቲ ፆወታ ናብ ህዝቢ እናተንተነ ዝቕርብ ዝነበረ ጋዜጠኛ ድማ ህዝቢ ነቲ ፆወታ ንኸይሪ ቴሌቭዥናቱ ከጥፍ ብምልባው ብትሪ ተማሕፂኑ። እቲ ፆወታ ብዓወት ምዕራብ ጀርመን 1-0 ስለ ዝተዛዝመ ክልቲዮን ሃገራት ናብ ዝቕፅል ናይ ውዴካ ምሕላፍ ፆወታ ክሰግራ ከለዋ በቲ ፀወታ ዘይተሓጎሱ ደገፍቲ ነቶም ተፃውቲ ገንዘብ ብምውፃእ ፅቡቕ ተፃውቲ እሞ ክንከፍለኩም ኢና ናበሉ የባጭውሎም ነይሮም። ድሒሩ ከም ዝተረጋገፀ ግን ዘን ሃገራት ንኣልጀርያ ካብ ምድበን ንኸይትሓልፍ ንኽሰርሓ ተረዳድአን ከም ዝነበራ እዩ ተፈሊጡ። ድሕሪ ዛ ፍጻሚ ድማ ፊፋ ናይ መወዳእታ ናይ ዙር ፀወታ ኣብ 1 ሰዓትን ኣብ 1 መዓልትን ንክፅወት ብምውሳን ክሳዕ ዛ ግዜ እዚኣ ብኸምኡ ሕጊ የካይዳ ኣሎ።

ኣብ ቀዳማይ ደረጃ ዝስራዕ ድማ ብታሪክ ኩዕሶ እግሪ ዓለም እቲ ኣገራም ውፅኢት ዝተመዝገበ ፀወታ ብራዚል ዘእንገረቶ ዋንጫ ዓለም 2014 እዩ ነይሩ። ኣብቲ እዋን ብራዚል ኣንጻር ጀርመን ኣብ ዘካየደቶ ናይ ፍርቂ ፍጻሜ ፀወታ ኣብ ቅድሚ ደገፍታ ብገፊሕ 7-1 ክዳኽ ዝተዓዘበ ኣፍቃር ስፖርት ምእማን እዩ ስኢኑ። እዚ ውፅኢት ከዓ ኣብ ታሪክ ዘሃገራዊት ጋንታ ገፊሕ ስዕረት ኣብ ታሪክ ዋንጫ ዓለም ኮይኑ ከም ጸሊም ነጥቢ ተሰኒዱ ሓሊፉ ኣሎ። ዝኸበርኩም ተዓዘብቲ ንሎም ዝተዳልዎ መደብ ኣብዚ ፍጹም ስለምክታልኩም ኣዝየ መስግን። ሰላም።

Hey.

Yeah.

ሳጓስ መለለይት እያ ትወፅእ ብዙሕ ግዜ መፍለይት ወይ ከምዚ መለለይት ቅፅል ሽም ስለ ዝኾነ ኣነ ሓላባይ ተተባሂለ ሳሙኤል ሓላባይ ክበሃል ይክእልኒ ወይ ኤቨን ሜሮን እቶም ካልኦት ኣሕዋተይ ብምልኦም ሳ ሓላባይ ክበሃል ይክእልኒ እዮም። ስለዚ ናይ ግዲ ናብ ሓደ እያ ክትደግብ ደለዋ ሕጂ እታ መጀመርታ ናባይ ስለ ዝመፀት ሕጂ ከምዚ ፋሚሊ ናይ ስድራ ቤት ሽም ነራ እንተትኸውን ምናልባሽ ኣቦይ ሓላባይ ይበሃል ነር ተትኾን ሙሉእና ደቂ ሓላባይ እንተባሃልና ነርና ግን እታ መጀመርታታ ኣዋፃፃኣ ናባይ ስለ ዝለገበት እያ መስለኒ ብኣይ ገይራ ቀፂላ ማለት እዩ። ኣዋፃፃኣ ናይዛ ሳጓ ኣብ ክፍሊ ህፃናት ንእሽተይ ከለኹ ናይ ህፃናት ኮርሶ እናገበርና ከለና ምሳና ዝቀዳድም ነበረ ሓደ ጀማል መሓመድ ብርሃን ዝበሃል ንስዩ ኣልጊብለይ እንዳስታላ ኣለዎም ገለ ኢሉ ንስኻ ኳ ሓላባይ ኸኢሉ ሓላባይ ሓላባይ በቃ ብከምኡ ለጊዋ ማለት እዩ። ኣነ ፀላእ ሳጓ ኣይኮነትን ምክንያቱ ምስ ዝነበረኒ ሞያ ምስ ዝነበረኒ ተዓባብያ ትኸይድ ሳጓ ስለ ዝኾነት ኣይፀላእኒ ዋላ ሓንቲ ኣይፀላእኒ ጥራሕ ደይኮንኩ ዋላ ብኩሉ ሰብ ከዓ ከም ኢሉ ስለ ዝፅዋዕኒ ከዓ ይቕበላ እየ። ስለዚ ብከምኡ ተቕፅላላ ስጋዕ ሕጂ ርሕስቲ ሳጓያ እውን

እዚኣ ብሽሕን 978 ለጊባትኒ እታ ሳጓ ከዓ ሃይለ በረኽ ዝበሃል ሰብ ኢና እዩ እታ ሳጓ ውፅኢለይ እጀ ነታ ናተይ ድርጅት ድኳን እዮም ካራማራ ኢለ መተኣከቤት እያ ነይረ መሰረቱ ኮነቶም ተፃውቲ ሰንበት ተፃዊት ከዓ ሰውኒ እታ ኩላ ተፃወታይ ኣብታ ቦታ እያ ትእከብ ትዕልል ማለት እዩ በቲ ዝሓለፈ ፀወታ ገለመለ ዋላ ኣብታ ሜዳ ተባኢስካ ብሒት ኣብ ተኣኪብካ ብሓንሳብ ሻሃት ተሰቲ ትዕልል ባሕረ ባህላ ካራማራ ኢሎም ካራማራ ለጊባ በታ ቦታ ዝወፀታ ናብ ነፍሰይ ለጊባ ስጋብዛ ሰዓት እዚኣ ሕጂ ብኣፅዋዕ ኣለኹ ዋላ ሕጂ እውን ቀፃሊት እያ ማለት እዩ

መደብ ለሰ ስፖርት ይኹም ትከታተሉ ዘለኹም ዝኸብርኩም ተዓዘብቲ ስለምክታልኩም ማዚና ነመስግን። ናብ ዝቕፅል መደብና ክንሰግር ስዒባ ተዳልያ ዘላ መደብ ዘተ ስፖርት እያ ክትከውን። ኣብ ናይ ሎሚ መደብ ዘተ ስፖርት ጋዜጠኛ ኣሚር ዓሊ

0: ሰላም ከመይ ፀኒሕኩም ዝኸበርኩም ተኸታተልቲ መደባት ለተ ስፖርት። ከምዚ ኣብ ምእተው ዝሓበርናኩም ናይ ሎሚ ዛዕባ ዘተ ስፖርት ምስ ዕውታት ሻምፒዮን ቅድዲ ምሽክለታ ኤርትራ 2026 ሚልክያስ ማእከለን ሱዛና ፍሳሄን ንገብሩ ዕላል እዩ ክኸውን። ኣጋሽና ድማ ስለቲ ዕድመና ኣኽቢሮም ኣብ ስቱድዮ ብምርካቦም ብስሜን ብስም ኩልኩም ተኸታተልቲ መደባት ለተ ስፖርት ከመስግኖም ይፈቱ። ቋርሓ መፃኹም
1: ቋርሓ ንፅንሖ ኣሚር ሓወ
0: ዕድመና ኣኽቢርኩም ኣብ ስቱድዮ ብምርካብኩም ኣዝየ ደመስግን። ክልቲኹም ዓወታት ሻምፒዮን ኤርትራ ኢኹም። ናይ ክልቲኹም ዓወታት ተመሳሳሊ ዝገብሮ ክልቲኹም ብመጥቃዕቲ ኢኹም ነዚ ዓወት እዚ በቂዕኹም። ብሓፈሻ ውርድር ከመይ ነይሩ ሚልክያስ? ጀመር
1: ብመጀመርታ ነዚ ዕድል ምሃብኩም ከይመስጎንኩኹም ክሓልፋ ይደልኒ ኣሚር ሓወ ቴንኪዩ። ንዓኸ ንኩሎም ዞም መሳርሕትኻን ቀፂለ ውድድር ቻምፒዮን ከም ዝረኣነያ ኣዝዩ ፅቡቅ ውድድር እዩ ነይሩ። ኣዝዩ ሰሓብን በድሃ ውድድር ነይሩ። ስለዚ ፅቡቅ ነይሩ ቻምፒዮን ኤርትራ 2026
2: መጀመርታ የቀኒለይ ነዚ ዕድል ዝሃብኩምኒ ሻምፒዮን ኤርትራ ብጣዕሚ ፅቡቅ ነይሩ ደስ ይለኒ።
0: ራይ ሚልክያስ ናብዚ ውድድር ሒዝካ ዝኣታኻ ስትራቴጂ ከመይ እዩ ነይሩ? ወይ ምናልባት ድሓዝከዮ ኣቐዲምካ ዝሓዝካዮ ስትራቴጂ ነይሩ ድ ዋላስ ነቲ ፀወታ ኣንቢብካ ኢኻ ሓዱሽ ስትራቴጂ ኣብ ግዜ ፀወታ ካኒፅካ?
1: ሓቂ ሓይሽ ብፍሉይ ምዲቤ ድኣተኹ ንመጥቃዕቲ ድ ወይ እውን ብስፕሪንት ገለኢለ ዝመደብኮ ፕላን ኣይነበረን ናፍቲ ኩርሶ። ግን ኮርሶ ከምቲ ዝመርሓካ ኢኻ ትምድቦ ኩልሻዕ ብናይ ጋንታ ውድድር እተኮይኑ እቲ መደብ ኣቐዲምካ ትዘራረብያ ምስ ደቂ ጋንታኻ እንታይ እንታይ ክትገብር ከም ዘለካ እቲ መደባት ወዲእኸ ኢኻ ተኣቱ። ኣብ ከምዚ ዓይነት ኮርሶ ግን ንንውልቅኻ እዩ ኩሉ ንንውልቅ ስለ ዝኾነ እታ ውድደር ከመይ ከም ዝኾነት ኣብኣ ጥራይ ኢኻ ትሪያ። ስለዚ ብወገነይ ካብቶም ፕሮፌሽናላት ንኸይተርፍ ድብል ሓሳብ ነርኒ ልክዕ ከዓ ግድን እዩ ንሶም ስለ ዝኾኑ ቶም ሓያላት ስያ ኔራታ መደበ ይምር ብፍሉይ ከምዚ ዝበልኩ ከ እትን ክገብረ ካሃድሜ ወይ እውን ስፕሪንት ገሌለ ዝሓሰብኮ ፕላንሲ ነበረኒ ኣብቲ ውድድር እቲ ሓድሽ ሓሳብ ድምፂ ነረ ማለት እዩ።
0: ፀወታ ንክዛዘም 30 ኪሎ ሜትር ምስ ተረፈዮ ዝኸውን ኢኻ ብዝኸፈትካ መጥቃዕ ኢኻ ተዓዊትካ። ምናልባት ነቲ ሃሞት እያ ብኸመይ መሪፅካያ?
1: ሓቂ ሓይሽ ሸዓያ ከዓ ነራ እቲ ሃሞት ማለት እዩ። ምክንያቱ ኣብ ጎልጎልያ ነራ ፕላስትናት ናኤል ተስፋፂን ቅድሜና ስለ መጥቃዕቲ ገይሩ ድነበረ ድሕሪ ሄኖክ ሙሉ ብርሃንን ድሕሪ ናትናኤል ተስፋ ፅንን እየ ነረ ኣርሲነ ድማ ብድሕሪት ከይደ ማለት እዩ ኣብ ከባቢ ባርካ። ስለዚ ሳ ምስቲ ናትናኤል ፉልጋዝ ደውፃና ፎርቶ ጠቃሚ ትኸውን ትኽእል ከየ ዝተንፈሱ ከለዉ ክኸይዳለኒ ኢለ ስለዝሓሰብክ እየ ገይርያ። ስለዚ ዎ ንድሕር ፅቡቅ ኣለዉ ሪካቨር ጌርና ሰለስተና ስካቶ ገይረሎም ከምቲ ሰለስተና ሪካቨር ጌርና ንከለና ናቱ ድገበሩ ስካቶ ክሕዙ ንኽእሉ እዮም ኢለ ስለዝሓሰብኩ ክልተና ሰለስተና ሪካቨር ከይገበርና እዮም ከለኹ ሓፊ ኢለ ከይደ ማለት እዩ ብድሕሪ
0: ራይ ከምዚ ዘዕለልካኒ ካብታ ኣጥቂዕካ ዝኸድካ ጉጅለ ምስ ከድካ ኣብ ምርካ እንታይ ሓሳባት መፅእካ? ምናልባት ክሳብ መወዳእታ ክትከይድ ከም ዝኽእል ርእሰ ተኣማንነት ነርካ ድዩ ዋላስ መዓስ ሕጂ ዶ ዋላ ድሓ ይርክቡን ዝብላ ተሓሳስባ ነርካ እዩ?
1: ሓቂ ሓይሽ ኣብታ መጀመርታ ቀዳመይቲ ላፕ እቲ ጋፕ ከምቲ ናይ መወዳእታ ድነበረ ኣይኮነን ነይሩ ቁርባ ስጋ እዩ ነይሩ። ኣነ ግን ብውልቀይ እታ ዓድልቲኣ እታ ጋብቲኣ ተረካቢታይ ኮነት ናብቲ ሽዑ ሰዓት። ስለዚ ከመይ ኢለ ጥቀመላ ከመይ ኢለ ይውዳእ ኢለ ድሓስብ ነረ። በርከ ንዳሕራ ርኪቦም ንስ ፍሉጥ እዩ ስካቶ ስካቶ ክኸውን እዩ ምስታ በይነይ ሃዲምያ ሃሊ ከፀናሐ ኮ ንክሕዞም ክብድሃኒ ምዃኑስ ይኣምን ነይረ። ስለዚ እታ ዓድልቲኣ ደይት ድገሚ ዕድል እያ ነራ። ስለዚ ዝተኽኣልኒ መጠን ፅቡቅ ዘዊረ ታጋብ ኣግፊ ሕደ ወይ ታጋብ ሓልየ ከመይ ኢለ ውዳእ ድብል ሓሳብ እዩ ነይሩ ቀልጢፉ ድመፃ ንብርእሰይ ማለት እዩ።
0: ክልቲኦም ኣብ ደረጃ ውሉቱር ንዝርከባ ክለባት እዮም ድፀወቱ ነሮም። ምናልባት ነቲ ፍልሊ እናገፍሕካዮ ብዝኸድካ ቁፅሪ ክጎብጥኻ ዘይምፍታኖም ወይ ድማ ትፍልያትካ እናግፍሕካ ብዝኸድካ ቁፅሪ ቀልጢፎም ክርክቡካ ብዘይምኽኣሎም ተገሪምካ ዶ?
1: እወ ማለት ኣብቲ ሽዑ ህሞት ከምኡ ዝብል ሓሳብ ኣይመፀካን እዩ ከምዚ ኣነ ደይ ነፊዐ ዋላ ገለ ዝብል ኣይሎኖ ንዓየ የመፀኒ ነይሩ ምስ ዘረባይ ምስ ኮንታይ እዩ ነይሩ ከመይ ኢለ እቲ

0: ዝወረ ነበሩ ዓይነት ዘዘዋውረ ሓንዳ ሓደ ዓይነት ክኸውን ኣለዎ፣ ኮንስታንት ክኸውን ኣለዎ። ኣታዊ ወፃእ ንኸይከውን እቲ ኣነ ዝወረ ነበርኩ ከመይ ድሕሉ ነይረ ማለት እዩ። ከምቲ ዝሓሰብኩን ከምቲ ዝገበርኩን ድማ እስዩ። ስለዚ በቲ ዝሓሰብኮ የኸደ ፅቡቅ ድማ ኮይኑለይ ሓንቲ ዓይነት ኣዛወራ እዩ ዝወር ነረ ማለት እዩ።
1: ሕረይ ተዘናናባኺ ክመፅእ ምናልባት ዝኸድኩን መዋድር ቦታ ማይደምነት ንፈለመ እዋን ካብ ናይ ኮሮና ሜትር ወፃኢ ንፈለመ እዋን ናይ ፅርግያ ሻምፒዮን ተኻይድሉ ብሓፈሻ ትሞ መዋድር ቦታ ከመይ ማዕርክ እንደይ በድሃ ነይሩ?
2: እዎ እቲ ቦታ ኮ ቁርብ ብርትዕ ኢሉ እዩ ነይሩ። ዓቐባ ኣለዎ፣ ጎርጎል ኣለዎ፣ ኩሉ ኣለዎ ማለት እዩ። ንኩሉ ፈታኒ እዩ ነይሩ። እቲ ቦታ ከዓ ንዓይ ዝኸውን ስለዝኾነ የተዓወተሉ ብጣዕሚ ፈትያ።
1: ከም ጋንታ ዝዋደቡ ናብቲ ውድድር እንታይ ዓይነት እስትራቴጂ ኢኹን ሒዝክን ኣትኹን ነርክን?
2: እዎ እቲ ቦታ ተዳሊና ኣሊና ኣብኡ ምስ ሰማዕና ተዳሊና ኣሊና ብግቡእ ማለት እዩ ክንስዕር ኢልና ኢና ኣቲና። ወላ ኩሉ እቲ ዝነበረ ኩነታት ናይ ዝዋደቡ ብኩሉ ተዓዊትና ኣሊና ወፂና ትቀንዲ ከዓ ስለ ዝተዳልና ኣሊ
1: ናባ ፀወታ ንክዛዘም 16 ኪሎ ሜትር ምስ ተረፈ ኢኺ መጥቃዕቲ ኣካይድኪ። ምናልባት ኣብ መዋድርትኺ እንታይ ስለ ተዓዘብኪ እኽነታ ናይ መጥቃዕቲ እዋን መሪፅክያ?
2: ዎ ካብ መጀመርታ ኣነ ሓሲበ ያኣቴ ብመጥቃዕቲ ክስዕር ኢላ መወዳእታ ሰለስተ ዙር ኩላትና ንባራረ ገለ ነርና። ድሕሪ ሰለስተ ዙር ያ ጀሚሮ እቲ ስካቶ ገለገለ ዝነበረ መወዳእታ ግን 6 ኪሎ ሜትር ክተርፋ ስካቶ ገይረ ክስዕር ኢለ ሓሲበ ያኣቴ ሰሪሐ ለ ኢኻ።
1: ምናልባት ከም ሞናሊዛ ዝኣመሰላ ኣዝየን ዓበይቲ ተቀዳደምቲ ኣብ ዳሕራዊቲ ግሩፖ ከምንባርን መጠን መጥቃዕቲ ክከፍሽለኪ ስጋኣት ነይሩክዶ?
2: ኩለን ደኺመን እየ ነይረን። ኣብታ ደኺመናላ ዝነበራ ሰዓት እየ ስካቶ ገይረ ሕጂ ኣየ ስጋኣንን።
1: ምናልባት ሱዛና ንድሕሪት ምልስ ከብለኪ እየ ኣብ ዝሓለፉ ዓመታት ዳርጋና ምስ ዓወታት ቀረባ ዝነበርክ ተቀዳዳሚት ኢኺ። ኣብ ዝሓለፉ ዓመታት ግን ዳርጋ ካብ ዓወታት ርሓቂ ኮይኑ ይስማዓኒ። ምናልባት እንታይ ነይሩ ፀገም ክኸውን ካብ ዓወት መርሓቂ ኢኺ?
2: እዎ መጀመርታ ዓመት ቁርብ ሓሚመ ነይረ። ኮርሶ እውን ሓደ ሓደ ዝነበረ መጀመርታ መዳለው ዝነበረ ኣዕሪፈ እየ ነይረ። ብድሕሪ ከዓ ቁርብ ርእሰይ ተጠንኪፈ ስትረስ ገለ ገይረ ነይረ። ብድሕሪ የ ናብ ውድድር ፅቡቅ ጀሚረ ማለት እዩ። ዝሓለፈ ናይ ዋንጫ ሰማእታት ዝነበረ ሽዑ ኣብ ፅቡቅ ኩነታት መፅእ እግረይ ተማሒሸ ክስዕር ጀሚረ። ሕጂ ከዓ ኣብ ፅቡቅ ኩነታት ኣለኹ። ናብዚ ክበፅሕ ከዓ ብዙሓት ኣለው ዝደገፉኒ ኣብ ጎነይ ኮይኖም ናብ ድቡር መሊሶምኒ። ብፍላይ እዚ ምዕራብ ናብዛ ኩነታት እዚኣ መሊሶምኒ ብጣዕሚ እዩ ዘመስግኖ።
1: ራይ ምናልባት ናብዚ ሻምፒዮን ክመልሰኪ እየ። ሓሙስ ሻምፒዮን ናይ ፅርግያ ውድድር ድሕሪ ምኳንኪ ንፅባሒቱ ኣብ ዝነበረ ናይ ክሮኖሜተር ናይ ፅርግያ ብሽክለታ ክሒዝ ክመፅኢኺ። ምናልባት ስኺ ሓንቲ ካብተን ኣብ ታይም ትሪያል ዓብሽም ክህልወን ተስፋ ንገብር ተቀዳዳሚት ኢኹ ሞ ናይ ብሽክለታ ፀገም ድዩ ናብኡ ናብቲ ደረጃቲ ኣውሪድኪ ኣብ ደረጃ ውን ክትኣትው ይከኣልክ ናብቲ ናይ ታይም ትሪያል እሞ እንታይ እዩ ነይሩ እቲ ሽግር ናይ ብሽክለታ ሕፅረ ድዩ ዋላ እንታይ እዩ?
2: እዎ ኣብ ናይ ታይም ትራያል ሳይክል ልምን ነይረ መወዳእቱ ሲኢነ ታይም ትራያል ሳይክል ኣይረኸብኩን። እቲ ታይም ትራያል ፊልደ እዩ ኩሉ ግዜ እውን ይሰርሓ ኣለ። ኣብዛ ዓድና ቁርብ እቲ ሕፅረት ናይ ሳይክል ኣሎ ከለካ ወላ ብቕዓት ብሳይክል ብሰንኪ ሳይክል ስእነት ብዙሕ ይትገብር ኒኻ። ኣነ ከዓ ተዳልዩ ኣለየ በቲ ፊልደ እዩ ነይሩ ክስዕረሉ እንዳኸኣልኩ ብሰንኪ ሳይክል ብዙሕ ይዘወርኩን በታ ናይ ሮድ ኣቴ ወላ እታ ናይ ሮድ እውን ናይ ውልቂ ኣይኮነትን ናይ ማሓዙ ተየ ለሚነ ኣምፅያ ማለት እዩ።
1: ራይ ሚልከስ ናባኻ ክመፅእ ኣብታ ኣጥቂዓ ከለ ዝነበርካ ሞት ወይ ድማ ኣብታ ኣጥቂዓ ዝነበረት ጉጅለ ነታ ጉጅለ ትስሕባ ነርካ ኢኻ። ምናልባት ምስቲ ዓቕምኻ ፀዓትካ ብኸመይ ትዕቅቡ ነርካ? ኣጥቂዓኻ ምስከድካ ኸ ፀዓትካ ይውዳእካ ስጋኣት ነርካ ዶ? ዝኩሉ ረሓፅካስ ማይ ከይዓሙኽ ስጋኣት ነርካ ዶ?
0: መጀመርታ ኮ ቁርብ ሽገር ነረ ኣብቲ ኣልቲቲድ ማለት እዩ ክሳብ ኦልሞስት ፍርቅን ልዕሊን ፀወታ ማለት እዩ። ድሕሪኡ ግን ደሓ እንዳኾንኩ መፅእ ማለት እዩ። ስሕብ ነይረ ከም ዝበልከዮ ግድን ይክንባራር ኣለና ሃዲምና ክሳብ ዝሃለና ቀዳማይ ነገር ኮፍ ክትብል ፅቡቅ ኣይኮነ ንዓይ ማለት እዩ። ክተኣብዮም ስሒብካ ምቁራፅ ሓይሽ ድብል ብናተይ ማለት እዩ። ምክንያቱ ኣብኣ ንድሕር ፕሮፌሽናላት ኮይናቶም ኣብኣ ዘለና ኢስ ሸይም ከይባራርካ ክትኣብዮም ማለት እዩ። ሙካ ፍርቂ ፀወታ ሓንቲ ክልተ ዙርያ ትኸውን ነራ ኦኬ ስፕሪንት ክገብር ደልየ ክብል ክእል እየ። ግን ምሽ ወላ ሕልፍ ኢልካ ትምለስ ምሻ ኣሎ ወላ ጥዑያ ይትስሓብ ሕልፍ ኢልካ ትምለስ ጽቡቅ

0: ንዖም እንድሕር ኣብኻ ግን ዋላ እውን ንሶም ስካ ትክገብሩልካ ክእሉ እዮም መጥቃዕ ትገብሩልካ ክእሉ እዮም ስቂኢሎም ተሰኪሞም ክኽእሉ ኣይደልይን እዮም ዋላ እውን ንሱ ይትሓቂ ሕጂ ድሓኒ ነይረ ከምኡ ብዓቕሚ ይባራረ ነይረ እዮ ምስም ኣብ ሰዓተይ ድማ ኣመጋግባ ይሕሉ ነይረ ብግቡእ እንታይ ክወስድ ከም ዘለኒ ይከታተላ ነይረ እየ ነብሰይ ኣይርስዖኒ ነይረ ስለዚ ድሓኒ ከምኡ እንዳገበር ከየ ትኮርሶ ትኸይድ ነይረ
1: ኣራይ እዛ ናይ ትማሊ ሰንበት ፀወታን ዓወትን ኣብ ናይ ብሽክለታ ሞያኻ እቲ ዝበለፀ ፀወታ ዝረእካሉን ዝበለፀ ዓወት ዘመዝግብካሉን ፀወታ ድዩ
0: ሓቂ ሓይሽ ካብ መጀመርታ ኮርሶ ሓሊፈ ክፀኒሐ ድሓስብ ነይረ ምክንያቱ ምስቲ ከምዚ ዝበልኩካ እቲ ድሽጎሮ ነበርኩ ኣልቲቲድ ምስቲ ነዊሕ ደ ገበርኩ ዝመፀ ሽገር ነይረ ካብ ዜሮ ኣልቲቲድ መፅኸ ናብ 2,300 እኸብደካ እዩ ንኩሉ ሰብ እዩ ዝኸምኡ ስለዚ ሓሊፈ ክፀንሕ ምስ ተቐዳሚቲ ግሩፖ የደ ሓስብ ነይረ ስለዚ ዝኾነት ግሩፖ ደኸደት ይኸዳ ነይረ ማለት እዩ ኣብኣ ፀንሕ ድልድል በለት ግሩፖ ተመፅኻ ምስ እንዳቆፀልኩ እንዳኸድኩ የ ረኸይ ነረ ኣይዛነን እየ ነረ ማለት እዩ ቲ ግሩፕ ካብ ኣፍታ ሓንቲ ግሩፕ ኮንካ ጠጠሙ ባልሲ ሓሊፍካ ክፀንሖም ነቶም ፕሮፌሽናላት ድብል ሓሳብ መፂኒ ማለት እዩ ብብዙሕ ምስ ተሸጎርኩ ትንፋስ ሽዑ ግን ኣርባዕተና ከይድና ማለት እዩ ምስት ከዓና ፅቡቅ ተባራሪና ከም ሰበይ ተባራሪ ሃዲመ ድማ ክንድኡ ጋፍ ገይረ ምእታ ወይ ዋላ እውን 3-4 ዙርያ በይነይ ፅቡቅ ኣቨሬጅ ዝኾነ ዘዋውራ ዘዊረ ምውደይ ፍሉይ ሓጎሲ ንዓይ ብዙሕ ግዜ ተዓዊት እየ ቻምፒዮን ግን ቁሩብ ፍሉይ ይብል እዩ ቁሩብ ኣይኮነም ብዙሕ ግን ከም ናይ ኤርትራ ኮርሶ እቲ ዝዓበየ እሱ እዩ ናይ ዓድና ስለዚ ተዓዋቲ ቻምፒዮን ምኳን ቀሊል ነገር ኣይኮነን ብጣዕሚ ሕጉስ ከምኡ ድማ ቲቮዘይ ፀሓይ ከይውሉ ንፋስ ዝርእዩኒ ዘተባብዑኒ ብከምኡ ዓይነት ተዓዋውታ ክዕወት ከለኹ ንዖም ደስ ምባሎም ንዓይ ደስ ይብለኒ ቀንዲ ማለት እዩ ንዓይ ጥራይ ኣይኮነን
1: ረሚልካስ ምናልባት በይንካ ኣጥቂዕካ ትኸዘሉ እዋን ዓባይ ጉጅለ ይኹን ወይ ድማ ድሕራ ዘላ ጉጅለ ከይትርክበካ ነቲ ፍልልያት ንምዕቃብን ንምግፋሕን ማዕርክ እንደዩ ከቢድ ፃዕሪ ዝሓተካ ከም ተቀዳማይ ብሓፈሻ
0: ወ ከቢድ ቲ ኣብ ርእስኻ ድመፀካ ማለት እዩ ሽዑ ንኸየርክቡካ ክትቃለስ ኣለካ ድሕር ነዊሕ ኪሎ ሜትር ከዓ ስለዝኾነ ቃንዛ ኣለካ ብእግርካ ብጣዕሚ ቃንዛ ኣለካ ሓንቲ ዓይነት ኣዘዋውራ ክዝውር ቁርቢ ከብደካ እዩ ማለት እዩ ነቲ ንኸየርክቡካ ክዝውሮ ዘለካ ዓይነት ኣዘዋውራ ማለት እዩ ስለዚ ምስ ሃደንኩ ሞራል ገይረ ማለት እዩ ፅቡቅ ዝውር ነረ ስለዚ ያ ሓደ እየ እንተን መልሲ ዝመስላ ዘለዋ ሓጎሰ እየ
1: እሺ ስለዛና ናባ ክመፅ እየ ምናልባት ኣብዚ ሕጂ ከም ሻምፒዮን ኩንክለኽ ሻምፒዮን ኤርትራ ናብዚ መድረክ እዚ ንክትበፅሒ ከም ተቃዳሚት ከም ጓል ኣንስተይቲ እንታይ መስዋእቲ ከፊ ኢለ ትብሊ
2: እዎ ነዚያ ሻምፒዮን ክኸውን ብጣዕሚ እየ ፅዒረ ካብ ዓሚ ትሒዝካ ማለት እዩ ሻምፒዮን ዓሚ ተዳልየ ኩሉ ሰብይ ዕወት ኒሄ ሓንቲ ሰብያት ዕወት ኣይተዓወትኩን ናይ ሳልሰይቲ ምፅ ካብ ዓሙ ከዓ ንሎሚ ዓመት ብብሉ ፅቡቃት ክወፅ ኢለ ዓመት ሙሉእ እየ ተዳልዩሉ ነቲ ሻምፒዮን እዚ ፅቡቅ ገይረ ተዳልየ እዚያ ከዓ ሕጂ ናተይ ገይረ እያ ወፅ ማለት እዩ
1: ሕንፃ እዚ ክትረግፂ ኣብ ዝተቃረብ ኩሉ ህሞት ምናልባት እንታይ ሓሳባት ይመለሰክን ይርኽቦን ኣብ እምሮኺ ንፈለማ እዋን ክኢኸ ሻምፒዮን ክትኮን እሞ ኣብቲ ህሞት እስከ ምለስና ንድሕሪት
2: እዎ መጀመርታ 6 ኪሎ ሜትር ምስ ተረፋ ምስ ሃዶምኩ ቁሩብ ሜትሮታት ምስ ከድኩ ይመፃኒ ነረኒ ቁሩብ ስክፍታ ነርኒ ብድሕሪኡ ምስ ከድኩ ግን በቃ ብጣዕሚ ተሓጒሰ ቀንዲ ከዓ ሻምፒዮን ብምዃኑ ብጣዕሚ ተሓጒሰ እንደዒ ብዙሕ ዕድላት ዝኸፍተልካ እዩ ሞዚ ሻምፒዮን እዚ ንዓይ ከዓብ ነገር እዩ
1: ኣብዚ ሻምፒዮን ነታ ክብራ ንምዕቃብ ናብዚ ውርድር ምስ ናይ ጀርመናዊት ጋንታ ካኒዮን ዝመፀት ሞናሊዛ ኣብ ምስላ ዓበይ ተቃድምቲ ኢኺ ረቲዕኪ ምናልባት እዚ ዓወት እዚ ኣብ ቀፃሊ ናይ ብሽክለታ ጉዕዞኺ እንታይ ርእሰ ተኣማንዮት ይክፈጥረልኪ
2: እዎ እዚ ሻምፒዮን እዚ ዓብ ውድድር ኩለንተን ምሳይ ተዋደርቲ ኸ ብጣዕሚ እየን ንፉዓት ሕጂ ኣነኻ እቲ ሞናሊዛ በፂሓቶ ዘላ እዚ ሻምፒዮን ኮይነ ካብዚ ዓዲ ወፅአ ጋንታ ረኺበ ከምዚ ሞናሊዛ መፅያቶ ዘላ ኣብዚ ዓዲ ሻምፒዮን ክትወዳደር ከምኡ ክወዳደር ይሕልመ
1: እንሻላ ሕልሚ ክሰምረልኪ ኢንካያስ ናብኻ ክምለስ እየ ኣብዚ ውርድር ንጋንታ ኢኒዮስ ሬሲንግ ኣካዳሚ ወኪልክ ኢኻ መፅኢኻ ዝዓወት እዚ ምስ ኣጋጠመ ዝነገርካሎም ህሞት ከመይ ነይሩ ትፅቢት ነይርዎም ዶ ሶም ከ እንታይ ግብሪ መስሂቦም ብሉ ነዚ ዓወትካ
0: ወ ጋንታ ኮ ክቅዲሞ ፈሊጦም እዮም ፀኒሖም ንምስቲ ዝተዘርግሐ ነገራት ማለት እዩ ቅድሚ ምፀይቃ

0: ክሳዕር ከም ዘለኒ እዮም ተላብዮም ሰዲዶም ስንቀይ ኣስኒቆም ሰዲዶም ማለት እዩ። ብዙሕ ነገር ዝገብሩለይ ኣሎ ዋላ እውን ብዙሕ ነገር ዝገብሩለይ እዮም ጋንታይ። ስለዚ ምስ ወዳኩ ኮርሶ ፈሊጦም እዮም ፀኒሖም ኢንተርነት ምስኣቶም ማለት እዩ ኮንግራ ድብል ሜሴጅ ፀኒሕኒ። ስለዚ ብጣዕሚ እዮም ተሓጒሶም ሰም ሕጓሶም እውን ኣነ ሕጉሴ ማለት ቀሊል ነገር ኣይኮነን ቻምፒዮን ምባል ከምቲ ቅድሚ ኮርሶ ምምፀኢ ክትዕወት ኣለካ ድበሉኒ ምስ ተዓወትኩ ደስ ምባሎም ንዓይ እውን ደስ ኢሉኒ ሚእቲ ፖይንት ኣንፅኤ ማለት እዩ። በታ ጋንታ ቀሊል ኣይኮነን ዋላ ንዓይ ቀሊል ኣይኮነን። ስለዚ ጋንታይ ብጣዕሚ እዮም ተሓጒሶም በዚ ጋጣሚ እዚ ዝረኹማን ጉዳይ ማልያ ዝርርብ ጀሚሮም ኣለዎ
1: ብሃንቂ ቦታ ክንፅበያ ኢና። ምናልባት ናብዛ ጋንታ ብመንገዲ ባይክ ኤድ ኢኻ ናብዛ ጋንታ ተፀምቢርካ ኣብ ባይክ ኤድ ሓፂር እዋን ኢኻ ጌርካ ብሓፈሻ ናብ ኢንዮ ዝተፀምብርካሉ መስርሕ ከመይ እዩ ድመስል ነይሩ? እታ ጋንታ ቲዓቕሚካ ማዕስን ብኸመይና ኣደልያቶ?
0: ጋንታ ኢንዮስ እቲ ሓላፊና ዘለዎ ማለት እዩ ሳይመን ሽሙ ኣብ ኬንያ ንቁሩብ ተቀዳደምቲ ከሰልጥን ኢሉ መፂ ነይሩ። ብጋንታ ኢንዮስ ተለያይኹ ማለት እዩ ኣብ ኬንያ 2 ዓመት እዩ ገይሩ። ስለዚ ኣነ ኣብ ሄኖክ ዝወሰደሉ ቻምፒዮን ኣፍሪቃ ማለት እዩ ኣንደር 20 ካልኣይ ኮይነ ተሸሊመ። ስለዚ እቲ ሓላፊና ሽዑ ከምዚ ዝበልኩ ከመፂ ስለነበረ ብኬንያ ርኢኒ ማለት እዩ ሽዑ ፅቡቅ ሪዛልት ምፅአ ፅቡቅ ፀወታ ኢና ዝፀዋዊትና ብጋንታ እውን ሽዑ ምስ ራኣየኒ እዩ ኣብ ልዕሊ ፅልዋሕ ዲሩ ማለት እዩ። ድሕሪኡ ብኩሉ ዶምፆ ሪዛልት ዩ በቲ ዝገብሩ ኮርሶታት ተካታተለኒ ነይሩ እዩ ብኩሉ እቲ ኮርሶ ዝገብሮ ነበርኩት ፕሮሳይክሊንግ ስታትስ እንታይ ዝበሃል ማለት እዩ። ስለዚ ሽዑ ምስ ባይኬድ ምስ ተፀንበርኩ ይከታተለኒ ነይሩ ስቲል ኣብ ባይኬድ ከለዎ ከዓ ድሓነ ዋላ እውን እቲ ቶፕ 10 ሪዛልት ትሸለል ዝብል ዓይነ ሰብ ኣይኮንኩ ነረ ቶፕ 10 ቀሊል ኣይኮነን ኣብ ኤሮጳ ማለት እዩ። ድሓነ ከዓ ፅቡቅ ሪዛልት ይጨላልፍ ነረ ብድሕሪኡ ኮንታክት ክገብሩ ንደልዮም ማለት እዩ ማናጀር ኣለኒ ድየ ብለይን ሓቲቶምኒ። ድሕሪኡ ኣብ ከባቢ ምፍራሜ ነረ ምስ ናተይ ኤጀንት ማለት እዩ ድሕሪኡ ናተይ ኤጀንት ናምበር ሂበ ኣተሓሒዘ ዮም ድሕሪኡ ምስኡ ኮንታክት ገይሮም እቲ ቪድዮ ኮል ኣኼባ ገይሮም ለዩ ማለት እዩ። ተረዳድኢና ድማ ንኔክስት የር ምስኦም ምዃነይ ንገይሮም ንእታ ዓመት እቲኣ ማለት እዩ ምስ ባይክኤድ እንዳተወዳደርኩ ዳሓሸት ጋንታ ድማ ረኺበ ፅቡቅ ባይታ እዩ።
1: እንታይ ካ ተጋደለ ምናልባት ጉዕዞኻ ናብታ ዓባይ ጋንታ እዩ እ ኣብቲ ኣካዳሚካ ዘለካ ናይ መፃ መደባትካ ናብታ ዓባይ ኢንዮስ ንምእታው እዩ። እዚ ኣብ መዝጊብካ ዘለካ ዓወት ሻምፒዮን ኤርትራ ነቲ መንገዲ ሲ እንታይ ከቃለልካ ክእል?
0: ምስ ጋንታ ኮ ብቀዳማይ ኣብ ፈረንሳ ኣብ ዝነበረሉ ቱር ኦፍ ብሪቴይን ፅቡቅ ዝኾነ ሪዛልት ድሓን ንምንቅስቃስ ኣርእየ ማለት እዩ። ከምኡ ድማ በቲ ኮርሶ ፅቡቅ ድኮድኮ እቲ ናተ ኤጀንት ንክስጉርንኹም ዘለዎም ተዘራሪቡ ማለት እዩ። ምስኦም ብሓንቲ ኮርሶ ድውዳእ ነገር የለን። ስለዚ ኣብ ምዝርራብ ኢና ዘለና ንዝመፅ ኮርሶ ፅቡቅ ሪዛልት ተምፅአ ከም በዓል ኣቨኒር ኮርሶ ኣለና ሕጂ ቱር ኦፍ ኣቨኒር ኣብኡ እዩ ድምርኮስ ማለት እዩ። ስለዚ ፅቡቅ ሪዛልት ንተምፅአ ኣብኡ ክሰግር ምኳኑ ተዘራሪብና ኣለና ምስጋንታ። ስለዚ ኣይ ሆፕ ኣምላኽ ሓጊዝን ድማ ፅቡቅ ሪዛልትን ፅቡቅ ወቃዕትን ሒዘ ኣብቲ ውድድር ክነጥፍ።
1: ኣብ መፃኢ ኣባኻ እንታይ ዓይነት ፕሮጀክት እዮም ካንፁ ዝደልዩ? ናባት ንስኻ ምዝረኣናካ ብቅድሚ ሕጂ ናይ ሽኮ ተቃዳማ ኢኻ ነርካ ኣብዚ ዝሓለፉ ኣዋርሒ ግን ዋላ እውን ኣብ ክላሲክ ዝውር ከም ትኽእል ዘርኢ ብቕዓት ኢኻ ንፀባሪእካ እሞ ኣብ ቀፃሊ ኣባኻ ካንፁ ወዲሎም ዘሎ ፕሮጀክት እንታይ ይኸውን?
0: ደስርሑ ንትሬይን ንሶም ፅቡቅ ትሬይን እዮም ደስርሑኒ ዋላ ኣብ ጎልጎል ዋላ ኣብ ዓቐበ ድ ክገብሮ ደለን ነገራት ይነግሩን እዮም ማለት እዩ። ብብዝሒ ኢንተርቫላት ዝህቡኒ ቲኢፈርት ብብዝሒ ዝህቡኒ ነገራት ኣሎ ኣብቲ ትሬኒንግ። ስለዚ እሱ ድማ ኣዝዩ ጠቃሚ ኮይኑ ረኪበ እዮ ማለት እዩ። እቲ ጉዳይ ኒትሪሽን እቲ ካልእ ኩሉ ነገራት ካብ ሳይክል ወፃኢ ናብ ሳይክል ኮንካ ንግበር ነገራት ብጣዕሚ ፕሮፌሽናል ዓይነት ኣካይዳ ይደልዎም። ስለዚ እዚ ባይታ እዚ ቀሊል ኣይኮነ ንዓይ ጥቀመሉ ጥራይ ደለኒ። ስለዚ ዎ ከምዚ ዝኸውድዎን ከምዚ ዝቡኒ ዘለውን ፕላን እዚ እስኬጁል ቀሊል ኣይኮነ ንዓይ ብኡ ተኸይደ ድማ ኣብ ዝለዓለ ደረጃ ከብ ዝበፅሐ ይጠራጠርኒ ብግቡእ ክገብሮም ዘለኒ ጥራይ ተሓላፍና ደሰግ
1: ራይ ኣይትሕማቅ ናባ ክምለስ የ ስብዙ ምናልባት ደቂ ኣንስትዮ ተቃደምቲ ዓመታዊ ካብቲ ኣብ ሻምፒዮን ኤርትራ ይኹን ኣብ ናይ ዞባ ማእከል ትንቀፋሉ ትኽልኦ ፍጥነት እዩ። ምናልባት ዓመታዊ ዝልእዩ ድማ ዝደጋገም ዘሎ ሞ ብልክዕ ትፀገም ኣበይ እዩ ዘሎ? ኣባክን ዲ ዘሎ ኣብ ምጥማት ኣባክን ዋላስ ናይ ጋንታ ሓላፍነት እዩ ክሓባእ ክስከኣለልና
2: ኣብዚ

0: ደቂ ኣንስትዮ ኣብ ስፒድ ገለ ብዙሕ ሰብ ይዛርብ እዩ ዋላ ንሕና ንባዕልናስ እቲ ስፒድ ዝሕሉ ምዃኑስ ንፈልጥ ኢና። ሕጂ ኣብተን ተቐዳደምቲ እየ ዝብል ኣነ ኣዋነንሕ ዜና እዩ እምበር ካብ ካልእ ኣይኮነን ክንውስኸሉ ንኽእል ኢና ባዕልና እየ ዝብል ሕጂ እቲ ቀንዲ ከዓ ምትልላኽ ስለ ዘምፅ እዩ ብሰንኪ ምትልላኽ እዩ እምበር ብካልእ ኣይኮነን ቡዓት ከም ዘለና ይፈልጥ እየ። ኩሉ ሰብ ግን ክስዕር ይደሊ እቲ ስፒድ ከዓ የለን ሕጂ ካልእ ኣይኮነን ንሕና ክነምፅኦ ንኽእል ኢና። ኩላትናስ ልዕሊ እቲ ኮርሶስ እቲ ትሬን ንሰርሖ ይብርትዕ ንሱ ይብርትዕ ሕጂ ኣብዚኣ ኩላትና ክንብርትዕ ኣለና እየ ዝብል ኣነ እውን
1: ራይ ምናልባት ኣብዚ ግዜ እዚ ንኣሽቶ ኣብ ደቂ ኣንስትዮ ናይ ብሽክለታ ናይ ምውርዳር ባህግን ሕልምን ዘለዎን ተቀዳደምቲ ኣለዋ እዚ ዓወት ግዚ ነተን ባህግን ሕልምን ዘለወን ከምቲ ስቅድሚ ነዊሕ ዓመታት ዝነበርክዮ ናይ ብሽክለታ ሕልምን ባህግን ዝነበረኪ እዚ ዓወት ግዚ ምናልባት ንዕአን እንታይ መልእኽቲ ክሕልፍለኒ ክትፅበይ
0: እዎ ነዜን ንኣሽቶ ይሕዋተይ ኣነ ንእሸይ ከለኹ ነቶም ዓበይቲ ይሕዋተይ ዋላ ይሕዋተይ ኣዋልድ እንዳረኣኹ የ ናብዚ ደረጃ ዝበፅሐ ሕጂ ነተን ንኣሽቶ ይሕዋተይ ኣጆኾን ይብለን ማለት እዩ
1: ሚልካስ ካብ ሕጂ እንዳሓር ኣብ ተካየዱ ውርድራትካ ማልያ ባንዴራ ኤርትራ ዘለዋ ማልያ ዩኒቨርስቲ ካ ለቢስካ ክትወዳድር እስኪ እዛ ማልያ እዚኣ ብልካ ኣበናይ ውርድር ክትመለሳ ምደለካ
2: ብፍሉይ ኮ ኣብ ከምዚ ዓይነት ውድድር ኣብ ከምዚ ክብል ኣይክእልኒ ምክንያቱ ኣንደር 23 ኣነ ትገብሮ ኮርሶ ናይ ወርልድ ቱር ዓብዪ ብኩሉ ዝፍለጥ ኣይኮነን ግን ከምዚ ዝበልኩካ ኣብ ኣቨኒር ክገብረ ኮርሳ ጂ ከም ኣንደር 23 ቱር ፍራንስ ተባሂሉ እዩ ድፅዋዕ ስለዚ ቀሊል ውድድር ኣይኮነን ንሱ ኣብኡ ኮይነ ክገብራ ቀሊል ኣይክኸውን እዩ ስለዚ እታ ባንዴራት እያ ሽመይ እያ ፀዊዐ እየ ሽም ሃገረይ ምፅውዒ ቀሊል ኣይኮነን ንዓይ ድማ ዓብሓብ ንፈጥረለየ ማለት እዩ ስለዚ ኣብቲ ወርሉ ቱር ልእትዉ ንጋንታይ ድማ ክገብራ እየ ማለት እዩ ንዕኡ ድማ ዓብ ነገር እዩ ስለዚ ብፍሉይ የብለይን ግን ኣብቲ ዕብዒብ ዝበለ ፕላን ኣለኒ ምስ ወርሉ ቱር ዳኣትዎ ኮርሶ ምስ ጋንታይ ስለዚ ኣብኡ ዓብ ክኸውን እዩ ማለት እዩ ግን ከምዚ ዝረኣኸዮ ኣንደር 23 ክሳብ ዝኾንኩ እቲ ኮርሶታት ማዕረት ወርሉ ቱር ኣይኮነን ወለሻ ግዜ ይበርትዕ ማለት እዩ ስለዚ ብሓፈሽ እቲ ኣነ ዝገብሮ ብሙሉእ ኮርሶስ ቀሊል ኣይኮነን እታ ባንዴራ ጌርካ ትሳተፍ
1: እዎ ዳሕነ ጅን ኣብነት ናርባት ምስከድካ ኣብ ናይ ውርድር ምልክዕ ዘሎ ውርድር እስከ እተውካ ዝያዳ ለቢስካ ክትወዳደረሉ ትደሊ ውርድር ኣበይ ምኾነ ነይሩ ክላሲክ ድዩ ሞኒያይ ሞኒመንት ድዩ ቱር ድዩ ቮልታ ጂሮ
2: ከም ሓቂ ኮ ሞኖሜንት ማርአ ድደሊ ሚላኖ ሳንሬሞ ክገብር ማለት እዩ ካብ ቀደመ ይሕልም ለኒ ነዊሕ ኪሎሜተር እዩ ካብ ልሶን ኣለዎ ከምኡ ድማ ፓሬሩበ ማለት እዩ ስለዚ ኣይሆብ ኣምላኽ ሓጊዝኒ ድማ ነዛ ማልያ እዚኣ ቻምፒዮን ኮይነ ንካልኣይ ግዜ ናብቲ ውድድር ክኣቱ ማለት እዩ ንመፃኢ ኣምላኽ ተሓወሶ ዝኩሉ ነገር ኣብ ርእሰይ ደሎ ፕላናት መደባት ኣምላኽ ክፍፅመለይ
1: ሱዚ ምናልባት እዚ ኣብ መዝጊብ ክዮ ዘለኺ ዓወት ንቐፃሊ ናይ ብሽክለታ ጉዕዙኺ እንታይ በሪ ክኸፍተልኪ ክትፅበይ
0: እዎ እዚ ዓወት እዚ ሻምፒዮን ኤርትራ ዓብዪ ናይ እዚ ተዓዊት የ ዘለኹ ከዓ ሕጂ ዕድል ዝኸፍተለይ እዩ ጋንታ ረኺበ ከም ሓውና ሚልክያስ ኮይነ ጋንታ ረኺበ ፕሮፌሽናል ክኸውን እየ ዝደሊ ከምኡ ኮይነ ከዓ ሻምፒዮን ኤርትራ ደጊመ ክፃወት ክመፅእ
1: ኣይትሕል ምናልባት ሚልክያስ ውርድራት ብሽክለታ ብፍላይ ናይ ወርሉቱር ይኹን ኣብ ትሕትኡ ዘለዉ ክሳብ ውርሒ ጥቅምቲ እዩ ዝኸይድ ሞ ናትካ ናይ ቅፃሊ ውርድራት ወይ ድማ ናትካ ሸቶ እንታይ እዩ ዝመስል ነዛ ማልያ እዚኣ ለቢስካ ትኸይድ ምህላውካ ኸ ኣብ ቀፃሊ ውርድራትካ እንታይ ተራክህልዋ እዩ ኣብ ዓወት ይኹን ኣብ ብሉፅ ፀወታ ምርኣይ
2: ዓድና ከምቲ ትፍለጥ ቀሊል ኣይኮነትን ብብሽክለታ ስለዚ ኩሉ ካብ ኣፍሪቃታ ድበለፀት ብብሽክለታ ሃገር ኤርትራ እያ ማለት እዩ ስለዚ እቶም ተቀዳደምቲ ሓያላት ምዃኖም ኩሉ ሰብ ድምስክር እዩ ኩሉ ዓለማት ድፈልጦ እዩ ማለት እዩ ኩሎም እዞም ፕሮፌሽናላት ከዓ ደይፈልጦም ተቀዳዳማይ ድዩ ዝኾነ ኣሰልጣን የለን ኣብ ደገ ኣብ ካልእ ዓድታት ማለት እዩ ስለዚ ንዖም ረቲዐ ተባሂሉ እዩ ተማልያ ንዓይ ክብሪ ክወሃበኒ ስለዚ ቀሊል ክብሪ ይኮነን እዚ ዓመ እዚኣ ተወዲያ ከዓኒ ከም ድበልክያ እዛ ክሳብ ዛ ኢንድ ኦፍ ይር ክገብራ እያ ተማልያ ክሳብ ወርሒ 6ዱሽተ እውን ክገብራ እየ ኣብ ሓድሽ ዓመት ማለት እዩ ስለዚ ቀሊል ነገር ኣይኮነን
1: ኣብ ሓፂር ግዜ ከ ከም ናይ ውሽጢ ሃገር ተቃዳማይ ኣባል መጋቢት ጋንታ ካብ ዝዓበያ ክለባት ናይ ዓለም ምሽክለታ ኮንካ ዘለካ እሞ ነቶም ኣብዚ ኮይኖም ናይ ፕሮፌሽናል ሕልሚ ዘለዎም ንኣሽቱ ተቀዳድምቲ ወይ ድማ ናይ ውሽጢ ሃገር ተቀዳድምቲ ናብስኻ ዘለካዮ ደረጃ ናብቲ ልዕሊኻ ዘለዉ ደረጃ ንክበፅሑ እንታይ መልእኽቲ ሕልፈሎም በዚ ጋጣሚ?
2: እወ እዚ ኣነ ረኪበ ዘለኹ ዕድል ቀሊል ኣይኮነን። ከምዚ ኣቐዲመ ዝበልኩካ ከዓ ትዕድል ኣብ ኬንያ ምስ ከወድክ እየ እቲ ሓላፊ ናርእኒ ካብኡ ኣባይ ፅልዋሕ ድሩ ማለት እዩ። ስለዚ ንድሕር ካልእ ናይ ዞባ ማእኸል ተቀዳዳም ኣይከይዱ ኣብ ዝኾነ ውድድር ተዓዊቱ ድዩ ወይ ፅቡቅ ኣፃወታ ርእዩ ከምኡ ዓይነት ዕድል ክረክብ ይኽእል እዩ። ስለዚ ተቀዳድምቲ ናይ ዝዓዲ እውን ሕማቓት ኣይኮኑን። ኩሉ ሻዕ ክሳብ 20 ሰዓት እዮም ንገብሩ ንሶሙን ትሬኒን ማለት እዩ። እዚ ቀሊል ነገር ኣይኮነን። ዋላ እውን ዝኾነ ሰብ ክሓስቦ ከሎ ክሳብ ክንዶ ንድሕር ድውፈይ ኣለዎ ኮይኖም ኣብቲ ብሽክለታ ዋዕሪ ክንደይ ድሌት ኣለዎም የርእካ። ትሬኒን ኣይህከይን እዮም ኩሉ ነገር ንነብሶም ብገብሩ እዮም። ናብ ዝብፃሕ ክበፅሑ ድፅዑር ዓይነት ተቀዳድምቲ እዮም ብምሉኦም። ወላ ቻምፒዮን ተማዶን ርኢናዮም ኢና ኩሎም ፅቡቅ እዮም ነይሮም። ስለዚ ፅቡቅ ዕድል ንክፈጥረሎም ይምነየሎም። ካብዚ ዓዲ ንድሕር ወፂኢኻ ናይ ዩሲኣይ ኮርሶ ወላ ንእስ ዝበለ ጌርካ ቀሊል ኣይኮነን። ፅቡቅ ተፃዊትካ ወላ ሪዛልት ምፅኢኻ ፖይንት ኣለካ ወላ ዝርእካ ኤጀንት ኣሎ ፅቡቅ ክረኽበካ ክእል እዩ። ስለዚ ንዖም ዕድላት ተዝፍጠረሎም ነይሩ ብዓብዪ ፍሉይ ነገር ምኾነ ማለት እዩ። ከምዛ ናተይ ርኢኻ ክረኽቡ ክእሉ እዮም ኢልካ ትሓስብ ባይ ወገን ማለት እዩ። ከምዛ ነድበልኩ ከ ሰብ ብርእኒ ንዖም ካ ካልእ ኤጀንት ክሪኦም ክእል እዩ ዝዛረበሎም ክእል እዩ። ስለዚ እቲ ዕድል ኣብ ዝኾንካ ኣይኮነ ንርከብ ድሕሪ ወፂኻ ውድድር ጌርካ ናይ ዩሲኣይ ኮርሶ እዩ ዝርከብ። ስለዚ ፅቡቅ ኮርሶ ድዩ ናይ ዩሲኣይ ኮርሶ ዕድላት ክፍጠረሎም ኣብ ደገ ይምነየሎም።
1: ናባ ሱዚ ኣብ መወዳእታ ናይ መጻኢ መደባት ክ እንታይ እዩ ዘሎ? ኣብ ዝቕፅሉ ዓመታት ሱዚ ኣበይና ክንሪያ?
0: ኣብ ዘሎ መደባት ይ እኮ ሕዚ ሻምፒዮን ኤርትራ ተወዲ ኣሎ። ኣብ ዝመፅእ መደብ ከዓ በቃ ጋንታ ረኺበ ኣብ ደገ ክትርእኒ
1: ራይ ሚልካስ ናብ መወዳእታ ሓሙሽተ ዓመታት ንቅድሚት ክወስተከ እየ ሰባት ብምንታይ ክዝኩርካ ትደሊ? ብዕውት ሻምፒዮን ኤርትራ ዕውት ግራንድ ቱር ወላ ካልእ ዓብዪ?
2: እዋይ ኣነኮ ኩሉ ቀሊል ዓይነት ውድድር ኣይኮነን ዝፀዋዕኸ ማለት ወርልድ ቱር ተኮይኑ ቀሊል ነገር ኣይኮነን። ምክንያቱ ወርልድ ቱር ተርካስ ኣብቲ ወርልድ ክላስ ኣለካ ማለት እዩ። ስለዚ እቲ ናይ ዓለምና ዝዓበየ ውድድር እዩ ወርልድ ቱር ተባሂሉ ዝፅዋዕ ማለተይ ቀሊል ውድድር ሲ ኣይኮነን። ስለዚ ብፍሉይ ኮ ከምተ ንደበልኩካ እተን ሞናሜንቲ ኮርሲ ክገብር ደሊ ሓንቲ ክልተ ኣለዋን እተን ጠቀስኩልካ ቀዲመ። ስለዚ ኣብአን ተዓዋት ክትከውን ኣዝዩ ከቢድ እዩ። ግን ዘይከኣል ነገር የለን ደይብፃሕ ነገር የለን። ድሮኸማን ቢንያም ዝኾነ ኣፍሪቃዊ ክበፅሖ ደይክእል በፂሑ ኣርእና ኣሎ ዋላ እውን ካልኦት ፕሮፌሽናላት ተቀዳደምቲ ማለት እዩ። ስለዚ ኣይ ሆፕ ኣምላኽ ሓጊዝኒ ንድሕር እቲ ኣነ ድደልዮ ኮርሶ ኣትየ ተዓዊተ ብኡ ክፅዋዕ ደሊ።
1: ራይ ዕውታት ሻምፒዮን ኤርትራ ሱዛና ፍሳሐ ሚልክያስ ማእከለን ስለቲ ግዜኹም ኣዝየ እየ ዘመስግን። ኣብ ቀፃሊ ጉዕዞኹም ድማ ዓወትን ኣሳልጦን ይመነ ይቀኒለ ባርከ ዝኸበርኩም ተኸታተልቲ ንኡስ መደብ ዘተ ስፖርት ናይ ሎሚ ዛዕባና ኣብዚ ዛዚምና ኣለና። ምስ ተርፍ መደባት ለተ ስፖርት ንሓድገኩም ብወገነይ ሰላም።

ዝኸበርኩም ተዓዘብቲ ንሎሚ ሰሙን ዝተዳለወ መደብ ለሰ ስፖርት ኣብዚ ይፍፀም። ስለ ምክታልኩም ኣዚና ነመስግን። ቅድሚ ምፍናውናት ወትሩ ናባኹም እናሓድጎ ለበዋ ኣለና። እዛ መደብ እዚኣ ብኩሉ ነገራ እናወስኸት ናደመቐት ክትከይድ ናትኩም ተሳትፎ የድልያ እዩ። ምክንያቱ እዛ መደብ እዚኣ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣባላት ስቱድዮ ብሓባር ብምዃን ዝሰናበተኩም ሰላም።

0: ሰላምታና ተቐበሉ ፈነወ ኤሪ ቲቪ ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ 4 ሓምለ ዝተዳለወ ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ኣክዳ ሓጎሴ ንምክትታልኩም ብክብረ እናዓደምኩ ብቐንዲ ኣርእስቲ ዜና ፍልም ኮሌጅ ዋኒንን ማሕበራዊ ስነፍልጠትን ሎሚ ልዕሊ 1,000 ተምሃሮ ብዲግሪን ዲፕሎማን ኣመሪቑ ኣብ ንፁባ ሰንዓፈ ወፍሪ ምግራብ ንምዕዋት ኣስታት ፍርቂ ሚልዮን ፈልስታት ተዳልዩ ፖሊስ ኤርትራ ብኣተሓሕዛ መዝገብ ዘሰልጠኖም 24 ኣባላቱ ኣመሪቖም ናይጀርያ ኒጀርን በኒንን ሽበራ ንምቅላስ ብሓባር ክሰርሓ ከም እተሰማምዓ ገሊፀን ደቡብ ኣፍሪቃ ኣብ ዴሞክራሲያዊት ሪፓብሊክ ኮንጎ ተኸሲቱ ዘሎ ልበዳ ሕማም ኢቦላ ንምግታእ ከም እትተሓጋገዝ ገሊፃ ኤሮጳዊ ሕብረት ተጠቃምነት ማሕበራዊ መራኸቢታት ንትሕቲ ዕድመ ቆልዑ ክእግድ ከም ዝኽእል ኣሚቱ ዝርዝር ዜና ኮሌጅ ዋኒንን ማሕበራዊ ስነፍልጠትን ሎሚ ኣብ ዘካየዶ ስነ ስርዓት 52 ሚእታዊት ብዲግሪ ዝርከቦም ልዕሊ 1,000 ተምሃሮ ኣመሪቖም ወኪል ኤሪና ዳንኤል ወልዱ ንዘዳልዎ ፀብጻብ ገር መስቀል ገረዝግሄር ከቕርበ እዩ
1: ኮሌጅ ዋኒንን ማሕበራዊ ስነፍልጠትን ሎሚ 4 ሓምለ ኣብ ኣስመራ ኣብ ዝገበሮ መበል 19 ስነ ስርዓት 536 ብዲግሪ ዝርከብዎም 118 ተምሃሮ ብዲግሪን ዲፕሎማን ኣመሪቖ ዲን ናይቲ ኮሌጅ ዶክተር እስጢፋኖስ ሃይለማርያም ኣብ ዝሃቦ መግለፂ ተመረቕቲ በተሓዘ ሕሳብ ምሕደራ ዋኒንን ህዝባዊ ምሕደራን ቁጠባን ፋይናንስን ቋንቋ እንግሊዝ ጂኦግራፊ ታሪክ ሕጊ ስነ ፍልጠት ኣብያተ ንባብን ሓበሬታን ስነሰብ ስነ ሕብረተሰብ ከምኡውን ቱሪዝምን ምሕደራን ሆቴላትን ትምህርቶም ዛዘሙ ምዃኖም ብምግላፅ 47 ሚእታዊት ካብ ጠቕላላ ቁፅሪ ተመረቕቲ ደቂ ኣንስትዮ ምዃኑን ሓቢሩ ናይ ክብሪ ዕዱም ሚኒስትር ዜና ኣቶ የማነ ገብረ መስቀል ኣብ ዘመሓላለፎ መልእኽቲ ንተመረቕቲ ወለድን መምሃራንን እንቋዕ ፍረ ፃዕረኹም ኣርኣያኩም ድሕር ምባል ኤርትራ ንዘመናዊ ልምዓት ዝድርኽ ባህርያዊ ሃብቲ ዝተዓደለት እኳ እንተኾነት እዚ ናይ ወለድታት ርእስቲ ብድማዕነትን ውሕሉልን ኣገባብ ኣብ ቁጠባዊ ዕብት ሃገርን ምምሕያሽ መነባብሮ ህዝብናን ክውዕል ልዑል ሞያዊ ፍልጠት ዝዓጥቐ ውፍዩን ፃዕራምን ዜጋ ምፍራይ ቀንድን ወሳንን ረቓሒ ስለ ዝኾነ ትግባረ ዕቱብን ኣድማዕን ፕሮግራም ብምዕባል ፀጋ ሰብ ካብ ቀንዲ ሕመረትን ቀዳምነታትን ልምዓታዊ ፖሊሲ መንግስቲ ኤርትራ ከም ዝኾነ ገሊፁ ሚኒስትር የማነ ኣስዒቡ ኣብዚ ገስጋስ ስነፍልጠትን ቴክኖሎጂን ብኣዝዩ ቅልጡፍ ናህሪ ናብ ዘመነ ሰብ ሰርሖ ብልሒ ዝሰገርሉ ዘሎ እዋን ምስ ዓለም ማዕረ ንምስጓምን ኣብ ሙያዊ ኣፍልጦ ሳይንስን ቴክኖሎጂን ዝህሉ ጋግ ንምፅባብን ኣብ ምምዕባል ፀጋ ሰብ እንገብሮ ወፍሪ ምስ ኩሉ ካልእ ብድሆታት ካብቲ ናይ ቅድሚ ሕጂ ክዓቢ ግድን ከም ዝኾነ ብምጥቃስ ኣብዝሓለፈ 35 ናይ ናፅነት ዓመታት ኣብ ፅላት ትምህርቲ ንዝተመዝገበ ገዚፍ ገስጋስ ብኣሃዛት ኣሰኒዩ ኣቕሪቦ ኣብ መወዳእታ ሚኒስተር የማነ ብደረጃ ዓለም ንመሰረታውያን እምነታት ህዝብታት ዝፈታተኑ ተርእዮታት ኣብ ዝቀላቐሉ ዘለዉ ህሞት ናይ ሕብረተሰብ ስነ ምግባር ከይብረዝን ዝያዳ ክኩላዕን ኣብ መንጎ ባህርያዊ ፍልጠትን ንረቂቕ ሓይልና ዘጎልብት ማሕበራዊ ፍልጠትን ዝህሉ ዝንቕ ርትዓውን በብእዋናውን ክግምገምን ክኽለስን ከም ዘድሊ ብምግንዛብ ተመረቕቲ ኣብ ሃገራዊ ልምዓትን ህንፀት ሃገርን ዘለዎም ግደ ብንቕሓት ተወፋይነት ዕቱብነትን ትግሃትን ክዕዝዙ

0: ከምኡውን ቀሲሞሞ ንዘለዎ ሞያ ብቐጻሊ ጻዕርን ምርምርን ክዕብዩ ተላቢዎ። ወኪል ተመረቕቲ ብወገኑ ስለቲ ኣብዚ ደረጃ እዚ ክበፅሑ ብወለዶም ምምህራኖምን መንግስቶምን ዝተገብረሎም ናብየቱን ደገፍን ምስጋና ብምቕራብ ኣብዛ ዝተመድብዎ ስራሕ ኣብነት ስነ ምግባርን ውፍይ ኣበርክቶን ከም ዝኾኑ ቃልኣትዩ። ኣብ መወዳእታ ልዑል ነጥቢ ንዘምፅኡ ተምሃሮ መደለታት ተዓዲሉ። ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ኣብ ዝሓለፈ 19 ዓመታት ልዕሊ 14,000 ተምሃሮ ብማስተርስ ዲግሪን ዲፕሎማን ከም ዘመርቐ ሰነዳቱ የነፅር። ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ኣብ ዝሓለፈ 19 ዓመታት ልዕሊ 14,000 ተምሃሮ ብማስተርስ ቀዳማይ ዲግሪን ዲፕሎማን ከም ዘመረቐ ሰነዳቱ የነፅሩ።
1: ኣብ ንፁባ ሰንዓፈ ወፍሪ ምግራብ ንምዕዋት ኣስታት ፍርቂ ሚሊዮን ፈልስታት ናይ 13 ዓይነታት ኣግራብ ከም እንተዳለወ ተሓቢሩ። ወክሌሪና መሓመድ ኣይፈራሕ ንዘዳለወ ፀብፃብ ዳናይት ገብሪ ሂወት ከተቕርቡ እያ።
2: ኣብ ንኡዞባ ሰንዓፈ ሎብ ዘበን ክራማት ዝካየድ ወፍሪ ምግራብ ንምዕዋት ኣብ መደበራት ፈልሲ ጎሎን እምባላኻን ኣስታት ፍርቂ ሚሊዮን ፈልስታት ኣግራብ ከም እተዳለወ ተገሊጹ። ወኪል በዓል ስልጣን ኣግራብን እንስሳት ዘገዳምን ኣብቲ ንኡዞባ ኣቶ ዮሃንስ ዘካርያስ ኣብ ዝሃቦ ሓበሬታ ኣብ ክልቲኡ መደበራት ፈልሲ 30 ሚእታዊት መበቆላውያንን 70 ሚእታዊት ዘይመበቆላውያንን ኣግራብ ከም እተዳለዉ ብምጥቃስ ኣብ መንበሪ ኣባይቲ ናይ እምነት ቦታታት ኣብያተ ትምህርቲ መንግስታውያንን ዘይመንግስ ተዋይንን ትካላት ከምኡውን ናብ ዝተፀንዐ ቀላጥ ቦታታትን ማይ ኩዕታትን ክትከል ምዃኑ ኣረዲኡ። ኣብ መደበር ፈልሲ እምባላኻ ክኢላ ምግራብ መንእሰይ ነስረድን ዑመር ብወገኑ ብደረጃ ንዞባ ዓመታዊ ዝትከል ፈልስታት ኣካል ናይቲ ሽፋን መሬት ናብ ንቡር ንምምላስ ዝካየድ ሃገራዊ ፃዕሪ ምዃኑ ብምብራህ እቲ ተዳልዩ ዘሎ ፈልስታት ተተኺሉ ናብቲ ዝድለ ደረጃ ክሳብ ዝበፅሕ ግቡእ ክንክንን ሓለዋን ክግበረሉ ተማሕፂኑ። ተኸታታሊ መደበር ፈልሲ እምባላኻ ኣቶ ታደሰ ተወልደ ብርሃን ብወገኑ ኣብ ዝተፈላለየ ቦታታት ናይቲ ንኡዞባ ካብ ፈለማ ወርሒ ሓምለ ክሳብ ምፋር ወርሒ ነሓሰ ዓመታዊ ዓሰርተታት ኣሸሓት ፈልስታት ኣግራብ ብህዝቢ ሰራዊትን ተምሃሮን ከም ዝትከል ብምሕባር ግቡእ ሓለዋን ክንክንን ስለዘይግበረሉ ግዳ ከምቲ ዝድለ ውፅኢት ክርከቦ ስለዘይፀንሐ ኣግራብ ቅድሚ ምትካሉ ብዛዕባ ምክንኻኑን ሓለውን ቅድመ ምድላዋትን መፅናዕትን ክካየድ ፀዊዑ። ሎም ዓመት ኣብ መደበራት ፈልሲ ንኡዞባ ሰንዓፈ 13 ዓይነታት ፈልሲ ኣግራብ ማለት ካብ መበቆላውያን ኣውሊዕ፣ ፅሕዲ፣ ኩመል፣ ሊሓም፣ ጎሞሮን ዓየን ካብ ዘይመበቆላውያን ድማ ግራዋ፣ በርበረ ፀሊም፣ ሚም፣ ግራቪልያ፣ ቀላሚጦስን መቁፀርያን ተዳልዩሎ።
1: ኣብ ንኡዞባ ገልዓሎ ተራን ተሳትፎን ህዝቢ ኣብ መደባት ልምዓት ንምዕዛዝ ክስራሕ ኣመሓደርቲ ንኡዞባ ኣቶ ማሕሙድ ኢብራሂም ምስ ኣመሓደርቲ ከባቢ ሓለፍቲ ኣብያተ ፅሕፈት መንግስቲ ኣባላት ባይቶን ወከልቲ ህዝብን ኣብ ዝገበሩ ርክብ ኣዘኻኺሩ። በብእዋኑ ዝሰላሰ ዘሎ ኩሉ ሜድያዊ ንጥፈታት ኣብ ምምሕያሽ መነባብሮ ህዝቢ እወታዊ ኣበርክቶ ይገብር ከም ዘሎ ዝሓበረ ኣቶ ማሕሙድ ብዘይ ንቑሕ ተሳትፎ ሕብረተሰብ ዝምዝገበ ገስጋስ ስለዘየለ ምሕያል ኮማዊ ውዳቤታት ኣብ ምዕዋት ዝተወጠነ መደባት ልምዓት ኣገዳሲ ብምዃኑ ክድፋ ሉ ፀዊዑ። ምብራኽ ንኽዓት መሰረት ናይ ኩሉ ከም ዝኾነ ብምጥቃስ ትሑት ተሳታፍነት ደቂ ኣንስትዮ ኣብ ማኣዲ ትምህርቲ ንምብራኽ ምስራሕ ሓላፍነት ኩሉ ዜጋ ብሓፈሻ ብቐንዱ ድማ ናይ ኣመሓደርቲ ከባቢ ከም ዝኾነ ኣቶ ማሕሙድ ኣገንዚቦም። ተሳተፍቲ ብወገኖም ኩነታት ቀረብ ማይ ዘለቐ ፍታሕ ክናደየሉ ዝኣረገ ህንፃታት ጥዕናን ትምህርትን ቅልጡፍ ፅገና ክግበረሉ ከምኡውን ኩነታት ፅርግያን መራኸቢታትን ቆላሕታ ክወሃቦ ዝብል ርእቶታት ኣቕሪቦም። ፖሊስ ኤርትራ ንኣስታት ወርሕን ክልተ ሰሙንን ኣብ ማእከል ስልጠና ሓይልታት ፖሊስን ፀጥታን ደቂ ኣምሓረ ብኣተሓሕዛ መዝገብ ዘሰልጠኖም ኣብ ኩለን ዞባታት ካብ ዝርከባ መደበራት ዝተዋፅኡ 24 ኣባላት ብክልተ ሓምለ ኣመሪቑ። ኣብቲ ማእከል ሓላፊ ጨንፈር ፖሊሳዊ ትምህርቲ ሜጀር ዓንዶ መሓሪ ኣብ ዝሃቦ ሓበሬታ ሰልጠንቲ ኣብ ኣተሓሕዛ መዛግበ ፖሊስ፣ ንጥፈታት መደብር ፖሊስ፣ ስነ ምግባር፣ ሕጊ፣ ህዝባዊ ርክባት፣ ዜግነታዊ ትምህርቲ፣ ሓለዋን ካልእን ዘጠቓለለ ትምህርቲ ብክልሰ ሓሳብን ግብርን ከም ዝቆሰሙ ኣረድዩ። ሜጀር ዓንዶም ብተወሳኺ ናይ መዝገብ ስራሕ ገበን ንምክልኻልን ንምምርማርን ከመበገሲ ዝውሰድ ዕማም ስለ ዝኾነ ኣብዚ ዝዋፈር ሰብ ዝቕበሎን ዝምዝግቦን ሓበሬታ ምልኣት ዘለዎ ክኸውን ኣገዳሲ ከም ዝኾነ ገሊፆም። ኣብ መወዳእታ ሰልጠንቲ ካብ ኣዛዚ ማእከል ስልጠና ሓይልታት ፖሊስን ፀጥታን ብርጋዴር ጀነራል ኣድም ኮኮልን ካልኦትን ወረቐት ምስክርን ሽልማትን ተቐቢሎም። ኮሚቴ ዕሩኻ

ማዲኤ ኣብ ንኡስ ዞባ ዓሰብ ብደቂ ኣንስትዮ ንዝእለያ 30 ስድራ ቤታት ብሰብ ፀጋ ዝተዋፀአ ገንዘባዊ ሓገዝ ብክልተ ሓምለ ኣመቓሪሑ። ወኪል ኣመሓዳርቲ ንኡስ ዞባ ኣቶ ብርሃነ ኪዳነ ኣብ ዘስምዖ ቓል ፅጉማት ወገናት ንምሕጋዝ ብዝካየድ ዘሎ ፃዕሪ ኮሚቴ ዕሩኻ ማዲኤ ንሰብ ፀጋ ብምውሃድ ንጀመሮ ስራሕ ድሕሪ ምምጓስ ብዝለዓለ ክድፋኣሉ ፀዊዖም። ሓላፊት ማዲኤ ኣብ ንኡስ ዞባ ዓሰብ ወይዘሮ ሩታ ተክኤ ብወገና እተን ደገፍ ዝተገብረለን ብመንገዲ ኣነባብርቲ ዓዲ ወከልቲ ሃማድአን ኣመሓደርቲ ከባብን ዝተመመያ ምዃነን ብምግላፅ እቲ ሓገዝ ንሓደ ዓመት ከም ዝቕፅል ኣፍሊጣ። ሓላፊት ጨንፈር ዕዮን ማሕበራዊ ድሕነትን ኣብ ዞባ ደቡባዊ ቅሕ ባሕሪ ኣቶ ዮሴፍ ፍስሃይ ብግድኡ ውፅኢት ናይቲ ብመንግስትን ሰብ ፀጋን ዝግበር ደገፍ ኣተባባዕ ስለ ዝኾነ ተወሃሂዱ ክቕፅል ተላብዮም። ብካልእ ወገን ሆስፒታል ዓሰብ ን6 ኣባላት ማሕበር ኣእምራውን ምዕበላውን ስንኩላን ዓረብያታት ከም ዝዓደለ ወኪል ኤሪና ሓቢሩ። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክታልኩም ደኪም ዓደም ኣብ ዜናታት ወፃኢ ናይጀርያ ኒጀርን በኒንን ሽበራ ንምቅላስ ብሓባር ክሰርሓ ከም እተሰማምዓ ገሊፀን። በቲ ስምምዕ መሰረት ሰለስቲኤን ሃገራት ፀጥታ ዶባተን ንምሓዝ ዝዓለመ ሓበራዊ ሰራዊት ከዋፍራ ምዃነን ሚኒስትር ምክልኻል ናይጀርያ ሓቢሩ። እዚ ሓድሽ ስሉሳዊ ፀጥታዊ ስምምዕ ንሰለስቲኤን ሃገራት ጥራይ ዘይኮነ ዞባዊ ፀጥታ ኣገዳስነት ከም ዝህልዎ እዩ እቲ ሚኒስትር ኣሚቱ ዘሎም። ናይጀርያ ምስ ኒጀር ልዕሊ 1600 ኪሎ ሜትር ምስ በኒን ድማ 1810 ኪሎ ሜትር ዝዝርጋሕ መሬታዊ ዶባት ኣለዋ። ናይጀርያ ብውልቃ ኣንጻር ሽበራ ከተካየድ ፀንሐት ወታደራዊ ወፍሪ ከመዝድላ ኣድማዓይ ከም ዘይፀንሐኦም ምስቲ ኩነታት ምዕራብ ኣፍሪቃዊት ሃገር ቅርበት ዘለዎም ወገናት ዝጠቕሱ። ኣቐዲመን ማሊ፣ ቡርኪና ፋሶን ኒጀርን ሽበራ ንምቅላስ ዝዓለመ ስምምዕ ከም እተፈራረማ ዝሕብሩ ፀብጻባት ከም ኣካል እቲ ስምምዕ ኣብ ዶባተን ልዕሊ 5,000 ሓበራዊ ሰራዊት ኣዋፊረን ከም ዘለዋ የረዱ። ሪፐብሊክ ደቡብ ኣፍሪቃ ኣብ ዴሞክራሲያዊት ሪፐብሊክ ኮንጎ ተኸሲቱ ዘሎ ለበዳ ሕማም ኢቦላ ንምግታእ ከም እተሓጋገዝ ገሊጻ። ብክልተ ሓምለ ኣብ ኮንጎ ምብፃሕ ዝፈፀመ ፕረዚደንት ደቡብ ኣፍሪቃ ሲሪል ራማፎሰ መስርሕ ምግታእ ለብዒ ናይቲ ሕማም ንኮንጎ ጥራይ ደፍ ዘይብሉ ብምጥቃስ ዞባውን ሃገራት ተረአን ክፃወት ኣፀዊዖም። በዚ ሓድሽ ለበዳ ዛጌት ልዕሊ 1400 ሰባት ከም እተለኽፉን ኣስታት 440 ካብኣቶም ከም ዝመቱን ፀብጻባት ጥዕና ኮንጎ የረዱ። እዚ ከምዚ ኢሉ እንከሎ ፕረዚደንት ራማፎሳን ፕረዚደንት ፍሊንክስ ሺስክሊገንን ኣብ ምምዕባል ኩሉ ሜዳዊ ዝምድና ሃገራቶም ከም እተዘራረቡ ተገሊጹ። ክልቲኦም መራሕቲ ሃገራቶም ኣብ ምምዕባል ቁጠባን ምውሓስ ዘባዊ ፀጥታን ብሓባር ክሰርሓ ምዃንን ኣብቲ ኣጋጣሚ ሓቢሮም። ደቡብ ኣፍሪቃ ኣብ ዴሞክራሲያዊት ሪፐብሊክ ኮንጎ ኣባዊ ሽራቶ ዝፀንሐት ዓቃብ ሰላም ሰራዊት እኳ እንተሰሓበቶም ምስቲ ሃገር ዘለ ዘለዋ ፀጥታውን ወታሃደራውን ዝምድና ከም ዘይጎድል ግና ክትገልፅ ፀኒሐዮም። ኤሮጳዊ ሕብረት ተጠቃምነት ማሕበራዊ መራኸቢታት ንትሕድ ዕድመ ቆልዑ ክእግድ ከም ዝኽእል ኣሚቱ። ኣባል ሃገራት ነቲ ጉዳይ ዝትያሉ ከም ዘለዋ ዝገለፀት ፕረዚደንት ኮሚሽን ኤሮጳዊ ኡርሳለ ቮንደርላየን ኣብ ዝወፅእ ወርሒ መስከረም ብወግዒ ክእውጅ ትፅቢት ከም ዝግበር ኣረድዩ። ማሕበራዊ መራኸቢታት ኣብ ቆልዑ ጠንቂ ጥዕናውን ኣካደሚያውን ድኻማት ኮይኑ ከም ዘለዉ ብምሕባር ኣባላት ነቲ ውጥን ብእወታዊ ክቕበልዎ ፀዊዓላ። ክሊ ዕድመ ናይቶም ተጠቃምነት ማሕበራዊ መራኸቢታት ዝኽልክል ቆልዑ ዛጌቱ እኳ እንተዘይተሓበረ ንትሕቲ 16 ዓመት ክኸውን ከም ዝኽእል ግና ግምታት ኣሎም። በርክት ዝበላ ኣባላት ኤሮጳ ሕብረት ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ዝኽልክል ሕጊ ብተናፀል ከፅደቓ ከም ዝፀንሓ ዝዝከር እዮም። ካናዳን ፊሊፒንስን ኣብ መዳያት ምክልኻል ዞባዊ ፀጥታን ንግድን ክተሓጋገዛ ዘኽእለን ስምምዕ ተፈራሪመን። እቲ ስምምዕ ፕረዚደንት ፊሊፒንስ ፈርዲናንድ ማርኮስ ምስ ቀድማይ ሚኒስተር ካናዳ ማርክ ካርኒ ኣብ ከተማ ቫንኩቨር ኣብ ዘካየዶ ዝርቢ ተበፂሑ። ከም ኣካል ናይቲ ስምምዕ ክልቲኤን ሃገራት ምልውዋጥ ወታደራዊ ሓበሬታ ከምኡውን ሓበራዊ ወታደራዊ ልምምድ ከካይዳ ምዃነን ተፈሊጡሎ። እዚ ከምዚ ኢሉ እንከሎ እቲ ስምምዕ ካናዳ ኣብ ዞባ ደቡባዊ ምብራቅ ኤስያ ንዝህልዋ ንግዳዊ ምንቅስቃሳት ዘስፍሕ ምዃኑ ተገሊጹ። ካናዳን ፊሊፒንስን ናፃ ንግዳዊ ስምምዕ ንምፍራም ዝርርብ ጀሚረን ከም ዘለዋ ክሳብ መወዳእታ ናይዚ ዓመት ክኽተም ትፅቢት ከም ዝግበረን ይሕበር። ናይ መወዳእታ ዜና
ኣብ ኤሮጳ ተኸሲቱ ዘሎ ልዑል መጠን ዋዒ ሓደጋታት ባርዕ መሮር ከስዕብ ከም ጀመረ ተገሊጹ። በዚ መሰረት ኣብ ፈረንሳን እስጳኛን ተኸሲቱ ዘሎ ሓደጋ ባርዕ ኣከባቢያዊ ክሳራታት የውርድ ከም ዘሎ ተፈሊጡ። በቲ ሓደጋ ኣብ ፈረንሳ ኣስታት 9,000 ሄክታር ኣብ እስጳኛ ድማ ልዕሊ 1,500 ሄክታር ጫካ ከም እተሃሙኸ ጸብጻባት ሓቢሮም። ኣብተን ሃገራት ተኸሲቱ ዘሎ ዋዒ ነቲ ባርዕ ንምግታእ ዝካየድ ዘሎ ስርሒት ይነቕፎ ከም ዘሎ ተፈሊጡሎም። እዚ ከምዚ ኢሉ እንከሎ ኢጣልያ፣ ግሪክን ፖርቱጋልን ሳዕቤናት ሓደጋ ባርዕ መሮር ንምቀላል ናይ መጠንቀቕቲ ኣዋጅ ኣመሓላሊፈን ኣለዋ። ኣብ ኣህጉር ኤሮጳ ተኸሲቱ ምስ ዘሎ ልዑል መጠን ዋዒ ብዝተሓሓዝ ሕማማት ካብ ዝሓለፈ ርሒ ጉንበት ንድሓር ጥራይ ልዕሊ 1,300 ሰባት ሞይቶም ክኾኑ ከም ዝኽእል እዩ ዝእመት ዘሎም።

ዜና ንምዝዛም ኣርእስቲ ዜና ክንደግም። ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ሎሚ ልዕሊ 1,000 ተምሃሮ ብዲግሪን ዲፕሎማን ኣመሪቖም። ኣብ ኖ ሰባ ሰንዓፈ ወፍሪ ምግራብ ንምዕዋት ኣስታትን ፍርቂ ሚልዮን ፈልስታት ተዳልዮም። ፖሊስ ኤርትራ ብኣተሓሕዛ መዝገብ ዘሰልጠኖም 24 ኣባላቱ ኣመሪቖም። ናይጀርያ ኒጀርን በኒንን ሽበራ ንምቀላስ ብሓባር ክሰርሓ ከም እተሰማምዓ ገሊፀን። ደቡብ ኣፍሪቃ ኣብ ዴሞክራሲያዊት ሪፓብሊክ ኮንጎ ተኸሲቱ ዘሎ ለበዳ ሕማም ኢቦላ ንምግታእ ከም እትተሓጋገዝ ገሊፃ። ኤሮፓዊ ሕብረት ተጠቃምነት ማሕበራዊ መራኸቢታት ንትሕቲ ዕድመ ቆልዑ ክእግድ ከም ዝኽእል ኣሚቱ። ክቡራት ተኸታተልትና ሓፈሻዊ ናይ ሰዓት ዜና ኣብ ዝፍፀም።

መደምና ትራን ኣብ ሰሙን እዙ ስራሓት ካይላ ጥበብ ዝንፀባረቐሉ ሞያ እዩ። ሓደ ስራሕ ኣብ መፈፀምታ ንክበፅሕ ዝሓልፎ መስርሕ እውን ቀሊል ኣይኮነን። ንኡስ መደብ ዓለም ስነ ጥበብ ብዛዕባ ኣገባብ ኣሰራርሓ ካይላ ኣትኩሮ ብምግባር ኣብ ስራሕ ምስትነጥፍ መንእሰይ ካናር ታደሰ ዘላለዩ ቀሪቡ ዘሎ። ንኡስ መደብና ዘዋሪት ካሜራ ናይቲ ሰሙን እዚ እውን ካብ ቀልቀል ሰብን እንስሳታትን ከምኡ እውን ጓሓፍ ማሓፍን ናይ ኣታክልቲ ዝዳሎ ጋዝ ንምምንጨው ኤሌክትሪክን ምምንጨው ጋዝን ኮይኑ ካብ ዘገልግል ነዊሕ እዋን ኣቕፂሩ ይርከብ። እዚ ኣብ ሃገርና ኣገናዚምና ክንሪኦ ፈቲና ኣለና። ንኡስ መደብና ፍኖተ ህይወት ካብ ሃገረ ካናዳ ደቆም ሒዞም ብምብፃእ ንሓደ ዓመት ዝኣክል ምስ ሃገሮም ክላለዩ ኢሎም ኣብ ንእዘቦ ዓረዛ ትምህርቶም ክምሃሩን ሃገሮም ክፈልጡን ዘኽኣሉ ስድራ ዘላል ትሕዝቶ ተላሊልና ኣሎ። ተኸታታሊት ፊልም ሳውን መበል 21 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደብና ትራን እሰሙን እዚኦም ሞ ንኽትከታተሉ ብክብሩ ንዕድም። መደብና ትራን ቀዳም 4 ሓምለ ልክዕ ሰዓት 2 ፈረቓ ድሕር ቀትሪ፣ ድግማ ሓሙስ 9 ሓምለ ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን።

ብቁፅሪ ኣዝየን እየን በርኪተን። ከም ብዝሓን ድማ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ዝተፈላለየ ኩርናዓት ሃገርና ንዝዓነወ ትሕቲ ቅርፂ ኣምፅጋንን ቅድሚ ሕጅት ሓሲቦምን ኣብ ግምት ኣትዮምን ዘይፈልጡ ዓበይቲ መስመራት ኣብ መህናፅ ይርከባ። ንኣብነት መስመር ባፅ ዓሰብ፣ ከረን ገለብ፣ ከረን ሓልሓል፣ ባፅዕ ሽዕብ፣ ከምኡውን እቲ ኣዝዩ ዓይኒ ዝነበረ መስመራት ኣስመራ ባፅዕ

0: ኣስመራ ከረን ከረንተ ሰናይ እዘን ነዚ መትነታት ሃገር ዝህንፃ ዘለዋ ኩባንያታት ናይ ሚኒስትሪ ህንፃ ክፍሊ ፅርግያታት ሃይወይ ኩባንያ ህንፃ ሰገን ኩባንያ ህንፃ ገደም ሮዳብ ኤንተርፕራይዝስ ኣስቤኮ ዝኣመሰላ ኮይነን ኣብዚ እዋን እዚ ዘመናዊ ማሽነርን ልዑል ሰብኣዊ ዓቕምን ብምውናን ዝናኣድ ኣበርክቶ ዝገብራ ዘለዋ የን። ናይ ሎሚ ትንታኔ ግና ግን ብዛዕባ ዘን ኩባንያታት ኣይኮነን። እቲ ዝተጠረየ ክእለትን ተመክሮን ካበይ ዝመፀ እዩ ዝብል ሕቶ ንምምላስ እዩ። እቲ መልሲ ድማ ብዘረባ ዘይኮነስ ብግብሪ ነዎ። ኣፍራዛ ፑንታ ባዴላ እቲ ቐንድን ልዑል ጥንቃቐ ዝግበረሉን ዝነበረ መሳርሒታት ኮይኑ ኣብ ፍናንን ድልየትን ጥራይ ዝዓብለሎ መድረኽ ኣብ ስንጭሮታት ሳሕል ድምፁ ኸቀልሕ ጀሚሩ። እቲ ግዜቲ ዳግመ ምውዳብ ህዝባዊ ሓይልታት ዝተኻየደሉ ኣብ 1975 እዩ። ሰራዊት ብደረጃ ሓይልታት ዝተወድበሉ፣ እቲ ክፍልታት ዝበሃል ድማ ካብ 4 ብዘይሓልፍ ኣህዱታት ዜና ዕቃበ ብረት ሕክምናን ዕድግን ስንቅን ጥራይ ዝነበረሉ ግዜ እዩ። ኣብቲ ዳግመ ምውዳብ ጨንፈር መጓዓዝያን ህንፃን ዝበሃል ቆይሙ ካብ ሽዑ ጀሚሩ ህንፃ ከም ህንፃ ኮይኑ ንጥፈታቱ ከሰላስል ጀሚሩ። ኢንጂነር ሃብተ ልዑል ገብረ መድህን ምስ ምውዳብ ጨንፈር መጓዓዝያን ህንፃን ኣብ 1975 ከም ሓላፊ ኮይኑ ዝተመደበን ክሳብ ዛ ሰዓት እዚኣ ድማ ኣብ ዝተፈላለየ መደብ ስራሕን ብዝተፈላለየ ፅፍሕን ዘገልግል ዘሎ ኣባል ህንፃ ኮይኑ ብዛዕባ ዝሓለፈ ተመክሮ ስራሓት ህንፃ ብፍላይ ድማ ብዛዕባ ኣካል ፅርግያታት ኣብ ግዜ ቃልሲ ዝትረኽ እዩ።
1: ትሕቶ ምናልባት ብዛዕባ እቲ ስራሓት ናይ ህንፃ እቲ ህንፃ ምስ ቆመ ድ ጀሚሩ ዝብል ሕቶ ብርግፅ ሽዑ ይኮነን ጀሚሩ። ቅድሚ ዳግመ ምውዳብ ምግባሩ ኣብቲ መጀመርያ ወርሒ ኣብ 5 ወርሒ 6 ክሳብ ወርሒ 8 እቲ ዳግመ ምውዳብ ዝግበር ብዙሕ ንጥፈታት ናይ ህንፃ ኣካየድ ነይሩ እዩ። ኣብቲ እዋንቲ ዝተፈላለየ ክኢላታት እኳ መፅኦም ተነበሩ። ብፍላይ ከዓ ነቲ ናይ ህንፃ ዝምልከት ኣነን መሓሪ ራሻይ ራጂኦሜትራን ስለ ዝነበርና ቴንዳታት ምትካል ኹን ፅርግያታት ውን ናይ መጀመርያ በኽሪ ፅርግያታት ክንሰርዕ ንፍትን ስለ ዝነበርና እቶም ክኢላታት ምባሃር ቶም 2 ሽዑ ኢና ነርና ነቲ ንዝውር ነቲ ስራሕ ማለት እዩ። ስለዚ ከም በኽሪ ፅርግያታት ኣብቲ እዋንቲ ሓደ 3 ትራክተርን ሓንቲ መርሰደስን ካብ ከባቢ ወቂሮ መፅአን ኣብ ቀጣል መፅሐን ስለ ዝነበርና በቲ ናይ ሓይል ተዋጋ ሰራዊት ናና ንዕአን ንብሌቓት ንምእታው ካብ ተዓለምቲ 1600 ዝኾኑ ተዓለምቲ መሳርሒ እውን ብዙሕ ዘይብሉ ዝርከቡ ኣብ ዜናን ኣብ ገለ ዝነበረ ታእሽ መሳርሒ ሒዝና ካብ ብሌቓት ብወድጋን ሻምብቆ ትበሃል ሓንቲ ክሳድ ንቁጣ እንተራህብ ንዕኡ ሰሪሕካ ነዘን ትራክተራ እዚኣተን ናይ ምእታዊ ነይሩ። ዳርጋ ብፅፍሩ ሰሪሕ ወትሰብ ክበሃል ይከኣል። ኣብኡ ብዙሕ ነገር ነይርዎ ኸውን እቲ ምዱብ ስራሕ ክጅመር እዩ ዝተባሃለሉ እንድሕ ኮይኑ ባርዚአን ካብ ኣተዋ ካብ ሱዳኑን ብሎሪ እንድሕሪ ክመፅእ ኢሉ ብሌቓት ካኣቱ ስለ ዘይክእል ስራሕ ፅርግያ ናይ ጉሬቶ ክስራሕ እንታይ ሽሙስታ ይግበር።
0: ኢንጂነር ኢዮብ ግርሜ ካብ 1977 ኢንጂነር ተኽለ ብርሃን ጌርሱስ ካብ 1976 ጀሚሮም ኣብ ህንፃ ዘገልገሉን ገና እውን ምዘን ምዕቡላት ኩባንያታት ህንፃ ኣብ ስራሓት ፅርግያ ተዋፊሮም ካብ ዘለዉ ኮይኖም ንሶሙን ብዛዕባ ሕሉፍ ተመክሮ ህንፃን ዘሕለፍዎ ሽግራትን ዝተቐስመ ተመክሮን ዝተሃንፁ ኣደነቕቲ ስራሓትን ክዕልሉና እዮም።
2: ኣብቲ ንሕና ዝኣተናሉ ግዜ ህንፃ ዳርጋ ኣብቲ ቀዳማይ ደረጁ ብታሕቲ ደረጁ ነይሩ ክንብል ንኽእል ኢና። ምክንያቱ ተዓቕሙ ድሩት እዩ ነይሩ። እቲ ዝሰርሑ ዝነበረ እውን ኣብ ጎላጉል ምናልባት ምስቲ ናይቲ እዋንቲ ዓቕሙ ክትሪኦ ከለካ እዚ ናይ ዓወት ዓገት ኣብ 76 ኣቢሉ ተሰሪሑ እ ዓወት ዓገት በቲ ናይቲ እዋንቲ ዓቕሚ ክረአ ከሎ ቀሊል ስራሕ ኣይነበረን። ምክንያቱ ብታሕቲ ክትከይድ ናይ ሳጃን ገለን ነይሩ ካልእ እውን ናቱ ፀገማት ነይሩ። ግን ብውሕዳት መሳርዕ ብሓይሊ ናይ ሰራዊት ክሳብ ዚ ንሕና ናብ ህንፃ ዝተሓወስናሉ መለሲ ዓቕሙ ዘፍቅዶ ኣብ ታሕተ ደረጃ ይሰርሕ ነይሩ ማለት እዩ።
3: እቲ ሓድሽ ዝስራሕ ዝነበረ ኣብቲ መድረኽቲ ምስ ዝነበረ ሕፅረት መሳርሒታት ዋላ ምስ ዝነበረ ዓቕሚ ዝተፈላለየ ዓቕሚ ናይ ትሕዝቶ ናይ መሳርሒታት ኩን ዋላ ናይ ሰባት መብዛሕትኡ ግዜ ዝምረፅ ዝነበረ ዝባህርያዊ ፅርግያ ነሩ ብሕልፊ ብቲ ደጀን ዝበሃል ኣብ ሳሕል ከምኡ ነርቲ ፅርግያታት ዋላ ብድምሕሪ ምዝላቕ እውን ኣብ ከምኡ ኢና እንታይ ዝበሃል ከም ብዙሕ ፅርግያታትናስ ኮሚታት ነሩ ሩባ ሩባ ይኽተል ነቲ ሩባ መኻይን ከም ዝሕልፍ ትገብሮ ብዛዕባ ናይ ክትኣልዮ ዘለካ ኣግራብ እውን ኣብ ክንዲ ኣሊኻ ሰጥ ዝበለ ፅርግያ ወይ ትኽ ዝበለ ፅርግያ ታ ዝበሃል ትገብር ምስ ዘለካ ናይ ምቑራፁ ድዩ ምእላዊ ድዩ ሕፅረት መሳርሒታት ተኣሊኻ ያ ክትሓልፍ ኢኻ ትመርፅ ዓበይቲ ደናጉላ ዘለዎ እንታይ ድበሃል ንድሕር ኮይኑ ተኣሊኻ እያ ትሓልፍ ብቐሊሉ ክተልዕሎ ንድሕር ዘይትኽእል ኮይንካ በቲ ዘለካ ዓቕሚ ክላዓል ትከኣል ዝነበረቲ ግዜ እቲ ብፍራዛን ብበለንኪኖን ብማሳን እዚታት እንታይ ድበሃል ንግበር ጥቃዩ ነይሩ ካብ እዚ ሩባሩባን ሳጃታት ዝነበረ እንታይ ድበሃል ንዕኡ ከም ዝመሓየሽ ምግባርን ኮይኑ እቲ መሳርሒታት ገለገለ እዋን ዋላ ዕንጨይቲ ከም በለንኪኖ ንጥቀመሉ እንታይ ድበሃል እውን ነይሩ እቲ ሕፅረታት ኣብ ዝህልወሉ ግዜ ዋላ እውን ፋሒልካብ ትሰርሓሉ ኣብ ዘይርከበሉ ግዜ ከምኡ እንታይ ድበሃል ነይሩ ካልእ እቲ ንምኩዓት ንጥቀመሉ ዝነበርና ዝኾነ ካልእ ምዕቡል መሳርሒታት ስለ ዘይነበረ ኣፍራዛ ባዴላ እዩ
0: ንስራሓት ህንፃ ኣብ ቃልሲ ኣብ ክልተ መድረኻት ፈሊና ኢና ክንሪዮ። እቲ ቀዳማይ መድረኽ ካብ መምስራቱ ማለት ካብ 1975 ክሳብ ምሕራር ከተማታት ኣብ 1977 እዩ። ኣብዚ እዋን እዚ ከምቲ ኣቐዲሙ ዝተጠቕሰ ኣብ እግሪ ተኽሉ ታተ ዝብለሉ ዝነበረ እዋን ኮይኑ ናይ ምግባር ዓቕሙ ኣዝዩ ድሩት ግን ከዓ ካብ ስራሕ ከይቦኸረ ዝተፈላለየ ህንፃዊ ስራሓት ዝተኻየደሉ መድረኽ እዩ። ገለ ካብቲ ናይቲ እዋንቲ ንጥፈታት ናብቲ ናይቲ እዋንቲ ደጀን ዝነበረ ከም ፋሕን ብልቓትን ዝኸይድ መስመራት ምስራሕ ነይሩ። እቲ ፈላሚ ናይ ፈተነ መስመር ግን ካብ መህሚመት ተበጊሱ ብግረቶ ኣቢሉ ፋሕ ዝኣቱ ዝነበረ እዩ። ድሒሩ እውን ካብ ፋሕ ብብልቓት ሰበርቐጠ ደብዓት ኣቢሉ ዓገት ዝኣቱ መስመር እውን ተሃኒፁ።
1: እታ መገዲ ገመል ሒዝና መኸይድ ንዕ እውን ክንሰርሖ ዘድልየካ ተኣሽሙል እንታይ እሞ ክመፅእ ውሱን መሳርሒ ናይ ኣፍራዛ ባዴላ መፅ ይኸውን ግን 400 ዝበሃሉ ተዓለምቲ ሸዓ ስለ ዝነበሩ ንዕኦም ሒዝና ከዓ ንዓ ስርሓ ፈቲና ማለት እዩ። ኣብኡ ብዙሕ ታሪክ ኣለዎ ማለት ማለት ኣብቲ ኩነታት ናይቲ ስራሕን ኩነታት ናይቶም ሰራሕተኛታት ኣብ ዝነበሩ ተዓለምትን መሳርሕታትና ክሪኦ እንተኮይና መሳርሒ ነርና ክንብል ኣይንኽእልና ውሱናት ማሳ ነረናና ፓላንኪና ዕንፀይቲ ቆሪፅና ኢና ገረብ ቆሪፅና ኢና ክንጥቀም ንፍትን ነርና ጥሜት ነይርዎ ፅምኢ ነይርዎ ነዚ ኩሉ ሰብ ብገመል ካብ ፋሕ ማይ ክከዶ ዘሎ ማለት ንግሮይቶ ሽዑ ወይ ኩባያ ሻሂ ወይ ከዓ ኩባያ ማይ ኣታ ምርጫ ፅምኤ እንድሒልካ ስታ ኩባያ ሻሂ ክትርበካያ ማይ ንሕሰት ይኽያ ማለት እዩ። ምስ ዝነበሮ ታእሽ መቂዒ በሊዕኻ ውን ናይ ታእሽሙ ብዙሕ ቅንፀትን ሕማም ዝመፀ ነይሩ ማለት እዩ። ግን ተወዲኡ ትስራሕ ስለዚ ጉሬቶ ሓንቲ ንቑጣ ናይ ታእሽሙ ኮይና ማለት እዩ። ከም ክስታይ ክንሪኦ ከለና ካልኦትን ዝተሰርሑ ስራሓት ነይሮም ማለት ካብ ብለቓት ንሕክምና ሰበርቀጠ ገዝካ ንደብዓት ምስቲ ናይ ህዝቢ ሽዑ ታእሽሙ ዝኾነ ዝነበረ ብዙሓት ስራሓት ክካየዱ ፈቲኖም ማለት እዩ። ኣብ መወዳእታ ውን ንፈልከት ገፅና ኸይድና ኣብቲ ምውዳብ ተባሂሉ ኣነ እውን ከም ሓላፊ ተረቑሑ ካ ተነበርኩ ስራሐይ ከይጀመርኩ ከዓ እዚ መገዲ ሓርነት ንብሎም መወዳእታ ካብ ማህመት ብቐጣን ፈልከት ኣቢልካ ብሓምሉል ንዒን ክሳብ ዝበፅሕ ከዓኒ ተዓለምቲ መንጎ እንዳወሰድካ ንዝነበረና ፀገም ናይ ስንቂ ምቕራብ ናይ ሎጂስቲካል ፕሮብለም ዳርጋ ምርፅ ኣቢልና ሰባት ውሕዳት ሒዝና ክንከይድ ንፍትን ነርና ማለት እዩ። መሳርሒ ስለ ዘይነበረና ክንዕ መብዛሕትኡ ግዜ ፅርግያታትና ክጥቀቦ ናይ ግድን ነይሩ ማለት እዩ። ገረብ መቁረፂ ፋሳት እውን ስለዝሓፅረናስ ንገረብ እውን ክንጥቆያ ናይ ግድን ነይሩ ማለት እዩ።
3: ቅድሚኡ ቅድሚ ዝን ዓይነት ወቅቲ ምጥቃምና ግን መብዛሕትኡ ዓብ ደንጎላ እንድሕር ኮይኑ ወይ ተኣሊኻ ትሓልፍ ክእለ ናይ ግድን እንድሕር ዘለዎ ኮይኑ ከዓ ሓውር ሲንካ ማይ ጌርካ እንደገና ብማሳን ብቡምታን ጌርካ ኣነኣኢስካ

ኢልካ ክትኣል እዮ ትፍትን። ካልእ ምዚ እዚ ባህርያዊ ዓይነት እንታይ ድበሃል ወይ ሩባሩባ ትኽተል ወይ ሓደሓደ ጎቦታት እንታይ ድበሃል ወይ ንክሳይ ግበር ነይሩ ብፍል ብሕልፊ ምስ ምብርካት ናይ ተኻትብሎ እቲ ሩባታትን ዝሳጃታትን ኣሸጋር እናኾነ ክኸይድ ከሎ ወይ ከዓ ኣብ ሩባሩባ ክትከይድ ፀኒሕካ ወይ ጎልጎል ጎቦብ ዘጋጥም ንዕቆሪፅካ ክትከይድ ኣብ ዝሕሰበሉ

0: ትሪኢ ከላ ሕጂ ምዚ ሕጂ ክንሪኦ ከለና ከምዚ ንእሽተይ ፅርግያት ምስል ትኸውን፣ ግን ኣብቲ እዋንቲ ንዝነበሩ ኣኻውሕ ንምስባር ጎማ ተጠቒምካ፣ ሓዊ ተጠቒምካ፣ ኣርሲንካ ነቲ ከውሒ ማይ ክዒኻ እንዳጫጨፍካ ነተን ዘጋጥማ ዝነበረ ኣብቲ እዋንቲ ክርአ ከሎ ዳሕራይ እቲ መስመር ብፅዑቕ ኣግራብ ዘለዎ ንኸይከይድ ብስሑ ዝበለ ኣግራብ ከምዝኸይድ ኣብ ክንዲ በዚኣ ጌርካ ብሓፂር ትኸይድ ኣኑ ሓቢልካ ተጠዊኻ ትኸይድ፣ ምክንያቱ ቆጥቋጥ ተኮይነ ነተን ቆጥቋጥ ተሓልፍ ዓበይቲ ዓላታት ተኮይኑ ሕጂ ናቱ ክብደት ስለ ዘለዎ ምስ ዝነበረ ዓቕሚ ንስ ውን እሊኢልካ ከም ተሓልፈሉ ኢኻ ትገብር። ሕጂ ፅርግያ ንሕሪ ርእናያ ከም ሽንቲ ብዕራይ ዚግዛግ እንዳገበረ ግን ናብቲ ዝደልዮ ከም ዘብፅሓካ ግበር።
1: ህንፃዊ ስራሓት ብፍላይ ድማ ምህናት ፅርግያታት ጎሊሑ ዝተረኣየሉን ብቕዓትን ተወፋይነትን ኣባላት ዝተመስከረሉን ግን ኣብቲ ካልኣይ መድረኽ ማለት ድሕሪ ምዝላቕ ብ1978 እዩ። ኣብዚ ግዜ እዚ ደጀን ህዝባዊ ግንባር ኣብ ሓድሽን ዝተወሰነ ከባብን ከም ዝሰፍር ስለ ዝተገብረ እቲ ዝተመርፀ ቦታ ድማ ቅድሚ ሽዑ ይትረፍ ፅርግያ ክነብሮስ ኣግማል ክኸደኦ እውን ንጋዳ ዝነበረ ቦታታት እዩ። ግን ምስቲ ሽዑ ዝነበረ ምህንዳት ጸላኢ ድሕነት ትካላት ህዝባዊ ግንባር ክሕልው ውሕስነት ዝነበሮም እዚኦም ቦታታት ጥራዮም ነይሮም። ቅድሚዚ እዋን እዚ ህዝባዊ ግንባር ዝጥቀመሉ ዝነበረ ካብ ደጀን ብጎላጉል ኣቢሉ ናብ ቃሮራ ካብኡ ቐፂሉ እውን ናብ ሱዳን ዝረኸብ መስመር ምስ ኩነታት ምዝላቕ ጸላኢ ብቐሊሉ ክበጽሖ ይኹን ብደብዳብ ክቈጻጸሮ ስለ ዝኽኣለ ሓደስትን ስቱራትን መስመራት ክምረፁ ናይ ግድን እዩ ነይሩ።
0: ጸላኢ ብማርሳ ተኽላይ ምቅልቓል ምስ ምፀ ንሕና መጀመርያ ዝተዋህብህና ዕዮ ገዛ ከም ደጀና በዓል ዓንበርበብ፣ በዓል ዓራክ፣ ኮታስ በዓል ሓሊቤት እዚኦም በዓል ግርግር ኣብዚኦም እዮም ነይሮም። ሕጂ እታ ዝሓፀረ ዝነበረት መንገዲ ከዓ ዝወሓሰት መንገዲ ከዓ ናይ ቡድያ ነይራ። መጀመርያ ካብተን መጀመርያ ኣብ ምዝላቕ ዝረገፅናየን መስመራት ቡድሆ እዩ ነይሩ።
2: ስለዚ ናይ ቡድሆ ነፅና ቡድሆ ይጅመር ቡድሆ ነዊሕ ግዜ ከምዝ ወስተልና ኣብ ግምት ንእቱ ምክንያቱ ኣይኮነን ክስርሖ ገረብን ካልእ ኣሽሙ እንዳሓዝና ኢና እቲ ክንቂስ ኮልና ውን ሓልፎ ነርና ማለት እየ። ሕጂ ፓራለል ማዕሪ ማዕሪኡ ዝኸይድ እንታይ ንገብር መስመር ናይ ተኣሽሙ ክህልወና ኣለዎ። ስንቅዳን ክለና ዝኣቱ ሓደ ፖርት ሱዳን እዩ ወይ ከዓ ከሰላ ክኾን ኣለዎ። ምስ ተጋሉ ሓርነት እቲ ሓደ ግዜያዊ ስምምዕ ግበር ሽዑ ናይ ሕሽክብ ክንሰርሕ ኣነ ምስ ሓደ ጉጅለ ምስ ናይ መጓዓዝያ ገለ ዘለዎ ብሕሽክብ ኣቢልና ከዓኒ ከሰላ ንኣቱ ተመሊስና ትስራሕ እውን ክንጅምሮ ንፍትን
3: ናይ ብድሆ ፅርግያ ልክዕ ዝምዝላቕ ምስ ኮነ ዕለት ወርሒ 12 ዕለት 17 78 ማለት እዩ ተጀሚሩ። እዚ ሓደ ዝተወሰነ እንታይ ድበሃል ምስ ከደ ምስቲ ስትራቴጂካዊ ኣገዳስነቱ ፀላኢ ንቃሮራ ዝነበረ መስመርና ከዓፁ ይህንደድ ብምንባሩ እዚ ናይ ብድሆ ንግዜኡ ዋላ ኣገዳሲ እተኾነ ብቲ ተኻትብሎ ብቀብሩ ውእት ጌርካ ክክየድ ስለ ዝከኣል ንዓድራ ክትመፅእ ዋላ ሽዑ ወይ ብኡ ዝክየድ ነይሩ ንመኒካ ትብሎ ብዒላ ፃዕዳ ጌርካ ንቃሮራ ይክየድ ነይሩ። ግን ንዑ ክዓፁ ህርድግ ይብል ስለዝነበረ መዓት ምርብራብ ይካየድ ስለዝነበረ እዚኣ ተወንዚፋ ፀኒሓታ ናይ ጥርቁሩቅ እንድሕር ፈቲሕካ እዛ ከም ሓደጋ ተንፃላሉ ዝነበረት ናይ ምዕፃው ክትፍታሕ ስለ ትኽእል ተባሂላ እታ እዛ ናይ ብድሆ ፀኒሓ እቲያ ክምት ስራሕ ተገይሩ። ስለዚ ብቀዳምነት መኒካ ትውልያ ተሰሪሓ እዛ ናይ ጥርቁሩቅ ንብላ ሕጂ መጀመርታ ቅድሚ ናይ ጥርቁሩቅ ኣብዚ ብድሆ ስለ ዝነበረ ዝተጀመረ ብዓንበርበብ እቲ ስራሕ እቲ ሓይሊ ብኡ ዝነበረ ተመቃቂሉ እዩ እንታይ ዝበሃል ገይሩ ማዕረ ማዕረ ናይ ጥርቁሩቅ ሕሽክብ ተጀሚራ ሕሽክብ ተመቃቂሉ እቲ ሓደ ጉልበት ንጥርቁሩቅ ከይዱ ዝተረፈ ጉልበትካ ናብ ሕሽክብ ከይዱ ሕጂ ክልቲአን ምስ ተወዳ እንደገና ናብ ዓንበርበብ ናብዚ ናይ ብድሆ ንብሎ ዘለና ተኣኻኺቡ እቲ ጉልበት ብክልቲኡ ገፅ ብሰሜኑን ብደቡቡን ነቲ ስራሕ ኣብ 80 ኣብ መፈፀምቱ ብፅሒዎ

0: ጸርግያ ብድሆ ሽሙ ኸም ዝሕብሮ ንምስርሑ ይኹን ንምጓዓዓዙ ናይ ብሓቂ ብድሆ እዩ ነይሩ። እዚ መስመር እዚ ምስቲ ዝነበረ ጽዑቕ ወተሃደራዊ ወራራትን ምህንዳድን ጸላኢ ህዝባዊ ግንባር ከም ዘይሰዓርን ጸላኢ ዝዓጸወን ተዓጸወ ዝገበረን ተገበረት ሰውራ ኸም ዘይምብርከኽን ዘነጸረ ጽርግያ ኮይኑ ብድሆ ዝብል ስም ድማ ተዋሂብዎ። ጽርግያ ብድሆ ካብ ዓንበርበብ ተበጊሱ ኣጻድፍ ብድሆ ሓሊፉ ብሓሊበት ኣራግ ሓወልዕ ዓየት ኣቢሉ ንመራፊት ዝወስድ እዩ። እዚ ጽርግያ እዚ ንደጀን ዘገልግል ጥራይ ዘይኮነ ቀንዲ ቁጠባዊ መስመር እውን እዩ ነይሩ።
1: ሕጂ ምናልባት ኣብቲኦም ቀንዲ ቀንዲ ክንምለስ ብድሆ ንኣብነት ኣብ ሰማንያታት ክስራሕ ከሎ ሲ ሓደ ተዓቅሙ ዝበልካዮ መሳርሒ ውሑድ ነይሩ ንባዕሉ ብቲ ቅርፂ ናይ መሬት ንብድሆ ክትፍትሻ ምፍታን ክትሪዮ ምፍታን እስካዕ ሕጂ ምን ስልካ ብድሆስ ከመይ ከም ቅርፂ ንዘይፈልጦ ሰብ ከመይ ይመስል ብድሆ ብኸመይ ተሰሪሑ እንታይ ሃልክ ሓሊፍዎ ፅርግያ ስጋዕ ክንደይ እዩ ብኸምኡ ክኸውን ተሓሲቡ
2: ሕጂ እንታይ እዩ ኣብ ሓፂር ናይ ጋድማ ርሕቐሲ ኣብ መንጎ ክሳድ ብድሆን ኣብ መንጎ እታ እግሪ ናይ ሓሊበት ገበፃሓያታ ማይጨው ንብላ ዘሎ ብራኻ ፍልሊ ካብ 650 ክሳብ 700 ሜትሮ ፍልሊ ናይ ብራኻ ፍልሊ ነይርዎ ኤሌቬሽን ዲፈረንስ ነይርዎ። ኣብቲ እዋንቲ ይስራሕ ኢልካ ይተሓስብን ኣነ ኣብዚ ሕጅስ ምስ ገንዘብ ምስ ግዜ ምስ ገለ ኩሉ ሓሲበ ኣብ ንብሩ እዋን ፅርግያ እዚ ይስራሕ ኢለ ከም መሃንድስ ኣይመረፅክዎን ትሕቶ ግ እንታይ እዩ ዝመፅእ ኣብታ እዋንቲ እያ ንሳት ዘይስርሕናስ የለና ምስ ህላዊ ኢካ ተተሓሕዞ
3: ብከውሒ ምፃእ ብተረይን ምፃእ ኮታሲ ዳርጋ ካብቶም ኣዝዮም ዝተሓላለኹ ዝበሃሉ ኣቋውማ መሬት ዘለዎም ኣብ ኤርትራ ብድሆ እዩ ነይሩ
4: መብዛሕትኡ ሕጂ እቲ ሓደ ካብቲ ሓደ ክከፍ ይኽእል እምበሪ ብሕልፊ እዘን ብድሆን ሸንኮለትን ብድሆን ሸንኮለትን ብኡ ፅርግያ ከተውፅእ ኢልካ ክትሓስብ ኣይትኽእልን ኢኻ ናይ ግድን ናይ ግድን ንሱ ጥራይ ስለ ዝኾነቲ ኣማራፂ ናይ ግድን ተኣት እዩ ኣብ መፅናዕቲ ዝከያደሉ ዝነበረ እግርኻ ክትረግፀሉ ዘይትኽእል እንታይ ድባ ሸታሕታሕ እዩ ነይሩ ኣዝዩ ፀዳፊ ነይሩ ሽኻል ክትሸክል ድዩ ዋላ ምልክታት ክትገብር ኣብዚ እንታይ ድበሃል ወይ ክተፅኒዕ ኢልካ ክትንቀሳቀስ ገሊኡ ፀዳፍ ኣዝዩ ፀዳፍ ስለዝኾነ መንገዲ ስለዘይብሉ ተጥኸዋል ኢልካ ከድካ ብቲ ሓደ ስግር ኮይንካ እንታይ ድበሃል ክትገብር ትፍትን ክትንቀሳቀሰሉ ኣዝዩ ኣፀጋሚ ነይሩ ኮታ ሸታሕታሕ ኣዝዩ ከመይ ሞ ክትብሎ ኢኻ ብርቱዕ ፀድፊ እዩ ነይሩ ሕጂ እቲ ዝናይ ብድሆ እቲ ደቡባዊ ሸነኹ ቀሲሉ እንታይ ድበሃል ንኸይድ ጀንትል ክስታይ ዘለዎ እዩ እዚ ዕቃበ ዘለዎ እዩ በብቕሩብ እናደየበ እናደየበ ዝኸይድ መርገፂ ወይ እንታይ ድበሃል ኣይትስእነሉን ብተዛማቲ ስራሕ ከማን ምስቲ ኣይወዳደርን እዩ ምስቲ ሰሜናዊ ገፅ እቲ ሰሜናዊ ገፅ ፈፂሙ ኣዝዩ እንታይ ድበሃል እዩ ኣዝዩ ፀዳፍ እዩ ክሳብ ኩዕታ ክሳብ 18 20 ሜትሮ ቆሪፅካ መንደቕ ከዓ ክሳብ 11 ንታሕቲ ዝግበሮ ቦታታት ነይሩ
3: 32 ወይ 36 መመላለሲታት ወይ ስዊችባካት ኣለዎ ፀዳፍነት ናቱ መዐቀኒ የብሉን መጀመርያ ምስከድና ግን እንታይ እዩ ነይሩ ነዚ ዝህንደ ዝነበረ ፀላኢ መዐገቲ ክግበሩ ኣለዎ ስለዚ እታ መጀመርያ ምስ ተረአየት እዛ ሓንቲ ኣብ ህንፃ ዝነበረ ፅብቕቲ ነገር ከም ዓባይ ባህሊ ትውረስ እዚ ኣይከኣልኒ ዝበሃል ነገር የለን እታ ኣይከኣልኒ ትበሃል ኣይነበረትን እዚኣ ክንዲዚኣ ክትወስ ዘለና ትኽእል እዚኣ እዚ መሳርሒታት እዚ የድልየና እዚ ዓቕሚ እዚ የድልየና እተዘይኮይኑ ነኖ እዚ ክኸውን ኣይክእል እዩ እጃ ኣነ ተመሊሶ ክዝክሮ ከለዉ ገለገለ ሰባት ክዛርብዎ ብቡድሆ ፅርግያ ክትሰርሑ ትሓስቡ ኣለኹም እሞ ተፀሊልኩም ክትኮኑ ኣለኩም እምበር ዝብሉ ነይሮም ሽዑ ግን ክንሰርሖ ኢና ግን ቁሩብ ግዜ ክወስድ ይኽእል ሽዑ ከምቲ ኣቐዲመ ዝበልኮ እቲ መዐቀኒ ኩሉ ግዜ ናይ ስራሕትና ግዜ እዩ ነይሩ ክንደይ ግዜ ይወስደልኩም ነትብል ሕቶ እዚኣብ ሰለስተ ወርሒዶ ትውድእዋ ኢሉ ሓደ ሰብ ሓቲትና ሽዑ እዚኣብ ሰለስተ ወርሒ ክንውዳእ ይንኽእልኒ ኢና እዚኣ ካብ 9 ክሳብ ዓመት ክትወስደልና እያ እሞ ግዜ ክወስድ እዩ እሞ ኣብኣ ፈሊጥና ጥራይና ንከይድ ንኽእል እዩ። ስለዚ ንድሕሪ እዚ ግዜ እዚ ዘይዋፃና ኮይኑ ምክንያቱ ኩሉ ናህና ምስ ግዜ ስለ ዝኸይድ ካልእ ኣመራፂ ክንረክባልና ሕጂ ናይ ብድሆ መፅናዕቲ ጀሚርና እሞ ካልእ ኣመራፂ ይረከብ ተባሂሉ ግን መጀመርያ ካልእ መተካእታ ኣይነበሮን ብድሆ ክስራሕ ነይሩዋ ክስራሕ ስለ ዝነበረ ከዓ ነፍሲ ወከብ ሰብ ኣብታ ስራሕ ዝተዋፈረ ካብ ላዕሊ ትሒዝካ ካብ ላዕሊ ካብ ፖለቲካ ወይ ፅሕፈት ነታ ስራሕ እቲኣ ንክትፍፀም ክግበር ዝከኣል ዓቕሚ ዘፍቅዶ ማለት እየ ኣብታ እዋንቲያ ሽዑ ኮምፕረሰር ተገዚእሃልና ሓንቲ ኮምፕረሰር ምክንያቱ ብድሆ ክስራሕ ነይርዎ ካብ ባፅዒ ዝመፃ ቁሩብ ቲኤንቲ ነይረን ቲኤንቲ ውን ካብ ሱዳን ብገለ ክመፅእ ተጀሚሩ ምክንያቱ ብድሆ ክስራሕ ነይርዎ።
0: ከምዚ ዝኣመሰለ ፅርግያ ንምስራሕ ህላወ ኩሉ እቲ ንሓደ ፅርግያ ንምህናፅ ዘድሊ መሰረታዊ ነገራት ነይሩ እንተ ዝነበር ንዓና እውን ብዙሕ ኣይመገረመናን ኣይምትዛረብናሉን እውን። ፅርግያ ብድኾን ካልኦት ድሒሮም ዝተሰርሑን ፅርግያታት ግን ብቐንዱ ብኣፍራዛን ባዴላን እዮም ተሃኒፆም ክትብልን ከለኻ ብዓይኑ ዘይረኣየ ክኣምነካ ኣሸጋሪ እዩ። እቲ ሓቂ ግን ንስ እዩ። ነዚ ጭቡጥ ኣብነት ዝኾነና ኣብ ነፍሲ ወከፍ መዓልቲ ዝፈሰሰ ጉልበት ዝነበረ መሳርሒ ዝሃለኸ ነዳድን ካልእን ኣብቲ ግዜ እቲ ብደቂቕ ይትሓዝ ብምንባሩ ሕጂ ከም ሰነድ ኮይኑ ነዚ ንዛረበሉ ዘለና ጭቡጥ መርትዖ ክኾነና ይኽእል። ኣብ መጀመርታ ወርሒ ናይቲ ስራሕ ዝነበረ ፀብጻብ ከም ኣብነት እንተወሲድና ንጠቅስ፣ ኣብ መዳድባ ናይ ኢድ መሳርሒታት፣ ኣብ ቀዳማይ ወርሒ ናይ ስራሕ መደብ ዝወዓለ ናይ ኢድ መሳርሒታት ኣፍራዛ 228 ባዴላ 242 ማሳ 29 ማሴታ 9 ማርቴሎ ኣይነበረን ማለንኪኖ 39 ፑንታ 38 ዓረብያ 8 ቢንዳ 3 ፋስ 3 ምሳር 1 መብረድ ኣይነበረን ፎርጃ ኣይነበረን እንኩዲኖ ኣይነበረን ምንቀርቀር ኣይነበረን። ከምዚ ዝረኣናዮ ናይ ሙሉእ ዓመት ንጥፈታትን መሳርሒታትን ብደቂቕ ፀብጻብ ቀሪቡኣሎ። እቲ ፀብጻብ ኣብ መሳርሒ ጥራይ ዘይኮነ ብዝሒ ዝተሳተፈ ጉልበት፣ ዝሃለኸ ነዳዲ፣ ዝተሰብረ መሳርሒታትን ዝተሳተፈ ዓይነት ማሽነሪን እውን የጠቓለል እዩ ነይሩ።
4: እቲ መሳርሒ ከምዚ ዝገለፅ ኩልካ እዩ። ንኣብነት ኣብ በዓል ብድሆ ሓንቲ ዶዘር እዛ ብካቦ እንታይ ትበሃል ብጣዕሚ ኣረጊት እንታይ ትበሃል ነራ ሓንቲ ፊያት ዲፎርት ብላ ዲ ገለውን ነራ እዚአን ከም ተኻትብሎ ይሳተፋ ነይረን። ኣብቲ ተኻትብሎ ግን ሓንቲ ሶሙን እንድሕር ሰሪሐን እዚአን ወርሒ ድ ዋላ ክልተ ወርሒ ከማን ዝፅገናሉ ግዜታት ነይሩ ንክፅገና ዝተጠውብላ ብሕፅረት መሳርሒታት ድዩ ዝተፈላለየ ምብልሓታት ጌርካ እንታይ ትበሃል ይግበር ነይሩ ተፈላሒቶም ይፅግኖን የብሎን ግን ከም ዓቕሚ ድኹማት ገለ ስለ ዝነበራ እቲ መብዛሕትኡ ዝሰርሑ ዝነበራ ንሳተን ኣብዚ ኣዝዩ ፎኪስ ሓመድ ወይ ከዓ እቲ ጉልበት ዝኳዓተለን ንምጉሓፍ ንኮሚታት እዚ ኮይኑ እዚ ትርድ በለ ስታያት ክገብራ ክእል ኣይነበራን። እዚ ኣብኡ ነይረን ኢልካ ንምጥቃስ ተዘይኮይኑ እቲ ዝበዝሕ ስራሓት ዋላ እቲ ቀንዲ ስራሕ ብጉልበት ብፍራዛ ባዴላ በለንኪኖ ብኮሚታት እዩ ተሰሪሑ።
0: ፅርግያ ብድሆ ካብ ኣስታት 1456 ሜትር ብራኸ ካብ ፅፍሒ ባሕሪ ናብ 720 ሜትር ፅፍሒ ባሕሪ ይወርድ። እዚ ፅርግያ እዚ ንውሓቱ ካብ ብድሆ ክሳብ ሓሊበት ከባቢ 19 ኪሎ ሜትር እዩ። ኣብ ውሽጢ 2 ኪሎ ሜትር ዘይነውሕ ርሕቀት ድማ 32 መጠዋዊ ኣንጎሎታት ኣለዎ። ነዚ ፅርግያ እዚ ንምህናፅ 365 ፈረቓን መዓልትታት ወሲዱ። ብ17 ታሕሳስ 1978 ተጀሚሩ ብ20 መስከረም 1979 ተፈፂሙ ድማ ኣገልግሎት ክህብ ጀሚሩ።

0: ከምቲ ኣቐዲሙ ዝተጠቐሰ ጎኒ ጎኒ ምህናት ጽርግያ ብድሆ ኣብ 1979 ካብ ዓራክ ተበጊሱ ብጥርቕሮቕ ፈልሒት ኣቢሉ ንዓየት ረጊጹ መራፊት ዝኣቱ ብኣይን ብርከኽን ዝፍለጥ ኣገዳሲ ጽርግያ እውን ተሓኒጹ ነይሩ እዩ። ብዘይካዚ ብቐሊሉ ዘይግመት ኣብቲ ግዜት ዝተሃንፀ ጽርግያታት ሕሽክምን ሂምቦልን እውን ኣሎ። ድሕሪ ጽርግያ ብድሆ ብትሪ ይኹን ብዝፈሰሰ ጉልበትን ሓንጎልን ብኻልኣይ ደረጃ ዝስራዕ እቲ ኣብ እዋን ሸድሻይ ወራር ዝተሃንፀ ካብ ሂምቦል ተበጊሱ ክሳድ ናሃባይ ኣዶብሓ ሓሊፉ ናብቲ ቐንዲ ደጀን ናይቲ ግዜት ዝነበረ ዓራርብ ዘብፅሕ ጽርግያ ሸንኮለት እዩ። እዚ ገቦዙ ብዅሉ መለክዒታት ካብ ብድሆ ብዙሕ ዝፍለ ኣይኮነን። እዚ መስመር እዚ እውን ኣብቲ ጸላኢ ገና ምህንዳዱ ዘየቋረጸሉ ህሞት ዝተሃንፀ ጽርግያ ብድሆ ኣብ ሓደጋ ከይወድቕን ከም ካልኣይ ኣማራጺ ዝያዳ ስቱርን ውሑስን ክኸውንን ተባሂሉ ዝተጀመረ እዩ።
1: ሸንኮለት ከቢድ ስራሕ እዩ ነይሩ። ሸንኮለት ምናልባት ብንውሓት ክትሪኣ ከለኻ ምስ በዓል ብድሆ ብዙሕ ንእስ ዝበለ ትመስል ትኸውን። ናታ ግን እንታይ እዩ ነይሩ፣ ዝርከቡቱ ቦታ ክውሕ እዩ ነይሩ። ግን ሸንኮለት ክስራሕ ነይሩዋ ናይ ግድን። ምክንያቱ እዛ ኮሪዶር ናይ ዓየት በዓል ሓሊቤት ናይ በዓል ዓረርብ ንገዛ ሰውነቱ ኣብ ስግኣት ወይ ከዓ ድብዳብ ናይ ፀላእ እናመፀ ሕጂ ዝሓሸ ውሕስነት ዘለዎ መጀመርያ ቤት ትምህርቲ ሰውራ ቦታ ክረክብ ኣለዎ ዝብል ነይሩ። መጀመርያ ቤት ትምህርቲ ሰውራ ቦታ ክረክብካ እታ መወዳእታ ቤት ትምህርቲ ሰውራ ዝነበራ ናይ ዓረርብ ንሳ ተፀኒዓ እቲ ካልእ ሆስፒታል ከማን ዝሓሸ ቦታ ክረክብ ኣለዎ ተባሂሉ እንዳ ህዝቢ ዝሓሸ ቦታ ክረክብ ኣለዎ ተባሂሉ ነዚ ኩሉ ካልእ ናህና ናይ ቁጠባ ኣካላት ክእንግዝ ዝኽእልካ እዚ ናይ ዓረርብ ኮይኑ ናይ ዓረርብ ንምኽፋት ሕጂ ብመራፊት ብበዓል ዓይተዋይ ጌርካ ንክሳድ ሕሽክብ ክትመፅእ ኣለካ። ናይ ክሳድ ሕሽክብ ከፊትና ናይ መን ሕጂ ምኽፋት መፅያ ናይ ክሳድ ናህባይ መፅያ ሕጂ ሕሽክብ ተኸፊቱ ናሃባይ ተኸፊቱ ሸንኮለት ተኸፊቱ እዚ ሕሽክብ ተኸፊቱ ዓረርብ ተኸፊቱ ሕጂ ኩሉ እቲ መስመር እቲ ግንባርና ብቐሊሉ ከም ዝብፅሕ ኮይኑ ማለት እዩ።
2: ሕጂ ብክብደት ናይ ስራሕ ክረአ እንድሕር ኮይኑ ዋላ ብኣገዳስነት ውን እዚ ናይ ሸንኮለት ኣዝዩ ኣገዳሲ እዩ ነይሩ። እዚ ናይ ሸንኮለት ተማዕዳዊ ምስ ብድሆን እዚ ናይ ጥሩቕሩቕ ንብሎ ዘለናን እዚ ናይ ሂምቦልን ናይ ሸንኮለትን ንብሎ ዘለና ክልቲኡ መስመራት ንሱዳን ዝኣት እዩ። እዚ እዚ ናይ ሕሽክብ እባ እዚ ናይ ሸንኮለት ምስ ብክብደቱ ካብ ብድሆ ብካልኣይ ክስራዕ ዝኽእል እዩ ኣዝዩ ፀዳፍ እንታይ ዝበሃል እዩ ነይሩ። ክብድ በለ ስራሓት ውን ተካይድሉ ዋላ ኣብቲ ዝተሰርሓሉ እዋን ውን እንድሕር ኮይኑ እዚ ኣብ እዋን ሻድሻ ወራር ስለ ዝተሰርሐ ብመብዛሕትኡ ግዜ ብለይቲ ዝስራሕ ነይሩ።
1: ሸንኮለት ሲ ሸንኮለት ለይቲ ኢና ንሰርሕ ነርና። ምክንያቱ ዳርጋ ጅምር ከነብላ ከለናስ ፀላእ ፈሊጡ ዝንብዮ ስለ ዝነበረ ሰዓ 6ዱሽተ ንፍደስ ንጎ ሰዓ 6ዱሽተ ናይ ምሸት ከዓ ስራሕ ንጅምር። ሕጂ ኣብ ሓደ ከባቢ ብፍላይ ዝነበረ 30 ሜትሮ ከጋኖምኩ ከምተር ዝበለት ጎቦ ነይራ። ነዚኣ እቲ ሰብ ንድሕራ ክኣምነሉ ኣለዎ እቲ መደብ ነቲ መደብ ይኣምነሉ ነይሩ። እቲ ስራሕ ክግበር ኣለዎ ክማልእ ኣለዎ ኢሉ ናቱ ተወፋይነት የረጋግፅ ኮሚቴን ኤብሪቦዲዝ ኮሚቴን። ሕጂ ንድሕር ኢኻ በዚ ገመት ተኣሲሩ ሰብ በፍራዛ ገይሩ ነዚ ይኩዑት ነይሩ እዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳዳ ኣይኮነን በቲ ኣትኸርካ ካብኣ ዝገደልት በቲ ኣትኸርካ በቲ ዝኸደት ሕጂ ናይ በዓል ሸንኮለት ከቢድ እዩ ነይሩ
0: ፅርግያ ሸንኮለት ካብ ናይ ብድሆ ብተዛማዲ ዝሓሸ መሳርሒ ይኹን ናይ መፅናዕቲ ግዜ ከም ዝነበሮ ሰነዳት ናይቲ ግዜ ትሕብሩ ኣብ ግዜ ምስራሕ ፅርግያ ሸንኮለት ኣብ እዋን ምስራሕ ፅርግያ ብድሆ ዘይነበሩ መዐቀኒ መሳርሒታት ማለት ናይ ሰርቨይ መግበሪ ድሮት